0: ዝኾነ ነጋቲቭ ዘለዎ ሽገር ኣብ ሕርሲ ኣብ ገለ ሕጂ ለይቲ ክመፀኻ ክእለን ቀትሪ ተጓይኻ ውን ተምፀሎም ትኽእል ኢኻ ለይቲ ግን ካብ ሰብ ፀዊዕኻ ማኪና ልኢካ ገለ ኢኻ ተምፅእ ተደይብልካ ሕጂ ሰብ ደቂሱ ከሎ ተሲኢኻ ክተምፆ ፕሮሰስ ኣድልዮ ንክስራሕ እውን 3-4 ሰዓት ይድወስድ ገሸብ ለካ ሓደ ገለ ሕጂ ካብ ከምኡ ኣብትናትና ተሓትሎ መቐመጢ ተኸዚኑ ተፀንሕ ፅቡቕ እዩ። ስለዚ በዚ ኣጋጣሚ ብሕልፊ መስመራ ዘለዉ ነጋቲቭ ዘለዎ መፅኦም ክቡና ንፅውዕ ማለት እዩ።
1: ፅቡቕ ኣብዚ ምናልባት ዝቐረብካዮ ውስጥ ኣሎ
0: ዚኣ ናይ ምርመራ ላቦራቶሪ ኢልያ ዘለኹ ዝተለገሰ ደም ከምቲ ዓንተ ወይ ዝጠቐስክዎ ናብ ክፋላት ይምቀል እዩ። ሓንቲ ደም ከም ዘላታ መፅያ ናብ ቀያሕቲ ውሃዮ ደም ናብ ፕላዝማ ወይ ፕላትሌት ኢልና ንኸፍሎ ማለት እዩ። እቲ ሓንቲ ደም ድመፀት ከም ዘላተስ ኣይትኸይድን እያ ንሰለስተ ሰብ ክጠቕመካ ትኽእል እያ። እንደገና ከዓ ኣብቲ ላቦራቶሪናትና ምርመራ ናይ ሄፓታይትስ ቢ ወይ ኤች ኣይ ቪ ሲፍልስ ፍንጣጣ ማለት እዩ ወይቦ ኩሉ ይግበር ልክዕ ከምተን ካልኦት ሃገራት ማለት እዩ ኣብ ኣፍሪቃ ኮነ ኣብ ዓለም ዝገብሮ ጉጅለ ዓይነት እውን እዚ ክንብሎ ፀናሕና ኤ ፖዘቲቭ ቢ ፖዘቲቭ ገለ ንብሎ ኣብኡ ኣብቲ ገዛ ናይ ስራሕ እዩ። እቲ ዓይነት ደም ከምቲ ድበልክዎ እዩ ዘና ኣርባዕተን ቀፃሊ ምርመራ ድግበራ ሄፓታይትስ ይግበር እዩ ሲ ይግበር እዩ ወይቦ ማለት እዩ ኤች ኣይ ቪ እውን ይግበር እዩ ሲፍልስ ከዓ ፍንጣጣ ይግበር ማለት እዩ። እቲ ምርመራ ዓይነት ጉጅለ እውን ልክ ከምተን ካብተን ካልኦት ትካላት ሕሽ ብዝበለ ናይ ካልኦት ስላይት መተድ ወይ ቴስትቲዩብ እዮም ጥቀሙ እዝናትና ጀል ካርድ ዝብሎ ወይ ምዕብል ዝበለ ማለት እዩ ፅቡቅ እዩ ኣብ ጌጋሳ እዮም ፀካኒ ማለት ዓይነት ደሙ ናይ ሰብሲ ኤግዛክት ዳልጋስ ክትፈልጣ ትኽእል ኢኻ ማለት እዩ። እዚ እቲ ኣብ ውሽጡ ዝሰርሕዎ ስራሓት ማለት እዩ በቢ ዓይነቱ ክፍሊ ኣለና ኣብ ውሽጡ ዝስራሕ ማለት እዩ በቢ ዓይነቱ ነናቱ ሴክሽን ኣለዎ ናይ ተመሓላለፍቲ ሕማማት ዝምርምሩ በይኖም ኣለው ናይ ከምኡ እንዳበለ ይኸይድ ማለት እዩ። ኣብ መጨረሻ እተ ደም ከምዚኣ ዝኾና ይወፃ ማለት እዩ ቀያሕቲ ውሃዮ ደም ርኢ ኣቢልካ ቀይሕ ያው ቀይሕ ሬድ ብላድ ሴል ማለት እዩ እቲ ፕላትሌት ንብሎ እውን ቀይሕ ኢሉ ናብ ፅዕድው ዝበለ ዝኸደ ማለት እዩ። እቲ ፕላዝማ ሞስትሊ ከምዚ ፃዕዳ ዝኾነ ዓይነት እዩ እዚአን ከፊልና ና ንህቦ ነተን ሆስፒታላት ማለት እዩ። ካልእ ምስኡ ኣገዳሲ ድማ ኣብ መኽዘን ክህልወካ ኣለዎ ናይቲ ቴምፕሬቸር ትዕቅነሉ መኽዘን ክህልወካ ኣለዎ። ምክንያቱ ብዛ ድሕርያ ዘላ ስላይድ ክገልፀ ቀያሕቲ ውሃዮ ደም ኣብ 2-6 ዲግሪ ሴንቲግሬድ ክቕመጡ ኣለዎ ልዕሊ እቲ ኮይኑ 10-15 እንዳ ሞት እዮም ዝኸዱ ማለት እዩ። ፕላዝማ ኣብ ትሕቲ ማይናስ 18 ዲግሪ ተቐምጦ ወይ ትሕቲኡ ከተቐምጦ ትኽእል ኢኻ። ፕላትሌት ኣብ 20-24 ኣብ ሩም ቴምፐሬቸር ኢኻ ተቐምጦ። ሕጂ እዚ ፕላትሌት እንታይ ፀገሙ ሩም ቴምፐሬቸር ስለ ዝቕመጥ ባክቴርያ ክኣትዎ ክእል ልዕሊ 5 መዓልቲ ከነቐምጦ ይንኽእልና 5 መዓልቲ ጥራሕታት እንታሽማ በዓል ቀያሕቲ ውሃዮ ደም ገለ ግን ነዊሕ 42 መዓልቲ ንጥቀመሉ ማለት እዩ። ሕጂ እዛ ፕላትሌት ኩሉ ሻዕ ንሽገር እንዲና ግን እዚ ሓዳሽ ኣፋሪሲስ ትብል ማሽን እቲና ኣለና እዚኣ ሓዳሽ ማሽን እያ እቲ ደም ለጋሳይ መፅኡ ምስ ለገሰ ተን ተደልየን ጥራሕካ ደም ትወስድ ንኣብነት ፕላትሌት ተደሊካ ተን ፕላትሌት ትካልእ ደም ናብኡ ተመሊሱ ናብቲ ሒዝዎት ሰብ ይኸይድ ተን ተደልየን ጥራሕ ትወስደን። ሕጂ እዚ ፍሉይ ከረፂት ይደልዮ ከምቲ ካልእ ባጋ ኣይኮነን ወይ ከረፂት ኣይኮነን ፍሉይ እዩ። ሓደ ሰብ ቀደም ሕጂ ፕላትሌት ክልግስ መፅኡ ካብ ሓደ ዝለገሰን ሓንቲ ፕላትሌት ኢና ንወስድ እቶም ሆስፒታላት ንሓደ ሰብ 4-5 ክጠልቡ ክእሉ ፕላትሌት ሕጂ 5 ሰብ ንፅውዕ ነርና ኣብዚ ሕጂ እዋን ግን ካብ ሓደ ሰብ ተን 5 ፕላትሌት ክተኸበን ትኽእል ኢኻ። ሕጂ እዚ ብልጫ ኣለዎ 5 ሰብ ካብ ትፅውዕ ወይ 5 ሰብ ደም ካብ ትገብር ካብ ሓደ ደም ክትህብ ትኽእል ኢኻ። እንደገና እቲ ፕላትሌት ናይ 5 ሰብ ተኣኺቡ ናብቲ ሰብ ካብ ዝኸይድ ናይ ሓደ ሰብ ይመፅ ኣሎ ማለት እዩ። እቲ ፕላትሌት ከምቲ ትበልክዎ ደም ዘርጊ እዩ ኣብ ደም ምርጋእ ድማ ዓብተሮ ይፃወት እዩ። እቶም ሓኻይም ብዝእዙዝና መሰረት ወይ ብዝጠልብዎ እሶም ንካንሰር ሕሙም ክሓቱ ይኽእሉ ኮኑ ፕላትሌት ናይ ልቢ መጥባሕትታት ክገብሩ ከሎ ኩሉ ሻዕ ፕላትሌት ይጠልቡ እዮም። በዚ ኣጋጣሚ ዓመት ዓመት እንዳመፁ ናይ ልቢ ምርመራ ይገብሩ እዮም። ኣብዚ ናይ 25 ዳርጋ ልዕሊ 9 ዝኾኑ ህፃናት ተገይሩሎም ዕዉት ነይሩ ናይ ልቢ መጥባሕቲ። ሕጂ እውን ዝሓለፈ ወርሒ 25 ንኸውን ናይ ልቢ መጥባሕቲ ሕጂ እዚኦም ቀፃሊ እዮም ጠልቡና ቀያሕቲ ደም ውሃዮ ክብሉካ ክእሉ ፕላትሌት ብሉካ እዚ ፕላዝማ ንብሎ ዘለና ክሓቱ ክእሉ ማለት እዩ። ፕላትሌት እንደገና ናይ ፕላትሌት ፀገም ዘለዎም ሕሙማት እውን

0: ይጠልቡና እያ ኣብ ግዜ ወሊድ እውን ይጥለብ እዩ ሓንቲ ሰበይቲ ድሕሪ ሕርሲ ብዙሕ ደም ክፈሳ ክእል እዩ ፅቡቅ ዝነበረት ኣብ ሕርሲ ናይ ሕርሲ ነገር ኣጋጣሚ እንዲ ብዙሕ ደም ክፈሳ ክእል ለንቅና ሕጂ ቅድሚ ወርሒ ልዕሊ 1ሰተ ገለ ደክወሰደ ደም ኣላ ሙሉእ ለይቲ ብሊድ እንዳገበረ ምስ ሓረሰት ጠጠም ምባል ኣብቦም ልዕሊ 1ሰተ ዝኸውን ደም ወሲዳ ፕላትሌት ኣጋጣሚ ተኣኪቡ ስለ ዝነበረ ክድሕን ክኢላ ኣሸጋሪ ኩነታት እያ ነራ ማለት እዩ ፕላትሌት መን ክህብ ክእል ዝኾነ ሰብ ክህብ ክእል እዩ ከምዝበልናዮ ሚዛኑ ከምቲ ካልእ ማለት እዩ ልዕሊ 50 ዝኾነ ዕድመ 16 ዘለዎ ቁፅሪ ፕላትሌት ግን ኣብኣ ክትፍለጥ ኣለዋ 150,000 ስጋብ 450,000 ወይ 400,000 እንዲ ቁፅሩ ተራእዩ ኣብዛ ኢልናያ ዘለና እዚኣ እንዲያታ ማሽን ኣብዛ ማሽን ይመፅእ ትለጋሳይ ኮምፒተራይዝ ድያ ሚዛኑ ትህባ ቁመቱ ትህባ ፕላትሌት ክንደይ ቁፅሩ ኣለዎ ትህባ በዕላ ካልኩሌት ገይራ ክንዲ ዝደ ፕላትሌት ክወስደሉ የላ 200 ድ ገለ ትወስደሉ ን4 ሰብ ን5 ሰብ ዝኸውን ትሕግዝ ማለት እዩ
1: ፅቡቅ ዶክተር ስለዚ ተጠቃሚ ናይ ዝተለገሰ ደም መን እዩ
0: ሕጂ ተጠቃሚ ብዙሕ እንድዩ ምናልባት ኣብዚ እንታይ ክንብል ንክእል ደም ዝፈሰሶ ሰብ ኣብ ዝኾነ ነገር ምስ ጥንሲ ክኸውን ይኽእል ኣብ ቅድሚ ጥንሲ ምሽ እቲ መድሓንቲ ብቅድሚት ተመፅኡ ክፈስስ ክእል እዩ ኣብ ጥንሲ ግዜ እውን ክፈስስ ክእል እዩ መብዛሕትኡ ከዓ ድሕሪ ሕርሲ ብዙሕ ደም ይድፈሰን ኣብኡ እውን ኣገዳሲ ሓደጋ ድማ ኩሉ ከምዚ ንሪኦ ናይ ሳይክል ክኸውን ይኽእል ናይ ዝኾነ ሓደጋ ናይ ቃፀሎ ከበድቲ ሕማማት እውን ከምዚ ዝበለ ናይ ዓንቶ ናይ ልቢ መጥባሕቲ ድገብሩ ተለዉ ደም ኣድልዮም እዩ ናይ መድመይቲ ዘለዉ ሕማማት ተፈላለዩ ካንሰር እውን በቢግዜኡ ይበዝሓሎ ኣብኡ እውን ቀፃሊ ስለ ዝወስዶ ነቲ ደም እቲ ካንሰር ይበልዖ እንዲ ደም እውን የድልዮም እዩ ናይ ኩሊት ሕማማት ዳያሊሲስ ምሽ ዝፈሸለ ኩሊት ተለውን ኩሊት የድልዮዩ ደም ኣድልዮዩ ሽኮር ኮይኑ ሕጂ ዘይቋፃፀራ እንተዳልዩ ክታ ኩሊት ትባላሾ ትኽእል እያ ሕጂ ኣብ ከምኡ እውን የድሊ እዩ ትሕቲ ሚዛን ዝኾኑ ናፅላታት ውሉድ ምስ በሎ እውን ደም ከድልዮም ይኽእል እዩ ናይ ዓፅሚ እዚ ሄማቶሎጂካል ማኒግናንስ ንብሎ ኣብ ብዙሓት ቆልዑት እውን ይርከብ እዩ ደም ካንሰር ይመፆም ቀፃሊ ካትቦም ማለት እቲ መድሃኒቱ ኣሸጋሪ እዩ ናይ ካንሰር ኣለዎ ትሪትመንት ዘይሓዊ እውን ኣለዎ ግን ቀፃሊ ሓደ ሰብ 5-15 ደም ክወስደልካ ክእል እዩ ቀፃሊ እንዳመፀ ናይ ፀላም ከብዲ ዘለዎ እኒ ብዙሕ እቲ ተኣሽሙኡሲ ብዙሕ እዩ ምናልባት እዚ ካብቲ ኦፐሬሽናት ክግበር ከሎ ማለት እዩ እዚአን ኣዴታት እየን ኣብ ጥንስን ሕርስን ዘጋጥም ማለት እዩ እዚ ናይ ልቢ መጥባሕቲ እንዳገበሩ ከለዉ ማለት እዩ እዚኦም እውን ህፃናት ናይ ልቢ መጥባሕቲ ተገብረሎም ማለት እዩ ስለዚ ንኩሉ እቶም ሓካይም ብዝጠልብዎ መጠረሲ ንሕና ንቅርበሎም ማለት እዩ
1: ስለዚ ዶክተር ደም ልክዕ ከም ኦክስጅን ኣብ ዕለታዊ ሂወትና ብቐፃሊ ክንረኽቦ ንግባኣና ማለት እዩ ስለዚ እዝዩ ኣገዳሲ ወይ ኣድላይ እዩ ልክሲ ደም ክንብል ንኽእል ዶ ማለት ንኽእል
0: ብሓቂ ኣድላይ እዩ ማለት ደም ሂወት ይብልዎ እዞም ናይ ሃይማኖት ሰባሲ ደም ሂወት ይብልዎ ዋላስኻ እውን ተምላስ ገይሩ ወይ ውፃኣት ገይሩ ገለ ብዙሕ ደም ክፈሰስ ተሪኻ ግን ባዕላ ነብስኻ ስነግረካ ትስምብድ ኢኻ ትብል ሕጂ ደምሲ ሂወት እዩ ኣብ ነፍሲ ወከፍ ደቂ ድማ ኣብ መላእ ዓለም ደም የድሊ እዩ ስለዚ ቀፃሊ ደድሊ ደም ባንክ ዳ እንታይ ኣክለኩምኒ ደም ብልካ ሰባት ኩሉ ሻዕዳኹም ተቀድሑ ገልባ ግን ትንእክቦ ደም ንኣብነት ቀያሕቲ ውሃዮ እተደ ኮይኑ 42 መዓልቲ ጥራሕ ኢና ክዕቀብ ዝኽእል ልዕሊ እዩ ከይድን እዩ ማለት እዩ ስለዚ ነዊሕ ክዕቀር ዘይክእል እቲ ዝበዝሐ 42 እዩ ከምቲ ዝበልክዎ ፕላትሌት 5 መዓልቲ ገለ እዩ ስለዚ ክዕቀር ስለ ዘይክእል ቀፃሊ ለገስቲ ደም የድሊና ማለት እዩ
1: ስለዚ ተከይዶ ፃዕርታት እንታይ ከም ትገብሩ ዚ ጎስጓሳት ድዩ ብፍላይ ኣብ ጎስጓስ ሃያል ስራሕ ዘለ ኮይኑ ስማዕኒ
0: ቀፃሊዎ ቀፃልነት ዘለዎ ጎስጓስ ኣድላይ ሰብ ይህብ እንድዩ ኣብ ሃይ ስኩል ኣብ ዩኒቨርሲቲ ኣብ ኮሌጃት ከለዉ ይህቡ ኣብ ስራሕ ዓለም ሰኣተው ግን ምርሳዕ ኣሎ ገለ ኣሎ ካልእቲ ማሕበራዊ ሂወት ካልእ እንዲ ሕጂ ቀፃሊ ገስጋስ ከምዚ ትገብርዎ ዘለኹም ናይ ቴሌቭዥን ድዩ ብሬድዮ ድዩ ጋዜጣ ድዩ ንሕና እውን እዳኸድና ኣብ ትምህርቲ ቤታት ጎስጓሲ ቀፃሊ ክግበር ኣለዎ ካልእ ከምቲ ዓንተ ወይ ክገልፆ ዝፈተንኩ ናይ ቴሌፎን ፃውዒት ንገብር ኢና ኣብ ኣድላይ ኣብ ኢመርጀንሲ ግዜ ወይ ኣብ ደም ነጋቲቭ ክህሉ ከሎ ቴሌፎን ፀውዒና እንታሽሙ ንገብር ኢና ትራንስፖርት እውን በተን ዘለዋና ማካይን ሰብ ካብ ገዝኡ ዋላ ንሓንቲ ደም ኢልና ነምፅ ኢና ኣብቲ ዘይብልና ግዜ ካልእ ምስኡ ተተሓዘ ኣብ ዞባታት እውን ወፍሪ ንኸይድ ኢና مس محبر ولنتنياتات لقست دم الله ابزوباتات مسوم تحبابيرنا اون كافتنا ودلو هاي سكولات خونو ناي منكسرحتنياتات دم يوسدي قال ابو هوسبيتالاتون كوميتي لو بلا

0: ማሕበራት ቀፃሊ ምስኦም ንሰርሕ ኢና። ብጣዕሚ ፅቡቅ እዩ ዝምድና ዘሎ ኣፍልጦ እውን ኣብቶም ሓለፍቲ ናይ ትካላት ብጣዕሚ ፅቡቅ እዩ ዘሎ። ክዛይድ ግን ንደሊ ማለት እዩ
1: ኣብ ምእካብ ደም እቲ ዝዓበየ ብድሆ ኮይኑ ዝስማዕካ ዋሕዲ ንቕሓት እዩ። ንቕሓት እንድሕር ዳኣ ጎዲሉ እቲ ዝግባእ ናይ ደም ልግሲ ከይትረኽቡ ትኽእሉ ኢኹም። ነዚ ጠንቂ ዝኸውን እውን እቲ ዝልጋስ ደም እቲ ለጋሲ እቲ ተለጊሱ ብሰንኪቲ ብሳላቲ ዝተዋሃበ ደም ጥዕና ረኺቡ ሂወቱ ዝቕፅል ኣደ ትኸውን ካልእ ብኣካል ስለዘ ይርዮ እዩ። ስለዚ ምናልባት ኣብቲ እቲ ዓብዪ ጎስጓስ ክካየድ ከሎስ እቲ ረብሕኡ ናይ ደም ምልጋስ ኣብ ሕብረተሰብ ኣብ ህፃናት ኣብ ኣዴታት ዓብዪ ምዃኑ እዩ ዝጥቀስ ሞስከ እንታይ ረብሓታት እዩ ዘለዎ ኣብ ጥዕናውን ኣእምሮኣውን?
0: ሕጂ እቲ ለጋሲ ደም ኩሉ ሻዕ ረብሓ ኣለዎ እንዲና ንብሎ ብዓብኡ መንፈሳዊ ሕልናዊ ዕግበት ትረክብ ኩሎም ዋላቶም ለጊሶም ዝኸዱ ሲ ከምኡ እዮም ዝብሉካ ዋላ መፅናዕታዊ ፅሑፋት እውን ከምኡ እዩ። ካልእ እቲ ለገስቲ ኣብ ብዙሕ መፅናዕትታት ተገብረ እቶም መንእሰያት እሩማት ኾኑ ዲስፕሊን ዘለዎም ሰባት ኾኑ ብሓቂ ካብ ካልእ ምሻ ለውፅእ ዝበለ እቲ ባህርያት ድሓ ንኸውን። ስለዚ በዚ ኣጋጣሚ ኣብ ቦታት ኣዴታትን ንደቆም ደም ክልግሱ ከተባብዕዎም ኣለዎም። ምክንያቱ ዲስፕሊን ኢካ ልክ ኣብ ስፖርት ዝገብር ሰብ ናብ ብዙሕ ጠንቀምቀማ ይብለኒ ለጋሲ ደምቲ ኮይኑ ቀፃሊ ምክርን ማዕዳን ካብቲ ካውንስሊን ስለ ዘለዎ እሩም ስነ ምግባር ዘለዎ ውላድ ወይ መንእሰይ ዝኸውን ኩነታት ጥዕናካ ከዓ ትፈልጥ ኣብኡ ብምምፃእካ ጥራሕ ኩነታት ጥዕና ትፈልጥ ሓደስቲ ደም ውሃዮ እውን ይስርሑ ፍረሽ ይኮኑ ማለት እዩ ኣብ 120 ስካ ኣልዮም እዩ። ስለዚ ፍረሽ ዝኮነት ብላድካሲ ፍረሽ ይኸውን ምስ ለገስካሲ ፅቡቅ ይኸውን። ሕማም ልቢ እውን ኣብ ብዙሕ መፅናዕቲ ይቕንስ ይብልዎ እዮም እቶም ለገስተሲ ናብ ሕማም ልቢ ወቕዒ ንኸይመፅእ ይሕግዝ እዩ። ሓፂ ናብ ሰውነትካ ወይ ዘኣይሮን ንብሎ ከይክዘን ይሕግዝ እዩ። ኣብ ገለ ዓይነታት መንሽሮታት እውን ይሕግዝ እዩ። ስለዚ ብዙሕ ትጥቕሙ እሞ ሃየ ደም ንለግስ ኢና ንብል ንሕና ምስኡ ተተሓዘ እቲ ረብሓታት ወይ ፅቡቅ ክትገብር ከለካ ሓጎስ ስምዓካ ዝኾነ ሰብሲ ፅቡቅ ጌርካ ተውዒልካ ናይ ውሽጣዊ ዝኾነ ደስ ዝብለካ ኣሎ ዕግበት ትረክብታ ውሽጥኻ ነቲ ምንበርካ ከማን ትርጉም ትረኽበሉ ኮይኑ ስምዓኒ እቲ ሰልፍ ስቲም ወይ ርእሰንያት ኢካትብሎ ናትካ ይውስኽ እቲ ዝኾነ ፀቕጢ ዝመፀካ እውን ክቕንሰልካ ክእል እዩ ማለት እዩ። ንዚ ኣጋጣሚ ኣብ ተፈላለዩ መፅናዕትታት ትግበርኒ ኣብ ለገስቲ ደም ጥራሕ ደይኮነ ዝኾነ ለጋስ ሰብቲ ኮይኑ ኣብ 700 ዝኾና ደቂ ኣንስትዮ ከምኡ ናይ ዝለገሳ ተገይሩ መፅናዕቲ እቲ ኢንዶርፊን ዝበሃል ኬሚካል ኣብ ሓንጎል ዘሎ ከም ዝበዝሕ እሞ ደስ ከም ዝብለካ ከምዚ ኢፎርያ ዝኾነ ስምዒት ኣብ ውሽጥኻ ከም ዝመፅእ እሞ ብኡ ብኢሉ ሽዑ ፀቕጢ ይቕንስ ሙሉእ መዓልቲ ከዓ ደስ ኢልካ ትውዕል ወይ ትቕኒ ማለት እዩ። ካልእ እዚኣ ክመልሰልካ ንዘይክእል ሰብ ዝኾነ ፅቡቅ ክሳብ ዘይገበርካ ናይ ብሓቂ ኣይነበርካን። ትክመልሰልካ ትኮይኑ እንካን ሃባኒ ግን ንዘይመልሰልካ ሕጂ ደምሲ ኣብዚኣ መፅኢካ ሂብካ ብዛ ደም ባንክሲ ኣበያ ትኸይድ ንዕፋ ክትከይድ ትኽእል ኣፋዕበት ትኸይድ ትኽእል ተሰነይ ኣይደኖ ኣብ ዝኾነ ከረን መንደፈራ ዓዲ ኋላ ሰንዓፈ ዓዲ ቀይ ኣብ ዝኾነ እያ ትኸይድ። ሕጂ ነቲ ዘይትፈልጦ ሰብ ክትብ ከለካ ካብዚኣ ንላዕለ ሲ ዕግበት የላን ኮይና ትስምዓኒ። ምስ ተሓይዘ ምዝ ናይ መሃብ እንዲየዛረብ ዘለኹ ካብ ደም ዝበልፅ ህያብ የለን። ዝኾነ ክንህብ ንኽእል ኢና ሰልዲ ንህብ ክዳን ንህብ ገለ ግን ደምቲ ዝለዓለ ህያብ ኮይኑ ስማዕኒ ህወት ከም ዘድሓንካ ካብ ምፍላጥ ዝበለፅ ፅቡቅ ስምዒት እዩ የለን። በታ ትባ ደምሲ ተረዲኣትካስ እዚኣስ ንሓንቲ ደ ወይ ቆልዓ ከተድሕን የልካ ተሓሲብካስ ውሽጢ ዕግበት ስምዓካ ንዕሸል ክኸውን ይኽእል ንህፃን ድዩ ንቆልዓ ድዩ ንኹል ሰብኣይ ድዩ ነቦ ድዩ ነባሓጎ ድዩ ንዝኾነ ክድሕን ንኽእል ማለት እዩ። እቲ ሓንቲ ደም ትባ ከዓ ከምቲ ደጋጊምና ንጠቕሶ ንሰለስተ ሰብ ከተድሕን ትኽእል እያ። ደም ምልጋስ ምስ ኣውንታዊ ውፅኢታት ጥዕናይ ተኣሳሰር እዩ። ንኣብነት ምትሓት ተኽእሎ ቕዛነት ዲፕሬሽን ምሻሎ ካብ ዲፕረሲቭ ኮንካ ትውዕል ደም ሂብካ ትመፅእ ከለካስ ሕጉስ ኢካ ትኸውን። ነፍሰ ቅትለት ወይ ስዊሳይድ ትገብሩ ኣለዎ ደም ለጊሱ ተኸይሉ ናብኡታት ኣይመፀልካ ንውሽጥካ ዕግበት ስለ ዘሎ ሰብ ኮ ነፍሱ ዝቐትል ኮ ኣብታ ሞመንት ክጭነቅ ገለ ከሎ እየ ሓቀይ ክጭነኮሎ ካልእ መፅሑሹ ክብለካ ከላ ዘይተቐትላ ነፍስካ ብለካ ሂብካ ተመፂኻ ግን ዕግበት ስለ ዘሎ ዋላ ድምፅታት ምፃብ ዝኾነ ኣይትገብሮን ኢኻ። ስለዚ ዕድመ እውን የንዊሕ ለገስቲ ደም ዕድመ ነዊሕ ከም ዘለዎ እውን ኣብ መፅናዕትታት ይሕብሩ እዮም። ነዚ ኣነን
1: ምናልባት ናብ

0: ምዝዛም ገፅና እንዲና እቲ ዓለማዊ መዓልቲ ልግስ ደም ኢና ዝሓለፈ 14 ሰነ ኣብኤልና ቴማ ኣለዎ። እንታይ እዩ ነይሩ እቲ መልእኽቲ? ብፍላይ ኣብዚ ዓመት እዚኣ ተኪርና ክንሰርሓሉ ንደሊ ዘለና እንታይ እዩ? ቁርምስ ዝተኣሳሰረ መብርሂ ክትበና።
1: ፅቡቅ። እዚ ዓለማዊ መዓልቲ ልግስ ደም ሰነ 14 ይድበዓል። ነዊሕ ዓመታት ይገይር ዘሎ 21 ግዜ ተባዒሉ ኣሎ። እዚ ከዓ ብኣውስትራልያዊ ሳይንቲስት ኖብል ፕራይዝ ዝወሰደሉ እቲ ዓይነት ደማት ብምፍላይ እዩ። ብናቱ ዕለትያታ ትወሃብ ማለት እዩ። ናይ ሎም ዓመት ቴማ ዝነበረት ብንጣብ ሰብኣውነት ደም ንለግስ ሂወትካ ነድሕን ትብል እያ። እዚ ሰብኣውነት ወይ ከዓ ሂማኒቲ ዓንዲ ማእኸል ናይ ነብሲ ወከፍ ደም ዝልግስ ዜጋ ከም ዝኾነ ይገልፅ ማለት እዩ። እዚ ጭርሖ ምልጋሲ ምስ ራሕራሐ ምስ ሓድነት ሕድሕዳዊ ምትሕላ እዩ። ሕጂስ ክብድ ዝበለ ታኣሽሚ ቀሊል ኣይኮነን ማለት እዩ። ዓሚቕ ትርጉም ከዓ ኣለዎ እቲ ንብሎ ዘለና ማለት እዩ። ዓላማታት ናይ ሎም ዓመት ጎስጓስ ዝነበረ ቀፃሊ ዝኾኑ ወለንታውያን ክልግሱ ከም ዘለዎም ደም ምጉስጓስ ማለት እዩ። ካልእ ከዓ ማዕረ ተበፃሕነት እቲ ደምሲ ኣክሰሳቢሊቲ ናብ ኩለን ዞባታት ንበሎ ገጠራት ናብቲ ዘለዎን ሆስፒታላት ክበፅሕ ከም ዘለዎ ኣብቲ ሕብረተሰብ ከዓ ኣገዳስነት ናይ ደም ክንሕብር ስለ ዘለና እዩ። መጨረሻ ድማ መንግስትታትን ዝኾነ ናይ ዓለም መንግስትታትን ናይ ልምዓት መሻርክትን ኣብ ሃገራዊ መደባት ጥዕናን ደምን ዘላቅ ወፍሪ ንክገብሩ ምትብባዕ እዩ ማለት እዩ። ከምዚ ክብሎ ፀናሕኩ። ልግስ ደም ብተዛማዲ ምቁሉል ተግባር ተበግሶን ፃዕርን የድልዮ እዩ። ውሑድ ቃንዛ ኣለዎ ክትህብ ከለካ ትራንስፖርት እንገለፅ እንድኻ ምህልዎ፣ ግን ምስቲ ሂወት ተድሕኖ ኣይዳረገን እዩ፣ ፈፂሙስ ኣይዳረገን እዩ። ስለዚ ልግስ ደም ምስ መዳርክቲ ዘይብሉ ዓላማ ኣናፃፂርካ ብተዛማዲ ቀሊል ተግባር ኢልካ ክጥቀስ ከኣል ማለት እዩ።
0: ዶክተር ዮሃንስ ምዝዛምና ገፅና ኢና። ስለዚ ለቦዋ ወይ ክትቦት ደሊ መደምደምታ ናባኻ ክድፎ።
1: ፅቡቅ። ከም ለቦዋ ከምቲ ኩሉ ሻዕ ንብሎ መዓልታዊ ደም ዝፅበያ ነፍሳት ኣለዋ። ከምቲ ዓንተ ይድበልኩካ ደም ባንክ ዳ ይኣክለኩም ኩሉ ሻዕ ደኹም ትቆድሑ ብላ፣ ግን ደይሊ መዓልታዊስ ኣለዋ ነፍሳት፣ ኣብ ደቃይቅ ውን ክኸውን ይኽእል እዩ። ስለዚ እታ ንህባ ደም ከዓ ዘይትካ ሂወት እያ ተድሕን፣ ቀሊል ሲኮነን ማለት እዩ። ሂብካ ክትመፅእ ከለካ ትስማዓካ ትኽእል እያ ንእሽተይ፣ ግን ምስቲ ሂወት ሓንሳ እንድያ። ስለዚ ዘይትካ ሂወት ከም ተዝሕ ዘለና ክንፈልጥ ኣለና። ኩልና ከዓ ለገስቲ ስርዓት ክንከውን እቶም ደቂ ተባዕትዮ 3 ሳዕ ኣብ ዓመት ወይ ከዓ ኣብ 3 ወርሒ ክመፁ፣ ደቂ ኣንስትዮ እውን ኣብ 4 ወርሒ ክመፃ በዚ ኣጋጣሚ ይፅውዕ ማለት እዩ። ከም መደምደምታ እንታይ ክብል ደሊ፣ ንክብሪ ዋጋ ደም ዝማጣጠን የለን፣ ብገንዘብ ዝዕቀን እውን ኣይኮነን። ክቡር ደም ሂወት እንድያ፣ ሂወት ሰብ ከዓ ክብርቲ እያ። ዋላ ከምቲ ደጋጊምና ዝበልናዮ ኣብ ፋብሪካ ድዩ ኣብ ቴክኖሎጂ ኣብ ኣይርከብኒ፣ ኣብ ደቂ ሰባት ጥራሕ እዩ ዝውሃብ። እዚ ከዓ ናይ ደቂ ሰባት ፀጋ ዝተዋሃቦም እዩ። ስለዚ ታዝዓበየት ህያብ እዚኣያ ሰብ ንካልእ ሰብ ክህቦ ዝኽእል ዝለዓለ ህያብ ደም ጥራሕ እዩ። ስለዚ ደም ንሃብ እየ ዝብላ
0: ዶክተር ዮሃንስ ተኸስተ ኣዝየ የመስግነካ። ዳይሬክተር ሃገራዊ ባንክ ደም ኤርትራ። ክቡራት ተኸታተልትና ኣገዳስነት ምልጋስ ደም ኣብ ምውሓዝ ጥዕና ሕብረተሰብ ተረዲእና ነዚ ብሃገራዊ ባንክ ደም ኤርትራ ዝውሃብ ዘሎ ለቦዋ ክነተግብር ንሕና እውን ብወገና ምዕፅንታና ነቕርብ። ናይ ሎም መደብና ኣብ ዝተዛዚሙሎ ምስ ተረፉ መደባት ኤርቲቪ ገድፈኩም ሰላም።

0: ተሽከርከርቲ ኣብ ዕለታዊ ምንቅስቓስ ብሕጋዊ ኣገባብ ተማእኪለን ቀዳምነት ሂበን ክኸዳ ሕግታትን መምርሒታትን መጓዓዝያ ምድሪ ዝእዝዞ እዩ። እዚ እንኾነ ግን ብቁፅሪ ዘይውሕዱ መራሕቲ መካይን ሸለልትነት ዝበገሶ ቀዳምነት ከይሃብካ ምሕላፍ ብቐጻሊ ዘጋጥምን ሓደጋታት ክፍፀም ምርኣይን ልሙድ ኮይኑ ኣሎ።
1: ኩሉ ግዜ ኣብ ፅርግያ ንኩሉ እዩ ጎደና ንኩሉ እያ ተማልእ ንተሽከርከርቲ ኣሎ ሞተር ተሽከርከርቲ ንብሽክሌታ ንኣጋር ንእንስሳውን እዩ ማለት ማለት ዓረብያ ፈረስ እውን ማለት ማለት እዩ። ሕጂ እታ ጎደና ንመን እያ ክተኣክል? በዓል መኪና ንኣጋር ቀዳምነት ሂቡ እንተዘይከይዱ፣ በዓል ብሽክሌታ ንኣጋር ቀዳምነት እንድሕር ሂቡ ዘይከይዱ፣ በዓል መኪና ንበዓል ብሽክሌታ ቀዳምነት ሂቡ እንድሕር ዘይከዩ ሓደጋ ኣሰካፉ እናኾነ ይኸይድ ማለት እዩ። ስለዚ እቲ ንሰብ ተሽከርከርቲ ጥራይ ኣይኮነን እቲ ቀዳምነት ክህቡ ዝግብኦም ኣጋሩን ብመንፅሩ ተሽከርከርቲ ቀዳምነት ሂቡ ክሓልፍ ክኽእል ኣለዎ ማለት እዩ። ከመይ ማለት ክቆርፅ ከሎ ፔሊካን ላይን ወይ ዜብራ ላይን ቆሪፁ ክኸይድ ኣለዎ። ክቆርፅ ከሎ ዲያጎናል ንስያፍ ዘይኮነ ቆርፅ ቴስዓ ዲግሪ ቆሪፁ ክኸይድ ክሓልፍ ክኽእል ኣለዎ ማለት እዩ። ንምንታይ ይሓፅረሉ? ድሕነት እውን ይሕሎ ማለት እዩ። ነታ ካብ ጎደና ናብ ጎደና ካብ ማርሻ ቤድ ናብ ማርሻ ቤድ ክሰግር እንሕራል እዩ ቴስዓ ዲግሪ ቆሪፁ እንድሕር ኮይኑ ይሓፅረሉ። ዲያጎናል ብስያፍ እንድሕር ዝኸይድ እንድሕራል እዩ እውን እቲ ፅርግያ እናገፍሐ ስለ ዝኸይድ እታ መኪና እውን ወይ እቲ በዓል ብሽክለታ እቲ ተሽከርከርቲ መፅአን ከጋጥሞ እቲ ሓደጋ ክጋጥም ስለ ዝኽእል ተጠንቂቁ ኣጋሩን ክቆርፅ ከሎ ተጠንቂቁ ክሰግር ክኽእል ኣለዎ ማለት እዩ። ይግብኦ እዩ እሱን ቀዳምነት ክህቦ ይግባእ ማለት ግቡእ እዩ።
2: ቀዳምነት ዘይምሃብ ነቲያ ንሰዓ ሕልፍ ትብል ግዜ ዘይምጥንቃቂ ምክንያቱ ታዋኽ ዘምፆ ነገር እዩ። ኣክኒ ነቲ ኣጋር ቀዳምነት ህቦ ብዘይምስተውዓል ክኾን ኽእል ገሊእ ከኣኒ ቀልጢፈ ከይደኒ ምዝባል ቀዳምነት ዘይምሃብ እዩ ዝኩሉ ጠንቂ ሓደጋ ዝኾን ዘሎዎ

0: ብየሰንኪ ሓደጋ ተሽከርከርቲ ዝስዕብ ሳዕቤናት ቀሊል ኣይኮነን። ሓደ ካብ ቀንዲ ጉድለታት ኮይኑ ዘሎ ቀዳምነት ዘይምሃብ ድማ ንሱ ዝፈጠሮ ከቢድን ፎኪስን ሓደጋ ሳዕቤናቱ ኣብ ህይወት ሰብ ናይ ሞት ሓደጋን ከቢድን ቀሊልን መጉዳእቲ ኣብ ንብረት ምዕናው ማእልያ ዘይብሉ ክሳራ ምስዓብን ንቡር ተርእዮ እዩ። ብሰንኪ ዘጋጠመ ሳዕቤናት ድማ ምፍልላይ ኣብ ስድራ ቤታት ዝኽትምና ኣብ ህፃናትን ዝዓበየ ሽግር ዝፈጥር ዘሎ እዩ።
1: ልዕሊ ዝኾነት ኮታ ድሕነት እያ ብሰላም ካብ ናብ ብሰላም ወፊር ካብ ሰላም ካኣቱ ንድሕር ኮይንካ ሕጊ ትራፊክ ዘማልዎ ተማል ክትክእል ኣለካ ማለት እዩ። ሓደ ኣሽከርካሪ ወ ተሽከርካሪት ወይ ድማ ዝመርሕ መራሕ መኪና ኣብ ሓሳብ ካኣቱ የብሉ ኣበይ ናይ ቦታ ሰካፍ ቦታ ኣሎ ህዝቢ ኣበይ ናይ ቦታ ክራውድድ ቦታ ኣሎ ማለት ናይ ህዝቢ ብዙሕ ህዝቢ ምንቅስቃስ ትራፊክ ኣበይ ናይ ቦታ ኣሎ ስኢልካ ጢሒዝካ ምሃድ ኳ ይኮነ ኣበይ ናይ ቦታ ክራውድድ ቦታ ኣበይ ናይ ቦታ እቲ ኣሰካፍ ናይቲ ተሽከርከርቲ ብብዙሕ ተሽከርከርቲ ዘለዎ ኣብኡ ኣብ ሓሳብ መብዛሕቱ ኣብ ሓሳብ ኣትዩ ኣይረእኹዎን ኣይስተውዓልኩን ኣይሓሰብክዎን ይብለካ ደዋ ኣቢልና ተዛረብናዮ ወይ ሓተትናዮ ማለት እዩ። ኣይስተውዓልኩን ዘርክበና ይመስለኒን ካብ ናብ ወፊር ናብ ሰላም ክነኣቱ እንድሕር ኮይና ቀዳምነት ይብና ውሕስነት ዘለዎ ኣካይዳ ሕጊ ትራፊክ ኣማሊና ምክንያቱ ድሕነት ልዕሊ ኩሉ ስለ ዝኾነት ማለት እዩ።
2: ናይ ሰከንድ ንኸይፅባ ክብል ቀልጢፉ ሓልፍ ክብል ካብ ዘይድለ ነገራት ቀዲምካ ሓልፍ ይደሊ ቀዳምነት ማሃብ ግን እቲ ኣዝዩ ኣገዳሲ ነገር እዩ። ዋብትስነት ቀዳምነት ማሃብ ብፍላይ ኣብ ሰርክል ከምዚ ትሪኦ ዘለካ ብከምዚ ክመልፅ ከሎ ከዓነ ኣብዚ ከኣቶ ከሎ እዚ ብዝደሎ ኣብቲ ኣብ ልክዕ ጠጠሎ ክፅብዮ ክእል ኣለኒ ቀዲም ሓልፍ ክብል እዚ መገደሉ ልክዕ ናቱ ስሬት እዩ ዘሎ መገደሉ ሓልፍ ክብል ከሎ ግድን ቀዳምነት ስለዚ ሃቦቱ በዚ ዝመፅ ዘሎ ሓደጋ ከጋጠሚ ምካ ኣብ ናይ ደሴት ይኸር ኣሎ እዚ ኣብ ካልእ እውን ኣሎ ዚ ቅድዳምካ ኣሎ ሓደ ብማኪና ሓጂ ፀጋምካ ክቅድመካ ክእል ኣሎ ብየማንካ ክቅድመካ ከሎ ግን እስኻ ተኸልካ ትኽእል ኣለካ

0: ነገር በዚ ተመፂካ የማንካካ ተሃድም እዚ በዚ ዘሎ ሰ ሓደካ ክምፃርካ ይኽእል
1: እቲ ዝዓበ ቀዳሚ ነገር ሸለልትነት እዩ ካልኣይ ነገር ከዓ ተሃዋኺ እዩ ሳልሳይ ነገር ከዓ እቲ ሰብካ ደይ ምስትውዓት በዓል መራሒ መኪና ዜብራ ከም ዘሎ ቅድሚ ኣመልኪ ተመልኪቱ ኣኸንዲ ክሳይ ዝገብር ገሊ ዜብራታትና ከዓ እቲ ሕብሪ ሃሲሱ ስለ ዘሎ ንሱ ከዓ ናቱ ጠንቅካ ኣለዎ
2: ወደቂ እዩ እቲ ናይ ኣጋር ሕጋዊ ኣካይዱ ብዜብራ ቀዳምነት ከም ዝግብኦ እዩ እቲ ሕጋዊ ሕጊ ትራፊክ ካልእ ግን ናይ ኣጋር መንገዲ ማርሻ ቤት ሒዝካ ምኻድ እዩ ኣብ ጸሊም ጽርግያ ግን ንማኪና ዝተሓዘአ መንገዲ እዩ ኣገዳሲ ኮይኑ ዘይተርፍ ንድሕር ኣሊካ ግን ድሕር ማኪና ተዓጊዝካ ግዜኻ ሓሊኻ የማንካ ጸጋምካ ርእኻ ክትሓልፍ ኣይመኽፍአን እዚ ቀዳምነት ከም ዘለካ ግን ኣብ ጻዕሊም ጽርግያ ኣትኻ ክትኣቱ ግን ናይ ኣጋር ጉባእ ኣይኮነን ውሕስነት ከዓ የብሉ ነቲ ሰብ

0: ሃዲእ ካብ ምዝውዋር ድሕነት ምሕላው እዩ ቀዳምነት ምሃብ ውሕስ ኮንካ ንኽትከይድ ዝድረኽ እዩ። እዚ እናኾነ ግን መዓልታዊ ቀዳምነት ከይሃብካ ምሕላፍ ወይ ምጉዓዝ ኣሰካፊ ትርእዮ ኮይኑ ከም ዘሎ ኣባላት ፖሊስ ትራፊክን መራሕቲ ተሽከርከርትን ሰብ ኣጋርን ዝምስክርዎ ሓቂ እዩ።
1: ብዙሕ ግዜ የደጋጥመካ ገሊኡ እቲ ኣጋር ናተይ ኢሉ እንዳጎያቱ ምክንያቱ ምፅ ኢሉ ኣብቲያ ቅድም ዘይብራ ምብፅሑ ኣክንዲ ደው ኢሉ ማኪና ተዓዚቡ ኣክንዲ ዝሓልፍ ብዘለዎ ይሓልፍ ገሊኡ ከዓ እንዳሓልፈ ከሎ ሞባይል እናተጠቀመ ከይድ እቲ በዓል መኪና ካ ክሕልፎ ኣለዎ። ቀዳምነት እቲ ዘብራ ነቲ ኣጋር እያ ትምልከት። ነቲ ኣጋር ቅድም ተሳግሮ ካብ ሽዑ ንስኻ ክትሓልፍ ኣለካ።
2: እቲ ኣብ ብዙሕ ዝሪኦ ኣብ ሕማቅ መገዲ ከለኻን ቴሌፎን ኣለዎ ቀዳምነት ካልኣይ ዕላል ዕላል ሳሳይ ከምዚ ዝብለካ ዘሎ ኣብቲ ቴንሽንካ ኣብቲ ናትካ ሓሳብ ጥራይ ክርክብብ ከምዚ ኢልካ ናይ ጉያ ጥራይ ሕጅብ ከም ዝኾን ከሎ ኣብ ቤናኻ ይካ ዘለካ ማለት እዩ ሜዳስ ናይ ቤናኻ ኮይኑ ዝስማዓካ ኣሎ ኣብ ሰዓት እዚ ሕጂ ሓደጋ ክመፅእ ይኽእል። ምክንያቱ እቲ ሰብ መገዱ ሒዙ ይኸይድ ኣሎ እስኻ ግን የለኻን ማለት እዩ ኣብ መገዲ የለኻን ማለት እዩ። ቀዳማይ ቴሌፎን ካልኣይ ዕላል ምሰብ ሳሳይ ዘይምክትታል ከምዚ ታህዋኽ ቴንሽንካ ናብቲ ክትበፅሑ ዘለካ ክሳይ ጥራይ ማለት እዩ ሕጂ እንታይ መፅእ እቲ ሓደጋ ክመፅእ ይኽእል።

0: ወላ እውን ቀዳምነት ኣብ ዝግባአካ ቀዳምነት ሂብካ ከባቢኻ ኣረጋጊፅካ ብጥንቀቐ ተማእኪልካ ብመምርሒታትን ሕጋጋትን መጓዓዝያ ምድሪ ተመሪሕካ ምኻድ ሕልናዊ ቅሳነት ዝፈጥር እዩ።
1: ሕግታት ትራፊክ ንምንታይ ተቢሉ ንምንታይ ሕጊ ወፅኡ? ኩሉ ግዜ ብሕጊ ትራፊክ ተመሪሕና ክንከይድ ክንክእል ኣለና። ምክንያቱ ብታቤላ ወይ እቲ ፖሊስ ትራፊክ ወይ እዚ ናይ ፅርግያ ሕጊ ናይ ትራፊክ ተቀይድና ክንከይድ ክንክእል ኣለና። ብኡ ተቀይድና ክንከይድ ክንክእል ኣለና እምበር ትራፊክ ኣሎ የለን ታቤላ ኣሎ የለን እሱ ይኮነን። እቲ መጀመርያ ታቤላታትን ሕጊ ትራፊክ ህንፃታት ናይ ትራፊክ ክነክንብር ኣለና መጀመርያ። እዚ ንመን እዩ? ንመራሕቲ መካይንን ንመራሕቲ ብሽክለታን ማለት እዩ። መራሕቲ መካይንን ንመራሕቲ ብሽክለታን ንመራሕቲ ዓረብያ ካልን ካልን ክህሉ ይኽእሉ እዮም። ነዚ ኣኽቢርና ሕግታት ትራፊክ ኣኽቢርና ክንከይድ እንድሕር ኮይና መጀመርያ ትራፊክ ኣሎ የለን ኣይኮነን። ትራፊክ ኣሎ የለን ሕጊ ክኸበር ክኽእል ኣለዎ። ሕጊ ባዕልኻ ሕጊ ኢኻ እቲ ኣሽከርካሪ ንባዕሉ ሕጊ እዩ። ሕጊ ማለ እዩ ዝኸይድ ንድሕር ኮይኑ ሕጊ ማለት እዩ። ስለዚ እቲ ትራፊክ ወይ ድማ እቲ ታቤላ ኣይኮነን እቲ ሕጊ በዓል ና እቲ ሕብረተሰብ ባዕሉ ሕብረተሰብ ሕጊ ማለት እዩ።
2: ኩሉ ሻ ትኩርነት ክህልዎ ኣሎ። እቲ ኣብ ማኪና ምስ ሓዝካ ኣድቦኻ ክህሉ ኣሎ። ኣድህቦ ነቲ ሒዝካያ ዘለካ ጎደና የማንካ ፀጋምካ ምክትታል ኣድህቦ ሰባት እውን ቅድሚያካ ዘለዉ ኣብ ከመይ ኩነታት ኣሎ ሳይኮሎጂ እውን ክትሓስብ ክትክእል ኣለካ። ንዕ እናተከታተልካ ካትከይድ ከመይ ኣሎ ስዕበኒ ከታተልን ዘለዎ እናበልካ እዩ። እዚ ንኣጋር ኹን ሰብ ማኪና እውን

0: ስለምንታይ ሸለልትነት ነዘውትር ዝብል ሕቶ ክልዓል ድማ ንቡር እዩ።
1: እቲ ታቤላታት ኣሎ ዝሕብር ቀዳምነት ናይ መን ከም ዝኾነ ፍሉጥ እዩ። ንበዝሒ ሰብ መካየን ግን ድፈርሐ ይትረፍ ደው ይበዛ ዓይነት እዩ ዝኸይደሎ። ዝበዝሒ ግዜ ክትሪኦ ከለኻ ድሕሪ ተራፊክ ተራ ዘይሃልዩ ዝቆፃፀር ኣካል ተራ ዘይሃልዩ ቀዳምነት ህሩግ ናበልካ ምእታ ኣሎ ቀዳምነት ዘይምሃብ ኣሎ። ናይ ዚ ውፅኢት ከዓ ሓደጋ እዩ።
2: ሰብ መካየን ይኹን ሰብ ብሽክለታ ንነገራት ቀልጢፎም ንኸርክቡ ክብሉ ብተሃዋ ክኸዱ ሞ እቲ ተሃዋ ከ እንታይ ይምፅእ ጠንቂ ሓደጋ ይመፅእ ሓደጋ ይመፅእ ሞ ጠንቂ ሓደጋ ፍጠር ማለት እዩ። ስለዚ ዓይነት ተሃዋ ቀስ ኢልና ህድእ ኢልና ንኽድ
3: ንሰብ ማኪና ግን ኣብ ካልእ ቀዳምነት ከዓ ከም ዘለዎ ክንፈልጥ ኣለና። ንዓና ክሕሸና ማለት እዩ። ዋላ እውን እንተኾነ እውን ኣነ ብናተይ ርኢዶ ዋላ ኣብቲ መሰጋገሪ ኣጋር ቀስ ኢሉ ክኸይድ ዝሕሸሉ መንገዲ ክመርፅ ኣሎ። የማኑ ፀገም ሪኦ እቲ በዓል ማኪና ኣደቡኡ ከመይ ኣለዎ ፈሊጡ እውን ክሓስቦ ዘሎ ግድን ንዓይ ዝግባእ ኢልካስ ነብስኻ ብሓደጋ ዘይምእታው ክሓስቦ ዘለዎ ኮይኑ ስማዓና ኣነ

0: ተሽከርከርቲ በብመንገድን ብሕጊ ተማእዚዘን ክኸዳ ቀዳምነት ሂበን ክሓልፋን ብሓፈሻ መራሕቲ መካይን መምርሒታትን ሕጋጋትን ከኽብሩ ለብዋ ዘድልየ ይኮነን።
1: ሸለልትነት ኣሎ ኣብህላይ እንታይ ብሸለልትነት እዩ ዝኩሉ ዘጋጥም። ኣይ ተርክበኒን እያ ተርክበኒ እያ ኖ ክሓልፎ ክእል እየ ኣይሓልፎን እየ ዜብራ ላይን ኣትዩ ኣይኣተወን ኣትዩ ከለ ኣይርክበኒ ኢልካ ክሳይ ምግባር። ስለዚ ተጠንቂቕና ንክድ
2: ኣነ ዝበዝሐ ግዜ ክዛረብ ክላብዋ ዝደሊእ ሰብ ብሽግለታ እዩ። ምክንያቱ ኣብ ፅርግያ ናይ ብሽግለታ ጣማ ብዙሕ ሽግር ኣሎ። ዝበዝሐ ግዜ ከዓ ካብ መኪና ምስ መኪና ስ መኪና ምስ ብሽግለታ ካ ሓደጋ ትርኢ ኣንሕና ከምዚ ኣብ ፅርግያ ዘለናሉ ብዙሕ ሓደጋታት ንሪኦ ሰብ መኪና ምስ ብሽግለታ እዩ መኪና ምስ መኪና ኣሎ ዶ ግን እቲ ንበዝሒ ክትሪኦ ከለካ ኣብ ወሳዕ ቤት ነብፅኻ ነቲ በዓል ብሽግለታ ስለ ዝኾነ ሰብ ብሽግለታ ብፍላይ ኣብ ኣጠቃቅማ ብሽግለታ ኣጠቃቅማ መንገዲ ኣብ ክጥወይሉ ከለዉ ክጥወይ ከይዝተውዓሉ ብምፅዋይ ዝግበር ዘሎ ሓደጋታት ብጣዕሚ ኣዝዩ ዘሰክፈካ። ሰብ መኪና በቲ ዘሎ ምልክታት ናይ ታቤላታት ተማዚዝና ክንከይድ ከም ዘለና ኣብ ኣጋር ዜብራ ኣብ ዘለውሉ ከዓ ቀዳምነት ንሰብ ኣጋር ክንህብ ከም ዘለና ሰብ ብሽግለታ ከዓ እቲ ከድሎ ዘለ ቦታ ክኸድሉ ዘይብሉ ቦታን ክጥወይ ከለዉ ከመልክትዎ ዘለዎ ነገራትን ክፈልጡ በዘጋጣሚ እዚ ንነብሶም ድሕነት ክብሉ ክጥንቀቁ ከም ዘለዉ ይላቦ።

ሰላም ሰላም፣ ዝኸበርኩም ተኸታተልቲ መደባት ሞዛይክ ከመይ ትቕንዩ? ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ሰሪዕና መፂና ኣሎና። ክሳብ ፍጻመ መደብና ምሳና ሓቢርኩም ክትፀንሑ ብኽብሪ እናዓደምና ሰናይ ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ብደርፊ ኢና ኸነእፍል ሞ ብሓባር ናብ ስትድዮ

ኣብዚ ግዜ እዚ ኣብ ሕብረተሰብና ናይ መርዓ ውርያትና እናገፍሐን ብቁጠባዊ ሸነኻት እውን እናዘየደ ብምምፅኡ ኣብ ስድራ ቤታት ዓብዪ ናይ ቁጠባዊ ፀገማት እዩ ዝፈጥር ዘሎ። ንሎም እምበኣር ኣብ ዙላን ፎሮን ዝርከቡ ሕብረተሰባት ነቲ ናይ መርዓ ወፃኢታት ክፀብብ ብዝብል ሓደ ውሳነ እዮም በፂሖም ነይሮም። እዚ ድማ ብፍላይ ንስድራ ቤት ወዲ እቲ ወዲ ክምርዖ እንተ ደኣ ኮይኑ ብዙሕ ንብረት ወይ ድማ ብዙሕ ስልማታት ይሕተት ብምዃኑ ከይተመርዓወ ክፀንሕ ወይ እውን ካብ ካልኦት ሕብረተሰባት ክምርዖ ዘገድድ ነይሩ። ብወገን እታ ጓል እንተ ዳ ርኢና እውን ከይተመርዓወት ነዊሕ እዋን ክትፀንሕ እውን ኣኽኢሉ እዩ። ነዚ ንምፍዋስ እምባር እዞም ክልተ ሕብረተሰባት ብሄረ ትግረን ዓፈርን ነዚ ናይ መርዓ ውርያት ክፅብብ ዝብል ኣፅዲቖም ክሳብ ሕጋውነት ኣልሶም ይካየዱ ኣለዉ። እዚ ድማ ሓደ ካብቲ ክስዓብ ዘለዎ ፅቡቅ ኣብነት እዩ። ንሙሉ ትሕዝቱ እምባር ናፍታ መደብ ከስግረኩም እየ። ክትከታተሉ ብኣኽብሮት ንዕድመኩም።

ባህልን ሕብረተሰብን ዘይናፃፀሉ ክልተ ገጻት ናይ ሓንቲ ሳንቲም እዮም። ባህሊ ኣካል ናይ ሕብረተሰብ እዩ፣ ሕብረተሰብ ድማ ወራስ ባህሊ እዩ። ስለዝኾነ ሓደ ኣካል ሕብረተሰብ ብዘይ ባህሊ መንነት ክህልዎ ኣይከኣልን እዩ። ባህሊ መግለፂ መንነትን ክብርታትን እዩ። ቅድሚ 10 ዓመት ሕብረተሰባት ምስ መናባብሮኦም ኣካይድኦም ዝሳነ መገዲ ክኽተሉ ምጀመሩ እዩ። እዚ እኩብ ንጥፈታት ሕብረተሰብ ከም ባህሊ ክሰርእ ጀሚሩ። በዚ ድማ ባህሊ መግለፂ ሓደ ሕብረተሰብ ዝበሃል

0: ኣብ ናይ ሎሚ መደብና ኣብ ከባቢታት ዙላን ፎሮን ዝርከቡ ሕብረተሰብ ትግረን ዓፈርን ንክኽተልዎ ዝፀንሑ ልምድታት ኣብ ውራያት ብፍላይ መርዓ ዘማዕብል ሓድሽ ሕግታትን ኣገባብን ኣተኣታትዮም ይርከቡ። እዚ ናብ ዝሓሸ መድረኽን ኣብ ኩሉ ናይ ውራይ ንጥፈታቶም ክሕግዞም ዝኽእል ወቂ ካብ ዝሓሸ ናብ ዝበለፀ ኣንፈት ከምርሖም እዩ። እዚ ኩሉ ኣካል ሕብረተሰብ መስተርሆት ዝፈጥር ኣተባባዕን ውፅኢት ዝተረኸቦ መቐይሮ ምዃኑ ድማ እዩ ዝእመን።
1: ከደ እዛኪ ከደ ከሳራኪ ከዳ መህሉ ክንመሊ ዋዓዘ ሰብኒኪ ወበክ መሓበክኒኒኪ
2: ኩነታት መርዓን ኣብኡ ዝግበር ውራይን እዚ ሕጂ ዘሎ ከተነፃፅሮ ዝከኣል ኣይኮነን። ካብ ኣቦሓጎታትና ጀሚርካ ክሳዕ ናትና ዕድመ መርዓ ንኣኽለሉ ግዜ ክንርኢን ከለና ዓብ ፍልልይ ኣሎ። እዚ ናብ ንቡር ንምምላስ ድማ ኢና ተኣኪብና ተመያየጥና ንኩሉ ኣብ ግምት ዝእተወ ክኸውን ድማ ተረዳዲእና
1: ንርኩሴ ገበካ ከለህኒኒ መዋፍ ክለኒ ምሰበትሃ ገበካ ከለሓግ እዩ
3: እዚ ኣብ ምፅባብ ውራያት ካብ ዝብል ተላዒሉ ኣብ ሕብረተሰብና ዝወርድ ዝነበረ ማእልያ ዘይብሉ ሃስያ ቆጠባዊ ይኹን ማሕበራዊ ህወትና ካብ ኩሉ ነገራት ዝረሓሐቐና ዝነበረ ካብ ባህልናን ካብ ስነ ምግባርና ንዝኣሊ ዘጥፍአናን ወይ ዝሕክብልና ባህልና ዝጥፍእ ዕንደራ ናይ ቆጠባዊ ዕንወት ብትሕዝቶ ዝነቐለ ኮይኑ ነዚ ጉዳይ እዚ ሕብረተሰብ ንዝደወሐ ዓመታት ተዛሪቡሉ ምዃን ምባይ እምበር ዘይሓመመሉን ዘይተዘርበሉን ግዜ ኣይነበረ።
4: መርዓ ናይ ቀደም ወመርዓ ናይ ኣፍታ ወናይ ዝላ ሓቲ ዓላት መርዓና ገቢ እንዳሃለየት ነበደል ኢና እንዳኣመና ድበደ ሰባት ውዓና
5: ቀደም መርዓ ኣብ ኣፍታን ዙላን ሓደ ዓይነት ኣብ በዓላ ነይሩና። እቲ ናይ ቅድም ወፃኢታት ከም ዘይከኣል ፈሊጥና ድማ ሕጂ ብመንገዲ ሃማዴ ጎስጓሳት ጌርና ካብቲ ነጥፍኦ ዝነበርና ክነጋላገል ሞ ደቅና ወዶም ጓሎም ፈሬት ክኾኑ ፅቡቅ መንገዲ ፈጢርና ናብኡ ተመሊስና ብምህላውና ይሕብር።
4: ግናቅብል ቤና ሙሉእ ግስጋሳ ተዓወትና መርሓላት ጀርደሰኒ ኢልካ መቕበልና ሓብር።

0: ልዑል ጠለብ ከም ቅድመ ኩነት መርዓይ ጸኒሑ። እዚ ከም ዓብ እምባ ዘይስገርን ዘይሕኮርን ኣገባብ ንብዙሓት መንእሰያት ግዳያት ገይሩ እዩ። ነዚ ዓብ ከውሊ ንምሕላፍ ዝነበረ ብድሆ ቀሊል ኣይነበረን። ዓቕሚ ኣዳም ዝበጽሑ መንእስያት ኣብ ክንዲ እቲ ድሕሪ ሓዳር ዝህልዎም ህይወት እናብራ እንዳሓስቡ ብኸመይ መገዲ ንመርዓ ዝኸውን ስልማትን ወርቅን ይእክቡ ይሓስቡ። ብድሕሪኡ እውን ነቲ ብዕዳ ዘምፅዎ ክመልሱ ይሽገሩ ነበሩ። ነዚ ዓቕሚ ዝሰኣኑ እውን ዕድሚኦም ብዘይ መርዓን ሓዳርን ወይ ብነጨበረር ክነብሩ ይግደዱ ነበሩ።
1: ይመብዓ ኣሕመድ ዓሊ በድሪ ፈሮኑ ኪንዮኑ ፈሮ ርካ ከይኖም ኪንዮ ካህነን ከቲ ሃከለ ካህነ ነህነ ንሚ ርሒም መድዓብና ግዲ
2: ኣብዚ ተረኺብናሉ ዘለና ናይ መርዓ ጉዳይ ንኸመሓይሽ ኢልና ኢና። ኣብ መፈፀምታ ኸ በፂሕና ኣሎና። ካብ ግዜ ናብ ግዜ ክቀያየር ጸኒሖም። ስዑድያ ካብ ዝኽፈት ግን ብዙሕ ነገር ዘድልን ዝየደለን ተራዩ። ኣብ ዓድና ዝየለ ንገዛ ይኹን ወርቂ ካብ ናይ ካልእ ሃገር እናምፁ ባህልና ዝጸሉ ኮይኑ ጸኒሖም። እቲ ካብ ወፃ ሃገር ክመጽእ ጽንሐ ንኣወዳትና ይኹን ንኣዋልና ንኸይምርዓዉ ሓዳር ንኸይገብሩ ጸሊዎ። እዚ ዓይነት ተርእዮ ናብ ኣሰ ከይዱ። ይኹን እምበር ነዚ ኩነታት ንኽቕየር ብዙሕ ግዜ ዝርርብ ተኸይዱ እዩ። ሕጂ ከዓ እዚ ጉዳይ ናብ ሕጊ ኣብፂሕናዮ ኣለውና። በዚ መምርሒ ዘይክተሰብ ድማ ግቡእ ስግምቲ
1: ይውሰድሎ ነካሂንኖያኖመትማዓናካክረማት እምፈር
3: ብዳም ሓተ ውክለ ልትበገስቡ ውሓርየ ግን ሙጅተማዕ ትበፅሕ
2: መንእስያት ክምርዓዉ ኣብ ዘይክእልሉ ደረጃ ምህላውና ክንእርሞ ድማ ተመያይጥና። እቲ ቅድሚ ሕጂ ዝነበረ ክስቶ ብኸምዚ ስለ ዝተመርዓወ ንሕና እውን ንዕኡ ንምምሳል እዚ ዓይነቱ ነይሩ። ወለዲ እውን ደቅና ብኸምዚ ኣይነመርዖን ዝብል ነይሩ። እዚ ከዓ ኣብ ዘይፍርያምነት የብፅሕ። ክምርዖ ንሕፀ ምስ ተበገሰ 2-3 ዓመት ይፅበ። እንታይ ሽግርካ ምስ ተባህለ ጌና ነዋህልል ኣለና ይሓግዝ በሉ ይብለልና። ንሕና እዚ ምስ ሰማዕና ምስ ዘሎ ክብሪ ወርቂ ዘየዋፅእ ኮይኑ ረኺብናዮ። ንግራም ክሳብ 9200 ልዕሊኡን ኮይኑ ቅድም 10-20 ሰብ ተመርዖሉ ዝነበርካ ሎሚ ንሓደ እኳ ጋዶ ኮይኑ ሓደ ንፉዕ ኣስተውዓሊ ኣብ ሳላት ጅምዓት ኣብ መስጊድ እንታይ ንገብር ኣለና ኣካይዳና ዘይንዕሪ ምስ በለ ድሕሪ ናይ 4 ግዜ ኣኼባ ኣብ ምስምማዕ በፂሕና 24 ግራም ንክኸውን ድማ ተሰማሚዕና ኣለውና። በዚ ድማ እቲ ክሳብ 200,000 ኣፋ ዝኸይድ ዝነበረ ክሳራታት ተወጊዱ ይርከብ።
3: ክቡታሙ ከምሰልሃለው ምን ወለቶም ውሕፃኑ እስግልኣ ክርሸይባዎም እብሰኔት ክቡታሙ ከምሰልሃለው ንኣመን
0: ካብ ነገራዊ ፈሰስ ናብ ቁም ነገርን ፍቕርን ምእንቲ ክድረኽ ድማ ነዚ ኣገባብ እዚ ምኽታል ኣገዳሲ ይኸውን። ሰብ ይተኣከብ ምኽሪ ክርከብ ከም ዝበሃል ነበርቲ ዙላን ኣፍታን ኣብ ሓደ ጽላል ዓሲሎም ብሓደ ልቢ ሰሚሮም ናብ ሓደ ሓሳብ ዘብጽሖም መገዲ ክኽተሉ ተራእዮም። ዓበይቲ ዓድን መንእሰያትን ዝተረኸቦ ዋዕላ ኣካይዶም ሕሉፍ ገምጊሞም ብልጫታቱን ክሳራታቱን መዚኖም ሳዕቤን ናይቲ ዝፀንሐ ልምዲ መርሚሮም ኣብ ሓደ ሰጓምን ሓሳብ በፂሖም።
4: ሕጂ እዚ መንቀሊ ብሓፋሻ ሓደ ድልት ናይቲ ህዝቢ ማለት እዩ። እቲ ህዝቢ ብሓፋሻ ክትሪኦ ከለካ ቅድሚ ሕጂ ዝነበረ ፍኑ ዝኾነ ሕጊ እንታሽሙ ዘይነበሮ ማለት እዩ ቀይዲ ዘይነበሮ ፍኑ ዝኾነ ውራያት ነይሩ። ብሓፋሻ መርዓ ይኹን ስሚያት ይኹን ኣብ ዝነበረ ኩሉ ፍኑ እዩ ነይሩ ማለት ዋላ እዚ ናይ ሞት እንተኸይኑ ሕጂ ሞት ሓዘን እንከሎ ብዙሕ ተስድረ ቤት ናይ እንዳ ሓዘን ትህሰ ነይራ ማለት እዩ። ከምኡ ስለ ዝኾነ ሕጂ ኩሉ ህዝቢ ብናቶም ድሌት እዩ ኣብዚ ጋስጋስ ተገይሩ ውልቂ ሰባት በዚ ዛረቡ ዚ ብገስ ሞ እንታሽሙ ዝተበገሰ እንታይ ንግባር ተባሂሉ ብምሕዳራትን እንታሽሙ ፀቕጠ ዘይኮነ በተ ህዝቢ ማለት እዩ እንታይ ሓይሽ ተባሂሉ ገስጋሳት ተገይሩ እቲ ህዝቢ ድምን እዚ ብጣዕሚ ፅቡቅ ተቐቢልዎ ማለት እዩ። ንሕና ቅድሚ ሕጂ ዝነበረ ሳልሳይ እንታሽሙ ሕጂ ንበፅሑ ዘለና ሕጂ ሳልሳይ ሕጊ እዚ ንበፅሑ ዘለና ማለት እዩ። ቅድሚ ሕጂ ዝነበረ ካብ ሰማንያት ካብ ሚእቲ ክሳብ ሰማንያታት ነይሩ እቲ ኣዋርቅ ዝነበረ ከምዚ ዝብሉካ ዝፀንሐ ብስግር እንታሽሙ ዝኣተወ እዩ ዝነበረ ማለት እዩ። ንሕና ፀጋ ባሕሪ ስለ ዝኾና ካብ ስግር ዝኣተወና እንታሽሙ ኩሉ ዘ ንገብሮ ዝነበርና ማለት እዩ። ከም ምእቲ ክሳብ 80 ነይሩ ኣብዚ ናይ 90 ናይ 2005 2004 ዝነበረ ድማ እቲ ህዝቢ ተኣኪቡ እንታይ ንግበር ወርቂ ከቢሩና ተባሂሉ ናይቲ ውራት ክነግድሎ ኣሎና ተባሂሉ ብዛዕባ እቲ ዝጠፍእ ንሪኢ ኩሉማ ብዙሕ ኣይትዛረብሉን ብዛዕባ ወርቂ እዩ ትዛሪብሎ ማለት እዩ። ኣብ 50 ከም ዝወርድ ተገይሩ ማለት እዩ። ኣብ 50 ግራም ከም ዝወርድ ተገይሩ ክሳብ ሕጂ እዛ ዕላት ዝነበርና ኣሎ ሕጂ ንገብሮ ዘነውዓሎ ማለት ኣብ 50 ነይሩ ማለት እዩ። ሕጂ ብሓፈሻዊ ምስ ኩሉ ቁጠባዊ ከባቢ ተረአዩ እንታይ ሓይሽ ንሕና ኣብ ወለድ ጥራይ ዘይኮነ ወዲ ይኹን ጋል ይኹን ብስእነት ዝኣክል ሲ ሰብ ክፍራ ይከኣለን ብግብሪ ይርእዮሞ ማለት እዩ። ኣብ ቆልዑ እንተሪኢኻ ክውለት ከሎ ምፍራይ ገለመለ ተሪኢ ከለካ ኣብዚ ከባቢ ውሑድ ኮይኑ ትተሽሙ ማለት እዩ። ሰኣን ዘይ ምምርዓዊ ማለት እዩ። ሰኣን ዘይ ምዝማድ ማለት እዩ። ከም ስለ ዝኾነ ገስጋሳት ተገይሩ ንሓሙሽተ ወርሒ ንሽዱሽተ ወርሒ ገስጋሳት ተገይሩ ኣብ መወዳእታ ኣብዚ ዘለናዮ እንታሽሙ በፅሑ ማለት እዩ። ኣብ 20 ካብ 50 ግራም ናብ 24 ግራም ከም ዝውርድ ተገይሩ ኣብዚ በፅሕና ማለት እዩ። ናብ ወርቂ ጥራይ ዘይኮነ ወለት እኩሉ ማይ ጠፊእ ዝነበረ ዶብ ተገይሩሉ ሓፂሩ ማለት እዩ። ከምዚ ዝብሎ ከፀንሑ ናይ በለጃ ናይ ጋል ኣንሰይቲ ክዳውንቲ እልቢ ዘይብሉ ገንዘብ ይጠፊእ ነይሩ። ኣብ ምንታይ ሓይሽ ተባሂሉ ገደብ ተገይሩሉ ኣብ ውሑድ ገንዘብ ከምዝወድቕ ተገይሩ ማለት እዩ። ከምኡ እቲ ውራያት ከምዝንክ ተገይሩ 7 መዓልቲ ዝነበረ ኣብ 3 መዓልቲ ከምዝውዳእ ተገይሩ።

0: ኣብ ሕብረተሰብ ዓፈርን ትግረን ናይቲ ከባቢ ወግዒ መርዓ ተመሳሳሊ መስርሕ ቅተል ምልኣት ዕድመ ዝበፅሐ ወዲ ተባዕታይ ንመርዓ ምስ ተበገሰ ከማልኦ ዝግባእ ብዙሕ ረቕሒታት ነበርዎ። ካብቲ ብዙሕ ውሑድ ልዑል ወፃኢታት ዝሓትት ስልማት መርዓት እዩ። ወግያት ወርቂ ምስ ጨርቂ ኣቑሑ ገዛ ሙሉእ ብምሉእ ከማልእ ይሕተት። ንኹሉ ከቢድ ወፃኢታት ዝሓትት ሕቶ ከይመለሱ እውን ናብ መርዓ ክሓስብ ኣይክእልን። ነቲ ወፃኢታት ንምሽፋን ዘየድሊ ሃልክን ፃዕርን ኣብ ርእሲ ምሕታት ካብ መውስቦ ዝታረፉ ውሕዳት ኣይነበሩን። ነፍሲ ወከፍ ኣካል ሕብረተሰብ እውን እቲ ልምዲ ሃሳይን ኣኽሳርን ምዃኑ ይኣምን ነበረ። በብግዚኡ ንምፍትሑን ናብ ዝሓሽ ኣንፈት ንምምርሑ እውን ፈተነታት ተኻይዱ። ኣብ መወዳእታ ግን ካብ ዝፀንሐ ኣተሓሳስባ ናብ ዝሰጎመን ዝማዕበለን ስርዓት ንምስግጋር ሓያል ፃዕሪ ተኻይዱ።
1: ኣሃ ድመልኩኒ ድመትን ዓደትን ህማ ወካነ ለክል ከርዳ ከሳራ ክክሱግቲ ኣልፊ ናምኣል ተበንኬ ናመልፊኬ ሸንታይ ከቲነተማ ትክሱገ
2: ቅድሚ ሕጂ ኣብ ባህልና ዝነበረ መርዓ 12,000 ሳንጣን ካቴናን ይመፅ ነይሩ። ብድሕሪኡ ሰብ ይህሰሎ ስለዝተባሃለ ካብ 60 ግራም ናብ 40 ግራም ተቐይሩ። ይኹን እምበር እዚ እውን ዝኾነ ለውጢ ኣይምፀን። ኣብ ደቅና ዓብይ ሃስያ የውርድ ንወዲ ይኹን ንጓል ብማዕረ ይሃስዮም ብምንባሩ ለውጢ ክነምፅ ኢና ፅዒርና።
1: ደመባለ ስሳልከ መዓነከ ይተገ የድልኖ ርቢስና ግዳሃብነ ታይስዮም ዶርኒ
3: መደባ እዚ ኣቦታትና ኣዴታትና ዝመምፅዎ መደባት ፅቡቅ መደባት እዩ። ደቂ ኣንስትዮ እቶም ንሓደ ወርቂ 60 ግራም መፅኡ ንዓና ከዓ 20 ግራም መፅኡ ኢሉ ምስ ስድረኡ ቅምታ ዝሕዝ ንዓና ንያድኦን ናቦኦን ዝበኣሱ ብዙሓት ኣለዉ። ሕጂ ግን ምዚ መፅኡ ዘሎ ሕጊ ግን ብጣዕሚ ትፅቡቅ ሕጊ እዩ። ነቲ ወዲ ተባዕታይ ከዓ መርዓ ናይ ዓፈር ከቢርኒ ኢሉ ናብ ካልእ ይመርሕ ዝፀንሐ ንዕኡ ከዓ እቲ ዝሓሸ ናብራ ናብ ስድርኡ ክምለስ ናብ ስድሩ ቀሪቡ መርዓ ናይ ወዲ ሓወ

ፖልዩ ጓል ሓቲ ንኤል እዩ ክምርዓው ዝግበር መርዓ ስለ ዝኾነ እዚ ኩሉ ስራሕ እቶም ወለዲ ዝገበሮ ናይ ብሓቂ ነቶም ደቂ ኣንስትዮ ፅቡቅ ንደቂ ተባዕትዮ ከዓ ነዚኦም መንእስያት ከዓ ንመእከቢ ጥራይ ዝገበሮ ሓዳር ስለዝኾነ ኣነ ብዚኣ ፅቡቅ ገነ ማለተ ይድግፎ።

0: መርዓ ወግዒ እዩ። ሰብ መዓልቲ እውን ውዕል ዝፍፅምሉ ስነ ስርዓት እዩ። እቲ ዝካየድ መስርሕ እውን ነቲ ኣገባብ ዘትርር እዩ። ይኹን እምበር እቲ ዘይተደለየ ወፃኢታት ካብ ጥቕሙ ጉድኣቱ ጥራዩ ዝምዘን ሳዕቤን እውን ቀሊል ኣይኮነን። ንቐጻልነት ወለዶ ንምስሳን ቁፅሪ ህዝብን ካልእን እውን ብኣሉታ ዝጸሉ እዩ። ምክንያቱ እቲ ወፃኢታት ንመንእስያት ደቂ ተባዕትዮን ደቂ ኣንስትዮን ጥራይ ዘይኮነ ንመላእ ሕብረተሰብ ብሓፈሻ ንሃገር እውን ዝጸሉ ተግባር እዩ ነይሩ። ብዓብኡ ንመስርሕ ወሊድ ይጸሉ። ምክንያቱ መንእስያት ንወፃኢታት መርዓ ክሽፍንዎ ዓቕሚ ይውሕድ። ነቲ ማይ ሓፂብካ ውሰዳ ዝብል ወረጃ ቓል ስለ ዝንፈጎም ካብ ሓዳር ይሃድሙ። ደቂ ኣንስትዮ እውን ወፃኢታት ሸፊኑ ዝመፀን ወዲ ተባዕታይ ይስእና። ከምኡ እውን መርዓዊአን ክፅበያ መሬት ዓርበን።
1: ዳሕራይ ብዛዕባ እዚ ናይ ደቂ ኣንስትዮ እንተኮይኑ ብጀካ ዕንወት ካልእ ምክሰብ ስለ ዘይነበረና ደቂ ኣንስትዮና ኣዋልድና ብዋልደን ካኣርጋ መንእስያት እውን ከምኡ ካብኡ ተበጊስና ድማ ንዞም መንእስያት ንምቅርራብ በቲ ዘሎ ናይ ኣባት እንታእሽሙ ከይገደፍና ብቀደም ካብ ናትና ግዜታት ዝነበረ 80 ግራም ካብኡ ንላዕሊ ንሸለም ነርና ኣብ ብድሕሪኡ ናብ ስሳታት ካብ ስሳ ናብ 40 ካብ 40 ድማ ናብ 20 ወሪዱሎ። ንሱ ከምኡ ምግባርና ድማ እተን ደቂ ኣንስትዮ ብሕማቅ ነገራት ኣብ ካልእ እንታእሽሙ ከይውዕላ ወሊደን ዘሚደን ልዕሊ ወርቅስ ውላድ እዩ ወርቂ። ንሕና ድማ ደቂ ኣንስትዮ ብዙሕ ድልየታት ካብቲ ድልየታት ግን ጥቀንዲ ወሳኒ ዘሎ ብሓላል ዓቕዲ ተመርዒኻ ንቡር ፈቲንካ ውላድካ ምሕቃፍ ስለ ዝኾኑ ትዕላማ ብከምኡ መሰረት ንደቂ ኣንስትዮና ኣረዲእና ብኩሉ ፍርቂ ሕብረተሰብ ስለ ዝኾና ብናይ ደቂ ኣንስትዮ ደገፍ ልዕሊ 50 ሚእታዊት እንተበልኩ ብዘይ ምግናን ብምሉእን ኣፅዲቕናዮ ማለት እዩ። እንታእሽሙ ብድሕሪኡ ኸማን ከርዴንሳ ሳሎን መጋየፂ ኣደ ትገብሮ ዝነበረት ጓል እከለ ገይራ እንዲ ኣነ ተሪፈ ኢለን ንኸይቀናንኣ ዋላ እተኣለኒ ዝብል ሰብ ኣብ መርዓ ንኸይቕርቦ ድሕሪ መርዓ ድላ ይግበረላ ንውላደ ኣብ መርዓ ግን እዚ ምፅኤላ ኣለኹ ንውላደ ኢሉ ንኸይርኢ ንሱ ሕግታት እውን ኣፅዲቕና። ስለምንታይ እታ ጓልድኻ ኣነ ዘይረኸብኩ ኣደይ ከምዚ ዘይገበረትለየነ ንኸይትብል ዝገበርናዮ ነገር እዩ። እዚ ድማ ኩሉና ዝተሰማማዕናሉ ዝደገፍናዮ ነገር ስለ ዝኾነ ካብዚ ንምዕብል ካብዚ ዝሓሸ ኣገባብ ጌርና ክንገብር ንመጻኢ እውን ብምሉእ ድምፂ ዘፅደቕናዮ ነገር እዩ። እዚ ድማ ንጠቕሚ ነቶም መንእስያትና ክንብል ስለ ዝገበርናዮ ኣሐጊስና እዩ።
2: ወተንገ ለምለሚ ዑንዳን ካርዳማካ ሰዩ ንበመረኬን ንገዳ ንሓፋ ክንካይቶ ታህለዉ ኢናህነን እየኒ ንዳይሎ ብስለ መራኸ ኒመራ ታሕፋ ንዳሕና ንክየዎካ
3: ንሕና ከምዚ ሓሳብ ኣለና ኢሎም ምስ መፁና ነቲ ሓሳብ ተቐቢልና ካብ ዝነኣሰት ክሳብታ ዝዓበየት ወላ ዝተመርዓወት ኩለን ኣኪብና እዚ ሓሳብ እዚ ንዓኻትክን ዝሓይሹ እናበልና ኣረዲናየን። ወርቂ ይኹን ጨርቂ እዚኣ ገረልክን ዝብለክን የለን ዘድሊ ሓዳርን ውላድን እዩ ኩለኽን ማዕረ ክትኮናዩ እተዝበለፀ ነገር ብምባል ኣስተምህሮ ሂምናየን ኢና
2: ዕቡናታናይ በርወታናይ ካስለንቶይ ዓለሰተነ እንኪ ህበርስነ የስክርድን ሓግዛ
4: ኣብዚ ዝተበገስናሉ መዳይ ናይ ደቂ ኣንስትዮ ተራ ብጣዕሚ ዕዙዝ ነይሩ ክብል ክእለኒ። ምክንያቱ ቀንዲ ንዓና ዘበገሳና ከም ጀነተር ኮይና ንዓና እንታሽሙ ዝገበራና ደቂ ኣንስትዮን ንሕና ደቂ ኣንስትዮ ከቃዋማና ንፅቢ ነርና ግን እሳን ፅቡቅ ኣለኹም ሞራል ኮይነናና ፅቡቅ ኣለኹም ኣብቲ ዝብፅሕ ዕላማ ብፅሑ ናይ ግድን ጓል ክትምርዖ ኣለዋ ወዲ ክምርዖ ኣለዎ ጓልን ወድን ንሕና ክናራክብናዮም ክፋረዩ ኣለዎም ገሌለን ናይ ብሓቂ ዝናኣ ተሽሙ ገይረን ማለት ነጥፈት ነይርዎን ሕጂ ተራናተን መራ ዓብ ነይሩ ኢ

0: ስለዚ ነዚ ከምዚ ዝኣመሰለ ጎዳእን ዓጋትን ወግዒ ጥሒስካ ናብ ዝሓሸን ንኹሉ ምልኣት ዕድመ ዝበፅሕ መንእሰይ ዕድል መርዓ ዝፈጥር ኣገባብ ምኽታል ድማ እዋናውን ኣገዳስን እዩ። እዚ ተወሲዱ ዘሎ ተባዕ ስጉምቲ ፀኒዑ ክቕፅል ለበዋ ዘድልዮ ኣይኮነን።
1: ንማ ሙሰካ የናሃ ኣዲ ግቢ ዳሃብ 40 ግራ መክሱጌ ዕንዶ መረታኬ
2: ሓቂ እዩ። ወርቂ 40 ግራም ነይሩ፣ ሕጂ ከዓ ናብ 20 ግራም ኣውሪድና ኣሎና። ካብዚ ተሚንናዮ ዘለና ንላዕሊ ዘምፅእ እንተኣልዩ 14 ኮሚቴ ነዚ ጉዳይ ዝከታተሉ ጌርና ኣለና። ንኡስ ዞባን ካልኦት ሰበስልጣን ነጊርና እውን ኣሎና። ካብ 80 ክሳብ 15 ዝዕድሚኦም ኮፍ ኢልና ተማየጥና ኣሎ። እቲ ንመግቢ ኢሉ ዝመፅእ ዝነበረ ካብ 2 ናብ 1 ኣውሪድና ኣለና። ገዛ መስርሕ እውን ዝተፈላለየ ዓይነት ኣገባብ እዩ ነይሩ። ይኹን እምበር ካብዚ መደምደምታ በፂሕዎ ዘሎ 10,000 ተገሚቶ ኣሎ። ካብዚ ተተሚኑ ዘሎ ንላዕሊ ክኸፍል እየ ዝብል ኣብ ሓዞን ይኹን ኣብ ሓጎሱ ዝኾነ ህዝቢ ዓፋር ኣብ ጎኑ ደው ከም ዘይብል ንሕበር።
1: ረበል ሰበሉ ወይታ ንውያል ሰበሉ ወይታ መላ ሂተገይነ ሂ ማይሹ መተህሚ

0: ገጽታ ገጽታ ዘርስታ ሓዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መጽሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ብኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና
6: ክቡራት ተኸታተልቲ መደባት ሞዛይ ካብተን መሃርቲ ዝኾና ትሕሶታትና መደብ ኣሰራርሓ ምግቢ ስዒባ ክትቀርበልና ካብዛ መደብ እዚኣ ድማ ንምሃር ክንብሉ ተስፋ እናገበርኩ ናይ ሎሚ ትሕሶታ ኸ እንታይ ክኸውን ብሓባሪና ክንከታተሉ ናመምርዝ ጋህርያ ክንሰግር
7: ሰላም ክብራት ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ካብሬቶ ናይ ጥየል ወይ ስጋ ጥየል ሕጂ ስጋ ጥየልን ጠስሚ ጥየልን ገርና ኢና ክንሰርሖ እስኻ ምስ ቅጫ ዳጉሻ ኢና ክንቀርቦ ምስ ቅጫ ዳጉሻን ስገምን ኩሉ ግዜ ሰብ በጊዕ ዶ ገዚኡኹም እምበር ጥየል ዶ ገዚኹም ዝብል ውሕድ ሰብ እዩ ገዝእ እንዲ ሰብ ግን ከምቲ ናይ በጊዕ ኣይኮነን ሕጂ እቲ ቀንዲ ክንምገባ ዝግባአና ወይ ቀንዲ ጠቃሚትካ እታ ጥየል እያ ሕጂ ስጋ ጥየል ኢልና ብዙሕ ፕሮቲን ስለ ዘለዎ ቀላፅምና ኢልና ይፅግን ወይ ይሃንፅ ልዑል ትሕዝቶ ናይ ሓፂን ከዓ ኣለዎ ውሕድ ስብሒ ኮለስትሮል ከዓ ኣለዎ ካብ ናይ ብዕራይ ካብ ናይ ደርሆ ተመራፂ ከዓ ይኸውን ካብ ናይ ኩሉ ማለት እዩ ቫይታሚን ቢ 12 ፖታዚም ዚንክ ኣለዎ ካብ ነድሪ ኣካላትና ከዓ ይከላኸለልና ንጥዕና ልቢ ከዓ ይጠቕመና ወይ ይሕግዘና ብዝቐለለ መንገዲ ከዓ መግቢ ኢልና ኣብ ምሕቃቅ ከዓ ይሕግዘና ወዘተ ብዙሕ ክትገልፅ ትኽእል ኢኻ ሕጂ ንሱ ቀደም ከሽና ሽጉርቲ ቀሊና ገለ ነይሩ ሕጂ ብዝቐለለ መንገዲ ነታ ሽጉርትን ነታ ድልኽን ብማይ ውዒ ጌርካ ስሕስሕ ሓቢልካ ኢኻ ትስኽትታ ማለት እዩ እ

ሕራይ ኩሉ ኢና ብሓንሳ ክነትዎ ኩሉ ኢና ብሓንሳ ክነትዎ ዘይኮነ ሲ ምስ በርበረ ምስ ኮሚደረ ምስቲ ስጋ ብሓንሳብ ምቕላው ገለ የለን ኮሚደረ

ትድበለፀ ከዓ ትጣዕሚ ዘለዎ ምስ ደሙ ከዓ ይኸውን ስጋ ጤል ድሓር ጠስሚ ጤልካ ኣብ መወዳእታ ኢንኸነትበሉ ሕጂ ጠስሚ ጤል ኮይኑ ገለ ዩ ድብል ሰብ እቲ ድበለፀ ኢካ ጠስሚ ጤልካ ክገልፆ እየ ትሕዝቱ ከዓ ሕጂ እዚ ዓፅሚ ናይ ካብ ንእሽ ናይ ንእሽተይ ስለ ዝኾነ እምበር ዓፅሚ መጀመርታት እቱ ዳሕራይ ስጋ እንድዩ ሕጂ ግን ብሓንሳ ኢንክሉ ሓራሕ ሕጂ ከምዚ ኢሉ ምስተታሕሕ ዘለና ማይ ውዒ ጌርና ክድን ክነብሉ ኢና ሕጂ ብዙሕ ናይ ስራሕ ሓጉዲልና ኣለና ኣብኡ ክትሕክትቀሉ ገለ ደይኮነ ትውዕል ውዒ ማይ ጌርና ሕጂ ክድን ክነብሉ ኢና

ሽጉርቲ ቀይሕ ምስ በርበረ ምስ ኮሚደረ ምስ ጅንጅብል ትኩሉ ክገልፆ ዓንተ በይ ዝፀናሕኩ ብዙሕ ትሕዝቶ ኣለዎ። ጅንጅብል ማ ትዝበለፀ ስለ ዝኾነ ናይ ምብሳል ክእለ ስለ ዘለዎ መቀረኻ ስለ ዝኾነ ድሓርቲ ስጋ እ ከምዚ ዓይነ ሓንሳ ንፀንሐት ማይ ውዒ ጌርና ክክድን ከነብሎ ኢና። ሕራይ እምባሪ ኩራ ተዓዘብትና ነዛ ስጋ ጥየን በርበረ ሽጉርቲ ድበሰለ ኮሚደረ ከም ድበስል ተዛሪብና ነርና ኮሚደረ ኩሉ ኣኪብና ብሓንሳብ ስኽቲትናዮ ሽጉርቲ ስለ ዘይንቐሉ ሓደ ናይ ስራሕ ኣሳልጦ ኣለዎ። ጠስ ስጋ ጥልቲ ድበለፀ ከሎ ብዙሕ ኣይኮና ንጥቀመሉ ክንጥቀመሉ ግን ድበለፀ ኣብ ርእሲ ከዓ ጠስ ምጥል ሕጂ ብዙሕ ኣይኮነ ጠስ ምጥል ዝደሊ ቀጢ እንትኮይኑስ ወይ ናይ ጠል ከይኮን ገለ እዩ ድብል ሰብ እቲ ድበለፀ እዩ ከዓ ጠቕሚ ክንገልፅ ንድሕር ኮይና ናይ መግቢ ብቐሊሉ ይሕቅቐልና። ጠስ ምጥል መግቢ ሰሪሕና ምስ ወዳእና ኣብ ምውራዱ ንገብረሉ ሕጂ እውን ከነውርዳ ኢና። ነዚያ ቫይታሚን ኤ ዲ ኢ ከምኡ ውን ቫይታሚን ከይ ኣለዎ ንመዓና ጡና ጥዕና ይህብ። ብዙሕ ከዓ ካልሲዩም ፈስፈረስ ኣለዎ። ካልሲዩም ንዕፅምትና ከዓ ይፅግን ወይ የጠንክር። ስለዚ ሕጂ እዚ ነዚ ደይፈትዎ ሰብ ቀጢንን ገለ ጠስ ምጥል ሕጂ ድሕሪ ምግባርና ግዜውን ኣይንህወን ኢና። ድሕሪ እዛ ጠስሚ ምግባርና ግዜውን ኣይንህወን ኢና ከነውርዶ ኢና ማለት እዩ። ሕጂ ንሕና ዝሰርሕናዮ ቅጫ ናይ ስገም ምስ ናይ ዳጉሻ ዳጉሻ ሲ ትድበለፀ ዓይነት ኮይኑ እንዲ ኣብዚ ሕጂ እዚ ተረኪቡ ዘሎ ንሳብ ክነውፃእ ከነውርዳ ቅድም እዚኣ መፈትፈት እያ ኩሉ ብሓንሳ ስለ ዘይንውድኦ ክንፍትፍቶ ኢና። እታ ጠስሚ ምስ ገበርናላ ሲ ንእለት ኢና ነውርዳ ጠስሚ ናይ ጥል ምስ ገበርናላ እዚ ክገልፆ ዝፀናሕኩ ኢኻ ጠስሚ ናይ ጥል ጠቕማ ሕጂ ጠስሚ ናይ ጥል ሕጂ እንታይ ጌርና ቅጫ ናይ ስገም ምስ ዳጉሻ ቅጫ ናይ ስገም ምስ ዳጉሻ ሕጂ እዚ ስገም ኩሉ ግዜ ዝፈልጦ ሰብ እዩ። ምክንያቱ ግግብ ኣቢልናዮ መልክዕ ደ ይብሉ እምበ ዳጉሻ ፀሊም ስለ ዝኾነ ትድጣዓመ ወይ ትድበለፀ እዩ። ሕጂ ኣብ ጥዕናና ዝህበና ብቐሊሉ ክሕቀልና ይኽእል ኣገዳስነቱ ከዓ ልዑል እዩ። ሕማቕ ኮለስትሮል ከዓ የወግድ ማለት እዩ ወይ የጉድል። ናይ ደም ሽኮር ከዓ የማዓራሪ ናይ ደም ሽኮር የማዓራሪ ዕግበት ከዓ ይህበና ክብደት ከዓ ይቋፃፀር ስገም ማለት እዩ ምስ ዳጉሻ። ፈሳሲ ፅሕጊ ከዓ ስለ ዘለዎ መታን ደምና ብምኽፋት መትንታትና ብምኽፋት መትንታትና ብምኽፋት ይድና ሕጂ ኣብ ጥዕና ልቢ ኣወንታውተር ኣለዎ። ብተወሳኺ ካብ ሕማማት መዓናጡ ይከላኸለና ወይ ይሕግዘና። ማግነዚዩም ፖታዚዩም ከምኡ ውን ቫይታሚናት ስለ ዘለዎ ዋህዮታት ካብ ፀቕጥኻ ይከላኸለና። ስለዚ ስገም ክንምገቦ ትድበለፀ እዩ። ብዝተፈላለየ መንገዲ ገይርና ክንምገቦ ፅቡቅ ናይ ጠስሚ ጤልካ ኣገዳስነታታት ጠስሚ ጤልካ ሕጂ ኣብ ምውራድ ኢና ንገብረሉ። ፈሳሲ ስለ ዝኾነ ክወርድ ከሎ እየ ገይረሉ። ዳሕራይ ክስክትተይ ትኽእልኒካ ውሕድ ጌርካ ክትሰርሒ ፅቡቅ እዩ። ምክንያቱ መኻኺ እዩ እቲ ጠስሚ ከዓ ንመግቢ ቀሊሉ ምሕቃቅ ይጠቕመና ንመግቢ ማለት እዩ። ጠስሚ ናይ ጤል ጠስሚ ጤል መግቢ ሰሪሕና ምስ ወዳእና ከዓ ኣብ ምውራዱ ንገብሮ ከምዚ ሕጂ ዝገበርክዎ ቫይታሚን ኤ ዲ ኢ ከምኡ ውን ቫይታሚን ከይ ኣለዎ ንመዓና ጡንኻ ጥዕና ይህብ። ብዙሕ ካልሲምን ፎስፎረስን ኣለዎ። ካልሲም ንዕፅምትና ከዓ ይፅግን ወዘተ ብዙሕ ክትንተን ይኽእል።

ስለዚ ንሕጂ ንዚአን እየ ገሊፀ ዘለኹ እምበኣር ንሳ ሕጂ ስገም ምስ ዳጉሻ ሕጂ እዚ ኩርምቲ ዘለዎ ዋላ ኣጣቢቕ ክበልዐይክኒ ብውዕ ኢና ንፍትፍቶ ብውዒ ክንፍትፍቶ ከለና ስብር ኣቢልና ብሕልፊ ወፊሩ ዝወዓለ ሰብ ከምዚ ጌርና ቁርስ ኣቢልና ኩሉ ከይንገብሮ ሲ ኩሉ ክንውድኦ ኣይንኽእልን ዲና ጂ ብውዕ እዩ ብውዕ እዩ ከዓ ንእስ ንእስ ዝበለ ንገብሮ እቲ ስገም ከዓ ተዘይነፈናዮ ፅቡቕ ምክንያቱ ኣብ ቅራፉ ኢደሎ ተጣዕሙ ኣብ ቅራፉ ሕጂ ከምዚ ጌርና ተትፊትናዮ ኣሎና ነዛ ፃሕሊ ካ ርሲናያ ነዛ ፃሕሊ ክተርስና ያታ ድንፀብቐት ሕጂ እቲ ድፈትፈትናዮ ድፈትፈትናዮ ሕጂ ቅጥን ድበለ ድፈትፈትናዮ ፀብሒ ደቕጠልናዮ ምክንያቱ ግድን ንኩሉ ከዓ ክሎ ምእንቲ ሕጂ ከባብ ጣይታ ጣይታ ኩሉ ግዜ ስለ ንጥቀመሉ እዚ ውዒ ድበለ ብሕልፊ ንዓብዪ ሰብ ንዕድመ ዝደፍአ ንቆልዑትካ ቀንዲ ውዒ ድበለ ኢኻ ትህብ ምክንያቱ ሸውሃቱ ኣይዓግብኒ ቆልዓ ፅቡቕ ዓይነት ይደሊ ዓብ ሰብ እውን ልክዕ ከምቲ ቆልዓ እዩ ከምቲ ድበሃል ንዓብዪ ይኸርዮ ንንእሽተይ ከዓ የብክዮ እዩ ዝበሃል ኣብቲ ጥሜት ክጥዕም ክፅቡቕ ከዓ ክኽእል ኣለዎ ሕረ ሕጂ እዚ ኣገባብ እዚ ጌርና ፈትፊትና ራይ ብሰራሕናያ ስጋ ጤል ነዝመስል ጤል ምምጋብ ዝኽሉ ክገልፀ ፅንሐ ኸ ክንጥቀመሉ ፅቡቕ ኣብ ምውራዶ ኸዓ ጠስሚ ገይረዮ ማለት እዩ ፈሳሲ እዩ ሱ ብቐሊሉ ይሕቀልና እቲ ድበለፀ ስለ ዝኾነ ንሕና በጊዕ ብስነ ኣእምራዊ በጊዕ ዝብል ጤልታ ዝበለፀት ኩሉ ስለትጠጥም ኩሉ ስለትበልዕ ጠስማን ስጋን ክትጥቀመሉ ፅቡቕ ሕጂ ምስ ዳጉሻን ምስ ቅጫ ስገምን ፈቲትናይ ዋላ ምስ እንጀራ ውን ክትበልዖ ትኽእል እንዲኻ ግን እቲ ድሓሸ ወይ ትኣ ከም ዓበይቲ ዝደልይዎ ኣብ ነብስኻ ዝፀንሕ ጫሲ ዕግበት ስለ ዝበካ እዚ ጌርና ኣብታ ፃሕሊ ጌርና ከይትዝሕል ኢና ከዓ ሕራይ እምበኣር ክቡራት ተዓዘብትና እቲ ክንሰርሖ ስረ ዝፀናሕና ስጋ ጤል ምስ ጠስሚ ጤል ምስ ቅጫ ዳጉሻ ምስ ቅጫ ስገም እዚ እዩ ሰሪሕናዮ ዘለና እምበኣር ድመፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ እዩ

ኩብራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ሶም ነዚ ሒዛልና ቀሪባ ኣላ። ምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ዝዓበየ ናይ ኮቦርታ ዳስ ተሰሪሑ። ኣብ ላስ ቬጋስ ኣሜሪካ ብተምሃሮ ካልኣይ ደረጃ ቤት ትምህርቲ ኔቫዳ ዝተሰርሐ 4299 ትርቢዒት ሜትር ስፍሓት ዘለዎ ናይ ኩቦርታ ዳስ ኣብ መዝገብ ክብረ ወሰን ጊነስ ሰፊሩ። ወደብቲ ናይቲ መደብ እቲ ፕሮጀክት መዝገብ ካብ ምስባር ንላዕሊ ሕብረተሰብ ኣብ ሓደ ዕዮ ከም ዝሓብር ንምግባርን ኣብ እንዳ ምዕበይቲ ንዝእለዩ ሰባት ዘይርሳዕ ተዘክሮታት ንምፍጣርን ከም ዝኾነ ብምግላጽ ንቕሓት ንምዕባይ ዝዓለመ ከም ዝነበረ ገሊጾም።

0: ኣባላት ትካል መዝገብ ክብረ ወሰን ጊነስ ኣብ ዝሃብዎ ሓበሬታ እቲ ዝተሰርሐ ናይ ኮቦርታ ዳስ ካብ ናይ ቅድሚ ሕጂ ዝዓቢ እንተኮይኑ ንምርግጋፅ ኣብቲ ቦታ ተረኪቦም ነይሮም። እቲ ቅድሚ ሕጂ ኣብ 224 ኣብ ደቡብ ካሮላይና ዝሰፈረ መዝገብ ናይ 3746 ትርቢዕት ሜትር ስፍሓት ስለ ዝነበሮ ድማ እቲ መዝገብ ከም ተሰበረ ብወግዒ ኣፍሊጦም።
1: And now, I can confirm the official results. Today, this blanket fort had a final measurement of 14,103 square.

ምስ ከልባ ሕሉፍ ፍቕሪ ዘለዋ እንግሊዛዊት ኣብ ዓለም ዘይተሰምዐ እምበር ዘይተገብረ የለን ክብሃል ሰሚዕና ኣሎና። ኣብ ዓባይ ብሪጣንያ ዝምቕማጣ ክኢላ ምፅብባቕ ገጽ ዝኾነት ክሌር ሆብሰን ንዝሞተ ከልባ ንኸይትርስዖ ካብ ንቡር ወፃኢ ኣገባብ ተጠቒማ። ፋሽ ዝሰመየቶ ከልባ ን20 ዓመታት ምስኣ ክነብር ድሕሪ ምጽናሕ ናይ ተፈጥሮ መስርሕ ኮይኑ ብሞት ተፈሊዋ። ነዚ ክትጻወሮ ዘይከኣለት ክሌር ንፓሽ ኩሉ ግዜ ምስኣ ክኸውን ብዝብል ሓሳብ ሓሙኹሽቲ ናይ ፓሽ ምስ ኣብ ዙርያ ዓይኒ መስመር ንምግባር ዝዝውተር ቀለም ኩሕሊ ብምሕዋስ ኣብ ዙርያ ዓይና ተወቂጣቶ። ገለ ሰባት በቲ ባህሎም ዘፍቅዶም መሰረት ንዝሞተ ፈታዊኦም ናብ ሓሙኹሽቲ ቀይሮም ኣብ ንእሽተይ መትሓዚ ብምዕቃብ ኣብ ዝኸድዎ ሒዞሞ ይንቀሳቐሱ እዮም። እዚ እኳ ንሰማዒኡ ዘስደምም እናኾነ ናይ ክሌርከ እንታይ ይበሃል? ክሌር እቲ ኩሕልን ናይ ፓች ሓሙኹሽትን ዝተሓወሰ ኩሕሊ ብምውቃጣ ፓች ዋላ እኳ ሞይቱ ትኾነ ንዓለም ብዓይና ይርያ ምህላውያ ትዛረብ። ብዙሕ ግዜ ናብ ዝተፈላለየ ሃገራት ይገይሸ። ነቲ ሓሙኹሽቲ ናይ ፓች ግን ኣብ ቦርሳይ ሒዜ ክጓዓዝ ኣይደለኹን። ብዙሓት ሰባት ንዝፈትውዎም ሰባት ንምዝካር ኣብ ኣካላቶም ይውቀጥዎም እዮም እሞ ኣነ ድኣ ንፓች ኣብ ዙርያ ዓይነይ ዘይውቀጦ ኢለ ሓሲበ ትብል። ክሌር እቲ ኣብ ዙርያ ዓይና ተሰሚሩ ዘሎ ውቃጦ ነባር እኳ ተዘይኮነ ንገለ ዓመታት ይጸንሕ እዩ። ንሱ ምስ ለገሰ ድማ ብድሕሪኡ ንነዊሕ ግዜ ክትውቀጦ ዘኽእላ ሓሙኹሽቲ ፓች ከም ዘለዋ ትዛረብ። ክሌር ኣኽላባት፣ እሙናት፣ ቆኑዓት፣ ፈቃራት እዮም። ካብ ስራሕ ገዛ ምስ ተመለስካ ይስዕሙኻ፣ ን20 ዓመት ምሳኻ ነቢሮም መዓልታዊ ክርእኻ ይሕገሱ ክትብል ኣብ ልዕሊ ፓች ዝነበራ ሕሉፍ ፍቕሪ ትገልጽ።

ኣብ ብራዚል እዩ። ጓል 37 ዓመት ኣማንዳ ማርያ ሶዛ ደ ኦሊቨራ ንሓንቲ ስድራ ከም ውላዶም ተቐቢሎም ንኽረዕምዋ ጓል 12 ዓመት ብምባል ን14 ኣዋርሕ ከም ዘታለለ ተሓቢሩ። ኣብዚ ቀረባ መዓልትታት ፖሊስ ግዛ ሳንታ ካታሪና ብራዚል ኣብ ታሪኹ ካብ ዝረኣዮም ዝገርሙ ናይ መንነት ምትላል ናይ ኣማንዳ ጉዳይ ሓደ ከም ዝኾነ እዩ ጠቒሱ። ጓል 37 ዓመት ኣማንዳ ኣብቲ ትቕመጠሉ ከባቢ ንዝቕመጡ ስድራ ንኸተእምኖም ናይ ግህሰት ገበን ዝወረዳ ጓል 12 ዓመት ከም ዝኾነት መሲላ ንልዕሊ ሓደ ዓመት ተዋሲኣ። ቅድሚ ሕጂ ኣብ ከተማታት ሳኦ ፓሎ፣ ሪዮ ዲ ጀናይሮን ሚናስ ጀራይስን ብተደጋጋሚ ተመሳሳሊ ገበን ከም ዝፈጸመት እዩ ተረጋጊጹ። ኣማንዳ ኣብ ሳንታ ካታሪና ኣብ እትርከብ ከተማ ጆይንቪል ካህን ቤተ ክርስትያን ንዝኾነ ኣብ ልዕሊኣ ገሰት ካብ ዝፈጸመ ስድራ ቤት ዝሃደመት ጓል 12 ዓመት ጋብርኤላ ትበሃል ምዃናይ ኣታሊላቶ። እቲ ካህን ከኣምና ስለ ዝኽኣለ ድማ ገንዘባዊ ሓገዝ ጥራይ ዘይኮነስ ሓንቲ ስድራ እውን ንኽዕብይዋ ተማሕጢንዎም። ኣማንዳ ምስቶም ስድራ ኣብ ዝነበረትሉ እዋን ናይ ቆልዓ ባህርያት ተንጸባርቕ፣ ካብ ጡጦ ጸባ ትሰትን ካልእ ንጥፈታትን ተካይድ ነይራ። ምሕብሓብ ከም ዘድልያ ንምውሳእ እውን ለይቲ ከም ዝባህረረ ትመስል ነበረት። ብዙሓት ሰባት ልክዕ ጓል 37 ወይ ልዕሊኡን እምበር ቆልዓ ዘይትመስል ክነሳ ከመይ ገይራ ሰባት ከተታልል ክኢላ ዝብል ሕቶዮም ኣልዒሎም። ኣማንዳ ነዚ ሕቶ ኣብ ግምት ኣእትያ ምላሽ ኣዳለያ ንኸተታልል ዓጢቓ። ንሳ ቆልዓ ኸላ ሆርሞናት ክትወስድ ከም ዝተገደደትን ከምኡ ውን ካብ ኣቦኣ ዘወርዳ ዝነበረ ግህሰት ኣብ መልክዓን ኣካላዊ ቁመናኣን ጽልዋ ከም ዝነበሩ እያ ከተእምን ክኢላ። በዚ ድማ እቶም ስድራ ብፍቕሪ ክሕዝዋን መበል 12 ዕለተ ልደታ ንምኽባር እውን ድግስ ገይሮምላ። ክረሻ ንምፍዋስ ንመድሃኒት ሰልዲ ኸፍ ኢሎም ብሕጋዊ መንገዲ ንኽርዕምዋ ድማ ዘድሊ መስርሕ ይኽተሉ ነይሮም። ንሶም ዝኾነ ጥርጣር እኳ ተዘይነበሮም ኣብ ከባቢኦም ዝርከቡ ሰባት ግን ኣይተዋሕጠሎምን። ሓደ ዘመድ ድማ ነቲ ጉዳይ ናብ ፖሊስ ኣመልኪቱ። መወዳእትኡ ጓል 12 ዓመት ጋብርኤላ ጓል 37 ዓመት ንብዙሓት ስድራ ቤታት ብኸምኡ ዘታለለት ኣማንዳ ኮይና ጸኒሓ። ኣማንዳ ኣብ እዋን መርመራ ገበና ስለ ዝተናዘዘት ድማ ብምትላልን ስርቂ መንነትን ተኸሲሳ ናብ ቤት ማእሰርቲ ከም ዝተሰጋገረት ተሓቢሩ። ጠበቓኣ ኣማንዳ ብሕማም ኣእምሮ ትሳቐ ክትከውን ከም እትኽእልን ብተግባራታ ሙሉእ ብምሉእ ተሓታቲት ከም ዘይኮነት ብምግላጽ ናይ ስነ ኣእምራዊ ጥዕናኣ ኣብ ግምት ክኣቱ ሓቲቱሎ።

ብኣእዳው ኣብ ሓጺር ግዜ መደያይቦ ክወርድ ዝኽኣለ ኔፓላዊ ወዲ 31 ዓመት ኣትሌት ሃሪ ቻንድራ ጊሪ ብዝተፈላለዩ ንጥፈታት ስሙ ኣብ መዝገባት ክብረ ወሰን ጊነስ ሰፊሩ ኢና ንረኽቦ። ሃሪ ኣብ ዩንያንግ ቾንግቺንግ ቻይና ሚታ ኣስካላታት ኣብ ዝሓፀረ ማለት 44.71 ካልኢት ክወርድ ብምኽኣል እዩ ሕጂ እውን መዝገብ ዝሰበረ። ሃሪ ትፈተነ ከቢድ ብድሃ ምንባር እዩ ገሊጹ። እቲ ምንታይ ሲ ነፍስኻ ክትቆጻጸር ተዘይክኢልካ ክስዕብ ዝኽእል ሓደጋ ኣዝዩ ከቢድ ብምዃኑ ኣብ ርእሲ ክሳድ ዓንድሕቆ ዝወርድ መጉዳእቲ ንህይወቱ ኣብ ሓደጋ ዘእቱ እዩ።

ሃሪ ስሙ ኣብ መዝገብ ክብሮ ወሰን ዘስፈረ ቅድሚ ሕጂ 50 ኣስካላታት ንምውራድ 12.65 ካልኢት 75 ኣስካላታት ንምውራድ ዝቐልጠፈ ግዜ 25.3 ካልኢትን ክጥቀስ ዝከኣል ኮይኑ ካልኦት ነጥፈታት እውን የጠቓልል።

በዓል ናፅነትና ንምድማ ኣብ ቅንያት በዓል ናፅነት ዝተፈላለዩ ንጥፈታት እዮም ዝካየዱ። ሓደ ካብኡ ድማ ምርኢት ናይ ቅዲ ክዳን እዩ። ሎም ድማ ኣብዛ ስዒባ ተቐርብ ትሕዝቶ መደብና ኣብ ቅንያት በዓል ናፅነትና ዝቐረበ ምርኢት ናይ ቅዲ ክዳን ማለት ፋሽን ሾው እንታይ ይመስል ነይሩ ኢና ሕዝናልኩም ቀሪብና ዘሎና። ንምሉእ ትሕዝቶ ናፍታ መደብ ብሓባር ክንሰግር

0: እዲ ክዳን ብልሓትን ፈጠራውነትን ሓዊሱ ነቲ ዘሎ ክዳድና ዝቕይር ኣብ ሊፁ ዘርእን ባይታ ውድድር ዝፈጥርን እዩ ኣብ ሃገርና ድማ ማሕበር ዲዛይነራት ኤርትራ ብዕለት 12 ሕዳር 222 ኣብ ፅላል ኮሚሽን ባህልን ስፖርትን ተመስሪቱ ከም ንኡስ ማሕበር ድማ ኣቕዲሙ ኣብ 215 ብሂኮል ዝብል ስም ሒዙ ተበጊሱ ነይሩ ክሳብ ሕጂ ድማ እናባዕበለን ብቕፅር ተሳተፍነትን እናወስኸን ዝኸይድ ዘሎ ማሕበር ኮይኑ ዓመት ዓመት ድማ ብምኽንያት 24 ግንቦት ዝተፈላለዩ ዲዛይነራትን ሞዴላትን እናሳተፈ ምርኢት ቅዲ ክዳን የካይድ እዩ ኣብዛ ዝሓለፈት ቀዳም ውን ንሃገርን ባህልን ዝውክል ዝተፈላለዩ ክዳውንቲ 80 ዲዛይነራትን 80 ሞዴላትን ዘሳተፈ ምስ ድምፃውያንን ምስ ክቡራት ሰበት ስልጣን ኣጋይሽን ዕዱማትን መደብ ተኸይዱ ብተረከብቲ ሕድሪ ተማሃሮ መዋል ህፃናት ፊኒክ ድማ ፈሊሙ
1: ኣብ ሰዓ እዚ ድማ ንምድማቕ በዓል ናፅነትና ብዝብል ሓሳብ ሕብሪ ብሄራዊ ኣልባሳትና ብዘመናውን ባህላውን ናባኹም ክነቕርቦ ኢና

ኣብዚ ሎማ ዝረኣኸዮ ከዓ ከምዚ ዝረኣኸዮ ሕብረ ብሄራዊ ኣልባሳትና ሓላገት መንነትና ብዝብል እዩ ማለት እዩ። እዚ ከዓ እቲ ኣላብሰናኸ ምስ ዓለም ንምላ እዩ ማለት እዩ። ምክንያቱ ሃብታም ዝኾነ ባህላዊ ውርሻ ኣለና፣ ክቡር ዝኾነ ባህላዊ ውርሻ ኣለና። ኣላብሳና ከዓ ካብ ጥንቲ ጥምቲ ኣነወርና ፀያፍን ኣላብሳ ኣብ ህዝቤታ ኣየለን ሩሙን ፅፉን ኣላብሳ እዩ ዘለና። ንዚ ድኻ ንመንእስያትና ንምውራስ እዩ ማለት እዩ። ምክንያቱ ተሳይ ብዘይ ዘረባ ኣይከይድኒ ሕና ከዓ ካብቶም ተሳይ ውሪስ ነርና ሕና ከነውርስ ከዓ ስለፅናዕ ማለት እዩ። ምክንያቱ ሓደ ሰብ ብዘይክዳን ኣይነብርኒ ሓደ ሰብ ብዘይክዳን ኣይፅበቕን እዩ።

0: ምርኢት ኣልባሳት ኣብ ሃገርና ካብ ቀደም ጥንቲ ከም ዝነበረ ታሪክ ዝሕብሮ እዩ። ክሳብ ሎሚ ድማ እናማዕበለን እናዘየደን ይኸይዳሎ። ቅዲ ክዳን ኣብ ባህሎምን ሃገሮምን ምርኩስ ብምግባር ዘቕርቦ ዘለዉ ምርኢት ብዙሓት ተሳተፍትን ብዙሕ ፈጠራውነትን ቅድን እናርኣየ ጌና ንቅድሚት ይስጉም ኣሎ። ብማሕበር ዲዛይነራት ኤርትራ እናሰርሐ ብኮሚሽን ባህልን ስፖርትን እናተደገፈ ድማ ዕድመ ፆታ ከይፈለየ እዚ ክንዕዘቦ ፀናሕናን ልዕሊዩን በብእዋኑ እዚ ዝተፈላለዩ ዲዛይነራትን ሞዴላትን የፍርሎ።
1: ነዚ ምድለዋት ክቐርብ ከሎ ኣብዚ ክሪኦ ከለና ሕጂ ቀልል ዝበለ መስ ኣብቲ ውዲ ፍርያት ክትመፅእ ከላ ብፍላይ ኣብ ዲዛይን ክትመፅእ ከላ መጀመርያ ሓሳብ ክትጥርንፍካ ሓሳብካ ክትጥርንፎ ኣለካ ካሊእ ክትጥርንፍካ ከዓ ዲዛይን ክትገብሩ ከለካ ስኬች ክተውፅ ኣለካ ሽዑ ክትቀዶ ኣለካ ክሰፍ ኣለካ ነዚ ተጠርንፊ ሰውሕ ዝበለ ግዜ ዝወስድ እሱ ጥራይ ከይኮነ ከዓኒ እቲ ዲዛይን ኣብዚ ሎምዲ ምርኤልና ኣብ ዝተፈላለዩ ዓይነት ቤት ትምህርታት ዲዛይን ንምሃር ኣለዉና በዓሎም ሰልፍቶትካ በዓሎም ድማ ኣበለ ኣለዉና ነዚ ብምሉእ ዓይነት ፍርያት ካኒ ተጣሚሮም ክሰርሑ ከላ ቅርብ ግዜ ወሲዱ ነይሩ እቲ ግዜ ዝወሰደለ ካኒ ንዝያዳ ንብላፅ ማለት እዩ
2: ሕጂ እዚኦም ደቅና ከምኡ ዝገብሩ ብጣዕሚ ሬኮግናይዝ ክኾኑ ኣለዎም ማለተይ ብሎካል ጥራሕ ዘይኮነ ሲ ኣብ እንታይ እዩ ዝበሃል ከማ ኣብ ደገ ሕጂ ንኣብነት ኣነ ኣብ ላንደን ፋሽን ዊክ ዝብል ኣሎ ን3 4 መዓልቲ ንዕኦም ክንደ ግዜ ኢለዮም ኤሪትራ ከማ ክትኣቱ ኣለዋ ኢለ ዝሓለፈ ዓመት ከሎም ኣፍሪቃ ስለ ዝነበሩ ኤሪትራ ክትኣትሎ ኢላ ኣነ ባዕለይ ዲዛይን ዝገበርኩ ከይደ ንኤሪትራ ሪፕሬዘንት ገይረ ሕጂ ንዝመፅእ ግዜ ግን ሓንቲ ዲዛይነር ወይ ሓንቲ ሞድል ካብዚ ክትከይድ ብጣዕሚ ደስ ምበለኒ ነይሩ ዝትከኣል መጠንካ ክፍትን እያነ ብናተይ ወገን ብናታትኩም ወገን ከዓ ብናይ ኣሶሲሽን ዲ ብናይ ካሊእካ ኩልና ተሓጋጊዝና ንዞም ብጣዕሚ በርቂ ዝኾኑ ደቅና ክነባራትዖምን ኢምፓወር ክንገብሮም ብጣዕሚ ይግባእ እዩ።

ምስ ናይ ማሕበር ዲዛይነራት ዘለኒ ፅልዋ ግን ካብ ዝጅምሩ ኣትሒዝካ ዳርጋ 1ተ ዓመት ገለቢሉ ኮይኑ ኣሎ እዚ ንስኦም ብድሕሪት እናኮና ጀኹም እናበልና ኢናቲ ስታይ ጌርናዮ ልዕሊ ኩሉ ግን ጓለይ እውን ዲዛይነር እያ እሳውን ፀልያትኒ በቲ ሓደ ወገን ኣዝየ መሰጥ እዚ ሕጂ ከይደሞ ዘለዉ ቀሊል መንገዲ ይኮናን ክጅምሩ ከለዉ እንታይ ነይሮም ሕጂ ኣበይ በፂሖም ኣለዉ ደረጃ ብደረጃ ከይተሓለሉ ዝሰርሑቶም ኣባላት ናይ ብሓቂ ደመስግኖም ኣይተሓለኑን ኣብ መወዳእታ ከዓኒ ኣብቲ መሰረት ባህደ ግፆም ይኸዱ ኣለዉ ናይ ሎም ዓንተ ድማ ምስቲ ናይ ቅድሚ ሕጂ ኣወዳዲረ ክሪኦ ከለኹ ዝሓሸን ዝበለፀን እዩ እንታይ ገነብላ ንኸም ርእቶ ዲዛይነራቶም ሞዴላቶም ብሓፈሻ ኣብቲ ዓውዲ ዘለዉ ቀፃሊ ስልጠና ክካድ በብዓውዱ ናይ ሞዴላት ናይ ዲዛይነራት ናይ ክሉ ቀፃሊ ስልጠና ክኸይድ ክኽእል ኣለዎ ምክንያቱ ብልክዕ ምእንቲ ክንረዕሞ

0: ከምቲ ኣቐዲምና ዝበልናዮ ልብሲ መግለፂ ሓደ ሕብረተሰብ ምስ ምዃኑ እዚ እንዕዘቦ ዘለና ምርኢት ድማ ብክኢላታት ዲዛይነራት ዝተሰርሐ ኩሉ ነናቱ መልእኽቲ ሓቒፉ እዩ ናብ ህዝቢ ንምርኢት ቀሪቡ። ሸዓተ ብሄራትና ብዝተፈለየ ምዕቡልን ፍሉይን ቅድን ተሰሪሑ ነቲ ሓንቲ ብሄር ትውክል ክዳን ኣብ ሓደ ጠሚርካን ሓድነትን ባህልን ብዘጉልሕ ምርኢት እዩ ቀሪቡ።
1: ንሕና ትቐንዲ ዕላማና መንነትና ባህልና ንገልፀሉ ኣካዳድና ክህሉ ኣብዚ እዋን ዘለናዮ በቲ ማዕበል መልሲ ምዕቡል ድኾነ ወይ ከዓኒ ናይ ግዳማዊ ኣካዳድና ነቲ ባህላዊ ክዳድና ክዕብልሎ ስለ ዝፀንሐ ንሕና ከዓ ፅቡቅ ኣካዳድና ናይ ትሽዓተ ብሄራት ስለ ዘለና ገና ኣይበርበርናየን ዘለና ገና ስልማቱ ይኹን ኣቀራርቡ ይኹን ኣካዳድኑ ይኹን ኣመጋግባና ኩሉ ወላ ሓንቲ ዝተተንከፈ ነገር የለን። ሕጂ ግን በዞም ነፍርዮም ዘለና መንእስያት ብኦም ዝያዳ ፈትሽና ከም ዓለምና ወይ ከዓ ከምዚ ኤርትራ ንሃገራዊ ልምዓት ትብገሶ ዘላ ንሕና ከዓኒ ብዲዛይን ኤርትራ ኣብ ዓለም ከነፍልጣ ኢና ንደሊ።

0: ልብሲ መግለፂ መንነት እዩ። ልብሲ መግለፂ ውሽጣዊ ድሌት እዩ። ልብሲ መለለይ ሓደ ሕብረተሰብ እዩ። ኣለባብሳ ካብ ቀደም ጥንቲ ነቲ ሕብረተሰብ እናገለፀ ይቀፂሉ። ብኸምኡ ድማ እዩ እቲ ሓንቲ ሕብረተሰብ ወይ ባህሊ በከዳድና ክልለ ትኽእል። ኣብ ሃገርና እውን ኣብ ዝተፈላለዩ ሸዓተ ብሄራትና ነናቱ ዝኾነ ኣለባብሳ እዩ ዝውክል። እዚ ድማ ምስ ክሊማ ኣየር፣ ምስ ባህሊ፣ ኮታስ ምስ ኩሉ ኣነባብሮኦም እናተታሕዘ እዩ ዝኽደን።
1: ሕራ እዚ ናይ ሎም መዓልቲ ትዕዝብቲ ናይ ቅዲ ክዳን ኤርትራ ሓደ ነዊሕ እዋታት ዝቕፅለ እዩ። ኣነ ሓደ ካብቶም ቀንዲ ናይዚ መደብ እዚ ዝተማዕርኩ ሰብ እየ፣ ካብቶም ኣስተማዕራይ ናይዚ መደብ እዚየ ማለት እዩ። ስለዚ ሎሚ ዝተዓዘብናዮ ናይ ትሽዓተን ብሄራትና ሕብራዊ ዝኾነ ቅዲ ክዳን እዮም ከርእዩና ፀኒሖም። ስለዚ ኣቢልካ ኣቢልካ ኣነ ናተይ ርድድ ኣብ መጻኢ ሓደ ኤርትራዊ ልብሲ ክህልወና ከም ዝኽእል ክዕዘብ ክኢለ ማለት ክዕዘብካ ፀኒሐ ነዊሕ እዋን ካብ 15 ጀሚረ ነዚ ማሕበር እዚ ኣብ ምቃሙ ከምኡውን ዘጋጥሞ ዝነበረ መስገደላት ዝሓለፎ ቃልሲ ርኦ ስለ ዝነበርኩ ኣብ መወዳእታ ሓደ ዕዉ ዝኾነ ስራሕ ክስራሕ ከም ዘካል ስለዝተዓዘብኮ ብግብሪካ ክርአ ተፈቲኑ ማለት እዩ።

እዞም ኩሎም ዲዛይነራት ምስ ክህልዎም ዝኽእል ሕፅረታት ከምዚ ዓይነት ምርኢት ክቐርቡ ወይ ከምዚ ዓይነት ዲዛይን ክገብሩ ዝኽኣሉስ ፅባሕ ንግሆ ኩሉ ነገር ምስ ተማልኣሎም ስ ኣበይ ደረጃ ክበፅሑ ከም ዝኽእሉ ከርኢ ዝኽኣለ ኢቨንት እዩ ኢለ ዝሓስብ ኣነ።

ኣብ መዛዝም ዝመደብ ንጥፍቲ ኣባል ሞዴሊንግ ዝነበረት ነርስን ሞዴልን ቤትኤል ግርማይ ድማ ብዘጋጠማ ሃንደበታዊ ናይ ጥዕና ፀገም ክትሳተፍ ብዘይምኽኣላ ኣብታ መዓልቲ ግን ተዓዚባን ክቡር ዝኾነ ኣቀባብላን ምትብባዓን ተገይርላ ኣካል ቲ መደብ ክትከውን ድማ በቒዓ።

ግብሎ ዝደልኹ ይቐኒለይ ነዚ ዓብድል ኣብዚ ክሳተፍ ዓብ ዕድል ዝፈጠርኩምለይ ብጣዕሚ የመስግን ማሕበር ዲዛይናት ኤርትራ ንኩሎም ኣባላታ ብጣዕሚ የመስግን። ካልኣይ ካብዚ ሓደ ዕላማ ናብዚ መምፅአይ ምክንያት ወላ ጥዕናዊ

0: ጥዕናይ ወላ ሕማቕ ይሃሉ ንኸሉ ሰብ ኢንፎርሜሽን ክሕልፈሉ ዝደሊ እቲ ውሽጣዊ ሕልሚ ወይ ውሽጣዊ ሓይልስ ክመውት የብሉን በዚ ጋጣሚ እዚ ጣዕሚ የመስገን ብሮምሻ ትግበረልኩም ንኪ
1: ኣብ መወዳእታ ክዝላውቦ ዝደሊ እንታይ እዩ እዚ ሎም ዓንት ጀሚርና ደለና ኩሉ ግዜ ዓመት ዓመት እዚ መቐፀልታ ንገብሩ ደለና ንባህሊ መንነት ወይ ከዓ ነቲ ባህላዊ ወራር ማሕበርና ማለት ሃገራዊ ማሕበር ዲዛይን ኤርትራ ነቲ ባህላዊ ወራር ዝበሃል ነገር ብዝተኸኣለ መጠን በቲ ኤርትራዊ ክዳውንቲ ኤርትራዊ ባህሊ ኤርትራዊ መንነት ኤርትራዊ ታሪክ ዝረዓመት ክዳን ጌርና ንባህልና ንዓለም ንምላይ ሓደ ተራ ንፃወት ኣለና እዚ ከዓኒ ብዙሕ ኳ ተርፈና ነገር ተለዎ ካብቲ ዝሓለፈ ግዜያት ተዳርእና ኣከዳድናና ከምኡ ጥራይ ከይኮነ ዋላ ኣብቲ ሳይኮሎጂካል ኣቲቲድ ወይ ከዓ ኣረኣያነት ሕብረተሰብና ኣብቲ ባህልና ፀቂጥ ክንኣሕዋትና ንድናት ክና ባህልና ፀቂጥ ንክከዳ ካኒ ሓቢ ድርኺ ዝፈጥር ዓይነት እዩ ብመሰረት ካኒ ብዙሕ ስራሕ ፅብየና እኳ እንተሎ ግን ሓደ ተርኒንግ ፖይንት ወይ ከዓ መሰጋገሪ ፖይንት ማሕበርና ፅቡቅ ሰርሒ ኢለና ሓስብ

0: ማሕበር ዲዛይነራት ኤርትራ በዚ ስጉሞ ዘሎ ምዕባለ ዝያዳ ትምህርትን ተሳትፎን እናሃበ ይኸይድ ስለ ዘሎ ተሳተፍቲ ኣብዚ ዓውዲ ድማ መመሊሱ ይዘይድን ዲዛይነራትና ይኹን ሞዴላትና ንሃገሮምን ባህሎምን ዘመናዊ ኣልባሳትን ብግቡእ የላልዩን ብዝሰፍሐ ኣገባብ ይጓዓዝን ምህላው ዝያዳ ድማ ባይታ ምስ ዝፍጠረሉ ከምዚ ዓቢ የርእዩና ኣለዉ እሞ ምትብባ ኣይፈለዮም ንብል
1: ኣብ መውዳእታ ድማ በዚ ብምክንያት 24 ጉንበት መበል 35 በዓልና ፅነትና ፅንዓትና ዋሓስና ንሙሉእ ህዝቢ ኤርትራ እንከዓ ኣብዚ ኣብቃዓካ ክብልፈቱ ንዚ ሃገር እዚኣ ንክትመፅእ ሃገር ንክትከውን ሂወቶም ዝሕለፈ ሰብኣትና ቆሰኑ ኣለናልኩም ንብሎም ኣሎ እዚ ሃገር ከዓ ዋና ኣለዋ ኣለናልክ ንብላ ከዚ ሃገር

Oh,

No, no, no, no, no, no.

0: हेलो
1: क्या देखना पड़ रहा है
2: भाई, मारो मुझे मारो।

是咬啦。

0: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታት መደባት ሞዛይክ ኢኹም ክትከታተሉ ፀኒሕኩም። ሕጂ ድማ ናብ ናይ መወዳእታ ትሕዝቶ መደብና ኢና በፂሕና ዘሎና። ዝሓለፈ ሰሙን ከም ዝተኸታተልኩሞ ዕላል ምስ ተዋሳእቲ ናይ ተኸታታለይቲ ፊልም ክብረት ተኸታቲልኩም ነርኩም። ንሎሚ ድማ ምስ ደራሲትን ዳይረክተርን ናይ ፊልም ክብረት ዝተኻየደ ዕላል ሒዝናልኩም ቀሪብና ኣሎና። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ
1: ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
2: ሞንሓንደ
3: ኣይፈለጥኩ መፅኻርያ ኣንጃል
1: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጠናቶ ሰላም ሰባት ከተዕኑ ሰሓንእስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
4: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
5: እንታይ ማለት ከ ይተረዳእኒ
1: ሓደ ተጸጊሙ ዓቕሉ እናጽበበ ሓደ ንውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸዱ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
2: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
6: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ።
1: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ። ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

0: ን57 ክፋላት ኣብ መደብ ሞዛይክ ትረአ ጸንሐት ተኸታታሊት ፊልም ክብረት ተዛዚማስ ድሮ ርእቶታት ተዓዘብቲ ከምኡውን ዕላል ኣብታ ፊልም ምስ ተሳተፉ ስነ ጥበበኛታት ቃለ ምሕትት ተኻይዱሎም ንሎሚ ድማ ምስ ደራሲት ኣላይት ተዋሳኢትን ኣካያዲት ስራሕን ናይታ ፊልም ስነ ጥበበኛ ኤልሳ ኺዳነ ሒዝናልኩም ቀሪብና ኣለና። ሰናይ መክትታል ኣብ ክብርታት ሕብረተሰብና ብቐንዱ ኣተኩሮ ዝገበረት ፊልም ክብረት ነቲ ኣብዚ እዋን እዚ ብንዋይን ገንዘብን ንዝመፅእ ዘሎ ስስዐ እተቃልዕን ክብርታት ሕብረተሰብና ከይብሕጎግ መልእኽቲ ክትሕልፍ ዝተሰርሐት እያ። ንድሕረ ባይታት ኣብ ፊልምን መንቀል ሓሳብን ኣመልኪታ ደራሲት ኤልሳ ኺዳነ ከምዚ ትብል።
1: ፊልም ክብረት ኣብ ውሽጢ እዚ ሕብረተሰብ ዘይነበረ ባህሊ ብገለገለ ይመፅእ ትሪኦ ሞ ሽዑ ክትሓስብ ትጅመር። እዚ ተሳዕሪሩ ኣንፈቱ ከይስሕት ኣብ ገለ ክትዓግተሉ ዘለካ ነገራት ሓላፍነት ኣለዎ ሓደ ስነ ጥበበኛ ንዕኡ ዓገብ ክበል። ስለዚ ኣነ እዚ ከምዚ እዚ ባህልና ዘይነበረ ደይ ስነ ምግባርና እቲ ዝሓየለ ምትሕልላይ ምፍቓር እምነት ብዓብኡ ትእምነት እያ ትእምነት ክሕደት ከም ሓደ ኣፀያፊ ዝሪኦ ዝነበረ ሕብረተሰብ ሕጂ ኣብ ገለገለ ተራእዩ ሰብኡ ክዛርብ ክሰምዕ ከዘለካ እሞ ከዓ ኣብ ሓደ ስድራ ቤት ብሓንሳብ ዝዓበየ ዝነበረ ምክብባር ዝነበሮ ስድራ ከምኡ ኣትዮ ትሪኦ ከለካ ብጣዕሚ እዩ ዝቐንሶወካ። ስለዚ እዚ ገና ከይተበገሰ ከሎ ክቁረፅ ኣለዎ ኢለ ሓሲበ። ክብረት መጀመርያ ክብረት ኣይኮነት ነራ ዘይሃስስ በሰላ ኢለ እያ ጀሚራ። ምክንያቱ እዚ ከምዚ ዓይነት ናይ ክሕደት ባህሪ ኣብ ሕብረተሰብ ተኣትዩ ዘይሃስስ በሰላ እዩ ዝገድፍ። ክልቴና ኣሕዋት ኮይናስ ተኣማሚና ነርና ንድሕር ተኸሓሒድና ኣብቲ ስድራ ቤት ዘይሃስስ በሰላ ኣሎ። ሕጂ ብኣርቲ ኣገላልፃ ከዓ ንርአያ። ምክንያቱ ዘይሃስስ በሰላ ተልካ ኦሬዳ ኣሚትካ ኣለካ ማለት እዩ መጨረሻ ዝመፅእሲ ሰብሲ ምሳኻ ከይዱ። ስለዚ ገለ ትሪካ ክትጥቀም ኣለካ ከብዘይ ሃሰስ በሰላስ ሕልና ትሓይሽ ሕልና ምጉዳል ስለ ዝኾነ ውን ኢለ ድሓር ሕልና መስለኒ ትብል ፊልም ኣብዚ ተዘርጊሓ ነራ። ስለዚ ሕልና ንድሕር ዘይኮይና ክብረት ኣላ ኣብቲ ካራክተር ቀዲማ ተሰሪዓ ዝመፅእ ክብረት ከዓ ናታ ታሽም ክትወፅእ ከላ ክብረት ክብረት ንክብረታ ዝቆመት እያ ክብረትካ ክብሪ ናይ ሕብረተሰብና እያ እቲ ክብርታት ሒዛ ዝኸደት እያ። ስለዚ ክብረት እንድሕር ክብርታት ኮይና ንምንታይ እሞ ክብረት ዘይብላ ኢለ። ምክንያቱ ክብረት ከም ሽም ጥራሕ ኣይኮንካ ከም ክብረት ንክብረትካ ኢካ ትነብር። ሓደ ሰብ ንክብረት እዩ ዝነብር ንክብርታትካ ኢካ ትነብር። ስለዚ እዛ ሽም እዚኣስ ኪኑ ካልእውን ክትውክል ትኽእል እያ ማለት እዩ ናብዚ ኣደይ ንገብራ ኢልና ክብረት እዩ
2: እንታይ ከ ሕጂ ከምዚ ካልእ ክትኮኑ ገለ ትማፃደቂ
1: ከዲ ኣነ ሓፍትኻ እምበር ፀላእካ ኣይኮንኩ።
2: ሃራይ ሃራይ ሰሚዐክ እዛ ሓፍተ ሕጂ ክይድለይ በጃ ክርኤ ክኾነ ክሰምዓ ክድለየተ የብለ ሕጂ ከማን ክዳን ስለ ዝደልዎ ኮይና ኣብዚ ከባቢ መፅ
0: ምስራሕ ፊልም ብሓፈሻ ተኸታታሊ ፊልም ድማ ብፍላይ ንምስርሑ ሓያል ፃዕርን ፀዓትን ከም ዘድሊ ኣይማትእን። ኣብ መስርሕ ምድላው ፊልም ክህሉ ዝኽእሉ ብዙሕ ነገራት ከይዘንጋዕና ክሳብ መፈፀምታን ምብፅሑ ዝሕለፍ መስርሕ ብሸነኽ ፊልም ክብረት እንታይ ነይሩ?
1: ተኸታታሊ ፊልም ምስራሕ ዝኾነ ፊልም ምስራሕ ከቢድ እዩ። ክትሰርሑ ከለካ ዘሸክመካ ሓላፍነት ኣሎ ብሓላብ ሓላፍነት ስ ክትወስዳ ተሓታትነት ሲ ኣብ ዝባንካ ኣሎ። ስለዚ ትንኣስ ትዕበ ናትካ ሓላፍነት ምዃና ፈሊጥካ ናይ ሕብረተሰብ ንብረት ትንክፍ ከም ዘለካ ተረዲእካ ክትጥንቀቀሎም ዘለካ ነገራት ኣሎ ብዓብዩ። ተኸታታሊ ፊልም ከዓ ዝያዳ ክብደት ዝህልዎ ምስቲ ዝወስዶ ስፍሓትን ንውሓትን እቲ ናይቲ ዝወስዶ ግዜ ናብ ግምት ብምእታው ከዓ ካልእ ዝኸበደ ቻለንጅ ኣለዎ ተረዲእካ። ሕጂ ትክብደቱ ልዕሊ እቲ መልእኽቱ ይከውንን እዩ ንድሕር ነቲ መልእኽቱ ኣሚንካ ነቲ ሓላፍነት ተወሲድካ ነቲ ዝመፅእ ቻለንጅ ክሰጉሮ ከም ትኽእል ትፈልጥ ኣለካ። ድሓር ኣነ ናተይ ክስተይ ኣለኒ ናተይ እምነት ከምዚ

0: ቻለንጅ ዘይብሉ ስራሕ ስራሕ ኣይኮነ ለማ ስራሕ ዝበሃል የለን እዚ ንኩሉ ተዳልየሉ እየ
1: ተኽትም ዝዎ ፅራሕኩም ክፍኣትም ተንኮሉ ከይስማዕና
2: ስነ ስርዓት ገር ክተዛረበ ምሰደይ ክትዛረብ ዘለኽ
1: ዋ ንዓይ ክጎና እየ
2: እሱ በፅሓልኪ ክትፈልጥ እዮ ዘለኪ እስኽን ሰብኣይ ክንኹም ተንኮለኛታት ሓረይ
1: ኣነ ሰብኣይን ስልዓ ክትምክልናልካ እንታይ ና ትምክልናልካ ወደ
3: እውይ ኣታ ኣታ ከመደለይ ከብደኩም እውን እየ
4: ፊልም ክብረት ካብ ጽሑፍ ናብ ፊልም ስጋ ንምልባሳ ንኮራስ ወሲካ 105 ተዋሳእቲ ዝነበርዋ ፊልም እያ ኣብዛ ፊልም ዝነበሩ ተዋሳእቲ ነቲ ዝተዋህቦም ገጽ ባህሪ ብኸመይ ኣንጸባሪቕሞ ነቲ ኣብ ድርሰት ዝነበረ ዛንታ ናብ ስእሊ ምስ ተቐየረ ዝነበሮ ፍሊ ነይሩ ዶ
0: ሓደ ደራሲ ምፅሓፈ ንዳይረክተር እዩ ዘረክብ ሕጂ ዳይረክተር ናቶ ሓይሊ እቶም ካራክተራት ኣብ ሰሪዕዎም ዘለዉ መጀመርያ ምስቶም ተዋሳእቲ እዩ ዘላለዩ ኮፍ ኣቢሉ ስኻ ክስትያኻ ስኻ ክስትያኻ ስኻ ክስትያ ኢኻ ትብሎ ካብቲ ናቱ ካራክተር ኣውፂኻስ ንስኻ ንዚ ካራክተር እዚ ብከምዚ መልክዑ ኢኻ ትመስል ኢልክኢኻ ተላቅምዶም ሕጂ ብከምኡ መጀመርያ ክመስግን ንምስጉን ዘርኣይ ወዲ ፈራዳይ ቀዳማይ ዳይሬክተር ነይሩ እዩ ብዘናተ ሕጂ ብቲ ቀዳማይ ዳይሬክተር ዝነበረሉ ብዝተፈላለየ ኣጋጣሚ ብልሙፅ ብካልእ ዘይኮነ ኣብ ስነ ጥበብ እንታይ ኣሎ መሲልካ ተዓንቲ ወይ ዝበልናዮ ሴንስቲቪቲ ብዙ እዩ ዝመፅእ ኣነ ዝሕዞ ኣንግልን እቲ ካልእ ዳይሬክተር ዝሕዞ ኣንግልን ክፈላለ ክኣል እዩ እቲ ኮንሰፕት ሓደ ከሎ ኩርናዕ ሕጂ ኣነ ዝሓስክዎ ኩርናዕ ወዲ ፈራዳይ ዝጠመቶ ኩርናዕ ቁሩብ ዲስታንስ ፈጢሩ ሕጂ ኣዚ ከም ደራሲት ምስኡ ከዓ ከምቲ ሓጋጋዚ ዳይሬክተር ንወዲ ፈራዳይ እታ ዝሓዛ ኩርናዕ ኣይተሰማምዕ ኩላን ሕጂ ምስ ፈር ብግቡእ ከም ሞያውያን ከም ስነ ጥበበኛታት ኮፍ ኢልና ፈር ኣነ በዚኣ የ ዝደልያ ፈር ከዓ ኣነ እዛ ፊልም ብጣዕሚ ፈትየ ኣለኹ ስለዚ በዚኣ የ ዝደልያ እሞ ፈር ኣነ እዚኣ ተመክሮ ኣላትኒ እንታይ ተመክሮ ነራት ንመሲልካ ኣስጊረካ መንግስተ ሰማይ ዋርሶ መምህረ ይስው እሳያት ፀጋይ ዘይድበስ ጓሂ ትብል ደሪሰ ሂበ ኣብኒዮ ከለኹ እቲ ኣብ ውልቸር ከለኹ ዳይረክት ገይርዋ ነይሩ ሕጂ ብዙሕ ቆሪፅ ኣላ እሱ ሓሚመ በቃ ዋይ እሳያስ ኢልዮ ንምንታይ ትቆርፆ ምክንያቱ ስኽ እዚ ትብልዮ ዘለኹ ብኒው ኮይን ክትርዮ ናብዚ ኮይና ንሪኦና ንበይኒ ስለዚ በዚ ኢና ንኸይድ ኢሉ ሕራ ኢልዮ ቅድሚ መስዋእቶ ቅድሚ ሰለስተ መዓልቲ ተዳዋዊልና ኢላ ከማን ተዛሪበ ነረ እንታይ ኢልኒ ድሕሪ ሕጂ ድርሰትኪ ንዝኾነ ሰብ ሂብኪ ብዝበልኩ ሕራይ ከይትብል ምክንያቱ እተን ዝቆረፅክዎን ሕጂ ተዝመልሰን ደስ ምበለኒ ንምንታይ ዮም ድብል ዘሎ ኣነ ብኒው ኮይነ ቅድሚ ዓመታት ርእዮ ነይረ ትፅሕፎ ዘለኹ ኣብኡ ኮይነ ስለ ዝፀሓፍዎ እሱ ብዙ ኮይኑ ግን ኣይተረኣዩ ሕጂ ንዕኡስ ከምዚ ዝበልናዮ እቲ ሪስፖንስብል እቲ ምውሳድ ናይቲ ሕብረተሰብ ንብረሲ ሱቅ ኢለ ከምዚ ድየ ክስተክገብሮ ኢሉ ኣብዩ ዳሕራይ ግን ተረዲእዎ ደንጉ ምስ ሰምዑ ሕጂ ይብሎን ፈርሕ ኣነስ ቅድሚ ሕጃ ከምዚኣ ስለ ዘላትነስ ፈሪሓ ወይ ኣብዚኣስ ኣይሰማምዕኒ ሶ ንሕሰብ ንሕሰብ ተባሂልና ሰለስተ መዓል ተባሂሉና ሓሲቡ ፈርዕ ባዕልኻ ግበር እያ ኢለኒ ካብቲ ዘንዋ ይብለካ ኤኒ ታይም እንድሕር ሓገዝ ደሊኻ ግን ኣጎና ኣሎ
3: ገንዘብ ካበይ ተሓቲት ኣለኻ
2: ካባ ክሓሊፈ ዳ እሞ ናበይ ክኸይድ ናበይ ክኸይድ ስገን
3: ፎብያ ከምዘለኒ እንዳፈለጥካ
2: ናይ ምንታይ ፎብያ
3: ሰሚ ኣነ ንወዲ ገንዘብ ማ
2: እዚ ጓል ዓይነት ክደፍንስከ ኣነ ማንም ወድድ ኣነ ኮ ሳሜ ሳሜ እኮ ኣነ
5: እወ እሱ ስለ ዝኮንካ ትበልዕ ትሰቲ
2: ቤቲ ኣይሰማን እንዲ ክደለ ከብደ ኮይኮንኮይ ጠሚ ድለክ ጁባይ ቆሪሩ ጁባይ ጠሚ ፀሚዩ ክዕድለክ ደሎ
3: እወ ኣታ በጃካይ ትሕመኒ ሓለወዱ ኳይ ፍትወኒ ንዕ በጃካይ ለካ
2: ክደለ ክርዳእክ ሰጉኒ ክደለኽ
4: ኣብ ፊልም ክብረት ዋላ እኳ ፈለማ ኣላይ ተሓጋጋዚ ኣላይ ኣካያዲ ስራሕን እንተነበራ ኣብ ዘቐፀለ ስራሕ ግና ደራሲት ኤልሳ ኺዳነ ንስራሕ ኣላይ ኣካያዲ ስራሕን ከም ስራሕ ደሪባ ስለ ዝሓዘቶ ኣብ ምድላውት ኣብ ፊልም ዝነበረ ብድሆን ብልጫን ብከምዚ ገሊጻቶላ
0: ሓደ ሕግ ኣለዎ ስነ ጥበብ ኣብቲ ሕግናቱ እዚ ኹን እዚ ትኹን ዝብል የለን ሕጊ ርእስኻ ግን የፍቅደልካ ድዩ ንዕኡ ስኻስ ምሉእ ድኻ ነቲ ስራሕ ንዝ ንብሎም ፀንሓና ሲ ኤነርጂ ኣለካ ድዩ ክትተዓፃፀፍ ትኽእል ዲኻ ኣብ መንጎ ንኸይተቋርፅ ንኸይትህከ ምስ ዘብስኻ ተተኣማመ ዲኻ ኣፍልጦ ከለካ ድዩ ጌጋታት ተሎ ክትብል ምክንያቱ ቀሊል ስራሕ ኣይኮነ ሓደ ኣሎ ሕጂ ክገብር ንዝ

0: ዘለየ ሰብ ዓቕሚ ኣለኒ ንዝበለ ክገብር ኽእል እዩ ዋላ ሓንቲ ፀገም የብሉ ፀገማት ዝመፅእ መኣስ እዩ ነቲ ስራሕ ትሰርሑ ዘለካለ ንኣብነት ፊልም ክብረት ሰሪሕና ኣለና ዳይሬክተርን ደራሲትን ተዋሳኢትን ኢልና ንኸይድ ኣብዚ ሕጂ ንኣብነት ደራሲት መጀመርያ ኣፀጊዓቶ እያ ክብረት ኤልሳ ኣፀጊዓቶ እያ ናብ ዳይረክቲን እያ መፅያ ዳይረክቲን ዳይረክት ክትገብር ከላ ወዲያ እያ ምስኦም ዳይረክት ገይረ እያ ኣብ ሳልሳይ ደረጃ ምንታይ እያ ትመፅእ ዘላ ኣብ ኣክቲን እያ ትመፅእ ዘላ ኣብ ኣክቲን ከዓ ማዕሪኦም እያ ክስጉም ሕጂ ፍልል የብሉን ተዲካ እቲ ኤነርጂ ሓደ እዩ ዚ ካሊእ ኤነርጂ ኣይና እዩ እቲ ኣዚ ፕሮዳክሽን ማናጀር ፕሮዳክሽን ማናጀር እቲ ዝሓየለ ስራሕ ናይ ዝስራሕ እዩ ምክንያቱ ኩሉ እቲ ክዳሎ ዝግብኦ ቅድመ ምድላዋት ዝበሃል እቲ ፕሮዳክሽን ማናጀር ክገብሮ ስለ ዘለዎ እዚ ነይርዎ እዩ ሰብ ኣነ ዳይሬክተር ገይረ ምክንያቱ ንነብሰይሲ ምእንቲ ክዕርፍ ንምስኻ ትፈቱ ዶ ሓንሳ ንሳ ፅሒፈ ምስ መፃኹሲ ክዕርፍ እዩ ኣነ ግን ክዋሳእ ኣለኒ ምክንያቱ ምውሳእ እ ወላ ሓንቲ ፀገም ስለዘይብለ ዳይሬክተር ገይረ ከምዝበልኩካ ፕሮዳክሽን ማናጀር ገይረ ናይ ኩሉ ነይሩ እዩ ፕሮዳክሽን ማናጀር ኣነ ቅድሚ ሕጂ ፕሮዳክሽን ማናጀር ይሰርሕ ይረ ናይ ማሓዙትን ፕሮዳክሽን ማናጀር ነረ የተኸታታለየት ፊል ኩሉ ስራሐይ ከዓ ናይ ፍረ ሂወት መኒት ሓታት ካልእ ባዕለየ ኩሉ ትገብሩ ፀገም የብለይ ማነጅመንት ከዓ እትንዋሕት ሕፀር ተማሂረ እየ ይፈልጣ እየ ብኣፍሉጦ እውን እትነውለት ግን ልዕለቲ ኣፍልጦ ተመክሮ ከዓ ሰሪሐሉ ስለዝኾንኩ ፀገም የብሉን እዚ እናፈለጡ ግን ገይረ ነረ ንምንታይ ገይረ ከምዚ ዝበልኩ ከዓ እንዳዕረፍኩ ክሰርሕ ስለ ዘሎ ኣጋጣሚ ግን ካልእ ተወሳኺ ስራሕ ምስ ረኸበት እቲ ግዜ እዩ ክመፃ ይከኣለን እንድሕር ኩሉ ባዕለይ ዝገብሮ ኮይነ ክቕፅሎ ኣለኒ ሕጂ ኣብዚ ኣይነፅብቦ ወይ ከዓ ብምንታይ ኣይንርኣዮ መሲልካ ካብቲ ናይ ባሓቂ ፍልጠት ወፂና ሲ ብስምዒት ኣይንኸይድ ክከፋፈል ኣለዎ ኣይንብል ኣነ ኣስቤዛ ይኩምኩን ዝመቅል ዘለኹ ስራሕ ሒዚ ሞከዓ ደይናተይ ሓላፍነት ዝሕተኒ ናይ ሕብረተሰብ ሃብቲ እዚ ኣነ ነቲ ሕብረተሰብ ብዘለዎ እዩ ከረክቦ ዘለኒ ተኽኢለ ፅቡቅ ወሲኸ እምበር ቆራሪፂ ክረክቦ ፅባሕ ንጎ ሕተት እየ ታሪክ ይኮነ ሕተኒ ታሪክ ክሕተኒ እዩ ስለዚ ኣነ ንታሪክ ዝሓተኒ ነገራት ተኽኢለ ሲ ኣትሊስት 80% ጥንቅቕቲ ክኸውን ኣለኒ ዓቕሊ ከብርኒ እዚ ገዛ እዚ ክንገዝኦ ከለና ለይትን መዓልትን ሰሪሕና በቲ ዝኸድናዮ ብኡ ጌርና ከይንጠፍ ኣብ ዓድና መፂና ክንኣትወሉ ኢና ገዚእናዮ ብዝኸድናዮ ክንጠፍ ኣይኮነን እሞ ከዓ እቲ ዝፈትዎ ሓወይ ቴድሮስ ንዓይ ክክሕደኒ ክብረትምጠጠወይ ተቐቲ ኢለ ብጣዕሚ ከቢድ እዩ ምክንያቱ እቲ ክወ ከቢድ ዝገብሮ እቲ ኣቀማምጣ ናይቲ ቦታ እቲ ኣከባቢ እዩ ካልኣይ እቲ ኣብኡ ዘሎ ወፃኢታት ስለ ዝፈላለየ ሕጂ ኣብ ደገ ኣብዚኣ ብ10 ቅርሺ ታክሲ ምፅኻ ክተስርሑ ትኽእል ኢኻ ኣብ ኒው ከዓ ብ50 ኤሮ ኣምፅኻ ወይ ብ30 ኤሮ ምፅኻ ተስርሑ ኢኻ ካልኣይ ኣብ ደገ ካልእ ዝውጥጥ ኣሎ ምስቲ ትነብረሉ ዘለካ ከምዚ ይኮነን ከም ኣብ ዓድና ኣይኮነን ኣብኡ ሰብ ኩሉ ነገር ክገብር ለይትን መዓልትን ክሰርሕ ኣለዎ ክጎይ ኣለዎ መዓት ዝገዝኦ ነገራት ኣለዎ ምክንያቱ ስደት ንዶፍ ደደይ ስደት እዩ ከምዚ እንዳክስቶ ከይደ ዕቆበሉ ትብሎ ነገር ኣይኮነን ክብደቱ ብጣዕሚ እዩ ሓያል ናይ ባሓቂ እየ ዘለካ ብጣዕሚ ትብ ዘሎ ሰብ ስትራግል እዩ ዘሕልፍ ርኢኻዮ ኢኻ ስለዚ ምስ ከምኡ ግዜ ኢኻ ትወስድ ዘለካ ካብቲ ናቶም ግዜ ንክትወስድ ግን እቲ ምሳኻ ዝሰርሕ ዘሎ ሰብ ነቲ ሂብካዮ ዘለካ ስራሕ ኣራርኡ ንቑሑ ክኸውን ኣሎ ኣብዚ ሕጂ ዕድለኛ እየ ትማብኡ ዘለዎ ተዋሳእቲ ምስ ባህጎም እዮም ፀኒሖም ምስ ድልየቶም እዮም ፀኒሖም ሕጂ ምስ ምፃ ኩሎም ኩሎም ዝተሓጒሶም ካብ መጀመርያስ ብዛዕባ ገንዘብ ኣይተዛረቡ እመነኒ ሰምሽ ክንደይ ትበነ ኢድብለካ ቀደም ንሕና ስክሪፕት ንውሃብ ንሪኣ ፈቲኻያ ዶ ይፈትኻያ ትበሃል ወፈትያ እሞ ክንዲዚኣ ሕሳብካ እዩ ነይሩ ሎም ትሰርሕ ዶ ክንደይ ትበኒ እያ ኣብዚ ሓቂና ንዛርም ኣብኡ ግን ንስራሕ እዮም ተበጊሶም ሕጂ ንስራሕ ምስ ስለ ዝተበገሱ ምስ ረኣይዎ ትስራሕ ከዓ ፈትዮሞ እዚ ምስ ባህጎም ስለ ዝፀንሑ ምሰምፃ ኩሎም ተሓጒሶም ተቐቢሎም ሞ ፅቡቅ ኢና ጀሚርና ካብ ሽወደን ሰኣላይ ኣምፂና ንጀርመኒ ሕሰቦ እቲ ካብ ሽወደን ዝመፀ እሰይ ምስ ተነገረ ናይ ብሓቂ ተሓጒሱ ስራሕ እዩ ዝሰርሐ ብኡ ሕጂ ስርሑ ገዲፉ እዩ ንዓሰርተ መዓልቲ መፂኡ ካብ ዝገር መካናቱስ ኣጋጣምላ እናሰኣልና ከለናስ ሓላፊቱ ደው ኢላ ተሎ ፅባሕ ንጎብዛ ስራሕ ተደይ መፅኻስ ወፂእ ከለካ ኢላ ተሎ እሱ ቤ ደሎ ኣብ ጀርመን ደሎ ምሳና ሰንቢድና እይ እሰይ ከምዚ ትብለና ኣላ እሞ ከዳ ኣይከይድኒ እዛ ስራሕ ከይወዳ ኣዋሉ ራእዮ ማዕር ክንደይ ነቲ ስራሕ ክስታይ መስዋዕት ከፊልሉ ካልኦት ከማን ኩሉ ሊያባይሮ ካብ ስዊዝ እያ መፅያ ካብ ስዊዝ መፅያ ስራሕ ኣብ ስራሓ ግዜ ኣብታ ደለዋ ዕረፍቲ ለይቲ ትኸይድ ነታ ናይ ንጎ ስራሕ ክትኣቱ በዓል ነጭ በዓል ማዕበል ኩሎም ቶም በዓል ሰላም ካብ ስራሖም እዮም ድሞ ፅርንቤት ንባዕል ኣብ ገለ ፀኒሓ ብሓይሊ እየ ደምፆ እንተ መፅየሲ በቃ ንዓይሲ ክስታ ክገብሩን ይደልዩን እዮም ይሕልውን ክንውድእ ኣለና ተሰኣላይ ንባዕሉ ኤፍሬም ንበሃል ኣለዎ ቶም ካልእ ናይ ድምፂ ኩሎም ነናቶም ስራሕ ኣለዎም እዩ ኣብታ ሰዓት ናይ ስእሊ ግንመፁ ሕጂ እንታይ ነቲ ግዜ ከመይ ጌርና ኣረንጂ ትገብሮም ምስ ኩሎም ዝሰማማዕ ኢና ንገብር ሕጂ ከምኡ እንዳገብርና ብዙሕ መስዋእት እዮም ከፍ ኢሎም ሰሪሖም ከዓ ብፅቡቅ ተቐቢሎሞ እቲ ግብረ መልሲ ከዓ ርኢኻዮ ሄለን ንባዕለ ካብ ዱባያ መፅያ ትሰርሐ ሄለን ኣብዚ መፅያስ ክልተ ሰሙን ከይሰኣለ ዝተመለሰትሉ ኣሎ እቲ መሳእልታስ ስለ ዘይነበረ ክልተ ሰሙን መፅያስ ኮፍ ኢላ ከይሰኣለሲ ተመሊሰ ሕጂ ከቢድ ቻለንጂ እዩ ዘለዎ ኣብ ደገ ኣብ ኢትዮጵያ ክማ ስኢልና ኢና ሳሮን ንባዕላ ኢትዮጵያ ስለ ዘላ ኣብ ዱባይ ስኢልና ኢና ሜሮንን ሄለንን ሕጂ ኣብ ነንስ ወከፍ ቦታታት ክስእል ምስ ኩሎም ካሜራማን ክደልለካ ኩሉ እቲ ኣክሰስ ኣብኡ ደሎ ክትገብሮ
1: ዝብለክ ዘለኹ ስምዕኒ ዓዲ ክኸይድኩም ኣጨሎት እግርን ኮበሮም በበይኑ ንስኽ ክትከድና ዓዲ ኣነብ ዝመፀ ኣምላኽ ተፈቒድዎ ተሳኩዒላይ ከም ዝሓስቦ ዘለኹ ገብር መፀኪ ተዘይኮይኑ ከዓ ኩሉ ሻዕ ምሳኽለና
2: ኣብ መስርሕ ምፅሓፍ ፊልም ዝተፈላለዩ ጥበባት ኩሉ ናይ ግድን እዮም ኣብ ፊልም ክብረት ዛንታ ብግርጭት ምጅማሩ ንዕቤት ናይቲ ዛንታ ፀሊዎ ዶ ዝብሊ
0: እንታይ እዩ እቲ ኩርናዓት ትመርፆ እቲ ደራሲ እዩ ብድርሰት ኢና ንጅምር ኣብዚ ደራሲ ንድሕር በዛ ዓንዲ ማእከል ጀሚሩ በዛ ዓንዲ ማእከል እቲዝኸበደ ንዝንዝንዝን ኣብ ማእከል ምምፃእ እዩ ሕጂ እዚኣ ኩርናዕ እዚኣ እታ ዝሓየለት ኩርናዕ ናይ ኣፀሓፋ ዛንተአ ምክንያቱ ኣብ መንጎ ክትጠፍእ ስለ ትኽእል እዚ ክራቲ ኮይኑ ክቡር ሚኒስተር ታይልን መሲልካ መጀመርያ እቲ ስራሕ ጀሚርክዮ ዘለኸ ፅቡቅ እዩ ብማእከል እዩ ግን መጨረሻስ የወዳ ኣክድ እዩ ሓንቲ ማዓልቲ ሓቲቱ ኒሩ ማለት ስጋዕ መጨረሻስ ክትበፅሐ ትኽእል ዲኸ ክፍትን እየ ኢለ ክፍትን እየ ምክንያቱ ሓደ ቅድሚት ማእከል በዝ ዘሎ ከተተኣሳስር ዋላት ካብ ገለገለ ደረስስ ካብ ዝገርመኒ እየ ድብለካ እንታይ እዩ ዝሕጂ ሲ ብማእከል እንታይ እዩ ዝባ ብፍላሽባክ ጀሚሩ ይብሉካ ብቋንቋ ምንታይ እዩ ዝሕጂ ብቋንቋ ናይ ባሓቂ ሪል በቲ ሩልስ ናይቲ ኣርት ዲኻ ትዛርብ ደለካ ዋላ ንዓኻት ፍላሽባክ ስለዝሰልቸወካ ኢኻ ትዛርብ ደለካ ናይ ባሓቂስ እቲ ከምኡ ድበለኒሲ ቅድሚ ሕጂ ሰሪሐ ምስኡ ዝፈልጦ ስሩሑስ እቲ ስሩሑስ ፍላሽባክ ድነበረ እዩ ድብለካ ደሎ ናይ ባሓቂ እዚኣ እቲ ስኻ ዝሰራሕካዮ ከምዚ ከምዚ ኮሱ እዩ ግን ብዘይኣ ፍሉጥ ኢኻ ሰሪሕካዮ ነርካ ማለት እዩ ዝመሊሰሉ ድያን ሕጂ ከቢድ እዩ እቲ ክብደቱ ግን ስጋዕ መጨረሽታ ከምታ ዝበላ ሚኒስትራ ክዳትኒ ዶ ኣይኸደትኒን እያ ኣነ ከዓ እቲ ሓይሊ ናይቲ ስራሕ ብማእከል ተጀሚርካዮ ቡም ኢሉ ክጅምር ከሎ ነቲ ሰብ ካብ መጀመርያ ካ ትሕዞ ሕጂ ኣብ ፊልም ክብረት ብጣዕሚ ይኸማ ዝገርመካ ናይቲ ኦድየንስ ካብ መጀመርያ ካብታ መጀመርያ ኤፒሶድ ምሳና ኸይዱ ካብ መጀመርያ ኤፒሶድ እቲ ሰብሲ ምሳኻ ኸይዱ ኮንቲኒት ምሳኻ ኸይድ ነይሩ ሕጂ ፅቡቕ ሓይሊ ነይርዋ ማለት እዩ በቲ ዝሓሰብክዎስ ከይዳላ ኢለ የ ድሓስብ ኣነ ግን ከምቲ ደጋጊመ ዝብለካ ሙሉእ ትበሃል የለን ጎደሎታት ክህሉ ክእል እዩ ደንጉዩ ከማን ዝመፀከበ ምስ ሓለፈ ኣለዉ ዝረኣየካ ግን እሱ እዩ ካብኡ ኢኻ ትምሃር ከም ስራሕ ግን እቲ ብግርጭት ምጅማሩ ነቲ ስራሕ ሞር ሓይሊ ሂቦ እዩ።
3: በዚ ዝትንቀሳቀስ ድዩ ዝሰዓት ዝስ ናይ ስራሕ ሰዓታት እዩ ለየ
4: ኣካሃኒ ኣብዛ ላዕሊ ዕረ ሃርዲስክ ነራት ብከምኡ እምበር ናይ ሽቁል እኳ ዝሰዓት
5: መትከልክዲና ፀፋ ኢኸ
6: ንሕና ከ ኣሰርናዮ በሳ ኣለና ንዑ ንሕል ዘለና
4: ዝሓተትካ ንመሊሰልካ ታሳሕት
2: ሜክኣፕ ኣብ ምስራሕ ፊልም ዘለዎ ኣበርክቶ ርእሰ ግሉፅ እዩ። ኣብ ተኸታታሊት ፊልም ክብረት ክልተ ናይ ሜክኣፕ ክኢላታት ምንባርን እዩ ዝፍለጥ። ይኹን እምበር ብፍላይ ኣብ ናይ ቴድሮስ ዝነበረት ሽበት ሓንሳእ ቦታን ቅርፅን ትቕይር፣ ሓንሳእ እውን ትጠፍእ ነይራ እሞ ስራሕ ሜክኣፕ ከመይ ነይሩ?
0: ኣብዛ ስራሐይ እታ ተጣዕሰኪ ነገር ኣላ እንታይ ነራ ኢልካ ተታሕተኒ ናይ ቴድሮስ ሽበት እያ። ምክንያቱ ሓደ ነገር ትገብሮ ኮንቲኒቲ ክህልዎሉ ኮንቲኒቲ ንድሕር ዘይብሉ ኮይኑ ገለ ጌጋ ኣለዎ ማለት እዩ። ስለዚ ኣብዛ ስራሕ እዚኣ ጌጋ ነራ እዚኣ ኣነ ካብ መጀመርያ ዝተሰማዕት ስጋብ ዝተወሰነ ዓሰርተ ገለመለ ድሓን ከይዳ ነራ ድሓር ግን ክስታይ ኮይና ፍልሊ ይርእየላ ነረ ኣብ መጨረሻ ከዓ ቶታሊ ጥፍአ ብቲንታ ገይረ ኣብቲ ኮንሰፕት ማለት እዩ። ሕጂ እዚ ቁኑዕ ኣይኮነ ንሰብሲ ትሰርቆ ችት ትገብር ሕጂ ነቲ ኦድየንስ ካስ ችት ትገብሮ እዚኣ ቅሬታ ይ ድሓቲ ዘለኹ ማለት እዩ። ናይ ቴድሮስ ቢግ ምስቴክ እያ ነራ ምክንያቱ እታ ቆልዓ መጀመርያ ናይ ሜክኣብ ገብረኣ ነረን ድሓርቲ ሓንቲ ናይ ሜክኣብ መንግስተ ሰማይ ዋርሳ ብሞት ተፈልያትና ሓንቲ እውን የላን ሕጂ ኣብቲ ኮንቲኒቲ ባዕሉ እቲ ሰብ ሪስፖንስብሊቲ ክወስድ ኣለዎ። እዚ ናይ ሓባር ስራሕ እዩ ስፔሻሊ ሕጂ ንኣብነት ኣብ ኮንቲኒቲ ናይ ክዳን ዝቋፃፀር ሰብ ክህሉ ኣለዎ እንዲ ግን እቲ ሰብ ከዓ ሓላፍነታዊ ክኸውን ፅቡቅ እዩ በዚ ጋጣሚ ፅቡቅ እዩ። እዚ ማለት ግን ተሓታት ማለት ኣይኮነን ምክንያቱ ክተተሉ ዘለዎ ኣካል ተሎ ምክንያቱ ኣነ እቲ ኮንቲኒቲ ክሕልዋ ነይሩኒ። ስለዚ ኣብዚኣ ዝነበረት ጌጋ ብዘይ ወላ ሓደ ኤክስ ግዝ ጌጋ ኢለ ድኹን ሓልፈ
7: ሙሴ ኣነ ካብ ሃወየ ዝርኦ ነረ ዝገበረ ንግር ሪኢካ ኢኻ
8: ሰሎሙ ኣብ ገዛና ዘሎ ዕግርግሽ ትፈልጦ ንዲኻ ንዓነት ስንሒዶ ፅቡቅ ፈድየና እዩ ንሂለን ከዓ እሞ ከም ንእሽተይ ሓፍትና እንተዘይ ኮይኑ ከምዝምትዓውና ርእናየ ንፈልጥ።
2: ሕርያት ዋሳእቲ ቀንዲ ስራሕ ኣላይ ፊልም እዩ። ኣብ ፊልም ክብረት ዝነበረ ሕርያ ናይ ጠባያት ልያ ኣዲ ክብረትን ውዳሴን ክትከውን፣ ክብረት ሰይቲ ሲራክ፣ ሄለን ዓርክ ቴድሮስ፣ ነጪ ኣደ ማዕበል ነዚ ተኣማኒ ዝገብሮ ፃዕሪ ሜክኣፕ ኣይነበረን ንዝብል ርእቶ ኸ
0: ሓደ በቲ ናይ ሕጊ ናይ ጥበብ ዶ ክንሰር መጀመር ብሕጊ ናይ ጥበብ ሕጊ ናይ ስነ ጥበብ እንታይ መሲልካ እስኻ ክሞያዊ ነቲ ሞያ ብቑዕ ዲኻ ዕድመ ኣብ ግምት ኣቱን እቲ ዕድመ ግን ዝጋነን ከዓ ክኸውን እዮም እን ዝመፅእ እምበር ዕድመ ኣነ ዓባይ ናይ 80 ዓመት ኮይነ ክዋሳ ኽእል እየ በቲ ዝበልከዮ ብሓገዝ ናይ ሜክኣብን ብድምፂ ካልእ ንድሕር ዓቕሚ ኣለኒ ኮይኑ ብቕዓት ኣለኒ እንተኮይኑ ክሰርሕ ይኽእል እየ ንልያ ተመሊሰ ኣነስ ኣዲያ ኮይና ክሰርሕ ይኽእል እየ የምፅኦ ዶ ኣየምፅኦ ኣኒት ፖይንት ሕጂ ክንዲ ንሕና ኣምፂእዎ ዶ ኣየምፅኦን ኢልና ሞ መጀመርያ ንሕዘብ ኣምፂኦሞ ዶ ንማዕበል ልያስ እባ ነጭስ ኣዲኡ ኮይና ዶ ኮይና ከም ዳይሬክተር ንምንታይ መሲልካ ቀደም ኣዴታት ናብ 12 13 እዮም ዝወልዳ ነረ ዋላ በቲ ናይቲ ሓታታይ ቋንቋ ክትመለስ ማለት እዩ ማለት ኩሉ ሕቶ ቁኑዕ ኩሉ ሕቶ ቁኑዕ ማእሲኡ ቁኑዕ ዝኸውን መሲልካ እቲ ኣራረዳኣ ስጋዕ ዘይመላእካሉ ቁኑ እዩ ሕጂ ኣብ ኣራረዳኣ ግን ኣብ ናይ ጥበብቲ ኣሎ ከም ኖርማሊ ናሃና እ ኣደይ ንዓይ መሰታይ ክትመስል ትኽእል እያ ወይ ኣደይ ከዓ ዕሬ ኣረጊት ክትመስል ትኽእል እያ ኣብ ኖርማል ኣብ ጥበብ ከዓ ከምኡ እዩ። ሕጂ ነጪ ንማዕበል ኣዲኦ ክትከውን ትኽእል እያ ማዕበል ካብቶም ኣራጋት ክኸውን ንኽእል ኣለዎ ምሽኮም ቀጢፎም ዛዕ ዝብሉ ክኸውን ንኽእል እዩ ኣዲኦ ከዓ ካብተን ድጥዒምዋ ድጥዕማ ሰበይቲ ክትከውን ትኽእል እያ ነጪ ንማዕበል ኣዲኡ ኮይና ዶብቲ ካራክተር ንምፃእ ኮይና ነጪ ማዕበል ከወዳ መሲሉ ዶ ኣምፂእዎ ዶ ወዳ ኮይኑ ሄለንን ቴድሮስን ናተይ ድሕራይ ክመፀልካ ፈሊጠየ ንድሕሪ ገረ ሄለንን ቴድሮስን ብክልተ ነገር እዚ ክመለሳ ብዘይ ቀላዓለ ዓበይቲ ድሕዙ የለው እንደ ዓበይቲ ድምርዓ ውለዎ ዶ ብዕድመ ዲኻ ትምርዓ ወይ ብዕድመ ዲኻ ሓዳር ትገብር ወይ ብዕድመ ዲኻ ዓርክ ትሕዝ ብምርድዳ ኢኻ ቋንቋ ብቋንቋ ኢኻ ዶ ብቋንቋ ተራዳድኦ ንበል በቲ ሓደ በቲ ካልእ ከዓ ኖርማል ሄለንሲ ንቴድሮስ ዓርኮ ክትከውን ኣይነበራን ንምንታይ ኣብቲ ኖርማል ኣካይዶኦም ፍልሊ ነይሩ ድ ኣብቲ ኮንቲኒት ናይት ኣይነበረ ባላንስ እዮም ነይሩ ተዲካ ሄለንሲ ናብኡ ወሪዳ እትትገብሮ መንቀስቃሳት ገለ ምን ተዲካኒ ኦሎ ወይ ተኣክታሲ ናብ ቴድሮስ እያ ወሪዳ ቴድሮስ ኣይኮነን ናብ ኣመፅ እዩ ሄለን ግን ናብኡ ወሪዳ በቲ ንብላ ዘለና ዕድመ ዘይኮነስ በቲ ናብቲ ዕድመ ከይዳ በቲ ካልኣይካ ለዚ እዚ ክእለት እዩ ሜይቢ ሓንቲ ነዘን ንእጓል ኣምፅአ ንዛ ሄለን ንሰራሓታ ኣይም ሰራሓታ ኔራ ትኸውን ምስ ለምለምን ክብረትን ዝኣደንጓልን መሲለ ኣሎ ኣብ ኩሉ እቲ ዝገብርኦ ዝነበራ ምስሊ ግጅፊ ምቕጣን ምርጓድ ምእራግ ምንኣስ ገዲፍና እዚ ኣብ ጥበብ ኣይሰርሐን እዩ ሕጂ እንታይ ኢኻ ትምፅእ እቲ ሞያ ዝተዋሃቦም ካራክተር ብግቡእ ተላቢሶምዎ ዶ ኣይተላበስዋ ንዓናስ የእሚኖምና ዶ ኣብ ክስታይ ተዘእተናዮ ሲ ኣብቲ ሕጊ የለን
9: ክልጎኦ ሰላት ኣለና ሓዱሽ እዩ ዝኽምሽ ርጎ ግበር
10: ናበይ ገብረሎ ንሱ ዶ ከላ
2: መከና ሓደ ካብ ኣገደስቲ ዓንድታት ምስራሕ ፊልም እዩ ፊልም ክብረት ኣብ ውሽጥን ደገን ስለዝተሳእለት ዝነበሩ ምከናታት ብሳላ ምትሕግጋዝ ዝተፈላለዩ ውልቀ ሰባት ክውን ከም ዝኾነ እትጠቅስ ደራሲት ኤልሳ ነቲ ዝግበር ዝነበረ ቁፅራታት ስእሊ ብሰንኪ ገለገለ ግዜኦም ዘይኽብሩ ተዋሳእቲ ዕንቅፋታት የጋጥሞም ምንባሩ ትሕብር
0: እዚኣ ያታ ናይ ማናጀር ስራሕ ንብላ ማናጀር መጀመርያ ነብሲ ወከፍ ናይ መከና ቦታታት ክሕዝ ኣለዎ ከዳሉ ኣሎ ሓይሊ ናይ ማናጀር ኣብ ማናጀር ክስታይ ምፅኻ ገለ ምፅኻ ይኹን ማናጀር መጀመርያ ዳይሬክተር ቅድሚ ምምፅኡ እቲ ናይ መከና ቦታታት ሒዙ እቲ ስክሪፕት ርዩ ብሙሉአን ክቕርብ ኣሎ ሓይሊ ናይ ማናጀር ብድሕሪኡ ካሜራማንን ዳይሬክተርን ከይዶም ከዓ ሴቲኖም ክዕሪ ኣለዎ እሱ እንዲቲ ሎጂክ ናይ ትኣር ሕጂ ከምዚ ንድሕር ኮይኑ ኣብ ዓድና እንታይ ይፀገማሉ መሲልካ ኣብ ኒው ኣብ ካልእ ዓድታት እዞም ናይ ካልእ ዝሰርሑ ከምቲ ከይድና ብፅሕ ብፅሕ ኢልካ ትሪኦ ንተመክሮ ኢልካ ባዕሎም እዮም ዝሰርሕዎ ሽዑ እዛ ገዛ እዚኣስ ከምዚኣ ላ ምሽ ሰርሑላ ይግምጥልዎ እዮም ናይ ካልእ ገዛ ክገብርዋ ትደን እዮም ሕጂ ንኣብነት እዞም ተኸታታሊ ዝሰርሑ በዓል ስታንዳርስ ኢሜድል ገለመለ ዝበሃሉ እቲ ገዛው ትስናቶም እዩ ባኮታት እዩ ግምጥል ግምጥል ግምጥል ግምጥል እዮም ነብልዎ ኣብዚ ግን ኣብ ውሽጢ ሕብረተሰብ ኣትና ኢና ንሰርሐ ገና ኣብኡ ስለዘይበፅሕና ዋንደይ ክንበፅሖ ዲና ስለዘይበፅሕና እጂ እቲ ምከና ሓደ ገዛ ምስ ሓስካ እቲ ዝበዝሕ ሓቂ ንምዝራብ እቲ ሕብረተሰብና ብጣዕሚ ጥዑሜታ ገዝኡ ከፊት እዩ ድበካ ገዝኡ ከፊት በካ ድላይካ ትሰርሕ ኣብቲ ፀኒሕካ ብቲ ትኸይድ ኣብቲ ትመፅእ ገለ ትመፅእ ምከና ይኮነ ንፀከም ኣብ ድኾነ ገዛ ክሰርሐ ትኽእል እያ ኣዲብ ገዛ ካሃገና ሓንቲ መዓልቲ ክሰርሓ ለለ ካትበኒ ትኽእል እያ ሽግር ኣሎ ግን ኣብ ተዋሳእቲ ግዜ ንዚኣ ኣነ ሃበኒ ክሰርሓላ እንተይለካ ሙሉእ መዓልቲ እያ ካብ ገዛካ ዘውፃእካ ሙሉእ ሶሙን ሙሉእ ወርሖን ከውፃእካ ክእል እዩ ፈትኻ ስለ ትበኒ ዘለካ ከመስግነካ እዩ ዘለኒ ምስ ውፃእኹካ ግን ሓደ ሰብ ተዋሳእይ ተጠፊኡ ነቶም ገዛ ውፅኢኻዮም ኣለኻ ንስኻ ከ ከይሰኣልካ ከይድካ ኣለካ ትምከና ሓወስውስ ብለካ ሕጂ ክብደት ኣለዎ ኣብዚ
11: መሳይነት ኮይኑ ጉዳይ ካ ምሳይ ደይትዘረርብ ደሊኻ ስለ ፀናሕ ከመር ኪዳን ዝኣክል ተውርድ ኣለኻ
12: ንስኻ ደኣ ንምንታይ ኪዳን ናይ ሓፍትኻ ተብርስ ኣለኻ
11: ብናይ ጓልካ ምክንያት ኣብ ከምዚ ዓይነት ደረጃ ትበፅሐ ንድሕር ሃሊኻ ፈቲኻ ፀሊእኻ እዚ ገዛ እዚ ፈትሐን ረድያን ዝሃበት ንገዛ እዩ ኣብዚ ገዛ እዚ ከ ነደይ ፈትሕካ ክትነብር ኢልካ ከይተሓስቡ ንኩሉኹም በርቂቕካ ከውፃኩም እዩ
13: መንኮንካ ኢኻ ንስኻ በርቂቕካ ተውፅእ
2: ኣብ መስርሕ ፊልም ዝዓበየ ቦታ ዝውሃቦ ተራስእልን ኣርትዖትን እዩ። ኣብዛ ፊልም ሓያሎ ሰኣልቲ ከም ትሳተፉ ብወገን ኣርትዖት እውን ፅቡቕ ምውሃድ ምንባሩ ዝገለፀት ደራሲት ኤልሳ ልዑል ተወፋይነትን ጥበብን ዝተሓወሶ ምትሕግጋዝን ናይ ጋንታ መንፈስን ስለ ዝነበረ ኣብ ዓወት ከም ዝበፅሑ ተረድእ።
0: ኣብ ስእሊ ከቢድ እዩ። ንምንታይ የ ከቢድ መሲልካ? ሕጊ ናይ እዚ ስራሕ ሲ ኢለካ ምሽ ድርሰት ወዲእካ ናብ ዳይረክቲን ኣብ ዳይረክቲን እተወዲእካ ኣብ ስእሊ ይኸትኣሉ። ኣብ ስእሊ ክትኣቱ ከለካ ወላ ሓንቲ ርእቶ ዝበሃል ኢሉ ርእቶካ ኣብ ዳይረክቲን ኢኻትወድእ። ኣብዚ ግን ከምዚ ዝፀንሐኒ ንሕና ዘይነበርናዮ ከማን ቀደም ንሕና ቃላይ ንዛረብን ኢና ነርና ዝበዓል ስያ ፀጋይ ምስ በዕሊ ወዱካ ዳ ክንሰርሕ ከለና ሓንቲ ቃላይ ንዛረብን ኢና በታ ድበሉና ኢና ንኸይድ ርእቶ ተለና ኣብቲ ናይ ዳይረክቲን ወዲእና ኢና ንመፅእ። ሕጂ ግን ክዛረብ ደሊ ሰብ ርእቶ ኸብ እዚኣ ግን እንታይ መሲልካ ኣብ ትምህርቲ ተማሂርያ ነይረ ሄለን መለስ ከዓ ሓድ መዓልቲ ከም ኣይናት እንዳሰራሕካ ክላስ መፅ እዚኣ ክስታይሲ ብከምዚ ደይ ንቕይራ ብምንታይ ንኣብነት ደይ ትበልዕ ደይ ምበላዕካ ደይ ንገብር ኣብለካ ዋ ደይ ትበልዕ ከብሎ ኣለኹ እንታይ ሕጂ ደይ ምበላዕካ ናብ ኦርደር ዲኻ ትቕይራ ዘለካ ናይ እንታይ ፍልል ኣላ ተስክንገርኒ ትርቀት እየ ዝብለካ ኣሎ ትቓላት ሕጂ እዚ ማለት እንታይ ማለት እዩ ሓደ ሕማም ናይ ርእቶ መሃቢ ርእቶ ተሂብካስ እንታይ ድም ኮንካ መስለካ ዝፈለጥካስ ኣንስ ገለ ትብል ኣለካ ማለት እዩ ፍላጥካ ፅቡቕ እዩ ርእቶ መሃብካ ፅቡቕ እዩ ግዜ ኣለዎ ግን ኩሉ ሕጂ ኣብ ስእሊ ተኸቢ ቻለንጅ ስ እዩ ድሓር እቲ ገሊኡ ኣይትፈልጦን ኢኻ ትኮንቲኒቲ ትደፈልጦ ትዳይሬክተር እዩ ምክንያቱ ዳይሬክተር ነብሲ ወከፍ ኮንቲኒቲ ብቃላት እዩ ዘተኣሳስሮ ጥብ ትብል ቃል ሲ ኮንቲኒቲ ኣለዋ እታ ጥብ ትብል ቃል ብካልእ ተተቐይራ እታ መተኣሳሰሪት ሰንሰለት ትበትካ ኣለካ ማለት እዩ ለዚ ከምዚኣ ግበር ክትብሎ ከለካ ወይ ሙሉእ ኣፍልጦ ናይቲ ሒዝካዮ ዘለካ ስራሕ ክህልወካ ኣሎ ሙሉእ ኣፍልጦ ክብለካ ክለዎ ሕጂ ብሙሉእ ስክሪፕት እንዲሃ ተንብቦ ብሕጊ ኢካ ትግደድ ሓደ ተዋሳይ ሓላፍነት ከተሸክሞ እንትኾንካ ብምሉእ ትስራሕ ክፈልጦ ኣሎ ግን ነብሲ ወከፍ ናይ ነብሲ ወከፍ ተዋሳኣይ ቃል ቃል የድብለካ እቲ ኮንሰፕት ክትፈልጦ ቃል ግን እንደይ ክትበልጥ ትኽእል ኢኻ ሕጂ ኣብ ቃላት ተምፅኦ ጌጋ ግዜ ወስድ ኣብ ስእሊ ዝረአኹ ኣብዛዕዲ ርኢቶ ኣብ ስእሊ ዋዋዋዋ ይግረም እዩ ኣነ ድሕር ነዊሕ ከዓ ስለ ዝመፃ ርኢቶ ኣብ ስእሊ ጌጋ እዩ ስእሊ ትስእል ጥራሕ ኢኻ ስእሊ ናይ ዳይሬክተርን ሰኣላይን ስራሕ ተዋሳኣይ ከዓ እታ ዝብላ ጥራሕ እዩ ክብል ዘሎ ፈላጥ ኮይኑ ድሕር ይስምዐሎ ትርኢቶ ዝህብ ይጋገሎ ንስራሕ ግዜ ይመጠሉ ንመሳርሕቱ ይርብሾም ከም ዘሎ ፈሊጡ በታ ዳይሬክተር ዝበሎ ክኸይድ ኣሎ ርኢቶ ክህብ ንዘይኣምነሉ ነገር ጠጥቡ ከብል ሓላፍነት ኣለዎ ምክንያቱ ናይ ካብታ ሕታትነት ስለ ዘይድሕን ዳይሬክተር ኢልዎ ገይሩ ካብቲ ሕታትነት ስለ ዘይድሕን ክገብሮ ዘለዎ ብሕጊ ዝሕትቶ ነገር ኣሎ እንታይ እዩ ንዘይኣምነሉ ነገር ክገብሮ ይብሉ ጥራሕ ንዘኣመነሉ ነገር ግን ንተለማሚዱ ብስእሊ ዝበፅሐሉ ግን ብዳይሬክተር ይቕየደሉ እዚ ማለት ዳይሬክተር ኦርደር ዝገብረካ ዘሎ ንስራሕ ይምበር ንዓኻ ይኮነ ናባኻስ ናብ ፐርሰናልስ ኣይትውሰዶ ኣብዚኣ ስኻ ዝሓተትካ ንሕቶ ኣዲብሓ ወይ ክምልሰልካ ግዴታ ኣለኒ ምክንያቱ ትሓተኒ ካብ ዝቐድሚ ኮፍ ኢልካ ዘለካ ኦርደር ኣይኮንካ ንትገብረን ዘለካ ብጎረራ ኣይኮንካ ንትሓንቀን ዘለካ እዚኣ ስታይ ትመስል ኢኻ ትብል ዘለካ እዚኣ ንዓይ ከምዚኣ እያ ትመስል ኢላ ክምልሰልካ እዩ ዘለኒ እምበር ንምንታይ ከምዚ ኢልካ ትሓተን ሕጂ ቁሩብ ንሕና ንሕብረተሰብ ክንምህር ከለና ሕብረተሰብ ካማና ክምሃር ንድሕር ንፅበየ ኣለና መጀመርያ ንሕና ክንምሃሩ ዘለና ነገር ኣሎ ንሕና ክንፈልጦ ዘለና ነገር ኣሎ ሕጊ ዘይብሉ ነገር የለን ኣብ ኩሉ ስራሕ ኣብ ኩሉ ትምህርቲ ሕጊ ከምቲ ዘሎ ስነ ጥበብ ከዓ እሞ እቲ ዝሓየለ ሕጊ ኣለዎ ሕጊ ናቱ ዲሲፕሊን እዩ ዲሲፕሊን ኣብ ኣርት ዘሎ ዲሲፕሊን ኣብ ቤት ፍርዲ ትፈራዳይ ደሎ ባላንስ እዩ ንህዝቢ ዝፈርድ ሰብ ንህዝቢ ዝምህር ሰብ ኣብ ቤት ትምህርቲ ኮይኑ ሩሉስ ኣለዎ። ምክንያቱ እታ ገመድ ናብኡ ከይመፀት ከላ ባዕሉ ነብሱ መጀመርያ ክብርታቱ ተኽብር ስለ ዘለዎ። ስለዚ ኣብዚ ቁሩብ ጉለታት ናይ ኣፍልጦ ዘለና ኮይኑ ይስማዕኒ። ኣብ ናይ ኤዲቲን ደ ሞስት ቻለንጅ ናይ ዳይሬክተር ኤዲቲን ዳይሬክተር ኣብ ኣክቲ ኮነን ቻለንጅ ናቱ ወይ ኣብቲ መጀመርያ መስርሕ ናይ ስእሊ ኣይኮነን ኣብ ኤዲቲን እቲ ቻለንጅ። ምክንያቱ ኩሉ ስእሊ ተሳኢሉ ተወዲኡ ምስ መፀ ኣብ ኤዲቲን ነብስ ወከፍ ኮንቲኒቲ ክሕሉ እተዘይክኢሉ ነብስ ወከፍ ጌጋ ስእሊ ክዕር እተዘይክኢሉ ነብስ ወከፍ ብርሃን ድምፂ ክቋፃፀር እተዘይክኢሉ ንኤዲተር ስራሕ ሞይታሉ ተዲጋ ሕጂ ከምዚ ስለዝኾነ እቲ ሓይሊ ናይ ዳይሬክተር ኣብ ስእሊ ዝበልኩ ከዓ እንተ ወይቲ ኮንቲኒቲ ንኤዲቲን ንክሕግዞ ሞር ክስተይ ኣለዎ። ግን ልዕሊ እቲ ናይ ስእሊ ናይ ትሬኒንግ ኣብ እቲ ፋይናላይዝ ናይ ምግባር ኣብ ኤዲት ብጣዕሚ ሓያል እዩ። ኤዲተራት ከዓ እዚ ሕጂ ሃኒ ሓቂ ዘርባ እዚ ምሳይ ዝነበረ ቆልዓ ኮም እየ ድብሎ ብጣዕሚ ነፈ እዩ ርእሲ ኣለዎ ንዝሃብካዮ እዩ ዝቆልቦ ነቲ ስራሕ ብምሉእ ብመልእታ የድብለካ ልዕለ እዩ ዝፈልጣ ሳክስታይ ከምዚኣ ተለ ጠጣጥጣ ኣቢል እዩ ደምፃ ሕጂ እዚ ፅቡቅ ተቐባልነት ኣለዎ ከም እየ ድብሎ ኣብ ግዜኻ ሻርፕ እተኾንካ ኣስተዋዓል እተኾንካ መስተዋዓል እተኾንካ ስኻ ካልእ ክትከውን ኢኻ የድብሎ። ስለዚ ብጣዕሚ ከቢድ ቻለንጅ ነይሩና።
13: ቴድሮስ ከዳ እተን ሰለስተ መዓልቱ ደ ዝብሎን ኣበዳ ገዲፍኩም ወተሳልሳይኩም
14: ማንዶ ሰሎም ንዓኻ ሰዓርክ ከደ ይኮነ ወይ ስ ክልተ መሓዝ ትብል ፊልም ስለዘየለ ኢኸ ነቲ ነገር ናባና ተዛዝበሉ
13: ሳሙኤል
14: ኣቤት ሰሎሞን
2: ግዜ ሂብካ ዝስራሕ ፅባቐ ከም ዝህልዎን ብፍላይ ኣብ ፊልም ሃታ ሃታ ኢልካ ዝግበር ስራሕ ኣብ ውፅኢቱ ከም ዝፈኩስ ትጠቀስ ድራሲት ኤልሳ ተኸታታሊት ፊልም ክብረት ኣብ ውሽጥን ወፃእን ክትስራሕ ክሳብ 3ለስተ ዓመትን ፍርቓን ከም ዝወሰደት ኣብ ምዕዋት ዛብ ፊልም ንዝተሓባበሩ ኩሎም ኣካላትን ውልቀ ሰባትን ድማ ኣመስጊና።
0: ንኩሎም ሓደ ንብምሉኦም ዞም ተዋሳእተይ ቀሊል ኣይኮነን 3ለስተ ዓመትን ፍርቓን 57 ኤፒሶድ ንሰብ ቀሊል ክመስሉ ኽእል እዩ 3ለስተ ዓመትን ፈርቓን ይወሲዱ ምስ ምኻድ ምስ ምምፃእ ምስ ኣብዚ ዘጋጥም ደቀቕቲ ናይ ግዜ ቻለንጅ ሓደ ሰብ ክልተ ሰብ እዮም ክንብል ንኽእል ኢና ሓደ ሰብ ክልተ ሰብ ግን ንብምሉኡ እቲ ግዜ ናይቲ ብምሉኡ ኣብቲ ስራሕ ዘለዎ ሰብ ስለ ዝፀሉ ብከምዚ 3ለስተ ዓመትን ፈረቓ ነቶም ምንቕ ከይበሉ ኣብዚ ስራሕ ዝሰርሑ እንጓዕ ሓጎሰኩም። እታ ስራሕ ሚእቲ ካብ ሚእቲ ትፀብ የመቸ ጌጋታት ክህሉ ባህርያዊ ጌጋታትና ንፅባሕና ንፅባሕ መምሃር ንዓና እዩ። ግን ሓደ ስራሕ ሰሪሕና ኣለና ብዓብኡ ተበጊስና ኣብ መወዳእታ ካብ ፅሕና ኣለና ነዚ ንኣምላኽና ንምስግን። ብዓብኡ ከዓ እቲ ስራሕ ስለ ዝተወደአ ከዓ እንጓዕ ሓጎሰኩም ይብሎም ነቶም ናይ ደገ ከዓ ብምሉኦም እንጓዕ ሓጎሰኩም ስጋዕ ናትኩም ኣብኡ መፂና መዛዘመ ንገብር ማለት እዩ። እምነት ከንብረልካ ክሎ ሰብ ክብሪ እዩ ድበካ ዘሎ። ስለዚ ልዕሊ እቲ እምነት ሂቦም ዘኽበሩኒ ልዕሊ እየ ዘኽብሮም ናይ ብሓቂ የመስግኖም ብጣዕሚ እየ ዘመስግኖም። ከምቲ ዓንቲ ወይ ትብሎ ነበር ካብ ምከና ኩሎም ገዛውቶም ዝሃቡና ክንሰርሐሎም ዕረፍቲ ዝኸላእናዮም ኣብዚ ሃገር እዚ ንሃገር ኢሉ ስለዝሓስብ ሰብ ክብሪ እዩ ዝበካ ክብሪ ስለዝሃቡና ግዜኦም ገዝኦም ከፊቶም ስለዝተቐበሉና ክንሰርሕ ስለዘፍቀዱና ትካላቶም ኩሎም ኣብቲ ምስጋና ተፃሒፎም ዘለዎ ከዓ ብጣዕሚ እዩ ዘመስግኖ። ኩሎም ኣጅኹ ዝበሉኒ ብኩሉ ነገራት ብጣዕሚ እዩ ዘመስግን። ብዓብዪ ሚኒስትር ዜና ንምንታይ መሲልካ ድዩ ስራሕ ክሰርሕ ትኽእል እያ ኣብ ዝኾነ ክትድርብ ትኽእል እያ ክብሪ ግን ኣብቲ ናይ ሃገር ሜድያ ብዋጋ ገንዘብ ዝሪኦ ክህሉ ክእል እዩ። ኣብ ብዙሕ ፈተናታት የጋጥመካ እዩ ብዋጋ ገንዘብ ጥራሕቲ ሓሲብካ ሰብ ኣይኮንካ ምክንያቱ ብዋጋ ገንዘብ ከይሓሰበ ንዓኻ ደው ዝበለልካ ኸዓ ስለ ዘሎ ንሞያኻ ክብር ንህዝብኻ ክብር ምክንያቱ ህዝብኻ ይኽቢሩካ ዘሎ። ስለዚ ንዚ ዕድል እዚ ናይ ልበይ ክገልፅ ኩላና ናይ ልብና ክንገልፅ ባይታ ስለ ዝፈቐደልናኻ ብሓቂ ዘመስግን ብሓቂ ዝብለካስ ብልበየ እዚ ብልበየ ሰሪሐ እዮ ብልበየ ከዓ ዘመስግን። ኣብዚ ሜድያ እዚ ድሕሪ 19 ዓመት ካብ ጥበብ ወፂኻ ፀኒሕካ ተመሊስካ ከምዚ ዓይነት ክሰርሕ እሞ ኩሉ ህዝቢ ብዝኸድናዮ ፅቡቕ ይብልኻ ሕማቕ ሕማን ኳ ይብልኻን እዮ ምክንያቱ ሞራል ክቡካ ስለ ዝተልዩ ሓንቲ ክርስዓ ዘይብላ እዩ።

0: ሄለን ሴቲ ቴድሮስ አመወዳታት መጽኔሩዋ ተባይሉ መትከል ተባይሉ ሄለን ሴቲ ቴድሮስን መትከለን በመገሻ ሀብሲ ስለዚህ ያለው ሰናይት ተማሐዛይ ኮይናት ሰራፍ ኮርስ ክሉን የሮማ መጨረሻ እዚውም ሰለስቲዮም አብዛዕደ ስለዚህ ያለው በመገሻ ስለዚህ ወጹ እትዝኸበረ ቻለንጅ ዘጋጥመና ዝነበረኻ ናይ ዝጎደሉ ሀጓፍ መምላይ ግን ህና በሐሳብ ክሊጽና ያለና በዲያሎግ ማለት ይግሪጽና ያለና ተዘይ ሰሚዐሞ ኮም ይህ አጥበብ ብቋንቋን ብፊዚካልን ስክትገለጽ ውን ዕድል ስለዝበካት ስራሕ ሲ በትን በትን ተኪናይና ንዛ መዓልቲ እዚኣ ግን ከመይ ምክብለክ ከይደቆስኩ የ ሓሊመያ ኣብዚኣ ክበፅሕ በፂሐ ኣነ ጥራሕ ኣይኮንኩን ኩሎም መሳርሕቲ ኣብ ጎነይ ስለዝኾኑ እየ ስለዚ ንኩሎም ዝኣመኑኒ ንስራሕ ዕድል ዝሃቡንን ኣብ ጎነይ ኮይኖም ዝሰርሑን ንዓኻትኩም እዚ ቃል መጠየቅ ማለት ድሌተይ ክገልፅ ስለ ዕድል ዝሃብካኒ ዝሃብኩምኒ ብልብ የመስግን
1: በዓል መትከል ከዳ ሰሪና
2: እሶም ካ ደው ኢሎሎም ፀኒሐ ይመፁ ኣለዉ
1: ገዲፍኩኖም
3: መፅሎም ባ መፁ መርዓውቲ
0: ሓደ ነገር ከዓ ክነግረኩም ዘለኒ ቤቲ ናብ ቴድሮስ ብዙሕ ግዜ ተማላሊሳ የእሚና ተረፍ ዕድኡ ኸፊላ ትዋንነት ናብ ሽምና ቀይራ ረኪባትና ኣላ እሞ ንቤቲ ከዓ ምስጋና ይግባእ እዩ ቴንክ ዩ ቤቲ
3: ንስኽ ከዓ እዛ ጓለይ ዘለዓልክ ተከኣልክ
1: ቆላትየ ውርኮ

ክብራት ተዓዘብትና ዝተመደበልና ግዜ ኣኺሉ ኣብዘይ ክንፍለየኩም ኢና። ብዛረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ክትኮኑ ተስፋ ንገብር። ምስኣላይ ዮሃንስ ዮሴፍ ብምዃይና ብሓባር ፀኒሕና። ከምኡውን ክኢላ ስነ ፅበቐ ኤደን መሓመድ እናመስገንኩ። ኣብዚ ቦታ ኮይና ክንሰኣል ዘፍቀዱልና ክሪስፒ ባርን ቤት መግብን ድማ የመስግን። ምስተረፉ መደባት ኤሪቲቪ ኣገድፈኩም ክሳብ ሽዑ ሰናይ ቅነ

0: ሕማም ንኩሉ ፆታ ማዕረኳ ዘጥቅዕ እንተኾነ ብተፈጥሮና ግን ልዕሊ ደቂ ኣንስትዮ ደቂ ተባዕትዮ ተፀዋርነት ዘለዎ
1: ሓሳት ተፀዋርነት ሲ ደቂ ኣንስትዮ ዳ
0: ዋ ዘይተባህለ ብኸመይ ልዕሊ ደቂ ተባዕትዮ ደቂ ኣንስትዮ ፀዋራት ኮይኑ
1: ብኸመይ ዝብል ሕቶ ደኣ ነ ይኮንኩን ዝምልሶ
0: ሓራይ መንዳ ምልሶ
1: መንዲ ሰራሕና ሰራሕና በዓሉሎ በዓሉ እዩ ዝምልሶ
0: እሞ ብኸመይ ዳ ደቂ ኣንስትዮ እዮን ፀዋራት ክትብል ፀኒሕካ
1: እሞት ናይ ደቂ ኣንስትዮ ሓርስን ክንደይ ቀንፃን ስቅያት እንዳ እሞ ሰብኣይ ይክእሉ ኢል ክትሓስቢ እውይ
0: ኣንተ በቦ እንታይ እዩ ዝኽሉ ኣይ
1: ኣቲ ከምዚ ተቐፊቱ ዝሓደረ ቡምባር እ ክንቅጃሓሓሓ ክፈስ ዝሓደረ ደመይሲ ንሱ ቀሊል ኮይኑ ዝስማዓክ ዘሎ
0: ቀሊል እዩ ዘይበልኩ እንታ ባባ ግን ዋላ ደም ተፈሰሰካስ ጥዑም እንዳ በላዕካ ኢካ ትጥቁ
1: ወይ ጥዑም ዳ ቀደም ነይሩ ቀደም ነይሩ ጥዑም ደለ ሕጂ
0: በዓል ባባካ ብነብስኩም ናፍቕቲ ትማሊ ኢኹም ግን ከዓ ተጋራጫዊ
1: ብኸመይ ዳ ተጋራጫዊ
0: ሕጂ ስኻ ስነባሓጉ ኩሉ ግዜ ኢካ ትኸሱ
1: መን ኣነ
0: ወስኻ ዓባያይ ናይ በይኑ ፃሕሊ ገይረ ዝስርሓሉ ነራ ኢልካ እንዲካ ትዛርብ
1: ኣብ ጦም ዶ ኣብ ጦም ዳ ንዓና ስጋ ድስቲ ገይራ ድስጋ ትስርሓልና ነራ ነቦይ ካሪ ክል ኣብ ንእሽተ ፃሕሊ ገይረ ካ ሽሮ ትስርሓሉ ራ ጥዕምቲ ሽሮ ትስርሓሉ ራ እዚ ሞ እንታይ ሓለፋ ድ እዩ
0: ባባ ንዓባ ዝዛ እንታይ ትገላብጦ ንስኻ እንዲካ ንዓና ከም መፍደይ ሕና ክትጥቀመልና ሓሲብካ ነርካ ከምታ ኣብሓጎይ ንዓካ ዝገበረካ ግን ማማድሓንቲ ቶፍሽላ
1: ንካጥወለኒ ዋዚ ክዘረባ ክንታይ ክትገብር እዩ ዘለኪ ተቆቁፉ ፍሓርክ እንዳውፃ ክትሕምን
0: እንታ ሕሙም ስበሽ ቃጥቆልዓ ዩ ክብልዎ ሓቂ ባይ
1: ማ ሕጂ ሩሩ ሽሩሩ ኣብል ንብዛ ምድሪ ቤት ሓዚልኪ
2: ሰልጠነ ሰልጠነ ኣዋልት ዝህነነ እንተንቂዱ ዘይምለስ ምስ ሓረነ እንቋዕ እኳ ናተይ ኮነ
3: ኣብሽርካ መሳፍንቲ ኣብሽርካ ኣብሽርካ እንታይ እዩ እሞ ብደገ ምስ መፃኹ ኮይኑ እምበር ቃንጫ ትመስል ምእቲ ኣብዛ ገፅካ ምጠቅዓ ኩልካ
2: እንታይ ጠቅማ ኣለዎ ሞ ከምዝጠቅዓ ከምዚ ሓስባ
3: ረኸብ ኣይትሳል ሕሰባ
2: በቃ በቃ ሚእቲ ናቕፋ እውደካ ኣለኹ ኣብ ዝረኸብካ ትበኒ ጥጉምኩም እንታን ካ ትስሓቅ
3: ናትካ ነገር ድዩ ዝሕስበኒ ኩሉ ነገርካ ሲ ምስ ገንዘብ ተኣሳሰረ
2: ዋ ግድን ኩሉ ኣብ ነብሰ ከብ ስጉምና ገንዘብ ኒና ንሕተት ግድ ኣብ ግዜ ቁርሲ ንሕልካ ናይ ሽኩር ናይ ቀጠፍ ናይ ባኒ ናይ እንቋቑሖ ገንዘብ ክስራሕ ክትወፍር ከለካ ናይ ኣውቶቡስ ናይ ታክሲ ገንዘብ ሓበሬታ ክትረክብ ጋዜጣ ክትገዝእ ትደሊካ ገንዘብ ገንዘብ ገንዘብ
3: ሱስሓቅ በልቃል ትኹነኒ ክበክዕ
2: ከምኡ በል ከምኡ በል ከምኡ በል ቤንዳ ፀኒሕካ
3: ኣብዚ ባንክ ደም ፀኒሐ
2: ባንክ ደም እንታ ስኻ ኮይ ንስኻ ኮይ ትገድብን ኢኻ ከም ገንዘብ ሪኢካ ለካ ደም ከዋህልል እየ ክትብል እያ
3: ሓደ ሓደ ግዜ እኳ ሓደ ክነስኻ ሕውስውስውስውስ ትብለኒ ሞ ምፍላይካ ኳ ዕልስ ርድእተይን ከም ዝዕለለልካን ፊኖ ወዲ ከተማ ትመስተኒ ሞ ኣብ ገለገለ ግን እንዶ ናይ ከተማ ነትስእነልካ ሞ እግረም
2: እንዳካ ዚኣ ክላስ ንኣኻ ዋራ ዝያድ ዝበሃል መሳሉ ንስኻ ዋይ
3: እብለካ እኒአ ዘለኹ ሕጂ ብዛዕባ ደም ባንክ እንታይ ይፍልጦ ኣለካ
2: እንደይ ባዕልካ ኒካ ደም ባንክ ዶ ደም ባንክ ዶ ትብል ዘለካ
3: እሞ ብዛዕባኡ እንታይ ይፍልጦ ኣለካ
2: ኣይትሕስወኒ ኣይትሕስወኒ
3: ደም ባንክ ማለት ኣብ ትሕቲ ፅላል ሚኒስትሪ ጥዕና ኮይኑ ምስ ማሕበራት ለገስቲ ደም ብምትሕብባር ንኩለን ዘባታትና ደም ዘቕርብ ጥዕናዊ ትካል እዩ
2: እንታይ ኢኻ ትብላ ንታ ሕጂ ንስኻ እንታይ ጌርካ መፅኢኻ ማለት እዩ
3: ኣንዳ 450 ሚሊሊትር ደም ለጊሰ መፅ
2: እጉ ክንዱኡ ዝኣከል ካብ ሰውነትካ ደም ወሲ ደምሲ ድሓና
3: ኣለካ ሓንቲ ናይ ኮኳ ጥርሙዝ እያ
2: ምሕጂ እንታይ ስማዓካ
3: ፍኩስ ኢልኒ ከምዚ ዓዳይ ዝኸፈልኩ ፀረይ ዘራገፍኩ ኮይኑ ትሰሚዕኒ እዚ ከዓ ሰብኣውነት እዩ
2: ሕጂ ብገንዘብ ስ ክንደይ ከፍ ኢሎም ካ ማለት እዩ
3: ኢለካ ኸ ሕውስዋስ ኩ ኢኻ ሰብኣይ
4: እንታ ባ እንቲ ጓል እዚ ይክለድ
5: ድሓምከስ እያ
4: ወይ ክበለ ኢልኪ ጥዑማት ከእነ ከዓ
5: ጥዕማዶይብልአ
4: ንዲ ዓንተ
5: ሚኮሽካሮወይ ሕክምና ብዙሕ ደም ስለዝፈሰሰካ መተካእታ ድም ክትወሃብ ይሃለም ካ
1: ካልእ ሰብስ ደም ተቕሲለ ዳ ክሓመም እ ክዳትስሓቃትደ
5: ኣይተጋግዓሓወሞይ ግን ማይ ካብ ማይ ዶ መለስ ኣለዎ እዩ
1: ኣለዎ ወይ ምስከ ማይ ጨው ናይ ዒላ ናይ ኣባጅጎን ዳ ማሓደ ኢልክ
5: ዳ ሓናኡ ተበፂሕካ ሲ ኣፃሪኻ ሓደ ክንገብሮ ክከኣል
1: ዶ ከምከ ኣለዎ እዩ ትብል ዳሃብሳ እንዳይ
0: እሞ ድሓ ናይ ሰብ ተፀሊእካዮ ከዓ ናተይ ናይ ጓል ክኾነልካ ኣነ ዘይበቃ
1: ናት ክትንቲ ወሲደ ዳ እሞ ከማ ክቆፍ ኢለ ዘሸንኩኸይ
0: ባስበስ ኣነ ኮ ጓልካ እየ ሕረ ናይ ካልእ ሰብ እንድሕር ፀሊእካዮ ኣነ ህበካ ኣነ ከዓ ከም ናትካ ደሚዩ ዘለኒ ኦፖዚቲቭ
5: ርታ ሓብተይ ዳሓር ድ ዘይምህላው እዩ ግን ቅድምና ምልጋስ መስርሕ ምኻድ ንክትፈልጥዮ ዘለክ ነጥብታት ኣሎ
0: እንታይ እንታይ እዮም ቶም ነጥብታት
5: ዝኾነ ዝልግስ ሰብ ኣብ ነበርኩም ታት ጥዕና ክህሉ ኣለዎ ክብደቱ ልዕሊ 50 ዕድሚኡ ድማ ልዕሊ 16 ሂሞግሎቢንን ፀቕጢ ደሙ ድማ ንቡር ክኸውን እዩ ዘለዎ
0: እሞ ኣነ ኮ ዝኽእሉ ትብልዮ ዘለኽ መምርሒታት ዘማላእኩ ዓይነት ሰብ እዩ
5: ሓራይ ፅቡቅ ጥዕና ክነብር ንሕሉ ኣሎ መንን መዓስን ክትልግስ ለኪ ምፁእ መምርሒ እዩ ዘሎ
0: እንታይ እዩ ቲ መምርሒታት
5: እቶም ንግዜያውነት ክልግሱ ዘይክእሉ ሰባት መድሃኒት ዝወስዱ ሰዓል ዝሓመሙ ንቡር ጥዕና ዘይብሎም ካብ ቦታ ናብ ቦታ ዝንቀሳቀሱ እዮም
1: እንቲ ሚካል ባ ሰዓል ዶ ክትብሉ ፀኒሕ ሰዓል ዳ ግዜያዊ ደይኮነ
5: ኣንተ ሓበይ ምሃቡን እየ ዝብለካ ዘለኹ ንኣብነት እጃ ኣነ ንድሕር ሰዓል ሓሚመ ክልግስ ኣይክእልኒ ኢንፌክሽን ስለ ዘለኒ ካብ ሰዓል ምስሓወኸ ግን ከም ንቡር ልግስ ማለት እዩ
0: ጓለይ ሚኩ እቶም ቀፃሊ ደም ክልግሱ ዘይፍቀደሎም ሰባት እንታይ ከመይ ከመይ ዝበሉ እዮም
5: ንሳቶም ድኣ ፍኑ ፆታ ውርክብ ዝገብሩ ሕዱር ሕማም ዘለዎም ከም በዓል ሽኮርያ ፀቕጢ ደም ድኻም ልቢ ሕማም ምፍርፋር ሕማም ፀላም ከብዲ ገለ ዘለዎም እዩ
1: ከም በዓል መስፍን ፈገራገርከ
0: ከም ናቱ ስትረፈካ እሶም ዳቶም ሓደ ካብቶም ፀበሎ ማይል ከየና ዝበሃሉ ዓይነት ሰባት
3: መስፍን ኣነ ኣባል ሃማ ወለደ እየ
2: ኣባል ሃማ ድየ ስትንተሓብተይ ከመይ ከ ኣብቲ ማሕበር ዳ ምራሒት ጉጅለ ገለ ገይሮም ከለዉ ማለት እዩ
3: ማበር
2: ደቂ ኣንስትዮ ኤርትራውያን ማለት እዩ እዚ ማሕበር እዚ ከዓ ንሪኢ ከለካ ማሕበር ኣዴታትናን ኣሕዋትናን ኣንስትናን ማለት እንዲ ያኮን
3: እዚ ንመን ጠፍኦ ንመሰረቱ ኣነ ሃማድ እየ ይበልኩካ ኣነ ዝበልኩካ ሃማ ወለደ እየ ኢለካ
2: ሃማ ወለደ ሃማ ወለደ ዝበሃል ከሎ ድዩ
3: ስለዘሎ ስኮ ኣባል ማሕበር ኢለካ
2: ብዛዕባብዛዕባናይ ምንታይ ማሕበር እዩ ዝሕጂ
3: ካብ ስሙ ዶ ክጅምበርካ ሃማ ወለደ እየ ማለት ሃገራዊ ማሕበር ወለንታዊ ለገስቲ ደም ኤርትራ ማለት እዩ
2: እምበኣር ከዓ ማሕበር እዩ ከዓ እሞ ሕጂስ ከምዚ ቴንዳ ሓፃዊ ናይ ዳስ ምለሊኽ በራድ ካባሌቲ ገለ ኣለዎ ማለት
3: እዩ እታ መስፍን ማሕበር ለገስቲ ደም እዩ
2: ሕራይ ኣባል ዚ ማሕበር ዚ ምኳንካ እንታይ ትርራ
3: ረብሑ ብቐጥታ ናብ ጅባካ ዝኣቱ ገንዘብ ዘይኮነ ሲ ብዚ ትካእ ደም ዘይትካእ ሂወት ብድሓን እዚ ከዓ ሰብኣውነት እዩ
2: ሕራይ ካልእ
3: ካልእ ድማ ሂወት ብድሓንካ መንፈሳውን ሕልናውን ዕግበት ይስማዓካ እዚ እውን ሰብኣውነት እዩ
2: እሞ ሕጂ ኣብ ጥዕናካ ዝኾነ ሃስያብልካን ከምዚ ባል ስዳሓን ስማዓካ ኣሎ
3: እንታይ ሃሲ እዩ ዛ እኳ ኣ ደም ምልጋስ ኩነታት ጥዕናካ ተረጋግፅ
2: ኣንቲ ሓጂ እንዲ ካልኣ ዝብላዕ ዘረባ ኣምፅኢኻ ከመይ ኢላ ኣላ ዝያዳ ከመይ ያዳ ዝያዳ
3: ኣብ ግዜ ለክሲ ደም ፀቕጢ ደም ዋሓዲ ወይ ብዝሒ ሄሞግሎቢን ወይቦ ኤች ኣይ ቪ ዝኣመሰሉ ነገራት ነፃ ምኳንካ ተረጋግፅ ምስኡ ከዓ ዓይነት ደምካ ትፈልጥ
2: እሞ እዚ ድኣ ነፃ ልክሲ ደም ዘይኮነ በቲ ልክሲ ደም ዳ ርአኻ ኣምሳዩኡ ንስኻ ኮንዲሽንካ ትፈልጥ ኣለካ ማለት ኮ
3: ወረ ጥዑም ጥዑሚ ይጥዕመካ ንዓኻ ከዓ ምስ ነፍስካ ዓርቀካ ካብ ኩሉ ሰብሰብ ትሽት
2: ቀደምከ ዲበላ ሽት ኣታይ ሎ ዓልተገባ ዘኒ ስባ ንበክሓተካ ካልኣይ ግዜ ክደግም ትኽእሎ ክትልግስ ትኽእል
3: ይከኣልዎ ደቂ ተባዕትዮ ኣብ ዓመት 4 ግዜ ክልግሱ ክእሉ እዮም ማለት ኣብ 3 ወርሒ ናይ 9 መዓልቲ ፍሉይ ማለት እዩ
2: ሕራይ ደቂ ኣንስትዮ ኸ
3: ደቂ ኣንስትዮ ድማ ኣብ ዓመት 3 ግዜ ናይ 4 ወርሒ ፍሊ ናይ 120 መዓልትታት ማለት እዩ እዚ ድማ ወርሓዊ ፅጊያ ስለ ዘለዎኒ
2: ስማ እንዳ ሕጂ ካሓተክ እስኻስ ክንደይ ግዜ ሕጂ ደም ለጊስካ ኣለኻ
3: ኣነ ዳ 10 ግዜ
2: እዎ እዎ ስማዕ ዶ እዚ ብገንዘብ ሸጥካዮ ወይ ብገንዘብ ተሚንካዮ ትኸውንክንደይ መኾነልካ
3: ኣንታ ኣኺልካ ምስ ገንዘብ ኢኻ እዋይ እዚ ገይር ፀልግልካ
0: ጓል ሚኩ እንድሕር ኮንካ ክትልግስ ዶ
5: ተማትክ

0: ግን ኣቦኹ መሪቑ ዝሃበኒስ መንከልካሊት ጌርክ ኢል
1: ከምቲ ናጭ ቃዊታ ብኩቤተርሲ ንኸጫጫሓከል
2: እዩ ክትልግስ ይተኽልኒ
0: ይሄ እንተኮይኑ ዘይፍቀደኒ
2: ክትልግስ ይተኽልኒ ጥንስ ክትልግስን እያ
0: ወንምንታይ
2: ስለዘይፍቀደ ሓንቲ ጥንስ ክሳብ ተወለ ጥራሕ ዘይኮነ ወላ እንዳጥመወቱ ክትልግስ ኣይትኽልኒ
1: ወ ሓካ ፅቡቕቲ ፅቡቕ ኣለኺ መስከ ነፍሰ ጦርና ትወሃብ እምበር ትህብ ድያ ትልግስ ምስ ጥቃ ሓራስ ስጋይ ስጋካ ዘይብል ሲ ኣብ ጥቃ ሓራስ ኣይቅረብ እኳ ትበሃል
0: እሞ ድሓን ሓሪሰ ቆልዓ ጥምስ ገላኩ
2: ሽዑ ኣብ ንብሩ ክና ጥዕና ተልክዳ ትልግስዋ
1: ሽዑካ ደጊም እየ ትንሳኪ

0: ወይ እቲ እምበኣር ብዙሕ ደም ይኸይድዎ ኣቲ ናይ ክንደይ ውሒ ኢኸ ነይሩ
1: ማማ እዚ ኸይድዎ ዶ ይላኪና
0: እንድዕለይ ኣቲ እንታይ ኸይለ እንታይ ከም ድበልኩ እኳ ደይተረዳእኒ
2: ማዕለይ ሽማድሃብ የጋጥም እዩ ያ ሩት ሕጂ ሞ ንዓምና ያኒ ደም ክወሃበት እዩ ተኣዚዙ ዘሎ
3: እዋ ሓኪም ከምኡ ኣይዙ
4: እሞ ደም ክትህብ ትኾንካስ ከመይ ዓይነት ሰብ ክኸውን ኣለካ
3: ጥዕናኻ ሙሉእ ክኸውን ኣለዎ ክብደት ሰብነትካ ክልዕል 50 ኪሎ ክኸውን ኣለዎ
4: እሞ ናይ ዝገዛ ዝጣዓየት ማማ ድሃብ እንዳ ግዲ ማማ ድሃብ ዘይትህቦ
0: ብያል ግዜ ደከደርቂ ክቲ ዋይ ካብ ዓስበልያስ ዓስበባል ቀርበካ ድዮም ዝብሉ መሳሎ ስምዕስኪ እቲ ደመይሲ ንስ ክትፋተውሉ ድርብ ድኣ ደው በለለ ክብለፀልካ በሊ ዋሃቢት ትኾንኪ ሃየ ካብቲ ደምኪ ቀዲሕካ ቀዲሕካ ቀዲሕካ ሃብየት ኣተ ወረ ክንደይ ኪሎ ኢኸ ሞ ድምዛል
4: ኣነ ሞታይ ፈሪጡ ክንደይ ከም
0: ንድዕሉ እንቲ 5-15 ኣወት
1: ኣብደዳ ካብ 25 ይክብደት ይ ምባልሲ ዓባይ ሰበይት እየ እንተ ትብል እኳ ምክንያትኩም ተኣምነ
0: ንሱ ዳ ባዓብ እንዲ ለማልመ
3: ናቱ ዳ ኣድሓን መጀመርታካ ትኮይኑ ወዲ 6 ዓመት ቀፃሊ ትልግስ ትኾንካ ከ ካብ 65 ስጋብ ወዲ 7 ዓመት ክትልግስ ትኽእል ኢኻ
2: የጀማዕ ትርክር እዚ ኩሉ ዓመታት ብሓንሳብና ሰርሕና ኣነ ኣባል ማሕበር ወለንታውያን ለገስ ደ ምኳኑ ትፈልጡ ዶ
4: ኣይንፈልጥን ሕጂ ትነግረና ኣለካ
2: ጠይብ ሕጂ ፈለጡ ኣሰረይ ሰዓቡ ኣሰረይ ብምስዓብ ድማ ኣባላት ማሕበር ወለንታውያን ለገስ ደም ኩኑ
4: ዋይ ዕስማን ካ ዘይ ምነወካ ዳሓር ሰብ ተኣሪጉ ማሕበር እዩ ዘብዘሐ ኣታ ወዲ ተኣርጋ ኣለካ ግዲ
2: ያ ኣዛሚት እዚ ብክፋል ሂወትካ ንካልኦት ደው ምባል ምርህራ ምሕላይ እዚ ሲ ያዕኒ ምስ እርጋን እንታይ ዘራኽብ ኣለዎ
0: ስኡ እንደበል ዑስማን ንዓይ ክትወቅዕ ደልያ እንዳ ኣሎ ብቐዳማይ ሲ ኣብቲ ጎረባብትናስ ማሕበር መጥሕግጋዝ ንመስርት ኢለስ ክጎሳጉስ ቀኒየ ለነጊረ እያ ነይረ እንዲ ሕጂ ንዕኡ ዘኪራሲ ጉዳይ ኣረጋውያን ከተል
4: ማማ ድሃበ ዋላ ክንሕለልኪ ጥራሽ ከም ኣዘይ ሓሰብኳ
0: ክዱ ዳ ክዱክዱ ድሓ ንስኺ ካልእ ተሓስቢ ካልእ
2: ያ ሩት ኣነ ንዓምና ደም ኣይኮነ ዕንተይ ከማንህቦ ሕጂ ያዕኒ ደም ክልግሰሉ
0: ኣየኸየ ዕንቲ ከተሂብካ ዳ ፅባሕ ንጎ ከዓኒ ምሩሐኒ እንዳበልካ ኣትዕብ ተብሎ
2: ይመድሃብ ኣብ ምልጋስ ኣብ መሃብ ዘሎ ደስታ ሕልፉ ኩሉ እዩ እሞ ከዓ ንእትፈልጦ ይትረፍ ንዘይትፈልጦ ብሰላ ደምካ ያዕኒ ሂወቱ ሰሪራ ድሒና ክብልካ ከለዉ ካብ ዛዕቢ ደስታ ሲ እንታይ ኣሎ
1: ጭራሽ ሸያባይ ትፀውዕ ለባም ፀውዕ ዝተባሃለ ኮ ከም ዝናትካ ይታ
5: ሓትላክስትፍልስልናሕቶቱ
6: ኣነ ድማ ብግዲ ይሓተኩ በዚ ኣሳምዑ
5: ድምዋሊ ደቂ ሰባሲ ፀዓዱን ፀለምቲ ተባሂልና ብሕብሪ ቆርበትና ኣብ ክልተ ይነፋለና
6: ብልክዕ
5: ፅቡቅ ከም ሕብሪ ቆርበትና ኣብ ደምናስ ፍልል ኣለዶ ዋለስ ኣነ ንሓደ ፃዕዳስ ደም ክህቦ ክእል
6: ዋይኖታ ተሰጥ ናይ ደቂ ሰባት ደምና ኮ ኩሉ ሓደ እዩ ወላ ሽሕ ግዜ ብሃይማኖት ብዕድመ ብዓሌት ንፈላለ ደምና ግን ኩሉ ሓደ እዩ
4: እዋ ስለዚ ኢኻ ኩላትና ደቂ ሰባት ኣብ ቅድሚ ፈጣርን ኣብ ቅድሚ ሕግን ሓደ ዓይነት ምስልን ተሓታትነትን ዘለና ሓቂ
5: እሞ እንታይ ደኣ ብደረጃ

0: ዓለም ቀዳማይ ሳልሳይ ኣብ መነባብሮና ከዓሞ ናይ መሬት ሰማይ ፍልሊጋ
1: ትፈትእትጋፍጋጥ መስለካ መተሓሳስባ ናብ ሓፈሻ ኣብ ሂወት ዘለና ርድኢት ድማ ብፍላይ
2: ኣጣብ ዕድል ዝተሰብታሓ ወይ ንሕና ተረጊምና ኢና እንተ ፃዕራ ግን ብር ክትብል ተሓጎስ ተባሂሉ ስለዝተመረቐ ንሱ በጥ ጢሉ ደቂሶ ከሎ ንሕና ካርኣየና ካብና ብነ ጋማድሓና
1: ዋዘይተባሃለ ንሕና ንኣብ ሞንታይ ስለዝኣበስና ኢና ክንርገብ እቲ ፀገም ኣብ ርድኢትና እዩ ሰብ ቀዳማይ ዓለም ንለውጢ ካብ ምህዞን ምርምርን ክደልዮ ከለዉ በዓል ንሕና ኸ ካብ ምቁርቋስ ንምቋር
0: ሓቆቆዕ ደምና ተዓቂቡ ኣክንዲ ዝተፀጎሙን ዝተወፅዑን ዜጋታት ዝጠቀምሲ ንክንቱ ክፈስስ
1: ኣተወዲስ ሓሰብትን ፀገለፀታት ንጠቕሶ ከምዝኽእል
0: እዩ ሓንቲ ግን ዓይነት ውሩይ ትጠቕሲ ኮላ
1: እንታይ ትብ
0: ፅቡቅ ጥድ በለደ ናብ ባንክ
2: ጥብ ዝበለት ማይ ናብ ዲጋያ ትባሃል ኮምፒዩተር ትባሃል
1: ትሕቶ እንተ የሉ በቲ ኮይኑ በቲ ኮ ሓደ እዩ ንጥቕምን ውሕስነትን ሂወት ዘስምዕ
0: ስሕን ደግሚኩ እዞም ቀያሕቲ ዋህታት ደም ዝባሃሉ ኣብ ውሽጦም እንታይ ዓይነታይ ትሕዝቶ ዝሓዝዮም
2: ፅርሖሞ ሚኬ ቅድሚ እንታይ እንታይ ንሕዙ ምምላስ ክሲ ደቂ ሰባት ደምና ሓደ ዓይነት እኳ እንትኾኑ ግን ኣብ ደም ፍልል የለ ድዩ
1: ፍልል ዘይኮነ ጉጅለታት እዩ ዘሎ ንሳቶም ከዓ ኤቢ ከምኡውን ኣባሃሉ
0: ንምዃኑ ዋህዮ ስንታይ እዮም
1: ዋህዮ ደኣ ሴላታ ሰተ ንሕና ድማ ደቂ ሰባት ኣብ ኣካላትና ክልተ ዓይነት ዋህታት ደም ኣለውና ንሳቶም ድማ ፃዓዱን ቀያሕቲ ንባሃሉ
0: ሃራይ እዞም ቀያሕቲ ሕጅስ ኣብ ውሽጦም እንታይ እንታይ ትሕዝቶ ኣለዎ
1: ቀያሕቲ ዋህታት ደም ዳ ኣብ ውሽጦም ኦክስጅን ዝሓቁፍ ሂሞግሎቢን ኣሎ ሂሞግሎቢን ድማ ናብ ምላእ ኣካላትና ኦክስጅን ዘጓዓዝ ባእታ እዩ
2: እዚ እንታይ ምስባል ፕላዝማ ዝበሃላሉ ሓቂ
1: ዋ ፕላዝማ ድማ ሞያዊ ክፋል ናይ ደም ኮይኑ ኣብ ውሽጡ መኣዛዊ ምግብን ኣንቲቦድን ትሕዝቶ ኣለዎ
2: ኣንተ ኣነኮ ግርም ዝብለኒ ሲ ንኣብነት ሽጉርቲ ድዩ ስጋ ኮታ ዝኾነ ነገር እንዳመተርና ኢድና ንሕረ ድማ ደም ንወፅእ ሽዑቲ ደም ዝበዕሉ ረጊኡ ደው ይብል ከመይ ከመይ እዚ
1: እዚ ንምንታይ ድዩ ትሄለ ፕላትሌታት ዝበሃሉ ኣለውና ኣብ እዋን ሓደጋ ደም ዝፈሰና እዚ ፕላትሌታት ይዓክቶ ማለት እዩ
0: ሃራይ ጎጉለይ ዝሓተትና ክትምልስ ክልና ኣለኺ ንዓና ጅደ ይብላ ኦኦለይ ከዓ ሓተትና ክንምልሰል
1: ናይ ሓወንባይ ፍሊጥኩም ዲኹም
2: ኣብዛ እንትኾኑ
1: ሆስፒታል ከይዱ ቸክ ምስ ገበረ ደም ክልገሰልካ ኣለዎ ተባሂሉ ስለዚ እንታይ ይበልክትኹም
0: ዋ ንዓምና ዳ ኖርማል ደመይ ደም መንእሰይ ስለዝኾነ ሃሚሒ ምውዓይ ልቡ ከይህውፆመን ኖርማል
3: ኣታታኹም ቁማታ ሓንቲ ኣልሓሚ መሎ ተበልኩም ንስላይ ትኾኑ
4: ሕጅስ እንታይ ማይ ሓሊፎ ወረ ኣብ ፅቡቕ ኢኻ ርኪብካ ዘለኻ
3: ክላ ከይበፅሕናይ ጥራይ ከይወፅእ
5: ውፃዳ ጌና እዩ ኣይስዑም እግሪ እንዲኻ ኣብቲ ሓገዝ ዘድልየሉ ግዜ ኻ መመፅኻ ዘለኻ
3: ሓገዝ ዘድልዮ ንመሐከም እዮ ክንደይ ገንዘብ ዮምሓጠሙ
5: ገንዘብ ኣይኮነን ልግስ ደም ይተደልዩ
3: ደምደምደም ዝቀይሕ ደም
5: ወደ
3: እዚ ደኣ ንህቦ ሕሉፍ ኮይ ኢሉ
5: ኦይ ኣታ በዛ ፍንትናትካ ደም ደኣ ኸውሎ ትብሎ
3: ታይ
5: ደም ደኣ ደ ግና ኩሉ ሓደ ዶ ኮይኑ
3: ኣተታኹ ጎቦጎቦ ትብል እቲ ክትብልየ ዘለኹ ደምታዕ ብል እዮ
5: ምንታዕ ግደ ኣብ ምንታዕ ተበፂሕካ ምፅይቕ ለለ ጌጋ ዳ ክልኣለይ እምበር ክትብልየ ዝደለኽ ዝተረዳእኒ ምስለኒ
4: ኣንተ ሓፍቲ እቲ ተረዳእክ ኣብ ክንቲ ትዕብዕብዮ ቶጉን ደብል እዮ
5: ይህ መሳፍንቲ ድልውነትካ ከመይ እዩ ንእንዛረቦ ትፃወሮ ዲኻ
3: ኣንተ ክፃወሮን ከይፃወሮን ቅድም ክሰምዐለኒ እኳ ኣነ
5: እማ ካበልካሲ በረቂ ዝተቓጠለ ደምሲ ንልግ ስበቅዕ ዶ ትብሎ
3: ኣንትለምለም ስልካ እንታ ከመ ጌርክ ክኽእንክዮ ክሳብ ክንድኺ ግን በቲ ካልእ ወገን ከዓኒ ትሕዝንኒ ምክንያቱ ነተወበክሳይ ተጠቐምክሉን ምስኪነይቲ

Ой, это солит отсюда. Сам, хорша. Давай.

0: ናይ ሂወት ነገር እንታይ ደፍለጥ እዩ ስማዕሉ ግና ስኸ ይበድና ካዓ ዘተበልካ ንስኻ ባልኣ ግፍጥ ትብል ትኸውን ወይ እታታ ገይረካ ከይሓለፈለይ ከማኻ ሓከረኸይበልዓ ክስዕ ዝርክብ ሕማም ከለዎ መስቆጥ ንስኻ ቆሪቃ ትነብሮ ዲኻ ዘለካ መሲድካ ነዚ ሂወት ንስኻ ኮ ነዚ ሂወት ንዝናብራይ ተስተማቕሮ ንኳ ዘለካ ስማ ሂወት እኮ ምርጫ ኳ ንስኻ ርኢካካብ ክንዲ ተጌኻ ትሰርሕ ትሕግዝ ንፅጉማት ካልእ ክንዲ ትነፍዕ መሽካ ተድልል ተታልል ትብንቁስ ትምንጥስ ንስኻ እንታ ዝናትካ ናብራ ቆሪቃለካ ንዕጭኦምን ኳ ኣይትምነ የብሉ
1: ኣታ ክሳብ ክንዲ ድ ስምበር ብደወይ ብሂወት ከለኹ ናብ መቃብር ቀቢርካኒ
0: ኸዳ ከምኡ
1: ሓናሓሕጂ ደም ከመይ ገይረ ይክበካ
0: ከመይ ገይረ ይክበካ ንባኣ ከለካ ጭንዳ ሓቢልካ ትበኒ
1: ይመጀን ኢደ ክጭንዳ
0: ንሳ የማነይ ትባ ደ ጭንዳ ሓብለ
1: ንስኻ ከዳሕላይ ብከመይ ትወስዶ
0: ና እዚ ገርካ ጭንዳ መሰበልክ ኣነ ከዓ ሓደ ፍርቂ ሰዓት ከዓ ኣቢለ መፅእ ካ ወስዶ
1: ምንታይ ለማርከበካ
0: ለማዳኸድሎ ድኳን ኣሎ ክዳንፅ
1: ኣብዚ ከባቢ ርከብ
0: ወይ በቃ ውፅኢድ ካብ ክትረክበ ኢኻ ዘለኹደጋንበር ኣለኹ ምጉሰካ እንታስኻ ዝኩሉ ንቆሒበሊ ሒባብልናካሲ ከም ቫምፓየርሲ ብደውካ ክመፅየካ ብዓኻ ካብ ብራይካ ዘብራይካ ዓይሽ

0: ኣነ ከዓ ሓንቲ ሓራስ ብዙሕ ደም ዝፈሰሳ ሳላልግስ ደመይ ብድድ ኢላ ናብ ፈጣሪኣ ተመስግን ንረአየኒ ኣሎ።
1: ኣነ ከዓ ሓደጋ ዘጋጠሞ በዝሒ ኣብ ህፁፅ ረድኤት ደም ተሓሲቱ ደመይ ክልገሰሉ ረኣየኒ።
2: ሰተ ክንተይ ይረኣየካ?
3: ኣነ ደኣ ንሕና ብንልግሶ ደም ሓደሽቲ ናዝላታት ትሕቲ ሚዛን ወይ ከዓ ዝተፈላለየ ናይ ልቢ ፀገማት ሒዞም ዝውለዱ እሞ ድማ ኣብ መጥባሕቲ ዝገብርሉ እዋን ደምና ዋሕስ ክኾኖም ረኣየኒ። ክንዩ ድማ ዓብዮም ዓበይቲ ሰባት ፀለውቲ ሰባት ኮይኖም ብክብሪ ክዝክርና ቅደድ ኢሉ ረኣየኒ።
1: ኣየ እውን ካልእ ክትከውን ኣብ ድሕነት ደቂ ሰባት ኣብርክቶ ክህልዎካ ከመይ ቅዱስ ተግባር ድዩ?
2: እዋ ናይ ባሃቂ ሓቦይ ዳደው ኢሎ
4: ያ ሚካኤል በጃኺ ንዓምና ላውድ ስፒከር ጌርኪ ኣዛርብ እዩ።
2: ሄሎ ሓቦይ።
5: ሄሎ ሚካኤል ጓለይ ሕራይ ደ ኢሎም
2: በዓል ምን ኢልካኒ?
5: በዓሎም ጉይ ንሃንጎሪ ማታትን
2: ሓቦይ በዓል መን እዮም ዞም ጠቕሶም ዘለካ?
6: ኣቶቶም

0: ሰላም ንኣኹም ይኹን ዝኸበርኩም ተኸታተልቲ መረፍሪ ፃዕሪ ከመይ ቀኒኹም? ኣብዚ ዘለኹምዎ ሰላምን ጥዕናን ንምነየልኩም። ኣብ ናይ ሎም ኣተኩሮ መደብና እምባር ካብ ከውሒ ናብ ሰውሒ ኣብ ትሕቲ ዝብል ኣርእስቲ ዛንታ ሓደ ፃዕራምን ኣብነታውን ዝኾነ ሓረስታይ ኣቶ ዮሴፍ ተክለማርያም ንሕዝናልኩም ቀሪብና ዘለና ሰናይ ምክታል።
1: ሓረስታይ ዮሴፍ ተክለማርያም ይዝበሃል። ኣብ ዓዲ ቅስሞ ደንጎሎ እዩ ብሕርሻ ካብ እትናበር ስድራ ተወሊዱ ኣብኡ ውን ዓብዩ። ኣማ ኣዳም ምስ በጽሐ ኸዓ ኣብ ዝተፈላለየ ንግዳዊ ስራሕ ተዋፊሩ ክሰርሕ ጀሚሩ። ጸኒሑ ግና ናብ ሕርሻ ተመሊሱ። ኣብ ገደና ናይ ገዝኡ ብ10 ተኽሊ ፈልሲ ጌሶ ልምዓት ጀሚሩ። በተን ዝተተኽላ ጌሶ ደሓን ምንጪ ኣታዊ ክረክብ ምስ ጀመረ ናብዚ ሰብሐ ስራሕ ልምዓት ተበጊሱ። ምስ ዓዱን ምምሕዳሩን ብምርዳእ ድማ ኣብ በረኻ ዓዶም ኣብ ሓደ ሽንጭሮ ማይ ዝሓልፎ የማነ ጸጋሙ ድማ ከውሒ ዝኾነ ቦታ ክጥቀመሉ ሓቲቱ። እንተኾነ ኣብዚ ከውሒ እንታይ ተኣምር ክሰርሕ እዩ ተባሂሉ። ንሱ ግና ነቲ ተውሃቦ ቦታ ብምዝላይ ብምድልዳል፣ ከምኡ ውን ካብ ካልእ ቦታ ምሩፅ ሓመድ ብምምጻእ ዶኪዑ ናብ ለሰግራት ብምቕያር ናብ ልምዓት ተዋፊሩ። ሓረስታይ ዮሴፍ ኣብ ፈለማ ተበግስኡ ዝነበሮ ኩነታትን ዘካየዶ ጻዕርን ከብርህን ከሎ
2: ኣነ ሕርሻ ክጅምር ዝኽኣለኒ ቅድሚ ሕርሻ ምጅማረ ኣብ ካሊእ ንጥፈት ይነጥፍ ነይረ ኣብ ንግዲ። ካብ ንግዲ ግን ኣብ ሕርሻ ሕሸኒ ኢለ ኣብ ገደና ዝጀመርክዎን ጌሶ ካብ 10 ዘይበዝሓ ፅቡቅ እቶት ምስ ሃባኒ ኣነ ዳሕራይ ካብዚአን እኳ ክንዲዚ እቶ ፅቡቅ ዝረኸብኩስ ኣብ ጥቓርባ ገይረ ረብሓ ረኺበ ደቀይ ዘዕብየሉ ኢለ ናብ ገማግም ሩባ ሃሰስ ኢለ ኣብቲ ዝረኸብኮ ቦታ ከዓኒ ኣኻዊሕ ነይሩ። ነቲ ኻዊሕ ምስ ሓተትኩ ምምሕዳር ከባቢ ኣናብርቲ ዋእ እዚስ ከይትህሰ ከውሒ ኢሎምኒ ዳሓን ጥራይ ፍቓድ ሃቡኒ እምበር ኣነ ነዚ ኸውሒ ፅዒረ ናብ ሰውሒ ክቕይረ ኢለ ተበጊሰ።
1: ሓረስታይ ዮሴፍ ቅድሚ ሎሚ ዒላ ብምኩዓት እዩ ብሞተር ገይሩ ጀርዲኑ ማይ ዘስቲ ነይሩ። ምስ ግዜ ግን ዋጋ ነዳዲ ከዋፅኦ ስለ ዘይከኣለ ፀሓዊ ፀዓት ማለት ሶላር ብምትካል ማይ ከስቲ በቂዑ።
2: ንሕና ነዛ ኣብዛ ግደና እዩ ዘላ ዘበገሰትኒ ጀርዲን ናይ እዛ ገደና ካብቲ ሩባ ጀርዲናይ ብመኪና ኢና ማይ ንጓርተላ። ነዛ መኪና ካብ ዒላና ብሶላር ንመልእ ብሶላር መሊእና ነዛ ገደናና ነስቲ። ሶላር ግን ሎማ ዓመት ብጣዕሚ ዕውት ስራሕ ኢና ነርና ኣበይ ፀኒሕና ስጋዕ ንብል ኮይና ሶላር ዘለዎ ውፅኢት ናይ ብሓቂ ሓረስቶትና እቲ ዓቕሚ ዘሎ ብሶላር ንክጥቀም እዩ ኣነ ክዛረብ ዝኽእል። ብጣዕሚ ውፅኢታዊ እዩ ሶላር ዒላና ካብ ምፍሳስ ነዳድን ገለ እንዲሒኑ።
1: ሓረስታይ ዮሴፍ ኣብ ምዕቃብ ኣከባቢ እውን እተፈላለየ ባህርያዊ ኣግራብ ብምትካል ንኸባቢኡ ብምቕያር ዓብዪ ፅልዋ ኣሕዲሩ ይርከብ።
2: እጂ ኣብ ባህርያዊ ገረብ ንሕና ነጢፍና ኢና ኣብቲ ኸባቢ እቲ ቦታ ንሕና ክንኣቱ ከለና ቀልጦ እዩ ነይሩ። ንሕና ምስ ኣተና ጎሞሮ ሸዊት ሓጋይ ልስንያ እዚ ተኺልና ኢና ብብዝሒ። ኣብ ርእሲ ተወሳኺ ኣብ ባህርያዊ ገረብ ከዓኒ ከም በዓል መሞና ዓላ ጨዓ ስጋዕ መቂዕ ኣብቲ ኸባቢና ሙሉእ ምግርራብ ጌርና ኣለና። በቂ ብጣዕሚ ፅቡቅ ንበዓል መሞና ፈሪስ ንጥሪት ቀለብ በፂሑ ኣሎ። ዕንበባታት ሸዊት ሓጋይ ንንህቢ ፅገን ገለን ፅቡቅ ጀሚርና በፂሕና ማለት እየ። ኣብ ዘተኣምን ናይ ምግርራዊ ነጢፍና ኢና ምዕቃብ ሓመድን እጂ ኸባቢና ናብ ጫካ ቀይርኒ ኣለና። ጀርዲን ጥራይ ዘይኮነስ ግሪቡስ ጫካ ኮይኑ እዩ ብኩሉ ኢና ንሕና ነጥፍ ዘለና ኣብቲ ኸባቢ።
1: ሓረስታይ ዮሴፍ ሓደ ካብቶም ፍሉጣት ተጠቀምቲ ባህርያዊ ድኩዒ ምኳኑ ይፍለጥ። ንሱ ካብ ባህርያዊ ድኩዒ ዝረኸቦ ብልጫታት ከብርህን ከሎ
2: ኣነ ድኩዒ ኮምፖስት ይጥቀም ባህርያዊ ድኩዑ ከዓኒ ናይ ጥሪት ናይ ጤል ይጥቀም እዩ ኣብ ኩሉ ሕርሻይ ድኹዒ ናይ ጤል እየ ዝጥቀም ብጣዕሚ ርዉይ ለውጢ ከዓ ዝረከብ ኩሉ ከዓ ብድኹዒ ናይ ጤል እዩ ኣብ ስርናይ ነጢፈ ፅቡቅ ዓወት ኣምፅእየ ኣብ ኩሉ ሕርሻ ኣሕምልቲ ኹን ከዓኒ ርኡይ ለውጢ ዘርኢ ብኮምፖስትን ብባህርያዊ ድኹዕን ስለ ዝጥቀም እዩ ዋላ ነዚ ገይሶይ ኣነ ናይ ጤል ድኹዒ እየ ዝገብረሉ ስለምንታይ ማይ ዓይነት ትዕን እዩ ንድሕር ናይ ጤል ጌርካ ኣሎ ሕጂ ኣነ ኩሉ ጠቕመይ ካብ መዳበርያ ወፅኢ ናብ ድኹዒ ኣነ ዝነጥፍ ብድኹዒ እየ ከዓ ተዓዊት ሎማ ዓመት ድንሽ ዝረከብናያ ሲ ብድኹዒ ነዘን 1ሰርተ ኩንታል ድንሽ 4ርባዕተ ብያጆ ድኹዒ ምስ ገበርና ኣለኒ ኢና ልዕሊ ንረኽቦ ነበርና ብዙሕ ምህርቲ ሓፊስና
1: ኣብ ንጥፈታት ሕርሻ ጌይሶ ኸ ከመይ ከም ዝነጥፍ ክገልፅ እንከሎ
2: ብዛዕባ ጌይሶ ኣነ ዝበፃሕኽዎ ፅቡቅ መረዳእታ ሒዚ እየ ጌይሶ ኣብ ዓመት ክልተ ግዜ እዩ ዝቆርፅ ክልተ ግዜ ቆርፅ ከለኹ ኣብ ዓመት ንቀደም ትዕንብብ ትፈሪ ፈርያ ኣብ እግራ ብጫ ምስ ኮነት እንድሕር ቆሪፅናያ ወርሕን ክልተ ሰሙኑን ማይ ነፅሞ ኬስተና ዳሕራይ እንድሕር ቆሪፅናያ ኣብ ፀሓይና ነንቅፆ ኣብ ካንሸሎና ብድሕሪ ብጣዕሚ ስውኡ ፍሉጥ ፅራይ ሕጂ ካብ ገዛና መፂኦም እዮም ንዓና ንመርዓታት ዝኾኑ ውራያት ዝወስዱ ሕጂ ጌይሶ ኩሉ ሓረስታይ እንታይ እየ ክገብር ዘሎ ኣብ ዓመት ክልተ ግዜ ከይፈርየት ክቆርፅ የብሉን እያ ነዝብል ገይሶ ስጋዕ ትፈሪ ዘይጦ ስጋዕ ተውፅእ እንድሕር ፀኒዓ ብጣዕሚ ኣብ ዕዳጋ ከይዱ እውን ተጠቃማይ ዕጉብ እዩ ዝኸውን ሽሕና ብኸምኡ ኣነ ዝነጥፍ ቀልጢፍካ ናይ ምቁራፅ ባህር የብለይን ህዝቢ ዝሕጎሰሉ ስራሕ ኢለ ኣነ ዝወፍር እምበር ንዕዳጋ ኢለውን ብዙሕ ቁርፅቁርፅ ኣብለ ካብ ዕዳጋ ክረቢሕ ኢለ ኣነ ይብገስኒ ህዝቢና ሲ ፍሉጥ ገይሶ እንድሕር ኣቅሪብካ ኣሎ እቲ ህዝቢ ዕጉብ ይኸውን ብኡ ስለ ዝዓገቡ ከዓ ካብ ርሑቅ መፂኦም ንዓና ዕዳጋ ዝወስድልና
1: ሓረስታይ የሴፍ ሓደ ካብቶም ኣብ መደብ ንእሱን ርቡሑን ቃፅኦ ሕርሻ ማለት ንርቃሕ ብምስታፍ ዕውት ውፅኢት ብምምዝጋብ ብኣብነት ዝጥቀስ ሓረስታይ እዩ ንሱ ንረብሓታት ንርቃሕ ክምስክር ከሎ
2: ብዛዕባ ንርቃሕ ነጢፈ ብሚኒስትሪ ሕርሻ ዝተዋሃበኒ ሓበሬታ ነጢፈ ክነጥፍ ከለኹ ስርናይ ዘርአ ብመስመር 9.7 ኩንታል እያ ንረኪበ ሕጂ ብልጫ ናይ ምርቃሕ ብመስመር ዘርኢኻ ብዙሕ እዩ ዝጭንፍር ንዕ ክትዘርኦ ከለካ ብባህርያዊ ድኩዒ ዝጥቀማኒ ባህርያዊ ድኩዑ ገይረ ኣዝዩ ብሉፅ ምህርቲ ረኪብና ብሓቂ ክገርመኩም እቲኡ ዝነበረ ዝሓዞ ጉንቦ ዘገርም እዩ ኣበይ ዳ ኢና ነርና ኢልና ሕጂ ንመፃኢ ኣነ ኣዕብየን ክወፍር እየ መደብ ተታሒዝ እየ ዘለኹ
1: ሓረስታይ የሴፍ ኣብ ልምዓት ዘራእትን ኣሕምልትን ጥራይ ተሓፂሩ እውን ኣይተረፈን ኣብቲ ዝኩዓቶ ዒላ እኹል ማይ ብምርካቡ ኣብኡ ዓሳታት ብምዝራእ ንስድራ ቤቱ ዝኸውን ዓሳታት ብምፍራይ ተወሳኺ ረብሓ ይረክበሉ ኣሎ
2: ንብዛሕ ዓሳዊ ነጢፍና ኣለና ፅቡቅ ኣፍሪና ኣለና ኣባዚሕንዮም ኣለና ብሰለስተ ኣርባዕተ ዓሳ ዝጀመርና በዚሖም ሕጂ ቶም ዝዓበዩ ንሕና ምብላዕ ካብ ዒላና ጀሚርና ዓሳዊ ፈሊጥና ዓሳ ደቅና ሲ ዓሳ ተገፊፎም ከም ዝብላዕ ፈሊጦም ካብታ ዒላና
1: ድሕሪ ብልሓትን ፃዕርን ዓወት ከም ዝርከብ ዘጠራጥር ኣይኮነን ሓረስታይ የሴፍ ተክሊ ማርያም እውን ሳላ ዘካየዶ ፃዕርን ዘተኣታተዎ ሜላታትን ኣብ መነባብርኡ ዞም ፀለውጢ ቀሊል ዘይምዃኑ የብርህ
2: ብዛዕባ መነባብሮ ክዛረብ እንድሕር ኮይነ ካብዚ ዝተበገስ ኩሉ ሰዓት ንቀደም ኣነ ጀሪነይ ይዕብዮ ዓብዩ ኩሉ ድኹዒኡን ምድልዳሉን ወዲአ ብድሕሪኡ ብናቱ ፍርያት ጭንቶ ደሺ ገይረ ንናብራይ ትሕግዘኒ ትመርሓኒኣለና ሶላሪ ገይረ ፀገም ነዳዲ ነበረ ፈቲሐ ኣብ ዘለኹ ደረጃ በፂሐ ኣነ ፅቡቅ እዩ ኣብ ሕርሻ ብምፋሪ ብጣዕሚ ዓጊበ ንቀደም ንቀደም ዝተመጣጠነ ምግቢ መኣዛ ምስ ደቂ ይረክብ ኣነ
1: ሓደ ሓረስታይ ናይ ብሓቂ ኣብነታዊ ክበሃል እንተኮይኑ ብውሕዱ ኣብ ከባቢኡ ንዝርከቡ ሓረስቶት ፅልዋ ክፈጥር ይግባእ ሓረስታይ የሴፍ እውን ኣብዚ ጉዳይ ኣይሓመቐን።
2: ኣብ ከባቢና ዝገበርናዮ ፅልዋ ሰብ ነቲ ከውሒ ሰውዑ ከም ዝኸውን ኣሚን እዩ። መሬት ሰብ እንድሕር ስኢና ከውሒ እያ። ከውሒ ግን መሬት እንድሕር ረኺባ ሰውዒ ስለ ዝኾነ ኩሉ ሰብ ኣሚን እዩ። በዝና ኣነ ስራሕ ክወስራሕ ኩሉ ሰብ ይሕጎስ፣ መመፅ ይምሃር። ብዙሕ ሰብ እዩ ኣነ ካባይ መፅኡ ርዩ ዝኸይድ ዝሕጎስ ይምሃር። ከምዚ ንሕና ክንገብር ኢና ዝብል መሊእ ሰብ እዩ። ኣብቲ ስራሕ እውን ንሕና ብዙሕ ሰብ ይመፀና እዩ ንሰርሕ ኢና ምሳና ዝውዕሉ ኣለው። ደቂ ኣንስትዮ ኣብዚ ዓድና ዘለዋ ምሳና ይሰርሓ ፅቡቅ ናይ ትምህርቲ ስራሕ ከፊትና ኣለን ፈሊጠን። ንኣሽቱ ተምሃሮ እውን ኣብ ቀዳመ ሰንበት ቀዳም ቀዳም ኣብ ሰሙን ሓንቲ ግዜ ስራሕ ፈሊጦም ብዛዕባ ኩሉ ሕርሻ ብዙሕ ፅልዋታት ኢና ንሕና መናእሰይ እውን ንምህር ይመፁ ይምሃሩ። ስለዝኾነ ንሕና ኣብ ከባቢና ፅቡቅ ዲፕሎማሲ ምስ ህዝቢ ስለ ዘለና ፅቡቅ ሰብ እዩ መመፂኡ ክሰርሕን ክርእን ዝውዕል እጂ ብዙሕ ሰብ ምስ ረኣዩ ዋ እዚ ከው ሕዚ እንድሕር ከምዚ ኮይኑ ደኣ ኢሎም ዝሕጎሱ ኩሉ ሰብ ዋ ንሕና እውን ረኣ ክንገብር ኢና ዝብል ሰብ ብዙሕ እዩ ዘሎ።
1: ወኪል ቤት ፅሕፈት ሕርሻ ንዞባ ዓዲ ኳላ ኣቶ ኪዳነ ማርያም ለኣከ ብዓይኒ ሞያ ሕርሻ ንሓረስታይ ዮሴፍ ተክሊ ማርያም ብከምዚ ዝስዕብ ይገልፆ።
3: ኣቶ ዮሴፍ ተክሊ ማርያም ካብ ዜሮ ተበጊሲ ኣብዚ ሕጂ ደረጃ በፂሕዎ ዘሎ በፂሑ ማለት እዩ። እዚ ክንብል ከለና መጀመርታ ድሌት ናይ ሕርሻ ምስትርኡ ስለ ዝነበሮ ሓንቲ ሄክታር ሕርሻ በዚ ታሕቲ ናይ ከባቢ ዓዶም ማለት እዩ ኣብ ከውሒ ዝበዝሐ መሬት ወሲዱ። እዚኣ ኣስታት 700 ብጃጆ ልዕሊ እዩ መኪና ሓመድ ገይሩ ናብ ልሙዕ መሬት ቀይርዋ ማለት እዩ። ዮሴፍ ፍልይ ዘብሎ ነገር ከዓ እንታይ እዩ? ኣብነታዊ ሓረስታይ እዩ። ኣብነታዊ ክንብል ከለና ምክሪ ሞያውያን ኣዝዩ ዝሰማዕ ሓረስታይ እዩ። ኣብዝሓለፈ ዓመት ኣብዚ ናይ ምድቃል ዕፉን ንመጀመርታ ግዜ ኣብ ንዕዘባና ኣብኡ ጀሚርና ማለት እዩ። እዚ ክንብል ከለና ኣብ ርብዒ ጎደል ንሄክታር ዘርኢና ልዕሊ ሞያውያን እንዳተዋስአ ምክሪ ሞያውያን እንዳሰምዐ ፅቡቅ ቶት ኣትዩ ኣብ ምብዛሕ ዘርዕፉን ዓብዪ ኣበርክቶ ገይሩ ኣብ 2024 እዚ ናይ ንኡስ ርብሑ ቃፅዑ ሕርሻ ንርቃሕ ክተኣታተ ከሎ መጀመርታ ኣብኢና ጀሚርና ማለት እዩ። እዚ ክንብል ከለና ሕጂ ንሱ እታ 1000 ሜትር ስኬር ፈሊና ዓቂና ምሳብናዮ መጀመርታ ትግብኦ ንጥፈታት ናይ ምዕቃብን ማይን ሓመድ ንጥፈታት ገይሩላ ብድሕሪኡ ባህርያዊ ድኩዕ ምፅኡ ኣስታት ሓደ መኪና ዝኸውን ድኩዕ ገይሩላ ድኩዕ ናይ ጤለ በጊዕ ማለት እዩ ገዚኡ ኣምፅኡ ምስ ገበረላ ካብዚኣ ንእሽተይ ቃፅዖ 97 ኩንታል ረኪቡ ማለት እዩ። እዚ ናብ ሄክታር ክቅየር ከሎ 97 ኩንታል ኣብ ሄክታር ስርናይ ረኪቡ ማለት እዩ።
1: ኣብ መወዳእታ ሓረስታይ ዮሴፍ ንሓረስቶት ካብ ዘተሓላለፎ መልእክቲ ብምቕራብ ምስኡ ዘካየድና ዕላል ክንዛዝም።
2: ኣነ ንሓረስቶት ክብሎ ዝኽእል ኣብ ድኽ ቃሊብና ንደኩዕ እየ ዝብል ኣነ ካሊእ ክብል ኣይክእል። ኣነ ንሓረስቶት ደጋጊመ ዝዛረባ ባህርያዊ ድኩዕ ንጠቀም ባህርያዊ ድኩዕ ዘቐመጥናዮ ልክዕ ኣብ ግራትና እንድሕር ኣቐሚጥናዮ ኣብ ባንኪ ዘሎ ሰልድና እዩ ንመሬትና እንዳ ወለደ እዩ ዝሓድር። መዳበርያ እንድሕር ኣቐሚጥና ኣላ ንመሬትና ግን እንዳ ሞተት እንዳኸስርና ኢና ንሓድር ዘለና። ኣነ ባህርያዊ ድኩዕ ንጠቀም እየ ዝብል ሰልድና ሲ ተቐሚጡ ከም ዘሎ እዩ። ሸሚትና ዋላ ገዚእና ባህርያዊ ድኩዕ እንድሕር ኣምፂና ከፍቲ ዋላ ክሕዳና ክእለየን ገዚእና ኣምፂና ኣብኡ ንድሕር ኣቕሚጥና ግራትና ግን ይወለድ እዩ ዘሎ። ሰለስተ ምህርቲ ኣርባዕተ ምህርቲ ክንሓፍስ ስለ ንኽእል በቃ ኣብዚ ዓበይ ክንበፅሕ ንኽእል ኢና ባህርያዊ ድኩዕ ንጠቀም ሓረሶት እያ ንዝብል

ክቡራት ተኸታተልቲ መደብ ፈጻሪ፣ ካብዚ ክትከታተሉ ዝጸናሕኩም ኣብነታዊ ሓረስታይ እምበኣር ገለ ኣስተምህሮ ቐሲምኩም ክትኮኑ ትጽቢትና እዩ። ካብዚ ቐጺላ ትቐርበልና መደብ እምበኣር ንኡስ መደብ መኣዛ ፍረጻዕርያ ክትከውን ናብ ኣዳለውታ ኣስመረ ዳምር ከምኡውን ሕሩይ በረኸ ትከብለኩም እየ። ብሓባር ንከታተል።

ሰላም ዝኸበርኩም ተኸታተልቲ፣ እዚ መደማ ዘፍረ ፃዕሪ እዩ። ንሎሚ ሒዝናልኩም ቀሪብና ዘለና ኣገባብ ኣካሻሽና ፓስታ ምስ ፀባይ ክኸውን ብሓባር ንከታተል። ሕጂ እምበኣር ቅድሚና እትገባብ ኣካሻሽና ምኻድና ከምቲ ኩሉ ግዜ ንገብሮ የዳወይ ኣፅሪ ኸፀበ ይ ሕጂ ናብ ኣገባብ ኣካሻሽና ክንኣቱና፣ ቅድሚኡ ግን ንዕኡ ዘድልየና ዓቐን ኣስቤዛና ክንገልፅ ኢና። መጀመርያ ፓስታ ብማያብሲለ የፀኒሐ ኪሎን ርብዕን ተጠቒመ ኣለኹ። ምክንያቱ ንሽዱሽተ ሰባት ሓሲብ የ ዝሰርሑ ዘለኹ። ንሓደ ሰብ ብ200 ግራም ሓሲብና ስለ ንሰርሑ ዘለና ከዓ ኪሎን ርብዕን ወይ ከዓ 1250 ግራም ፓስታ ተጠቒምና ኣለና። ሽጉርቲ ገጅፍ ከም ዝስርእዎ ዘለኹም ብኸቢ ወይ ከዓ ብስላይስ ተመትረ፣ ጅንጅብል 100 ግራም፣ ሽጉርቲ ፃዕዳ 100 ግራም። እዚ ግራማ ዝገልፆ ዘለኹ ናይ ሽጉርቲ ፃዕዳ ናይ ጅንጅብልን ምስ ቅራፍ ከሎ ዝተመዘነ ማለት እዩ። 100 ግራም ከዓ ሓርጭ ናይ ዕፉን ተጠቒመ ኣለኹ፣ ፃዕዳ ዕፉን። ካብዛ ዘይቲ 4 ማንካ ጣውላ ክጥቀመ፣ በርሰሜሎን ስምስምን ከዓኒ ንመመላክዒ ዝኸውን። ካልእ ፍርቂ ሊትሮ ፀባ ኣብ መወዳእታ እንተ ኣድላዩ ኮይኑ ከዓ ፎርማጆ ክንጥቀም ኢና። ስለዚ ናብ ኣገባብ ኣካሻሽና ኣት ሕጂ ሽጉርቲ፣ እዛ ጥሉል ጅንጅብል፣ ሽጉርቲ ፃዕዳ ብሓንሳብ ነእትዎ። ዘይቲ ኣቐዲመ ሓቢረ ፀኒሐተ ዓቐን 4 ማንካ ትገብሬ እዚ እዛ ሽጉርትና ፅቡቅ ፍኩስ ይልሃልና ኣላ። ከምዚ ኢሉ ልክዕ ፍኩስ ምስ በለልና እቲ ጅንጅብል ሃገግ ድበለ ሽታ ምስ ሃበልና ቀፂልና ኣብኣ ማይ ንገብረሉ። ሕጂ እዛ ማይና ክሳብ ትፈልሓልና ነዛ

ሽጉርትኻ ማይ ወሲኽና ፅቡቅ ገይሩ ፈሊሕልና ኣሎ። ስለዚ ነዛ ዘዳለናየን ብምልአን ኣብዚኣ ንዝውቀን ማለት እዩ። ሽጉርቲ ፃዕዳ፣ ሽጉርቲ ቀይሕ፣ ጥሉል ጅንጅብል ኣብኡ ከይሓልፈና ከምዚኣ ገርና ንዝወቕናየን እዚኣክፅልና ከምዚኣ ገርና ንሕብራ ቁሩብ ደቃይቅ ክበስል ሓንሳብ ዓፂና ንገድፎ ማለት እዩ። ሕጂ ዘን ብሓንሳብ ዝሓዋወስናየን ፀባን ሓርጭን ምስኣተወ ከምዚኣ ኢላ ሓፊሳትልና ኣላ ኢደ ክሕዘኒ ጀሚሩ መጀመርያ ኖርማል ቀጢኑ ነይሩ ድሓር ግን ከምዚኣ ኢላ ክሬም ይኮይንልና ኣሎ። ልክዕ ከምዚ ኢሉ ምስ ሓፈሰ ጨው ሓንቲ ንእሽተይ ማንካ ይጥቀም ኣሎ። ከኣነ ዝኸበርኩም ተኸታተልትና ከነዳለዎ ፀንሕና ፓስታ ምስ ፀባ እቲ ፓስታ ኣቐዲማ ኣብሲለ የፀኒሐ ግዜና ንምቁጣብ ዝተዋሃበና ግዜ ነታ ንከኣክለልና እና ፓስታ ብማይ ጥራይ ዝበስል እዚኣ ከዓ ከምዛ ክትሪእዋ ፀናሕኩም ኮይና ወዲእና ኣለና። ሕጂ ናብ ምቕራብ ክንኣትና መጀመርያ ጋዝና ክነጥፍእ ፓስታና ክንቀርብ ኢና። ዝኸበርኩም ተኸታተልትና ክንክሽኖ ዝፀንሕና ፓስታ ምስ ፀባ ሕጂ ናብ ምቕራቡ በፂሕ ኣሎ። ፓስታና ንሽዱሽተ ዝኣባላታ ስድራ ቤት ሓሲበ ሰሪሐ ዮ። እዛ ናይ ሎሚ ዓንቲ ትምህርትና ፓስታ ካብ ስልሲ ወፃኢ ወይ ካብ ስጋ ስጎ ወፃኢ ማለት ካብ በርበረ ድዩ ካብ ቶማቶ ሶስ ካብ ብኮሚደረ ዝስራሕ ስልሲ ወፃኢ ብፀባ እውን ክንሰርሕ ከም ንኽእል እያ ትምህረና። ፀባን ሓርጭ ዕፉንን ተጠቒምና ዝሰርሕናዮ መግቢ ፓስታ እዚ ይመስል። ሕጂ እንተደሊና ፋርማጆ ተፀኒሕና ማለት እዩ ተሊና ፋርማጆ ንምስንሰሉ ብላዕሊ እዘን ሰለስተ ከዓ ብስምስም ስምስለኒ ተደሊና ስምስም ተሊልና ፋርማጆ ከምቲ ኣብ ገዛና ዘለና ከከምቲ ትሕሶና ማለት እዩ። ፐርሶኔሎ ኣመላኽዕ ኣቢልና መግቢ ከምቲ ኩሉ ግዜ ንገልፆ መጀመርያ ሓይኒዮ ዝበልዕ ዓይንኻ ክስሕበካ ኣለዎ ኣዝዩ መሳጢ ጌርካ ከተቕርቦ ኣለካ። ድሕሪኡ ጥዑም ሽተ ክሽትተካ ኣለዎ ከም መወዳእቱ ከዓ ፅቡቅ ሰማዕካ ኣለዎ ትበልዖ ከለካ መቕረት ክህልዎ ኣለዎ ማለት እዩ። ስለዚ ከምዚ ጌርና ኣመላኺዕና ቀሪብናየ ኣለና። ናይ ሎሚ ዘዳለናዮ ፓስታ ምስ ፀባ ዝያዳ ንስፖርታውያን ሓሲበ ኣዳለዩ ስፖርታውያን ኣመጋግባና ካብ ፓስታ ኩሉ ግዜ ነዘውትሮ ኢና። ካብቲ ፓስታ ብስልሲ ወፃኢ ከዓ ብከምዚ ዓይነት ክንፍትኖ ይላቦ ማለት እዩ። ካልእ እቲ ፓስታ እውን ከነብስሎ ከለና ከምዚኣ ፀቢቁ ክበስል የብሉን ኣልዴንተ ይብሉ ጥልያን ቁሩብሲ ኣብዚ ክሕስ ከብለካ ኣለዎ ዝኽርምትካ ክትሕይኮ ከለካ ስኢሉ ምውስ ዝበለ ወይ ኣፀቢቁ ዝበሰለ ክኸውን የብሉን። ናይ ሎሚ ዘዳልኽዎ ፓስታ ምስ ፀባን ሓርጭ ዕፉንን ደጊመ ስፖርታውያን ክትፍትንዎ ይላቦ። ዝያዳ ንዕኦም ሓሲበ ሰሪሕ ዮ ኩላህና ክንምገቦ ብዝያዳ ከዓኒ ኬላ መኣዛ መግቢ ክሕብረና እዩ ከመይ ዓይነት ሰብን ዝምገብዎ ንመኣዛዊ ትሕስኡን ጥዕናዊ ረብሓታትን ዝምልከት ከዓ ክኢላ ስነ መኣዛ መግቢ ክሕብረና እዩ ብሓባር ንከታተል።

በጣም ጥሩ። ሎማዓንቲ ማኣድና ከምዚ ክንሪኦ ፅናሕና ፓስታ ብፀባይ እዚ መግቢ እዚ ሎማዓንቲ ሓደ ካብቲ ፍልይ ዘብሎ ነገር እቲ ዘሎ መጠን ሓይሊ ካብቲ ብብዝሒ ልዕል ዝበለ ምዃን እዩ። እዚ መግቢ እዚ ክንሪኦ ከለና ከባቢ 7600 ዝኸውን መጠን ሓይሊ ኣብታ ክስራሕ ፅንሐ ድስተ ኣለና። እዛ ኣነ ብውልቂ ሒዝያ ዘለዎ ከዓ ከባቢ 282 ዝኾን መጠን ሓይሊ ትህበኒላ። እዚ መግቢ እዚ ቀንዲ ኣገዳሲ ዝገብሮ ወይ ከዓ ንመን ዓይነት ሰብ እዩ ዘድሊ ክንብል ከለና ንሓደ ኣካላዊ ንጥፈት ዝፀንሐ ሰብ ንኣብነት ከም ስፖርት ኮይኑ ጉያ ናይ ብሽክለታ ካልእ እውን ናይ ጉልበት ስራሕ ዝሰርሕ ወይ ከዓ ኣብ ናይ ማዕድን ኮነ ወይ ናይ ማሕረስ ስራሕ ዝሰርሕ ሰብ እዚ መግቢ እዚ ኣዝዩ

0: ጠቃሚ ዝኾነ ትሕዝቶ ክህቦ ይኽእል እዩ ማለት እቲ ኣትዎ ዝፀንሐ በቲ ናይ ሓላ ህሊኽዎ ዝፀንሐ ክመልሶ ብቐሊል እዩ ዝገብሮ ንዓይ እንሓደ ኣብ ኦፊስ ዝሰርሕ ዝኾነ ዓይነት ኣካላዊ ንጥፈ ዘይሰርሕ ዘሎ ሰብ እዚ መግቢ እዚ ከባቢ ልዕሊ ፍርቂ ዝኾኑ መጠን ሓይሊ ኣብ መዓልቲ ክምገቦ ዘለዎ እዩ ዝሽፍነና ዘሎ ነዞም ከምዞም ክንጠቕሶም ዝፀንሐን ኣብ ኣካላዊ ንጥፈት ዘለዎ ዝበልናዮም ሰባት ግን ከባቢ ሓደ ሲሶ ዝኸውን ናይ መዓልቶም መግቢ ሸፊንና ኣሎ ማለት እዩ። ስለዚ እዚ መግቢ እዚ ኣዝዩ ሃብታም ዝኾነ ብመጠን ሓይሊ እዞም መጠን ሓይሊ ዝህቡና ከዓ መግቢ ክንሪኦም ከለና ከም በዓል ካርቦሃይድሬት፣ ፕሮቲን፣ ስብሒ እዮም ማለት እዩ። ብዘይካ እዚ ንዛረቦ ዘለና ካልእ ዓይነት ትሕዝቶ እውን ኣብዚ መኣዲ ኣለና። እዚ ክንብል ከለና ማዓድን ቫይታሚናትን እዮም። ቫይታሚን ኤ ኣብዚ መግቢ እዚ ሓደ ካብቲ ብሃብታም ወይከዓ ብብዝሒ ክርከበልና ዝኽእል ሓደ ቫይታሚን ኣለና። ቫይታሚን ኤ ሓደ ካብቲ ቀንዲ ጥቕሙ ነቶም ብርሃን ዝቕበሉ ክፋላት ዓይኒ ብፅቡቕ ክቕበሉ ከምዚ ብርሃን ከይደኽሙ ኣዝዩ ዝድግፈና ትሕዝቶ ይህበና። ካልእ ተወሳኺ ኣብ ማዕድናት ክንጠቅስ ከለና ኣብዚ መግቢ እዚ ዚንክ ኣለና። ዚንክ ሓደ ካብቲ ፅቡቕ ዝኾነ ትሕዝቶ ናቱ እንታይ እዩ? ንፀጉሪ ኣብ ቆይሙ ከምዝተርፍ ይገብር ምዃኑ እዩ። ካብ ምርጋፍ ኣብ ቀልጢፉ ናይ ምርጋፍ ናይ ምብልሻው ዓቕሚ ከምዘይህሉ እዩ ዝገብር። ኣብዚ መግቢ እዚ ከዓ ንረኽቦ ኣለና ማለት እዩ። ካልእ ተወሳኺ ከዓ ሰለኒም ዝበሃል ማዕድን እዩ። እዚ ሰለኒም ዝበሃል ማዕድን ንስርዓ ሓበሬታ ኣብ ስርዓተ መትኒ ማለት እዩ ብቁልጡፍ ከም ዝመሓላለፉ ንምብርባር ነቶም ስርዓተ መትኒ ዘለዉ ዝጠቕመና ካልእ ማዕድን እዩ። ሓደ ከም ፅቡቅ ዝኾነ ትሕዝቶ ክንጠቕሶ ንኽእል እውን ሳልሳይ ሶዲየም እዩ። ሶዲየም ሓደ ካብቲ ፅቡቅ ዝገብሮ ነገር ሓደ ከም ኤሌክትሮላይት ማለት ንምንቅስቃስ መግብታት ካብ ቀጢም ዓንጣ ናብ ሰራዊር ደም ይጠቕመና ምዃኑ እዩ። ካልእ እውን ዝኾነ ዓይነት ሰብ ፀቕጥተም ጎዲሉሉ ብዝተባሃለሉ ግዜ ማለት እዩ ኣብዚ መግቢ እዚ ከምዚ ዓይነት መግቢ እዚ ብምምጋብ ነዚ ትሕዝቶ ናይ ምምላስ ዓቕሚ ይህበና። ንኣብነት ከምዚ ክንጠቕሶም ፀናሕና ኣካላዊ ንጥፈት ዘለዎም ሰባት ናይ ሶዲየም ወይ ከዓ ከም ረሃፅ ኮይኑ ዝወፅእ ትሕዝቶ ስለ ዝኾነ እዚ መግቢ እዚ ክንበልዕ ከለና ብቁልጡፍ ከምዚ ትክ ኢና ንገብሮ ዘለና ማለት እዩ። ስለዚ ዝኾነ ዓይነት ስፖርታዊ ቀንዲ ከዓ ድማ ኣብቲ ግዜ ዕረፍቶም ማለት እዩ ነዚ መግቢ እዚ ክምገብዎ ኣዝዩ ጠቃሚ ስለ ዝኾነ ኣብቤትና እቶም ኣብ ኣካላዊ ንጥፈት ስራሕ ዘለዉ ከቢድ ናይ ጉልበት ስራሕ እዚ መግቢ እዚ ኣብቤቶም ክፍትኖም ክምገብዎ። ካልእ መብዛሕትኡ ግዜ ሓደ ካብቲ ጉትት ነብሉ ዓይነት መግብታት ከዓ ፍሩታታት እዮም። ፍሩታታት ሓደ ካብ ባይታ ከወይ ካብ መሬት ንረኽቦም ዝኾነ ትሕዝቶታት ናይ ማዕድናት ናይ ቫይታሚናት ብብዝሕ ዝበለ ሒዞምና ዝርከቡ እዮም። ንኣብነት ነዚ ኣነ ከቢድ ኢልና ንበልዖ ዘለና መግቢ ማለት እዩ ቀልጢፎም ንክሓቁ ድሕር ኮይኖም ነዚ ኣብ ቅድመይ ተቐሪቡ ዘሎ ማዕድናትን ቫይታሚናትን ብብዝሒ ሒዚ ዘይፀንሐ መግቢ እየ ክምገብ ዘለኒ። ስለዚ ኣብዚ ዝተፈላለየ ዓይነት ፍሩታታት ተእቲና ኣለና። ስለዚ ሓደ ሃብታም ዝኾነ ብቫይታሚናት ቢ ኤ ካልእ እውን ከም በዓል ሲ ዝበዝሐ ሒዝና ይርከብ። በዓል ሲ ክንርብል ከለና ተራ ነገር ይመስል እዚ መግቢ እዚ ግን ስንኻ ወላ ኣብቲ ዝግብኦ ቦታ መታን ቆይሙ ነዊሕ ግዜ ክፀንሕ ዝጠቕመና ትሕዝቶ ካብዚ ፍሩታ እየ ዝረኽቦ ዘለኹ። ስለዚ ኣብ ዝኾነ ዓይነት መግብታት ከምዚ ዓይነት መግቢ ከዓ ቀንዲ ክምገብ ከለና ናይ ምትካም ወይ ከዓ ናይ ምፍዛዝ ነገር ስለ ዘምፅልና ምክንያቱ ከብ ኣካላትካ ነዚኦም ክሓቅ ብዙሕ ግዜ ይወስድ እዩ። ስለዚ እዚኦም ምምጋበይ ግን ናብ ምድቃስ ምድላይ ወይ ምፍዛዝ ዘይኮነ ዘምፃለይ ናይ ምብርባር ድኣ ቀልጢፉ ድኣ ናይ ምምስራሕ ኣካላት ድኣ ይኸይድ። ስለዚ ነዚ በሊዐ ደጊመ ናብ ካልእ ስርሒ ከዓ ክምለስ ይገብረኒ ማለት እዩ ንቀደም
1: ዝኸበርኩም ተኸታተልቲ መደብና መደብ መኣዛ ፍረፃሪ ንሎሚ ኣዳልልኩም ዝነበርኩ ኣገባብ ኣካሻሽና ፓስታ ምስ ፀባ ነዚ ክትከታተሎ ዝፀናሕኩም እዩ ዝመስል ነይሩ። ካልእ ግዜ ካልእ መደብ ሒዘልኩም ክሳብ ዝቐርብ ሰላም ቅና።
2: ዝኸበርኩም ተኸታተልቲ መደብ ፍረፃሪ ንሎሚ ኣዳሊናዮ ዝነበርና መደብ ኣብ ዝንዛዝን ኣብ መደባትና ሕቶ ወይ ርእቶም ዝህለወኩም ኣብ ታሕቲ ተፃሒፉ ብዘሎ ኣድራሻና ክትረኽቡና ትኽእሉ ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶ ኢኹም ምርኻብና ክሳብ ሽዑ ግን ሰላም ቅነ ንኹልና ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ

0: ንሕጂ ተልኦ ኾና ይብለና ውጩ ነዚ ኣብ ከባቢ ጢዖ ዘሎ ጸላኢ ምድምሳሽ ንሓለፍተይ ከዓ ንዓና ሞራል ንምስዳቕ ኢል እዩ ንሓለፍተይ ከዓ መነመን እዮም ዝኸዱ ምሳይ ኢለ ተወኪሰ እዮም ሓለፍተይ ከዓ ብርጌ 63 ምስ በሎኒ ዓሰብ ኣለኹ ኢለ እዮም ሓሙሽተ ሓይልታት ሓሙሽተ ወጥለ ናይ ኮማንዶ ከዓ ነረ ኣብዚ ብጣቅዒትን ጨብጨባን ሰብ ከዓ ኩሉ ከምብተይ ክዕንድር ጀሚሩ
1: ሓደ ብርጌድ ናይ ናትና ኣጋር እውን ብባሕሪ ዝተበገሰ ነይሩ ስለዚ ንሱ ንመሬት ከም ዝምልስ ተገይሩ ኩሉ እቲ መካናይዝ ይኹን እቲ ኣጋር ይኹን ብሲሞቲ ገይሩ ብምዕራብ ገይሩ ንጢዖ ተበጊሱ ማለት እዩ ኣብዚ ሙሉእ ለይቲ ክንከይድ ሓዲርና ኣብ ከባቢ ጢዖ ምስ በፃሕና እቶም መገዲ መሪሖም ዝኸዱ ዝነበሩ ናይ ስለያ ይኹኑ እቶም ህዝቢ ኣብ ጥቓ ፀላእ ከም ዝበፃሕና ተሓቢሩ ማለት እዩ
2: ሓደ ጉጅለ ናይ ዜና ገርዓሎ ተበጊስና ኣብ ገርዓሎ ምሳኣተና ኣዝዩ ብዙሕ ሰብ ኩሉ ክፍልታት ናይ ትውድብ ሰራዊት መካናይዝ ኩሉ ተኣኪቡተን ኣብቲ ቦታቲ ሓሙሽተ ኣባላት ዜና ኢና ኣቲና ኡ እቲ መግለፂ ተዋሂቡ ስራሕ ንስርሒት ነዚ ናይ ደንከን ንጥዕ ምዃኑ ተሃቢሩ ኣብዚ ሕጂ እቲ ነጥፈታት ናይ ዜና ብክልተ መንገዲ ክስነድ ከም ዘለዎ እዩ ተሃቢሩ ሓደ ብመሬት ሓደ ብባሕሪ እቶም ብባሕሪ ምስ ሓይሊ ባሕሪ ተመዲቦም ዝኸዱ ተኸስተ ግረመድን ዮናስ መሓርን ሓደ ሽሙ ዘይዘከርክዎ ናይ ሓይሊ ባሕሪ ሰኣላይ ነይሩ እቶም ብመሬት ተመደብና ንኸይድ ከዓ ማንኤል ሓድጉ ተኣዛዝ ኣብረሃ የማነ ሲሙን ነይሩ
3: ንሸነኽ ምዕራብ ከይድና ንሲሞቲ ምስ ሓዝና ካብኡ እንደ ዘሎ ምብራቅ ገፅካ ስለትጥምት በዓልጢዖም ጎላጎል ስለዝኾነ ብሙሉን መኻይን ሉቺ ትፋያ ተባሂለን ልችት ፌ ንኸዳ ስለ ዝነበራ ምስ ዝነበረ ምቆት ምስ ዝነበረ ጎላጉል ፀላእውን ከይሪኦ ስለ ዝፍራሕ ዝነበረ ነብሶ ከፍ ኣብ ውሽጢ ጋቢና ኣትዮ ከይ ዝመርፅ ሰብ ኣይነበረን ልክዕ ከም ኣቑሑት ብድሕሪ ተፃዒኑ ከይድ ይደል ነይሩ እቶም ሽዑ ዝነበሩ ኣውቲስታታት ከይተዘከሩ ክኾኑ ስለ ዘይግበኑ ማዕረ ሓደሓደ ግዜ ትኻስ ወሲድዎም ማኪና ንማኪና ዝጋጭዋሉ ግዜ ነይሩ እዩ
4: ኩሉ ሰራዊትና ይበገስ ተባሂሉ ተበጊሽና ካብ ማርሳ ፋጥማ

0: ንሽና ንጥያ ኹናኣቱ ከቢድ ሳጅ ኣለዎ ብፍላይ ዘን መኻይን ዳርጋ ድወፀት በለስ ኣይነበረን መብዛሕትኡ እንተን ወፅአን ድበሃላ ዘን ወተሃደራዊ መኻይንን ዘን ታንክታትን እየን ኩሉ ሰራዊት ከዓ ካብ መኻይን ወሪዱ ናብተን ታንክታት ዳርጋ ደይቡ ፀላኢ ማለት እቲ መሬት ምስ በርሀ ዋላ እቲ ጥዑ እውን ዋላ እቲ ብሓበሬታ ናይ ካርታ ተፈለጥካዮ እቲ ንፁር ክስታይ ግን ንፈልጦ ይነበርና
1: ኣፍልጦ ይነበረናን ጥራይ ንቕድሜኻ ትኸይድ ብዓይንኻ ምስ ረእኻዮ ጥራይኻ እዚኣ ትኸውን ኢልካ እቲ ስጉምቲ ክውሰድ እምበር ብልክዕ ናብኣ ክእትዉ ዝኽእሉ ነታ ቦታ ዝፈልጥዋ መራሕቲ ይነበሩን ኣብ መወዳእታ ውጭ ኸማን መስጊድ ኣላታ መስጊድ ድረኣየ ጢዖሳያ ማለት እዩ ልሽዑ መስጊድ እንደሪኢኹም ንሳያ ስለዚ መስጊድ ኣብ ቅድሜኹም እንዳረኣኹም ኪድ ምክንያት ዝነውሐት ስለ ዝኾነት ንሳ ክትረአያ ካብ ምባል ከምቲ ዝተባህለ ከዓ ስጋብ ሰዓት ትሽዓተ ኢና ብመካይን ከይድና ግን ግመ ነይሩ
2: ጢዖ ክነቅቲ ከለና ዝክረኒ እታ ጢዖ ቁልቁል ክንሪኣ ዝጀመርና ከባቢ ሰዓ ሸውዓተ ገለ ኮይኑ ሸውዓተ ገለ መለ ጎደ ሰዓ ሸውዓተ ነፋሪት መፅያብለ ለና ርአና ትፅቢድ ድ ነበሮም ቶም ፓይሎት ክንዲ ዝኣክል ሰብን ገለን ፅኤልና ክንመፃ ንክእል ኢና ድ ዝበሃል ነይሩ ወዘተ ዋላ ሓንቲ ተቃወሞ ተረይርከ ይገጠመና ናብ ጢዖ ተፀገየና
3: እቲ ናይ ውግእ ደንከል ካብቲ ውግእ ሲ እቲ ምድረ በዳ እዩ ዝሃሲ ነይሩ ምክንያቱ ፀርግያ የለን ኩለንተን ማካይን ከዓ ተን ማርቸርስ ከምተን ታንክታት እዮም ኮይነ ተን ታንክታት ከዓ ነተን ኩለን እስንን ስሒበነን ዝኸዳ ነይረን ስለዚ ተፃዒንካ ትኸይድ ናይ ጢዖ ከዓ ልክዕ ከምኡ እዛ ሕጂ ታባ ውጭ ዝበሃል ዘላ እዛ ዝበረኸት ተረኺባ ሽዑኡ ኣብኣዮም ወፂኦም ንዓኸ ሓይልና ከዓ ፈትሽና ይኸ ሓንቲ ፅንሐን ቀጥታ ሽዑ ውጭ ኣብኣዩ ተሰቂሉ ድሕሪዚ ሕጂ ኣብኣ ኮይኑ እዚ ስለዝነበረ ነፈርቲ መፅአን ደብዳብ ገይረና ኣሎም ንሕና ሕጂ ስጋብታ ፀላእ ትኩሰልና ስቂልና ኢናኣትና ኣብ ታንክታት ኢና ተፃዒልና ፀላእ ሕጂ መድፍዕ ጀሚሩ ባዕሉ መድፍዕ ስለዝጀመረ ኩናት ተጀሚሩ ኣሎ ማለት እዩ ካብ ታንክታት ወሪድና
4: ኣብ ጢዖ ተሰሊፉ ዝነበረ ኣፅዋር ሓይሊ ባሕር ወገን ማለት ኣብ ፈጣናት ጀራቡ ዝተፃዕና ቢኤም 21 ማለት ሓደ ሻምብቆ 2 16 ሚሜ 2 75 ሚሜ 2 ዙ 23 ሚሜ 3 ሰራዊት ዘመላልሳ ጀላቡ 4 ተተኳስን ነዳድን ዘመላልስ ጃልባ 1
5: ሕጂ ንሕና ሰዓትና ተዋሂቡና ኣጋር ሰራዊት ከዓ ቦካ መፅእ እታ ሚዛን ኣብ ክትሕሎ ተባሂሉ ግን ኣብኡ ናይ ኣጋር ሰራዊት ፀገም ኣጋጢሙ ምሽካል ኣጋጢሙ ሕጂ ንሕና ወጊሕና ሃሪምና ግን ሰሊጥና ኣብቲ ማዓስከረን ኣቃፂልና ኣቢልና ንኣንደዳይ ዝብሎ ናይ መብራቕ ናይ በዓል ገልዓሎ ዘሎ ጎቦታት ኣብኡ ተመሊስና ውዒልና
6: ሸነኽ ሰሜን ካብቲ ስግር ደርመሰት ኣላ ሕፃ ኣብኡ ከነውርድ ሰራዊት እቲ መደብ ሕጂ መጨረሽታ ንሕና ፅዒና ብግስ ምስ በልና ከባቢ ገሊኣ ዕንደዳይ በፂሓ ገሊኣ እንዳኸደት ኮላ ግን ብመሬት ኣይሰለጦምን ኣጋር ብደጌርቶ ገይሩ ብኖ ካብ ዝጥወ ውዒልና ሓደ መዓልቲ ማለት እዩ ኣብ 27 እንደውግሕ ለይቲ ግን ንሕና 275 2 ረሽራሽን ዝሓዘት በጠሎ ንናህና ንጥዕዮ ተበጊስና ድሓር ግን ኣብ ምውጋሕ ገፁ ስለ ዝኸደ ከዓ 3 ፍረቓን ገለ ምስ ኮነ ኣዘዝትና ዝነበሩ በልዎን ዝብል መምርሒ ምስ መፀ ተኽሱ ተጀሚሩ ማለት እዩ ተኽሱ ተጀሚሩ ህውኽ ኢልና እውን ኣይከድናን ዳርጋ ክሳብ ድበር ፀኒሕና ወፅ ኮልናስ በሪሁ ነይሩ በሪሁ ንሕና ኣብ ከባቢኡ ደለዋ በዓል ሳሕል ምዕድር ገለመለ ተኣሊና ርሑቕ ኣይኮነን ካብኡ ቲ ሸራታት ኤልልና ካብ ነፋሪት ሰዓሸዓተ ከባቢ ከዓኒ ብኣጋር ኣትዮም እሶም ከኣት ከለዎ ብቲ ቀትሪ ንሕና ዝኾነ ዝገበርናይ ሓገዝ ኣይነበረን ግን ናብ መሬት ገፁ ድርኢ ዝነበረ ብረታት ሽዑ እቲ ኣጋር ክኣት ከሎ ኩሉ ናብ ባሕሪ ገፁ ዮ ኣንፈቱ ገይሩ ነይሩ
5: ጥሜት ነርና ሽዑ ናይ ብሓቂ ዝኾነ ግን ንዕኡ በዲህና ንኸይድ ነዳዲ ክንመልአን ስለ ዘለና እንደገና ነዳዲ ይመልአን ሕጂ ንዓይ እንታይ ይብለኒ ዓንዲ ሕሸል ሙሉእ መዓልቲ ክከይድ ውዒለ ምሰል ሙሉእ ለይቲ ከዓ ንዕአን ንኩለን ክመልአን ኣለኒ እሰን መመሊአን እየን ድቅሳት ማካይ ኣነ መሊአ እንደገና ከዓ ንጎ ወጋሕታ ምስአን ክኸይድ ኣለኒ ስለዚ ናይ ቁሩብ ሰዓታት ክዕርፍ ከም ዘለ ንዕድልንን ዕሪፈ ሞበይ ከርክመደዳር ዘይትራብ ናባይ ትስራሕ ኢለ ዳርጋ ንጢዑስ ክንደይ ክተርፈና ከሎ ረግረግ ይጅምረና ሕጂ ብሲ ረግረግ ጀሚርና ነቲኣ ክተውፅእ ማተይካ ይትተሓዝንያ ርዴታ ኣለዋ ወታደራዊት መኪና ስለ ዝኾነ ነቲያ ክተውፅእ ነቲያ ክተውፅእ ነቲያ ክተውፅእ መቸም ተራባሪብና ንኸይድ ኣብ መጨረሻ ብዘለና ዓቕሚ መቸም ተፀጊዕና ያላ ውረት ተባሂሉ ዳርጋ 5-6 መኪና ሰራዊት ሒዞም ናብቲ ኩናት በፂሖም እዮም ዋላ ዝተሃርሙ መራሕቲ መካይን ከማ ነይሮም እቲ ኩናት ኣብ ርእሲ መኪና ከለዉ እዮም ጀሚሮም
4: ስታስቲካዊ ሓበሬታ ከም ዘረጋግፆ ጸላይ ብዓቕሚ ሰብ እኳ ጸብለልትነት እንተነበሮ ወገን ኣብ መካናይዚ ዳፅዋር ዝያዳ ናይ ጸላይ ዓጢቑ ስለ ዝነበረ ብልጫ ነይርዎም እንተኾነ ኣብቲ ካብ ገልዓሎ ንጢዖ ዝነበረ ጉዕዞ ካብተን ወገን ዓጢቕወን ዝነበረ 15 ታንክታት 7 ታንክታት ኣብቲ ውግእ ኣይተሳተፋን መዳፋዓትን ረሻሻትን እውን ቀጻሊ ምሽካል የጋጥም ስለ ዝነበረ ዝበዝሐ ኣብቲ ስራሕ ኣይተሳተፈን
7: ጸላይ ናይ 3 ታንክ የን ነይረኖ ፀረ ታንክ ነይሮ መድፍ ነይሮ ረሻሽ ነይሮ ሞጠውኒ ግን እቲ ኣጋር ሰራዊን እውን ሓያል ኣይነበረ ናይ 3-4 ሻለቃታት ካብኡ ዝሓልፍ ኣይነበረ እቲ ውግእ ቲዖ ከይበፃሕካ 15 ኪሎ ሜትር ምስተጀመረ ጸላኢ ቀልጢፍ እዩ ካብቲ 15 ንጢዖ ኸይዱ
4: ካብ ገልዓሎ ንጢዖ ኣስታት 140 ኪሎ ሜትር ተጓዒዙ ንግሆ ጢዖ በፂሑ ወጊሑ ስለ ዝነበረ ወገን ኣታሓዛ ጸላኢ ከጽንዕ ዕድል ኣይረኸበን እንተኾነ ታንክታትን ኣጋር ሰራዊትን ማዕረ ማዕረ ረሻሻት ድማ ቁርብ ድሕር ኢሉ ተገዲሙ ናብቲ ማዓስከር ከም ዘምርሕ ኣብ ቅድሚኡ ዝፀንሐ ጸላኢ እንዳሃረመ ካኣቱ ተሓቢሩ ጸላኢ ተኽሲ ምጀመረ ድማ እዩ ብልክዕ ቦትኡን ኣፅዋሩን ክፈልጥ ዝኽኣለ ብድሕሪ እዚ ወገን ኣንፈት መጥቃዕትን ኣተዓዳድላ ዓቕምን ክፈልጥ ስለ ዝኽኣለ ነቲ ውግእ ንምእላዩ ተኻኢሉ ናይ 0 ሰዓት 6 ባደባዶ እኳ ክጅምር መደብ እንተነበረ ብሰንቂ ራሕ ክጉዕዞ ብደቡባውን ምዕራባውን ሸነኽ ኣብ ዝርከብ ጎላጉል ስለ ዝረፈደ ሰዓት 9 ባደባዶ ንግሆ ብቐጥታ መጥቃዕቱ ብምጅማር ሙሉእ መዓልቲ ውግእ ተኻይዱ ሰዓት 15 ባደባዶ ድሕሪ ቀትሪ ጢዖ ሓራ ገይርዋ
8: ጢዖምን በይንኣቱ እንታይ ገለመለ ዋላ ሓንቲ የብልናን ምክንያቱ ተሓሕዛ ፀላእ ስለ ዘይንፈልጦ መታእተተዊና ከዓ ክንውስን ኣይንኽእልን ኢና ብተኽሲ ናይ ፀላእ ጥራይና ንምራሕ ጠላኢ ሰዓት 9 ዝተፀጋዕናየ ተኽሲ ጀሚሩ ባዕሉ ነዚ ካብቲ ተኽሲ ናቱ ተበጊስና ከዓ ኣፅዋርናን ሰብናን ኣማዓራሪና ሙሉእ መዓልቲ ክንዋጋ ውዕልና ማለት እዩ
9: ማርሰፋጡም ኣብ ሰዓትና ቦቢልና ገስጊስና እዚ መስመር እዚ ብምሉእ ሳጃ ንመጓዓዝያ ምቹእ ስለ ዘይነበረ ገለ ኣህርታ ትሽከላ ገለ ይቕፅላ ገለ ኣህርታ ትሽከላ ይቕፅላ ዕለት 27 ሰዓት 9 ከባቢ ኣብ መንጎ እዚ ታባውጭ ንብሎን ኣብ መንጎ ጉራራሕ ንብሎ ቦታ ጎልጎል ኣብኡ ኢና ንተኣኻኸብ ኣብኡ ምስተኣከብና መጥቃዕቲ ካብኡ ኢና ንብገስ
10: ስለዚ ምርጫ ዝበሃል ነገር ተይደየለ በቢ ዘለካ ነፈልካ ውሪትካ ሞታው ጥራሕ ዝወደቐ ይላዓል ገለ ይላዓል ትዕድልናና ኣብቲ ቀዳማይ ድፋዕ ዝብሎ ዝገበርኦ መንበሪ እየን ዝበሃል ሕፃ ገይራ ዝነርቲ ሕፃ ቁሩብ ትኸሚር ዝነበረ ብዙሕ ክስራሕና ኣይከኣለን ቀልጢፍና ነቲያ መውዓል ዝበሃል ናተን ሒዝና እቲያ ወደብ ኢና መፂና ኣዋደብ በቃ መንጥል ተመንጠል እዩ ኩሉ ነገር ማለት እዩ መወዳእታ ክፈትሓ ዝኽእል ፈትሓ ድሓር ንትፈትሓ ወዲ በላይ እዩ ንወዲ በላይ መወዳእታ ሓንቲ ታንክ ምፀልናን ዝያዳ ደህያ ናይ ኣማን ፀጥታላ እዩ ደህና ራ ነሮም ታንኪ ምስ መፃትና ኣብ ኣስቂልና ሓደ መራሒል ናይ ወዲና ኣስቂሉ ካልኦት ተራገይሮም ኣትዮም መራሒሉ ኣሰውዩ ትስዎ ኣሰውዩ ሓንቲ ክናሎ ምስ ረገጥና ድሕሪ ፀላይ ፋሒል ወይ ኢድ ሂቡ ገዲ ባሕር ዳኣቱ ተበታቲኑ
7: ሓደ ድኻም ናይ ፀላእ እንታይ ነይርዎ በቲ ንሱ ድመፆ ብኡ መውፅ እዩ ካልእ መውፅ የሉን ባሕሪ ሰለስተ እዩ ሱሳን ክቡብ እዩ ብምዕራብ ኢኻ ትመፅእ ንጢዖ ክትወፅ ትኾንካ ብምዕራብ ጌርካኻ ትወፃ ኣብዚ ንሕና እቲ መንገዲ ኣሒዝናዮ ፀላይ ውሽጢ እንዳኣተወ እዳኣተወ ጢዑ ኣብ ሓንቲ ክጀት እዩ ተጠርኒፉ 3-4 ንቕጣ ነይረን ዘንታንክታት ገጢመን ኣብ መወዳእትኡ ተሓንታን ክትቃፀል ተን ክልተ ከዓ ተባላሽን እዮም ድ ሓዲገንኦም ኩሉ ፀላኢ ኣብ ሓደ ኩጀት እታ ኩጀት ከዓኒ መዓት በዓቲ ዘለዋ ሰብ ክኣትዎ ዘይክእል ብባሕሪ ሃጓፍ መሬት ዘለዎ እዩ ድፋዕ ዱልዱል ድፋዕ ዝገበራሉ እዩ ኣብዚ ስዒልካ ይኩም ካንታኣቱ ደብዳብ ክካየድ ኣሎ ፅንሑ ተባሂሉ ሓይልታት ነዚ ሓንሳብ ፅንሑ ንሕና በቲ ድሕቦኦ ባዕትታት ብጎኒ ከዓ ክህረም ተባሂሉ ምስ ቀረበ ኣይፀንሐን ድመውት መይቱ ትማረካ ተማሪኹ ስለዚ ንጢዖ ኣነኸባና ክትሪኦ ከልካ ሓደ ብፃይና ምሳይ ዝነበረ ሓኪም ተሰዊ

0: ኣዝዩ ከቢድ ውግእ ነይሩ ክሳዕ ባሕሪ ኣትዩ ፀላ እዩ ዝዋጋእ ነይሩ እቲ ንዓና ዝሓገዘና ግን እቲ ንዓና ዝሓገዘና ግን ናህና ተመክሮ የብሉ እንቲ ኣብኡ ነበረ ሓምሻይ ነበልባል ክፍለጦር እዩ ዝበሃል እታ ሓንቲ ብርጌድ እያ ኣጥዕዮ ነራ 141 እትበሃል ሓንቲ ብርጌድ እዛ ብርጌድ እዚኣ ከዓ ክልተ ሻለቃ ናታ ኣብ ጢዖ ፀኒሕና እቲ ክልተ ሻለቃ ግን ካብ ጢዖ ወፃኢ ንፂዖ ዝሕሉ 4-5 ኮን ማእስከራት ነይርዎ በዓል ቢሔታ በዓል ኣዮሚን በዓል ዓዳይሎ 5 ዝኾኑ ማእስከራት ነይርዎ ስለዚ እቲ ዝጠቕመና ንዓና እዚ ኩሉ ማዓስከራት ንድሕሪት ገዲፍና ኢና ንፂዖ ንኣቱ ዘለና ማለት እዩ እቲ ፂዖ ዝነበረ ሓይሊ ክስምድድ ክብህርስ ባህርያዊ እዩ ምክንያቱ ዘይትፀበየ እዩ ክንመፀቲ ኮይናስ በተን ሓለዋ ናይ ፂዖ ተመዲበን ዘለዎ ኣህታት ምስአን ተዋጊእና ክንመፅእ ነይርና
1: ብሽነኸ የማን ሓደ ማዓስከር ነይሩ ናይ ቤሕታ ንዕኡ ከም ዘለዎ ገዲፍና ትራይ ንቅርቢት ወይ ትራይ ንኸልና
2: ኣብ ብሔታ ዝተባሃለት ቦታ ካብ ጢዖ 57 ኪሎ ሜትር ራቢላ እያ ርሕቀታ ንሸነኽ ባዳ እያ ኣብ መንጎ ጢዖ ባዳ ዓደይሎ ትርከብ እስትራቴጂካዊት እያ ካልኣይ ከዓ ማይ ዘለዋ ቦታ እያ ካብቲ ከባቢ ዝፍሊት እያ ነይራ ኣብኡ ሕጂ ሓደ በጠሎን ናይ ፀላኢ ነይሩ ሰለስተ ታንክ ተመዲብዋ ነይሩ እታ ማእስከር ንምድምሳሳ ውጩ ንኩሉ ኩነታት ኣብ ግምተ እት እዩ እሞ እምበኣር ድሕሪ ሸነኽ ድሕሪ ታለያ ኮይና ንሕና ጢዖ እንተሒዝና እያ እሱ ብዝኸደ ስለ ዘይብሉ ነዚኣ ሕጂ እግነርና ንኸቶ እዚኦም እተን ታንክታ ሰለስተ ተሓሲቡ ዝነበረ ንዑ ገዲፍና ጢዖ ከነገድመን ኢና ኣብ ዝበፅሐ የብሉ ናብኡ ከሎ ክጠፊ ኢልዎ ድሕሪኡ ጢዖ ምስ ሓዝና ኣብ መጨረሻ ንፅባሒቱ ትፅዋሮም ደርብዮም ማይ ፀሚኦም ኣብቲ ጉቦታት ነይሩ ናብኡ ገፆም ምስ ከዱ ገሊኦም ህዝቢ ተቐቢልዎም ብድሕሪኡ ካብ ኩለታ ማዓስከርሲ ብከም ዝተወድአ
3: ሕጂ ጢዮ ክንከይድ ከለና ካብቲ ሓንቲ ሓይሊ ዝተበላሸዋ ተረፋ ታንክታት ነይረን ኣብ ባሕሪ ዝገደፎ ሓንቲ ታንኪ ነይራ ማርሽደስ ከዓኒ ሕፃ ኮይኑ ምስ ጋር ኣብይዎን ሕጂ ዝግበር ስለ ዘይነበረን ነዘን ሓይልታት ኣብ ታንክታት ፀዓን እውን ተባሂልና ሃሰስ የልካ ሽዑ ጢዮ ተረኺባ ጢዮ ምስ ረኸብና እያ ፀላ ቤናይ ቦታ ሒዱሎ ንፈልጦ የብልናን ሓንቲ ክነረጋግፀላ ንኽእል ተኽሱ ከፊት ኣብይኩም ከምዝሓዘን ምፍላጥ እዩ ኣብቲ ሕፃ ከዓ ተን ታንክ ፀጊዕዎን ፀኒሑ ንሕና እውን እኹላት ታንክታት ነይረን እናትና ጥራይ 8 ነይረን ካልኦት እውን ዘርከባና ስለ ዝነበረ እኹላት ታንክታት ነይረና እታ ናይ ጢዖ ኩነታት ሰዓት 3 ተወድአ
4: ፀላኢ ካብ ጢዖ ኣቐዲሙ 14-15 ኪሎ ሜትር ሒዝዎ ይፀንሕ ማለት እዩ ስለዚ ምስተን ቀዳሞት ኣህዱታት ዝነበሩ ምግጫው ይፍጠር ግን ውሑድ ከምዝፀረ ስለያ ኢሉ ዝሓለፈ ስለነበረ ቀልጢፉ ንድሕሪ ትኸይድ ማለት እዩ ኣብዚ ሽዑ እዚ ኩሉ ኣጋር እዚ ኩሉ ማካይን ኤምዳድ ፀዓና ገለመለ ድፀዓና በቃ ኣብ ሑፃ ሌጣ ሑፃ እዩ ዝኸይድ ከምዚ ክመፃካ ከሎ ሲ ሓደ ዓብ ዓርሞሸሽ ገለ ዝመፃካ ዘሎ እዩ ዝመስለካ ምናልባት ንፀላ እውን ኣሰንቢድዎ ክኸውን ይኽእል እዩ ስለምንታይ መሕቢኢ ይብላን ቀላጢያ ዋላ ሓንቲ ናብዚ ናብዚን እውን ዘብል የብልካን ኣብዚ ተገዲምና ሽዑ ንጢዖ ስጋብቲ መስመር ተኽሲ ነቶም ሓይልታት ፅዒና እቲና እዮም ነፍሲ ወከፍ ታንኪ እንተወሓደ 20-30 ተጋደልቲ ናይ ፓራኮማንዶ ሒዛ እያ ተኣቱ ናብቲ ውግእ ስጋብቲ ውግእ ዝቐርብ ማለት እዩ ኣብቲ ውግእ ምስ ተፀጋዕና ንጢዖ ንኸባ ማለት እዩ ንጢዖ ምስ ከበብናያ ሕጂ ጢዖ ብባህርያዊ መገዲ እዚ ካምሲን ዳኣከቦ ቦታታት ነይርዎ ኣብቲ ገምገም ባሕሪ ከዓኒ ፀለምቲ እማን ዓይነት ምስ ድፋዕ ዝመስል ነይሩ እዚ ኩሉ ደብዳብ እንተገበርና ፀላኢ ኣብኡ ድፋዕ ሒዙ ኣትሪሩ ሒዞ ማለት እዩ ብድሕሪኡ ብፀጋምና ዝነበረት ቅድሚኡ ሓደ መራሕጋንታ ወዲ ነቢያት ዝበሃል ናይ 52 ኣብቲ ኩነታት ናይ ሕርጊጎ ተላሊና ስለነበርና ቲሌላ እውን ነዚ ስለጠቕመና ንዓይናስ በዚ ኣለዋ በዚ ኣለዋ በዚ ኣህረመልና ኢልኒ ታንኪ እቲናያ ኣብ ካምሲን ዝተኣከቦ ንሻምብቆ ልክዕምዚኣ ምስ ገበርክዋ ነቶም ናይ ሓይሊ ባሕሪ ከዓኒ ብላዕሊላዕሊ ከምዚ ኢላ ትመፅእ ነራ ምልክት ገርናሉ ምልክት ገርናሉ ኣይሰማዓናን ምስቲ ናይ ድምፂ ናይ ታንኪ ናይ ወግእን ክሰምዓካ ይክእልኒ እዩ ፀረ ታንኪ መፅኡ ይሃርማ እታ ናይ ሓይሊ ባሕሪ ኣብኣ ትቃፀል ማለት እዩ
5: ኣብ መሬት ኣብታ ፎርቶ ናይታ ማርሳ ናይ ጢዖ ኣብኣ ተተኺሉ ዝነበረ መድፍዕ ናይ 76

0: ይትኮስ እዚኦም ረዲ ኩለን በቦትአን ሒዘን እየን። እሳ ግን ካብኣ ተተኩሱ ንጎኒ ነዚያ ናይ ንሃና ናይ ወገን ታንኪ ናይ ሓይሊ ባሕሪ ብጎኒ ይሃርማ። ሕጂ ዝመድፍዕ እዚ ምስ ተተኮሰ ነታ ታንኪ ኣብ ድሕሪት ወገን እዩ ዝሃርማ፣ ነታ ናይ ወገን ንሃና ማለት እዩ። ጎንበል ኣብርሃም ጎንበል ንብሎ ዝሕዛ ዝነበረ ብድሕሪት ሃሪሙ እቶም ኣባላት ናብዚ ናብዚ ትኩሱ ዝነበሩ ክልተ ፊትን ድሕሪትን ዝነበሩ እሳቶም ይስውእና ክልተ ስውእና ክልተ ከዓ ካብኣቶም ንቅድሚት ወገን ዝነበሩ ዝተታኮስቲ ይውግኡ።
1: ፅዕፅዕ ኩናት ነይሩ። ተዋጊእና ተዋጊእና ብዝኾነ ኣብታ ሰዓት 11 ታንክና ተረ ኣነ ብከቢድ ስንክል መሓሪ ጎይቶኦምን ሓጎስ በርህን ኣብኣ ይስውኡና ፀትናዮም ኣሕዋትናዮም በቃ ኣብኣ ይስውኡ እጂ ትተሃራርማ ብጎኒ እዩ ነይሩ። ድሕሪት ኮይኑስ ጎኒ እዩ ነይሩ። ኣብቲ ናይ መድፍዕ ተትኸውን ነይሩ ንኩላህና ክሳይም ኮና ነርና ኣይምተረፍና። ዝኾነ ግን እታ ታንኪ በቲ ጎና ስለተሃርመ እሶም ተሰውኦም ኣነ ከዓ ብከቢድ ተሃሪመ ዓብደልቃድር ሸዲን ከዓ ፎኪስ ማህረምቲ ይህረም ኣብኒ ኮይኑ 76 ዝሃርምና ነይሩ። መቸም ድሕጉሰ እንተልዩ ከዓ ሽዕኡ እታ ዳሃረመትና ንዓናስ ኣብቲ ሓንቲ ታንክ ዝነበረ ክፍለ ሃርማ ብኒ
2: ንዓና ከዓ ክንትኩስ ስለ ዝረኣየና ቀፃሊ ኣብቲ ታንክታት ንትኩስ ኣብቲ ኣጋር ንትኩስ ስለ ነበርና ፀላኢ ከዓ ነታ ታንክና ስለ ዝረኣያ ፀረ ታንኪ ገይሩ ነቲ ላዕለዋይ ኣካል መእተው ናይ ኣዛዝ ታንኪ ንዕኡ ይሃርሞ ማለት እዩ። እሱ 50 ሜትሮ ንድሕሪት ይወድቕ። መለስ ያቆብ ዝበሃል ሓኪም ምሳና ነበረ ኣብኣ ይውጋእ ማለት እዩ። እቲ ዝበዝሐ ሓይሊ ናይታ ታንኪ ግን ኣብ ድፋዕ እቲናየ ስለነበርና ሓደጋ ኣይነበሩን ትማህረምቲ ጥራይ እንታይ እያ ተሓማቕ ነራ። ኣነ ክትኩስ ኢለ ከምዚ ኢለ ስለይርኢ ስለነበርኩ ኣብኣ ፀኒሐ እንተ ዝኸውን ምናልባት ከቢድ መስዋእቲ መጋጠመ ነይሩ። ኣነ ግን እቱ ክብል ከለኹ ነቲ ዳሕርዋይ ኣካል ሒዝዎ ኸይዱ። ስለዚ ኣብኣ ካብ መስዋእቲ ድሒነ ሕጂ እቲ ቱሬት ኣዛዝ ታንክ ዝኣትወሉ ኣሎ ማለት እዩ። ኣዛዝ ታንክን እዚ መድፋዕ እጅን ኣነ ብኣ ርአ ዕላማ ኣቲ ክትኩስ ምስ በልኩ እሱ ከዓ ርእኒ ፀኒሑ ፀላእ ማለት እዩ። ምስ ሃረሞ ነቲ ላዕለዋይ ኣካል ሓጢጥዎ እዩ ዝኸይድ ማለት እዩ። 50 ሜትሮ ዝኸውን ንድሕሪት ተሓፂን ተደርብዩ ጋራጅ መፂኦም ሽዑ ካብ ካልኦት ካብተን ታንክታት ይዕረማ ኣ ታንክ ኸንን ኣብ ውግእ ቀፂል ኣብ ድሕሪ ማለት እዩ ኣይተሰናኸለትን።
3: ሓንቲ ግን ዝከረኒ ላ ሰዓት 9 ገለ ከባቢታት ቅልዕ ኢላ ታግመ ምስ ወፀት ነፋሪት ነቲ ምሉእ ሰራዊት ዳኣቱ ዝነበር ማኪኑ ርእይዎ እዩ። ብኤቪኤም ከም ተሰምዐ ዝክሮ ዝክሮ ኣይፈልጥን። ምስ ግዜ እቲ ከዓ ናይ ሳዳም ወራር ስለ ዝነበረ እቲ ፓይሎታይ ልወሰጋ ይህማ የሳዳም ወራር ኣይዘለም ኢሉ ተመሊሱ ኸይዱ።
4: ሓይሊ ባሕሪ ህዝቦ ሰራዊት ወጋሕታ 27 ለካቲ 991 ካብ ሰዓት 4 ባዶባዶ ክሳብ ሰዓት 6 ባዶባዶ ነቲ ብመሬት ዘጥቅዕ ኣህዶታት ደገፍ ክገብር ብዝነበረ መደብ ኣብ ልዕሊ ማዓስከር ኣጢዖ ብርቱዕ ደብዳብ ስለ ዘካየደ ጸላኢ ሓለውኡ ናብ ባሕሪ ከም ዘተኩር ስለ ዝገበሮ እቲ ብመሬት ዝግዝግዝ ዝነበረ ህዝባዊ ሰራዊት ክሳብ ንጢዖ 3 ኪሎ ሜትር ዝተርፎ ብመካይን ተጓዒዙ። ጸላኢ ድምፂ ታንክታትን መካይን ወገን ምስቲ ንሰማይ ዘዕርግኦ ደሮናን ምስ ረኣየ ኣዝዩ ተዳሂሉ። ኣዛዚ ናይቲ ከባቢ ሰራዊት ጸላኢ ንሰራዊት ጸላኢ ንሰራዊት ህዝባዊ ግንባር ክምክት ረዳት ክላኣኽሉ እኳ እንተሓተተ ብዘይካ ጸኒዕኻ መክት ዝብል ካልእ ረዳት ኣይተላኣኸሉን። ብግብሪ እውን ዝከኣል ኣይነበረን።
5: ደቡብ መፂና ነታ ኣብ ባሕሪ ስለ ዝዓፀነያ ነታ ጢዕ ግን ካብ ጢዕ ድወፀ ሰራዊት የለናዩ። ሓንቲ ጃልባ ጥራሕ ንሕና በቲ ገምገም ባሕሪ ስለ ሓንቲ ጃልባ ክትከይርና እንታይ ኣ ናይ ወታደራ ድያ ናይ ሲቪል ዜርዋና ሕጂ ንባዕሊ ሰራዊት ናብቲ ባሕሪ ሃዲሙ ይኣቱ ክሳብ ኣብዚ ከባቢታት ምስ በፅሐ እንደገና ናባኻ ዩ ድምለስ ንሕና ብመሬት ኮይና ብጢት ንቐትል ብነ ብባሕሪ እውን ክኣቱ ስለ ዘይክእል ካብቲ ውኡ ዝነበረ ሰራዊት ናይ ፀላእ ዋላ ሓደ ድወፀ የለን በዚ እዩ ተደምሲሱ።
6: እቲ ኩናት ሓያል ጢዕ ተካልእ ጉዕዘ ነይሩ ዝኾነ ግን ዕውት ኩናት ነይሩ ሳሳይ ሓይሊ ካልኣይ ሓይሊ ከዓ ኣብ ውሽጢ ጥዕና ኣቲነ ኩናት ሓያል ቲ ኮይናት ክሕይል ከሎ ግን ብዕውት ከዓ ወፂና ፀላይ ድወፀ የለን ኩሉ ጠፊኡ ማለት ምሩኽ እምበር ዝመተን ምሩኽ እዩ ድወፀ ሰብ የለን 777 ተማሪኾም ሓደ ካብኣቶም ኤርትራዊ
7: ብትሕዞ ስለ ዝኾነት ኮይናት መፀም ምህላውናስ ሙሉእ ለይተን ዓገግ ክንብል ሰምዓና ነይረ ኣብኡ ተጀሚሩ ኣብኡውን እሰኑን ረዳት የብለን ብድሕሪት ባሕሪ እዩ ጥራይ ክዋጋኣ ጥራይ ስለ ዘለዎን ትዕድል ካልእ ምርጫ የብለን ኣብኣ እቲ ውግእ ናይ 4-5 ሰዓት ትኸውን ተወዲኣ
8: ኣብ ከባቢ ጥዑ ምስ በፃሕና ክቡር ብፃይ ብርገደር ጀነራል ፍፁም ገብሪ ሂወት ወዲ መምር መግለፂ ገብረልና ማይ ከይንፈሊ ነቲ ገባር እውን ኣታሓሕዛ ፅቡቅ ጌርና ክንሕዞ ከም ዘለና መግለፂ ተገይሩ ብድሕሪኡ መሪሕና ትኽኢልና እንዳኸድና ከለና ሓይልና ይቅድም ትመርሕ ነራ ካልኣይ ሓሊ ፓራ ኮማንዶ ክፍለ ሰራዊት 96 እንዳኸድና ከለና እቲ ወታደር ንቕይሮም እምበር ትዋርድያ ዝፀንሐና ከምዚ ክንዋግኦም ኢልና ዝመፃናስ መስሎም ኣይነበረ ንሳቶ ድሓር ነቶም ኣብ ላዕሊ ኣብ ጋቢና ናይታ መኪና ኮፍ ኢልና ዝነበርና ምምስሳል ተባሂሉ ኩልና እቲ መድፋዕ ጅብሬን መድፋዕ ጂ ኣርቢጂ ሓኪም ጋንታ ኣብቲ ላዕሊ ጋቢና ይቃወም ትብል እቲ ምስዕትኡ እቲ ሓኪም ምሳንጡ ረንጀር ናይ ላዕሊ ክዳን ገይርና ትኽኢልና ሒልና እንዳቐረብና እዚ ወታደር ኣብዚ ዘሎ እዚ ስካላ ዘሎ ሓፂን ናይ ዋርድያ ሳንዱቕ ዘሎ ብላዕሊ ፎቅ እዮም ዝብሎ ሶም ብኣምሓርኛ ኣብኡ ከሎ ንኣቱ ኣይመሰሎን ልክዕ ከባቢ ፋዱሲ ነይሩ ነዚ ዋርድያ ካብ ዘሎ ናሃርሞ ማለት እዩ ይወድቕ ንግደም በጠሎንና ክርድን ተባሂላ ትኽርደን ብገምገም ባሕሪ ንዋግኦም ሽዑ ክዓጥቁ ላዕልን ታሕቲ ንብሉ ኣስታት 5 ሰዓት ተዋጊእና ማለት እዩ ድሕሪ 5 ሰዓት ሙሉእ ብሙሉእ ንጥዖ ንቋፃፀራ ልክ ኣብታ መግለፂ ጀነራል ፍፁም ዝበላ ኣብዚ ኣጢቕዎ ደሎ ትፀላይ 3 ታንኪ ሓንቲ ረሻሽ ሓንቲ ዶዘር ኣለዋ ኢሉ ገሊፅልና ነይሩ ጥዑም ሰሓዝተዝናየ ድማ ልክዕ ንሰን ፀናሕና ማለት እዩ
4: ኣብቲ ውግእ ዝነበረ ኣሰላልፋ ወገን ብሸነኽ ደቡባዊ ምብራቕ ፓራ ኮማንዶ በጠሎኒ ክፍለ ሰራዊት 85 ብየማን ፓራ ኮማንዶ በጠሎኒ ክፍለ ሰራዊት 96 ብሸነኽ ምዕራብን ሰሜንን ድማ ፓራ ኮማንዶ በጠሎኑታት ክፍለ ሰራዊት 16 ክፍለ ሰራዊት 52 ከምኡ ውን በጠሎኒ ሃንደሳ ውድብን እየን ነይረን
9: ፀላኢ ካብ ዝነበሮ እዩ ተበጊሱ ናርጋ ወፂኡ ተቀባቢልና መገዲሲ ናርጋ ብምልኡ ሰብ ኩላ ተገደመ እያ ተባሂለ ሕጂ እቲ ንባሕሪ ከጥቅዕ ተባህለን ዋላ እውን ገለ ኣባላት ናይ ሃንደሳ ገለ 5 ነተወቅቱ ሒዞም ካብ ጢዖ ንሳረዊታ እዩ ዝኸይድ መገዲ ክዓፁ እዩ ተባሂሉ ነይሩ ሕጂ ንሱ ተሪፉ ኩሉ ካብ ሓንሳብ እዩ ተባሂሉ
10: ሕጂ ብፍላይ ጋንታና ዘጋጥመና ታንክሲ ከምዚ ገይረ ያ ኣኳዲዳትና ዝኾነ ነገር ስለ ዘይነበረና ካምሲን ስለዚ ኣከዋሓ ሕፃ ዝነበረ ናብቲ ተሽከዓ ናብቲ ተሽከዓ እምበር ከምዚ ገይራ ክንደይ ግዜ ኣካላቢታትና ጎያትና ዝኾነ ሓንቲ ነገር ከይገበረትና ግን ድሓር ድሒረን ታንክታትና ስለ ዝመፃ ሃዲመን ከይደን ማለት እዩ እቲ ካልእ ዝነበረ ፅንኩርነት ናይቲ ኩናት በጢልካ ክትዋጋኡ ናይ ትኽእልንኻ ሙቆት ስለ ዝኾነ ደው ክትብል ከዓ ፀሓዩ ደንከል እዩ ኣዝዩ መሪር ዝኾነ ኩነታት እዩ ነይሩ ዝኾነ ብዚ ብደረጃ ጋንታና ሓደ ኦፕሬተር ነይሩ ተሰውኢና ዮናስ ዝበሃል ኣብ ጢዖ
11: ሕጂ ፍሉይ ናይ ፀላኢ ኤክስታይዝ ተራእየና ነ ኣብኡ ኣብ ጢዑ ሕጂ እቲ ቦታስ ሕፃይ ሕጂ እትሪኦም ትፀንሕ ፍሕርፍሕር ኣቢሉ ያኣቱ ይኽወለካ ሕጂ ንሕና ብጎልጎል ኢና ነርና እሱ ቅርብ ብረክ ዝበለ ነሩ ከባና እቲ ዝነበርና እዩ ንሕና ማለት ሕጂ ህሮሞ ህሮሞ ክትብል ፀንሕ ትሕፃ ክፍት ኣቢሉ ይኣቱ ሕጂ ኣብኡ ቅርብ ፀገም ነይሩ ማለት እቲ ብልሓት ናይ ፀላእ ንምግላፅ
12: ምክንያቱ ደንከል ከም ዝፍለጥ ናይ ብሓቂ ኣፃምእ ዘለዎ ቦታ ንደቂ ኣንስትዮ ኣይኮነንሲ ንደቂ ተባዕትዮ እውን በዳህ ቦታ እዩ ሳላ ፅንዓት ናይተን ደቂ ኣንስትዮ ዝተመኪቱ እዩ ኣብቲ ግዜ እቲ ንሕጂ ሓኪም እንዴ በተናተይ ሞያ ወላ ክዛረብ ኩናት 2 መዓልቲ ግበር 3 መዓልቲ ግበር 3 ለይቲ ሕደር ኩሉ ግዜ እታ ሰኸም ኣብ ሕቆን ያደላ ኣብቲ ሃሩርቲ በቐጥ ገዲፉሲ ሃበግበግ ዝወፀና ግዜታት ነይሩ
4: ታንክታት ህዝባዊ ሰራዊት ምስ ኣጋር ሰራዊት ተሰሪዐን ምስ ኣተኻ ድሕሪ ሓፂር ፅዑቕን ምልውዋጥ ተኽሲ ፀላኢ ምውታቱ ራሕሪሑ ናብታ መውፅእ ዘይብላ ሓውሲ ደሴት ጢዖ ኣተወ እግሪ እግሩ ዝስዕቡ ዝነበሩ ተጋደልቲ ካብ ብምብራቕ ንምዕራብ ኣብ ጎላጉል ተሃኒፁ ዝነበረ ንዊሕ ካናላታት ጸላኢ ሓሊፎም ብመንጎተን ካብታ ከተማ ንደቡብ ዝነበራ 3 መዓስከራት ሰጊሮም ናብ

0: ከተማ ተጸንበሩ ኣጋር ሰራዊትን ታንከኛታትን ህዝባዊ ሰራዊት ተዋሂዱ ንቕድሚት ይግስግስ ስለ ዝነበረ ጸላኢ ንኣማጻጻ ህዝባዊ ሰራዊት ምስ ተዓዘበ ብገማግም ባሕሪ ከምልጥ ሃቂኑ እንተኾነ ህዝባዊ ሰራዊት ብዘደነቕ ቕልጣፈ ተወርዊሩ ብምእታው ታሪክ ቅያታት ማርሳ ተኽላይን ባጽዕን ኣብ ጢዖ ደጊምዎም ገማግም ባሕሪ ጢዖ ብዝሞቱ ወታደራት ጸላኢ መልአ
1: ከባቢ 6 ሰዓት ዝወሰደ መጥቃዕ ተካይድና ማለት እዩ ኣብዚ ሕጂ ዘይርሳዕ ነፈርትና ኢትዮጵያ መጽአን ብዙሓት ማካይን ተሸኽላ ነይረን ሓፈሻዊ ግን ሓበሬታ ስለ ዘይሃበት ናይ መሬት ቀጥታ ቀልጢፍና ናብቲ ከተማ ስለ ዝኣተና እቲ ናይ መሬት ምስተን ናይ ነፈርቲ ክረኸብ ስለ ዘይከኣለ ነፈርቲ ዘዘይረን ጥራየን ዝኸዳ ነይረን ማለት እዩ በቲ ወሰናይ ጢዖ ብኣሃርማ ነይረን ማለት እዩ
2: ነታ ካሃድም ዘድዩ ዘሎ ፀላእይ ዓፂናዮ ማለት እዩ ብሓንቲ ጋንታ ገርና ዓፂናዮ ፀላእ ሕጂ ናበይ መፅኡ ተጠቕሊሉ ንፂዖ ኣብታ ማእከል ዓዲ እዩ ከኣቱ ክጥር ነፍኪ ኢሉ ስለዚ ካብዚ ፀላእ ብምሉእ ስለተዓፅወ እታ ምርጭኡ ምውጋእን ወይ ሞትን ምምራኽን ጥራያ ተዓድሉ ዘላ
3: ኣጋርካ ታንክኻ ሓደ እዩ ብፍላይ ኣብ ገለገለ ትመርሖም እሞ ድሓር ግን ይርክቡካ እዮም ኣነ ናይ ብሓቂ እዩ ማለሲ እቲ ፅንዓት ናይቶም ኣጋር ኣህዱታት ፓራኮማንዶ ዝበሃል ናይ ብሓቂ ዘድንቖም በቃ ማለሲ ካብ ታንኪ ምሳኻ ይፍለይን እዮም ተሰቂልዮም እዮም ዝኸዱ ኣብታ ቦታ ህጁም ወርዱ ምሳኻ ከዓ ኣትዉ ማለት እዩ ስለዚ ምትሕብባር ናይ ኣጋር ኣህዱታትን ናይቲ ሓይሊ ባሕሪ ናይቲ ሜካናይዝድ እቲ ልዕሊ ኩሉ ከዓ ኩልካ ብሓንሳ ኢኻ ነዚ ኩሉ ምረት ትስከሞስ ብሓንሳ እምበር ከም ታንኪ እውን ብዙሕ ኣይንበሮኦን እኳ ሰለስተ ታንኪ እየን ፀኒሕና ናብ ጢዖ ሓንቲ ቃፂልናያ ተንክልተ ከዓ ተማሪኸን ማለት እዩ
0: እዚ ኣብ ጢዖ ዝነበረ ናይ ሓምሻይ ክፍለ ጦር ሰራዊት ዋላ እኳ ናይ ውግእን ወራራትን ተመክሮ እንተዘይነበሮ ከም ዓይነት ብኣካዳሚ ደረጃ ብስለት ብዝነበሮምን ኣካላዊ ብቕዓት ስልጠናን ብግቡእ ዘማልኡ ምዱብ ሰራዊት ኮይኑ ንናይ ደንከል ክሊማዊ ባህሪ ተፃዊሩ ንነዊሕ እዋን ፀኒዑ ክዋጋእ ዝኽእል እዩ ተባሂሉ በቲ ስርዓት እምነት ዝተነብረሉ ሰራዊት እዩ ነይሩ
4: ሰራዊታዊ ዝነበረ ምስ ህዝባዊ ግንባር ብዙሕ ውግእ ዝገጠመ ኣፍልጦ ናይ ህዝባዊ ግንባር ዘለዎ ገለ ኣይኮነ ነጋዳይ ተቐይረ ሰራዊት እዩ ነይሩ ሬድዮ ብቐጥታ ምስ ላዕለዋይ እዚ ዘራኽብ ኣለዉ መጥቃዕቲ ጢዖ ከዓ ብዙሕ ተሪር ኣይኮነን ግን ብፍላይ ኣብቲ ኣጋሞ ወዳእታ እቲ ናይ ባሕሪ ንሸነኽንዮ ጥምት በዓቲ ድመስልና ባሕሪ ድጥምት ኣብኡ ተሓቢአን ካብኡዎ ወፅአን እንዳተኮሳ ሸጊረናና ነ ባሕሪ ብድሕሪት ተጠዊኻ ከምዚ ሓላፍ ዘላፍ ስዝብ ባሕሪ ብድሕሪት ተጠዊኻ ቦምባ ብምእታዊ ገለ ኢና ፈትሕና ካብኡ ዝወፀ ፀላእ የለን ተኣዱ ተኸሚኹ ጢዖ ተቋፂርና
5: ጢዖ ውግእ ግን ፅዕፅዕ ክብለ ይክእልኒ ኣነ ምክንያቱ ምስ ነጋደ ኢና እቲ ውግእ ተኻይዱ ሸቃጠ እዮም ፀኒሖምና ሰልዲ ዝቆፀርናዮ ሓደ ክልተ ኢልና ንቁፀሮ ቦንሰላ ከምዚኣ ንህልካ ባሻይ ተወጊአኒ ባፅዕ መስኣል ሃበኒ ኢለ 10 ብር ሂብኒ ነዚ ኩሉ እንዳረከብ ኳስ ነዚ ኣትበኒ ኢለ መዓት ገንዘብ ኢና ፀኒሕና እቲ ፀላኢ በታ ስጋ ባሕሪ ስለ ዝዓፀናዮ ኣብተን እታ ፅዕፅዕ ትበሃልሲ ኣብተን ገዛ ጣውላ ኮይነን ንዝሓለፈ ተጋዳላይ ጠሸቕ ምባል ኣብኣያታ ፅዕፅዕት እምበር እታ ዓዲ ምስኣተናያ ንባሕሪ ኣት ፀላኢ ንባሕሪ ኣት ከዓ ስጋባ ፍንጩ ከይድ ዓቕሉ ምስ ፀበቦ ናባና ምለስ ብኡ ምስ ቆለብናየ ንባሕሪ ከይድ ብከምዚ ተዳኺሙቲ ፀላኢ
0: ድሕሪ ውግእ ከም ዝተረጋገፀ ፀላኢ ናይ ሓምሻይ ክፍለ ጦር መበል 141 ብርጌድ ማለት 1460 ዓቕሚ 4 ሻለቃታት ዝነበርዎን ካልኦት ምስኡ ተደሪቦም ዝነበሩ ናይቲ ክፍለ ጦር ኮማንዶ ሻለቃ ማለት 350 ዓቕሚ 1 ሻምብል ታንክኛ 1 ሻምብል ናይ 76 ሚሜ መድፍዕ 1 ሻምብል ሞርታር ማለት ብድምር 1 ሻለቃ መካናይዝት 200 ዓቕሚ 1 ሻለቃ ዕጡቕ ምልሻ ናይ ዓፈር ማለት 350 ዓቕሚ ዝሓዘ ብጠቕላላ 2360 ዓቕሚ ዝሓዘ እዩ ነይሩ ኣፅዋር ታንክ 3 ዙ 23 2 76 ሚሜ 3 ቢቴን 5 82 ሚሜ ሞርታር 10 ብሬናት 52 ኣርቢጂ 53 ፎኪስ ብረት 1980 ዓጢቑ ነይሩ
3: ኣብዚ ዘይንርስዖ ተስፉ ተወልደ ብርሃን ወዲ ባሓይ ዝበሃል ተሰዊኢና
6: ዝዝክሮ ግን 14 ኣብ ጢዖ መስዋዕት ከፊልና ኢና ሓደ ስዋጋብ ዘለዎ መራሒ ጋንታት ምልክት ዝነበረ ማለት እዩ

0: ድሕሪ ናይ 6 ሰዓት ምሪድ ውግእ ፅዕቶ ኣፅናዮ ማለት እዩ።
1: ንከተማ ጢዖ ኣብኡ ዝነበረ ሰራዊት ደምሲስካ ንማርሳ ሕዱ ገፅካ ምኻድ ኩሎም ተፀራሪቦም ጠፊኦም። እቲ ቀዳማይ ዞን ናይ ዞባ ደንከልያ ኣብዚ ከምዚ ዓይነት ዕለት 27 ወረ 2 91 ሓራ ኮይና ተቀዳመይቲ ዞን ማለት እዩ።

ኣብ ማዕበል ፈነወ ዝፀንሑ መደባት ኤርቲቪ ተኪእና ክቡራትን ክቡራን እንተኸታተልትና ሰዓትና ስለ ዝኣኸለ ትሕዝቶታት መደብ ህርመት ሒዝና ተረኺብና ኣለና። እዚ ንሎሚ ቀሪብናዮ ዘለና ደርፍታት ድማ ኣብዚ ናይ ምዝንጋዕን ዕረፍቲ ግዜኹም ከዛነየኩምን ከዘናግዐኩምን ተስፋ ይሙሉ እዩ። ንሕጂ እምበኣር ከም ብመኽፈቲ ቀርብያ ዘለኹ ደርፊ ከላሊኩም እየ። ናይ ገዲም ድምፃዊ ነፍሲሄር መምህራን ኣሚን ዓብደለጢፍ ካብ ደርፍታቱ ብትግረ ዘይኮነት ማለት ብትግርኛ ኣባይ ኣባሻውል እትብል ደርፊ ኢና ቀሪበ ዘለኹ። ክትከታተሉና ብክብሪ ይዕድም። ናብ ሙሉእ ትሕዝቶኣ ክንሰገር

ክቡራትን ክቡራንን ተኸታተልትና ከም ዝተዓዘብኩማ ናይ ድምፃዊ ምምር ኣልኣሚን ዓብደለጢፍ ደርፊ ናባኹ ቀሪብና ፀኒሕና። ካብዚ ብመቐፃል እውን ቀሪብና ዘለና ናብ ድምፃዊ መንእሰይ ሃኒባል ኣለም ክንሰግር ኢና። ናይ ሃኒባል ንሎሚ መሪፅናያ ዘለና ደርፊ ፍቅራዊት ደርፉ ኮይና ሓዲኡ ምረፂ እትብል ክትከውን እያ። ካብኣ ቀፂላ ናብ ድምፃዊ ኣማኒኤል ጎይቶም ካብ ደርፍታቱ ሃብዮም እትብል ኣብ 2025 ዝደረፋ ባህላዊት ስራሕ ክትከውን ኣቐዲማ ናይ ሃኒባል ኣለም ኣላትና ሕጂ ንምክታልኩም ብክብሪ ዓደም

0: ድጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብር መት ካብዚ ብምቕፃል ቀሪብና ዘለና ደርፊ ናይ ሳሆ ደርፊ ክትከውን ብድምፃዊ ሳልሕ መሓመድ ሂበክ ለይለይ እትብል ክትከውን እያ። ካብኣ ቀፂላ እውን ናብ ድምፃዊት መንስተይ ሳሌም ጎይቶኦም ካብ ደርፍታታ ፍቅራዊት ደርፊ ቤብ እትብል ቀሪብና ኣሉና። እዘን ደርፊ ሕጂ እውን ናባኹም ክቐርባ የን።
1: ዘዕላ ሓነክኑ ስጉምጋላ ሓነክኑ

0: ቀልባ አለት ሪ ወላካ ዳሃይ ዝብ ዳሃይ ላይ ዝኾነ ነ
1: ሸራ ሐጅናት ነ ሞዴልም አርካናት አርቲስት እም ራይ ሐጂ
2: ብልዕሊና መጽዩ ኸልዕላን ትራይ ፍልጥኒ ወላን ዝኹ ሰብሲ ዝምጥሎኒ
3: ትግራይ ትግርኛ
4: ናካፊስካ ዳአርዳ ኮዶ
5: ሰማኮኻን አይጸላኳን ለከ ዘሎ
6: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶታት መደብር መት ኣለኹም ዝቐርብ ዘሎ ደርፍታት የዛኒኩም ክህሉ ተስፋይ ሙሉእዩ ካብዚ ብምቕፃል ቀሪብ እየን ዘለኹ ደርፊ ከላለየኩም ሓንቲ ብድምፃዊ ኦርዮን ሳልሕ ካብ ደርፍታቱ ፍቅራዊ ደርፊ እንታይ ይኹን ኣነ እትብል ክትከውን ከላ ካብ ቀፂላ ቀሪብያ ዘለኹ ደርፊ ኣብ ሕልሚ ምሳኻ ሓዲረ እትብል ናይ ገዲም ድምፃዊ ነፍሴ ሬማነ ገብረ ሚካኤል ባርያ ክትከውን

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ትሕዝቶታት መደብ ህርመት ስለምክተልኩም ኣዝየ እንዳመስገንኩ ንምክተልኩም እውን ሕጂ ደጊመ ብክብሪ እየ ዝዕድም ቢሌነይ እትብል ደርፊ ድምፃዊ ኢሳዕቅ በይ ቀሪብና ኣሎና። ካብዚ ብምቕፃል ካብ ኣቀፂላ ኣተቃርብ ደርፊ ከነላለየኩም ናይ ድምፃዊ ረዘነ ዓለም ናይ ረዘነ ደርፊ ፈራዊ ደርፊ እምቢላ እትብል ያ ክትከውን

0: ቃል በዓሎ ትሪኦ ከለካ ዳሃይ እዩ ዝብል ዳሃይ ናይ ዝኾነ ነ
1: ሒራ ሕጂ ናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአ ሕጂ
2: ብልዕሊና መፅኡ ከልአናን ተራእዩ ይፍለጥኒ ዋላ ዝኾነ ሰብሲት ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕኮኸዓ ኣይፀላኳን መርከዝ ዘሎ ስለዝኾነትእሞከዓ
5: ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳ ገለያሎ ሾማውራር ፈላእኩኖ ሱቱባላይ ናሜኮ ኣይንኮኖ
7: ኣደይ ወላዲተ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብና ዘለና ደርፊ ከነላለየኩም ንሕጂ ቀሪብና ዘለና ደርፊ ቁሩብ ንድሕሪት ምልስ ኢልና ናይ ድምፃዊ ዳሽ ምስግና ካብ ደርፍታት ያ ክትከውን ናይ ዳሽም ንሎሚ ቀሪብና ዘለና ተገምጢልኒ ፍቕሪ እትብል ደርፉ ክትከውን እያ። ካብኣ ቀፂላ እውን ናብ ድምፃዊት ሰማር ዮሃንስ ክንሰግር ኢና። ካብ ናይ ሰማር ቀሪብና ዘለና ፍቕራዊት ደርፊ ኮይና ወለላይ እትብል ኣብ 2020 ዝደረፈታ ክትከውን እያ። ሕጂ እውን ንምክታልኩም ደጊመ ብክብሪ ዓደም

0: رزق داي
1: أسمور وجنيتو ربنا رأيني
2: جامعت لبرحمته سرايق الأمته.

0: ማሚ ሓደ ለጅናና ዋቃይ ሙንቡ ንሱ ብሓስሊኢደ ወለ ክተብ እዳ ነግስኮት ይብል ሃጀሪት ይበልች
1: ኣብ ሕሴን ኣነ ወልየ ማሉ ዝሙት እብለኩም ወእንቱም ሕስሪ ይትወዱ ድሓን ኣነ ነ ቸለየኮ ግሉ ወልየ ኣችም
2: እደ ካል እቲ ልጀዋልየ ክታብ ናይ ረብዓት ሃለክ ዓዲ ይብልካ የተረሳዕ ናሪ ሰማዕኒለይካ ወረብዓት ተማም ለልእምረብ ተፋሲል ነፈር እሉ ራክበልየኮ

0: ያ ኸዲ ረብዓት ነቶ ትርኢ ዓነት ርያ ዘትርእየና ሃለክተኣምር ላውቃታ ወህርጃ ያ ሰላም ኣያ ምሪ ምትርአ ትብ ሕላይ ሓተ ታሓደ ዓረዲቡ ኣፍንቱ ኣነ ሕላይ ትረስዓን ሕላይ ኣላ ምትብ መስለካ ኣላ ኣይዋ ኣትኳመነ ይዓርኮ ብኪ ጣላ ይዓርኮ ብኪ ጣላ እጆተ ብጋላ ጣላ ሾሾ ክምበዳላ ጣላ እለ ጉሊ በተር ጣላ ሓንጌላያ ገደር ጣላ እለ ጉሊ ሙልሆይ ጣላ ሓንጌላያ ድርሆይ ጣላ ይዓርኮ ብኪ ጣላ ይዓርኮ ብኪ ጣላ ኣልባብ ጎርክትዋላ
1: ነፋዕ ሓልየት እቡ ረኣስና ናሰኡኩም ንወሱ ኣነ ለቤት ክሕዘጋግልኩምቶ
2: ላላላ እንዲድ ገይሲኒ ማዕለሽ ሪሳይ ኣነ ግልጊስ ሙን
1: እንታ ምንማት ገይስ ኣስ ውራሕ ላይካ እቲ ለቤት ታርፍላ ድሓና ፅብሕየ መስጊ
0: ገየስኪም ንገብእ ሕነ ህየ ብእሱል ናይ ረብዓት እንጃዝየኪ ወገበይከ ነፀብጠኪ
2: ድሓን ሪሳይ ማዕለሽ እንቱም ብሰበበይ ትትባእሶ ወእንታ ረቢ ንባርከካ ኣነ ግልጊስቱ ድሓን ዋዕሎ

0: ማምታ ገጨ ገብረ እዩ ገጨ የድበስኩ ይሃለ ለቀጤን ሃለ ለገጨ ቃጥማ ስልሕ ማምታ ገጨረ እዩ ልሕጣ ይፋል ይፋል የዑፊት ል ዑፊት ሓተ ጋበት ይል ኣብረቦም ሰይኮምን
1: መርሓባ መርሓባ ዓማድም ትፈደል ትፈደል ትፈደል
2: ኣሓስላ
1: እሉይ ትለሉ ወድህ ለይኮ ባሕስ ትርኢ ለይካ
2: ዓወትካ ይትብለኒ ዓወትካ ሬጣ በስ ረቢ ሰደየካ ሰደይ ድሌ በስ እንደይ ትቀስፍ በለና ተሃለየና ምስርካ
1: ኣብሽር ዋሪ ዋሪ

ጽምብል ደንደን ኣብ እዋንና ጽነት ንግደት ደንደን ስለ ዝኾነ በጻሕቲ ካበየኩርና ሓጎሮም ናብ ደንደን ብምኻድ ዝኽሮም ዘሐድስሉን ሓድሽ መብፅዓ ዝኣትውሉን እዋን እንሆ ደንደን ዝብል ብበጻሕቲ ስዒቡ የቐርብ።

0: እዙ ሰላምታና ተቐበሉ ፈኖ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክን ተኸታተልትና ከመይ ተምስዮም ሰዓት 9 ኣኺሉ ንሎም 14 ሰነ ዝተዳልወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብክብሪ ንዓዶም ከኸ ብቐንዲ ኣርእስተ ዜና ፍልም ሚኒስትሪ ጉዳያት ወፃኢ ኣብ 13 ሰነ መበል 63 መዓልቲ ኣፍሪቃ ፀንቢሉ ኣብ ዓሰብ ተሳታፍነት ደቂ ኣንስትዮ ኣብ ትምህርቲ ንምድንፋዕ ዋዕላ ተኻይዱ ኣህጉራዊ መዓልቲ ልግሲ ደም ደረጃ ዓለምን ሃገርን ንመበል 21 ግዜ ተዘኪራ ብሪጣንያ ናይ ነዳዲ መርከብ ሩስያ መትረብ እንግሊዝ ከም ዝሓዘት ቀዳማይ ሚኒስተር ኬር ስታርመር ኣፍሊጦ ኣሜሪካን ህንድን ጎኒ ጎነቲ ኣብ ፈረንሳ ዝካየድ ዓመታዊ ዋዕላ መራሕቲ ጉጅለ 7 ንግዳዊ ዝርርብ ከም ዘካይዳ ተሓቢሮም ኣብ ኢራን 4 ዓበይቲ ባንክታት ዕላማ ዝገበረ ሳይቤራዊ መጥቃዕቲ ከም ተኻየደ ተቓሊሖም ሚኒስትሪ ጉዳያት ወፃኢ ሚኒስትራት ዝርከብዎም ላዕሎት ሰብ መዚ መንግስትን ግንባርን ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ከምኡውን ካልኦት ዕዱማት ኣብ ዝተረኽብሉ ትማል 13 ሰነ መበል 63 መዓልቲ ኣፍሪቃ ፀንቢሎም ነቲ ስነ ስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳልዎ ፀብጸብ ኣሎ ገረ መስቀል ገረ ዝግሄር ከቕርበልና እዩ
1: ራ ፓላስ ኣብ ዝተካየደ ፅምብል ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳሊሕ ኣብ ዘስምዖ መደረ መዓልቲ ኣፍሪቃ ኣብ ሃገርና ኣፍሪቃ ሓደ ልቢ ሓደ መሬት ሓደ መጻኢ ብዝብል ቴማ ንሓበራዊ መንነትና ታሪክና ክብርታት ምሕዝነትና ምቕሉል እንግዶትናትናን ሓድሕዳዊ ምትሕጋዝናን ብዘንፀባርቕ ትሕዝቶ ትበዓል ከም ዘላ ጠቒሱ ራእኢ ጥምርቲ ብልፅግትን ሰላማዊትን ኣፍሪቃ ብዜጋታታ ብዝምራሕን ኣብ ኣህጉራዊ መድረኽ ብዝውከል ንጡፍ ሓይልን ክሰምር ከም ዝኽእል ገሊጾ ሚኒስትር ዑስማን ኣስዒቡ ኣህዛብ ኣፍሪቃ ምስ ሃብታም ፀጋታቶም ብድኽነት ይሳቀዩ ግጭታት ድማ ህይወት ሰብ ንዋትን ዕድላትን ናይዛ ኣህጉር ይዕኒ ከም ዘሎ ብምሕባር ብደረጃ ኣህጉር ገምጋም ህልው ክንውንነት ብምክያድ ካብ ሽግራት ዘገላግልን ብሓባር ዝዋሰአን እስትራቴጂ ከም ዘድሊ ኣዘኻኺሩ ሚኒስትር ዑስማን ብተወሳኺ ኣብዚ ዓለማዊ ስርዓት ዝቕየረሉ ዘሎ ህመት ንፀጋታትን እስትራቴጂካዊ ዝምድናታትን ዝግበር ውድድር እናናሃረ መምፅኡ ክሊማዊ ምምዝባል ስጋኣት ህዝባዊ ጥዕናን ዘይምዕሩይነትን ዝኣመሰሉ ዓለማዊ ብድሆታት ድማ ዝተዋሃደ ፍታሕ ከም ዝጠልቡ ብምሕባር ኣብ ከምዚ ኩነት ኣፍሪቃ ብመትከላውነት ዲሲፕሊን ከምኡ ውን ንነዊሕ ብዝጥምት ሓበራዊ ራእይ ፀጋታታ ከተመሓድር እንተኽኢላ ሓበራዊ ዕብትን ዘላቂ ልምዓትን ከተረጋግፅ ከም እትኽእል ኣገንዚቦ ኣምባሳደር ሪፓብሊክ ደቡብ ኣፍሪካ ኣብ ኤርትራ ሚስተር ፐርሰርቨረንስ ሙዙቡሊ ኮምሻ ብወገኑ መዓልቲ ኣፍሪቃ ልዕሊ ፅምብል ዝኸይድ ትርጉም ከም ዘለዎ ጠቒሱ ሓበራዊ ጉዕዘናን መጻኢናን ንምርግጋፅን ብዛዕባ ኣህጉርና ንኸነስተንትን ዕድል ከም ዘርሑ ብምግላፅ ኣፍሪቃ ኣብ ዓለማዊ መድረኽ ግቡእ ቦታኣ ክትሕዝ መትከላዊ ሽርክነት ከም ዘድሊ ኣንፂሩ እዚ ከምዚ ኢሉ እንከሎ ብምክንያት መዓልቲ ኣፍሪቃ ሓበራዊ ዓውዲ ዘተ ከምኡ ውን ኣብ መንጎ ካብ ዲፕሎማሲኛታት ኤምባሲታትን ሃገራት ኣፍሪቃ ኣብ ኤርትራ ዝቆመት ጋንታን ጋንታ ኩዕሶ እግሪ ኣባላት ሚኒስትሪ ጉዳያት ወፃእን ኣብ ስታድዮም ኣስመራ ምሕዝነታዊ ግጥም ኩዕሶ እግሪ ተኻይዱ
0: ኣብ ዓሰብ ተሳታፍነት ደቂ ኣንስትዮም ማኣዲ ትምህርቲ ንምድንፋዕ ዝዓለመ ናይ 2 መዓልታት ዋዕላ ተቓኒዑ ወኪል ኤሪና ዒሰ መሓመድ ብመልክዕ ፀብጻብ ንዘዳልዎ ትሕዝቶ ዳናይት ተስፋዝጊ ከተቕርቦ እያ
2: ጨንፈር ትምህርቲ ዞባ ደቡባዊ ቀይሕ ባሕሪ መስርሕ ምምሃርን ምስትምሃርን ንምሕያልን ተሳታፍነት ደቂ ኣንስትዮ ንምዕዛዝን ዝዓለመ ዋዕላ ብ1111 ሰነ ኣብ ከተማ ዓሰብ ወዲቡ ሓላፍቲ ጨንፈር መምህር ፍሳሃየ ኪዳነ ኣብ ዘስምዖ ቓል ዕላማ ዋዕላ ኣብ ትምህርቲ ደቂ ኣንስትዮ ዛጊድ ዝተዋህለለ ተመክሮታትን ዘጋጠመ ብድሆታትን ብምድህሳስ ሓባራዊ መረዳእታ ንምፍጣር ከምኡውን ኣብ መጻኢ ድርኺ ዝፈጥሩ እማመታትን ርእቶታትን ንምቕራብ ከም ዝኾነ ኣብርሁ። ነቲ ዋዕላ ዝደረኸ ቀንዲ ምኽንያት እናንቆልቆለ ዝመጽእ ዘሎ ተሳታፍነት ደቂ ኣንስትዮ ከም ዝኾነ ብምግላጽ ድሕረ ባይታ ትምህርቲ ኣብቲ ዞባ ጽልዋ ባህልን ልምድን ኣብ ትምህርቲ ደቂ ኣንስትዮ ከምኡውን ተራ መምሃር ደቂ ኣንስትዮ ኣብ ምውሓስ ጥዕና ሕብረተሰብ ብግቡእ ከም ዝፍተሽ ገሊጹ። ብመሰረት ዝቐረበ ጸብጻብ ዝርግሐ ትምህርቲ ንምስፋሕ ብዝተገብረ ልዑል ጻዕሪ ቁጽሪ ትካላት ትምህርቲ ምስ ናይ ቅድመ ናጽነት ክነጻጸር እንከሎ ቅድመ ትምህርቲ ብልዕሊ 7600 ሚእታዊት፣ መባእታ ብልዕሊ 430 ሚእታዊት፣ ማእከላይ ደረጃ ብ1000 ሚእታዊት፣ ካልኣይ ደረጃ ድማ ብ1600 ሚእታዊት እኳ ተዓበየ፣ ተሳታፍነት ደቂ ኣንስትዮ ግን ምስ ዝርግሐ ክነጻጸር እንከሎ ኣዝዩ ትሑት ምህላው በሪሁ። ዓመታዊ ልዕሊ 18 ሚልዮን ኣፋ ንመነባብሮ ወፃእ ዝግበረለን 3 ኣሕደርትን 32 ሓውሲ ኣሕደርትን ኣብያተ ትምህርቲ ከም ዘለዋ ብቐንዱ ድማ ተሳታፍነትን ቀጻልነትን ደቂ ኣንስትዮ ንምውሓስ ዝተኸፍታ ምዃነን ክግለጽ እንከሎ ተጠቀምቲ ናይ ዝዕድል ዝኾና ደቂ ኣንስትዮ ግና ኣብ ኣሕደርቲ ኣብያተ ትምህርቲ 7.5 ሚእታዊት ኣብ ሓውሲ ኣሕደርቲ ኣብያተ ትምህርቲ ድማ 25 ሚእታዊት ከም ዘሎ ተሓቢሩ። ኣዛዚ እዚ ምብራቕ ብርጋዴር ጀነራል ኣብርሃም ዓንዶም ኣብ ዝሃቦ ቓል ምምሃር ጓል ኣንስተይቲ መሰረት ህንፀት ስልጡን ሕብረተሰብ ከም ምዃኑ መጠን ተሳታፍነትን ምሕያል ሓላፍነት ናይ ኩሉ ዜጋ ስለ ዝኾነ ብውህደት ክስራሕ ጸዊዑ። ኣመሓዳሪ ዞባ ዶባ ውቅሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ብወገኑ ተሳተፍቲ ዋዕላ ዘርኣይዎ ንኡት ተሳትፎ ነቲ ዛዕባ ንዝሃብዎ ኣቓልቦ ዝምስክር ከም ዝኾነ ብምግላጽ ምምሃር ጓል ኣንስተይቲ ቁጠባዊ፣ ፖለቲካዊ፣ ማሕበራውን ካልእን መዳያት ስለ ዘለዎ ተራ ወሰንትን ጸለውትን ኣካላት ክዓዝዝ ኣዘኻኺሩ። ኣብ መወዳእታ ተራ ደቂ ኣንስትዮ ኣብ መስርሕ ምምሃርን ምስትምሃርን ንምሕያል ንኣብነታውያን መምህራን ደቂ ኣንስትዮ ወረቐት ምስክር ተዓዲሉ።
0: ካብ ዓመት 2004 ብደረጃ ሃገርን ዓለምን ክዝከር ጀመረት ኣጉራዊ መዓልቲ ልግስደም ደረጃ ሃገር ትማል 13 ሰነ ኣብ ስምራ ኣድራሽ ሃማደ ንመበል 21 ግዜ ተዘኪራ ጋዜጠኛ እልልታ ሃብተ ማርያም ዘዳልወቶ ትሕዝቶ የስዕብ።
3: 14 ሰነ ኣህግራዊ መዓልቲ ልግስደም

0: ብጠብታ ሰብኣውነት ደም ብምልጋስ ህይወት ነድሕን ብዝብል ቲማ ብምትሕብባር ሃገራዊ ኣገልግሎት ባንኪ ደምን ሃገራዊ ማሕበር ወለንታውያን ለገስቲ ደምን ብደረጃ ሃገር ንመበል 21 ግዜ ተዘኪራ ኣብቲ ነቲ ዕለት ብዘንፀባርቕ ስነ ጥበባዊ መሰናድኦታት ዝማዕረገ ስነ ስርዓት ፀሓፊ ሃገራዊ ማሕበር ወለንታውያን ለገስቲ ደም ኤርትራ ኣቶ በረኸት መሳዝጊ ኣብ ዘስምዑ ቃል እዛ ዕለት ወለንታውያን ለገስቲ ደም ህይወት ንምድሓን ብዝወስድዎ ሕልናዊ ተበግሶ ዝምጎሱላ ኣብ ወለንታዊ ልግሲ ደም ንዘይተፀንበሩ ዜጋታት ድማ ዕድመ ዝቐርበላ ከም ዝኾነት ገሊፆም ሜዲካል ዳይሬክተር ሃገራዊ ኣገልግሎት ባንኪ ደም ኤርትራ ዶክተር ዮሃንስ ተኸስተ ብወገኑ ቀንዲ ዕላማ ሃገራዊ ኣገልግሎት ባንኪ ደም ኤርትራ እኹልን ውሑስን ደም ኣኪብካ ንኹለን ሆስፒታላት ሃገርና ውሑስ ደምን ውፅኢት ደምን ብምቕራብ ስንክልናን ሞትን ምጉዳል ከም ዝኾነ ብምሕባር እናበረኸ ዝመፀ ንቕሓት ዓመታዊ ልዕሊ 15,000 ከረፂት ደም ኣብ ዝእከበሉ ደረጃ ተበፂሑ ከም ዘሎ ኣብርሁም ንቤት ፅሕፈት ዓለማዊ ውድብ ጥዕና ኣብ ኤርትራ ወኪሉ ቃል ዘስምዐ ኣቶ እዮብ ፍረዝጊ ድማ ብደረጃ ዓለም ኣብ መጀመርያ 2,000 ዓመተ ምሕረት ኣስታት 2.2 ሚልዮን ዝነበረ መጠን ልግሲ ኣብ 2023 ናብ 7 ሚልዮን ከም ዝዓበየ ብምጥቃስ ካብ 10 ልግሲ ደም እቲ 7 ብነፃ ዝርከብ ምዃኑ ኣዝዩ ዘተባብዕ ከም ዝኾነ ሓቢሩ ኣብቲ ዕለት ንተሳታፍነት ደቂ ኣንስትዮ ኣብ ወለንታዊ ልግሲ ደም ዝገልጽ መብርሂ ብሓላፊት ሃማድየ ዞባ ማእከል ወይዘሮ ኣለም በላይ ቀሪቡ ኣብ መወዳእታ ኣብ ዝተወደበ ውድድር ሓፈሻዊ ፍልጠት ንዝተዓወቱ ሽልማት ንኣብነታውያን ለገስቲ ደም ድማ ናይ ምስጋና ወረቐት ተዓዲሉ 14 ሰነ ኣህግራዊ መዓልቲ ልግሲ ደም ካብ 2004 ንያ ብደረጃ ሃገርን ዓለምን ንመበል 21 ግዜ ትዝከር ዘላ
1: መዛዘሚ ስነ ስርዓት መበል 13 ዓመታዊ ፌስቲቫል ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብ12 ሰነ ኣብ ኣስመራ ቐፅሪ እቲ ኮሌጅ ተኻይዶም እቲ ፌስቲቫል ብመልክዕ ውድድር ን6 ዋርሒ ዝቐፀለ ኣብ ትምህርቲ ባህልን ስፖርትን ዘተኮረ መሰናድኦታት ከምኡውን ምርኢት ቅዲ ኣልባሳትን ገስጋስ ሕክምናዊ ትምህርትን ዘንፀባርቕ እዩ ነይሩ ዲን ናይቲ ኮሌጅ ዶክተር የማነስዩም ኣብ ዝሃቦ ቃል እቲ ፌስቲቫል ዓቕምን ንቕሓትን ተምሃሮ ብምብራኽ ተወዳዳርነቶም ንምዕባይ ዝሕግዝ ባህሎምን መንነቶምን ዝፈልጡሉን ዝዕቅብሉን መኣዲ ዝፈጥር ከምኡውን ናይ ምምርማርን ፈጠራን ብቕዓቶም ዘዕቢ ስለ ዝኾነ ኣገዳስነቱ ልዑል ምዃኑ ገሊፆም ሓላፋይ ሃማመተ ኣብቲ ኮሌጅ መንእሰይ ኣብርሃለ ኣሰፋዊ ብወገኑ ፌስቲቫል ኮሌጃት ኣብ ኣካላውን ኣእምራውን ዕብየት ተምሃሮ ንዘለዎ ተራ ብምጥቃስ በብዓመቱ እናዝሰፍሐ ዝመፅእ ዘሎ ትሕዝቶ ናይዚ መርኣያ ከም ዝኾነ ከዓ ሓቢሮም ኣብ ሃገራዊ ማሕበር መንእሰያትን ተምሃሮ ንኤርትራ ሓላፊት ክፍሊ ምክትታል ዞባታት ሄለን ኣሚነ ድማ ፌስቲቫል ሓደ ካብቶም ማሕበር ምስ ኮሌጃት ብምውሃድ ዘካይዶ መደባት ምዃኑ ብምጥቃስ ዝቐረበ ትሕዝቶ ንብቕዓት ተምሃሮ ዘንፅባርቕ ከም ዝኾነ ብምግላጽ ደገፍ ናይ ስራሕ መሻርክቲ ከዓ ዝፀዊዓ ኣብ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ክዕደል እንከሎ ተምሃሮ ዓውደ ትምህርቲ መድሃኒት ጎብለል ብምዃን ተሸሊሞም ኣብቲ ዕለት ብደራስን ተመራማሪ ታሪክን ኣቶ ኣለም ሰገድ ተስፋይ ኣብ ኣገዳስነት ታሪክ ኣብ ሕብረተሰብ ዘተኮረ ሰሚናር ተኻይዱ ኣብ ንኡዞባ ጋላ ነፍሒ ምሕያል ውዳበ መንእስያት ዋሕስ ሃገር ብዝብል ቴማ ካብ ዝሓለፈ ወርሒ መያዝያ ኣብ 17 መምሕዳራት ከባቢ ክከየድ ፀንሐ ቕነ ውዳቤታት መንእስያት ትማል 13 ሰነ ብውዕውዕ መንፈስ ተዛዚሞም እቲ ቕነ ስነ ጥበባውን ፍልጠት ጠቀስን ውድድራት ምርኢት ምህዞ ሰንዓን ቅብኣን ድኮና ያታዊ ኣባይትን መነባብሮን ካብ 100 ክሳብ 200 ዓመታት ዕድመ ዘሎ ያታዊ ንብረትን ሃይማኖታዊ መጻሕፍትን ባህላዊ ንዋት ምህርቲ ኣሕምልትን ዘራእትን ከምኡውን ምትብባዕ ብሉፃት ተምሃሮ ዘጠቓልል ነይሮም ሓላፊ ጨንፈር ሃማመተ ዞባ ማእከል ኣቶ ሳምሶን ክፍለብ ዘስምዖ ቃል እቲ ዕላማ ውዳበ መንእሰያት ካብ ደረጃ ምምሕዳራት ከባቢ ብምሕያል ስፖርታዊ ባህላውን ትምህርታውን ውድድራት ብምስራዕ ናይ ውድድር መንፈሶምን ብቕዓቶምን ከም ዝዓቢ ምግባር ከም ዝኾነ ሓቢሮም ኣብ ማሓዳር ንኡዞባ ጋላ ነፍሒ ኣቶ መሓሪ ዮሃንስ ብወገኑ ቅነ ውዳቤታት ብሃገራውነቱ ዝልለ ፍትወት ስራሕን ትምህርትን ዝውንን ከምኡን ክብርታት ሃገሩን ሕብረተሰቡን ዝዕቅብ መንእሰይ ንምኩስኳስ ኣገዳስ ተራ ከም ዘለዎ ብምጥቃስ ምምሕዳር ንኡዞባ ካብኡ ዝሕተት ከም ዘማለ ኣረጋጊፆም ኣብቲ ዕለት ንዕውታት ምምሕዳራት ከባቢ ዓድታትን ተምሃሮን ሽልማት ተዓዲሎም ዋና ኣካያዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርእቲ ወልደ ብርሃን ኣብ ዝሃቦ መዛዝም ቃል እቲ ምደብ ኪንቲ ውድድራዊ ሸነኹ ሞራል ብሉፃት ተምሃሮ ብምብራኽነቶም ኣብ ስነ ጥበብን ምህዞን ዝነጥፉ

ዝምባሊኦም ከማዕብሉ ዝሕግዝ መድረኽ ስለ ዝኾነ ምምሕዳር ዞባ ማእከል ብዝተወደበ መልክዕ ከም ዝሰራሓሉ ቃል ኣትዮም። ክቡራትን ክቡራንን ስዕብ ዜናታት ሃገራት ወፃኢ እዩ። ንምክትታልኩም ከዓ ደጊመ ብክብሪ ዕድም ሰራዊት ብሪጣንያ ብዘካየዶ ስርሒት ባንዴራ ካሜሩን ንዝሰቐለት ናይ ነዳዲ መርከብ ሩስያ ኣብ መትረብ እንግሊዝ ከም ዝሓዘ ቀዳማይ ሚኒስተር ኬር ስታርመር ኣፍሊጦም። ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ጽሑፍ ቀዳማይ ሚኒስተር ስታርመር እቲ ስርሒት ንሩስያ ተወሳኺ ስዕረት ነቶም ንኩናት ኣብ ልዕሊ ዩክሬን ዘጋድዱ ዘለዉ ወገናት ከዓ ክሕብኡ ከም ዘይክእሉ ዘዘኻኽር ከም ዝኾነ ሓቢሮም። ሚኒስትሪ ምክልኻል ብሪጣንያ ብወገኑ እታ መርከብ ሩስያ ክነሳ ናይ ካልእ ሃገር ባንዴራ ብምንብልባል ነቲ ኣብ ልዕሊ ሩስያ ዝፅንዐ ኣህጉራዊ እገዳ ከም ዝጣሓሰት ከሲስሎም። እቲ 6 ሰዓታት ዝወሰደ ስርሒት ብፍሉያት ኮማንዶ ሓይሊ ባሕሪ ብሪጣንያ ከም ተኻየደን ብሄሊኮፕተራት ናይ ስለያ ንፈርትን መራክብ ኩናትን ዝተደገፈ ከም ዝነበረን ዝሓበረት ሚኒስትሪ እታ መርከብ ናብ ደቡባዊ ገማግም ባሕሪ ብሪጣንያ ከም እተወስደትን ኣብ ትሕቲ ምክትታል ከም እትጸንሕን ከዓ ገሊጾም። እታ መርከብ 101,400 ቶን ነዳዲ ፅዒና ካብ ሩስያ ናብ ግብፂ ትጓዓዝ ከም ዝነበረት ዝቀላሕ ዘሎም። ኣብ መጀመርያ ናይ ዝወርሒ እዚ እውን ሓይሊ ባሕሪ ፈረንሳ ምስ ብሪጣንያ ብምትሕብባር ካብ ገማግም ባሕሪ ሃገሩ 1740 ኪሎ ሜትር ርሒቓ ብኣህጉራዊ ማያት እትጓዓዝ ንዝነበረት ንግዳዊት መርከብ ሩስያ ከም ዝሓዘ ዝዝከር እዮም። መንግስቲ ሩስያ ፈረንሳን ብሪጣንያን ናይ ነዳዲ መርከብ ሃገሩ ኣብ ኣትላንቲካዊ ውቅያኖስ ንምሓዝ ንዝወሰዶ ስጉምቲ ኣህጉራዊ ሽፍትነት ክብል እዩ ብትሪ ኮኒንዎም። ፕሬዚደንት ዶናልድ ትራምፕን ቀዳማይ ሚኒስትር ህንዲ ናሬንድራ ሞድን ጎኒ ጎኒቲ ካብ 15 ክሳብ 17 ሰነ ኣብ ፈረንሳ ዝካየድ ዓመታዊ ዋዕላ መራሕቲ ጉጅለ 7 ንግዳዊ ዝርርብ ከም ዘካይዱ ተሓቢሮም። ይኹን እምበር ኣብቲ ዋዕላ ኣብ ናይ መወዳእታ ንግዳዊ ስምምዕ ክብፃሕ ትፅቢት ከም ዘይግበር ሰበስልጣን ኣሜሪካ ገሊፆም ኣለዉ። ኣብ ኣጠቃላሊ ንግዳዊ ስምምዕ ንምብፃሕ ተወሳኺ ቴክኒካዊ ዘተ ከም ዘድሊ ዝጠቐሱቶም ሰበስልጣን ወኪል ንግድ ኣሜሪካ ጃሚሰን ግሪር ድሕሪ ምዛምቲ ዋዕላ ናብ ህንዲ ከም ዝጓዓዝ ብተወሳኺ ሓቢሮም። ሚኒስተር ንግድ ህንዲ ፒዩሽ ጎየል ኣብ ዝሓለፈ ሰሙን ቀዳማይ መድረኽ ናይቲ ንግዳዊ ስምምዕ ክሳብ ፍርቂ ወርሒ ሓምለ 2026 ክዛዘም ተስፋ ከም ዘለዎ ይኣሚቱ ነይሮም። ኣሜሪካን ህንድን ኣብ ዝሓለፈ ዓመት ንግዳዊ ምልዋጥ ብዓይነትን መጠንን ንምስፋሕ ወፍሪ ንምዕባይን መጠን ቀረፅ ንምጉዳልን ኣብ ዘኽእል ምርድዳእ ከም ዝበፅሓ ፀብፀባት የረዶም። ብመሰረቲ ምርድዳእ ከዓ ህንዲ ንመጠን ቀረፅ እታዊ ፍርያት ኢንዳስትሪን ሕርሻን ኣሜሪካ ክተጉድሎ ወይ እውን ጠቕሊላ ክትስርዘያም። ኣሜሪካ ብወገና ኣብ ልዕሊ ተወሰነ ፍርያት ህንዲ ተመሳሳሊ ስጉምቲ ከም ትወስድ ተገሊጹሎም። ስምምዓት ተግባራዊ ዝኸውን ኣብ ምዕባል ንግዳዊ ዝምድነአን እወታዊ ተራ ከም ዝህልዎ ይዝእመት። ኣብ ዓመት 2025 መጠን ንግዳዊ ምልዋጥ ኣሜሪካን ህንድን ኣስታት 150 ቢልዮን ዶላር ምንባሩ ጸብጸባት የረድኡ። ኣብ ኢራን ንኣርባዕተ ዓበይቲ ባንክታት ዕላማ ዝገበረ ሳይበራዊ መጥቃዕቲ ከም ተኻየደ ተቓሊሖም። እዚ መጥቃዕቲ እዚ ኣብቲ ኣርባዕትን ባንክታት ዝጥቀማሉ ሓበራዊ ትሕቲ ቅርፂ መራኸቢታት ከም ተኻየደ ብዝተወስደ ናይ ምክልኻል ስጉምትታት ግና ኣብ ትሕቲ ቁፅፅር ከም ዝኣተወ ሰበስልጣን ኢራን ገሊፆም። በቲ መጥቃዕቲ ውልቃዊ ሓበሬታን ሰነዳትን ዓማዊል ከም ዘይተሰርቀን ከም ዘይተደምሰሰን ብምርጋፅ ኣገልግሎት ናይተን ባንክታት ናብ ንቡር ንምምላስ ፅገና ይካየድ ከም ዘሎ ብተወሳኺ ኣነፂሮም። እቲ መጥቃዕቲ ብመን ከም ተኻየደ እኳ እንተዘይተገልፀ ብላክ ወልቭስ ዝተባህለ ጉጅለ ሰርሰርቲ ኣብ ማሕበራዊ መራኽቢታት ኣብ ዘርግሖ ጽሑፍ ሓላፍነት ወሲድሎም። ኣብ ኢራን መጥቃዕትታት ሳይበር ክፍፀም እዚ ናይ ፈለማ ከም ዘይኮነ ዝጠቕሱ ጸብጸባት መንግስቲ ኢራን እስራኤል ብተደጋጋሚ መጥቃዕትታት ሳይበር ክወቅስ ከም ዝጸንሐ የረድኡ። ኣብ ጃፓን ብቐዳሚቲ ሚኒስትር ሳናይ ታካይቺ ዝምራሕ መንግስቲ ንዝኽተሎ ዘሎ ወተሃደራዊ ፖሊሲ ዝቃወም ሰላማዊ ሰልፊ ትማል 13 ተኻይዶም። ኣብ ከተማ ቶክዮ ዝተኣኻኸቡ ሰልፈኛታት ንሰላማዊ ቅዋም ጃፓን ብምቕያር ወተሃደራዊ ዓቕሚ ንምዕባይን ኣብ ሰደዳ ፅዋር ንዓመታት ዝፀንሐ እገዳ ንምፍኳስን መንግስቲ ንዝወስዶ ዘሎ ስጉምቲ ብትሪ ኮኒኖሞም። ብዘይካዚ ሰልፈኛታት መንግስቲ ጃፓን ወተሃደራዊ ፅላ ዝሰልዖ ገዚፍ ባጀት ሓደገኛ ስጉምቲ ከም ዝኾነ ስጋኣቶም ገሊፆም ኣለዉ። ኣብቲ ሃገር ኣብ ዝሓለፈ ወርሒ ሚያዝያ ተመሳሳሊ ሰላማዊ ሰልፊ ምክያዱ ዝዝከር እዩ።
ቀዳማይ ሚኒስተር ጃፓን ኣብ ዞባ ኢንዶ ፓስፊክ ብሰንኪ ተፈጢሩ ዘሎ ፀጥታውን ወተሃደራውን ዘይርግኣት ክስዕብ ዝኽእል ስግኣት ንምምካት ወተሃደራዊ ዓቕሚ ሃገራ ብዓይነትን መጠንን ንምዕባይ ቀዳምነት ሂባ ከም ትሰርሐ ክትገልጽ ጸኒሓ። ጃፓን ወተሃደራዊ ዓቕማ ንምዕባይ እትወስዶ ዘላ ስጉምቲ ሩስያን ቻይናን ካብ ዝርከበአን ሃገራት ናይቲ ዞባ ተሪር ተቃውሞን ኩነንየን ይገጥሞ ከም ዘሎ ከዓ ጸብጻባት ይሕብሮም። እቲ ሃገር 11 ዘመናውያን መራክብ ኩናት ንኣውስትራልያ ክትሸጠላ ዝኽእል ናይ 7 ቢልዮን ዶላር ወተሃደራዊ ውዕል ኣብ ዝሓለፈ ወርሒ መያዝያ ከም ዝኸተመት ዝዝከር እዮም። መንግስቲ ሰሜን ኮርያ ኣሜሪካን ደቡብ ኮርያ ዘመናዊ ሚሳይላትን ተዛምድቲ ወተሃደራዊ ንዋትን ክትሸጠላ ንዝወሰደቶ ውሳኔ ብትርኾኒንዎም ዝተገልጸ ቤት ጽሕፈት ጉዳያት ወፃኢ ኣሜሪካ ንደቡብ ኮርያ ናይ 300 ሚልዮን ዶላር ኣጽዋር ንምሻጥ ዘኽእል ውዕል ኣብዝሓለፈ ቀረባ መዓልታት ድሕሪ ምጽዳቕ እዮም። እቲ መሸጣ ካብ ነፈርቲ ዝትኮስ 70 ዘመናዊ ናይ ማእከላይ ርሕቐት ሚሳይላትን ካልእ ወተሃደራዊ ንዋትን የጠቓልል። ሚኒስትሪ ጉዳያት ወፃኢ ሰሜን ኮርያ ብዘውፅኦ መግለጺ እቲ ውሳኔ ኣብ ሓውሲ ደሴት ኮርያ ተኸሲቱ ንዘሎ ወጥሪ መሊሱ ዘኽርር ምዃኑ ኣጠንቂቑሎም። ሰሜን ኮርያ ክመጻእ ንዝኽእል ስግኣት ንምምካት ወተሃደራዊ ዓቕማ ብቐጻሊ ከም ትዕብዮ እቲ ሚኒስትሪ ብተወሳኺ ሓቢሮም። መንግስቲ ሰሜን ኮርያን ወተሃደራዊ ምትሕባርን ልምምድን ኣሜሪካን ደቡብ ኮርያን ካብ ምድላዋት ንኹናት ፈልዩ ከም ዘይርእዮዩ ብተደጋጋሚ ክሕብር ጸኒሖም። ኣሜሪካ ከም ኣካል ናይቲ ህላዊ ኣብ ዞባ ኤስያ ንምስፋሕን ጸጥታ መሻርክታ ንምውሓስን እተካይዶ ምንቅስቓሳት ኣብ ደቡብ ኮርያ ታድ ዝተሰሜ ስርዓተ መከላኸሊ ሚሳይል ዝርከቦ ዘመናዊ ኣጽዋር ከም ዘዋደደት ዝፍለጥ እዮም። ቅልውላው ሓውስ ደሴት ኮርያ ብዘተኸዓርፍ ዕድላት እኳ እንተሎ ምትእትታው ኣሜሪካ ነቲ ኩነታት ካልእ ኣንፈት ከም ዘተሓዞ ናይ ቀረባ ተዓዘብቲ ይሕብሮም። ፕሬዚደንት ዶናልድ ትራምፕ ሰራዊት ኣሜሪካ ብዘካየዶ ናይ ኣየር መጥቃዕቲ መራሒ ናይቲ ብትርን ደኣሮጋ ዝፍለጥ ጉጅለ ገበረኛታት ቬንዙዌላ ከም ተቐትለ ፍሊጦም። ስርሒት ብደቡባዊ እዚ ኣሜሪካን ምትሕባር ቬንዙዌላን ከም ተኻየደ ፕሬዚደንት ትራምፕ ሓቢሩሎም። ሚኒስትር መራኸቢታት ቬንዙዌላ ብወገኑ ስርሒት ኣብ ደቡባዊ ምብራቕ ሃገሩ ከም ተኻየደን ብዝተራቐቐ ቴክኖሎጂን ምልውዋጥ ስለዋ ሓበሬታን ዝተደገፈ ምንባሩን ከዓ ገሊፆም። ኣብ መንጎ ሓይልታት ፀጥታን ኣባላትን ናይቲ ጉጅለን ሓያያል ምልውዋጥ ተኽሲ ከም ተኻየደ እውን እቲ ሚኒስትሪ ብተወሳኺ ኣነፂሮም። ትሬን ደ ኣራጓ ኣብ ውሽጢ ኣብያተ ማሕቡስ ቬንዙዌላ ዝተመስረተ ኣብዘይ ሕጋዊ ምስግጋር ሰባትን ዕፀፋርስን ዝተዋፈረ ጉጅለ ገበረኛታት ኮይኑ ኣብዚ እዋን እዚ ናብ መላእ ላቲን ኣሜሪካን ሕቡራት መንግስታት ኣሜሪካን ዝተዘርግሐ መርበባትን ልዕሊ 7,000 ኣባላትን ኣለዎም። ምምሕዳር ፕሬዚደንት ዶናልድ ትራምፕ ዳግማይ ናብ ስልጣን ድሕሪ ምምላሱ ነቲ ጉጅለ ኣብ ዝርዝር ሽበራውያን ከም ዘእተዎ ናብ ልዕሊ መራሕቱ እገዳ ከፅድቅ ከም ዝፀንሐንካ ፀብፀባት ይሕብሮም። ሰራዊት ናይጀርያ ኣብዝሓለፈ ዓመት ብዘካየዶ ስርሒት 13,000 ሽበራውያን ከም ዝቐተለን ከም ዘቕሰለን ፕሬዚደንት ናይጀርያ ቦላ ቲኒቡ ኣፍሊጦም። ፕሬዚደንት ቲኒቡ ብ12 ሰነብ ዝሃቦ መግለፂ ኣብ ዓመት 223 ስልጣን ካብ ዝሕዝኒ ድሓር ብሽበራዊ መጥቃዕትታት ናይ ዝሞቱ ሰባት ቁፅሪ ብ81 ሚእታዊት ከም ዝጎደለ ሓቢሮም። ብዘይካዚ 124,000 ዕጡቃትን ስድራ ቤታቶምን ብወለንተኖም ዕጥቆም ከም ዘውረዱን ናብ ሕብረተሰብ ከም ተፀንበሩን ፕሬዚደንት ናይጀርያ ገሊጹሎም። ሰራዊት ናይጀርያን ኣሜሪካን ብ15 ግንቦት ናይዚ ዓመት እዚ ብሓባር ብዘካየድዎ ስርዒት ላዕለዋይ ኣዛዝ ዳዒሽ ዝርከቦም ሓያሎ ሽበራውያን ከም ተቐትሉ ዝዝከር እዮም። ኣብ ሰሜናዊ ምብራቕ ናይጀርያ ካብ ዓመት 2009 ብዝቕፅል ዘሎ ፀጥታውን ወተሃደራውን ቅልውላው ልዕሊ 4,000 ሰባት ከም ተቐትሉን ልዕሊ 2 ሚልዮን ከም ተመዛበሉን ይጥቀስ። ዜናታት ንምዛሙ ኣርስቲ ዜና ክደግመልኩም። ሚኒስትሪ ጉዳያት ወፃኢ ብ13 ሰነ መበል 63 መዓልቲ ኣፍሪቃ ፀንቢሉ። ኣብ ዓሰብ ተሳታፍነት ደቂ ኣንስትዮ ትምህርቲ ንምድንፋዕ ዋዕላ ተኻይዶም። ኣህጉራዊ መዓልቲ ልግሲ ደም ደረጃ ዓለምን ሃገርን ንመበል 21 ግዜኣ ተዘኪራ። ብሪጣንያ ናይ ነዳዲ መርከብ ሩስያ ኣብ መትረብ እንግሊዝ ከም ዝሓዘት ቀዳማይ ሚኒስተር ኬር ስታርመር ኣፍሊጦም።

ኣሜሪካን ህንድን ጎኒ ጎኒቲ ኣብ ፈረንሳ ዝካየድ ዓመታዊ ዋዕላ መራሕቲ ጉጅለ ሸውዓተ ንግዳዊ ዝርርብ ከም ዘካይዳ ተሓቢሮም። ኣብ ኢራን 4 ዓበይቲ ባንክታት ዒላማ ዝገበረ ሳይበራዊ መጥቃዕቲ ከም ተኻየደ ተቓሊሖም። ክቡራትን ክቡራንን ሓፈሻዊ ዜናታትና ብዘየተዛዚሙሎም ዝተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሸት።

0: ሰላም ዝኸበርኩም ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ ኣብ ውሽጥን ኣብ ደገን ኮንኩም ንመደባትና እትከታተሉ ዘለኹም ንሎሙ እውን ከም ኣካልን መቐፀልታን ናይቲ ወትሩ ታሪክ ጠቀስ ሕቶታት ብምቕራብ ፍልጠትኩም እትዕቢ መደብ ቡያ ሒዝናልኩም መፂና ኣለና። መደብ ቡያ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራን ኮርፖሬሽን ጥሪትን ዘራእትን ኣብ ቦታ ሕርሻ ልምዓት ዝኾነ ሓልሓለ ኮይና ኢና እዚ መደብ እዚ ንቐርፆ ዘለና። ክብረት ባህታ ካብ ፀባን ውፅኢት ፀባን ራሄል ምሕረተ ኣብ ካብ ቬተረናሪ ሳይንስ ወይ ሕክምና እንስሳ ናሆም ሳሙኤል ካብ ሕርዲ መደበር ኣማን ሪዶይ ካብ ምህንድስና ሕራይ ተወዳድርቲ እንኳዕ ድሓን መፀኹም። ናብ ሕቶታትና ክንኣቱ ቀዳማይ ተሓታቲ ክብረት ባህታ ካብ ፀባን ውፅኢት ፀባን ኢኻ ቁሩብ ብዛዕባ ናይ ጨንፈርኩም ወይ ኣህዱኩም ናይ ፀባን ውፅኢት ፀባን ክብረት ገለ እንታይ እዩ ንጥፈታትኩም ዝርግሒኹም እቲ ቁፅሪ ኣባላትኩም ኩሉ ብሓፈሻ ሓፈሻዊ ስእሊ እንተትበና።
1: ሕራይ ሽመይ ክብረት ባህታ ይበሃል። ካብ ኮርፖሬሽን ዘራእትን ጥሪትን ኤርትራ ዒላበሬ ዳግሮ ኢንዳስትሪ ፋብሪካ ፀባ ማለት እዩ። ፋብሪካ ፀባ ኣብ ዒላበሬ ተደኪሉ ዝርከብ ኮይኑ ፀባ ካብ ትካል ሕርሻ ደንበ ወይ ሓልሓለ ዝመፀ ፀባን ኣብ ደንበ ዒላበሬ ዘለዋ ከብቲ ዘሎ ፀባን ተሓዋዊሱ ደረጅኡ ብቕዓቱ ተሓልዩ ዝግባእ መስርሕ ብውሑስ መንገዲ ከይዱ ኣብ መወዳእታ ብዝተፈላለየ ዓይነት ከምዚ ቅድሚና ንሪኦ ዘለና ዝተፈላለየ ውፅኢት ናይ ፀባ ማለት እዩ። ካብ ዝመኸነ ፀባ ትሒዝካ ፎርማጆ ሞዘሬላ እንዳበልካ ናብ ህዝቢ ብረትዓዊ ዋጋ ብውሑስን ብፅፉፍን ኣገባብ ከዓ ንቐርብ ማለት እዩ።
0: ይቀኒልና ክብረት ናብ ሕቶ ክንመፅእ ሕቶና ንሕናን ዕላማናን ዝብል ማኒፌስቶ ቃልሲ ብ1971 ዝዘርግሐ ውድብ መን እዩ? ሀ ቀዳማይ ወገን ህዝባዊ ሓይልታት፣ ለ ሰልፊ ናፅነት ወይ ጉጅለ ዓላ ወይ እውን ብዘልማድ ካልኣይ ወገን ህዝባዊ ሓይልታት፣ ሐ ጉጅለ ዕበል፣ መ ተጋድሎ ሓርነት ኤርትራ።
1: ጉጅለ ዕበል
0: ኣይ መለስካያን። ንሕናን ዕላማናን ዝብል ማኒፌስቶ ቃልሲ ብ1971 ዘርግሐ ውድብ ለጉጅለ ዓላ ወይ ሰልፊ ናፅነት ካልኣይ ወገን ህዝባዊ ሓይልታት እያ ትብል። ሰልፊ ናፅነት ኣብ 1971 ኣብ ተኽሊ ሰሜናዊ ባሕሪ ኣብ ዘካየዶ ፈላሚ ጉባኤኡ እዩ። ድሕሪ እዩ እቲ ማኒፌስቶ ንሕናን ዕላማናን መሪሕነቱ ነፂሩ ከምኡ እንዳበለ እቲ ናይ ቃልሲ ውዕዝኡ

0: ፀጢሉ ሎ ብዝኾነ ሕራይ ካብ ቬተሪናሪ ሳይንስ ወይ እውን ስነ ፍልጠት ሕክምና እንስሳ ኢኺ መፂኺ ራሄል እንታይ እቲ ንጥፈታትኩም እንታይ ኢኹም ትገብሩ ክተላልዩና ብዛዕባ ሕክምና እንስሳ ሓፈሻዊ ስእሊ እንተትብና
1: ሕራይ ኣብዚ ፕሮጀክት ሓደሓደ ሕክምና እንስሳ ዝሰርሕ ሕጂ ብሕክምና እንስሳ እየ ተመሪቐ ኣብዚ ፕሮጀክት ሓደሓለ ካ ከም ሓኪም እንስሳ መፅ ማለት እዩ ኣብዚ ሕጂ ግዜ ኣብ ፋርማሲ የሰርሕ ዘለኹ ብሓፈሻ ግን እቲ ዲፓርትመንት ሕክምና እንስሳ ጥዕና እንስሳ ምክልኻል ይስርሑ ማለት እዩ ብሓፈሻ ብዛዕባ እዚ ፕሮጀክት ሓደሓለ ከላልየካ እንድሕር ኣ ኮይኑ ከ ፕሮጀክት ሓደሓለ ኣብ ዞባ ደቡብን ዞባ ድባ 33 ኪሎ ሜትር ካብ ኣስመራ ርሒቓ ኣብ 800 ሚሊ ሜትር ትሕት ልዕሊ ፅፍሒ ባሕሪ ኣብ 523 ሄክታር መሬት ተደኪና ትርከብ ወይ ንደጋዊ ክላይመት ዘለዋ ፕሮጀክት እያ እዚ ፕሮጀክት ከምቲ መቐፀልታ ናይ ንፁር መርገፂ መንግስቲ ኤርትራ ርእስኻ ብመግቢ ርእስኻ ምካልን ኪንኡ ዝኸደ ፖሊስን ማለት እዩ ኣብ መወዳእታ ናይ ወርሓት ናይ 217 ብሰለስተ ዓይነት ብሉፃት ዓይነት ማለት እዩ ማለት ብቕዓተን ዝተረጋገፀ ሰለስተ ዓይነት ከብቲ ማለት ሆልስቴን ፍሬሽያን ስመንታል ኤንድ ብራውን ስዊዝ ዝበሃላ ዓይነት ከብቲ ኣብ መወዳእታ ወርሒ ናይ 217 ተጀሚሩ ማለት እዩ እዚ ፕሮጀክት
0: ፅቡቅ እቲ ካልእ ኩነታ ጥዕና እንስሳ ከዓ ብጠኒሕና ክተብርህልና ይኽ ናብ ሕቶና ክንከይድ ኢና ሳልሳይ ውድባዊ ጉባኤ ህዝባዊ ግንባር ዝተካየደሉ ቦታን ዓመተ ምህረትን ጥቐሲ 1977 ፋሕ ለ 1987 ዓራርብ ሐ 1994 ናቕፋ መ 1977 ካርቱም
1: 1994 ናቕፋ
0: ሙሉእ መልሲ ሳልሳይ ውድባዊ ጉባኤ ህዝባዊ ግንባር ዝተካየደሉ ቦታን ዓመተ ምህረትን 1994 ኣብ ናቕፋ እዩ ናብ ሳልሳይ ተሓታቲ ናብ ናሆም ሳሙኤል ናሆም ካብ ሕርዲ መደበር እዩ ኣሃዱኻ ክተላልየና እቲ ናይ ምሕር ናይ ትመደበርኩም ትንጥፈታትኩም
2: ሕራይ ናሆም ሳሙኤል ይበሃል ካብ መሕረድ ስጋ ባርካ ከነሪስ ቁፅሪ 3 ወይ ብንዳይ ኢንኮደ ዝፍለጥ መፅእ ኣብኡ ንህቦ ኣገልግሎት ከዓ ፅሬቱን ድሕነቱን ዝተሓለወ ስጋ ንትካላት መንግስቲ ይኹን ንህዝቢ ናይ ስጋ መሸጢ ትካላት ስጋ ንህብ ማለት እዩ እቲ ተን መንግስቲ ኣብ ክልተ ይድምቀል እቲ ሓደ መንግስታዊ ትካላት እቲ ሓደ ከዓ ናይ ዞባ ማእከል ናይ ህዝቢ መሸጢ ስጋ ድኳናት ማለት እዩ እቶም ናይ ዞባ ማእከል መሸጢ ስጋ ድኳናት ባዕሎም ናቶም ከብቲ ሒዞም መፅሞ ሕክምናዊ ክንክን መርመራ ተገይሩሎም ውሕስነቱ ዝተረጋገፀ ስጋ ናብ ዕዳጋ ንክወርድ እጃምና ንፅዋት ማለት እዩ እቲ ሓደ ከዓ ካብ ዝተፈላለዩ ሕርሻታት ናይ ኮርፖሬሽን ጥሪትን ዘራእትን ኤርትራ ዝመፀው ክከም ድሌት ናይ ዓሚል ንመንግስታውያንን ዘይመንግስታውያንን ትካላት መንግስታውያን ክንብል ከለና ኮሌጃት ኣሕደርቲ ቤት ትምህርቲ ዝተፈላለዩ ወታደራዊ ሆስፒታላት ንህብ እቲ ናይ ዕደና ትካላት ከዓ ከም በዓል ቢሻ ዘራገል ከዓ ንስጋ ፅፉፍ ስጋ ብቕዓቱ ዝተሓለወን ቀይሕ ስጋን ተዓሽጉ ይወሃቦ ማለት እዩ
0: ኣዝና ነመስግናኹም ናብ ሕቶ ክንመፅእ ካብዞም ስዕቡ ፍፃሜታት ኣብ ወርሒ ጉንበት ዘይተፈፀመ ፈሊኻ ኣውፅእ ሀ ቅያ 18 ደቃይቕ ስርሒት ኮማንዶ ለ ሓርነት መላእ ኤርትራ ሐ ፓርላማ ኢትዮጵያ ኣብ 1998 ብወግዒ ንኤርትራ ኣብ ልዕሊ ኤርትራ ኩናት ዝኣወጀሉ መ ስራሒት ፈንቅል ሙሉእ መልሲ ካብዞም ስዕቡ ፍፃሜታት ኣብ ወርሒ ጉንበት ዘይተፈፀመ ፈሊኻ ኣውፅእ ስራሒት ፈንቅል እያ እቲአን ሰለስቲአን ኣብ ወርሒ ጉንበት እያ ቅያ 18 ደቃይቕ 21 ጉንበት መላእ ሓርነት 24 ጉንበት ናይ ፓርላማ ኢትዮጵያ ከዓ 13 ጉንበት ሕራይ ናብ ራብዓይ ተሓታታይ ክንሰግር ኣማን ሪዶይ ካብ ምህንድስና ተዳሊኻ ዲኻ ብዛዕባ እዚ ናይ ኣሃድኹም ናይ ምህንድስና እንተ ስእሊ ተትህበና ንጥፈታትኩም ዘርጊሕኹም
3: ብዛዕባ ሓፈሻዊ ምህንድስና ክንዛረብ ከለና ኣብዚ ኮርፖሬሽን ትሬድን ዘርእትን ዘየለ ዓይነት ምህንድስና የለን ብሙሉእ ዳርጋ ኣሎ። ንኣብነት ሕጂ ንሪኦ ዘለና ኬሚካል ብሙሉእ ብዝሎ ምህንድስና ዲሓለፈስ የብሉ ማለት እዩ። ንኣብነት ዝሳልሳ ሕጂ ብኬሚካል ምህንድስና ኣለዎ። እዚ ደለናዮ ገዛ እውን ናይ ዘን ምራኽት ገዛውቲ ኮይኑ ብሲቪል ምህንድስና ተሰርሐ እዩ። ኣብቲ እውን ኣሎ ሓድሽ ናይ ክስታ ናይ መሕለቢ መሕለቢ ፀባ ሓድሽ ስርሑ ዝጀመረ እውን ኣሎ። እዚ ብምሉእ ኣብ ትሕቲ ምህንድስና ተሰርሐ ማለት እዩ። ብሓፈሻ ክንዛረብ ኮልና ግን ኣብ ሕርሻዊ ምህንድስና እንዳር መፂና፣ ሕርሻዊ ምህንድስና ዓብዪ ዓውዲ እዩ። እዚ ኣብ ኣርባዕተ ዓበይቲ ዓውድታት ከዓ መቃቂልና ክንሪኦ ንኽእል። ሓደ እዚ ምዕቃብ ማይን መሬት ማለት እዩ። ካልኣይ ኢሪጌሽን ወይ መስኖኣዊ ሕርሻ፣ ሳልሳይ ማሽነሪ፣ ራብዓይ ከዓ እዚ ፕሮሰሲን ወይ ከዓ ምምስራሕ ማለት እዩ።
0: ፅቡቅ። ናብ ሕቶና ክንመፅእ ሓምለ 1960 ኣብ ታሪክ ቃልሲ ህዝቢ ኤርትራ ምስ ምንታይ ይተኣሳሰር? ምምስራት ምንቅስቃስ ሓርነት ኤርትራ ሓረካ ኣብ ፖርት ሱዳን ለምምስራት ተጋድሎ ሓርነት ኤርትራ ተሓኤ ኣብ ካይሮ ሐ ውግእ ዒላ ጻዕዳ ኣብ መንጎ ሓረካን ተሓኤን መ ስምምዕ 20 ጥቅምቲ ኣብ ካርቱም።
3: ምምስራት ተጋድሎ ሓርነት ኤርትራ ኣብ ካይሮ
0: ምሉእ መልሲ። ካብቶም እቲ ቃልሲ ህዝቢ ኤርትራ ካብ ፖለቲካዊ ርብዓታት ኣትሒዙ ሓምሳታት ንሱት ፖለቲካዊ ምንቅስቃስ ብሰላማዊ መንገዲ ሕጋዊ መስርሕ እንዳኸደ ከሎ እቲ ኢትዮጵያ ከዓ ነቲ ናይ ስማዊ ፌደሬሽን እንዳፍረስዎ ንኤርትራ ከልሕቁ ዝፈተንሉ ኣብ 58 ሓረካ ምንቅስቃስ ሓርነት ኤርትራ ተመስሪቱ ፀኒሑ ከዓ ኣብ 60 ተጋድሎ ሓርነት ኤርትራ ኣብ ካይሮ 4 ሓምለ 1960 ተመስሪቱ ብተምሃሮ ኣብ ኣልኣዝሃር ብሓፈሽኡ ኣብ ካይሮ ተምሃሮ ዝነበሩ ዝበዝሑ ካብ ካልኦት ከዓ እቶም ገዳይም ተቃለስቲ ዝነበሩ ከም በዓል ሸክ እድሪስ መሓመድ ኣድም ዝኣመሰሉ ሓርበኛታት መስሪቶሞ። ናብ ክብረት ክንመፅእ ናብ ካልኣይ ዙርያ ሕቶታት ኣብዚ ናይ ፀባ ውፅኢቱን ምክንያቱ ተኣፋፍነት ናይ ፀባ ፍሉጥ ነገር ስለ ዝኾነ ብምእኩል መንገዲ ብዝተመስርሐ ዝያዳት ስነ ፍልጠታዊ ደረጅኡን መስርሑን ብዝሓለፈ መንገዲ ኣብ ኣገልግሎት ክውዕል ከም ዘለዎ ንዕኡ ከዓ ዕላማ ምዃኑ ሓደ ካብቲ ንጥፈታትኩም ዓንተ ወይ ጥቕስ ኣቢልካለይ ነይረ ካብቲ መእተዊ ግን ሱቂኢልካ ከዓ ኮለሊኢልካ ድሽየጥ ኣሎ ከምዚ ንሪኦ ንሰምዖ ንከታተሎ። እዚ ሕጂ ኣብቲ ሕብረተሰብ ዘለዎ ኣሉታዊ ፅልኡ ክሳብ ክንደይ እዩ? ካብ ኮነ ከመይ ኣገባብ ክሕዘ ኣለዎ ጥንቃቐ እዩ ከመይ ክኸውን ኣለዎ ኢልካ ከም ሞያዊ ምክሪ ክትህብ ትኽእል?
4: እወ ሕጂ ኣብ ዝተፈላለየ ከምዚ ትብሎ ፀናሕካ እቲ ቀንዲ ዕላማ ናይ ኮርፖሬሽን ዝረአትን ጥሪትን ኤርትራ ውሕሱን ፅፉፍን ብግቡእ መስርሕ ሓሊፉ ናብ ህዝቢ ብረትዓዊ ባጋ ንምቕራብ እዩ። እዚ ክትብለን ፀናሕካ ኣብ ገለገለ ዘይሓለፍነታውያን ሓረሶት ከዓኒ ብዝኾነ ብሕጋ ወይ ከዓ ብጎኒ ንህዝቢ ይሸጡሉ እዮም። ስለዚ በዚ ኣጋጣሚ እዚ መልእኽቲ ከመሓላልፎ ዝደሊ ሓደ መጀመርታ እቶም ሓረስቶት ጥዕና ናይ እንስሶኦም ክከታተሉ ኣለዎም። ምክንያቱ ካብ እንስሳ ናብ ሰብ ዝመሓላለፍ ሕማማት ስለ ዘሎ ማለት እዩ። ካልኣይ እቲ ተጠቃሚ ትካሉ ወይ ቦቱ ካብ ዘይፍለጥ ኣፍራይ ፀባ ክገዝእ ኣይመክርን ማለት እዩ። ብሓፈሻ ኣብ መወዳእታ ክብሎ ዝደሊ ግን እንተ ገዚእና ከዓኒ ንምናልባት ክሳብ 8 ክሳብ 10 ደቂቕ ዝኸውን እዋን ፅቡቅ ጌርና ኣፍሊሕና ክንጥቀመሉ ይመክር ማለት እዩ። ኢንጀነራሊ ግን ካብ ኮርፖሬሽን ዘራእትን ጥሪትን ኤርትራ ፋብሪካ ዕላ በራይ ፀባ እንተተገዝዩ ዝያዳ ውሑስ ይኸውን ማለት እዩ።
0: ቀኒልና ካልይቲ ሕቶ ኣብ 1977 ብህዝባዊ ሰራዊት ነፃ ምስ ወፀት ደጊማ ኣብ ኢድ ፀላኢ ዘይኣተወት ከተማ መን እያ?
4: ናቕፋ።
0: ሙሉእ መልሲ። ኣብ 1977 ብህዝባዊ ሰራዊት ነፃ ምስ ወፀት ደጊማ ኣብ ኢድ ፀላኢ ዘይኣተወት ከተማ ናቕፋ እያ። ይቐኒልና ክብረት። ናብ ራሄል ክንከይድ። ራሄል ኣብዚ ናይ ሕክምና ብፍላይ ናይ እንስሳታት ከምዚ ርኢኻ ሕጂ ኣነ ኣዝዩ ኣብ መባእታዊ ሕቶ ዝሓተክ ዘለኹ ከም ሓደ ስኻ ከም ሞያዊት

ነቲ ወኪለ ነቲ መባእታዊ መረዳእታ ንዘለዎ ማለት እዩ። እንስሳ ምስ ሓመመካ ወላቶም ኣብ ከምኡ ንጥፈታት ዝሳተፉ ሲ ብቐጥታ እንታይ እዮም ክገብሩ ዘለዎም? ሓደ ናብ ሕክምና ናባኹም ከምፅዎም ከም ዝኾኑ ፍሉጥ እንዲ፣ ግን ሽዑ ከንሶም ከምዚ መባእታዊ እንታይ ክገብር ይኽእል ሓደ?

0: just like it ka ab insisa allo zeriyo mulkitat qechocho mbalallo resni allo is resni gele nab hikmna miskede ziflet khon ykhil ndi mabataw gun taharastay wala harastay yelelyo mkhniyatu ten tritu wuladu aynat ndin zukhana kelelyo nu tsuri qechocho kitbil kallata trit feltay kha tidqis titse gele nab magbkha aytbelen aytmetsen shuhata yuco ፍዝዝ ትብል እንድሕር ዳኣቲ ሕማማት ምስ ስርዓት ምስ ትንፋስ ኮይኑ ኣቲ ናታ ኣብዚ ኣፍንጫ ኣሎ ዝወፅእ ልፋጭ ኣሎ ምስ ስርዓት ምስ ትንፋስ ዝተኣሳሰር እንተኮይኑ ቲ ሕማም ምስ ካልእ ምስ ምንቅስቃስ ምስቲ ናታ ምንቅስቃስ ዝተኣሳሰር እንተኮይኑ ከዓ ኣብቲ መገዳ ወላ ኣብቲ ምኻዳ እተርእዮ ኣሎ ንፁር እዩ ሕምምትን ጥዒትን ንክትፈለያ እቲ መጀመርታ ክገብሮ ዝኽእል ሓደ ሓረስታ ኢለ ዝሓስብ ግን ብዝተኻለ መጠን ተቐላጢፉ ናብ ክኢላ ሕክምና እንስሳ ክወስዳ እየ ዝመክር ኣነ ገለ ክሳብ ሽዑ ከዓ መባእታዊ ዝኾነ መይቢ መግቢድ ክቕይረላ ናታ ኣፒታይት ክፍት ከብሎ ዝኽእል መግቢ ማለት እዩ ቀጠልያ መግቢድ ይቕርበላ ገለ ምስቲ ሕማም ዝተኣሳሰር እዩ ሕጂ ማራ ሰፊሕ እንድዩ ገለ መባእታዊ ነገር ጥራይ ክዛረብ ዝኽእል እቲ ሕማም ወላ ንባዕሉ ሰፊሕ ስለ ዝኾነ ነቲ ሓደ ሕማም ሓጋዚ ኢልካ ዝሓሰብካ ነቲ ሓደ ሕማም ግን ዘይክኸውን ስለ ዝኽእል ማለት እዩ
1: ራይ ኣብ ሕቶና ክንከይድ ኣብ መንጎ ህዝባዊ ግንባርን ተጋድሎ ሓርነት ኤርትራን ንካልኣይ ግዜ ዝተካየደ ኩናት ሕድሕድ ብወግዒ ዘብቃዓሉ ዓመተ ምህረትን ተሓየ ድሕሪ ምብትታና ዝዓስከረትሉ ሃገርን ጥቐስ
0: ኣብ 981 እቲ ካልኣይ ሕድሕዳዊ ውግእሲ ኣብ 981 እዩ ነይሩ ንሱዳን እዮም ዓስኪሮም
1: ሙሉእ መልሲ ኣብ መንጎ ህዝባዊ ግንባርን ተጋድሎ ሓርነት ንካልኣይ ግዜ ዝተካየደ ኩናት ሕድሕድ ብወግዒ ዘብቃዓሉ ዓመተ ምህረት ትንተሓየ ድሕሪ ምብትታና ዝዓስከረትሉ ሃገር ኣብ 81 እቲ መወዳእታ ከባቢ ኣብ ሱዳን ብሓፈሹ ኣብ ኮረኮን ታህዳይ ገለ ዝበሃል ከባቢታት ጫፍ ኣብኡታት እዩ ነይሩ ክሳብቲ ናይ መወዳእታ ዝዓስከረትሉ ተጋድሎ ሓርነት ማለት እዩ

0: ወልዳይ
1: ሰለስተ ነጥቢ ረኺብካ ኣለኻ ኮሎል ኢልካስ ዳሓር ብዝኾነ እቲ ዕላማ ምክንያቱ እቲ ሰውራ እቲ ዓቕሚ ሰብ ውስኽ ነይሩ ስለዚ ነቲ ንዕኡ ዝመጥና ኣቃወማ ክግበር ነይሩ ኣርባዕተ ክፍሊ ነይረን ሓምሸይቲ ተወሲኻ ብሓፈሹ ንደቂ ኸበሳ ተባሂሉ እዩ ሰውራ ከዓ ዘርጋ ሕመታን ክረክባ ሙሉእ ሃገር በብቲ ኸባቢኡ እዚ ካብ ሰውራ ኣልጀርያ ተቐዲሑ ክረዓ ምስ ተፈተነ ግን ምስ ኤርትራዊ ክውንነት ዘይከደ ኣብ መስርሕ ከዓ ዝፈሸለ ፈተነ እዩ ነይሩ ኣብቲ ናይ መራሒ ዝብል ኣብ 66 ኣብቲ መጀመርያ ጥሪ እያ ተመስሪታ ሓምሸይቲ ክፍሊ መራሒ ኮይኑ ዝተመዘዘ መምህር ወልዳይ ካሕሳይ ምክትሉ ሕሻል ዑስማን ዝበሃል እዩ ናቲ ኮሚሳር ከዓ ፖለቲካል ኮሚሽነር ግርማይ ጊላይ ግርማይ ዝበሃል ሓርበኛ እዩ ነይሩ ኣብቲ ክፍሊ ከዓ ዕግርግር ምስ ተፈጥረ ኣብ መወዳእታ ኣብ 67 ኣብቲ ከባቢ ወርሒ ጥቅምቲ ቢሉ ንሱን ምስ ገለ ብፆትን ናብ ኢትዮጵያ ኢድ ሂቡ ወላይ ካሕሳይ ጊላይ ግርማይ ተሰዊኡ ሕሻል ዑስማን ኣብ ካልእ ተቐይሩ ሽዑ ካልኦት ሓደሽቲ ነቲ ክፍሊ ዘካይዱ መራሕቲ መፅኦም መራሒ ኣብርሃም ተወልደ ኮሚሳር ፖለቲካል ኮሚሽነር ከዓ ኢሳያስ ኣፈወርቂ ናይ ሎሚ ፕረዚደንትና ማለት እዩ ኦኬ ናብ ኣማን ክንከይድ ንኣብዚ ናይ ምህንድስና መካናይዜሽን ብፍላይ እዚ ናይ ሕርሻ ልምዓት ሰሜናዊ ምዕራብን ደቡባዊ ምዕራብን ዝበሃል እንዲ ዝርግሐ ዘለዎ ኣብኡ ንሓረስቶት እንታይ ኣገልግሎት ትህቡ ናይ ማሽነሪታት ምኽሪ ወላ እውን ትካልእ ትገብርዎ ንጥፈታት
2: ኣብዚ መካናይዝድ ናይ ሕርሻ ማሽነሪ ማለት እዩ ንዑ ነዚ ትካል ጥራይ ዘይኮነሲ ንብምሉእ ነዚ ዋላ ነዚ ህዝቢ ብርትዓዊ ዋጋ ናይ ማሕረስ ይኹን ዋላ ናይ ካልእ ተፈላለየ ኣብ ሕርሻ ዝጠቅም ማለት እዩ ብርትዓ ዋጋ ብፍላይ ኣብ ማሕረስ ሕጂ ክሳብ 175 ሰዓት ይወሃብ ማለት እዩ ሕጂ ኣዝዩ ሽማዊ እምበር ከም ክፍሊት ከማ ይሕሰብኒ ከምዚ ዓይነት ኣገልግሎት ሕጂ ዋላ ንህዝቢ እውን ይወሃብ እዩ ማለት እዩ ኣብ ተፈላለዩ ቦታታት ኣብ ኩሉ ሃገር ማለት እዩ
1: ንውልቀ ሓረስቶት ዋላ እዚ ዕብይ ዝበለ ሕርሻ ሳጀራድን ዘለዎ ንተራ ሓረስታ ይወሃብ እዚ ኣገልግሎት
2: ንኩሉ ወሃብ እዩ
1: ፅቡቅ እሞ ናብ ሕቶና ክንከየድ ኢና ኣማን ኤርትራ ነፃን ልዑላዊትን ሃገር ዝኾነትሉ ዓመተ ምህረት መዓስ ነይሩ
2: 93
1: ሙሉእ መልሲ ናብ ክብረት ክንምለስ ኢና ናብ ሳልሳይ ሕቶ ንኸይድ ኣለና ክብረት ናይ መጀመርያ ልሳን ህዝባዊ ሓይልታት ሓርነት ኤርትራ መን ትበሃል ሀ መሪሕ ለ ዘመን ሐ ኣግእዞ መ ተጋዳላይ
3: ሀ መሪሕ
1: ሙሉእ መልሲ ስለዚ ናይ መጀመርያ ልሳን ህዝባዊ ሓይልታት ሓርነት ኤርትራ መሪሕ ትበሃል የቐኒልና ክብረት ሕጂ ናብ ራሂል ክንሰግር ኣብ 1961 ካብ ጀዳ ናብ ካይሮ ዝኣተውን ናብ ውድብ ተጋድሎ ሓርነት ኤርትራ ብምፅምባር ኣባል ላዕለዋይ መሪሕነት ብምዃን ከም ናይ ወፃኢ ልኡኽ ውድብ ተጋድሎ ሓርነት ኮይኑ ዝተመዘዘን መን ይበሃል ሀ እድሪስ መሓመድ ኣድም ለ ዑስማን ሳልሕ ሳበ ሐ እድሪስ ዑስማን ገላውዲዮስ መ ጣሃ መሓመድ ኑር
4: ለ ዑስማን ሳልሕ ሳበ
1: ሙሉእ መልሲ ኣብ 1961 ካብ ጀዳ ናብ ካይሮ ዝኣተውን ናብ ውድብ ተጋድሎ ሓርነት ኤርትራ ብምፅምባር ኣባል ላዕለዋይ መሪሕነት ብምዃን ከም ናይ ወፃኢ ልኡኽ ውድብ ተጋድሎ ሓርነት ኮይኑ ዝተመዘዘን መን ይበሃል ብል ዑስማን ሳልሕ ሳበ እዩ ናብ ሳልሳይ ተሓታታይ ናሆም ክንሰግር ምርጫ እያ እዚኣ ናሆም ኣስተውዕል ኣብ 1968 ዝተኻየደ ንስሙር ሓይሊ ዘምፀአ ጉባኤ ወይ እውን ርክብ ዓንሰባ ዝተኻየደሉ ፍሉይ ቦታ ኣበዩ ሀ ኦሮታ ለ ዓንበርበብ ሐ ዓጊግ መ ግህተብ
5: ዓንበርበብ
1: ኣይ ረኸባን ኣብ 1968 ዝተኸየደ ንስሙር ሓይሊ ዝወለደ ርክብ ዓንሰባ ብ 1968 ኣብ ኦሮታ እዩ ተኻይዶ

0: ሕራይ ናብ ኣማን ክንሰግር ኣማን ናብ ሕቶና ክንከይድ ድሕሪ መስዋእቲ ሓምድ እድሪስ ዓዋተ መሪሕነት ሰውራ ብቐደም ተኸተል ካብ ዝተረከቡ ዘይኮነ ፈኒኻ ኣውፅእ ምርጫ እያ ሀ መሓመድ እድሪስ ሓጅ ለመሓመድ ዑመር ዓብደላ ኣቡ ጥያራ ሐ ኣቡበከር መሓመድ እድሪስ መ መሓመድ ስዒድ ናውድ ዘይኮነ እያ ትብል
1: መ መሓመድ ስዒድ ናውድ
0: ሙሉእ መልሲ ናብ ክብረት ክንምለስ ናብ ራብዓይ ሕቶ ኣብ 1970ታት ኣብ ከተማታት ኤርትራ ራዕድን ሽበራን ሰብዓታት ክበሃል ከሎ እቲ ዳሕረዋይ እዋኒ ማለት 745 ኢና ንዛረብ ዘለና ራዕድን ሽበራን ብምፍጣር ንህዝቢ ብስልክን እናሓንቑን ብኻራ እናዘልዘሉን ኣስካሕካሒ ግፍዕታት ዝፍፅሙ ዝነበሩ ናይ ደርግ ጉጅለ መን ይበሃሉ ወይ ብምንታይ ይፍሉ?
2: ኣፋንጓድ ይበሃሉ።
0: ሙሉእ መልሲ ቡቕ መልሲ ካሂብካና ኣብ 1970ታት ኣብ ከተማታት ኤርትራ ራዕድን ሽበራል ምፍጣር ንህዝቢ ብስልክ እናሓነቑን ብኻራና ዘልዘሉን ኣስካሕካሒ ግፍዕታት ዝፍፅሙ ዝነበሩ ናይ ደርግ ጉጅለ ኣፋንጓድ ተባሂሎም እዮም ዝፍለጡ። ናብ ራሄል ክንሰግር ግዜ ክተጠቒምክ ዝተውዒልክ ይመልስ እያ መራሒ ስርዓት ደርግ ኮሎኔል መንግስቱ ሃይለማርያም ኣብ ኩሉ ግንባራት ዝወርዶ ዝነበረ ስዕረት ክፀሮ ብዘይምኽኣሉን ሃገሩን ሰራዊቱን ራሕሪሑ ናበየንቲ ሃገር ሃዲሙ?
3: ዚምባብዌ።
0: ሙሉእ መልሲ መራሒ ስርዓት ደርግ ኮሎኔል መንግስቱ ሃይለማርያም ኣብ ኩሉ ግንባራት ዝወርዶ ዝነበረ ስዕረት ክፀሮ ብዘይምኽኣሉን ሃገሩን ሰራዊቱን ራሕሪሑ ዝተዓቂቡላ ዝነብር ዘሎ ክሳዕ ሕጂ ሃገር ዚምባብዌ ሃራረ እዩ። ገን ሂል ዝበሃል ከባቢ ናይ ሃራረ ከተማ ማለት እዩ። ናሆም ሳሙኤል ራብዒት ሕቶ ናይ መወዳእታ ሕቶ ከዓ ስርዓት ደርግ ሃገር ብዓረብ ተወሪራ ብዝብል ምስምስ ኣብ ጉንበት 1976 ንኤርትራ ክወሩ ብሓይሊ ገፊፉ ዘዐስከሮም ድኻታት ሓረስቶት ወይ ገባሮ ብዙሖም ክንደይ ነይሩ? ግምት ሓፈሻዊ
4: ከባቢ 5300 53,000 እቶም ሓረስቶት ናይ ኤርትራ ኤርትራውያን ማለት እዮም
0: ወይ ኢትዮጵያውያን እዮም? ካብ ናይ ኤርትራ እንዲም ዝወሩ ተላኢኹም ግዜኻ ኣኺላ ስርዓት ደርግ ሃገር ብዓረብ ተወሪራ ብዝብል ምስምስ ኣብ ግንቦት 76 ንኤርትራ ክወሩ ብሓይሊ ገፊፉ ዘዕስከሮም ድኻታት ሓረስቶት ወይ እውን ገባሮ ብዙሖም ክንደይ በፅሕ ነይሩ? ትግምት እዩ ተሓረፋት ምክንያቱ ብሙሉእ እዩ ካብ ምዕራብ ክሳብ ህዝቢ በዓል ኢሮፕ ክሳብ መወዳእታ ሓጀራት እንዲ ነይሩ ትዘርግሐና ናቶም ካብ 30 ክሳብ 40,000 እዩቲ ቁፅሪ። ሕራይ እሞ ናብ ኣማን ሬድዋይ ክንከይድ ናብ ራብዒቲ ሕቶ ክንከይድ ናይ መወዳእቲ ሕቶ ከያ ከም ኣካል ናይ ምእራብ ምንቅስቓስ ኣብ ርክብ ዓንሰባ ዕለት 19/9/68 ንምስታፍ ወከልተን ዝሰደዳ 3 ክፍልታት ተሓየ መነመን ነይረን?
1: ካፕተን መሳርዕ ማለት ድዩ
0: ክፍልታት ዘመነ ክፍልታት ምሽ ነይሩ ካብ እንስ ዓይነት ክፍልታት እየን ኣብኡ ተሳቲፈን?
1: ሳልሳይ ካልኣይ ሳልሳይ ራብዓይ።
0: ሰለስተ ነጥቢ ረኺብካ ኣለኻ። ምክንያቱ ተዓንተ ወይ ዝበልናያ ንድዩ ክፍልታት 65 መፅኡ ኣሉታዊ ተመክርኡ ተገምጊሙ

ኣይስርሕ እንተባሂሉ ሲ ካብቲ ውሽጢ ሰራዊት እዚ ኣየድልን እዩ ዝብል ስምዒታት ምንቅስቃስ ተጋደልቲ ነይሩ እዩ በብመንገዱ ነዚ ንምትራፍ እዩ እዚ ናይ ዓረዳይ ወይ ቀረራ ወይ ናይ ዓንሰባ ዝበሃል ንስሙር ሓይሊ ዝወለደ ኣኺባ እው ካ ዝተሳተፈ ካተን 3-4-5 እየን ድሓርካ ድሕሪ ዓመት ከዓ እተን ክልተ ክፍሊ ተሓዊሰን ምስአን ምስ ስሙር ሓይሊ ከዓ እቲ ቀያዳ ልዓማ ወን ጠቕላል መሪሕነት ዝበሃል ከዓ ቆይሙ ከምኡ እንዳበለት መልክዕ ቃልሲ ይኸይድ ነይሩ ማለት እዩ ዝኸበርኩም ተኸታተልትና ኣብ እዚ ብምትሕብባር ሃማመትአን ኮርፖሬሽን ዘራእትን ጥሪትን ኤርትራ ክነካይዶ ፀናሕና ክምኣካልን መቐፀልታን ናይ ቡያ ውድድር ታሪካዊ ሓፈሻዊ ፍልጠት ናይ ቀዳማይ መድረኽ ካልኣይ ዙርያ ኢኹም ክትከታተሉ ፀኒሕኹም ኣብ ቀጻሊ ናብቲ ዝቕፅል መድረኽ እዩ ክኸውን ቆፀራና ክሳብ ሽዑኡ ንምክትታልኩም ደጊምና ነመስግን ሰላም ቅነን

0: ሰላምታና ተቀበሉ ፈንዌ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 15 ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስተ ዜና ፍለም ሚኒስትሪ ጉዳያት ወፃኢ ብ13 ሰነ መበል 63 መዓልቲ ኣፍሪቃ ፀንቢሎም ኣብ ዓሰብ ተሳታፍነት ደቂ ኣንስትዮ ኣብ ትምህርቲ ንምድንፋዕ ዋዕላ ተኻይዱ ኣብ ዞባ ደቡብ ስልጠና ጥበባት ምምራሕ መደብን ድምፅን ተዋሂቡ ኣሜሪካን ኢራንን ኣዋርሕ ኣብ መንጎአን ዝቐፀለ ኩናት ደው ንምባል ኣብ ዘኽእል ስምምዕ ሰላም ከም ዝበፅሐ ኣፍሊጠን ስሎቫኪያ ናብ ዩክሬን ናይ ዝለኣኸቶ ኣፅዋር ካሕሳ ካብ ኤሮጳ ሕብረት ክትሓተት ምዃን ኣፍሊጣ ኣብ ከተማ ጀኔቭያ ስዊዘርላንድ ንመበል 52 ዋዕላ መራሕቲ ጉጅለ 7 ዝቃወም ሰፊሕ ሰልማዊ ሰልፊ ተኻይዱ ዝርዝር ዜና ሚኒስትሪ ጉዳያት ወፃኢ ሚኒስተራት ዝርከቦም ላዕለወተ ሰመዚ መንግስትን ግንባርን ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ከምኡውን ካልኦት ዕዱማት ኣብ ዝተረኸብሉ ብ13 ሰነ መበል 63 መዓልቲ ኣፍሪቃ ፀንቢሉ ነቲ ስነስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ፀብጻብ ኣሎ ገረ መስቀል ገረ ዝገሄር ከቅርቦ እዩ
1: ኣብ ኣስመራ ሆቴል ኣስመራ ፓላስ ኣብ ዝተካየደ ፅምብል ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ኣብ ዘስምዖ መደረ መዓልቲ ኣፍሪቃ ኣብ ሃገርና ኣፍሪቃ ሓደ ልቢ ሓደ መሬት ሓደ መፃኢ ብዝብል ቴማ ንሓበራዊ መንነትና ታሪክና ክብርታት ምሕዝነትና ምቕሉል እንግደትነትናን ሓድሕዳዊ ምትሕጋዝናን ብዘንፀባረቕ ትሕዝቶ ትበዓል ከም ዘላ ጠቒሱ ራእኢ ጥምርቲ ብልፅግትን ሰላማዊትን ኣፍሪቃ ብዜጋታታ ብዝምራሕን ኣብ ኣህጉራዊ መድረኽ ብዝውከል ንጡፍ ሓይልን ክሰምር ከም ዝኽእል ገሊጾ ሚኒስትር ዑስማን ኣስዒቡ ኣህዛብ ኣፍሪቃ ምስ ሃብታም ፀጋታቶም ብድኽነት ይሳቀዩ ግጭታት ድማ ሂወት ሰብ

0: ንዋትን ዕድላትን ናይዛ ኣህጉር ይዕኒ ከም ዘሎ ብምሕባር ብደረጃ ኣህጉር ገምጋም እህሉ ክንውነት ብምክያድ ካብ ሽግራት ዘገላግልን ብሓባር ዝወሰአን እስትራቴጂ ከም ዘድሊ ኣዘኻኺሩ ሚኒስትር ዑስማን ብተወሳኺ ኣብዚ ዓለማዊ ስርዓት ዝቕየረሉ ዘሎ ህመት ንፀጋታትን እስትራቴጂካዊ ዝምድናታትን ዝግበር ውድድር እናናሃረ መምፅኡ ክሊማዊ ምምዝባል ስጋኣት ህዝባዊ ጥዕናን ዘይምዕሩይነትን ዝኣመሰሉ ዓለማዊ ብድሆታት ድማ ዝተዋሃደ ፍታሕ ከም ዝጠልቡ ብምሕባር ኣብ ከምዚ ኩነት ኣፍሪቃ ብመትከላውነት ዲሲፕሊን ከምኡውን ንነዊሕ ብዝጥምት ሓበራዊ ራእይ ፀጋታታ ከተመሓድር እንተኽኢላ ሓበራዊ ዕብትን ዘላቒ ልምዓትን ከተረጋግፅ ከም እትኽእል ኣገንዚቦም። ኣምባሳደር ሪፓብሊክ ደቡብ ኣፍሪካ ኣብ ኤርትራ ሚስተር ፐርሰርቨረንስ ሙዙቡሉ ኮምሻ ብወገኖ መዓልቲ ኣፍሪቃ ልዕሊ ፅምብል ዝኸይድ ትርጉም ከም ዘለዎ ጠቒሱ ሓበራዊ ጉዕዘናን መጻኢናን ንምርጋፅን ብዛዕባ ኣህጉርና ንኸነስተንትን ዕድል ከም ዘርሑ ብምግላፅ ኣፍሪቃ ኣብ ዓለማዊ መድረኽ ግቡእ ቦታ ክትሕዝ መትከላዊ ሽርክነት ከም ዘድሊ ኣነፂሩ። እዚ ከምዚ ኢሉ እንከሎ ብምክንያት መዓልቲ ኣፍሪቃ ሓበራዊ ዓውዲ ዘተ ከምኡውን ኣብ መንጎ ካብ ዲፕሎማስኛታት ኤምባስታትን ሃገራት ኣፍሪቃ ኣብ ኤርትራ ዝቆመት ጋንታን ጋንታ ኩዕሶ እግሪ ኣባላት ሚኒስትሪ ጉዳያት ወፃእን ኣብ ስታድየም ኣስመራ ምሕዝነታዊ ግጥም ኩዕሶ እግሪ ተኻይዱ።
1: ኣብ ዓሰብ ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ንምድንፋዕ ዝዓለመ ናይ ክልተ መዓልታት ዋዕላ ተቓኒዑ ወኪል ኤሪና ዒሳ መሓመድ ብመልክዕ ፀብጻብ ንዘዳለዉ ትሕዝቶ ዳናይ ተስፋ ዝጊ ከተቕርቦ እያ።
2: ጨንፈር ትምህርቲ ዞባ ዶባ ውቂሕ ባሕሪ መስርሕ ምምሃርን ምስትምሃርን ንምሕያልን ተሳታፍነት ደቂ ኣንስትዮ ንምዕዛዝን ዝዓለመ ዋዕላ ብ1/11 ሰነ ኣብ ከተማ ዓሰብ ወዲቡ ሓላፍቲ ጨንፈር መምህር ፍሳሃየ ኪዳነ ኣብ ዘስምዖ ቓል ዕላማ ዋዕላ ኣብ ትምህርቲ ደቂ ኣንስትዮ ዛጊድ ዝተዋህለለ ተሞክሮታትን ዘጋጠመ ብድሆታትን ብምድህሳስ ሓበራዊ መረዳእታ ንምፍጣር ከምኡውን ኣብ መጻኢ ድርኺ ዝፈጥሩ እማመታትን ርእቶታትን ንምቕራብ ከም ዝኾነ ኣብርሁ። ነቲ ዋዕላ ዝደረኸ ቀንዲ ምኽንያት እናንቆልቆለ ዝመጽእ ዘሎ ተሳታፍነት ደቂ ኣንስትዮ ከም ዝኾነ ብምግላጽ ድሕረ ባይታ ትምህርቲ ኣብቲ ዞባ ጽልዋ ባህልን ልምድን ኣብ ትምህርቲ ደቂ ኣንስትዮ ከምኡውን ተራ ምምሃር ደቂ ኣንስትዮ ሙሓስ ጥዕና ሕብረተሰብ ብግቡእ ከም ዝፍተሽ ገሊጹ። ብመሰረት ዝቐረበ ጸብጻብ ዝርግሐ ትምህርቲ ንምስፋሕ ብዝተገብረ ልዑል ጻዕሪ ቁጽሪ ትካላት ትምህርቲ ምስ ናይ ቅድሚ ናጽነት ክነጻጸርን ከሎ ቅድመ ትምህርቲ ብልዕሊ 7600 ሚእታዊት፣ መባእታ ብልዕሊ 430 ሚእታዊት፣ ማእከላይ ደረጃ ብ1000 ሚእታዊት፣ ካልኣይ ደረጃ ድማ ብ1600 ሚእታዊት እኳ ተዓበየ፣ ተሳታፍነት ደቂ ኣንስትዮ ግን ምስ ዝርግሐ ክነጻጸርን ከሎ ኣዝዩ ትሑት ምህላው በሪሁ። ዓመታዊ ልዕሊ 18 ሚልዮን ንኣፋ ንመነባብሮ ወፃእ ዝግበረለን 3 ኣሕደርትን 32 ሓውሲ ኣሕደርትን ኣብያተ ትምህርቲ ከም ዘለዋ ብቐንዱ ድማ ተሳታፍነትን ቀጻልነትን ደቂ ኣንስትዮ ንምውሓስ ዝተኸፍታ ምዃነን ክግለጽን ከሎ ተጠቀምቲ ናይ ዝዕድል ዝኾና ደቂ ኣንስትዮ ግና ኣብ ኣሕደርቲ ኣብያተ ትምህርቲ 7.5 ሚእታዊት፣ ኣብ ሓውሲ ኣሕደርቲ ኣብያተ ትምህርቲ ድማ 25 ሚእታዊት ከም ዘሎ ተሓቢሩ። ኣዛዚ እዚ ምብራቅ ብርጋዴር ጀነራል ኣብርሃም ዓንዶም ኣብ ዝሃቦ ቓል ምምሃር ጓል ኣንስተይቲ መሰረት ህንፀት ስልጡን ሕብረተሰብ ከም ምዃኑ መጠን ተሳታፍነትን ምሕያል ሓላፍነት ናይ ኩሉ ዜጋ ስለ ዝኾነ ብውህደት ክስራሕ ፀዊዑ። ኣመሓዳሪ ዞባ ዶባ ውቂሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ብወገኑ ተሳተፍቲ ዋዕላ ዘርኣይዎ ንኡድ ተሳትፎ ብዛዕባ ንዝሃብዎ ኣቓልቦ ዝምስክር ከም ዝኾነ ብምግላጽ ምምሃር ጓል ኣንስተይቲ ቁጠባዊ፣ ፖለቲካዊ፣ ማሕበራውን ካልእን መዳያት ስለ ዘለዎ ተራ ወሰንትን ጸለውትን ኣካላት ክዓዝዝ ኣዘኻኺሩ። ኣብ መወዳእታ ተራ ደቂ ኣንስትዮ ኣብ መስርሕ ምምሃርን ምስትምሃርን ንምሕያል ንኣብነታውያን መምህራን ደቂ ኣንስትዮ ወረቐት ምስክር ተዓዲሉ።
1: ብደረጃ ዞባ ደቡብ ብጥበብ መምራሕ መደብን ዳህያት ድምፅን ብክልሲ ሓሳብን ግብርን ኣብ ደቂ ኣምሓረ ዝሰልጠኑ 70 ሞያውያን ብ12 ሰነ ተመሪቖም። ስልጠና ጥበብ ምምራሕ መደብ መለለይታት ኣድማዕ መራሒ መደብ ፍሉይ ተራ መራሒ መደብ ኣብ ባህላዊ ምርኢታት ኣድላይነት ክእለት ምብህሃል ኣብ ምምራሕ መደብ ቅርፂ መእተዊ ኣብ መድረኽ ምልላይ ኣቕረብቲ መደብ መሰጋገሪ መደባት ምሕደራ ዘይተሓስበ ፀገማት ምምሳጥ ተዓዘብቲ ፕሮቶኮልን ምሕደራ ኣዝዮም ኣገደስቲ ሰባትን ከምኡውን ነፍሰ ግንዛበ ዝብሉ ኣርእስታት ዘጠቓለለ ነይሩ። ስልጠና ዓውዲ ዳህያት ድምፂ ድማ ሓፈሻዊ ክልሲ ሓሳብ ሙዚቃን ድምፅን መሰረታዊ ትምህርቲ ዳህያት ድምፂ ጥቕሚ ስርዓተ ምስትንፋስ ኣብ ዳህያት ድምፂ ክልሲ ሓሳባውን ግብራውን ትምህርቲ ኣብ ምብራኽ ስነ ፍልጠታዊ ጥበባት ዳህያት ድምፂ

ኣገዳስነት ልምምዳት ደርፍን መዝሙሩን ከምኡውን ክንክን ጥዕና ስርዓተ ድምፂ ኣብ ዝብል ኣምራት ዘተኮረ ነይሩ። ኣብ ስልጣኒ ጥበብ ምምራሕ መደብ ስነ ጥበበኛ ግርማይ ኣብርሃም ሰልጠንቲ ንዘርኣይዎ ተገዳስነትን ናይ ግዜ ዲስፕሊን ብምውጓስ ንዘቐሰምዎ ፍልጠት ብግብራዊ ስራሕ ከማዕብልዎ ኣተሓሳሲቡ። ዋና ዳይረክተር ክፍሊ ባህልን ስፖርቱን ኣቶ ኣብርሃም ዮሃንስ ብወገኑ እቲ ስልጠና ንዘሎ ሃጓፋት ንምምላእ ዝዓለመ ምዃኑ ብምጥቃስ ሰልጠንቲ ኣብ በቦቶኦም ንዘሎ ሕፅረት ክፈትሑ ተላብዩ። ኣመሓዳሪ ዞባ ደቡብ ኣቶ ሃብቲ ኣብ ተስፋፅዮም ብወገኑ ንኣገዳስነት ናይቲ ስልጠና ብምጥቃስ ከይተሓለልካ ምስራሕ ናብ ዝበረኻ ዓወት ዘደይ መሳልል ስለ ዝኾነ ሰልጠንቲ ሞይኦም ከማዕብሉ ኣሰኻኺሩ። ኣብ ንኡስ ዞባ ጋላ ነፍሒ ምሕያል ውዳበ መንእሰያት ዋሕስ ሃገር ብዝብል ቴማ ካብ ዝሓልፈ ወርሒ መያዝያ ኣብ 17 ምምሕዳራት ከባቢ ክካየድ ዝፀንሐ ቅነ ውዳቤታት መንእሰያት ብ13 ሰነ ብውዕውዕ መንፈስ ተዛዚሙ። እቲ ቅነ ስነ ጥበባውን ፍልጠት ቀስምን ውድድራት ምርኢት ምህዞ ሰንዓን ቅብኣን ድኮና ያታዊ ኣባይትን መነባብሮን ካብ 100 ክሳብ 200 ዓመታት ዕድመ ዘለዎ ያታዊ ንብረትን ሃይማኖታዊ መፅሓፍትን ባህላዊ ንዋት ምህርቲ ኣሕምልትን ዘራትን ከምኡውን ምትብባዕ ብሉፃት ተምሃሮ ዘጠቓለለ ነይሩ። ሓላፊ ጨንፈር ሃማቴ ዞባ ማእከል ኣቶ ሳምሶን ክፍለ ኣብ ዘስምዖ ቓል እቲ ዕላማ ውዳበ መንእሰያት ካብ ደረጃ ምምሕዳራት ከባቢ ብምሕያል ስፖርታዊ ባህላውን ትምህርታውን ውድድራት ብምስራዕ ናይ ውድድር መንፈሶምን ብቕዓቶምን ከም ዛዕቢ ምግባር ከም ዝኾነ ሓቢሩ። ኣመሓዳሪ ዞባ ጋላ ነፍሒ ኣቶ መሓሪ ዮሃንስ ብወገኑ ቅነ ውዳቤታት ብሃገራውነቱ ዝልለ ፍቱው ስራሕን ትምህርትን ዝውንን ከምኡውን ክብርታት ሃገሩን ሕብረተሰቡን ዝዕቅብ መንእሰይ ንምኩስኳስ ኣገዳሲ ተራ ከም ዘለዎ ብምጥቃስ ምምሕዳር ንዞባ ካብኡ ዝሕተት ከም ዘማልእ ኣረጋጊፁ። ኣብቲ ዕለት ንዕውታት ምምሕዳራት ከባቢ ዓድታትን ተምሃሮን ሽልማት ተዓዲሉ። ዋና ኣካየደ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ኣብ ዝሃቦ መዛዘመ ቓል እቲ መደብ ኪነቲ ውድዳሪዊ ሸነኽ ሞራል ብሉፃት ተምሃሮ ብምብራኽ ነቶም ኣብ ስነ ጥበብን ምህዞን ዝነጥፉ ዝምባሊኦም ከማዕብሉ ዝሕግዝ መድረኽ ስለ ዝኾነ ምምሕዳር ዞባ ማእከል ብዝተወደበ መልክዕ ከም ዝሰርሐሉ ቃልኣት እዩ። ኣብ ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ብሞያ ዝሰልጠኑ 291 ተምሃሮ ሰራሕተኛታትን ብ13 ሰነ ተመሪቖም። እቲ ኣብ ክልተ እብሪ ዝተዋሃበ ነናየ 3 ኣዋርሕ ሞያዊ ስልጠና ቋንቋ ዓረብ ተንቀሳቀሲ ስእሊ፣ ቴክኖሎጂ ኮምፒውተር፣ ኣርትዖት ተንቀሳቀሲ ስእሊ ከምኡን ግራፊክስ ዘጠቓለለ እዩ። ዲን ናይቲ ኮሌጅ ዶክተር ወልደ ትንሳኤ ተወልደ ኣብ ዝሃቦ ቓል ኮሌጅ ራእይ መንእሰያት ንምኩስኳስን ምስማርን ምስ ሃማትኤ ተሓባቢሩ ዝተፈላለየ መደባት ከም ዘካይድ ሞያዊ ስልጠናታት ድማ ኣካል ናቱ ከም ዝኾነ ብምጥቃስ ተምሃሮ ጎኒ ጎኒ ኣካደሚያዊ ትምህርቶም ምስ ምዕባለ ቴክኖሎጂ ዝጓዓዙን ነፍሶም ከማዕብሉን መድረኽ ዝጠልብ ከም ዝኾነ ገሊፁ። ፀሓፊት ሃማትኤ ኣብቲ ኮሌጅ መንእሰይ ትዕግስቲ ዕቕባይ ብወገና ማሕበር ዓመት መፀ ንብዙሓት ተምሃሮ ሞያዊ ስልጠናታት እናወደበ ከመረ መፅልሑ ብምጥቃስ እዚ ምስ ዝተፈላለዩ ኣካላት መንግስትን ግንባርን ከምኡውን ውልቀ ሰባትን ትካላትን ብዝግበር ምትሕብባር ዝውደብ መደባት ውፅኢቱ ኣዝዩ ኣተባባዒ ከም ዝኾነ ብሪሃም። ኣብ ኮሌጅ ዓዲ ቀይሕ ካብ 2023 ጀሚሩ ልዕሊ 1,000 ተምሃሮ ብዝተፈላለዩ ሞያታት ከም እተመረቑ ዝፍለጥ እዩ። ዘስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊም ዓድም ኣብ ዜናታት ወፃኢ ኣሜሪካን ኢራንን ንኣዋርሕ ኣብ መንጎአን ዝቐፀለ ኩናት ደው ንምባልን መፃባ ሆርመዝ ዳግማይ ንምኽፋትን ኣብ ዘኽእል ስምምዕ ሰላም ከም ዝበፅሐ ኣፍሊጠን። ስነ ስርዓት ምኽታመ ናይቲ ስምምዕ ዝመፅእ ዓርቢ 19 ሰነ ኣብ ስዊዘርላንድ ክካየድ መደብ ተታሒዙሎም። ፕረዚደንት ዶናልድ ትራምፕ ብማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ምስ ኢራን ዝካየድ ስምምዕ ከም እተዛዘመን ኣብ ልዕሊ ካብን ናብን ኢራን ዝካየድ ምንቅስቓስ ንግዳውያን መራኸቢ ኣፅኒዕዎ ዝፀንሐ እገዳ ብቕፅበት ከም ዝለዓለን ሓቢሩ። እቲ ስምምዕ ድሕሪ ምኽታሙ መፃባ ሆርመዝ ንኩለን ንግዳውያን መራኸቢ ብዘይ ክፍሊት ክፉት ከም ዝኸውን ፕረዚደንት ትራምፕ ተወሳኺ ነፂሩ። ምክትል ሚኒስትር ጉዳያት ወፃኢ ኢራን ካዝም ጋሪባቢድ ብወገኑ ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ግጭት ደው ክብል ምዃኑ ብምግላፅ ኣብ ናይ መወዳእታ ስምምዕ ንምብፃሕ ክልቲአን ሃገራት ንስሳ መዓልታ ዝቕፅል ሓድሽ ምዕራፍ ዝርርብ ከም ዘካየዳ ገሊጹሎም። እዚ ከምዚ ንከሎ ሓያሎ መራሕቲ ሃገራት ዓለም ነቲ ኣብ መንጎ ኣሜሪካን ኢራንን ዝተበፅሐ ስምምዕ ሰላም ብሓጎስ
ብምቕባል ኣብ ማእከላይ ምብራቅ ሰላምን ርግኣትን ንምርግጋፅ ዓብዪ ተራ ከም ዝህልዎ ኣንቢቶም። ምዝ ስምምዕ ብዝተኣሳሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ንበርሚል ብ4 ሚእታዊት ብምንካይ ኣስታት 84 ዶላር ከም ዝበፅሐ፣ እዚ ድማ ግጭት ኢራን ኣብ ዝሓለፈ ወርሒ ለካቲት ካብ ጅምር እቲ ዝተሓተ ከም ዝኾነ ተቓሊሑ። ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ሃገሩ ናብ ዩክሬን ናይ ዝለኣኸቶ ኣፅዋር ካሕሳ ካብ ኤሮጳዊ ሕብረት ክትሓትት ምዃን ኣፍሊጡ። ነቲ ጉዳይ ዝመጽእ ሰሙን ኣብ ከተማ ብራስለስ ኣብ ዝካየድ ዋዕላ ኤሮጳዊ ሕብረት ከም ዘልዕሎን መስእ ፕረዚደንት ኮሚሽን ኤሮጳዊ ሕብረት ኡርሳለ ቮንደርላይን ክመያየጠሉ ምዃኑን እቲ ቀዳማይ ሚኒስትር ገሊጹ። ቀዳማይ ሚኒስትር ስሎቫኪያ ነበር ኤድዋርድ ሄገር ናብ ዩክሬን ነፈርቲ ውግእ ስርዓት ምክልኻልን ኣየርን ብምልኣኽ ንሃገሩ ብዘይ ኣፅዋር ከም ዘትረፋ ቀዳማይ ሚኒስትር ፊኮ ተወሳኺ ወቂሱ። ስሎቫኪያ ብ 2022ን 2023ን ዋጋ 700 ሚልዮን ዩሮ ወታደራዊ ደገፍ ናብ ዩክሬን ከም ዝለኣኸት ጸብጻባት ሕብሩ። ይኹን እምበር ቀድማ ሚኒስትር ሮበርት ፊኮ ኣብ ወርሒ ጥቅምቲ 2023 ናብ ስልጣን ድሕሪ ምምፅኡ ሃገሩ ንዩክሬን ክትገብሮ ዝጸንሐት ወታደራዊ ደገፍ ከም ዘቋረጾ ዝዝከር እዩ። ኤሮጳዊ ሕብረት ኣብ ሰደድ ወታደራዊ ንዋት ካብ ዘተክሩ ነቲ ኩናት ብዘተን ምፍታሕ ተበግሶ ክወስድ ከም ዝግባእ እዩ ቀድማ ሚኒስትር ፊኮ ብተደጋጋሚ ክጽውዕ ጸኒሖም። ሓያሉ ሃገራት ምዕራብ ንዩክሬን ዝገብርኦ ዘለዋ ወታደራዊ ደገፍ ልዕሊ ዓቕመን እናኾነ ይመጽእ ከም ዘሎ ክግለጽ ጸኒሕሎም። ኣብ ከተማዊ ጀኒቭያ ስዊዘርላንድ ካብ 15 ክሳብ 17 ሰነ ኣብ ፈረንሳ ንዝካየድ መበል 52 ዋዕላ መራሕቲ ጉጅለ 7 ዝቃወም ልዕሊ 60 ማሕበራትን ውድባትን ዝተሳተፍዎ ሰፊሕ ሰልማዊ ሰልፊ ትማሊ 14 ሰነ ተኻይዱ። ዓሰርታት ኣሽሓት ሰልፈኛታት ኣብ ጎደናታት ከተማ ብምውፃእ ኪናት ዩክሬንን ማእከላይ ምብራቕን ብሰላማዊ መንገዲ ክዓርፍ፣ ኣህግራዊ ሕጊ ክኽበር፣ ክሊማዊ ለውጢ ንምምካት ስጉምቲ ክውሰድ፣ ከምኡውን መሰል ፍልስጢማውያን ደገፍ ክረክብን ዓለማዊ ቁጠባዊ ዘይምዕሩይነት ክመሓየሽን ጸዊዖም። ሰልፈኛታት ምስ ኣባላት ፖሊስን ሓይልታት ፀጥታን ከም እተጋጨውን ንዋታዊ ዕንወት ከም ዝወረደን ድማ ተገሊጹ። ስዊዘርላንድ ኣብዚ ን3 መዓልትታት ዝካየደ መራሕቲ ብሪጣንያ፣ ካናዳ፣ ፈረንሳ፣ ጀርመን፣ ኢጣልያ፣ ጃፓንን ኣሜሪካን ዝሳተፍዎ ኣኼባ ፀጥታ ንምውሓስን ዶባታ ንምቁፃርን 4,000 ወታደራት ኣዋፊራ ኣላ። ፈረንሳ ብወገና ኣብቲ ዋዕላ ዝካየደሉ ከባቢታት ልዕሊ 13,000 ኣባላት ፖሊስን ሓይልታት ፀጥታን ኣዋፊራ ትርከብ። ብዘካዚ ኣብ መንጎ ፈረንሳን ስዊዘርላንድን ዘሎ 35 መሰጋገሩ ዶባት መብዛሕትኡ ተዓፂ ከም ዘሎ ተቓሊሑ። ስዊዘርላንድ መጠን ብዝሒ ህዝባ ኣብ 10 ሚልዮን ክድረት ንዝቐረበ እማመ ነጺጋቶም። ትማሊ 14 ሰነ ኣብ ዝተኻየደ ሃገራዊ ረፈረንደም እቲ እማመ ብ 55 ሚእታዊት ተቃውሞ ከም ዝፈሸለ ተቓሊሑ። እቲ እማመ ብዝሒ ህዝቢ ስዊዘርላንድ ክሳብ 2050 ካብ 10 ሚልዮን ንላዕሊ ከይሓልፍ ሕጋዊ ደረት ክግበረሉ ዝፅውዕ ነይሩ። ብዘካዚ እቲ እማመ ስዊዘርላንድ ብዝሒ ህዝባ 9.5 ሚልዮን ከም እንተበፂሑ ንስደኛታት ዕቋ መሃብ ደው ከተብል 10 ሚልዮን እንተሓሊፉ ድማ ምስ ኤሮጳ ሕብረት ዘለዋ ናፃ ምንቅስቃስ ሰባት ዘፍቅድ ስምምዕ ኣብ ውሽጢ 2 ዓመት ክስርዞ ዘገድድ ምንባሩ ተገሊጹ። ኣብዚ እዋን እዚ ብዝሒ ህዝቢ ስዊዘርላንድ 9.1 ሚልዮን በፂሑ ከም ዘለዉ ጸብጻባት ይሕብሩ። ናይ መወዳእታ ዜና ስራዊት ብሪጣንያ ብዘካየዶ ስርሒት ባንዴራ ካሜሩን ንዘቐሰቐለት ናይ ነዳዲ መርከብ ሩስያ ኣብ መትረብ እንግሊዝ ከም ዝሓዘ ቀዳማይ ሚኒስትር ኬር ስታርመር ኣፍሊጡ። ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ጽሑፍ ቀዳማይ ሚኒስትር ስታርመር እቲ ስርሒት ንሩስያ ተወሳኺ ስዕረት፣ ነቶም ንኪናት ኣብ ልዕሊ ዩክሬን ዘጋድዱ ዘለዉ ወገናት ድማ ክሕብኡ ከም ዘይክእሉ ዘዘኻኽር ከም ዝኾነ ሓቢሩ። ሚኒስትሪ ምክልኻል ብሪጣንያ ብወገኑ እታ መርከብ ሩስያ ክንሳ ናይ ካልእ ሃገር ባንዴራ ብምንብልባል ነቲ ኣብ ልዕሊ ሩስያ ዝጸንዐ ሃገራዊ እገዳታት ከም ዝተሓሰት ከሲሱ። እቲ 6 ሰዓታት ዝወሰደ ስርሒት ብፍሉያት ኮማንዶ ሓይሊ ባሕሪ ብሪጣንያ ከም እተኻየደን ብሄሊኮፕተራት ናይ ስልያ ነፈርትን መራኸብ ኪናትን ዝተደገፈ ከም ዝነበረን ዝሓበረት ሚኒስትሪ እታ መርከብ ናብ ደቡባዊ ገማግም ባሕሪ ብሪጣንያ ከም እተወስደትን ኣብ ትሕቲ ምክትታል ከም እትጸንሐን ገሊጹ። እታ መርከብ 101.4 ቶን ነዳዲ ጽዒና ካብ ሩስያ ናብ ግብፂ ትጓዓዝ ከም ዝነበረት እዩ ዝቃላሕ ዘሎ። ኣብ መጀመርያ ናዚ ወርሒ እውን ሓይሊ ባሕሪ ፈረንሳ ምስ ብሪጣንያ ብምትሕብባር ካብ ገማግም ባሕሪ ሃገሩ ኣስታት 740 ኪሎ ሜትር ርሒቓ ኣብ ኣህግራዊ ማያት ትጓዓዝ ንዝነበረት ንግዳዊት መርከብ ሩስያ ከም ዝሓዘ ዝዝከር እዮም።
መንግስቲ ሩስያ ፈረንሳ ብሪጣንያ ናይ ነዳዲ መርከብ ሃገሩ ኣብ ኣትላንቲካዊ ውቅያኖስ ንምሓዝ ንዝወስዶ ስጉምቲ ኣህግራዊ ሸፍትነት ክብል እዩ ብትሪ ኮኒንዎም ክቡራት ተኸታተልቲ ዜና ንምዝዛም ኣር

ኣርእስቲ ዜና ክንደቅም። ሚኒስትሪ ጉዳያት ወፃኢ ብ13 ሰነ ብ23 መዓልቲ ኣፍሪቃ ፀንቢሎም። ኣብ ዓሰብ ተሳተፍነት ደቂ ኣንስትዮ ኣብ ትምህርቲ ንምድንፋዕ ዋዕላ ተኻይዱ። ኣብ ዞባ ደቡብ ስልጠና ጥበባትን ምምራሕ መደብን ድምፅን ተዋሂቡ። ኣሜሪካን ኢራንን ኣዋርሕ ኣብ መንጎአን ዝቐፀለ ኩናት ዶ ንምባል ኣብ ዘኽእል ስምምዕ ሰላም ከም ዝበፅሐ ሓቲተን። ስሎቫኪያ ናብ ዩክሬን ናይ ዝለኣኸቶ ኣፅዋር ካሕሳ ካብ ኤሮጳ ሕብረት ክትሓትት ምዃን ኣፍሊጣ። ኣብ ከተማ ጂኒቭያ ስዊዘርላንድ መበል 52 ዋዕላ መራሕቲ ጉጅለ 7 ዝቃወም ሰፊሕ ሰላማዊ ሰልፊ ተኻይዱ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም ብሩህ መዓልቲ።

ሰላም ዝኸበርኩም ተዓዘብቲ፣ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ኣለኹ። ንምክትታልኩም ብክብሪ ዝዕድም ኣሚር ዓሊ። ብፌደሬሽን ኩዕሶ እግሪ ዞባ ማእከል ተወዲቡ ዝካየድ ዞባ ውሊግን ዋንጫ ሰማእታትን ዝሓለፈ ቀዳሚ ሰንበትን ቀፂሩ ተኻይዱ። ትማሊ ሰንበት ሊግ ዞባ ማእከል ኣብ ስታድዮም ኣስመራ ብክልተ ግጥማት ቀፂሩ ተኻይዱ። ፍለማ ናብ ሜዳ ዝወረዳ ኣልተሕሪር ኣንጻር ማይ ተመናየን ነይረን። ክልቲአን ምብል 13 ፀወተን የካይደን። ኣልተሕሪር ኣብ ካልኣይ ዙር ሓያል ተወዳዳርነት ብምርኣይ ንሰለስተ ብዓወት ሓደ መዓረ ብምውፃም ኣብ ሻምናይ ናብ ራብዓይ ተርታ ክብ ዝበለት፣ ትማል እውን ኣንጻር ማይ ተመናይ ኣብ ዝገጠመትሉ እውን ኣይናሓሰትላን። ፀወታ ምስ ፈለመ ኣብ ታሽዓይ ደቂ ብመንገዲ ሄርሞን ገብረ ገርግሽ ብዘመዝገባ ሸቶ ሓደ ባሮ ንዕረፍቲ መሪሓ ውፅያ። ንሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኣልተሕሪር ፀወታ ምስ ፈለመ ኣብ መበል 46 ደቂ ብመንገዲ ብርሃነ ተክሊ ሚካኤል ብዘመዝገባ ሸቶ ክልተ ብሓደ መሪሕነት ኣደልዲላ። ኣልተሕሪር ብዚ ውፅኢት ኣየብቅዕትን ሄርሞን ገብረ ገርግሽ ንዕኡ ካልእቲ ንጋንቱ ድማ ሳልሰይት ሸቶ ወሲኹ። ኣልተሕሪር ዓብላልነታ ብምቕጻል ኣብ 72 ከምኡ ድማ 90 ደቂ ካብ ኣክረም ኣደምን ኣቤል ክፍለን ሸቶ ወሲኻ ብገፊሕ ድማ 5 ባሮ ተዓዊታ። ኣብዚ ግጥም ተጻዋታይ ሄርሞን ገብረ ገርግሽ ብሉፅ ተጻዋታይ ናይዚ ግጥም ተጸዊዑ። ቀጺለና ሜዳ ዝወረዳ ኣቱሉስ ምስ ዝራእትን ጥሪትን ነይረን። ክልቲአን 5 ፀወተን ኣካይደን። ኣብ ካልኣይ ዙር ክልተ ዓወትን ክልተ ማዕረን ብዘመዝገበቶ 23 ነጥቢ ሒዛ ናብ ዝግጥም ኣንጻር ኮርፖሬሽን ዘራእትን ጥሪትን ኣትያ ኣቱሉስ። ንፀወታ ናብ ረብሓ ንምቕያር ግዜ ወስደላን። ኣብ 10 ደቂ ብመንገዲ ቢንያም ግርማይ ኣብ መበል 13:17 ደቂቕ ድማ ብመንገዲ ሳምሶም ዝተኸስተ ብዝረኸበተን ሸቶታት ንዕረፍቲ 3 ባዶ መሪሓ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኮርፖሬሽን ዘራእትን ጥሪትን ንኣቱሉስ ዕድል ይሃብዋን። ዘራእትን ጥሪትን ኣብ ተወሳኺ ደቂቕ መምለስ እግሪ ብመንገዲ ኣሮን ዑስማን ሸቶ ረኺባ ፀወታ ብመሪሕነት ኣቱሉስ 3 ብ1 ተዛዚሙ። ኣቱሉስ ብዝያዳ ፀወታ ብ26 ነጥቢ ምስ ቀይሕ ባሕርን ደንደንን ተማዕራርያ። ኣብዚ ግጥም ተፃዋታይ ኣቱሉስ ሳምሶም ተኸስተ ደሚቑ። እዚ ከምዚ ንኮሎ ትማል ሰንበት ናይ ዋንጫ ሰማእታት ንዋንጫ መን ሓለፈ ናይ ፍርቂ ፍጻመ ፀወታ ደቂ ተባዕትዮን ደቂ ኣንስትዮን ተኻይዱ። ኣብ ናይ ደቂ ኣንስትዮ 3 ክለባት ሊግ ደቂ ኣንስትዮ ዞባ ማእከል፣ ራብዒተን ድማ ሳለን ደቂ ኣንስትዮ ዞባ ማእከል ብምፅምባር ንዋንጫ መን ሓለፈ ፀወተን ኣካይደን። ምምሕዳር ሰንበል ምስ ታለንት ዞባ ማእከል ፈላሚ ግጥም ኣብ ሰዓታት ቅድሚ ቀትሪ ዝተኻየደ ምምሕዳር ሰንበል ንታለንት ዞባ ማእከል 4-2 ብምርታዕ ሰንበል ናብ ዋንጫ ሓሊፋ። ቀፂለን ድማ ናብ ሜዳ ዝወረዳ ጎዳይፍ ምስ ዕዳጋ ሓሙስን ዝተመደበለን 9:2 ብምዛመን ሓንቲአን ንምሕላፍ ናብ ፍጹም ቅላዕ ኣምሪሐን። ዕዳጋ ሓሙስ ድማ ብፍጹም ቅላዕ 2 ባዶ ብምዕዋት ንዋንጫ ሓሊፋ። ናይ ደቂ ተባዕትዮ ድሕሪ ቀትሪ ካብ ካምፖ ቺቾሮ ዝተኸየደ ጋንታታት ካልኣይ ዲቪዥን ኣኽርያ ደንደን ቢ፣ ኣልተሕሪር ቢ፣ ራብዒተን ታለንት ዞባ ማእከል ኣብዚ ናይ ፍርቂ ፍጻመ ብምብፃሕ ንዋንጫ መን ሓለፈ ፀወተን ኣካይደን። ፈለማ ሰዓት 2 ደንደንቢ ምስ ኣልተሕሪር ቢ ገጢመን። ደንደንቢ ኣብ ዝካየድ ናይ ሻምፒዮን ኣብ ቀዳማይ ምድብ

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብዕላል ጥበባት እዩ። ሰላም ከመይ ትቕኒ ክቡራትን ክቡራንን፣ ናይ ሎሚ ትሕዝቶና ኣብ ታሪካዊ መዘክር ዝኾነ ትሕዝቶ ናይ መፅሓፍ ኢና ክነዕልል። እዛ መፅሓፍ እዚኣ ፍርድሞ ዓሰርተ ምዕራፋት ሒዛ 162 ገጻት ድማ ጠቓልል ዝበዝሐ ሸና ወራር ቅድሚ ሻድሻ ወራር ምስ ምዝላቕ ተኣሳሲሩ ምቋም ናይ ጋራጅ መራፊት ኣብ መራፊት ዝነበረ ሂወት ኣብኡ ዝተረኣየ ፅንዓትን ጅግንነትን ብዓብዪ ድማ ቁጥሓናቲ ንምስጋር ዝተኻየደ መኸተ ቀሊላ ድማ እቲ ጋራጅ ዝሰርሖ ዕማማትን ኣበርክቶን ኣብ መወዳእታ እውን ምስ ምቋም ናይ ኮሽን መጓዓዝያ ቀሊላ እያ ትዛዝም። ደራሲ ናይዛ መፅሓፍ እዚኣ ሌተናል ኮሎኔል ባህታ ሚካኤል እዩ። ሌተናል ኮሎኔል ባህታ ሚካኤል ኣብ 2019 እዩ ነዛ መፅሓፍ እዚኣ ናብ ኣንበብቲ ኣብፅሒዋ። ብድሕሪኣ እውን ደግ ስፈተነ መግዛእቲ ኣብ 2023 ኣሕቲሙዋ እዩ። ናይ ሎሚ ኣውራ ትኩረትና ግን እዛ ኣብ 2019 ዝተሓትመት መፅሓፍ ፍርድ ሞት ንዘይሞት ይኸውን ምክታልኩም ዕድም ባህታ፣ ምናልባት ኣብቲ ኣጋጣሚ ናይ መፅሓፍካ ክትምራቕ ከላ እውን ሓደ ምስቲ ምቓር ኣቕሪበ ነይረ። እዛ መፅሓፍ እዚኣ ብፍሉይ ኩርናዓት ርኢ ፍሉይ ዝገብሮ ከዓ እቲ ናትካ መዘክር ኣብ ሓደ ውሱን ኣርእስቲ ብፍላይ ከዓ ኣብቲ ናይ ሻድሻ ወራር እዩ ነይሩ እሞ እስከ ሰማዕትና እውን ምእንቲ ሓፈሻዊ መረዳእታ ክህልዎም ሓበሬታን ፍርድ ሞት ንዘይመውት ዝብል ኣርእስቲ ስለምንታይ ብእው ንጅምር?
1: መጀመርያ ፅቡቅ የመስግን ነዚ ዕድመ ዝምግባርካ። እዛ መፅሓፍ እታ ፍርድ ሞት ንዘይመውት ክልተ ርእስቲ ሒዛ እያ ተበጊሳ። ኣብ ክልተ መጋባእያ ፍርድ ንሞት ትብልን ፍርድ ሞት ንዘይመውት ትብልን ድሓር ኣጠቃሊልካ ግን ፍርድ ሞት ንዘይመውት ክንሰምያ ክኢልና ማለት እዩ። ስለምንታይ ኣብ ሓደ ሕማቕ እዋን ወይ ዝፀበበ ዝበሃል ናይ ህዝባዊ ግንባር ሻድሻ ወራር እዩ። ስለዚ ወራር ናይ ኩናት ከይኣክለናስ ጠቀባዊ ማሕንቆ እውን ተገይሩ። ስለዚ ፍርድ ሞት ንዘይመውት ንዓና ንሞት ዝፈረዱና ክልተ መራሕቲ ናይ ሱዳንን ናይ ኢትዮጵያን ስለዝኾኑ ክፈርዱና እምበር እቲ ፍርዲ ወይ ንሕና ክንሞት ከምዘይ ንኽእል ትገልፅ እያ። ስለዚ እቲ ፍርዲ እምበር ትሞት ከምዘይ ንመውት ከዓ ተረጋጊፁ ድዒሩ ማለት እዩ። ንኹም ብም እያ ሕጂ ፍርድ ሞት ንዘይመውት ተባሂላ
0: ራይ ፍሉይ ዕላማ ናይ ዛ መፅሓፍ እንታይ እዩ?
1: ከም ፍሉይ ዕላማ ናይዛ መፅሓፍ መጀመርታ ኣብቲ ሕማቕ እዋን ናይ ምዝላቕ ኣትሒዝካ ኣበይ ኢና ጠጠው ክንብል ሕጂ እቲ ጠጠው ንብለሉ ባይታስ ምናልባት ከምዚ ልሕስ ዘብለና ስለ ዝመስሎ ፀላኢ ይኹን ዋላ ካልእ ብደገ ዝዕዘብ ግን ሓደ ነገር ክሕሰብ ነይርዎ ኣብቲ ሕማቕ እዋን ብዙሕ ሓደስ ካብ ሳሕል ከሳፍሓና ዝኽእል ወይ ቁርብ ከንቀሳቀሰና ዝኽእል ከም ምርጫ ተመሪፁ ንሱዳን ኣቲና ማለት እዩ። ስለዚ ምዝላቕ ክበሃል ከሎ ምናልባት ካብ ብዙሕ ቦታታት ተዝልቕ ስለ ዘለካ ኣብኢኻ ክትእከብ ሕጂ ክትእከብ ጥራሕ ኣይኮነን ክቕፅል ትሰውራ ኸ ከመይ ልዩ ክቕፅል። ስለዚ እዚታት ሓሲብካ ንውሽጢ ሱዳን ክእቶ ግድነት ነይሩ ማለት እዩ። ምክንያቱ ኣብ ሓንቲ ፀባብ ቦታ ኮንካ ኩሉ መኸተ ናይ ወራራት ክትምክት ኣይትኽእልኒ ኢኻ። ጠባዊ ሸነኹ ኣሎ ምንቅስቃስ ናይ መኻኑ ናይ መኻይን ናይ ሰራዊት ኩሉ እዚ ኣብ ሓደ ዝተወሰነ ቦታ ኮንካ ክትፅግን ከተዋፍር ኣይትኽእልኒ ኢኻ። ስለዚ ብከምዚ እዩ ሕጂ ንሱዳን ተመሪፁ ከም ውፅኢቱ ድማ እቲ ንዓወት ወይ ነቲ ወራራት ከፍሽል ዝኽእል ምንቅስቃስ ብዝያዳ መራፊት ወሳኒ ግደ ተፃዊቱ
0: ሕጂ እቲ ህዝባዊ ግንባር ኣብ ሰሜናዊ ምብራቅ ሳሕል ኣብ ሳሕል ደው ኢሉ እቲ ደጀኑ ኣብ ኣቂሙ እቲ ናይ ሓደ ክፋል ናትኩም ከዓ ናይቲ መጓዓዝያ ኣብ መራፊት ደኪኑ ሕጂ ኣብ ከምዚ ዝጠቀስካዮ ምዝላቕ ስትራቴጂ እዩ ነይሩ ንህዝባዊ ግንባር። እዚ ስትራቴጂ ድማ ሓደ ቦታ ገዲፍካ ከምትምለሶ ኣሚንካ እናፀላ እናሃርምካ እናዳኸምካ ምቕፀል እዩ ነይሩ እቲ ሰፈሽ ሸነኽ ናይቲ ታሪክ። ኣብ መጓዓዝያ ከዓ ከምኡ ዓይነት ተርእዮታት ነይሩ ተን ዝርከበን ኣበርክቶ እናገበራ ከም ደቐፀላ ይገልፅ። ኣብቲ መፅሓፍካ እውን ከምኡ ነይሩ። እንታይ ገልጠምጠምከ ነይርዎ እቲ መጓዓዝያ?
1: ዋ ሕጂ ቡቕ ኣለኻ። ኣብ ህዝባዊ ግንባር ብፍላይ ድሕሪ 76 መወዳእታ ወይ 77 መጀመርታ ውድብ ክትብሎ ኣይትኽእልን። ምክንያቱ መንግስታዊ ደረጃ ዝሓዘ ኣቃውሞ ኣይሕዙ። ስለዚ ነዚ መንግስታዊ ደረጃ ዝሓዘ ውድብ ምንቅስቃሱ ክሰፍሕ ናይ ግድን እዩ። ምስ ምትሓዝ ናይ ከተማታት ምስ መጥቃዕቲ ናይ ማዓስከራት ናይ ብሓቂቲ ውድብ ኣዝዩ ሰፊሕ ምስ ምንባሩ ካብዚ ከተዝልቕ ከለካ ሕጂ እንታይ ኢኻ ትሓስብ? ምክንያቱ ክቕፅል ስለ ዘለዎ ከዓ ናበይ እዩ ክኸይድ ከም ዝደጋጊምና ንብሎ ነቲ ሽግር ክፈትሕ እንድሕር ኮይኑ ከዓ ክበላሓት ኣለዎ። ክበላሓት እንድሕር ኮይኑ ብዘይ ማኪና ብዘይ ምንቅስቃስ ናይ ማኪና ንሓደ መንግስታዊ ቅርፂ ዝሓዘ ውድብ ከሰጉሞ ዝኽእል ነገር ወላ ሓንቲ የለን። ማካይን ክህልዎኦ ቁጠባዊ ትካላቱ ልክዕ ብመጠን ናይቲ ስፍሓት እናቱ ቁጠባዊ ትካላቱ እውን ከምኡ ክሰፍሕ ግድነት እዩ ነይሩ። ነዚ ሕጂ እቲ ዝለዓለ ናይ ምዝላቕ ጫፍ ብልሒ ሽግር ወይ ፀበባ ንብሎ ነዚ ክትፈትሕ እንድሕር ኮንካ ከምዚ ኣቐድሞ ኣቢሎ ክብሎ ዝፀናሕኹ ዝኩሉ ክኢላ ዘን ኩለን መኻይን እንታይ ይኹና ኣብ ሓንቲ ፀባብ 20 ኪሎ ሜትር ዘይተኣክል ተኣኪቡ ዝኩሉ ንብረት እንታይ እዩ ክኸውን? እዚ ሕጂ ኣዝዩ ካብቲ ወሳኒ ክፍታሕ ካ ኣለዎ። ክፍታሕ እንድሕር ኮይኑ ሕጂ ሓደ ነገር ክትባልሓት ኣለካ ማለት እዩ። ስለዚ እሱ ብቆንዱ እቲ ሽግር ናይ ምዝላቕ እሱ ገልጠምጠም ዝኩሉ ንብረት ኣበይ እዩ ክኣቱ? ነብሲ ወከፍ ገረብ መኪና ወይ ኣቑዑት ነይርዎ። ምስኡ ተተሓሒዙ ዝኸይድ እውን ተሰሓብቲ ነይረ። ግን ተሰሓብቲ እዚአን ሕጂ ምናልባት ምስ ሓራ ቦታታት ስራሓ ነይረን ክኾነ ክእላ። ድሕሪኡ ግን ኣበይን ክዕሸጋ ኣምንታይ እን ክኾና? ነብሲ ወከፍ ገረብ ከዓ ንብረት ኣለዋ። ሕጂ ሓደ ብልሓት ክመሃዝ ነይርዎ። እዚ ገልጠምጠም ዝክሕልፍ እንድሕር ኮይኑ ኣብ ሱዳን ኣትየን ማኪና ክሰርሓሉ ዝኽእላ መንገዲ ክፍጠር ኣለዎ ዝብል ሓሳብ መፅ እዩ። እዚ በቲ ዝለዓለ ደረጃ ተኣሚኑሉ ክስራሕ ከዓ ውሳኒ ተበፂሑ ማለት እዩ። ስለዚ ዝበዝሓ ሕብሪ ዘለዎን ማካይን ንውሽጡ ሱዳን ክኣትዋ ከም ዘለዎን ትገይሩ ሕጂ ብሰለስተ ምድብ ተመዲቡ ንዓይ ከምቲ ኣፀቢቑ ዝርዳእኒ ሓደ ንውሽጢ ካርቱም ኣትየን ካርቱም ፖርት ሱዳን ትሰርሓ ብገንዘብ ማለት እዩ። በቲ ሓደ ከዓ እተን ብካልኣይ ደረጃ ከዓ ካብ መራፊት ቀለብ ከምፃእ ስለ ዘለዎን ውድብ ክቕፅል ብዘይ ቀለብ ኣይክእልን እዩ። ስለዚ ቀለብ ከምፃእ ስለ ዘለዎን ካብ መራፊት ከዓ ንሜዳ ዝኣትዋ ካልኣይ ክፋል ማለት እዩ። ሳልሳይ ክፋል ከዓ ኣብቲ ግንባራት ነፍሲ ወከፍ ግንባር ማካይን ክድልዮ እየን። ኩሉ ነገር ኣሎ፣ ምግቢ ኣለዉ፣ ውጋኣት ኣለዉ፣ ካልእ ተተኳስ ኣለዉ፣ ዝተፈላለየ ነገራት ከመላልሳ ስለ ዘለዎን እቲ ሳልሳይ ደረጃ ከዓ ብከምዚ እዩ ተሓሊፉ እቲ ሽግር ማለት ትገልጠምጠም
0: ኣራይ መራፊት ሕጂ ናታ ናይ ገዛ ርእሳ ድሕሪ ባይታ ከም ዘለዋ ኣበይ ትርከብ ከመይ እዩ ቃውማኣ እንታይ ትመስል ነራ ያኡ ዝኣተወ ዝተፈላለየ ሕጂ ጋራጃት ጥራሕ ዘይኮነ ኩሉ እቲ ኣካል ናይቲ ውድብ ዝነበረ ወይ ድማ እቲ ክፍልታት ንብሎ ኣብ ከም ዝነበረን ናቱ ናይ ገዛ ርእሱ ማሕበራዊ ሂወት ክምስርት ከም ዝጀመረን ኣብቲ ቀዳማይን ካልኣይን ምዕራፍ ናይ መፅሓፍካ ገሊፅካ ኣለካ። ምስኡ ተኣሳሰር ግን እቲ ዛዕበየ ኣብቲ ናሓሰ 981 ብፍላይ ዝነበረ ኣብኡ ናይ ምዕፃው ነይሩ። ማዕረ ማዕሪኡ ከዓ ህዝባዊ ግንባር ኣርሒቑ እዩ ዝጥምት ዝበሃል ኣባህላታት ብልክዕ ዝትርጉም እውን ናብ ዝሰፊሩ ኣሎ። እቲ ኣብኡ ድካይ ዝነበረ ዝርዝራት እውን ዓብይ ስለዚ ኣብዚ እዋን እዚ መራፊት ብፍላይ ኣብቲ ናትኩም ሸነኽ ኣብቲ ናይ ጋራጃት እቲ ቅድመ ምድላዋት እንታይ ይመስል ነይሩ? ተካይድዎ ዝነበርኩም ንጥፈታት ከኸመይ ይግለፅ?
1: እዎ መጀመርያ ከም ዝበልኩ ከዓ ኣብ ሓደ ምድረ በዳ ትኽእል እውን ኣይኮንካን ከም 45-46 ዲግሪ ሴንቲግሬድ ስጋዕ 50 ዝበፅሓሉ እዋን እውን ነይሩ እዩ። ሕጂ ውድብ ክቕፅል እንድሕር ኮይኑ ግን ኣብዚ እውን ማዓስከር መስሪትካ ፍታሕ ክትገብር ነቲ ዝነበረ ናይ ምድላቅ ኩነታት ክትምክት ስለ ዝግባእ መጀመርያ መራፊት ክንኣቱ ከለና ምድረ በዳ ይፀኒሕና ከምዚ ሳራ እዩ። ምናልባት ብሓደ ጫፍ ናይ መክዘን ናይ እኽሊ ነይርዎ። እዚ መክዘን ናይ እኽሊ ሕጂ ኩሉ ግዜ ክረምቲ ቅድሚ ምምፅኡ ስለ ዝእከብ፣ ምክንያቱ ክረምቲ እንተ ደኣ ኣርኪቡ ትቕሊ ክሰግር ኣይክእልን እዩ። ሩባ ናይ ክልተ ዓበይቲ ሩባታት ናይ ኤርትራ ዝሕወሰሉ ኮርባራካ
0: ዝኮርባራካ
1: ሕጂ ንዕኡ ቅድሚ ክረምቲ እዩ ክእከብ ዘለዎ እቲ እኽሊ። እዚ እኽሊ ዝእከበልና ከዓ መራፊት እያ ነይራ። ስለዚ ንዓና ኸ ዝቐረበ ንሜዳ ዋላ እውን ካብ ሜዳ መፅአን ተፀጊነን ክምለሳ ምእንቲ ዝቐረበ ንሜዳ እሞ ዝዓበየ ማዓስከር እኽሊ ክፅዕና ከዓ ኣብኣ ስለ ዝኣትዋ እታ ዝዓበየት ጋራጅ ናይ መራፊት ዝተመስረተትላ እያ። ንምንታይ እዩ ተመስሪቱ? ሕጂ ከምዚ ክንብሎ ፅናሕና ሓደ ጥቃቲ እኽሊ መክዘን ስለ ዝኾነ ሕጂ ክምስረት እንድሕር ኮይኑ እውን መሪፅካ ኣይኮነን ክትመርፅ ኣይትኽእልኒ ኢኻ። ነቲ ግዜ ክትሓልፎ ነቲ ገልጠምጠም ክንብሎ ፀናሕና ክትሓልፎ እንድሕር ኮንካ ትመርፀሉ ምክንያት ትመርፀሉ መንገዲ እውን የብልካ። ተዚ ብኡ እዩ መራፊት ተመሪፁ። ክልተ ዕላማ ነይርዎ መራፊት ክምስረት ከሎ። ሓደ ዓጊግ ዝበሃል ዝቀረበ ዓጊግ ካብ ስዋኪን መፅኡ ንብረት ዝፀዓን ዝቀረበ እዩ። ብካልኣይ ደረጃ ድማ መክዘን እዩ። ስለዝኾነ ሕጂ መራፊት ብከም እያ ተመሪፃ ብከም እያ ተመስሪታ። ክትምስረት ኮላ ምናልባት መጀመርያ ኣብ ጥራይ ጎልጎል ክንሰርሕ ኣለና። ምክንያቱ ምስቲ ምዝለቕ ምስቲ ገልጠምጠም ስራሕ ጠጠው ክብል የብሉን ክብል ስለዘይብሉ መጀመርያ መሬት ብዘይ ፅላል ብዘይ ዝኾነ ይኹን መሳለጥያ ኣብ ጎልጎል ኢና ጀሚርና። ስለዚ ኣብ ምዝላቕ ተኣኻኺቡ መዓት ንብረት ስለ ዝተኣከበ ሽዑ ኣብ መራፊት ንክልተ ማኪና ዘእትዋ ጥራሕ ዚንጎ ረኺብና። ሕጂ ዘ ዚንጎ እዚአን እቲ ተመክሮ ፀገም ኣይኮነን መካይን ክእቱ ዝኽእልን ፅላል ክኸውን ዝኽእልን ባዕልካ ክትሰርሑ ኣይሸገርን እዩ። ስለዚ ንክልተ መኪና ኢና መጀመርያ ንክልተ መኪና ዘእቱ ዚንጎ ስለ ዝረኸብና ባዕልና ኢና ሰሪሕና እዮ መጀመርያ። እዚኣ ሕጂ ከም መበገሲት ጌርና ብድሕሪኡ እቲ ውድብ እናረግአ ክኸይድ ከሎ እናሰፍሐ ስራሓት ክኸይድ እሞ ዋላቲ ምህናፅ እውን እናሰፍሐ ክኸይድ ሽ ኣክንዲ ክልተ መካይን ጥራሕ ዘእቱ 5-6 ዘእቱ ጋራጅ ተሰሪሑ ብግቡእ ህንፃ መፅኦም ወሲኾም ናይ 6 መካይን ዘእቱ ገይሮሞ። እዚ ተቐንዲ ስርሑ እንታይ እዩ ከምዚ ክብለካ ፀናሕኩ። ምስ ምዝላቕ ኣብ ሓደ ፀቢብ እዋን ስለ ዝነበረ ሕጂ ነዚ እዋን እዚ ከመይ ትሰጉሮ እዩ ተቐንዲ። ምስጋብ ጥራሕ ዘይኮነ ግን ክትቅፅል እንድሕር ኮንካ ሓደ ዓብዪ መደብ ክትሕዝ ኣለካ። እዚ ብኡ እያ መራፊት ዝያዳ ተመሪፃ። እንደገና እውን ከምዚ ክብለካ ፀናሕኩ እዩ ዝቀለለ መንገዲ ክጅምር ተኻኢሉ ማለት
0: ፅቡቅ። ኣብዚ እዋን ሻድሻ ወራር ዝነበረ እቲ ዝዓበየ ብድሆ እንታይ ነይሩ?
1: እዎ ሕጂ ሻድሻይ ወራር ናይ ብሓቂ ናሃሉ ዶ ኣይናሃሉ እዩ። ሕጂ ብኩሉ መንገዲ እንድሕር ሪኢኸዮ

0: ሓደ እቲ መንገዲ ንባዕሉ ብማእኸል ብፋዕ ስለ ዝሓልፍ ንሱዳን ዝሓልፍ መንገዲ መብራህቲ ፅኢኻ ኢኻ ትሓልፍ መብራህቲ ፅኢኻ ስለ ትሓልፍ ኣብ እዋን ኩናት እሞ ከዓ ምስ ኩናት ናይ ሻድሻ ወራር ኣዝዩ ሓደገኛ እዩ እንተተዓፅዩስ እቲ ሂወት ብኸመይ ክቕፅል ሕጂ ዚ ዝዓብየ ሕቶ እዩ ስለዚ ካልእ ክመሃዝ ነይርዎ ካልእ ክመሃዝ ኣክንዲ በዚ ንብሎ ዘለና ካልእ ኣብ ሓፂር እዋን ካብ ሓስታ ዝበሃል ቦታ ተበጊሱ ስጋዕ መራፊት ዝኣቱ መንገዲ ኣብ ሓፂር እዋን ተሃኒፁ ሕጂ ዚ መዓስ እዩ ስለምንታይ እዩ ዚ ሓሳብ ዝመፅኡ እንድሕር ኢልካ ያድሻይ ወራር ከምዚ ኣቐድም ኣቢለ ዝበልኩ ቦታ ፍርድሞት ትብሉ ንዑ ትገልፅ ስለ ዝኾነት ማለት ሱዳን ምስ ዓፅወና ኣብ ወርሒ 8 እዩ ዓፂና ሱዳን እቲ መንግስቱ ኣትዩ ተፈራሪሞም ምስ ኒሜሪ ምዕፀው ተገይሩ ናይ ሱዳን ማለት እዩ ሕጂ ሻድሻ ወራር ሲ ናይ ብሓቂ ከም ዝክብለካ ፀናሑ ብመንገዲ ብቁጥዋ ገዳ ብኩሉ እንታይ ኢካ ክትከውን እንድሕር ኢልካ ሓቲትካዮ ዋዕሶ ኢለይ መውትን እየ ሞት ከዓ ሞት እዩ ንክትመውት ኣይኮንካ እንቲ ዝዓብየ ፀገምና ንሕና ንኸይን መውት ኣይኮነን ዝዓብየ ክንገብሮ ዝግበኣልና ንክንቅፅል እዩ እምበር ንክንመውት ፀገም ኣይኮነን ክትመውት ኢካ ትወፅእ ስለዚ መራፊት ሕጂ ምስ ምዕፀው ናይዚ ንብሎ ዘለና ናይ ሱዳን እኽሊ ከ ኣብኡ ስለ ዘሎ ቀለብ ናይ ዓመት እንታይ ክኸውን ዘለዎ ሕጂ እዚ እኽሊ እዚ ክወፅእ እንድሕር ኮይኑ ሓደ ብልሓት ክትመዝ ኣለካ በዚ ኩናት እንድሕር ተጀሚሩ መንገዲ ክዕፆ ንብላ ኣለና ጥሩቕሩቕ ዝበሃል ቦታስ ፀልማት ሓሊፍ እዩ ዝኸይድ እሞ ከዓ ዘየተኣማምን ስርዓት ናይ ሱዳን ከዓ ብውሽጢ ኣትዩ ከምቲ ዝተባሃልዎም ብውሽጢ ኣትዩ ብደንበ ቤት ገይሩ ተጠዊሱ ኣብ ሓደጋ እትዎ ዩ ነዚ ንብሎ ዘለና ስለዚ ክመሃዝ ስለ ዘለዎ ከምዚ ክብለካ ፀናሕዉ እዛ መንገዲ እዚኣ ኣብ ሓፂር እዋን ተሰሪሓ ሕጂ ኣነ ንባዕለ ኣባል ናይ ህዝባዊ ግንባር ኮይነስ ከመይ ገይሩ እዩ ኣብ ሓፂር እዋን ከምዚ ዓይነት ፍታሕ ከምዝፅእ ዝኽእል ውድብሲ ኣብ ትሽዑ እዋን ብዝናይ ሕጂ ዓይኒ ክትሪኦ ከለካ ይረአካ እዩ እቲ ሶፍትዌር ሲ ክሳዕ ክንደይ እዩ ምዕብል ነይሩ ምሮ ናይ ደቂ ሰባት ትብል ኢኻ እዚ ብዝኾነ ብኡ ተማሂዙ እቲ መንገዲ ተሰሪሑ ሱዳን ድማ ዝያደ ካዓፅወና ፖሊስ ኣኽቢቡ መጀመርያ ና ሕማቕ ዜና ሰሚዕና ርክብ ናይ ክልቲኡ ሃገራት መንግስትታት ተራኺቦም ከም ዝተፈራረሙ ምስ ተሰምዐ ንሕና ከም ሓቂ ፅቡቅ ኣይተሰማዓና ጥራሕ ዘይኮነስ እንታይ ክንገብር ኣለና ነብሰ ወከፍ ሰብ እዩ ዝሓስብ ሕጂ ዳዕባ ሂወቱ ይኮነ ዝሓስብ ውድብ ብከመይ እንታይ ክቅፅል ሕጂ እንታይ እዩ ክበልዕ እዚ ኢካ ትብል ሕጂ ነዚ መፍትሒ ግን እቶም ዝነበሩ ሓለፍትን እቶም ቋንቋ ዝኽእሉ ዝያዳ ነቶም ሓለዋ ዝተዋፈሩ ኣብ ሓፂር እዋን እዩ ተገይሩ ገዳም ፖሊስ መፂኦም ክዓፅውን ሓንቲ እያ ትወፅእ መኪና የለ ትወፅእ እኽሊ የለ ትወፅእ ሰብ የለ ስለዚ እንታይ ክኸውን ኣለዎ ከምዚ ክብለካ ፀናሕ ሕጂ እዚ ሓድሽ መንገዲ መምለቁ ንእኽሊ ዋላ እንተሰረቕካ ውን
1: ኣጠቃላሎ
0: ስለዚ ምህናይ ዝበሃል ቦታ ለይቲ ተፃዒነን ንፖሊስ ንገሊኦም ፖሊስ ናፍትኻ ንገሊኦም እንዳዳናገርካ መኻይን እንተተፃዒነን ክወፃ ከም ዘለዎ እንተገይሩ በዚ ሓድሽ መንገዲ ከዓ ክፍታሕ ተኻኢሉ ማለት እዩ ኣብዚ ሕጂ ምናልባት ካብ መራፊት ውፅእ ዝበለ ስታልኩ ዝበሃል ቦታ ኩለን ኣካላት ናይ መጓዓዝያ ኣብኡ ማዓስከር ክምስርታ ተወሲኑለን ሽዑ ዋላቲ ትእዛዝ ክመፅእን ከምዚ ናይ ቀደም ማለት መምርሒ መፅኡ ድሓር ከምዚ ጌርካ ኣብ ኣኼባ ትግለፅ ኣይኮነን መምርሕን እታ ትእዛዝን እታ ምትግባርን ብሓደ እየን ንጓዓዛ ነረ እዚ ብከምዚ ሕጂ እቲ እኽሊ ብሒቆ ናይ ተጋደልቲ ካብ መራፊት ተፃዒኑ ናብ ስታሉክ ክግዕዝ ከም ዘለዎ ሕጂ ታ ስታሉክ ቦታ ስዳን እያ ግን ስዳናውያን ኣይቆፃፀርዋን እዮም ንቦታና ከዓ ንካርታ ኤርትራ ንሕሪኢኸያ ሃፍታ ትበሃል ኣላው እዛ ሃፍታ ትበሃል ምናልባት ኣብ ካርታ ኣብ ጉጉል ኣላ ቅድሚ ሕጂ ንረኪበ እያ ነ ሃፍታ ትበሃል ሰአታ ዶ ከብኣ ረሕቕቲ ይኮ

0: መትንታ ስታልኩ ሕጂ ዝያዳ እውን ስዳና ወይ ስለ ዘይቆፃፀርዎ ኣብኡ ክግዕዝ ክኢሉ ትእክሊ ማለት እዩ። ስለዚ ካብኡ ትፍታሕ ናይ ሻድሻ ወራር በዛ መንገዲ እዚኣ እዩ ትፍታሕ ተገይሩ ተፈቲሑ ከዓ ብሒቆ ናይ ተጋድልቲ ተፃዒኑ ብምብራህቲ ፀላም ማካይን እውን ድምፂ ከይገብራ ብዙሕ ነገር ተገይሩ ታኒካ ትገብረለን ወይ ካልእ ብለኒ ማለት እዩ። እዚ ብከምዚ እቲ ሻድሻ ወራር ኣመፃፅ እውን ፍታሕን
1: ዝገበረ ካልእ ምናልባት ኣብኡ እውን እቲ ማሕበራዊ ሂወት ከምዝጀመረ ይገልፅ እዩ። ብዘይካ እዚ ግን መንእሰያት እውን ካብ መራፊት ናብ ዓራርብ ንምፍሻል ሻድሻ ወራር ከም ዝኸተቱ እውን ናብዚ መፅሓፍካ ሰፊሩ ኣሎ። ከመይ ነይሩ እቲ ህሞት ከመይ ነይሩ እቲ ኩነታት ከ ከመይ ነይሩ?
0: ዋ ሕጂ ኩሉ ግዜ ኣብ ደጀን ዘሎ ተጋዳላይ ኣብ ገለ እዋን ክንዲ ክልተ ክሰርሕ ትግደድ ኢኻ። ስለምንታይ እቲ ተዋግአ ሰራዊት ብፍላይ ድሕሪ ምዝላቕ ኣዝዩ ኣሸጋሪ እዋን ነይሩ፣ ማስ ምትኽኻእ የለን። ስለዚ እንታይ እዩ ክገብር ዘለዎ እቲ ውድብ ነተን ክፍልታት ብዝተኽኣለ መጠን እሳተን ተፀጊመን ክሰርሓ ነቲ ኩናት ግን ክገጥሞ ስለ ዘለዎ ሕጂ እቲ ዓቕሚ ወይቲ ጉልበት መንእሰያት ይኸቱ ማለት እዩ ተዋጋእ ሰራዊት ይኸዱ። ስለዚ ኣብ ቦታ ናቶም እዩ ሕጂ እቲ ዝያዳ ዝመፀ ፃዕሪ ግን ትኽእሎ ኢኻ። ስለምንታይ ሂወት ክኸፍል ከይዱ ንስኻ እውን ክልተ ሂወት ክትከፍል ኣለካ ናቱን እናትካን እንድሕር ሓንቲ ማኪና ኣነ ከፋኑ ሰዓት ትገብር ኮይነ ናይ ክልተ ሰብ ከፋኑ ክልተ ሰዓት ኣፅግመኒን እዩ። ስለምንታይ እሱ ብዓብኡ ከይድሎ ኢለ ስለ ዝሓስብ መቐፀልታ ናይቲ ውድብ ከዓ ኢለ ስለ ዝሓስብ ኣይፅግመኒን ና ኣብ ቦታ ናቱ ሕጂ ክንዲ ክልተ ኮንካ ትሰርሕ ማለት እዩ። ኣብ ገለ እዋን እዚ ኣነ ናተይ ከቢድ እዩ ስርሒ ምስከምኡ ገለ እዋን ሕጂ በይንኻ እንድሕር ኮንካስ 4-5 ማካይን ተመፅናኻ ናይ ትፅገም ኒኻ ክትሰርሖ ኣለካ ናይ ግድን ማዕረቲ ብዙሓት ዝነበርካሉ እዋን ገለ ሰዓታት ክጎድል ክእል እምበር ማዕሪቱ ከይድ ትኽእል ኢኻ ነብስኻ ትሕስም ፀገም ኣይኮነ
1: ትራባሕ
0: ዋ ትራባሕ
1: ትምጠጥ ተዓፃፀፍ
0: ከምኡ እዩ። እጅቶም መንእስያት ክኸቱ ከለዉ ኣብ ቦታኦም ከዓ ንትካእታ ትኸውን
1: ሕራይ ድሓር እውን እቲ ናይ በረፍ ምስራት ድሕሪ ፍሽለሻሻ ወራር ከምኡ እቲ ቅርፅና ወዳድባ ናይቲ ውድብ እውን ድሕሪ ሰላሕታ ወራር ከምዚ ዓበየት መፅሓፍካ ብሰፊሩ ኣሎ እሞ እስከ በረፍ ከመይ ትዝክራ ኣብ ሙቓማ ዝነበረ ፃዕርታት ከንታይ ይመስል?
0: እዎ ሕጂ እዛ ዝበልኩካ መንገዲ ኣብ ውሽጢ ሓፂር እዋን ተሰርሐት ኣነ ኣጋጣሚ ፍርቂ ናይቲ ቦታ ከይደ ነይረ ኣብ ፍርቂ ናይዛ ዝብለካ ዘለኩ ሓዳሽ ፅርግያ። ምክንያቱ መኻይን ንመራፊት መፅአን እንተ ደኣ ፅገና ዕድል ዘይረኺበን ኣብ ፍርቂ መንገዲ ንኡስ ጋራጅ ነይሩ ኣነ ሒዜ ዝኸድኩ። ሕጂ ናይ ሸንኮለት መንገዲ ዝበሃል እቲ ዝዓብየ ፀገም ናይ ሻድሻ ወራር ዝዓብየ ሕክምና ዓራርብ እዩ። እቲ ዝዓብየ መንገዲ ከዓ ኣይተወደአን። ስለዚ ኣዝዩ በዳሂ ነቲ ውድብ ውግኣት ብተሰኪሞም እዮም ዝሰግርዎ ነሮም ነቲ ፅርግያ ኣይተወደአን ነይሩ። ሕጂ ድሕሪ ሻድሻ ወራር ግን ፅርግያ ምስ ተወደአ ዝቀረበ መንገዲ ካብ ኩሉ ማለት እዩ ካብ ናኡፋት ሒዝካ ሂምቦል በፂሕካ ካብ ሂምቦል ከዓ ብቀረባ ኣደቡ ሓጊርካ ዓራርብ ተኣቱ ማለት እዩ። ካብ ዓራርብ ሕጂ ንመራፊት ኣብ ፍርቂ ሕጂ ኣብ ክንዲት መክዘን ኣብ መራፊት ጥራሕ ዝእከብ በረፍ እውን ናይ ሱዳን እዩ ግን ንኤርትራ ዝቀረበ ሞ ብዙሕ ሱዳናውያን ዘይቋፅሩ ኢለ ግምት ኣነ ሕጂ በረፍ ክትምስረት ኮላ ሕጂ መስመር ናይ ዓራርብ ሙሉእ ብምሉእ ምስተኸፍተ ድሕሪ ሻድሻ ወራር በረፍ ተመስሪቱ ድሕሪ በረፍ ሕጂ እቲ ኩነታት እውን ቁሩብ እቲ እገዳ ዝበሃል ዳርጋ መዓልቲ በሊዑ ሃሲሱ እምበር እኳ ባዕሎም ብኣዋጅ ዘውረድዎ ኣነ ኣይሰማዕኩን ኣይነበረን። ግን በረፍ ብከምዚኣ ትመስሊ

0: ሕትመት ድሕሪ ኢኸ እንታይ መልሰ ግብረኽብካ ኣላ
1: እዋ ሕጂ እዚ ኩሉ ክብለካ ፀናሕኩስ ከምዚ ጌርካ ሓሊፍካ ሕጂ ኣብ ደገ ምስከትኩ ገለገለ ዘረባታት ትሰምዕ ኢኻ ሓደ ስው እሲ ኤርትራ ማለት እዩ ከይጉደልካ ከይወሰኽካ ተቐንዲ ትርጉማ ሓደ ስው ኤርትራ እዩ ሕጂ ሓደ ስው እንድሕሪ ከካሻሙሽ ሰሚዕካ እዮም ደምካ ፈልሓካ እዩ ግን ትገብሮ ነገር ከዓ ስለዚ የለ እንታይ እየ ትገብር ዘለኹ ዝሓለፍክዎ ከዓ ብመጥ ቁሩብ ስ ክዘም ትኽእል ዶ ኢለ የ ሓሲብ እዚኣ ፅሕፋ ከለኹ ካብየ ተበጊሰ ገለ ዘረባታት ስለ ዝተማዕኹ ካብቲ ሰብኣውነት ዝረሓቁ ሰባት እዮም ከምዚ ዓይነት ዘረባት ዝዛረቡ ዝዓስውቅ ዝዛረብ ንድሕር ኮንካ ከምዚ ክብለካ ፀናኹስ ናባ ኤርትራ ዝዛረብ ኣለካ ማለት እዩ ስለዚ እስዩ ደፋፊእኒ ዝያዳ ነዛ መፅሓፍ ክፅሕፍ ዝደፋፍኣኒ እንታይ ኣነ ዝሓለፍክዎ ኮይኑ ብዙሕ ሽግር ክትምውት ዝግባእካ ብዙሕ ነገር ኣለዉ ኣብዛ ናይ ሕጂ ኣለ ካልእ መፅሓፍ ስለዚ እስዩ ደፋፊእኒ ንዓይ ንክፅሕፍ ተዓቢስና ዲና ክንነብር ቁርብ ከነርድእ ሲ ኣይንክእል ዲና ኢለ ሓሲበ እየ ዓቲመ እያ ስለዚ
0: ክንደይ ግዜ ወሲዳት
1: ከም ግዜ ወሲዳትለየ መጀመርታ ስለ ዝኾነ 4 ዓመት ገለ ክኸውን ወሲዳትለይ ብድሕሪኡ መቸም ክፍትና ኣለኒ ኢለ ካ ስለ ዝተበጉስ ኩላ 4 ዓመት ገለ ወሲድለ ከም ግብረ መልሲ ግን ዋ ፅቡቅ ረኪበላ ምክንያቱ ኣብ ውሽጢ እቲ ኣሃዱ መጓዓዝያ ዝበሃል ዝተፃሕፈ መፅሓፍ ኣይነበረን እዚ ንኣሽቱ ንኣሽቱ ወይ ብ ጋዜጣ ወይ ካልእ ኣብ በዓላት ዝግለፅ ገለ እንተዘይ ኮይኑ ዳርጋ ሳያ ናይ መጀመርታ እቲ ኩነታት ኣብ ሓንቲ ዝተወሰነት ኮርናዕ እዋ ስለዚ ግብረ መልሲ ፅቡቅ ረኪበላ እምበር ሽሕ ተሓቲማ ኣይፀንሐትን ከማ ንጂ ምናልባት ካልኣይት መፅሓፍ ዝያዳ እናሰፍሐት ስለ ዘላ ከሕትማ ኣታሽሙ
0: ፅቡቅ እዚኣ እውን ኣብ 223 ኢኻ ሓቲምካ ያዛ ደግሲ ፈተነ መግዛእቲ ትብል ካልእ ግዜ ክንዛረበላ ኢና ምናልባትን ክፍደበልከያ ካልይቲ መፅሓፍ መቐፀልታን ካብዚ ዝሰፍሐንያ ኢልካ ኣለኸ
1: ሕጂ ከመይ መስለካ ኣነ ብልክዕ ኣነ እኳ ኣይኮነትን ትገልፅ ግን ኣነ ክትብል ደፀግም ነገር ኣሎ ዶ ኢልካ ተሓስብ ሕጂ ማለት
0: ተመኩረይ
1: ተመኩረይ ዚ ዋይ ከይደ ክስዋዕ ደይ ሓፈርኩ ወይ ደይተሰከፍኩስ ክፅሕፍ እንታይ ኣሰክፈኒ ሕጂ ክፅሕፍ ትስከፍ እንታይ ኮንካ ከምኡ ዝብል ኣመላኻኽታ ኣለኒ ካብኡ እየ ተበጊስ ሕጂ እዚኣ ዳሕሪ ወይቲ ንፅሓፍክዋ ሕጂ እቲ ኣርእስቲ ምናልባት ታሪክ ምዝንታው ዘይተርፍ ዕዳ እያ ትብል ዕዳ ነብሲ ወከፍ ሰብ ከዓ ዕዳ ብከምኡ የ ገምጊመ እያ ዋላ ኣብቲ ምናልባት እንታይ ክትከውን ነይርዋ ኣብቲ ኣርእስታ ብከምኡ ቢልያ ምናልባት እቲ ኤዲተር ኣብ መንጎ ከዓ መስዋእት ስለ ዘጋጠመ ቁሩብ
0: ኣብኤዲተር
1: ታሽሙ ኮይና ትኸውን ግን ኣነ መን ጥራሕ ኣይኮነን እኮ ኣነስ ምስ ብፆተይ እዩ እምበር እስኻ በይንካ ጎቦ ተፍርስ ኣይኮንካ ኣነ ምስ ብፆተይ ግን ኣብ ከምዝን
0: ከምዝ
1: ትብል
0: እሞ ሌተናል ኮነሬል ባህታ ሚካኤል ዝተበግሶታትካ ፅቡቅ እዩ ኣብ ውልቀ ተመኩሮካ ተወኪሩ የቐርብ ስለ ዘሎ ድማ ንህዝቢ ነንባቢ ጠቃሚ እዩ ነግረ መገድካ ግን ኣብዚ ተናኺፍካ ዘለካ ምስቲ ናይ ካልእ ተመክሮታት ዛሚድካ እዛ መፅሓፍ እዚኣ ብከምዝን ብከምዝን ክትቀርብ ነይርዋ ድበሉካ ነይሮም ዶ ብዛ ፍርዲ ሞትን ዘይሞት ወይ ዝጎደሎታት ዝነርዎ ድበሉካ ነይሮም ዶ
1: ብልክዕ ኣይነበረን ሓንቲ ምናልባት ኣነ ኣብ ክልተ መጋባእያ ፍርዲ ንሞት የ ኢለያ ነ ሕጂ ሚካኤል በርሀ በዚ ጋጣሚ ከመስግኑ ብኒ ሓራ በሎ ፍርድ ሞት

0: ገጽታ ገጽታ ዘርስታ ሓዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞንሃንደ
2: ኣይፈለጥኩ መጽሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ጥንታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ባሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
4: እንታይ ማለት ከይ ተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበየ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ካልእ ነገር ተዓልም ስለ ዘለኻ ምርቀሲንካ
5: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓሰባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: ክሳብ ቴሌፎናትኩም ዝመፀና ናብዚ ቀፂለ ትስዕብ ዘላ ደርፊ ይኸብለኩም። ደርፊ ብቋንቋ ትግርኛ ናይ ድምፃዊ ታረቀ ተስፋ ሂወት ዓደይ ትብል ደርፊ ኢና ዳሊና ዘለና ማለት እዩ። ቅድሚ ንዓ ምስማዕና ግን ቴሌፎን መፅያት እናላ ክንቅበላ። ሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ሄሎ
0: ሰምዓካ ኣለኹ መን ክብል?
1: ሄሎ
0: ሄሎ ሄሎ ማዕለሽ ቴሌፎን ተደውላትና ፀኒሓ ተቋሪፃትና ላ ምስለኒ ሓራይ እምበር ዛ ክበርኩም ተዓዘብትና ከም ተቐዲሞ ዝብልክዎ ናይ ድምፃዊ ታሪቀ ተስፋ ሂወት ደርፊ ኣና ኣዳሊና ዘለና ንዓ ሓቢርና ክንሰምዓ ኢና። የብዱ እንሓ ነክርጅ ፋስል ሳደ ልሙሻሂዲን ፋስል ግናኢ ልፈናን ኣልሙኸድረም ታሪቀ ተስፋ ሂወት እቕንያ ብዕንዋን ዓደይ ብልቀተት ትግርኒያ ከሉና ንስማዓ ማዕባድ وزي ما قلنا سابقا نحن معاكم على الهواء مباشره اتصلوا بينا وشاركوا معنا في حلقه اليوم خلونا نسمع الاغنيه دي مع بعض وحنرجع خليكم معنا

0: ሕረይን በዓል ዝኸበርኩም ተዓዘብትና ዝተፈላለዩ ደርፍታት ብዝተፈላለዩ ቋንቋታት ናይ ኤርትራ ዝድረፉ ደርፍታት ኢና ሒዝናልኩም ቀሪብና ዘለና ከም ወትሮ ጅምዓት ንገብሮ ኣብ መደብና መደብ ሄሎ ድባይዋ ማለት እዩ። በናቅርበልኩም ዘለና ትሕዝቶ ድማ ክትዓግቡ ተስፋ እናገበርና ናብዚ ቀፂላ ትስዕብ ዘላ ደርፊ ኣኸብለኩም ማለት እዩ። ክሳብ ቴሌፎናትኩም ዝመፀና ቴሌፎን እውን መፅያትና ኣላ ምስለኒ። ሄሎ
1: ሄሎ
0: ሄሎ ድባይዋ መርሓባ፣
1: ከመይ ውዒልኩም?
0: ፅቡቅ አልሓምዱሊላህ። ከመይ ውዒልካ?
1: ማሻአላህ።
0: መን ክብል?
1: ራሚ።
0: ራሚ ከመይ ውዒልካ? ራሚ
1: ቤላ ማሻአላህ
0: አልሓምዱሊላህ። ትፈضል።
1: ጅምዓ ምባረክ።
0: አላህ ይባርክ ፊክ ያ ረብ።
1: ከመይ ውዒልካ?
0: ትፈضል። ፅቡቅ አልሓምዱሊላህ።
1: ፅቡቅ መለት ስኸተሓላልፍ ደለ ነ
0: ሕራይ ጠዋሊ
1: መጀመርታ ወላዲ ዘማን መሓመድ ብርሃን ኣብ ሰዑድያ ንነብር
0: ሕራይ
1: ካልኣይ ንወላዲተይ ነጅማ ኣሕመድ ፈረጅ ኣብ ሰዑድያ ኣብ ኣስመራ ትነብር
0: ሕራይ
1: ንሓወይ ኣብ ዩጋንዳ ዘሎ ኣክረም ጀማል
0: ሕራይ
1: ንሓፍተይ ኢክራም ጀማል ትበሃል ኣብ ኣስመራ ምስ ሰብኣያ ጀማል
0: ሕራይ
1: ቃ
0: ተማም
1: ንሓፍት ንሲስተር ከዓ ንምዕባይ ሓንቲ ከዓ ኣርሜሳ ጀማል ትበሃል
0: ተማም
1: ንምልኣት ሓወይ ኣስዓት ጀማል
0: ሕራይ
1: ሓደ ድፎትዎ ከኣሎ ሬያን ወዳሓት ነይ
0: ሕራይ
1: መዓኺ
0: ሽኩራን ይቀኒ
1: ጅምዓ ምባረክ ክብለኪ
0: ሽኩራን ኣላ ይባረክ ፊክ
1: ንኩሉ ፋሚሊ እንዳ ፈረጅ ዳሕመድ ያ ፈረጅ
0: ሕራይ
1: ብዓብደልከሪም ዘይኑ
0: ተማም
1: ዓባይ ሉላ ዓብደልከሪም ዘይኑ
0: ሕራይ
1: ነብሓጎይ ኣሕመድ ያ ፈረጅ
0: ተማም
1: ረቢ ረሓመሉ ነኮይ
0: ተማም
1: ኖኮይ ከዓ ሙስጠፋ ኣሕመድ ያ ፈረጅ
0: ሕራይ
1: ንሓትነይ ዘምዘም ኣሕመድ ያ ፈረጅ
0: ሕራይ
1: ንሓትነይ ሙን ኣሕመድ ያ ፈረጅ
0: ሕራይ
1: ብሓፂሩ ንኩላቶም
0: ሕራይ
1: እሞ ሕዚ እዎ ንቀርቡተይ ከዓ እንዲ
0: ሕራይ
1: ሓደ ሪያን ሬድዋን ዝበሃል ዓርኪ ቤስተይ
0: ተማም ሕራይ
1: ዓዚዝ ምረዲን
0: ሕራይ
1: ሓደ ከዓ ነስረዲን ጋሸ
0: ሕራይ
1: እቃዳሓን ከዓ ከይበዝሓኪ እኩል
0: ሽኩራን ራሚ ይቀኒልና ኩሎም ሰሚዖም ክኸውን ተስፋ ገብር ይቀኒለይ
1: ቤላ
0: መርሓባ ከማን ቴሌፎን ኣላትና ሃሎ ሃሎ ሃሎ ሕራይ ምባር ዝኸበርኩም ተዓዘብትና ናብዚ ቀፂላ ትስዕብ ዘላ ደርፊ ይኸብለኩም ደርፊ ብቋንቋ ትግረ ናይ ድምፃዊት ከዲጃ ኣደም ደርፊ ኢናቀሪብና ዘለና ማለት እዩ። ሞዳይ ሓብን ትብል ንዓ ተኸታቲና ክንምለስ ኢና ንመስል ዘለና። ከምቲ ዝበልናዮ ምሳኹም ብቐጥታ ካብ ቴሌቭዥን ኤርትራ መደብና መደብ ሄሎ ድባይ ዋሒዝና ቀሪብና ኣለና። ደውሉ ኣብ መደብና ተሳትፉ፣ ሓቢርና ነዛ ደርፊ ክንሰምዓ ክንምለሰኩም ኢና።

ሻራይን ባሉ ሀበርኩም ተዓዘብትና ናብ ድብዳብ ቤታትኩም ኢና ድብዳብ መፅያትና ኣላ ከምዚ ስዕብ ድማ ትብል ብዕለት 30 ወርሒ 5 226 ቃል ኪዳን ዝኣሰርኩም መርዓውቲ መስፍን በይን ምስ ሚካኤል ኢሳያስ ርሑስ ጋማ ይግበረልኩም ይብልኹም ኩሎም ስድራ ቤትኩም ብፍላይ ድማ ወላዲትኪ ምሕረት ትኽለ ብርሃን ምስ ኩሎም ኣሕዋትክን ፈተውትኽን ትብል ድብዳብ መፅያትና ላ ንሕና ብወግና እውን እንቋዕ ኣብቃዓኩም እንዳብልና ነዛ ቀጢላ ትስዕብ ናይ ድምፃዊት ፍረወይኒ ኪዳነ ሃባና ትብል ደርፊ ንሕና እውን ንጋብዘን ማለት እዩ ሓቢርና ክንሰማዓ ኢና።

0: ምስ ድምፃዊት ፍሮይን ክዳን ኢና ፀኒሕና ዝኸብርኩም ተዓዘብትና ሃባና ክትብል ፀኒሐ ካብኡ ድማ ናብ ቴሌፎናትኩም ክምለስ ሄሎ ደባይዋ መርሓባ
1: ከመይ ውዒልኪ?
0: ፅቡቅ ኣልሓምዱላ ከመይ ውዒልኪ?
1: ኣገር መስከን
0: መን ክብል?
1: ምሕረት እየ ምሕረት
0: ሓራይ ምሕረት ትፈضል ሓቢብ ተቐፅሊ
1: ኣራይ ንክብርቲ ወላዲተይ ካርቀሻ ሃፍተ ሰላም ክብላ ደሊ
0: ኣራይ
1: ንደቀይ የቤት የማነ
0: ተማም

0: ሳምራዊት የማነ፣
1: ሀራይ
0: ኤቨን የማነ፣
1: ተማም
0: ሜላት የማነ፣
1: ሀራይ
0: ፌሩዝ የማነ፣
1: ተማም
0: በዓል ቤተ የማነ በርሀ
1: ሀራይ
0: ንሕዋተይ ኣብ ተሰነ ዝርከብ በሪሄ ገብሪ ዮሃንስ
1: ሀራይ
0: ኣብ ዓዲ ዝርከቡ
1: ተማም
0: ጸጋይ ገብረ ስላስ
1: ሀራይ
0: ኣብ ሃይኮታ ትርከብ ክብርቲ ዓበይ ሃፍቴ ሓረው ገብሪ ዮሃንስ
1: ሀራይ
0: ኣብ ደገ ዝርከብ ብርሃነ ሓወይ
1: ተማም
0: ደቂ ሓፍተይ ኤፍሬም ንጉሰይ ሰላም ንጉሰይ ኣብ ደገ ዝርከቡ
1: ሀራይ
0: መሓዝተይ እውን ኣብ ደገ ዝርከቡ ሓጎሰ ርኣያ
1: ሀራይ
0: ተክሎ ወይን መለስ
1: ተማም
0: ወድሓወበይ ግርማይ በርሄ
1: ሀራይ
0: ሰላም ኩሎም ዘሉ ንመሓዝተይ
1: ሀራይ
0: ልያ ወላይ
1: ሀራይ
0: ተቋም ተክሌ
1: ተማም
0: ለተብርሃን ገብረታትስ
1: ሀራይ
0: ንኩሉ ምሉኣት ስድራ ቤት ሰላም ክብሎም ደሊ
1: ሀራይ ይቀኒ የልና ሓቢብቲ ኣና ሽኩራን
0: ኣብ ጎረቤተይ ደላ ሓፍተይ ጓልሖ ቤ ፊና ገብረ ማርያም
1: ሀራይ
0: መሓዛይ ወይዘር ግብረ ስላሴ
1: ተማም
0: ምስ ጓላ ብስራት ኣብርሃለ ሰላም ክብሎም ደሊ
1: ሀራይ
0: ንኩሎም ኣብ ኤርትራ ዘለዉ ኣብ ሓይልታት ምክልኻል ብምሉኦም ሰላም ክብሎም ደሊ ንክብሩ እስያ ሳፈ ወርቂ
1: ሀራይ ሽኩራ ሓቢብቲ ኣና ይቀኒ የልና መርሓባ ሽኩራ ሓራይ በዕሪ ዝኸበርኩም ተዓዘብትና ካብ ሃገርና ኤርትራ ውፅእ ኢልና ናይ ዓረብ ደርፊ ኢና ቀሪብና ዘለና ሕጂ እውን ንዓ ሓቢርና ክንሰምዓ

ናብኹም ነዛ መደብ ክፍንዎ ንዝውዕሉ ኣባላትና ኩሎም ብጣዕሚ ከመስግኖም ፈቱ ማለት እዩ። ካብ ኤዲተርና ጀሚርካ ኤዲተር መደብ ሄሎ ዱባይዋ መድሃነ ዘካርያስ፣ ከምኡ ውን ብቐጥታ ናብኹም ከመሓላልፈዎ ዝውዕሉ ኤዲተራትና መልኣከ ስልጣን ወዲ ሱልጣን ሲራክ የማነ ምስ ኣላይና ማቶ ሳላ መኮነን ግራፊክስ ይርግኣለ መርኣያ፣ ከምኡ ውን ቴክኒሽናትና መትከል መሓርን ፌቨን መሓርን፣ ኣብ ድምፂ ድማ ዮናታን ኣላይ፣ ሜክኣፕ ኣሚራ መሓመድ ኢብራሂም፣ ከምኡ ውን ኣልባሳት ሳሪና ፀሓየ ብምዃን እዮም። ኣወሃሃቲ መደባትና ድማ ኣወሃሃዲ መደብና ኣለም ዮሃንስ ወዲ ገነጦ፣ ኩሎም ኣዝየ ከመስግኖም ፈቱ። ክሳብ ኣብ ዝመፅእ ዘሎ መደባትና ንረኸብ ድማ ሰላም ወሰናይ ዘለዎ ቆንያት ክኾነልኩም ንምነ። ሳደር ሙሻሂዲን ሃከዘነኩም ቅፅሰልና ወእያኩም ኢላ ንሃያት ሓልቀትና ምን በርናምጅ ኣሉ ደባይዋ። እንሻ ላ ነልቃኩም ዓላ ኩል ኸይር። ወሰላሙ ዓለይኩም ወረሕመቱላህ።

0: ገጽታ ገጽታ ዘርስታ ሓዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤር ቲቪ
1: ሞልሃንደ
2: ኣይፈለጥኩ መጽሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊርካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለትካ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መርቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤር ቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

0: ነዛ ዓዳሽ ሕርማ እኳ ኸርግጽ ኣለኒ ንኽንደይ በጥራማታዋ ልትዘግ ከም ዘበልኩ ይፈለጠትንን ዘላ ኣብ ቀረባ መዓልቲ ኣብ ናይ ቸልሲ ሜዳ ክትዝግዘግ እያ። ንስኽን ሚስኮል ጌርክን እንተ ደወልኪ ኸማና የልዕለክን ሕጉኩ ወሲድኪ ኢኺ ተመስገን በሊ ተመስገን ዘይብል ጥቓ ሓራሳ ይቕረብ ዝብል ምስላ ተመስገን ዘይትብል ሕርማ ጥቓ ረዘነይ ትቕረብ ብዝብል ሞደርን ጥቕሲ ከም ተተካ ይፈለጠት ዘሎ እዛ ድውል ደላ ኸ እንታወይት እያ ኣለዎ መን ክብል ኣይ ፈለጥኩሆን መን ክብል ባዕላ ፍለጥኒ ኣቲ ናይ ሕማመይ ከይ ነገር ክን እሞ ኸመይ ገይረ እየ ክፈልጠኪ ብድምፀይ ብድምፂ ኽደኣ ሚካኤል ይኹምሽ ኖኖኖ ኤዱ መን ዳኣ ሙና ኣታሓርትና ፖሊስ ይኽ እንታይ ደኣ ንክትምርምርና ወይ ብሰሓቅ ክፈሊጠካ እትሌባ ሳቤላ ሽኮር ከመይ እዩ እንታይ ደኣ ድምፂ ኸረጉዱ ሰዓል ክትጅምረክ ደልያ ኦኬ እንታይ እሞ ክእዘዝ ኣይ ሶሪ ሎም መዓንቲ እኳ ኣይጥዕመንን መገሻ ኣላትኒ ድሓን ድሓር ምስ መፀኹ ባዕለይ ክድውለልክ እየ ኦኬ ሃኒ ቋሕማም በዓልቲ መሰጅ ከ ደኣ እንታ ወይት እያ ዘይፈልጣ ቁፅሪ ኢኻ ሓዳሽ ተሰላፊት ክትከውን ኣሎ ሶሪ ሃኒ ሞባይለይ ባላንስ ስለ ዘይብላ የ ናይ መሓዛይ ገይረ ትፅሕፈልካ ዘለኹ ማይ ስዊት ሄርት ብጣዕሚ እየ ናፊቐካ ብዓይነይ ክትወፅእ ደሊኻ ቁልዕ ተረኺበስ ብዓይና ክወፅእ ደልየ ሕረራይ ስከቐፅሊ ኣብ ቅድሚ ኣምላኽ ንፍቕፍቕ ኣቢለካ ስለ ዘለኹ ሎም መዓንቲ ሰዓት ሰለስተ ኣብታ ኩሉ ግዜ ንራኸበላ ቦታ ክፅበየካ ራሄሌ ኣይትደንጉየኒ ራሄል መን እያ እዚኣ ራሄል ግርማይ እንተኾይና ኣብ ሳንሻይን ና ንራኸብ ነርና ራሄል ምስግና ኸዓ ኣላስካላ ወይለይ ራሄል ሃይለ ኸ ኣባላ ምስኣኸ ኣብ ክሪስታል ዲና ንራኸብ ነርና ወረድ ኾነትኹን ሎም መዓንቲ ካብ ሰዓት ሰለስተ ክሳብ ወጋሕ ፈታሕ ምስትር ሓሲኑ ዓለምካ ምርኣየ ይህ ነፍሲ እንታይ ነይሩ እንታይ ክእዘዝ
1: ዋ ረዘነ ሰኺርካ ዲኻ
0: ሰኺርካ ዲኻ ካብ ብመዓሰት የፈልጥ ሓይልያ ምንታይ ምዃኑ ትፈልጥ ኒኺ
1: ናይ ደቂ ኣንስትዮ ወልፊ ከም ዘለካ ዶ
0: ቢንጎ ፈሊጥክያ ካብ ዝገርመክሎም መዓንቲ እውን ወልፈይ ንኸውፅእ ምስ ሓንቲ ሕፃባት ዘተቖንጆ ቆፀር ኣለኒ እንዳተበጎስኪ እዩ ክመፅኺ
1: ግደፍ ባይ ትበዳዕ ትማል እውን እኮ ንዓይ ሕፃብ ክዝስተ ተወዳዳሪ ዘይብል ክቆንጆ ኢኻ ትብለኒ ነርካ
0: ብርግፅ ብለክ ነይረ እንተኾነ ግን ከምቲ ሎሚ ትማሊ ክትከውን ዘይትኽእል

0: ማሉን ሎሚ ክትከውና ይትኽእልና። ስለዚ ናይቲ ማሊ ዘረባ ነቲ ማሊ ጥራሕ እዩ ዘገልግል።
1: ድሓን እዚ ሞፅንሓልካ እንታይ ኮንካ ሞባይል ምቕባል ኣብኸኒ ሕሉፍ ሓሊፉ ከኻ ኣብ ሪጀክት ልስ ኢትኸኒ
0: ጭንቀት ጌርክለያ ተሓፍትና ንስኺ ኸ ዘይርዳእኪ ምቕባል እንታይ ኣብየኪ ኣገልግሎትካ ከም ዘብቅዓ ፈሊጥክ እግርኺ ዘይትዕፅር እዩ
1: ሓቂ ኸ እንታይ እሞ ክገብር ምስ ኮነ ለቢመን ናተይ ስዳሓ ነይሩ ዘርእኻ ተሰኪመ ግን እንታይ እየ ክገብር
0: ወሪድ ንወዲ ማሕራይ ናይ እንዳመን ዘርኢ
1: ህዋ እዚ ፅንስናትካ ኣይኮነን
0: ናይ ብሓቂ ክዲኺ
1: ተመሊስካ ከዓ ንዓይ ትሓተን ኣለኻ
0: ኣንታ ሓፍትና ውላድ ኮ ካርተልና ወይ ዕምባባ ኣይኮነን ንድላይ ካትዎ
1: ንድላይካ ዝውሃብ ነይሩ እንተዝኸውን እሞ ወላ ወዳ እተዝውድእውን ንዓኻ ይመሃብካ
0: ስነ ስርዓት ግበርቲ ህበይ
1: ህበይ ህበይ ኢልካኒ ኣነ ካባኻ ዝደልዮ ወላ ሓንቲ ነገር የብለይ ጥራይ ነዚ ብዘይፍካኣዱ ካባኻ ዝተጠንሰ ህፃን ኣቦኹና
0: ኣባኹና ንስኺ ሓንቲ ደንቆሮ ኢኺ ቁሩብ ቁሩብ ካብተን ዝሓለፋ ኸማ ናይ ትመሃርን
1: እሞ ሕጂ እንታይ ይኹን ኢኻ ትብለኒ ዘለኻ
0: ሕጂ ዝብለክ ዘለኹ ዶ ኣነ ናብ ቁፅራይ ክኸይድ ግደፍኒ ፅባሕ ኣንጊ ክምፅእ ጥንስኺ ባዕለይ ሻሕ ከብለልክ እየ
1: እውይ በስማኣም ኣተ ኸመደምካ ሻሕ ኢለ ንፍሰሳ
0: ሙሽ በሊ ክትፈልጢ ወሊድ ክብሽም ኣቦ ክፀውዕዮ እምበር ወዲ ረዘነ ወይ ጓል ረዘነ ዝበሃሉ ከይመስለኪ
1: ረዘነ
0: እዋ ኣነ ረዘነ ማሕራይ ንኹለን ዘብለን ሕራይ ብፍላይ ነተን ዛህላይ ማህላይ ፍፁም ዘይደግመን ካልኣይ
1: ኮይኑዎ ከምዚ ተሓሳስባኻ ስምና ክንጥመቕ ከለና ዘይኮነ ምስ ጎበዝና ይ ክወፀና ነይሩ
0: እንታይ ማለት ክዩ
1: ንዓኻ ስረዘነ ውፅኦምልካ ፎኪስታኒካ ባሕሪ ክንቲት ርሺ ሶፍቲ ክብሉኻ ነይርዎ ማታ
0: ኣፍካ ሓዚ ትስዲ እንተዘየሎ
1: ተዘየሎ ተዘየሎ ክንታ ክትገብር
0: ጉንዲዝ ንኽጨልጊ መሓፍቲ የብልካ እንድ የድርፈኪ
1: ኣነ እምበር ጌጋ ምውዓልዩ ክብድል ንዓኺ ሳሕታን ምውዓልዩ ዝኽፈደኪ ድሪፈ ኣብ ብርከ ይከስግደካ
0: ንመናት ንዓይኒ ረዘነ ወረ ንመነዲኻ ኣሚንኪ ክንዝሓፍሓፍ ትብል ዘለኺ
1: ነዚኣ
0: ሽጉጥ
1: ነዚኣ ኣሚነታ
0: ሽጉጥ ሰኑ ተጠንቀቂ ተዓሚራ ከይትበሉ ካብ ኣብዛ ሒዝከያ ዘለኺ ፅቡቕ ነገር ኣይወፅን እዩ
1: እፈልጥ እንታይ ፅቡቕ ፈሊኻ ኒኢኻ እሞ ርችት ወይ ጠራዕራዕ ሒዚ ክመፅእ ንስኻ እሾኽ ስለ ዝኾንካ ክትቃበ ፅራይ ዘለካ
0: ብኣምና ኣረጋዊ ብጨርቆስ በዚ ማህፀንቲ ዘሎ ዘርአዩ
1: ሕጂ ኮነን ዘርአዩ ዘርአዩ ምባል
0: በሊበታት ፈትዎ ያ ክዳን መረት ብሚክኤል ብገብርኤል
1: ሱበ እዞም ኩሎም ክፅምዖም ሰናኽካ ከም ሰባት ውኻ ስለ ዘይኮኑ እምበር በዝእከይ ተግባርካ ቀደም ብሴፍ ወይ በርቂ መጥፍኡኻ ነይሮም ንሳቶም ግን ዓቃላት
0: ንስኹም ከምኦም ዓቃል ኩን ሰኑ
1: ሰኑ ይትበለኒ
0: ሕራይ ሓቢብት ማይ ስዊተር ምቅርተይ ሃኒተይ
1: ብዕድለይ ባተፀውተ ክምርዓወኬ ሓደ ክትገብረልክኤልካ ስለዘእመንካኒ ምኽሪ ስድራይ ረጊፀ ምሳኺ ዓብድ ነይረ ድላይካ ምስ ረኸብካ ግን ነዲኽማይ ውረድላይልካ ናብ ካልእካ ቃይሕካ ኣነ ኸዓ ንፋስ ጨቢጠ ተሪፈ
0: ንመርዓ ስለ ዘይተደለኹ እየ እምበር ንዓ ክፀሊአ ማዓት
1: ንዓይዳ ኸመይ ጌርካ ክትፀልአኒ ኣብ ድላይካ ግዜ ትረኽበኒ መርወይ ስምዒትካ ኮ ንዓኻኢለ ዝተፈጠርኩ ባንቡላ ተመርኻኽ
0: እዝጊዩ
1: ሱበር እዝናትካ እዝጊዮ ሰማይ ዘይኮነ ዚንጎ ይበፅሕ ንስኻስ ምሁር ናይ ምሁር ደንቆሮ

0: ሕጅን ዝሓተካ ሕቶ ከይ ሓስኻ ብትኽክል መልስተለይ ኣብዚ እዋን እዚ ምስ ክንደይ ኣዋል ትዘውር ኣለኻ?
1: ኣዝየን ውሕዳትን
0: ብቕፅ ክንደየን
1: በፃብዕትየን ዝቁፀራ ትሰኑ
0: ብኣሊፍ ከየጥፋኩኻ ቁፅረን ብትኽክል ንገረኒ
1: ውሕዳትና ትሰኑ ሓደ ሸውዓተ እየን ዝኾና
0: ትፃወት ኣለኻ ምስ ሸውዓተ ጥራይ
1: ማለት ሽመን ዘይዝክረን ሓዊስኪ ሓደ ዓሰር ሸውዓተ ኾና እየ
0: ዓሰር ሸውዓተ ጥራይ
1: ኣብ መደብ ዘለዋ ወሲኽ ከዓ ኣባ ዕስራ በፅሓ ኾና
0: ዕስራ
1: ኣትሰኑ ንዓይተ ዘይኣሚንክኒ ዋላ ነታ ኸባይቲ ሓሪኢ ክብ ዝገዛ ዝተኸልክያ ካሜራ ተወከስ እያ

0: እምበር መፀናፀሪት ካሜራ ከም ዝተኸልኩል ከዓ ትፈልጥ ኢኻ።
1: እፈልጥዋ።
0: ንምንታይ ዳ እሞ ዘይትጥንቀቕ? ንዕቀት ድዩ?
1: ንዕቀት ኣይኮነን።
0: ንዕቀት እምበር እንታይ ዳ?
2: ምስ ብዙሓት ኣዋልድ ከም ዝወሩ ፈሊጥ ክተስፋ ቆሪፅ ክንተረሓቅ ክለኢለ ስለ ዝዓዘብኩ ንስኺ ግን ብልዓክስ ብቕንእ ተሓሚስከ ምፍራግ ኣብኽእል
3: ምሽ ምፍራግ ኣበካ ዋ ኣነስ ገለየ ኮይኑ እዝናተይ ስፍቅሪ ጥራይድ ይኽበሃል ንበደልካ ባዕለይ ምኽንያት ትፈጥረሉ ዳሓንኪ ጎድፎ ዩ እናበልኩ ፀናናዕ ንኾንቱ
1: እዚኣ ናይ መጨረሻ ፈተነ እያ ነይራ
3: ናይ ብሓቂኻ ዲኻ ዓይኒ ምግፋሕ ምገደፍካዮ ነርካ ናይ ብሕብተይ ጥራይ ምኾንካ እስከ መሓለለይ
1: ኣብ ባህላይ ኣይተረዳእክን ምስ ማእልያ ዘይብለን ደቂ ኣንስትዮ ከም ዘውር እናፈለጥኪ ተፀሚምክኒ ተበሳጭኺ ክትርሕቀለኢለ ፅርፍን ማሃረምትን እንተዘውተርኩ ዓቕሊ ጌርኪ ብድሕሪ ዚ ሓደ ሓሳብ መፂኒ
3: እንታይ ዝብል ሓሳብ
1: ክሕንቅቐኪ ከቀባጥረልኪ ሕግብግብ ክብለልኪ ሃነይ ስዊተይ ፅብቕተይ ክብለኩ ወሲነ
3: ብድሕሪ ዩኸ ሓዳርና ክንገብር
1: ከምኡ ይኮነን
3: ኣንታ ታይዳ
1: ዝበዝሓ ደቂ ኣንስትዮን ተቀባጢርካ ኣለነ እየን ዝርሕቀኻ ንስኽን ከምኡ ንኽኢለ ስለ ዝገመጥኩ ንኽትርሕቅንን ብትዕቢት ተወጢርክ ንኽትሃድምንን ኢለየ ስለ ዝሓሰብኩ እየ ከምኡ ክገብር ወሲነ
3: ኣይተሓፍር እንዲኻ ከምኡ ክትብል ንምንታይ ኢኻ ብሓንቲ ዘይትፀንዕ ካባይ ከ እንታይ ኢኻ ስኢንካ እንታይ ጉድልልካ
1: ባህሪ ስራሐ እዩ ስራሐ ምስ ብዙሓት ደቂ ኣንስትዮ ስለ ዘራኽበኒ እየ
3: እነኹንዶ ሓንቲ ግዳያኒ ንዘይትጠቅም ነገር ክሕከም ኢለ መፅ ዝገደለኻ ንልበይ ኣቕሲሉ እያ
1: ደይ ኩሉ ብኢደይ ንልቢኽስ መድሃኒት ዘይእዝ ዘላ
3: ናይ ልበይ ስድሓን ነይሩ እቲ ምስ ነገርኩኻ መስቀል ከም ዝረኣየ ሰይጣን ዘህደመካ ኣብ ማህፀነይ ተሰኪመዮ ዘለኹ ዘርእኻ እንታይ ክገብሮ ኣነስ ካባኻ ቆልዓ ክወልድ ካባኻ ኣረሜን ቦምባ ኤፎን ትፈልጥ ንዓኻ ቦምባ ሕቂፈ ንዓይ ድማ ንጣመር ዝመርፅ
1: ኣይ ትጋገየ ይሰኑ ንሕና ዓለም ዘስተማቐርና ካብ ንመውት ነዚ ሓንቲ ዘይፈልጥ ኣብ ማህፀንኪ ዘሎ ዕሸል ምክራጅ ዓይሽ
3: እንታይ
1: ማለተይ ሲ ኩሉ ብኢደ እዩ ኣብ ዓለም ኣምፂና ካብ ነሳቕዮ ዘይንንፅሎ
3: ዘይንንፅሎ እምበር ከምተራ ነገር ዘይንንፅሎ ኢልካኒ ንዓዮ ሓዲስ ንበር ንስኻ ዝለመድካየ ኢኻ ትመስል ንክንደይ ካልኦት እውን ክንፅለልክን እናበልካ ንገሊአን ነፅልካየን ንገሊአን ከኣምኪንካየ እንትኸውን ሕጂ ኻናታትን ዕጫ ንዓይ ክትዕድለን ደሊኻ ናተይ ስድሓን ይግባአኒ ባዕለይ ዘምፃኽዎ ስለ ዝኾነ ምስክናይ ዕሸት ግን እንታይ ዝገበረ ይዕድሉ በዓልና ንውስነሉ ስማዕ ንሱ ዘይኮነ ንስኻ ኢኻ በዛ ሽጉጥ ወይ ብቡምባኻ ምድሪ ዓለም ትንፀል
1: በጃኺ በጃኺ ሰኑ

0: ክግበር ይብሉኒ? እዛ ርእሲ ስኻ ከም ኩዕሶ ትፃወተለይ?
1: ስለምንታይ ሞ ንስርሕ እዚ ትሰምዕዮ? ምዝ መንደላይ ተመን ፍቕሪ ሒዙ ኩሎ ማለት ድ
0: ነዘና ኣሽቱ ጋር ኣብ ውሽጢ ከበይ ዝረግሓኒ ዘለዋ እሞ እንታይ እየ ክብለን?
1: ጥንስቲ ዲኽ
0: እወ ነብሰ ፀሪ
1: ካብዚ ርኹ እዙ
0: እወ ካብዛ ረሜን እዙ
2: ኣልዕላ ቢል ናተይ ኣይኮነን
1: ስወለጣሓሳው ወላ ኣነስተይ ምስክር ዘለኒ እቶም ክልተ ደቂ ይኮ ብእምነተይ ተቐቢል እየ እምበር ማስ ካብ ከብደ ይወፅ ወላ ደቅኻ ኹን
2: ኣይስዌር ትጋድ እመነኒ ናተይ ኣይኮኑን ኣይተወሊዶም ድዮም ፀኒሖምኒ ሙሽ ንዓኸ እዮም ዝመስሉ ሓቂ ባይ ዝወደቐ ገረብ መሳር በዝሖ ክበሃል
1: ስወላታ በዕለይ ባ ውሽጢ ገዛ ዕትካ እታ መርዛም ትመን ሰሚዐ ክዝሓፍተይ ዝገበርክ ጌርኪ ካብዚ ክትጋላገለ ጥራይ ዘለኪ
0: እንታይ እዮ ሞ ክገብር ዝገብሮ እኳ ይሓቢቱኒ ሓቂ ክዛረብ ፍቕሪ እውን ኣይወፃለዩ
2: እሞ ኣነ እንታይ ክገብረኪ
1: ስወል
2: ሕራይ በጃም ማሕሩኒ በቃ ተጋጊአ ስሕታን መዓልቲ ውዒለ
0: ስሕታን መዓልቲ ውዒለ ዓይነት መዓልቲ ንዓኻ ኮ ኩለን መዓልትታት ናይ ስሕታን መዓልትታት እዩ
2: ወይለይወ ከምኡ ከኣባለይ እዚኣ ኸ እዚ ዝተውዓልኩላ ሓቂ ሓቂኻ ሓቂ ሓቅኹም በቃ ኣነ ኩሉ ነብሰይ ጌጋ እዩ
1: እንታይ ይፀገምካ ስለምንታይ ምስ ሓንቲ ዘይትፀንዕ
2: ተፈጥሮ እዩ ከምኡ ገይሩ ፈጢርን እንታይ እሞ ክገብር ክንደይ ግዜ ክገድፎ ኢለ ዘይሓሰብኩ ግን ምዃን ኣብኒ ክንደይ ግዜ ምሳር ወይ ጎዞሞ ገይረ ብትኽ ክርትም ከብላ ዘይሓሰብኩ
0: ኣበይ ሞታ ምህረፍ ኩሉ መዕረፈ እንታይ ዳ ፈሪሕካ
2: እንታይ ክፈርሕ ዳ ዓይነቱ ፅዉም ትብል ፅሕፍቲ መሰንበብኩ እቲ ምስጢር ኣብኡ ዘይኮነ ኣብ ርእሲ ምዃኑ ፈሊጠ ዋላ ዝተሰጥሐ ረጂ እንተርእየ እኳ ይ ከም ገለ ዝ ኣብ ኩሉ ድዩ ዋላ ሳበይነ እዩ
1: ንስኻ ንበይነኸ ኢኻ ናትካ ፍሉይ ፍጥረት እዩ
2: ናይ ብልብኻ ዲኻ እስከ መሓለለ
1: ዲነታ
2: ኣነ እንታይ ኣቢሰ ናይ ሰብ እምበር ናህና ኣበራ ይረአየናኒ ኢለ የለን ባበልዎን እሞ ከልዕላ
1: ነዲኸና ክልዕለል ብዛዕባና ዝኾነ ሓበሬታ ትህብ ብኣፍካ ክትውልካ
2: ሄሎ እንዲዒ ላህሊ ሄድ ኣብ ገዛ ኮይነ ጅን ክሰርሕ ፀኒሐ ኣይ ጥዕመኒኒ ዋላ ፅባሕ ዋላ ድሕሪ ፅባሕ ኣቲ ንሓዋሩ ክንደየናይ ከይንራኽብ ቻው ቻው ቻው ዳሕራይ ክድውል
1: እዚያ
2: ሄሎ ኣይ ተፀላኣኒ ንሓኪም ደፅሎ እዩ ዋይ መውሲባ ብጭራሽ ከይትመፅና ብዝገፅ ከይትሓስብ እዮ ማለት ብሕቱ ኢሎም ክዕሉ ዝደልዩ ጋይሽ ኣለውኒ ጓል ሒዝካ ከይትህሉ ወይ ጓል መሓዝ ቀደም ነይሩ ጓል መሓዝ ድሕር ደግን ደሓንኩን ኣዋልድ ማለት ብስራሕ ንደገ ስለ ዝገይሽ በቃ ክመፅእ ከለኹ ጨናኽ ማልኣልክእ ቻው ቻው
1: መን እያ እዚኣ ደው ኢላ ዝነበረት ኣይትበለ መን እያ ብለካ እንተሓሲኻ ቅድሚ ንወቕታለይ መላሓስካ ቁርፀካ
2: ኣስመረት እያ
1: ኣስመረት ምዃና ሞ ኣብ ሞባይል ካርአ እያ መን ኣስመረት እየ ዝብለካ ዘለኹ
2: ኣስመረት ሰበይትኻ
1: ኣስመረት ሰበይትኻ ናይ ናወላ ንዓኻ ሰበይትካ
2: እንኳ ኣብ ቅድሚ ዓይንኹም ኣጋጠመኩም በቃ እዚኣ እያ ህወት ተዋሪደኩ እየ
0: ናይ ብሓቂ እዛ ደው ኢላ ፅንሐ ሰበይት እያ እንታይ ዓይነት ፎካ ሰበይት እያ ዘላትካ ከምዚ ዓይነት ስድነትካ ኣሎ እዩ
2: ኣይ ንስኺ ኣበየ ኣለኺ ብሰበይቱ ይትገረሚ እዩ

0: ኣይትገረሚ። ካብዚ ንላዓል ዘገርሞ እንታይ ኣለ?
1: ወይዳ እታ ድኻም ልበኽ ከይትላዓለክ በሪሐ እምበር
2: ቅድሚ ደው ኢላ ዝነበረት እውን እኮ ፌቨን ሓፍቲ ኸያ
3: ስምዕ ዝሓፍተ ካብዚ ኸይወፀና ካልእ ጉድ ክንሰምዕ ንኽእል ኢና። ኣዴና ደይኹውን ክመፃ ኽእላ እየ
2: መዓዝ ሞ ተጋግኸ ብልክዕ ክትወልደኒ ትኽእል ኣላ በዓልቲ ባር ሞኽ ዘበለትኒ ጉድ እኳ የረቂበ
3: ንስኻ ንተይ ጉን ክትርክ ኩሉ ሂብና ዘለናና
0: እዋ ከመይ እዩ ዝነገር ሓልም እየ ዘለኹ።
2: እንታይ ሕልሚ ድኣ ጋህዲ እዩ ከምዛ ብርሃነ ዝብለክ ዘሎ እዩ ምፆታት ይቐሪቡ ወዮ ደኣ እቲ ኽቱር ምሕዝነት ክንርአ ከይትበኣሳኢለ ብምስጢር ሒዞ የ እምበር ናይ ሎሚ ሰዓት ሰለስተ ቕፅራይ ኮ ምስትር ሓስ መሓዛኺ እዩ ነይሩ።
0: ምስትር ሓስ መሓዛ
3: ወ ሕጂ ሃንቆው ኢለ እያ ትፅበየኒ ዘላ እንተደይ ከይድያ ወላ ክተሓድ ናታ ሃነነይታ ሞ ንበይኒ በቃ ከምዛ ለኻያ ምኽኽ ኢላትለ
2: ናባኺ ንኸይዝምብል ዘይትገብሮ ነገር የለን ናይ ወርቅን ገንዘብን ደብዳቢ ረአያ ሞዛኻቴና ቲ ፎርማ ትርሓስ ማለት ኮይ
0: ያኽለካ ናይ ባሓቂ ትርሓስ መሓዛ ይኮም ጌራ
2: እብለክ ነ ዘለኹ ሕጂ ቋሕመም ኢለ ርአኺ ደው ኢላ ኸማ
0: ቲ 16 እንታይ ማለት እቲ 16 16 ትርሓስ ኣትፈለጥ ማለት ድዩ
2: ኖ ትርሓስ ቁሸት ማለት እዩ ምኽንያቱ ኣውቶቡስ ቁፅሪ 16 ናይ ቁሸት ስለ ዝኾነ ከይጅረሲ ኢለ ኩሉ ብኮድ እየ ዝሕዞ እንታይ ዳ ዓለም ብስያሳ እያ
3: ሰናይ ድኽሽምኪ ኣነ ተጣዒሰ እዚ ወላሓንቲ ይበደለኒ ወዲ ተባዕታይ ሓደ ናብ ብዙሓት ክኸይድ ወዲ ተባዕታይ ኩንካ ክትሪኦ ከለኻ ናይ ስድ እዚ ኣመና እኳ ተበዝሐ ንውር እተን ብዙሓት እሞ ድማ እናፈለጣ ናብኡ ዝኸዳ እየን ጉጉያት
2: እንጀራ ዝግብላዕ ሓቂ ብርእሳ ተቐበርካ ብእግራ እያ ትወፅ
3: ወላ ሓሳው ወደንኪ ሓምያ ሰይቲ ወደኒ ሓምያ ዝበሃል ምስላ ኣሎ እዚ ወላ ሓንቲ ይበደለኒ ካብ ገዛይ ዘላ ንፋሱን ቁሪን ከይወቕዓ ክብርለይ ሓንቅቕለይ ኢለ ደም ርሂፅ ዝተኾነኾን እኳ ሰነፍ በዓልቲ ቤተ እያ ደመኛ ንርእሳይቲ እንኳዕ ሰይጣን ድማፈዩ ኣብዘይ ደመያ የተወኒ ሰበይቲ ትኽለት ሰበይቲ እያ ትመፅእ ስለዚ ትሰማዕ ኣለኻታ ከልቢ ካብ ገዛይ ዘላ ንስ ትኸልቢ ክሰደልካ እያ
0: እንታይ ትብል ኣለኻ በዓልቲ ቤትካ ሓፍተይ መሓዛይን ካልኦትን እኮ ሳዕቢኒ እቲ ጠንቅግና ዝተመን እዙ
3: ኣይትጋድ ጓለነ ሰይት እያ ኽብራ ትሕሉ ዘለዋ ብዝኾነ ኣነ ትፍታሕ ተራእዩኒ ኣሎ ፍትሕ እዩ ትፍታሕ ሓንቲ ነገር ክምዕደኪ ግን እዚ ሰብ እዙ ወላ ሓዳር ክገብረልክ ተበለኪ ከይተኣምኑ ኣመለኛ ማይ ሰት ይጠርጥ ከም ዝበሃል ፅባሕ ንጎ ከም ዝተመርዓወ ረሲዕዎ ምሸት ምሸት ኣዋልድ ሒዙል ክምስ መፀ ኣብዘ ዕድሚኺ ገጽክ ክማዱ እዩ መዓንጣ ኸብዲ ኸሓሪሩ ዕምሪ ኸሓፅሪ ስለዚ ጸገምክ ብኻልእ መንገዲ ፍትሕ እዩ
0: እንታይ እዩ ዝብል ዘሎ ትዑይ ድዮ
2: ሰናይ ካብ ብርሃነ ተምሃሪ ትንታንአ ይሕጉሰክን ኣነ ተማሂረ ከለኹ ክንዲርብዑ ይፈልጥን ሓቆም በዮም ካብ ምሮ ኣእምሮ ክብሉ ብእዋይ ትንታነ
0: ያኽለካ ንስኻ ኩሉ ክዕርፍ ክትካረ ጥራይ ዘለካ
2: ቅተልኒ ሃየ ተኩስ እያ ቅተልኒ ተኩስ እያ ግን ክትፈልጢ ዘለኪ ከምቲ ንስ ክትፈልጥ ንኸይመስለኪ ኣብ ቅድሚ ሕጊ ሊክ ሙሉእ ሰብ ቀቲልክ ተባሂልከ ክብሕጊ ክትሕተቲ
1: እንተ ምሕርክኒ ግን ወላ ዝመፅእ ዘሎ ሰንበት ሓፅር ኣቢለ ክምርዓወኪ እዮ ግን ደጋጊምክ ደጋጊምክ ሕሰኒ
0: ብዛዕባ እንታይ ይሓስ
2: ብዛዕባ ባህርያተይ ኣነ ፎ ዩ ኣመለይ ንእስነት ድዩ ዋላ ሕማም ክርዳኣኒ ይክእልኒ ድሓር ከዓ ድሌተይ ተለዋዋጢ እዩ ዳንጋ ክፈቱ ፀኒሐ ናብ ጡብ ሰብር ከንፈርከ የፀልለኒ ዓይን ሞ ኣዕብድ እዩ ዘብለኒ ኣስናንከ ይሕምሰኒ ጨርቀ የደርብ የ
0: እዚ ኩሉ ክፅውዖ ፀናሕካ ክፍለ ኣካላት እኮ ምሳይ እውን ኣሎ እዩ እዚ ከንፈር ዘይኮነን እዚ ኸ ግርፃን ጥራይ ዝረኣየካ ዘሎ ካብዚ ፅቡቕ ዳንጋ ኣሎ እንታይ ይጎድነኒ ካባይ እንታይ ኻስኢንካ
2: ኣትሰናይ ዋላት ምስል ኣቦታትና እኳ እዩ ዘይሓገዘክን ኩሉ ግዜ ትሪኣ ወርሒ ሳይድምቕቲ እንትብል ምስላ ንዓይ ዝመሰልዋ ኮይኑ እዩ ዝስማዓኒ ድሃር ከዓ ዝፈጣሪ
1: ኣብ ሓደ ዘይረግዕ ዓይነ ይህብኒ
0: እዋ
1: እወ ነዚ ክትፃወረ ይኽእል እየ ትብል ተደኣ ኾንኪ ቀሺ ፀውዒ ፍርመልኪ
0: ኣቦይና ደይን በበይ ንጸሎቶ ኣነ ዘፍርሓኒ ዘሎ ኩነታት ጥዕና እዩ እዚ ግናይ ባህርያትካ ኸይፈለጥኩ ምሳኻ ዝኸዶ ዝነበርኩ ዘይሕማም ኢለኪምካ ንኸይትኸውን እዩ ስጋተይ
1: እታ ናይ ልበይ ኣምፂኽ እያ ኣነ እውን ፍርሒ ኣለኒ ግን እንታይ ይግበር ኮይኑ ባዕሉ ኣሎ
0: ኣታ ኣምላኽ እኮ ልቦና እዩ ዝዕድለካ ደስ በዓል ወሪዱ ክሕግዘካ ኢኸ ደሊኻ ከመኸም መንእስያት እኮ እዮም ቀጥ ኣቢሎም ደቆምን ሓዳሮምን ዝኣልዩ ዘለዉ ንስኻ ኸ ምስ ዕስለዋሉ ትዘውን ንስኻ ንሽኩ ሕብረተሰብ ኢኻ
1: ኩሉ ዓለም ዘሎ ግናይ ኣነ በልኒ ፅረፍኒ ኣዋርድኒ እዚ ኸማን ክውሕደኒ
0: ከምቲ ብርሃነ ዝበሎ እዩ ንዓኻ ምቕታል ናይ ውርደት ውርደት እዩ

0: ኣነስ ድሓን እዚ ኣይ ዘደንፀካ ኣደስ ኢናስ ኣቦኽስ
1: ፊርወለይ ኣነ ቦኹ ሓጢኣተኛ እየ ክንድቦኹን ኣዲ ክንቀስምረት ኣላትልኪ
0: ግደፍ ብርሃነ ኣነ ከመዲ እምበር ከምኻ ክኾነ ኣይክእልኒ
2: ብርሃነ ንስኻ እንተመትካ ኣነ እውን ውሽጠይ ክመውት እዩ እቲ ክርተት ለፅዕረብ ኣፍ ደጋ ዓወት ዘብፃሕክዎ መፅናዕታዊ ፅሑፈይ ከንቱ ክኸውን እዩ ንኽልተ ኣዕዋፍ ኢለ ዝደርበኽዎ እምኒ ተገምጢላ ንዓይ ክትሃርመኒ እያ
1: ንስኻ ሓንቲ ትኸውንኒ ኢኻ ስለዚ ግዜን ግዜኹም ናይ ተጥፍኡ
2: ብርሃነ

0: ናይ ነገር ሽጉጥ ዘይተኣማምን ኮይኑ ንበር ጠያይታ ሳንዱቕ ዓፂ
1: ኣስሚር ተ ግዜ ቀስርክ
0: ብርሃንን ንዓይ ጥራይ ዘይ

0: ደቅኻውን ተድልዮም ኢኻ ብፍላይ ንፍዮሪ ኣደስ ኢናስ ኣቦ ክስእን
1: እቲ ኻልእ ሓቂ ኸዓ ክንነግረካ ኣነ ናይ ስና ኣእምሮ ሓኪም ክኢላ ኾይነ ኣብ ሪሰርች እየ ዘለኹ በዓልቲ ቤተይ ጭንቀት ገይራ ምስ በልካኒ ኣዘራሪበያ ጭንቀታ

0: ዝኾነ ርክብና ከምቲ ንስኻ ተሓስቦ ዝነበርካ ኣይኮነን። ኪኖ ናይ ሓኪምን ሕሙምን ዝሓልፍ ርክብ ኣይነበረና። ኣስመረት በዓልቲ ቤትካ እምንቲ እያ። ኣብ ዓለምና ከም ኣስመረት ኣዝየን ኣዝየን ውሕዳት እዩ።
1: ከምኸ እምበር ኣዝየን ውሕዳት ዘይኮኑ የለው እንተተባህለ እውን ኣየጋነምኩ።
2: ኣበልዋተነኽለባት ፌበን ኣበየላ ትራሓስ ከበዲ ኣላ
3: ሰናይት ህድእ በል ካባይ ተማሃር
2: ህድእ በሊ ንዓኻ ክእሚንካ ዶ? ከመይ ዓይነት መላሓስ ትዮ ዘላቶ መስለካ? እዚኣ ኸመን እያ? ከማና ድያ? እዚኣ ኸጓልካ?
3: ሰናይት እዚኣ ኣስሚር በዓልቲ ቤተ እያ። እዚኣ ድማ ካብ ካልእ ዝወለድኳ ጓለ እያ።
2: ካብ ካልእ ዝወለድኳ? ሃየ ደቂ ተባዕትዮ ሀእዱ እንታይ ደኣ ኸ ኣስሚ ኢልካ ፀዊዕካ እያ? ብርሃነ ኣበሎ ፍኽራኻ እምበሮት ናይ ዓንተ ወይ ብርሃነ ኢኻ?
3: ሰናይት በጃኽ በጃኽ ባንረዘነ ፅቡቅ ጌር ክፍለጥ እዮ
2: ፅቡቅ ጌር ክፍለጥ እዮ። ነዲኣ ሕማም ሕርሲ ምሂራታ ድዩ ዝበሃል? ንስኻ ድሮ ፈሊጥካዮስ ፅቡቅ ጌር ክፍለጥ እዮ ኢልካኒ። እዚ ዳኣ ሰንሰለቱ ዝበተኻ ኸልቢ ምዃኑ መን ዘይፈልጦ? ክትፈልጥ እዚ ረዘነ ዘይኮነ ታርዛን ይስ
0: ብሓቂ ፅቡቕ ሽምረኺብ ክለይ እቲ ህቡብ እንግሊዛዊ ደራሲ ሸክስፒር እንታይ ኢሉ መስለኪ? ባህሪ ደቂ ሰባት ኣፀቢቐ ክፈልጦ ምስ ጀመርኩ ዝያዳ ንኸልበይ ከፍቅር ክኢለ ኢሉ። ስለዚስ ካብ ደቂ ሰባት ንላዕሊ ኸልቢ ይእመን ማለት እዩ።
2: ብዘረባ ድኣ መን ክኽእለካ? ብዘረባ ጥራይ ዘይኮነ ወላ በተሓሳስባ። ምክንያቱ ዘረባ ኮ ውፅኢት ኒሓንጎሉ። ስለዚ ከምዚ ብርሂነ እዩ ዝበለኪ ንረዘነ ፅቡቅ ጌር ክፍለጥ እዮ። ግርም ባ ብርሂነ ኣስሚረይ ኣነ ኸረዚነ ዶ ክብለካ? ስምዒ ዝሓፍተይ ናይ ካልኡ መባዕ ንፈልጥ። እዚ ኮ ንንእሽተይ ሓፍተይን ዝፈትዎ መሓዛይን ዘጋገየ ሰብ እዩ። ብፍፁም ኣያምኒ ናባይ ዘይተጋገየ ናብ ዘንትልየን ዘለካ ይውዕሎን እዩ። ዋ ክልትአን ኮ ግብረን ፈሊጠን እየን ሞባይለን ዓፅን ምቕባል ኣብናኒ።
0: ፅቡቕ ኣለኸ ሰናይ። እንተኾነ ግን ሞባይለን ምቕባል ኣብና ኸዘይኮና ኣነ ኣብ ሪጀክት ሊስት ከም ዝእትዋ ክገይረ። ምኽንያቱ ኣነ ሓደ መፅናዕታዊ ፅሑፍ የቕርብ ኣለኹ ብዛዕባ ፍቕርን ጥልመትን። ሞዴል ናይ መፅናዕተይ ሰብ ሓዳርን ፍቑራትን እዮም። ካብ ሰብ ሓዳር ብርሃነን ኣስመረትን፣ ካብ ፍቑራት ድማ ኣነን ንስኽን።
3: እንኳን ዓይምረፅካ ህወተይ ሙሉእ መዓሰይ ዝኽሻሕ እናበልኩ ንኸይሽቕሩር ሓጊዝካን ካብ ታኺላ ውፅኢኻ። ኣስሜር መፃኹ
1: ናበይኻ ብርሂነ
3: ኣይድንግነ ቀልጢፈ ክምለስ እዩ።
0: ባይዘወይ ሰናይት ንትርሓስን ፌበንን ኣይትቀየምለን። ኣነ የወዲበየን።
2: እንታይ ክትረክብ?
0: ፎር ዱዋል ፐርፐስ ናይ መጻኢ እምንቲ በዓልቲ ቤተይን ማስትሬት ዲግሬይን ንምርካብ።
2: እዋ እሙሕራ ኢለን ተቐቢለናኻ? ከባኻ እኳ ኣንቐርበን ዶስ ናተይ ጽቡቕ ነገር ኣይደልያን እዩ። እዚ ኮ ናይ ሞትን ህይወትን ሕቶ ይረዘነ።
1: ከመይ ትበል ዝሓፍተይ? ኣነ ከም ዝመስለኒ ከምዚ ዓይነት ስጉምቲ ምውሳደን ኣባኻ ኣዝየን ስለዝተኣመናይን ዝኾነ
0: ስለዝተኣማመና ስንካ ትርሓስ መሓዛኸ ካቴና ኣትሒዛ ተኻቲዓ ትልኪ። እንተተሳዒርኪ ካቴና ክትምንጠል፣ እንተስዒርኪ ድማ ብሚዛን ካቴና ኣብ ብራቸለተ ክትምንጥል ተኻቲዓ ትልኪ።
1: እሂ እሞ ስዒረሮ ተሳዒረ
0: ንዘቕረብ ኩልከ ሓደገኛ ፈተናታት ልዕሊ ትፅቢተ ይመልስኪ እዮም። እንተኾነ ግን
2: ኣይተምፅረ ዘለኻ ወ በጃኻ ራርሃለ ህይወተይ ብዘይ ብኣኻበድኒያ
0: ለባም ክጋጌ መራግእቲ ነይገድፍ ከም ዝበሃል ለባም ክንስኺ ዓሻ ዘይጋገየ በደል ፈፂምኪ።
2: እንታይ ተጋጌ?
0: እዚ ጥንስ ናይ መን እዩ?
2: እዋ እንታይ ዓይነት ሕቶ እዩ እዚ? ምስ ካልኦት ተጥርጥረኒ ዲኻ?
0: ንዓኺ ዘይኮነ ንነብሰይ እውን ኣይምሕለላን እዩ። ምኽንያቱ ደቂ ሰባት ስለ ዝኾንና
2: እሞ ኣነ ንስኻ ርክብ ፈፂምና ንፈልጥን ኒና።
0: ንኸይጠንስ ግን ደጋጊመ ጠንቅቐክ ነይረ።
2: ንሱ ዝፅቡቅ ኣለኻ ንስኻ ክትፍትነኒ ዝሓሰብካዮ። ኣነ ግና ዝጸላእካኒ እሞ ትርሕቀኒ ዝደለኻ ኮይኑ ስለ ተሰማዓኒ ኣብ ዳንጀር ፔሪድ ከለኹ ነፃ የለካ
0: ምስ ጥንስኽ እንተገደፍኩኹ ኸ
2: ዝከኣለኒ ጌይረ እንተኣቢኻኒ ንውላድካ እናረኣኹ ንዓኻ እናዘከርኩ

0: ረፊ ዕድመይ ብዘይ ሰብኣይ ክዕርባ የወሲነ ነይረ።
1: ኣይተሓዝለይ ሰናይት ረዘነ ግባር ፅቡቕ እዩ። ሚዛን ሓዳር ይሳሉ እዩ ተተኻኺሉ። ስለዚ ደቂ ሰባት ሓዳር ክንገብር ከለና ኣብ ውሳነ ስለ ንጋገር ረዘነ ቅድሚ ምውሳኑ ሓንቲ ሕቶ ክሓተኪ
2: ሕራይ ሕተትኒ
1: ረዘነ የጋፍዓኒኣሎ ኢልክ ስለ ዝሓሰብኪ ክትቀትልየ ሽጉጥ ሒዝ ክመፅኺ ናይ ባሓቂ ተፍቅሮ ሰብ ትቐትሎ ዲኻ ፅባሕ ንጎ ሓዳር ምስ ገበርኩም ከ መቸም ሰብ እዩ እንተበዲልክስ ክትቀትልዮ ማለት ድ
3: ጽቡቕቲ ሕቶ እንዳስሚር እንተኾነ ግን ሰናይት ሒዛታል ዘላ ሽጉጥ ናይ ብሓቂ ሽጉጥ ዘይኮነ ካብ ድኳን ዝገዝአታ ኣርትፊሻል ሽጉጥ እያ።
0: ብኸመይ ፈሊጥካ? ማለተይ መን ነጊርካ?
3: ምስ መን ኮንክ ዲ ክገዚእክ እያ?
0: ምስትር ሓስ መሓዛይ
3: እሞ ትር ሓስ መሓዛ ክኳ ኣባል ዝስርሒት እያ።
0: እናተይ እኳ ኣርተፍሻል ስለ ዝኾነት ፀገም ኣይነበሮ። ናይ ብርሃነ ሽጉጥ ግን ሓቀኛ ምዃና ምስ ረኣኽዋ ዋላ ጸልእየ ከለኹ ብርሃነ ሓሪቑ ከይቀትሎ ፈሪሐ ከቢሓ ወይፍ እየ ነይረ።
1: ዓሻ ድኣነኸ ረዘነ ሽጉጥ ርእዩ ፈሪሑ ከይዛረብ እሞ መፅናዕታዊ ፅሑፉን መደብና ፋሕ ከይብለና እታ ሽጉጥ ጠያይታ ከም ዘውፀኽዋ ብቴሌፎን ደው ኢለ ይነይር እዮ።
4: ዝኾነ ቴሌፎን ይኹን ብኣካል ተፃዊትኩምልና እንዲኹ ሕጂ ዕጫ ናይ ሰናይት እንታይ ይኹን
1: ሕጂ ከመን እያ
3: ብተመን ዝተነኽሰ ብልሕፂ ተዳሓለ እንዲ። ሃሎ ፕሮፌሰር፣ ከመይ ውዒልኩም? ብጣዕሚ ፅቡቕ። እወ ኩሉ ወዲአ ፅሒፈ ሰዲደሎም እየ ገዛ ኣለኹ። እወ ኩሉ ናብ ሓደ ኣለና ኣራይሺ። ኦኬ ኦኬ።
0: መን ፕሮፌሰር እዮም እቶም ኣርባይ ዝርካ ድዮም ሓቀይ
4: ስኸኸ ትፈልጥ እዮም ዲኽ
0: ምፍላጥ ጥራይ ኣይንሶም እንዲኦም ኩሉ ፀገመይ ምስ ነገርክዎም መፀናፀኒት ካሜራ ተኽኢለ ንክከታተሎም ኣኺሮምኒ።
4: ካሜራ እሞ ዝኹሉ ክንገብሮ ፀናሕናስ ተሳኢሉሎ ማለት እዩ።
0: እንታይ እሞ ፀገም ኣለዎ?
4: ንሱ ስንሰናይ ነገር ስለ ዝኾነ ሓቂ ክለኺ ንዓይ እውን እኮ በዓልቲ ቤተ ሓይማ ምስ በልክዎም ናብ ረዘነ ዝሰደዱኒ ንሶም እዩ።
1: ዋው ሓቂ ባይ ስርሒት ክዕወት ናይ ብዙሓት ምሁራት ሓንጎል ይፈሲስዎ።
0: የቐኒየልና ፕሮፌሰር ናይ ብሓቂ ኣድቫይዘር። ግን ረዘነ ኣብቲ ካሜራ ዝተቐድሐ ብቴሌፎን ምስ ብዙሓት ኣዋልት ትዘራርብ ርኢ እንታወት እንትን ኣዋልት
3: ብዙሓት ኣይኮናን ሰለስተ እየን።
1: እተን ሰለስተ ድማ ኣነ፣ ፌቨን ሓብትኺ፣ ትራሓስ መሓዛኽን ኢና።
3: ብዝተፈላለየ ስማት እናገበራ ዝድውላለይን ቴክስት ዝፅሕፋለይን ዝነበራ ሰለስተ እየን እየ።
0: ናይ ብሓቂ ተፃዊትኩምለይ ብጣዕሚ ከቢድ ፈተና እዩ ነይሩ።
4: ረዘነ እዚኣ ናይ 217 ሞዴድ መኪና ክሸጣ ኢለ ዘእትኽዋ ንዓኻ ክብልካ ከለኹ ዓብ ኩርዓትን ሓበን ዝስምዓኒ ሞ ተቐበለኒ።
3: ንምንታይ ኣነ ኮ ስራሐ የ ሰርሐ ሓለፋ ስራሕ ኮ ነገር የለን ኣይግባአንን እዩ።
4: ኖ እዚ ኮ ሓደሽ ሓሳብ ዝመፀለይ እምበር ካልእ ኮ እዩ ዝግባአካ።
1: ረዘነ ሓውቂ እዩ ኣብዛ ሓሰውትን መባኣስትን መጣቆስትን ዝመልኣ ዓለም ከምዚ ናትካ ሰናይ ተግባርን ዝገብር ካልእ እምበር ይግብኦ። ስለዚ ተቕበሎ
4: ወ ሚዛን ሓዳርካ ዝተኻኺሉ ልቦና ንዝስኩዓልካ ሰብ ካልእ ኮ እዩ ዝግብኦ። ገንዘብ ኢዳ ኣብ ክንደይ እከይ ተግበራት ኮጠፊ ፕሊዝ ተቐበለኒ።
3: ኖ ብርሃነ ድሕር ደጊም ናተይ ናትካ ንብሎ ነገር የለን ስድራ ኮይና እዩ።

0: ኣስሚረይ ግን ማዕረ ክብደትኪ ሚዛን ወርቂ እውን ተሰለምኩኺ ንበደለይ ኣይ መዓረይን እሞ ይቕሬታ ግበርለይ
1: ብርሃነ እዚ ኩሉ ዝኸፈልክዎ ዋጋ ምእንቲ ደቅና ክብል ምክንያቱ ኣቦና ደው ኮይና ክንዕብዮም ስለ ዘለና ንዓይ ዘብለ ጭልጭ ሓፂን ኣየድልየንን ወርቅናን ስልማትና ደቅና እዮም ስለዚ ሓፍ በል ይቕረቡካ
2: ተመስገን እንኳዕ እዚ ኣርአኻኒ

0: እዚኣ ነዛ ኸቢድ ሽግርን ፈተነን ዝሓለፈት ናይ መጻኢ እምንቲ በዓልቲ ቤተይን ኣደውሉደይን ሰናይት ኣብ ቅድሜኹ ኣብ ኣጻብዕታ ኽእትዋ እንከለኹ ዓብዪ ሓጎስን ፍናንን ይስምዐኒ።
1: ሓንሳብ ፕሮፌሰር
2: ንምንታይ ሓንሳብ? ስለምንታይ? እንታይ ማለት እዩ ሓንሳብ?
1: ህድእ፣ ስኽን፣ ርግእ ምባል ማለት እዩ ሓንሳብ።
2: ክሰማዕስ ርግእ? ክሰማዕስ ስኽን?
1: ናብቲ ክትበፅሖ ዝደለኻ ከይደኸምካ ንኽትበፅሕ ህድእ ምባል ዝፅላእ ኣይኮነን ሰናይት።
2: እሞ በፅሕና ንዲና ዝተጓዓዝና እኮ ቀሊል ኣይኮነን።
3: ፕሮፌሰር ሰናይት ንረዘነን እኮ ብልቢ ዝፋተዉ ፍቑራት እዩ።
4: እምበርከ ሰናይት እኮ ንውሽጣዊ ቅንኣ ስዒራ ኣብ በውሉዳ ተሓቁፍ ዝፃዕረት ኣፍቃሪት እያ።
3: ወ እዚ ትብልዋ ዘለኹም ብቓላት ዘይኮነ ብተግባራ ዘረጋገፀት ፅንዕቲ ፍቃሪት እያ።
1: ብጣዕሚ ፅቡቅ። እሞ ሰናይት ናይ መጻኢ ናይ ህይወት ጉዕዞ ኸ ምስ ረዘነ ክኾኑ ሲንኪ
2: ብዘይ ጥርጥር ናይ ወትሩ ምኔቶ እዩ። ንዲ
1: ወል ረዘነ ዋት ኣባውት እዩ
0: ሰናይት? ናይ መጻኢ ህይወተይ ካልአይቲ ብፀይተይ ክትከውን ካብ ዝሓፅያ ነዊሕ ገይራ ምንዮት ጥራሕ በይኑ ኣኻሊ ስለ ዘይኮነ ምሳኹም ኮይነ ፈቲና እያ። ሙሉእ ብምሉእ ከዓ ተዓዊታ።
1: እንኳዕ ሓጎሰካ፣ እንኳዕ ሓጎሰኪ፣ እንኳዕ ሓጎሰኩ። ድርብ ሽቶኻ ኣብ ሓደ እዋን ወቕዐካ እዩ።
0: እንታይ ትብሉ ኣለኹም ፕሮፌሰር? መፅናዕታዊ ፅሑፈይ ተዓዊቱ?
1: ሹር ተማሃራይካ ዘቕረቦ መፅናዕታዊ ድርሳን ዘለዓለ ነጥቢ ምፅኢሎም ሕጂ እዮም ክነግሩ ንፀኒሖም።
3: ዋው ድርብ ዓወት ዝበሃል ከምዚ
0: ፕሮፌሰር፣ እዚ ውፅኢት እዚ ሳላ ፃዕርኹምን ምኽርኹምን ዝተረኽበ እዩ። ብጣዕሚ እየ ዘመስግነኩም።
4: እንቋዕ ሓጎስካ ረዘነ፣ እንቋዕ ፍረፃ መሃርኣየካ።
3: ይግቦ እዩ ረዘነ፣ ከምቲ ህይወተይን ሓደረይን ዝስክንካዮ ስኹን ሓደረኒ ህይወትን የምነየልካ።
0: እዚንዓይ ኣይኮነን ዘመን ግባእ ሳላ ምኽሮምን ፃዕሮምን እየ ተዓዊተ።
1: ኖኖኖኖ ኣነ እኳ ጃስት ኣማኺረካ ዳ እምበር ኩሉ እቲ ስራሕን ምርምርን ባዕልኻ ኢኻ ፈፂምከ።
4: ብልቤ ዘመስግነኩም ፕሮፌሰር፣ ግን እቲ ሓንሳብ ኢልኩም ዝኸለፍኩም ማልበይ ህርመታ ክሳብ ሕጂ ቀነሰ። ስለምንታይ ሓንሳብ ኢልኩም ኸሊፍኩም?
1: ከም መግለፂ ሓጎሰይ ሎሚ ምሸት ኣብ ኣስመራ ፓላስ ናይ ድራር እንግዶት ኣዳል ኣለኹ። ድሮ እኳ ሓብትኽን መሓዛኽን ኣብዩ ፅበያን ኣለዋ።
4: ንምንታይ?
1: እዚ ናይ ቃል ኪዳንኩም ስነ ስርዓት ኩሉ ናብ ዘለናሉ ኣብቲ ዕሙር ናይ ድራር እንግዶት ክኸውን ስለ ዘለዎ፣ ስለዚ ሰዓቡን ብሓባር ንኺ።
4: ሓንሳብ ሓንሳብ ፅንሑኒ።
0: ፕሮፌሰር ብልቤ እየ ዘመስግነኩም። ኣብቲ መፅናዕታዊ ፅሑፈይ ብምኽሪ ሓጊዝኩምኒ። ኣብቲ ቓል ኪዳን ክኣስረሉ ዝመደብክዎ መደብ ከዓ ናይ ድራር እንግዶት ጌርኩምለይ። ብልቤ እየ ዘመስግነኩም። ኣብ ካሕሳኹም የውዕለኒ።
5: I'm not a man.

0: ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: እሞ ንሓንደ
2: ኣይፈለጥኩ መፅሃር እያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትፀናቶ ሰላም ሰባት ከተእኑ ሰሓንእስነትካ ከም ቅምታ ቆፂርካ ሕነ ክትፈድየሉ ግዜ ተፀቢኻ ገፅታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ዋሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
3: እንታይ ማለትካ ይተረዳእኒ
0: ሓደ ተፀጊሙ ዓቕሉ እናፅበበ ሓደን ውላድ ደልዩ ብዓቕሊ ዝፅበ ሓደን ብስስዐ ንሓዊ ዓዚቡ ዘይፀግብ ሸውሃት ተንኰል ኩሉ ዓቕሙ ገፅታ
1: ካልእ ነገር ተዓልም ስለ ዘለካ መርቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ግዜ ኣብ ኤርቲቪ ክትቀርብ እያ ገፅታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

እዚ መቕብልትኩም ለይኮ ታብዕና ግታሉ ሰአይቲ ዓባይታ ከም መግለም በሂየ ኣዘይቱ በርናሚጅ ዳረጥቀና ለኣንበትናኹ ዋግልቲ ታብዑና ሰአይትና ዓባይት ሆነ ንዛትና እዱልያ መለልየና ኖሪት ላትብል ሕላየት ፈናን መርሑም ሳልሕ እብራሂም ግል ንቐድምቱ እግለ እንተተለይት መሂ ሕላየት ናራ ግታልግነቱ ሕላየት ፈናን ኣድም ያዕቁብ ላሓሊት እንተታብዕና ብድግማ ግናቕብልቱ በርናሚጅ ዳረጥቀና ተላለላ መታብዓትኩም ትፈንትየና

0: ፈነወና ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 15 ሰነ ሰዓት 5 ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት ምስ ኣቕራቢት ቋንቋ ምልክት ኣብርህት ተወልደ ብምዃን ኢና ንምክታልኩም ብክብርና ዓደምና ብቐንዲ ኣርእስቲ ዜና ንፍልም። ኣብ ዞባ ጋሽባርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ስጉምታት እወታዊ ውፅኢት የመዝግባ ኣሎ። ኣብ ዞባ ደቡብ ስልጠና ጥበባት ምምራሕ መደብን ድምፅን ተዋሂቡ። ኣብ ኣፊምቦል ኣባስታት 30 ሄክታር ሕርሻዊ ቦታታት ባር ኣጋጢሙ። ሩስያ ኩናት ዩክሬን ብሰላም ምዕራፍ ንዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሓቢራ። ኣሜሪካ ልዕሊ እታዊ ፍርያት ነቢት ፈረንሳ ናይ 100 ሚእታዊት ቀረፅ ክትውስን ከም ትኽእል ኣጠንቂቓ። ኣውስትራልያን ጃፓንን ትግባረ ዝተበፅሐ ስምዓት ከቀላጥፋ ምዃነን ገሊፀን። ዝርዝር ዜና ኣብ ዞባ ጋሽባርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ኣብ ሜላታት ምክልኻል ዘተኮረ ስጉምታት እወታዊ ውፅኢት የመዝግባ ኣሎ። ወኪል ኤሪና ተስፋኣለም ሰሎሙን ዘዳለዎ ፀብጻብ ሚካኤል ሓርጉ ክቕርቦ እዩ።
1: ኣብ ዞባ ጋሽባርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ስጉምታት እወታዊ ውፅኢት የመዝግብ ከም ዘሎ ኣብ ሃይኮታ ኣብ ዝተኻየደ ዝተምህሮ ተገሊፆም። እቲ ካብ 12 ምምሕዳራት ከባቢ ዝተዋፅኡ ኣመሓደርቲ ከባቢ ኣነባብርቲ ዓዲ ዓበይቲ ዓዲ ወከልቲ ሚኒስትርታትን ምምሕዳር ዞባን ዝተሳትፎ ኣስተምሮ ሕማም ዓሶ ንምቁፃር ብዝተኻየደ ናይ ምክልኻል ምቁፃር ንዕዮ መጠን መልከፍቲ እናንቆልቆለ ይመፅእኳ እንተሎ ኣብ ገለ ከባቢታት ዝረአ ሸለልትነትን ጉጉይ ኣጠቓቕማ ናሙስያን ግና ዕንቅፋት ይኸውን ስለ ዘሎ ተራናበርክቶን ኣመሓደርቲ ከባብን መሻርክቲ ኣካላትን ክዓዝዝ ፃውዒት ቀሪቦም። ኣብ ጨንፈር ጥዕና ዞባ ጋሽባርካ ግዜያዊ ሓላፊ ምቁፃር ሕማም ዓሶ ኣቶ ኣማኑኤል ምሕረታብ ኣብ ዝሃቦ መግለፂ ሕማም ዓሶ ጉቡእ ምክልኻልን ፍወሳን እንተዘይተገይሩሉ ካብቶም ሓደገኛታት ሕማማት ምዃኑ ብምጥቃስ ምስ ምእታዊ ክራማት መጠን መልከፍቲ ንኸይንህር ህዝቢ መላታት ምክልኻልቲ ሕማም ብግቡእ ከተግብር ኣተሓሳሲቦም። ሓላፊ ጨንፈር ጥዕና ዶክተር ወልዱ ዮሃንስ ቦጎኑ በቢግዜኡ ዝውሰድ ዘሎ ስጉምታት ኣብ ምቁፃር ሕማማት ብሓፈሻ ሕማም ዓሶ ድማ ብፍላይ ልዑል ኣስተዋፅኦ ይገብር ብምህላው ንዝበለፀ ውፅኢት ሕብረተሰብ ብሰብ ሞያ ጥዕና ንዝውሃብ መምርሒታት ብግቡእ ከተግብር ኣተሓሳሲቦ። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ በጊድዩ ኣብ ምቁፃር ሕማም ዓሶ ተረኺቡ ዘሎ ገስጋስ ብምዕቃብ ናብ ዝበርኸ ዓወት ንምብፃሕ ሕብረተሰብን መሻርክቲ ኣካላትን ብንቕሓት ክሰርሑ ተላብዮም። ተሳተፍቲ ኣብ መወዳእታ ደረጃ ፍልጠት ወከልቲ ጥዕና ዓድን ኣጋር ሓካይምን ዝዕቢ ስልጠናታት ክውደብ ኣዘኻኺሮም።
0: ብደረጃ ዞባ ደቡብ ብጥበባት ምምራሕ መደብን ድሃያት ድምፅን ብክልሲ ሓሳብን ግብርን ኣብ ደቂ ምሓረ ዝሰልጠኑ ሰብዓ ሞያውያን ብ12 ሰነ ተመሪቖም። ስልጠና ጥበብ ምምራሕ መደብ፣ መለይታት ኣድማዒ መራሕ መደብ፣ ፍሉይ ተራ መራሕ መደብ፣ ኣብ ባህላዊ ምርኢታት ኣድላይነት ብክእለት ምብሃል ኣብ ምምራሕ መደብ፣ ቅርፂ መእተዊ ኣብ መድረኽ ምልላይ ኣቕረብቲ መደብ፣ መሰጋገሪ መደባት፣ ምሕደራ ዘይተሓስበ ፀገማት ምምሳጥ ተዓዘብቲ ፕሮቶኮልን ምሕደራ ኣዝዮም ኣገደስቲ ሰባትን ከምኡውን ነፍሰ ግንዛበ ዝብሉ ኣርእስታት ዘጠቃለለ ነይሮም። ስልጠና ዓውዲ ድሃያት ድምፂ ድማ ሓፈሻዊ ክልሲ ሓሳብ ሙዚቃን ድምፅን መሰረታዊ ትምህርቲ ድሃያት ድምፂ፣ ጥቕሚ ስርዓተ ምስትንፋስ ኣብ ድሃያት ድምፂ ክልሲ ሓሳባውን ግብራውን ትምህርቲ ኣብ ምብራኽ ስነ ፍልጠታዊ ጥበባት ድሃያት ድምፂ፣ ኣገዳስነት ልምምዳት ደርፍን መዝሙርን ከምኡውን ክንክን ጥዕና ስርዓተ ድምፂ ኣብ ዝብል ኣምራት ዘተኮረ ነይሩ። ኣሰልጣኒ ጥበብ ምምራሕ መደብ ስነ ጥበበኛ ግርማይ ኣብርሃም ሰልጠንቲ ንዘርኣይዎ ተገዳስነትን ናይ ግዜ ዲስፕሊንን ብምጓስ ንዝቐሰምዎ ፍልጠት ብግብራዊ ስራሕ ከማዕብልዎ ኣተሓሳሲቦም። ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ ኣብርሃም ዮሃንስ በጎኑ እቲ ስልጠና ንዘሎ ሓጓፋት ንምምላእ ዝዓለመ ምዃኑ ብምጥቃስ ሰልጠንቲ ኣብ በቦቶኦም ንዘሎ ሕፅረት ክፈትሑ ተላቢዮም። ኣብ ማሕዳር ዞባ ደቡብ ኣቶ ሃብቲ ኣብ ተስፋፅዮን በጎኑ ንኣገዳስነት ናይቲ ስልጠና ብምጥቃስ ከይተሓለልካ ምስራሕ ናብ ዝበረኸ ዓወት ዘደይብ መሳልል ስለ ዝኾነ ሰልጠንቲ ሞይኦም ከማዕብሉ ኣዘኻኺሮም። ሃማደ ጨንፈር ዞባ ጋሽባርካ ወዳቤታቱ ብምድልዳል ኩሉ መድያዊ ዓቕሚ ደቂ ኣንስትዮ ንምሕያል ዘካየዶ መደባት ቀጻሊ ምዃኑ ብ11 12 ሰነ ኣብ ባሮንቱ ኣብ ዘቃንዑ ርክብ ገሊፆም ጎኒጎኒ

እዚ ማሕበረ ቁጠባዊ መነባብሮ ደቂ ኣንስትዮን ብደቂ ኣንስትዮ ዝእልያ ስድራ ቤታትን ምምሕያሽ ዝካየድ ፃዕሪ ኣብ ምውጋድ ጓዳእቲ ልምድታትን መሃይምነትን ብሓፈሻ ምውጋድ መርዓ ትሕቲ ዕድመን ክሽቦን ድማ ብፍላይ ብዕቱብ ይስራሕ ከም ዘሎ ሓላፊቲ ጨንፈር ወይዘሮ ይሕደጋ ዮሃንስ ኣረዲኣ ሓለፍቲ ማሕበር ኣብ ንኡዞባታት ኣብ ዘቕርብኦ ብልጫታትን ድኻማትን ዘጠቃለለ ፀብጻብ ደቂ ኣንስትዮ ተወዲበን ምንጪ ቁጠባዊ እተትን ዘውሕሳሉ ባይታ ንምፍጣር ኣብ ዘካይድዎ ፃዕሪ ማሕበር ኣቕሙ ዘፍቀዶ ኣበርክቶ ከም ዝገብር ከም ውፅኢቱ ድማ ብዝተፈላለየ ከባቢታት ናይቲ ዞባ ዝምስገን ለውጢ ከም ተመዝገበ ተርእዮ ጎዳእቲ ልምታት እውን እናነከየ ከም ዝመፀ ኣብርሄን ብዘይካዚ ተጠቃምነት ደቂ ኣንስትዮ ኣብ ኣገልግሎታት ጥዕናን ትምህርትን ክብ ከም ዝበለ ሞያዊ ዓቕሚ ደቂ ኣንስትዮ እውን ከም ዝበረኸ ሓቢረን ሓላፊቲ ጨንፈር ወይዘሮ ይሕደጋ ዮሃንስ ኣብ መወዳእታ ምሕያል ቁጠቡ ዓቕሚ ኣባላትን ምዕባይ ኣታዊታት ማሕበርን ገና ፃዕሪ ዝሓትት ዕዮ ብምዃኑ ልዑል ኣድህቦ ተዋሂቦ ክስራሐሉ ብምዝኽኻር ደቂ ኣንስትዮ ሓያል ጎድንታትን ዓቂበን ንዝበረኸ ውፅኢት ኣበርቲዕን ክኣያ ኣተሓሳሲባ ኣብ ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ብሞያ ዝሰልጠኑ 291 ተምሃሮ ሰራሕተኛታትን ብ13 ሰነ ተመሪቖም እቲ ኣብ 2 እብረ ዝተዋሃበ ነናይ 3 ኣዋርሕ ሞያዊ ስልጠና ቋንቋ ዓረብ፣ ተንቀሳቓሲ ስእሊ፣ ቴክኖሎጂ ኮምፒውተር፣ ኣርትዖ ተንቀሳቓሲ ስእሊ ከምኡውን ግራፊክስ ዘጠቃለ እዩ። ዲን ናይቲ ኮሌጅ ዶክተር ወልደ ትንሳኤ ተወልደ ኣብ ዝሃቦ ቃል ኮሌጅ ራእይ መንእስያት ንምኩስኳስን ንምስማርን ምስ ሃማት ተሓባቢሩ ዝተፈላለየ መደባት ከም ዘካይድ ሞያዊ ስልጠናታት ድማ ኣካል ናቱ ከም ዝኾነ ብምጥቃስ ተምሃሮ ጎኒ ጎኒ ኣካዳሚያዊ ትምህርቶም ምስ ምዕባለ ቴክኖሎጂ ክጓዓዙ ነፍሶም ከማዕብሉን መድረኽ ዝጠልቦ ከም ዝኾነ ገሊፆም ፀሓፊት ሃማት ኣብቲ ኮሌጅ መንእሰይ ትዕግስቲ ዕቑባይ ወገና ማሕበር ዓመት መፅእ ንብዙሓት ተምሃሮ ሞያዊ ስልጠናታት እናወደበ ከመርቕ ምፅንሑ ብምጥቃስ እዚ ምስተፈላለዩ ኣካላት መንግስትን ግንባርን ከምኡውን ውልቀ ሰባትን ትካላትን ብዝግበር ምትሕባር ዝውደብ መደባት ውፅኢቱ ኣዝዩ ኣተባብዐ ከም ዝኾነ ኣብሪሃም ኣብ ኮሌጅ ዓዲ ቀይሕ ካብ 223 ጀሚሩ ልዕሊ 1,000 ተምሃሮ ብዝተፈላለየ ሞያታት ከም እተመርቑ ዝፍለጥ እዮም። ኣብ ሩባ ባርካ ከባቢ ኣፊምቦል ብ9 ሰነ ኣባስታት 30 ሄክታር መሬት ሕርሻ ባርዕ ሓዊ ኣጋጢሞም እቲ ባርዕ ኣብ መንጎ ንኡዞባታት ድገን ከርከበትን ካብ ዲጋ ከርከበት ንሸነኽ ደቡብ ኣብ ዝርከብ ከባቢታት እዩ ኣጋጢሞም በቲ ሓደጋ 750 ኣግራብ ዓርኮብ ከባይን ኣስታት 370 ኣግራብ ዑበልን ዝርከቦ ብርክት ዝበለ መበቀላዊ ሃብቲ ገረብ ከም ዝዓነወ ካብ ኮርፖሬሽን ዘራእትን ጥሪትን ሕርሻታት ሰሜናዊ ምዕራብ ደንጊዩ ዝበፅሐና ሓበሬታ ኣፍሊጦም እቲ ባርዕ ብምትሕባር ኣባላት ኮርፖሬሽን ሕርሻ ኣፊምቦል ህዝብን መምሕዳርንቲ ከባብን ኣብ ትሕቲ ቁፅፅር ከም ዝወዓለ ተሓቢሮም ጠንቂ ናይቲ ባርዕ ጫካ ጓሶት ንመዓልታዊ መነባብሮኦም ዝጥቀምሉ ሓዊ ብግቡእ ዘይምጥፍኦም ክኸውን ከም ዝኽእል ተኣሚትሎም ስዕብ ዜና ወፃኢ እዩ ምሰና ፅንሖ ዜና ወፃኢ ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝዓለመ ዝሓለፈ ዓመት ኣብ ኣላስካ ኣብ ዝተካየደ ርክብ ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ንዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሚኒስትር ጉዳያት ወፃኢ ሰርጌ ላቭሮቭ ሓቢሮም ሃገሩ ነቲ ብኣሜሪካ ዝቐረበ እማመ ሰላም ከም ተቐበለቶን ንትግባርኡ ከም ትሰርሕን ዝጠቐሰ ሚኒስትር ላቭሮቭ ዩክሬን ከምቲ ዝድለ ትስዕቦ ከምዘየላ ወቒሶም ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ብ15 ሓሰ 225 ኣብ ኣላስካ ኣብ ዘካየድዎ ታሪካዊ ተባሂሉ ዝጠቐሰ ርክብ ኣብ ጉዳይ ኩናት ዩክሬን እወታዊ ዝርርብ ከም ዘካየዱ ዝፍለጥ እዮም ፕረዚደንት ዶናልድ ትራምፕ ኣብቲ ርክብ ዘቕረቦ እማመ ሰላም ኩናት ዩክሬን ብሰላም ንምዕራፍ ዝሓሸ ኮይኑ ከም ዝረከበቶ እያ ሩስያ እትገልጽ ይኹን እምበር ሃገራት ኤውሮጳ ነቲ ናይ ሰላም ተበግሶ ንምጥዕንቓፍ ይሰርሓ ከም ዘለዋ ሩስያ ክትወቅት ጸኒሓላ እዚ ከምዚ ኢሉ እንከሎ ኣሜሪካ ብጉዳይ ኩናት ዩክሬን ዝዝቲ ፍሉይ ልእኽ ፕረዚደንት ትራምፕ ስቲቭ ዊትኮፍ ዝምራሕ ተዛታይ ጉጅሌ ኣብ ቀረባ ግዜ ናብ ሃገሩ ክትልእኽ ምዃና መንግስቲ ሩስያ ሓቢሮም ፕረዚደንት ትራምፕን ፕረዚደንት ፑቲንን ኣብ ጉዳይ ኩናት ዩክሬንን ዝምድና ሃገራቶምን እወታ ውፅኢት ከም ዝነበሮ ዝተጠቐሰ ተደጋጋሚ ናይ ቴሌፎን ዝርርብ ከካይዱ ምፅንሖም ይግለጽ ኣሜሪካ ብልዕሊ እቶ ፍርያት ነቢት ፈረንሳ ናይ 100-100ዊት ቀረፅ ክትውስን ከም ትኽእል ኣጠንቂቓ ፈረንሳ ኣብ ልዕሊ ቴክኖሎጂያዊ ፍርያት ሃገሩ ወሲናቶ ዘላ ወስኺ ቀረፅ ምስ ዘይተልዕሎ ነቲ መደብ ከተግብሮ ከም ዝኽእል ፕረዚደንት ዶናልድ ትራምፕ ሓቢሩሎም

ፈረንሳ ነቲ ኣሜሪካ ዘቕረበቶ መጠንቀቕታ ብዝምልከት ዝሃበቶ ምላሽ ዛጊት የለን። ኣሜሪካ ነቲ ውጥን ምስ እተተግብሮ ንግዳዊ ዝምድና ክልትኤን ሃገራት ብኣሉታ ክጽሎ ከም ዝኽእል ይእመት። ፈረንሳ ዓመታዊ ብገምጋም ኣስታት 2.5 ቢልዮን ዶላር ዝዋግኡ ፍርያት ነቤት ናብ ኣሜሪካ ከም እትልእኽ ጸብጸባት የረድኡ። ኣውስትራልያን ጃፓንን ዝኸተምኦ ኣብ መዳይ ምክልኻል ፅዓትን ብርቂ ማዕደናትን ዘተኮረ ናይ ምትሕባር ስምምዕ ክሳብ መወዳእታ ናይዚ ዓመት እዚ ከተግብርኦ ከም ዝጅምር ኣፍሊጠን። ክልጤን ሃገራት ቀረብ ፅዓት ብርቂ ማዕደናትን መግብን ንምውሓስ ብሓባር ክሰርሓ ኣብ ፈለማ ዝሓለፈ ወርሒ ግንቦት ከም ተሰማምዓ ዝፍለጥ ኮይኑ ኣውስትራልያ ንፕሮጀክት ብርቂ ማዕደናት ዝውዕል 1.3 ቢልዮን ዶላር ደገፍ ከም ትገብር ተገሊጹ እዮም። ብዘይካ እዚ ኣውስትራልያን ጃፓንን 7 ቢልዮን ዶላር ዝግመት ወተሃደራዊ ውዕል ከም ዝኸተማ ዝጠቕሱ ጸብጸባት እቲ ውዕል ኣውስትራልያ 11 ዘመናውያን መራኸብ ካብ ጃፓን ክትሽምት ዘጠቓልል ምዃኑ የረድኦም። እቲ ናይ ምትሕባር ውዕል ዘባዊ ሰላምን ርግኣትን ንምርግጋጽ ወሳነ ከም ዝኾነ መንግስታት ክልቴን ሃገራት ሓቢሮም ኣለዉ። ህዝባዊት ሪፓብሊክ ቻይና ኣብ ዝተፈላለየ መድያት ዝነጥፋ 8 ሳተላይታት ብሓደ ሮኬት ወንጭፋ። እዘን ናብ ሎሚ 15 ሰነ ኣብ ዘውግሒ ለይቲ ዝተወንጨፋ ሳተላይታት ኣብ መራኸቢታት ምክትታል ክሊማዊ ነውፂ መፅናዕቲ ሕርሻን መስርሕ ምኽታምን ዘተኮረ መፅናዕቲ ከካይደ የን። እቲ ተልእኾ መቐፀልታ ናይቲ ሃገሩ ፅላት ጠፈር ንምምዕባል ተካይዶ ዘላ እወታዊ ገስጋስ ምዃኑ ማእከል ምርምር ጠፈር ቻይና ገሊፆም። ቻይና ነቲ ጽላት ንምምዕባል ኣብ 2022 ናይ ገዛ ርእሳ መደበር ጠፈር ከም ዝደኮነት ኣይርስዓን። ኣሜሪካን ኢራንን ንኣዋርሕ ኣብ መንጎአን ዝቐፀለ ኩናት ደው ንምባልን መፀባቢ ሆርሙዝ ዳግማይ ንምኽፋትን ኣብ ዝኽእል ስምምዕ ሰላም ከም ዝበፅሓ ኣፍሊጠን። ስነ ስርዓት ምኽታም ናይቲ ስምምዕ ዝመፅእ ዓርቢ 19 ሰነ ኣብ ስዊዘርላንድ ክካየድ መደብ ተታሒዙሎም። ፕረዚደንት ዶናልድ ትራምፕ ብማሕበራዊ መራኸቢታት ኣብ ዝዘርግሖ ጽሑፍ ምስ ኢራን ዝካየድ ስምምዕ ከም ተዛዘመን ኣብ ልዕሊ ካብን ናብን ኢራን ዝካየድ ምቅስቃስ ንግዳዊን መራኸብ ኣጽኒዕዎ ጽንሐ እገዳ ብቕጽበት ከም ዝለዓልን ሓቢሮም። እቲ ስምምዕ ድሕሪ ምኽታሙ መጻቦ ሆርሙዝ ንኹለን ንግዳዊን መራኸብ ብዘይ ክፍሊት ክፉት ከም ዝኸውን ፕረዚደንት ትራምፕ ብተወሳኺ ኣነጺሮም። ምኽትል ሚኒስትር ጉዳያት ወፃኢ ኢራን ካዝም ጋሪ ባባዲ ብወገኑ ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ግጭት ደው ክብል ምዃኑ ብምግላጽ ኣብ ናይ መወዳእታ ስምምዕ ንምብጻሕ ክልጤን ሃገራት ንስሳ መዓልታት ዝቕፅል ሓድሽ ምዕራፍ ዝርርብ ከም ዘካይዳ ገሊጹሎም። እዚ ከምዚ ኢሉ እንከሎ ሓያሎ መራሕቲ ሃገራት ዓለም ነቲ ኣብ መንጎ ኣሜሪካን ኢራን ዝተበፅሐ ስምምዕ ሰላም ብሓጎስ ብምቕባል ኣብ ማእከላይ ምብራቕ ሰላምን ርግኣትን ንምርግጋጽ ዓብ ተራ ከም ዝህልዎ ኣሚቶም። ምዝ ስምምዕ ብዝተኣሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ንበርሚል ብ400 ሚእታዊት ብምንካይ ኣስታት 84 ዶላር ከም ዝበፅሐ፣ እዚ ድማ ግጭት ኢራን ኣብ ዝሓለፈ ወርሒ ለካቲት ካብ ጅምር እቲ ዝተሓተ ከም ዝኾነ ተቓሊሖም። ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ሃገሩ ናብ ዩክሬን ናይ ዝለኣኸቶ ኣፅዋር ካሕሳ ካብ ኤሮጳዊ ሕብረት ክትሓትት ምዃና ኣፍሊጦም። እቲ ጉዳይ ዝመፅእ ሰሙን ኣብ ከተማ ብራስለስ ኣብ ዝካየድ ዋዕላ ኤሮጳዊ ሕብረት ከም ዘልዕሎን ምስ ፕረዚደንት ኮሚሽን ኤሮጳዊ ሕብረት ኡርሳላ ቫንደርላየን ክመያየጠሉ ምዃኑን እቲ ቀዳማይ ሚኒስትር ገሊፆም። ቀዳማይ ሚኒስትር ስሎቫኪያ ኤድዋርዶ ሄገር ናብ ዩክሬን ነፈርቲ ውግእን ስርዓት ምክልኻል ኣየርን ብምልኣኽ ንሃገሩ ብዘይ ኣፅዋር ከም ዘትረፋ ቀዳማይ ሚኒስትር ፊኮ ብተወሳኺ ወቒሶም። ስሎቫኪያ ብ2022 2023 ዋጋ 700 ሚልዮን ዩሮ ወተሃደራዊ ደገፍ ናብ ዩክሬን ከም ዝለኣኸት ጸብጸባት ይሕብሩ። ይኹን እምበር ቀዳማይ ሚኒስትር ሮበርት ፊኮ ኣብ ወርሒ ጥቅምቲ 2023 ናብ ስልጣን ድሕሪ ምምፅኡ ሃገሩ ንዩክሬን ክትገብሮ ጽንሐት ወተሃደራዊ ደገፍ ከም ዘቋረፀቶ ዝዝከር እዮም። ኤሮጳዊ ሕብረት ኣብ ሰደድ ወተሃደራዊ ንዋት ካብ ዘተኩር ነቲ ኩናት ብዘተ ንምፍታሕ ተበግሶ ክወስድ ከም ዝግባእ እዩ ቀዳማይ ሚኒስትር ፊጎ ብተደጋጋሚ ክፅውዕ ጸኒሑ። ሓያል ሃገራት ምዕራብ ንዩክሬን ዝገብርኦ ዘለዋ ወተሃደራዊ ደገፍ ልዕሊ ዓቕመን እናኾነ ይመፅእ ከም ዘሎ ክግለጽ ጸኒሑሎም። ኣብ ከተማ ጀኔቫ ስዊዘርላንድ ካብ 15 ክሳብ 17 ሰነ ኣብ ፈረንሳ ንዝካየድ መበል 52 ዋዕላ መራሕቲ ጉጅለ 7 ዝቃወም ልዕሊ 60 ማሕበራትን ውድባትን ዝተሳተፍዎ ሰፊሕ ሰላማዊ ሰልፊ ትማሊ 14 ሰነ ተኻይዶም። ዓሰርታት ኣሽሓት ሰልፈኛታት
ኣብ ጎደናታ ከተማ ብምውፃእ ኩናት ዩክሬንን ማእከላይ ምብራቕን ብሰላማዊ መንገዲ ክዓርፍ ኣህጉራዊ ሕጊ ክኽበር ክሊማዊ ለውጢ ንምምካት ስጉምቲ ክውሰድ ከምኡውን መሰል ፍልስጥማውያን ደገፍ ክረክብን ዓለማዊ ቁጠባዊ ዘይምዕርይነት ክመሓየሽን ፀዊዖም ሰልፈኛታት ምስ ኣባላት ፖሊስን ሓይልታት ፀጥታን ከም ተጋጨውን ንዋታዊ ዕንወት ከም ዝወረደን ድማ ተገሊጹሎም ስዊዘርላንድ ኣብዚ ንሰለስተ መዓልትታት ዝካየድ መራሕቲ ብሪጣንያ ካናዳ ፈረንሳ ጀርመን ኢጣልያን ጃፓንን ኣሜሪካን ዝሳተፍዎ ኣኼባ ፀጥታ ንምውሓስን ዶባታ ንምቁውፃርን 4,000 ወተሃደራት ኣዋፊራ ኣላ ፈረንሳዊ ወገና ኣብቲ ዋዕላ ዝካየደሉ ከባቢታት ልዕሊ 13,000 ኣባላት ፖሊስን ሓይልታት ፀጥታን ኣዋፊራ ትርከብ ብዘይካዚ ኣብ መንጎ ፈረንሳን ስዊዘርላንድን ዘሎ 35 መሰጋገር ዶባት መብዛሕትኡ ተዓፅዩ ከም ዘሎ ተቓሊሑ ካብ ዜና ስዊዘርላንድ ከይወፀና መጠን ብዝሒ ህዝባ ኣብ 10 ሚልዮን ክድረት ንዝቐረበ እማመ ነፂጋቶም ትማሊ 14 ሰነ ኣብ ዝተካየደ ሃገራዊ ረፈረንደም እቲ እማመ ብ55 ሚእታዊ ተቃውሞ ከም ዝፈሸለ ተቓሊሑ እቲ እማመ ብዝሒ ህዝቢ ስዊዘርላንድ ክሳብ 250 ካብ 10 ሚልዮን ንላዕሊ ከይሓልፍ ሕጋዊ ደረት ክግበረሉ ዝፅውዕ ነይሩ ብዘይካዚ እቲ እማመ ስዊዘርላንድ ብዝሒ ህዝባ 9.5 ሚልዮን እንተበፂሑ ንስደተኛታት ዕቑባ ምሃብ ደው ከተብል 10 ሚልዮን እንተሓሊፉ ድማ ምስ ኤሮጳዊ ሕብረት ዘለዋ ነፃ ምንቅስቓስ ሰባት ዘፍቅድ ስምምዕ ኣብ ውሽጢ 2 ዓመት ክስርዞ ዘገድድ ምንባሩ ተገሊፆም ኣብዚ እዋን እዚ ብዝሒ ህዝቢ ስዊዘርላንድ 9.1 ሚልዮን በፂሑ ከም ዘሎ ፀብፀባት ይሕብሩ ዜናታት ንምዛም እምበኣር ኣርእስቲ ዜና ክደግመልኩም ኣብ ዞባ ጋሽ ፓርክ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ስጉምታት እወታዊ ውፅኢት የመዝግብ ኣሎ ኣብ ዞባ ደቡብ ስልጠና ጥበባት ምምራሕ መደብን ድምፅን ተዋሂቡ ኣብ ኣፊምቦል ኣብ ኣስታት 30 ሄክታር ሕርሻዊ ቦታታት ባር ኣጋጢሙ ሩስያ ኩናት ዩክሬን ብሰላም ንምዕራፍ ንዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሓቢራ ኣሜሪካ ብልዕሊ እቶም ፍርያት ነቢት ፈረንሳ ናይ 100 ሚእታዊት ቀረፅ ክትውስን ከም ትኽእል ኣጠንቂቓ ኣውስትራልያን ጃፓንን ትግባረ ዝተበፅሐ ስምምዓት ከቀላጥፋ ምዃነን ገሊፀን ዜና በዝተፈፂሙሉ ምስ ትርፍ መርባትና ንሓገኩም ብወገና ሰናይ ምሸት

0: ናይ ፅባሕ ፍረ ዝኾኑ ቆልዑ ሃብ ዝብፃሕ ክበፅሑን ፅቡቕ ፍረ ክፈርዩን ብፍቕሪ ክኸስኮሱ ይግባእ። ነዚ ዝተረድአ ሕብረተሰብና ድማ ደቁ ብኣእምሮን ልብን መታን ክዓብዩ ብሕብረት ኣብ ምህናፆም ይርከብ። ኣብ መላእ ሃገር ብምልኣት ኣብያተ ትምህርቲ ብምኽፋት መሰረት መጻኢኦም የጣጥሑ ኣለዎም። ከንብብን ክፅሕፍን ጥራይ ዘይኮነ ዝተወልደ ቆልዓ ብዛዕባ ዓለም ብዙሕ ፈሊጡ ንኽነብራ ኣይሽገርን። እዚ ድማ ስሉሳዊ ጥምረት ወለዲ ምምሃራን ተምሃሩን ብልዕልና ይቕፅል ከም ዘሎ ዘረድእዮም።
1: እቲ ህንፃ እቲ ገዛ ፍልጠት ዘፈልፍለሉ ክኸውን ንሃገር ዘበርክቱ ምሁራት ሰባት ከፍሪ ዝኽእለሉ መገዲ ንምፍጣር እቲ ህንፃ ዝስራሕ ዘሎ። ከምኡ እንተኮይኑ ምሕደራ እቲ ወሳኒ ነገር እዩ። ምሕደራ ወሳኒ ስለ ስጋብ ዝኾነ ኮሚቴ ወለድን ርእሰ መምህር ምምሕዳርን ርእሰ መምህር ናይታ ቤት ትምህርትን ምምሕዳር ናይታ ቤት ትምህርትን እዞም ሰለስተ ኣካላ እዚኦም ተዋሂዶም ካብታ ዝደቀቐት ንብረት ናይታ ቤት ትምህርቲ ስጋብቲ ዝዓበየ ምክትታል ክገብሩ ኣለዎም።
0: ማሕበረኩም ነፍሲ ወከፍ ቤት ትምህርቲ ኣብ መስርሕ ምምሃርን ምስትምሃርን ዝጎደለ ኣብ ምምላእ

0: ብደረጃ ዞባ ኣብ ዝተገብረ ውድድር ናይ ሓፈሻዊ ፍልጠት ቀዳማይ ዝወፀ ካብ ቤት ትምህርቲ ቀሓውታ እዩ። ምክንያቱ ኣብ ተምሃሮን ኣብ መምህራን ዘለና ዕቱብ ምክትታል ኣዝዩ ፅኑዕ እዩ። ሓደ ተምሃራይ ካብ ክላሱ ወፅኡ ኣብቲ ሜዳ መፃወቲ ኩዕሶ ክረአ የብሉን ብጀካ ናይ ስፖርት ፐሬድ ተዘይኮይኑ ሓንቲ መምህር ወይ ሓደ መምህር ካብ ሰዓታቱ ደንግዩን ናብቲ ቤት ትምህርቲ ክኣቱ ከምዘይብሉ ምስ ርእሰ መምህር ናይቲ ቤት ትምህርቲ ዘቲና መምህር ከዓ ብዕቱብ ስለ ዝሓዞ እቶም መምሃራን ኣብቲ ቦታ ዘሎ ብስነ ምግባር ኣብ ተምሃሮአን ኣብ ምምሃርን ምስትምሃርን ብዝዓበየ ደረጃ ዝከታተሉ ዘሎ እዚ ኣገባብ እዚ ኣብ ኩለን ኣብያተ ትምህርቲ እንተ ደኣ ተኣታትዩ ኣሎ። ግን ብዝላዕለ ደረጃ እንተ ተሰሪሕሉ ዝዓበየ ውፅኢት ክርከቡ ይኽእል። ንሕና ሎሚ ኩለን ናይቲ ከባቢ ዘለዉ ተምሃሮ ናብ ቤት ትምህርቲ ቀሓውታ ዘይብል የለን። ግን ንመን ክትከውን ቦታ ቤት ትምህርቲ ቀሓ ዘለና ኣብ መንጎ ፀሎትን ኣብ መንጎ ቀሓውታን ትርከብ ዘላ ቤት ትምህርቲ ኣብቲ ትሕትሕቲ መምሕዳ ንእዞባ ጉዳይፍ ኮይና ኣብዚ መንጎ እዚኣ ዘላ እቲ ዓቕሚ ሰብ ከም ዝበልኮ ሰፊሕ እዩ። ንመን ክትከውን ሞዛ ቤት ትምህርቲ እዚኣ ሕጂ ሓ ዘለና ዘ ሓንቲ ብሎ ሓሙሽተ ክፍሊ ዘለዋ ክፍ እንተ ተወድ ተዛዚማ ብዛ ዓመት እዚኣ ዓበየ መሰረታዊ ፍታሕ ክትፈጥረልና ከምትኽእል ርግፅ እዩ። ስለዚ ናብኣይና ንጎይ ዘለና ኩለን ካልኦት ኣብያተ ትምህርትካ ከምኡ ገይረን ሽግራተን ክፈትሓ በዚ ጋጣሚ ተመክሮ ናይ ቤት ትምህርቲ ቀሓውታ ክቐስማን ክወስዳን ይኽእላ የን ማለት እዩ።
1: ጎኒ መንግስቲ ደው ብምባል ነቲ መንግስቲ ብልዕሉ ወፃኢታት ዝሰርሑ ዘሎ ህንፃታት ትምህርቲ ብዋዒ ቆልዑ ክጎድል ከሎ ህዝቢ ብልዕሉ ህንጢነት ኣብ ምህናፁ ይርከብ። ስለዝኾነ ካብቲ ዝነእሰ ንብረት ክሳብ እቲ ዝዓበየ ህንፃ ቤት ትምህርቲ ብውሽጣዊ ዓቕሞም ዝሰሪሖምን ይሰርሕዎን ኣለዎም።
2: ነቲ ነዊሕ እዋን ዝመሃረና ቤት ትምህርቲ ተበግሶ ብምውሳድ እሞ ከዓኒ እቲ ነዊሕ ኣገልግሎ ስለዝሃበ ጎናዊ ህንፅኡ ስለዝፈረሰ ካብዚ ተበግሶ ብምውሳድ ምስ ኮሚኒቲ ብምርዳእ ምስ ሚኒስትሪ ትምህርቲ ብላዕሊ ዘለዉ ኣካላት ብምርዳእ ነዚ ፅገናዊ ከፊላዊ ክነካይድ እቲ ኮሚቴ ተበግሶታት ወሲዱ። እዚ ክንገብር ከለና ግን ኩሉ ብምእክል ዝበለ ሞያውያን ሰባት ዝተሓወስዎ ናይቲ ሶሳይቲ ናይቲ ኮሚኒቲ ብጉልበቶም ብፍልጠቶም ብክእለቶም ዝዋስእሉ ባይታን ውዳቤን ብምጥርናፍ እዩ።
1: እዚ ህዝቢ ኤርትራ ንንቕሓት ደቁ ዝገብሮ ዘሎ ድልውነት ዘረጋግፅ እዩ። ትማሊ ብሕብረት ናፅነት ተረኺቡ ሕጂ ድማ ብሕብረት መንእሰይ ኣብ ምህናፅ ይርከብ። ህንፃ ብዘይ ርእሲ ትርጉም ከምዘይብሉ ኣሚኑ ወግሒ ፀብሐ ኣብ መትመፀ ወለዱ ኣብ ምግባር ይርከብ ኣሎ።
3: እቲ ኮም ብደረጃ ኮሚቴ ወለዲ ከምቲ ፖሊሲ መንግስቲ ዝሓንፅፆ ማለት እዩ ብኡ ቆይሙ ብኡ ተወዲቡ ኣብ ልዑል ተሳትፎ ኣብ ልዑል ንጥፈት ይርከብ ማለት እዩ። ሕጂ ክንብል ከለና ምናልባሽ ሕጂ ኣብዛ ሰዓት እዚኣ ንሕና ኣብ ፅዑቕ ናይ ህንፃ ናይ ስራሕ ወይ ከዓ ናይ ፅገና ንርከብ ኣለና ማለት እዩ። እዚ ዝግበር ዘሎ ዝካየድ ዘሎ ብዓብኡ ብሓገዝ ናይ ሚኒስትሪ ትምህርቲ ዞባ ማእከል ብኣልይነቱ ብኣበርክቶ ናይ ኮም እዩ ዝካየድ ዘሎ።
2: እቲ ኮሚኒቲ ብምእኩል ኣገባብ እንዳገበረ ዝስራሕ ዝነበረ ንጥፈታት ምዃኑ ኣይ ክሕብር ዝደሊ። ስለዚ ንሕና ከም መበገሲ ይካየድ ኣሎ ይጅመር ኣሎ እምበር ተወዲኡ ኣሎ እውን ኣይንብልን። ቀፃሊ እዩ ቀፃሊ ከዓ ስለ ዝኾነ እቲ ሶሳይቲ ኣብ መፃኢ ነዚ ዓበይቲ ዝምሮ ዘለና ፕሮጀክታት እውን ብዝከኣሎ መጠን በቲ ዓቕሙ ኣብ ብመት ብምእታው ክፅግኖ እዩ ዝብል ድኢት ኣለና ኣብ ደገኹን ኣብ ውሽጢኹን ዘሎ ነዚ ብኣካል ዝስራሕ ነገራት ከዓ ኩሉ ግዜ ሕብረተሰብና ብኣካል ስለ ዝርኢ ሰብ ኣይኮነን ዝዛረብ እቲ ሂወታዊ ዘሎ ባዕሉ እውን ኣፍ ኣውፅኡ ዝዛረብ ስለ ዝኾነ እዚ እቲ መሰረት ናይቲ ኮሚኒቲ ንጥፋት ኣብ ንኡስ ዘባ ሰንበል ዝካየድ ዘሎ ብሓፈሻ ፅቡቕ ኢለ እየ ክግምግም ዝኽእል።
1: ውሳኽ መምሃሪ ክፍልታት ምሕዳስ ህንፃን ምዕቃቡን ገለ ካብቲ ማሕበረኮም ብዕቱብ ዝሰርሓሉ ዘለዩ ከም ቤት ትምህርቲ ቀሓውታን ካልኦትን ድማ ብማሕበረኮም ብዙሕ ክፍልታት ብውሽጣዊ ዓቕምን ሃኒፀን ኣብ መመርቕታ ኣብፂሕኖ ይርከባ ነዚ ዝረኣየ ጨንፈር ትምህርቲ

0: ማእከል ድማ መባእታ ትምህርቲ ዝነበረት ናብ ማእከላይ ደረጃ ቀይርሎም ከም ዘሎ ኣብ ዕለተ መመረቕታ ኣበሲርዎም።
1: ብሓቂ ህዝቢ ሓበሬታ ጥራይ እዩ ዝደሊ። ምምሕዳር ከባቢ ቀሓውታ ነዚ ሓሳብ ዝምስካፈልና ጥራይ ዝሰልዑልና እምበር ንሕና ንደቅና ዘይንኸውን ኣይኮናን ክንሰርሕ ኢና ኢሎ ምሕዳር ከባቢ ጸሎት ኣኼባት ምስ ተፀዊዖም ምስ መፁ ብደረጃ ምሕዳር እዚ ሓበሬታ እዚ ምሳብናዮም ንሕና ካብ ደቅና ነጉድሎ የለን ካብዚ ማእከል ዓዲ ጸሎት ተበጊሶም ንኣብ ኣፍ ደገ ቀሓውታ ከይዶም ካብኡ ማእከላይ ደረጃ ቅፅሉ ንብድሆ ይኸዱ ካብኡ ሃይስኩል ክቕፅሉ ካልእ ቤት ትምህርቲ ይቕፅሉ። ስለዚ እቲ መንገዲ ነዊሕ ስለ ዘሎ ንሕና ኣብ ከባቢና ክኾነልና ድልዋት ኢና ንሕና ኣበርክቶና ክንገብር። ምክንያቱ ናብ ሓላ እዮም ዝቕፅሉ ሃይስኩል ክቕፅሉ ተኮይኖም ናብ ቤት ትምህርቲ ሓላ እዮም ዝቕፅሉ። እዚ ፀገማትና ትፈትሑ እንትኾንኩም ንሕና ድልዋት ኢና ጥራይ ተለኣኹና ኢሎም ንሕና ከዓ ከም ኮሚቴ ንለኣኽ ኢልና በዚ መሰረት ህዝቢ ኣዋፂኡ 1.3 ሚልዮን ገንዘብ ኣውፅኢ ማለት እዩ። እዚ 1.3 ሚልዮን ካብ ክልቲኡ ምሕዳራት ምስ ተኣከበ ኣብ ከባቢና ሓደ ዓብዪ ቤት ፅሕፈት ጠቕላላ ስታፍ ሓይልታት ምክልኻል ኤርትራ ኣብ ከባቢና ስለ ዘሎ ንሱ እውን ኣካል ናይትኮም ስለ ዝኾነ ኣበርክቶ እንታይ ክገብር ኣለዎ ምስ ሓተትና ንሱ እውን እጃሙ ንትምህርቲ ዘለዎ ኣረኣዩ ኣዝዩ ዕዙዝ ስለ ዝኾነ ሓለቓ ጠቕላላ ስታፍ ሚኒስትር ምክልኻል ጀነራል ፊሊጶስ ወልዲ ዮሃንስ ከዓ ዝግባእ ሓገዝ ከዓ ነቲ ቤት ትምህርቲ ከዓ ገይሩ። ስለዚ በቲ ኮይኑ በቲ 4 ክላስ ዘለዎ ሓደ ብሎክ ክንሰርሕ ክኢልና ኣብ ውሽጢ 8 ወርሒ ዘይመልእ ሰዓት ግዜ ማለት እዩ። ምክንያቱ እታ ቤት ትምህርቲ ከምዚ ዝኾነትሉ ከዓ ኣብቲ ምምሃርን ምስትምሃርን ደረጃ እውን እንዳዓብየትን ተምሃሮ እንዳሓየሉ እናበርትዑን ስለ ዝመፁ ኩለን ገለ ኣብያተ ትምህርቲ ወለዲ ካብ ውፅአን ናብቲ ቤት ትምህርቲ ከምፅኦም ጀሚረን። ስለዚ ካብ 1050 ኣቢሎም ተምሃሮ ዝነበርዎ ኣብዛ እዋን እዚኣ 1620 ተምሃሮ ኣለዎ ኣብ ውሽጢ 2 ዓመት ክንዲዚ ዓይነት ዓቕሚ ሰብ ክትውስኽ ክኢላ። ስለዚ እዛ ቤት ትምህርቲ ሓደ ብሎክ ተሰሪሑ መመረቕታ ተገይሩላ ኣብዝ ሓለፈ ዓሚ መመረቕታ ተገይሩ ኣብቲ መመረቕታ ኩሎም ሓለፍቲ መንግስታ ተኣኪቦም ኣብኡ ተዓዲሞም መፅኦም መባእታ እያ ነራ እዛ ቤት ትምህርቲ። በቲ ፀዓርን በቲ ኣበርክቶ ናይቲ ህዝብን ምምሕዳርን ምስ ተረኣየ ከዓ ዕብት ናይታ ቤት ትምህርቲ ምስተር ገልፀ ኣብቲ ርክብ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከር መምህር በላይ ሃብ ተጋብር ካብ ሎሚ ጀሚራ ማእከላይ ደረጃ ኮይና ኣላ ዝብል ከዓ ነቲ ህዝቢ እዚ ደስታ እዚ ከዓ ኣበሲርዎ።
0: እዚ ከም ኣብነት ምፃኒሕ ድኣ እምበር ብዙሓት ኣብያተ ትምህርቲ ሃገርና ካብ ኣበየቦጡ ማሕበረኩም ብዘበርከጥዎ ሓገዝ ብዙሕ ለውጢ ገይረን እየን። ትምህርቲ ክቐፅል እንተ ደኣ ኮይኑ ብዘይደገፍ ወለዲ ኣይከውንን። ውፉይ መምህርቲ እዘየለውን ትርጉም ሓቀኛ ትምህርቲ ኣይረጋገፅን። ተማሃራይ ምችእዎ እንተተማሂሩ ድማ እዩ እዚ ኩሉ ክመፅእ ዝኽእል። ስለዚ ጥምረት ስሉሳዊ ኩርናዕ ዓቂቡ ንዝኸየድ ዘሎ ጨንፈር ትምህርቲ ማእከል ወለዲ መምሃራን ከምኡውን ተምሃሮ ምስጋና ይግብኦም እናበልና ምስ ዝተረፉ መደባትና ንሓደገኩም ብርኽ ሰንበት።

ምስል በርናሚጅ ኣረት ቀናት ንለየኩም መተቕብለትና ብድግማና ዘይመቕብለትኩም ለኮ ታብዑና ክትሃሉ ሰአቺ ዓባይታ መን እንዳትለየና ክል ሕላየት እሰረ ዝሕድግል ንቐድምቶ ለወለይት ሕላየት ፈናኒት ከም ሰሉማ መመስለት ጀዚራ ሓሰን ሰንደላይላ ትበል ሕላየታ ግል ንቐድም እግልኩምቶ ግለ እንተተለየት መሄ ሕላየት ብሌን ክትሃለ ግናቱ ብፈናን ነሰሓፍቶም ላሓልየት እንተታብዕና ብድግማ ግንነቕብልቱ በርናሚጅ ኣረት ቀና ሰብ ትለለየኩም ግልቲ ታብዑና ሰአቺ ዓባይታ

ኣዝየ መብድግማ ንቕብልትኩም ለይኩም እተቕብለትና ወታብዑና ግታሉ ሰኤች ዓባይታ በርናምጃትና ዝተላለለ ሕላት ዓፈር ግታለ ግናቱ መናስበት ዓመልት ፈንቅል ድ መዲነት ባፅዕ እታ ሓልፋ ኣውካድ ለተቀደመት ሕላየት ሕበር ፈናን ረሺድ ሕሴን ከምሰልማ ፈናኒት ሳራ ተክለ ብርሃን ብሕበርቶም ላሓለዋ ላሕላየት ላ ተቃልየተ ምዕል ላሓልየት እንደ ታብዕና ድግማ ግነቕብልቱ በርናምጃትና ዝተላለለ መታብዓትኩም ይትፈንትየና

0: ገጽታ ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞድሓንገ
2: ኣይፈለጥኩ መፅሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆፂርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱቅ ከተፍርስ ተሓንጊርካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸዱ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መርቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: እዞም ካብ ከተማታት ዝወፁ ተምሃሮ ዩኒቨርሲቲ ሰራሕተኛታት መምሃራንን ገለን ክኾኑ ይኽእሉ ኣቐዲሞም ካብ ከተማታት ወፂኦም ኣብቲ ገጠራት ስለ ዝነበሩ ኣብዚ ሕጂ ብጀካቶም ናይቲ ክፍሊ ህዝቢ ምምፅኦም እሶም እውን ኣብቲ ህዝቢ ልዑል ታራ ነይርዎም እዩ። ኣብ ሓደ ዓዲ ነቲ ኣኼባተን ደቂ ኣንስትዮ ዝሳተፍኦ ንምቅዋም እዩ። ኣብቲ ኣኼባ ክሳተፋ ስለ ዝኸዳ ሓደ ሰብኣይ ኣብ ህድሞ ተሰቂሉ ሰበይተይ ድረኣየ ሰበይተይ ድረኣየ ኢሉ እቲ ሓደ ትቕብል ኣቢሉ ተራዳዲኦም ክኾኑ ኣለዎም። ንሱ ከዓ እንዳኣከለላትካ ኣንታታ ናትካ ኸ ናተይ ስባዕለይ ክደልያ እየ። እዚ ሕጂ ሓደ ካብቲ ተቃውሞታት በቲ ህዝቢ ዘጋጥም ዝነበረ እዩ።
1: በቲ መሰረታዊ መትከላዊ እምነት ናይ እቶም ቀዳሞት ተጋደልቲ ናይ ህዝባዊ ሓይልታት ነቲ ሓፋሽ እንቃሕ ይወደብ ይተዓጠቕ ዝብል መሰረታዊ ጭርሖ ኣብ ግብሪ ንምውዓል ህዝባዊ ምሕዳር ከም ተቐዲሙ ዝተገልፀ

0: ኣብ ወርሒ 1975 እዩ ኣብ ዘባ ደቡብ ቆይሙ
1: ዘይቲ ሓሙተይ ኣምሓራ ኣትዋ ምስ ጋርዱ እንታ ሻዕብያ መፀታካ ሻዕብያ መፅያትካ ኢላቶ ኢሉ በር ድሉ ምስ ወፀ ክቐትላይ ነፈሪና ጤል ነራት ንምኻን ንዓ ንዓ ንዓ እዚኣ ንዓኹም እዛ ሰበይቲ ሂባትኩም ዘረባ ይጠፊእዋ ኢልናዮ ጤሎም ወሲዶም ጤሎም ኣብኣ ኮላ ሓሪዶማ ኣየብሰልዋ ይበልዋ ነተን ማዓንጣ ዝርብ ኣቢሎም ነተን ስጋ ቅንጥብ ቅንጥብ ኣቢሎም በሊዮ
2: ሕራይ ፀጋ ኤልያስ ምስቲ ኩሉ ዘጋጥም ዝነበረ ዕንቅፋት ንስኻትኩም ዝገበርኩምሞ ፃዕርን ደቂ ኣንስትዮ እንታይ ለውጢ ምፅአን ንመሰለን ካ ክሳብ ክንደይ ክጣበቓ በቂዐን ድሕሪኡ ስልጠናታት ተዋሂቡ ቀያሕቲ ዕምባባ እውን ተመስሪቶም ሕጂ ሲ ዘምፀኦ ለውጢ ፅልኡ ሕብረተሰብ ካ ከመይ ነይሩ
3: ከምቲ ኣቐዲሞም ክገልፆ ዝፀንሑ እንዲቲ ድሕረ ባይታ ሓደ ካብቲ ንደቂ ኣንስትዮ ልበን ክትንክፈን ዝተረእየስ እንታይ እዩ ተንቲ ማለት ማሊ ትሑታት ይኽን ፍርቂ ወዲ ተባዕታ ይኽን በይንኽን ትገብርኦ የብልክንን ዝበሃላ ዝነበራ ምስ ምምፃእ ህዝቦ ሓይልታት ድሕሪኡ እውን ህዝቦም ምሕዳር ማዕርነት ናይ ደቂ ኣንስትዮ ዝብል ኣርእስቲ ክላዓል ዝጀመረ ማዕረ ደቂ ተባዕትዮ ኢኽን ብሓደ ኢት ከዓ ይጠቓዐን እዩ ስለዚ ንመሰልክን ክትቃለስ ኣለክን ዝብል ስርዓት ወይ ከዓ ውድብ ምስ መፀ እቲ ልዕሊ ኩሉ ኣብ ደቂ ኣንስትዮ ተቐባልነት ዝረኸበ ነጥቢ ንሱ እዩ ነይሩ ንሱ ከዓ ብግብሪ ተሰኒዩ መዋእለን ደቂ ኣንስትዮስ እቲ ከቢድ ስራሕ ናይ ሓረስታይ መናብሮ ንሰን እየን ዝገብሮ ደኺማ እዛ ሰበይተይ ወይ ከዓ ደኺማ እዛ ሓፍተይ ኢሉስ ናብ መጥሓን ዝቐርብ ወዲ ተባዕታይ መሰረቱ ይነበረን ህዝቢ ሓይልታት ምስ መፁ ግን ማዕርነት ብስራሕ ተኸፋልነት እዩ ዝብል ጭርሖ ኣልዒሎም ኣብ ኩሉ ንጥፈታት ኣብቲ ኣድካሚ ዝበሃል ብፍላይ ንጥፈታት ናይ ደቂ ኣንስትዮ ክሳተፉ ገለ ምስ ተረአየ ደቂ ኣንስትዮ ንክውደባ ኣዝዩ ሓጋዚ እዩ ነይሩ ብጣዕሚ እቲ ምውዳብ ግን ብጋህዲ ክኸውን ኣፀጋሚ ነይሩ ምክንያቱ በቲ ሓደ ወገን ናይቲ ሕብረተሰብ ፀቕጥን ተነፅሎን ኣሎ በቲ ሓደ ወገን እውን ኣብቲ ዳሕራይ ግዜ ብፍላይ ፀላኢ ኣብ ፅርግያታት ተወሲኑ ወላ ይንበር እምበር ከተማ ክትኣቱ እንድሕር ኮንካ ናይ ግድን ንፀላኢ ክትቃላዕ ስለዘይብልካ እቲ ወዳድባ ምስጢራዊ እዩ ነይሩ ወላ ኣብቲ ሕብረተሰብ ንባዕሉ ክትውድኦ ዝደለኻ መደባት ዝኾነ መደባት ክትውድእ እንድሕር ደሊኻ ምሕዳር ዲኻ ክትተክል ካልእ ለውጢ ዲኻ ክትገብር እቲ ምስጢራዊ ውድባት ምስ እዩ ትቐንዲ ሓጋዚ ነይሩ ሕጂ ኣብቲ ምስጢራዊ ውድባት ብጣዕሚ እየን ፅቡቅ ከይደን ደቂ ኣንስትዮ ማዓት ለውጢ እየን ኣምፅአን ናተን ኣብቲ ኣብተን ዋሂታት ሲ ናተን ሓርነት ዳርጋ ኣዊጀን እየን እቲ ንቕሓት እንዳደየበ እዩ ከይዱ ብፍላይ ኣብዚ ዘይርስዖ እንተበይ ምጓል ሃይለ ጠቂሳታ ነራ ካብተን ገዳይ ተጋደልቲ ኣኽበረት ገብረዝጊ ቴብ ሒዛ እያ ናብ ኩሉ ትመፅእ ነይራ ኩለን ዘን ኣብ ትሕቲ ህዝቢ ሓይልታት ዝነበራ ዓድታት ቴብ ሒዛ እያ ትመፅእ እቲ ደርፊ እውን ናይ በዓል ወዲ ትኹል እዩ ነይሩ ወትኹል ኣብዚ ኣብ ዝካየድ ዝነበረ ጓስጓስ ደርፊ ናይ ወትኹል ፈፂሙ ካብ ኣእምሮ ናይ ዝኾነ ሰብ ዘይከይድ እዩ ኣብ ፈቐዶ በረኻታት ኣብ እግሪ ኣግራብ ኮይና ንዋሂታት ትምህርን ትምልምልን ነራ ደቂ ኣንስትዮ ብጣዕሚ እየን ለውጢ ኣምፅአን ብጋህዲ ንክትገብሮ ግን ብጋህዲ ንክትገብሮ ግን ከምቲ ኣቐዲማ ጓል ሃይለ እውን ዝገለፀቶ ቁሩብ የፀግም ነይሩ ምክንያቱ እቲ ነዊሕ ዘበናት ዝኸደ ናይ ደቂ ኣንስትዮ ትሑት ኣረኣያት ሕብረተሰብ ጥራሕ ዘይኮነ ትሑት ዝርአን ሲ ንሰን ንባዕልን ናይ ዘይ ምእማን ናይ ዘይ ምትእምማን ስለዝነበረ ቅልጡፍ ሽዕሽዕ እቲ ለውጢ መፅኡ ክትብል ኣይትኽእልኒ እቲ ምስጢራዊ ምውዳባት ግን ብሓቂ ኣብ ደቂ ኣንስትዮ ለውጢ ኣምፂ እዩ ድሓር ብፍላይ ኣብ ሓራ ከተማታት እቲ ሓራ ከተማታት ወላ ኣብኡ ከለና ክንመፆ ልዕሊ ኩሉ ደቂ ኣንስትዮ ብጋህዲ ካብቲ ምስጢራዊ ውድባት ወፅአን ብጋህዲ ማሕበራዊ ሓይሊ ዝቆመሉ ኣብቲ ደድሮ ሓራ ከተማታትን ኣብ ሓራ ከተማታትን እዩ ድሮ ሓራ ከተማታት እንታይ ነይሩ እቲ ኩነታት ኣዝዩ ውዕውዕ ነይሩ

ኣቐዲሙ ንወደቐለታ ገሊፅዎ ነይሩ ውዕውዕ ዩ ነይሩ እቲ ኩነታት ፀላኢ ኣብ ፅርግያታት ጥራሕ ተወሲኑሉ ዝነበረ ዩ እቲ ቃልሲ ዳርጋ ናብ ጉህድ ገፁ ዝኸደሉ ዝነበረ እዩ እተን ደቂ ኣንስትዮ ኣብዚ እዋን እዚ ክወፃ እውን ጀሚረን ነይረን ብፍላይ ከዓ ቅድሚ ደቂ ኣምሓራን ሰገነይትን ሓራ ምውፀን ባህሊ ውድብ መፂኦም ነይሮም ኣብ ዓላ ሕጂ ኣብ ዓላ ስለ ዝመፁ ኩሉ እዚ ሰብ ትሕቲ ፅርግያ ዘለኹን ልዕሊ ፅርግያ ዘለኹን ስግር ፅርግያ ብምሉእ ሰጊር እዩ ንዓላ መፂ ኣብ ዞባ ደቡብ ሽዑ ላምባ ዝበሃል ኣይነበረን ወላ ንዝኾነ ነገር ፀልሚት እኳ ኣብ ገዛሲ እታ ላምባ ታጋዝ ትበሃል እውን ላምባ ንክትረክበላ ኣሸጋሪ እዩ ነይሩ ሕጂ እቲ ሰብ ባህሊ ውድብ ክርኢ ናብ ዓላ ምስ መፀ ግን ጀነሬተራት ተወሊዐን ፍሎረሸንቲ ተወሊዑ ገለ እቲ ሰብ ምስ ረአየ ዝነበረ ፍስሓ ካልእ ነገር እዩ ሕጂ ደቂ ኣንስትዮ ፈፂመን እየን ፈንጢሶ ንኦ ነቲ ከይብሉኒ ምባል ፈፂመን እየን ፈንጢሶ ንኦ ኣብዚ ሕጂ ምናልባት ቁሩብ እቲ ሕብረተሰብ ፀቕጢ ስለ ዝነበረ ተጋደልቲ እንታይ ንደልያ ነይረን ዝባነን ቀሊዐን ክጋደላ ንኩሉ ድልዋት እየን ግን ዝባነን ቀሊዐን ክጋደላ ውሰዱና እየን ዝብልኦም ነይረን ንህዝባዊ ምሕዳር ግን ኩሉ ቃልሲ እዩ እቲ ቃልሲ ናይ ህዝቢ ከዓኒ ብዝያዳ ዓብ ግምት ስለ ዝውሃቦ ኣብ ዘለኹ ንኦ ኮይን ክንተቃለሳ እየን ዝበሃላ ነይረ እምበር እቲ ለውጢ ብጣዕሚ እዩ ቅልጡፍ ናህሪ ዘለዎ እዩ ነይሩ ብፍላይ ኩሉ ሰብ ብዝከራኸውን ኣብቲ ግዜ ዝነበረ ባህሊ ውድብ ዕድል ኣለኒ ግንባር ኣለኒ ኣብ ህዝባዊ ግንባር ዘሰለፈኒ ዝብል ደርፊ ብጣዕሚ ንኩሉላተን ደቂ ኣንስትዮ ኣንቀሳቂስዎኒ ልዑል ድልት ኣብቲ ውድብ ናይ ምስታፍን ናይ ምግዳልን ከዓ ነይሩ ድሕሪኡ ብተኸታታሊ ወርሒ ሓምለን ወርሒ ናሓሰን ከዓኒ ደቂ ኣምሓረን ሰገነይትን ድግሳ ሓራ ምስ ወፀ ኩሉ ሰብ ማዕረቶም ተጋደልቲ እዩ ናብቲ ግንባራት ደይቡ ደቂ ኣምሓራ ክትህረም ከላ ኩን ሰገነይቲ ክትህረም ከላ ኩሉ እቲ ውድባት ምስጢራዊ ዝነበረ ረሲዖና እየን ከዋን ደቂ ኣንስትዮ ምስጢራዊ ውዳበዲ ነይርዎ ንወላ ገለ ኩሉ ሰብ ደድሕሪ ተጋደልቲ እዩ ንከተማ ወፂኡ ከተማታት ከዓኒ ህዝባዊ ምሕዳር ናይ ገጠር ኹን ዋላባ ሽዱሽተ እቲ ኣዋዳድባ ናብ ጉሁድ ቀይሮሞ ኣብኡ ሕጂ ምጥፋእ መሃይምነት ፖለቲካዊ ትምህርቲ ዝተፈላለየ ስልጠናታት ትግበር ነይሩ ሽዑሽዑ ከዓ እቲ ግንባራት ናይ ሳሓርትን ናይ ዓዲ ቀይሕን ስለ ዝወፀ እቲ ውዳበ ናይ ደቂ ኣንስትዮ ክሕይል ኣብ ዕድል ሂቡ ብጉጅለታት ደረጃ ተወዲቡ ዝነበረ ናይ ደቂ ኣንስትዮ ማሕበራት ኣብቲ ግንባራት እውን ብደረጃ ምግብና ክሳተፋ ስለ ዝተገብረ ነቲ ንቕሓት ከዓ ነዳዲ ወሲኹሉ እዩ ሕጂ እቲ ምግብና ጥራሕ ዘይኮነ እቲ ምግብና ንባዕሉ ደቂ ኣንስትዮ እንታይ እየን ዝርኦ ነይረን ከም ኣካል ገድሊ እየን ዝርኦ ነይረን ተኣዚዘን ኣይኮናን ዝኸዳ ነይረን ጉጅለና ትቕድም ንስኺ ድሕርና እኺ እንዳተባህለ ንሕና ኢና ንቕድም ንሕና ኢና ንኣቱ እንዳተባህለ እዩ ኣብ ግንባራት ምግብና ዝእቶ ዝነበረብቲ ግዜቲ ምክንያቱ ነቲ ተጋደልቲ ዝዓፅዎ ኣብቲ ግንባራት ኮይኖም ተጋደልቲ ዝዓፅዎስ ብድሕሪት ኮይነን ብምግብና እንተ ደኣ ሸፊኖንኦስ ከም ዓብ ገድልን ከም ዓብ ተሳተፍነትን ስለ ዝረአ ዝነበረ እዩ ኣብ ምግብና ጥራሕ ዘይኮነ ኣብ ሓራ ከተማታት ትሪኦ ከለካ ኣብቲ ከተማ ይኹን ወላ ከባቢ ዝነበራ ወረዳታት ብምሉኣተን ናይ ኮም ምምሕዳር ከም ዝቐውን ተገይር እዩ ቅድሚኡ ምናልባት ሕልፍ ኢልካ ይግበር ነይሩ ይኸውን ኣብ ሓራ ከተማታት ግን ሓንቲ ምምሕዳር ናይ ኮም ምምሕዳር ናይ ግድን ሓንቲ ወይ ክልተ ጓል ኣንስተይቲ ክትኣቱ ኣለዋ ስለ ዝተባሃለ ናይ ኮም መራሕቲ ኮይነን ሰሪሐን እየን ኣብቲ ናይ መጀመርታ ግዜ ከማን ተቐባልነት ናይቲ ሕብረተሰብ ጓል ድያ ክትፈርደኒ ብጓል ድ ክዳነ ዝብል ስምዒታት ዝነበሮም ነይሮም እዮም ግን ኣብዚ ደቂ ኣንስትዮ ናይ ብሓቂ ዝምስከረለን ማለት እዩ ኣይድለላን እየን ዝተረእየኒን ዝዛረባ ፀግዐ ኣይኮናን እየን ብፍላይ ኣብ ፍርዲ ተመረፅቲ ነይረን ወላቲ ሕብረተሰብ ይኣምነለን ካልእ ምስኡ ኣጋር ሓኪም መባእታ ሕክምና እውን ካብተን ውድባት ካብተን ሓፋሽ ውድባት ይመሃራ ነይረን እየን ኣብ ሓራ ከተማታት ሕጂ ሓንቲ ካብተን ዝከራ ሽዑ ኸማን ስውእቲ ሓረጉ ተስፋንክኤል ኣብቲ ኣጋር ሓኪም ተማሂራ ኣብቲ ናይ ህዝቢ ሕክምና ትነጥፍ ነይራ ካብተን ዝዝክረን ማለት እዩ ካልእ እንታይ ነይሩ ህዝባዊ ማሊሻ ህዝባዊ ማሊሻ ከም ሞዴል ተባሂሉ ኣብተን ከተማታትን ኣብ ንኣብነት ኣብ እንጋናኣ ነይረን በዓል ሓጀር ኣብ ሰሓርቲ ነይረን ኣብ ደቂ ኣምሓረ በዓል ጓል ዓብደላ እውን ሽዑ ዘምዘም ዓብደላ ህዝባዊ ማሊሻ ነይራ ኣብ ሰገነይቲ በዓል ኣብ ርህት ነጋሲ ወላ ኣነ

0: ነርና ንሱ ንባዕሉቲ ርሒቃ ክትጋደል በቲ ሕብረተሰብ እውን ቅቡል እዩ ነይሩ። ኣብ ከባቢ ዓድካ ኮይንካ ብረት ዓጢቕካ ክትጋደል ግን ተፀዋርነት ይሓትት እዩ። ብዝኾነ ግን ተሳታፍነተን ብጣዕሚ እየን ኣመስኪረን። ፀጥታ ናይ ከተማ ኣብ ምሕላው ንምግብና ዘሳትፋ ናብ ግንባር ኣብ ምብፃሕን ኣሰኒኻየን ኣብ ምምላስን ተሳታፍነት ነይሩ። ስለዚ ሓረ ከተማታት ብጣዕሚ ዳርጋ ደረጃ መንግስቲ ነይሩ ክበሃል እዩ ዝከኣል። ብጣዕሚ ውዕውዕ ኩነታት እዩ። እተን ትማሊ ትማሊ ደቂ ኣንስትዮ ኣብቲ መድረክ ዘይነበራ ዓብላሉ ቦታ ሒዘን ብጣዕሚ ብዝለዓለ ደረጃ ዝተሳተፋሉ ተሳታፍነት ናይ ደቂ ኣንስትዮ ከዓ ጎሊሑ ዝተረኣየሉ እዩ ነይሩ። ሓረ ከተማታት ብዙሕ ግዜ ንሜዳ ክኸዳይ ሓታየን ግን ይክልከላየን ነይረን እምበር ተጋደልቲ እየን በቃ ተጋደልቲ እየን ነይረን ክትብለን ኢኻ ትኽእል። ወላ ብስም ካምቦድያ ተጠርኒፈን ታዕሊም ምስ ከዳ ናተን ዙርያ እውን ፍሉጥ እዩ። ወላ ኣብቲ ሓይልታት ኣብ ምጉልባት መሳርዕ ናይቲ ሓይልታት ዘምፅኦ ለውጢ ክትርእን ከለካ ቀልጢፈን ኣብ ሓላፍነት እየን ደይበን ቀልጢፈን ኣብ ሓላፍነት እየን ተሰኪመን ኣዝየን ልዑል ተወፋይነት እዩ ነይርዎን እሞ ሓረ ከተማታት ተሳታፍነት ደቂ ኣንስትዮ ብዙሕ ትዝታታት ዘለዎ ዘይርሳዕ ስምብራት ዘለዎ ምዃኑ ክዝክር ይደሊ ማለት እዩ።
1: ራይ ጠቂሳቶን ብስሒ እቲ ዝተዋህበ ስልጠናታት ከመይ ይመስል?
2: እቲ ስልጠናታት እኳ ዝያዳ ኣብቲ ድሕሪት እንድዩ ድሕሪ እስትራቴጂካዊ ምዝላቅ ኣብቲ ናይ ዳሕራይ ግዜታት እዩ። እቲ ናይ ሰማንያታት ዝያዳ ኣደ ፅዒቑ ዝብሎ ዝኣጋር ሓኪም ናይ ህዝባዊ ድኳናት ናይ እንስሳ ሓካይም ሳርቶታት እዚታት ሕጂ ብዝማዕበለ ደረጃ ዝመፀ ኣብቲ ዳሕራ እዩ። እቲ ኣብቲ ምትሓስ ከተማታት ዝነበረሉ ግዜ ግን ምናልባት ኣብቲ ከተማታት ከምዚ ክትገልፆ ፀብሐት ነይሩ።
1: ምስ ምትሓስ ከተማታት ዳሕተ ተንኪፉ ኣሎ እስትራቴጂካዊ ምዝላቅ ምስ ኣጋጠመኸ ነሰራርሓኹም ብከመይ ፀልይዎ?
2: ሕራይ ሕጂ ኣብቲ መጀመርያ እስትራቴጂካዊ ምዝላቅ ቀሊል ኣይኮነን ንኩሉ ሰብ እውን እቲ ናፅነት መፀና ተባሃለ ዝኩሉ ህቡብ ነይሩ። ህዝቢ ብልዑል ህንጥይነት ዝፅበዮ ዝነበረ እዚ ኩሉ ተጎሪሽዎ እዩ። ሕጂ እቲ ገለ ብዙሕ ተመክሮ ናይ ካልእ ሰውራታት ዘለዎ ተመሊስካ ንድሕሪት እንደገና ብዝለዓለ ደረጃ ክትምለስ ከም ትኽእል ዝርዳእ እቲ ዝያዳ ነቲ ኣፍልጦ ዘለዎ ናይ ካልኦት ተመክሮ ናይ ሰውራታት ዘለዎ ምሁራት እዮም ክኾኑ ዝኽእሉ። ኣብቲ ህዝቢ ግን እቲ መጀመርያ ብሓቂስ እምባደታት ነይሩ እዩ። ኣብኡ ሕጂ ገለገለ ካብ ደቂ ተባዕትዮ እውን ምስ ፍርሒ ንከተማታት ዝተጋለፁ ነይሮም እዮም። ኣብ ደቂ ኣንስትዮ ግን ዋላ ሓንቲ እውን ዝተረኣየለን። ሕጂ እቲ ገለ ዝነበረ ስምባደታት እውን ቀልጢፉ ክምለስ ተኻኢሉ እዩ። እቲ ህዝቢ እውን ሙሉእ ብሙሉእ ክጠፍኦም ዝብል እምነት እውን ኣይነበሮን። ሕጂ ገለገለ ኣብነታት ክትጠቅስ ንኣብነት ሓንቲ ደ ካብተን ደርሁታ ዝወለደ እንቋቁሖ ሓንቲ እንቋቁሖ ሓንቲ እንቋቁሖ ተቐምጥ ነዚኣ ሕጂ ኣብ ዕዳጋ ከይዳ ምስ ተኻልኣ ሸይጣ እተን ገንዘብ ሽያጥናተን ኣብ ሓንቲ መቐመጢ ተቐምጠን እዚ ሕጂ እንታይ ምስ መፁ ከይፅግሞም ሓገዝ ክኾኖም ተባሂሉ ትገብሮ ዝነበረት እያ። በዚ መልክዕ ከዓ እቶም ተጋደልቲ ምስ መፁ ሂባቶም። ካልእ ሓንቲ ደ ኣብ ዓዲ ቀይሕ ሓደግቲ ኣብ ሕጂ እንታይ ኣብ ዝተገብረ ኣኼባ እንታይ ትብል ስምዑ እንደዞም ደቀይ ኣይትጀጅቡ ፅባሓን እኮ ክምለሱ እንድዮ ኣዴታት እኮ መጎጎ ክንስንክት ከለና ቀላል ኣብነት ኣዴታት እኮ ክንስንክት ከለና እታ ናይ መጀመርያ ጣይታ መፎ እንታይ ኢልና ኣይንእትዋን ኢና መሶብ ካብ ካልእ ኣይቲ ኢና ንጀምር። ሕጂ ከዓ ደቅና መጀመርያ መፂኦም ዓይንና ርእዩ ክሳብ ኣፍ ደገ ስመራ በፂሖም ፅባሓን እኮ ደልዲሎም ሙሉእ ብምሉእ ኮይኖም እኮ ተናፅነት ሒዞም ክመፁና እዩ። ስለዚ እዚኣ ኣጀኹም ዝብል እዚታት ቀሊል ኣብነት ክውሰድ ይኽእል። ሕጂ ኣብቲ ኣሰራርሓ እንታይ ለውጢ እዩ ትመፅኡ ቀዳይ ነገር ተን ቀዳሞት ዝወድብወን ዝነቕሓ ዝነበራ ንሳተን ከይደን እየን ንሜዳ እተን መንእሰያት ክሰለፋ እተን ደቂ ቆልዑት ሒዘን ዝነበራ እውን ክንከይድ ደድሕሪኹ እምበር ኣብዚ ንተርፍን ኢና ተባሂሉ ንሳሕል እየን ከይደን። ሕጂ ኣብቲ ዓድታት ሓደ እቲ ምውዳብ ምስጢራዊ ምውዳብ እንዲ ተቐይሩ ነቲ ምስጢራዊ ውድብ ንክትቅይር ክትተዋሃዮስ ብምስጢር ንክትገብሮ ኣብ ዓድታት ኣብ ገለገለ ዓድታት ኩለን ተነጥፋ ዝነበራ መንእሰያት ስለ ዝኸዳ ምእተው ትስእነሉ ግዜታት ነይሩ እዩ ገለገለ ዘጋጥመና።

ዝነበረ ንኣብነት ኣብ ኣፈ ድባ ንሕና እተን መንእስያት ብምሉአን ስለ ዝኸዳ ዝረኣያ መንእስያት ስለ ዝሰኣና ኣዴታት ነይረን ዓበይቲ መራሕቲ ጉጅለ ቀደሙን መራሕቲ ጉጅለ እየን ሕጂ ንሰን ታኸይ ንኸውን ንሕና ንሕና ድሮ ናይ መዓልቲ ጋሻ ዝመፀ ተቐበልቲ ካባኹም ይመፅእ ብፀልማት ዝመፀ ንቕበል ኢልና ክንዛረብ ስለ ንኽእል ንሕና መጀመርያ ትዝበሃል በሉና ዝኾነ ይኹን ሓበሬታ ትደልይዎ ንምፅኣልኩም ንሕና እውን ንርእሴና ትወዲብና ነተን ካልኦት ኣብቲ ዓዲ ዘለዋ ንውድብ ኢለን ምእተው ብአ እንጀሚርና እቲ ስራሕ ክስራሕ ከም ዘለዎ ተገይሩ ሕጂ ኣብቲ ካልእ ከባቢታት እውን ልክዕ ከምኡ ማለት እዩ ኣብዚ ሕጂ ቀሊላ ይነበረ ነቲ ክፍሊ ህዝቢ ኣትዩ ኣብ ዝኾነ ዓዲ ወላካቲ ህዝቢ ይቕበለና እንተነበረ እቲ ናይ ስምባደ ዝነበረ እውን ኣብ ሓፂር ግዜ ክኸደሉ እንተኸኣለ ካልእ ዕንቅፋታት እውን ነርና እዩ ንኣብነት ናይ ተጋድሎ ሓርነት ኤርትራ ነይሩ ተጋድሎ ሓርነት ኤርትራ ሕጂ ዝበዝሑ ቦታታት ንኣብነት ናይ በዓል ከባቢ ፀሮና ከባቢበዓል ቴድረር ንበዓል ከባቢ ኩዓቲት ሒዞሞ ዝነበሩ እቲ ክፍሊ ህዝቢ ጉልባቡ ቆሊዑ ከምትቀደሙ ከይንቀሳቀስ እቲ ዝስራሕ ስራሓት ከይሰርሕ ምንባርናታቶም ከም ድልየትካ ንምኳን ዳር ኣይክእልን ነይሩ ብፍላይ ኣብተን ከባቢ ዝጠቐስክዎን ዳርጋቶም ክፍሊ ህዝብስ ተኣኪቦም ኣብ ምክልኻል እዮም ነይሮም ኣብቲ ሓውሲ ክልትና ንኸዶ ዝነበርና እውን ኣብ ገለና እምነት መምሕዳር ክንቀይር ከለና ንሰሙ ስለ ዘለዉ ዕንቅፋት ይገብሩልና እንደገና ከዓኒ ንግደት ዓዲ ኮይኑ እቲ ህዝቢ ታንጢዩ ኩነታት ደቁ ኩነታት ናይ ሰውራ ክፈልጥ ኢሉ ዝመፀ ንሳቶምን ንሕናን ስለ ዘለና ኣብ ክንዲ እቲ ህዝቢ ፅቡቅ ብዛዕባ ሰውራ ሰሚዑ ንቂሑ ክንዲ ዝኸይድ ኣብ ናይ ክልቴና መንጎ ምስሓብ ህዝባ ግንባር ከምዚኣ ትገብር እናበሉ ኣንፃርና ይገብሩ ንሕና ከዓ ንዕኡ ክንምልስ ከዓ ኣብ ጭቕጭቕ ንኣቱ ሕጂ እቲ ህዝቢ እቲ ብፍላይ ካብ ከተማ ዝመፀ ካልእ እቲ ዝፈልጠና ሎሚ ከምኣትኾና ንበይንና ከለና ስለ ዝርኢና ኣይፅግምን ኣብቲ ካብ ከተማ መፂኡ ዝኸይድ ዝነበረ ግን ናይ ሓበቂ ሕማቅ ፅልዋታት ዘሕድረሉ ነይሩ እዩ ከምኡ ኮይኑ ግን እቲ ስራሓት ይካየድ ነይሩ እዩ ኣብ ግዜ ሻድሻይ ወራር ንኣብነት ሕጂ ኣብኡ ቅድሚኡ ክሓልፎ ዘይደሊ ሓደ ናይ ድምፂ ሓፋሽ ምምፃእ ነይሩ እዩ እንደገና ሓይልታት ካብ ሳሕሊ መፂኦም እንዲ 58 እዮም ተመደድ ተዘይተጋግየ ኣብ ድግሳ ፀላኢ ሬድዮ ተኺሉ ወንበዴታት ጠፊኦም ኢሉ ፈንጠዚያ ክገብር ዝሓሰበ መፂኦም ነታ ማይክሮዌቭ ከምዝሎሙ ተኺሎማ ንፅባሒታ ብለይቲ መፂኦም ነታ ማይክሮዌቭ ኣፍሪሶም ጥራይ ዘይኮነ ኩናት ኣብኡ ተገይሩ እቲ ህዝቢ እውን ደቂ ኣንስትኡ ደቂ ተባዕትኡ ዓቕሙን ዘይዓቕሙን እናተሰከመ እቲ ኩሉ ንብረት ንታሕቲ ክግዕስ ከም ደለዎ ገይሩ ፀላኢ ትዝሓሰቦ መደብ ኩሉ ተሪፉ ኣብቲ ህዝቢ ግን ናይ ብሓቂ መፂኦም ኣለዉ ኦም ዝብል ዓብይ ፅልዋ ኣሕዲሩ ዋላ ፀላእ እውን ንርእሲኡ ከም ዘይጠፋእና ክርዳእ ክኢሉ ማለት እዩ ይቀልል ኣብነት ንሱ ይነበረን ካልእ ተን ደቂ ኣንስትዮ ኣብ ዝግበር ዝነበረ ሰሚናራት ግጥምታትን ፅሑፋትን እንዳገበራ ንኣብነት በዓል ወይኒ ንጋሽ ኣለዋ ግጥሚ ክእለት ግጥሚ ስለ ዘለዋ ብዙሕ ግዜ ኣብ ሰሚናራት ዝገብራ ነይረን እየን ኣዴታት እውን በዓል ስቲ በዓል ሓሊማ ካልኦት እውን ኣብ በዓል ፀሮና ካልኦት ኣብ ኩሉ ከባቢታት ዚ በቢ ዓይነቱ ነቲ ህዝቢ ከነቃቅሕ ዝኽእል ሞራል ክህብ ዝኽእል ግጥምታትን ደርፍታትን በቢእዋኑ እናውፃ ልዑል ታራ ኣብቲ ቃልሲ ነይርዎን እዩ ንኣብነት ሕጂ ኣብ ንግደታት ምስቲ ብዝሒ ናይ ዋሕዲ ናተና ዝነበረ ተጋድሎ ሓርነት ኤርትራ ኣብኡ ምንባሮም እተን መንእሰያት ከካብ ዓደን ተኣኪበን ኣብ ንግደት ክህሉ ከሎ ኩለን እየን ተኣኪበን ደርፋ ሰራዊ ደርፍታት እናደረፋ ነቲ ቃልሲ ከተባብዕ ዝኽእል ኣብዚ ሕጂ ነቲ ህዝቢ ሲ ዝያዳ ፅቡቅ ሞራል ተስፋ ይህቦኦ ነይረ እንተን ደቂ ኣንስትዮስ ብዛዕለ ትራ ንርእሲአን ተቐቢሎንኦስ ኣብቲ ህዝቢ እውን ዓበይቲ ጎስጓሳት ይካይዳ ነይረን እየን ድሕሪኡ ሕልፍ ክብሎ ከይነውሓኒ ኣብዚ ግዜ ናይ ሻድሻይ ወራር ንኣብነት ሻድሻይ ወራር ዝመፀሉ ግዜታት ኣብኡ ሕጂ እተን ኣብ ሰሚናራት ኣብ ዝግበረሉ ዝነበረ ግዜታት ናይ ዕጥቂ ሽማግለ ኣብ ዝቆመሉ ግዜታት ንኣብነት ሕጂ ሓንቲ ደ ኣብ ሓዲዳ ሰፊሕ ኣኼባ ብዛዕባ ናይ ዕጥቂ ሽማግለ ተገይሩ ነይሩ እዩ ኣብዚ ሕጂ እቶም ናይ ዕጥቂ ሽማግለ በቲ ሓደ ወገን ከዓ ናይ ዕጥቂ ሽማግለ ምቋም ሰቢኻ ትህብ ደለካ ፅባሕ ንኮ መስዋዕቱ ክመፅእ ክእል ካልእ መፅእ ክእል ብእከለ ጠፋእኩ ከይበሃል ምእንቲ ተባሂሎም ዕጢጢ ይብሉ ሕጂ ሓንቲ ደ ተስአን ኣደይ ምሕረት ዝበሃላ እዋ ስምዑ ዶ እሾኽ ብእሾኽ እያ ትወፅእ ፀላኢ ንዓና ከጥፍእ መፂ ኣሎ ንደቅና ጥራይ ዘይኮነ ሳሕል ዘሎ ውጥፊ እዩ
ኣብዚ ዘለዎና እውን ኣጥፊ እዩ እታ ኤርትራ መሬታ እምበር ህዝባ የድልየናን እዩ ዝብልዎ ኣብ ግብሪ ከውዕሉ ንዓ ኣመፁ ኣለዉ። ሕጂ ግን ፈቲና ፀሊእና እታ እሾኽ ብእሾኽ እያ ትጠፍእ ኣራግፃ ይንኽፍእ ትብል ምሳሌ መሲለን ኣጅኹም ኢለን ንሰን ኣብ ኣምስ ተዛረባ ብዙሓት መንእስያት ካብኡ ከፍቲ ኣኼባ ዝኸዱ ነይሮም። ካልእ እውን እቶም ናይ ዕጥቂ ሽማግለ ዝነበረት ከም ትምረፅ ተገይሩ። ሕጂ ኣብነት እየ ዝጠቅስ ዘለኹ እምበር ኣብ ብዙሕ ቦታታት ኣሎ። ንኣብነት ኣብ በዓል እንጋናኣ ሓደ ካብቶም ናይ ዕጥቂ ሽማግለ ንደቁን ንወዱን ንወዲ ሓውን ንሃዳሙ ኣስጊርዎም ሓዲሩ ሕጂ ኣብኡ መዓት ክስተያት ፈጢሩ ባእሲ ፈጢሩ ሕጂ እተን ደቂ ኣንስትዮ ናይ ሰሳሕን ናይ ቄሕኮርን ዝነበራ እንታይ ደባእሱ ኣለኩም ትባእሱ ንሕና ብድልየትና ክንከይድ እንዳበልና ትኸልኡና ሓደ ክልተ ወዳት ከይዶም ኢልኩም ነቲ ሰውራ ከምዝሞተ ጌርኩም ትርእይዎ ንሕና በዕልና ድየ ኣለና እንተባሂለን ብዙሓት ደቂ ኣንስትዮ ድሓር ኣብ ቀይሕ ሰራዊት ከማን ብዙሓት ኣትየን በዓል ጓልቀሽ ዘለዎ ቀይሕኮር እዚኣተን ሕጂ ብድልየተን በዕለታን ወፂእን ሕጂ ነቲ ዝነበረ እቶም ዘፅንዕዎም መፂኦም እቲ ካልእ ከዓ እሳተን ነቲ ሽዑ ዝነበረ ኩነታት ከም ዝረግእ ገይሮ ንኦ። ሕጂ እቲ ኣብቲ ዳሕራይ ዝሰዓበ ሕጂ ድሕሪ ሻድሻይ ወራር ዝካየደሉ ዝነበረ ግዜታት እቲ ፀላኢ ሙሉእ ኣቓልቡኡ ንሳሕል ስለ ዝገበረ እቲ ዝሓሸ ግዜ ናይ ክፍሊ ህዝቢ ግዜ ረኺብና እቲ ኩሉ ንምውዳባትን ካልእን ብዝለዕለ ደረጃ እዚ ናይ ሞያ መምሃር ንብሎ ዘሎ ዝመፀ ድሕሪ እዩ። ምክንያቱ 1981 ተጋድሎ ሓርነት ኤርትራ ካብቲ ቦታ ተኣልዩ ፀላኢ እውን ሙሉእ ኣቓልቡኡ ንሳሓል ስለ ዝገበረ ኣብኡ እኹል ዝኾነ ግዜታት ስለ ዝነበረ ኣብቲ ፖለቲካት ህዝቢ ኣብቲ ሰሚናራት ክሳተፍ ጭርሑታት ክጭርሕ ሰላማዊ ሰልፍታት ክገብር ዓብይ ግዜታት ረኺቡ ኣብ ነቲ መናብርኡ ንምሕያሽ ተባሂሉ ናይ ሕርሻ ካድሬታት ናይ ተራድኦ ምግባር እዞም ናይ ማሕጉዳ ናይ ሳርቶታት ህዝባዊ ድኳናት እዚታት ሕጂ ሞያ ተማሂሮም ኣብቲ ህዝቢ ልዑል ኣበርክቶታት የበርክቱ ከም ዘበርክቱ ተገይሩ እዩ። ኣብኡ ሕጂ ደቂ ኣንስትዮን ደቂ ተባዕትዮን ኮይነን ደቂ ኣንስትዮ ብዙሓት ነረን ንኣብነት ናይ ሞተረ ዝተምሃራ ጓል ደቂ ኣንስትዮ ነረናና እየን ናይ ሕርሻ ዝተምሃራ ነረናና እየን። ሕጂ እቲ ህዝቢ ነቲ መናበርኡ ንምምሕያሽ ተባሂሉ ካብቲ ኣብቲ ካልእ ኣብ ፀላኢ ከይዱ ክንዲ ድፅበ ንኣብነት ኣብቲ ህዝባዊ ድኳናት ካብ ፈሮ ካብ ጀዛን ዝመፀ ንብረት ካልእ እውን በስመራ ዝመፀ እቲ ኣብ ውሽጢ እቲ ህዝባዊ ድኳናት ኮይኑ ነቲ ህዝቢ ብዝሓሰረ መንገዲ ክሽየጠሉ ከም ዘለዎ ይግበር ነይሩ እዩ። እተን ሳርቶታት መጀመርያ ኣብ ዓደን ነይረን ድሓር ኣብ ሓደ ቦታ ተጠርኒፈን እዚኣተን ሕጂ እቲ ክዳውንቲ ካብ በዓል ጀዛን ዝመፅእ ዝነበረ ነቶም ህዝቢ መናብሮኦም ክቃላሉ ተባሂሉ ህዝባዊ ግንባር ዝሰደዶም ንዓኣቶም ነቲ ተራድኦታትን ንገለን ክሕግዙ ኣለዎም ይበሃል ስለ ዝነበረ በቢወገኖም ነቲ ህዝባዊ ድኳን ዘድሊ የምፅኡ ስለ ዝነበሩ ንኣብነት ተንሳርቶታት ብሕሱር ዋጋ ነቲ ንከተማታት ክኸዳ ዘይክእላ ንዓኣተን እናተሸጠ ኣብኡፍቲ ድኳናት እውን መፅአን እናስፈያ ብዙሕ ክስተያት ነይሩ እዩ። ኣብቲ ህዝባዊ ድኳን ልክዕ ንባዕሉ ታራ ነይርዎ ድሓር እውን ንባዕሉ መትረባት ሓፅብታት ዲጋታት እናሰርሐ ኣብቲ መነባብሮ ህዝቢ ለውጢ መፅ እዩ። ንኣብነት ኣብ በዓል መረታሲ እዚ ሩባ ሰመነ ፅቂሉ መዓት ማይ ዘለዎ ዓመት ምልእ ዝዛሪ ማ እዩ ነይሩ እቲ ህዝቢ ኣይጥቀመሉን እዩ ነይሩ። ሕጂ እቶም ሳሕል ከይዶም ምዕራብ ከይዶም ሳሕል ኣይመስለንን ምዕራብ ከይዶም ናይ ሕርሻ ካድረታት ተማሂሮም ዝመፁ ብኣላይነት ናቶም ኣብቲ ከባቢ ሞተረታት ክትከላ ከም ዘለዎ ተገይሩ ኣብቲ ናይ መስኖ ጌርካ ምትካል ዝያዳ ከም ዝሳተፉ ተገይሩ ሕጂ ዋላ ኣብቲ መናብሮ ናይቲ ህዝቢ እውንሲ ለውጥታት ከም ዝመፅእ ተገይሩ እዩ። ሕጂ ኣብቲ ጥቃ ናፅነት ግዜ ማለት እቲ ቃልሲ ኣብ ዝለዓለ ደረጃ ዝበፅሓሉ ግዜታት ስለ ዝነበረ ሕጂ ብዙሕ ስራሓት ተሰሪሑ እዩ። ነዚ ዝዕንቅፍ ሕጂ እንታይ ነይሩ እዚ ምምፃእ ናይ ተጋድሎ ናይ ወደ ገባን ገለን ነይሩ እዩ። ወደ ገባ ሕጂ ኣብዚ ነቲ ቦታታት ልክዕ ከምቲ ክፍሊ ህዝቢ ነቲ ስንጭሩኡን ጎቡኡን ስለ ዝፈልጡ እቲ ንሕና ንሕባኣሉ ዝነበረ ቦታታት ኩሉ ውሽጢ ምሻጡ ንፈልጥዎ ስለ ዝነበሩ ኣብዚ ሕጂ ኣብቲ ስራሕና ኣብ ዋሂታት ኣብቶም ህዝባዊ ምልሻና ኣብ ዕንቅፋታት ይፍጠር ነይሩ እዩ። ንኣብነት ዋላ ብፀላእ እውን ንመተባብዒ ተባሂሉ ክፍሊ ህዝቢ ዝሓዘ 7,000 እዚ ምልሻ ዝሓዘ 3,000-5,000 እናበሃል ዘን ሓፋሽ ውድባት ዋህዮታት ዝሓዘ እናተባሃለ ነይሩ እዩ። እዚ ነዚአን ንክረኽቡ እውን ነቲ ምንቅስቃሳቶም ዝያዳ ኣተባቢዖም ኣብ ውሽጢ ቦታታት እናኣተዉ ዝንቀሳቀስሉ ግዜታት ነይሩ እዩ።
ንኣብነት ሕጂ ጠቕላላ ክትሪኦ ከ

ንኻ ብወደ ገባ ክሳብ 24 ክፍል ህዝቢ ተሰዊኦምና እዮም 18 ተወጊኦም እዮም ኣብ ውሃዮታት ኣብ ሓፋሽ ውድባት እውን ልክዕ ከምኡ ሕጂ ተጋድና እዞም ወደ ገባ እየ ድብል ዘለኹ ኣብ ወደ ገባ ሕጂ ኣብቲ ምንቅስቃስናሲ እሶም እውን ዓበይቲ ዕንቅፋታት ነይሮም እዮም ሕጂ ክጠቕስን ምናልባት ዳሕራይ ክስታይ ክንገብረን ንኽእል ኣብኡ ዝተሰዋ ሓፋሽ ውድባት ኣገርሓካ እዮም ዝነበራ ዝተማርኻ ከምኡ ስራሕ እናሰርሓ ከለዋ ከምኡታት ብዙሕ ነይሩ እዩ

ሰላም ኣብ ርሕቑ ናብ ቀረባን ኮንኩም መደብና መደብ ሸው ሃሳይዳ ተከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታይ ከቕርበልኩም ይፈቱ ከመይ ቀኒኹም ሎሚ ድማ ጥሑን ዓሳ ምስ እንቃቕሖ ሒዘ መፅ ኣለኹ እዚ ንምስራሕ እንሆ ኣብ ቅድሜና ኣስቤዛ ተቐሪቡሎ ከምቲ ናይ ኩሉ መዓልትና መዘኻኸሪ ይሕፀብ ኣለኹ ብሳምና ተሓፂበ የ መፅ ግን ክንዝክሮ ስለ ዝግባአና ምሕፃብ ባዕዳውና መዘኻኸሪ ተሓፂበ ኣለኹ ሃራይ ዓሳ ማለት ዝተጣሕነ ብስሊ ኢሉ ቁሩብ ድሓር ብኸራ ጌርና ክትክት ኣቢልና ጥሒናዮ ኣለና ማለት እዩ እንቃቕሖ ቀሪበ ኣለኹ ሽጉርቲ ፃዕዳ በርሰሜሎ ጉዕ በርበረ ፅማቕ ለሚን ለሚን ከዓ ንደኮሬሽን ዝኾነና መባልዕቱ ከዓ ስለ ዝኾነ ሕጂ መጀመርታ እንቃቕሖ ክወቅዐ ሓሙሽተ እንቃቕሖ

ዘማምዕ መሰበልናዮ ነቲ ጥሒና ወይ ድማ ቀጥቂጥና ኣድኪምና ዝቀረብናዮ ዓሳ

ኣብ ዓሳ ፅቡቅ ትሕዝቶ ከም ዘሎ ኩላትና ኢና ንፈልጥ፣ ኩሉ መዓልቲ ኢና ከዓ ንገልፆ። ዓሳ ከም ኩሎም ዓይነት ስጋታት ብፕሮቲን ሃፍታም እዩ። ዓሳ ጠቃሚ ኮለስትሮል እዩ ዘለዎ። ዓሳ ዝተፈላለዩ ስብሕታት፣ ፅቡቅ ስብሕታት፣ ኣገደስቲ ንሰውነትና ዘድልዩ ስብሕታት ኣለዎ። ኦሜጋ 3 ዝበሃል ስብሕታት ኣዝዩ ፅቡቅ ስብሒ እዩ ማለት እዩ። ኤሴንሻል ፋቲ ኣሲድ ዝበሃሉ ከዓ ኣዝዩ ንሰውነትና ዘገድስ ነገር ኣለዎ። ስለዚ ዓሳ ብጣዕሚ ኣዝዩ ተመራፂ መግቢ እዩ ማለት እዩ። ስለዚ ከነዳልዎ መመሊስና ብጣዕሚ ፅቡቅ እዩ። ከም ዝኾነ ዓይነት ጌርና ክትሰርሖ ንኽእል ኢና። ካብ ምጥብባስ ዝሓሸ ግን ከምዚ ንሰርሖ ዘለና ግሪል ዋላ ጥብሲ ጌርና እንተሰራሕናዮ ብጣዕሚ ዝበለፀ። ዓሳ ካልእ ብጣዕሚ ዋላ ንብልሒ ኣእምሮ እውን ይጠቅም እዩ። ስለዚ ዓሳ ዕድመ ዘይፈሊ ዋላ ንናእሽቱ ዝበለፀ ኣዝዩ ብጣዕሚ ምስ ኣእምሮ ዝተተሓሓዘ ትሕዝቶ ኣለዎ። ንዓበይቲ እውን ከምኡ ኣዝዩ ጠቃሚ ትሕዝቶ ኣለዎ። ስለዚ ዓሳ ብጣዕሚ ዕድመ ዘይፈሊ ንኩሉ ሰብ ክምገቦ ኣዝዩ ጠቃሚ ዝኾነ ትሕዝቶ ዘለዎ እዩ ማለት እዩ።

ንኹ ግን ኣብ ሓዊ እውን ክንሰርሖ ንኽእል ኢና። ምክንያቱ ዓሳና ብሱል እዩ ትንቃቕሖ ሕትሕ ዝመሰበለልና ኣውፂና ንምግቢ ነዳልዎ ወላ ሓደ ፀገም የብሉን። ስለዚ ኣብ ዘለና ዓይነት መሳርሒ ክንሰርሖ ንኽእል ኢና። ኣብ ጋስ ክንሰርሖ ንኽእል፣ ኣብ ፋርኔሎ ክንሰርሖ ንኽእል። ኣብ ዘለና ዓይነት ከምዚኣ ጌርና ወዲእና ኣብ ፈርኖ ከእትዋ እየ ሕጂ ፎርኖና ሰልጠና ምእንቲ ተወል

ብፎኪስ ዝተዳለወ ተዓሰአ ብዝኾነ ብዘለና ዓይነት ክነዳልዋ ንኽእል ኣዳላል ወይ ኣተዳልያ ደላ እቲ ዓሳና ብማዩ ፍኽፍኽ ኢሉ ድሓር ኣጥቂቕና መቲርናዮ ማለት ቀጥቂጥናዮ ዳርጋ ጥሑን ጌርናዮ ማለት እዩ። ስለዚ ድሓር ብሓንሳብ ንቀቕሖ በርበረ ጸሊም ሽጉርቲ ጻዕዳ ጉዕ በርበረ በርሰሜሎ ጌርና ጨውን በርበረ ጸሊምን ጌርና ኣዳዊስናዮ ቁሩብ ሓርጭ ከዓ ጌርናሉ ሓሙሽተ ንቀቕሖ ወቕዕና ማለት እዩ። ምዝ ኩሉ ሓዊስና ኣፀቢቕና ወሃሂድና ነቲ ተጣሕነ ዓሳ ኣብኡ ጌርና ከምዚኣ ጌርና መላኽዕና ንምግቢ ንቕርባ ትሕዝቶ ዓሳ እናገለፅ ኮየ ሰርሐ ዓሳ ኣዝዩ ተደላይ ጠቓሚ ብዙሕ ፅቡቕ ነገር ዘለዎ መግቢ እዩ። ኣብ ኩሉ ክልል ዕድመ ዘሎ ክምገቦ ዝኽእል ወይ ድማ ንክምገቦ ኣዝዩ ተመራፂ እዩ። ኣሰራርሕኡ ድማ ኣብ ዘይቲ ዝተጠባበሰ ዘይኮነ ከምዚ ዓይነት ኣሰራርሓ ጌርና ክንሰርሖ ከለና ኣዝዩ ፅቡቕ እዩ። ስለዚ ከምዚኣ ጌርና ብለሚን ኣመልክዕና ንምግቢ ነዳልዋ ማለት እዩ። ምስ ዝኾነ ዓይነት ምስ ሰላጣ ክንምገቦ ንኽእል፣ ምስ ዝኾነ ምስ ዓይነት ፓስታ ዓይነት ሩዝ ክንምገቦ ንኽእል። ከምዚ ዓይነት ኣሰራርሓ ሰሪሕና ማለት እዩ። ኣብ ዘለና ዓይነት ከነብስሎ ንኽእል ኢና። ስለዚ ናይ ሎም መዓልቲ ኣሰራርሓ ጥሑን ዓሳ ምስ እንቃቕሖ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰላምን ጥዕናን ዝሰፈኖ ግዜ

0: ሕራይ ገርግሽ ሎሚ ብዝገበርካ ኣስተዋፅኦ ኣብየታዊ መንግስትና እዚአን ከመዋሽ ይብካ ኣሎ። ካብዚ ንላዕሊ እንተቐፂልካ ውን ዝያዳ ሞሳን ክወሃበካ እዩ። ኣብቲ ዓዲ ኣቲኻ ንዕኦም ተመሲልካ እሞ ኸዓ ጭቡጡን ፅፅዩን ዝኾነ ሓበሬታ እንተ ደ ኣምፂኻ ዝለዕለ ሓላፍነት ክወሃበካ እዩ።
1: ራይ ይቐኒለ ይኩን ሊቀመንበር።
0: ኣይትሕመቕ ኣጆኻ ብርተ
1: በርህን ዓነይ
2: እንታይ ዝርኢ ዘለኹ እወይ ኣነ እንታይ እዩ ዝገብሮ ዋ እሾክ ደገና ንቁስቁስ ኣብ ገዛ እሾክ ከብቁል እንታይ ይበሃል እዚ እወይ እወይ ሰብኣይ ኣኽ
3: ኣልጋነሽ እዚ ትብልኒ ዘለኺ ረጊእ ክሕሰብሉ ንነገራት ኣግፊሕና ንረኣዮ ኣይተተኸወኺ
2: ስምዐሉ እንዶ ኣምና ከም ብዕረይ መኸይዳ ኣፈይሎጊ መስቕ ዘይበልኩ ዲ ክደሊኽኒ ጸሊም ደበና እኳ የብልዕለይና ኣንጠጥዩ ዘሎ
3: እሱስ ሓቂኺ ላኪን ዘይፈለጥናየ ምስጢር ከይህሉ ንሕማቕ መዓልቲ የለኹን በላ እኳ ዝበሃል ዝግበል
2: ዝግ ድሕሪ ዝግ ከዓ ምዝራግ ኣሎ ካብ ፅቡሕን ዘይፅቡሕን ንዛረብ ግዳ ዝብለክ ዘለኹ ዘይትሰምዕኒ
3: ኣልጋነሽ ተራራይ ትኹኒ ምናልባት እዚ ሰብኣይ ንጹፍ ሰብ ክኸውን ይኽእል እዩ መስዳር እንደይ ትነስኢ ክልኣመረ ትፈክር
2: ብፍጹም ካብ መንጋጋ ኣንበሳ ዝመልቐት ማንቲ ለቀሲና ይተሓድርኒ ወይ ድራር ዝብኢ ወይ ድራር ወኻርያ ትኸውን ኣነ ድማ ድራር ጸላእ ክኾውን ኣይደሊኒ ኣምና ከለ ንኽተማኽርኒ እኳ ይዛረበኪ ዘለኹ
3: ኣንቲ ልጋነሽ ሻቕሎተይ ከምዚ ናትኪ ይኮነ ኣዝዩ ዝተፈልየ እዩ ኣይተን ፅርፅሪ ቀስበል እኳ እዝብለኪ ዘለኹ
2: ሕደግና ንዶ ነገራት ንሕና ኣፀቢቕና ኣፅባቅ ኣኽፊና የከፍእ እቲ ሓቂ ጥራሕ እዩ ዝምልሶ ነሰብኣይ እዚ ድማ ኣይገድፎኒ ኣብዚ ብፃሕ ከብፅሐ
3: ኣዑ ዝብላ ምትቀብልየት ኣለወለት
4: ኣቲ ሰብዓኒ ኽን ኣድንኣኽን እንዴ ኣሊ
5: ይህታ ድሓዲኻ
4: ገበል ዓካት ገበል ዓካት ገበል ዓካት ኣንቲ ገበል ዓካት እቲ ሰምዓኒ ንመስልን ኣንታ ገበል ዓካት
5: ጋባ ጋባ
4: ብራቮ ብራቮ ሰላም በላኒ ሰላም በላኒ ብራቮ ብራቮ ርኣኽን ገባ ነዊሕ ጠመትኡ ነዊሕ ጠመትኡ ገባ በላ ገባ በላ ክትዕወታ ገባ በላ እወ ገባ በላ
1: በል ሕጂ ዕድና እንተኸፅብቕ እንተሓርፍፍ ካብ ሻዕብያ እንተኣምር መሊቕና ወፂና ኣለና ሕጂ ሓንቲ ምርጫ ዘላትና
6: እንታይ ምርጩ
1: ምስ ኣቤታዊ ኢትዮጵያ ወይ ሞት ወይ ህየት
6: ደርደር ኣነ ኮ ሰብን እዚግን ዝፈልጠኒ ፃዕረኛ ደፋ እዱንኩን ሓረስታይ እዚ ትብለኒ ዘለኻ ደርቲ ኣፍ ልበኻ የንፍሕን እዩ የበሎ የበሎን የበሎን የበሎ
1: ሄሄ በርሀ ዋዓሎ ይተዋዓሎ ሻዕብያ ተደቅሰና ዘመስለካ
6: ማርያም ኣበይ ምስከደ
1: ንሱ መፅናሓልካ ሓንቲ ዕድል ኣብ ቅድሚና ፅብየና ኣላ ወይ ጎቦኹን ወይ ምስ ጎቦሀ ፀጋዕ ካልእ ምርጫ የብልና
6: እዚ ነቲ እንተበልና ሕጂ ወላ ሓንቲ ዋጋ ይብሉ ኣነ ግን ማርያመ ኣሚነ ናብ ጓለ ይኸይድ
1: በርሀ ሻዕብያ ከም ገመል ነካስ እያ ፅባሕ ንጎ ከም ጠስምጥኤል ወላ ኣላ ክተብለካ እያ ሻዕብያ ዘይፈለጠ ፍለጣ
6: ዳሓንዳሓ ማርያመ ሒዛ ሓንቲ ይኸውን ትምብር ኮይና እንታ
4: መጥሉል ኣነ ጥሉል ኣነ ጥሉል ወ ወ ኣነ ጥሉል ፅሉል ፅሉል ኣነ ጥሉል ስምዑ እያ ስምዑ ስምዑ ስምዑ ስምዑ ገበል ዓካት ገበል ዓካት ኣንታ ገበል ዓካት ገበል ዓካት
6: ኣታ ጋባይ ንደሊ ዓካት ንደሊ ንዕነታ
4: ገበላ ገበላ ኣበይና ኢልክኖ ጠቕሙ ስለ ዘይትፈልጦም ኩያ ኣይትፈልጦን ይኽን ኣይትፈልጦን ይኽን ጋባ ጋባ ዓንቃሪቦን በሊሕ ንእሽኩ ስለ ዘሎ ብቀቅብ ኣይትሰደክኒ ገባ ሓያል
2: ኣቦ ደጊም ኣነ ንስኻን ከም ዓይንን ሽጉርትና ኮይና ዘለና ብዕላማ ወላድን ውሉድን ኣይኮንና
6: ኣልጋ ነሽኮለ ቆምቆኛ ዘረባኺ ዋላ ይርዳአንን እዩ ዘሎ
2: ኣቦ ኣነ ውድብቲ ሻዕብያ እየ ንስኻ ምስ ፀላ ኢድካ ትሕውስ ተባሂልካ ሻዕብያ ኣሲራትካ
6: ኣልጋ ነሽኮለ ልብኸ ምስ ሻዕብያ ከም ዝኾነት ኣይሰሓትኩን ግን እዚ ትብልዮ ዘለኺ ኣነን ማርያምን ጥራሕ ኢና ንፈልጡ ብላኸማ ብበለካን ላኸዓካን እያ ሻዕብያ ኣሲራትኒ ኣነ ግን ኣብዚ የለኹ ኣብቲ የለኹ ከም ማይንጎቦ ንግፁ ሰብኣየ የብለክሎ
2: ብላኸማ
6: ሁላኸማ
2: ኣቦ ካብ ገበን ነፃየ ትብለን ኣለኻ
6: እወ
2: ፅቡቅ መረጋገፂ ወርቀት ኣለካ ሃየ ባርእኒ
6: ኣልካ ነሽዋለ ኣነ ኮ ብተኣምር ኮ ካብ ኢድ ሻዕብያ መሊቕ መፅእ ዘሎ
2: ኤኮ ገበነኛ ስለ ዝኾንካ በል ካብ ሕጂ ሰዓት እዚኣ ነዛ ገዛ ወይ ኣነ ወይ ንስኻ ኢና ንቕመጣ
6: ኣንቲ ቆልዓ እንታይ ክነዚ ዘረባ ተዋጃበር እየ ዘለኺ
2: ኣቦ ኣነ ባዕለይ ኣይቀትለካኒ ሻዕብያ ግን ኣብዚ ከባቢ ስለ ዘሎ ፍተው ፅላዕ ሒዘካ ከይዲ
6: ናብ ሻዕብያ
2: እወ ናብ ሻዕብያ ብጥቆማ እንተኮይኖም ኣሲሮምኻ ናፃ ኢኻ ኢድካ እንተሓዊስካ ሓጢኣት እንተሃልይዋ ግን እታ ዘላ ብኣላ
6: እሞ ንሞት ስሕሊፍካ ክትብኒ
2: ፍርድኻ ሞት እንተኮይኑ ኣነ ብሂወተይ ናፅነት እንተርእያ ናይ ኣሕዋተይ ታሪክካ ክነግሮም እንተተሰዊአ ግን ታሪክ በዕሉ ታሪክካ ክነግሮም
6: ካን ኣርጋነሽ ጓል ናእዳን መልቀስን ብድሕሪ ዋኒ እዩ ግር ኣነ ግን ብጠጠወይ ኮየ ናእዳየን መልቀሰየን ዝርኢ ዘሎ
2: ንስኻ ንዕላማኻ ኣነ ድማ ንዕላማይ ካብ እምነተይ ነግፈረ ግለ ይፈልጥኒ ኣቦ ንስኻ ነባሪ ኮንጋ ሃገር ግን ነባሪት እያ ኤርትራ እንተሃሊና ንነብረላ ተሞይትና ድማ ንቕበረላ እዚ ሃገር እዚኣ ኮ ናይ ውሉድ ወለዶ ውርሽዕ
6: ካ
2: እወ
6: ኣርጋነሽ ጓል ሽዕ ፈልፂ መጥመሪአን ልሕፂ ከም ዝብሎ ቦታት ሀየ ናይ ልቢ ክግበር እታ ዘላ ኣብ ኣላ
2: ፅቡቅ እሞ ንዓናይ ንኽድ
6: ኣርጋነሽ ጓለ እንተ ሞትኩሲ ተልኪኢ ከተልቅስለይ
2: ንብዓት ድራማ ሰብ ዘይርዮ ሰብ ዘይሰምዖ ከ ኣባኡ ዝመልካ
4: ስምዑ ኣታ ስምዑ ወይለ ንስኹም ዲኹም ሰሙን ኹም ስምዒ እዚ ሰብኣይ ኣምር ናይ ገባ የብሉንኒ ኣምር ናይ ገባ ፅቡቅ እየ ክምሃር እዮም ፅቡቅ እየ ዓጢ እያ ክምሃር እዮም
6: ሕራይዶሕራይዶማርዮ
4: ጥዕ ገር ክምሃር እዮም ማርዮና ኣፀቡቕ ኣቢል ክምሃር እዮም ኣታ ስምዑ ኣታ ንዕኹም ኣታንዕኹም ስምዑ ኣታ ስምዑኒ ዶ ገባ ንዓካት ገባ ንዓካት ኣታ ገባ ንዓካት ስከስከስከስከ እንታይነት ገባ እንታይ ትፈልጡን ይኹም ገባ እንታይ እንታይ ትፈልጡን ይኹም በል ስምዑ እንታይነት ገባ ክነግረኩም እየ ስምዑ እወ ገባ ጠመቱ ነዊሕ ጠመቱ ነዊሕ ስለ ዝኾነ ድማ ስሩ ነዊሕ ሰሚዕኩም ዶ ስሩ ነዊሕ ስለ ዝኾነ ዓብ ገረብ እዩ እዚ ዓብ ገረብ እዚ ኣብ ትሕቲ የፅልለካ ፍሩዩ ከዓ ኣዝዩ ብኩር እዩ ብፍሩዩ ድማ ይዕንግለካ ምግቢ ኮነካ ሰምዑ ኣለኹም ዶ እወ እዞም ኩለን እንስሳታት ኣብ ትሕቲ የፅልላ ቆፅሉ ይምገባ ዋላ ፍሩዩ ይምገባ ኩሉ ተረዲኩም ዶ ግርም ሕራይ ወይወይወይወይ ዝረሳዕኽዎ ሰምዑ ኣለኹም ዶ ስምዑ ገባ እሸኹ በሊሕን ዓንቃሪቦን ስለ ዝኾነ ሓፅር ድማ ኮነካ ኣቦታት እንታይ ይብሉ መስለኩም ብእሾኽ ገባ ዝተሓፅረ ማንም ነይደፍሮ እዛ ምስላኻ ሰሚዕኹማ ትፈልጡ ዶ እወ ገባ ድማ ኣዝዩ ሓያል ዝኾነ ሓፁር እዩ ብገባ ንድሕር ዳ ሓፂርካ ማንም ኣይሰግሮን እዩ ካልእ ድማ ቆፅሊ ናይ ገባ ንፀጉርካ መለስለሲ ይኸውን ወ ሓቀይ እንደ ኣዴታት ንፀጉርና ምስ መለስለሲ ይኸውን ገባ ብራቮታት ብራቮታት ተረዲኩም ዶ? በቃ ናይ ገባ ኣምር እዝን ካልን እዩ ሕራይ ዝተረፈ ድማ

ሓራይ እምበር ኣበይ ብርሀ፣ ኣብዝ ሓለፈ እንታይ ከም ዝደለናኩም ከይፈለጥኩም ካብ ኢድና ምሊጥኩም ከይድኩም። ህዝባዊ ግንባር በደል ኣለኩም ኢሉ ይኮነን ፀዊዐኩም። ከምኡ ብመጠን ከምቶም ኣብ ማእከል ዓዲ ኮይኖም ኣጆኹም ዘም ደቀይ ኣብ ጎንኹም ኣለና ዝብሉ ኣቦታትን ኣዴታትን ምስኦም ኮይንኩም ኢድ ክትሕውሱ እሞ እሂን ምሂን ክንበሃሃል ኢና ፀዊዕናኩም ነርና። ሕጂ እውን ክምብል በለ እምበር ኣይተኸዓውን ሳላ ዘዋዕሮ ጓልኩም ተራኺብና ኣለና። ከምቲ ኩሉ ኤርትራዊ እጃሙ ዘበርክት ዘሎ ምስ ደቂ ዓድኹም ሓቢርኩም ኣጆኹም በሉና ወዲእ ኣለኹ ክትከዱ ትኽእሉ ኢኹም።

0: ላቶም ሕማማት ኩምቱ እንዳሓበራ ምስል መተኣምባት ከረም ቅያስ ዓደዮ ገሊል እዚ ሸዓብ ኣብሳር መዳፋዕትለ ሕማም እዋጅብ እግል ትነፋዕ ኣቦ ኣትፋቀዳ መስኡር ፈረዓፍየት ዶክተር ወልዲ ዮሃንስ እብጀህቱ ልትነሳእ ለሃላ ምስዳራት ዲ መራቀበት ሕማም ብዓመት ጥጋዕሂ እፍንቲ ዶር ዓብ ቀድም ሰበትሃላ እግልዝያት ፍግሪት መጅተማዕ ብሰብ መቕደረት ዓፍየት ለልትህየቡ መምርሕ እዋጅብ እግል ይግስ እቡ መክራ ሙዲር ዓም ቅስም ከደማት እጅትማዕየት እሰይት ፍራንኮ ኩባባ እብጀህቱ ዲብ መራቀበት ሕማም ጥጋ ርክብት ልህለየት ዓቦት እንተተሓፈዘት ዲብለት ወቀለት ደረጀት ዓውተ እግል ትበጻሕ ሙጅተማዕ ወሰብ ሽርከት ጅሃት እፈዛዕት እግልሽ ቀውትፋና ሙሻርከት ዲብ ደንጎባ ደረጀት እምር ወካይል ዓፍየት ደገጊት ሓካይም ኣገር ለልዓብ ድሩስ እግል ትነዘም ኣትፋቀደው
1: ኣብደረጀ ተቕሊም ግብለት ፈን ሜርሕት በርናምጅ ወክርን ፍዕል ወሸርሐ እተ ደቂ ምሓረ ለደርሰው 7 ሰብ ምህነት ዮም 12 ጁን ድሕረው ድሩስ ፈን ሜርሐት በርናምጅ ተኣምርታ ሜርሓይ በርናምጅ ፈዳብ ፍንቲት ተረት ሜርሓይ በርናምጅ ዲብ ዕፈ ዓዳት ኣህምየት ቅድረት መፋሃመት ዲብ ሜርሒት በርናምጅ ሸክል ምእተይ ዲብ መስራሕ ኣትኣማር ሙቐድም በርናምጅ መዓልተይ በርናምጃት እዳረት ኣመቱ ይተኣምረት መሻክል በሰጦት መተቕብለት ፕሮቶኮሉ እዳረት ኣህምየት ለቦም ኣንፋር ወብዕዳር እስላ ከምክም ዓላም ደርስ መጃላት ክርን ሄኒ ዓም ሸርሕ ሙሲቃ ትወክርን ኣሳስ ምህሮ ኣክራናት መንፋዓት ንዛም ኣተንፈሶት ዲብ ኣክራናት ምህሮ ዲብ ወቀሎት ኣብ ዕልም ለተለፈን ክርን ኣህምየት መትላማድ ሕላይ ወኣናእሽት ወመራዓየት ዓፌት ንዛም ክርን ለልብል መፍሆም እቱ ለረከዛ ዓላም ለድሩስ ለኣባ ፈናን ግርማይ ኣብርሃም ለደርሰው ለረው ሕስር ኣኽላቅያት ወቅት እንዳሓመዳ ለእሉ ከስቦ ኣምር ኣብ ሽቕል እግል ዝጠውሩ ኣትፋቀዳ ሙዲር ዓም ቅስም ዓዳት ወርያደት ኣሰይድ ኣብርሃም ዮሃንስ ብጃቱ ለድሩስ ለሃላ መጋድዕት ለኣተመም ኩምሰልቱ እንዳሓበራ ለደርሰው ዲብ ሽቕሎም ለሃላ መሓገዝ እግል ኣርትዖ ትፋና ሓክም መቕሊመ ግብለት ኣሰይድ ኣብ ተስፋ ፅየን ብጃቱ ኣሜት ለድሩስ እንዳዘክራ እምበል ሕላለ ከዲም ዲብ ለተወቀለት ደረጀት ዓውተ ለበፅሕ ሰበቱ ለደርሰው ምህነቶም እግል ዝጠውሩ ኣትፋቀዳ ማሕበረቶና ወለዳ እንስሳት ፈራቕሊም ጋሽ በርካ መትነዛሙ እንዳኣደቀባ መቕደረት እንስሳት ገለ ትተረድ ለወዲዩ በርናምጅ ገለ ተላለኩም ሰልቱ ዮም 14 ወ10 ክለጁን ዲባርንቱ ተለወደዮ እጅትማዕ ሸርሓ መጦርለ ዲበ ስና እጅትማዕ ወመናበረት እንስሳት ወእንስሳት ለረፍዓሃ ዓይላት ለገብእ ጀህድ ዲብ ኣስረቶት ዓዋጅ ዴራይ ወቆየት ብዓመት ኣስረቶት ዝዳይ ስነት ኣዳም ሊበፅሐ ወክሽቦየነ ፍንቲት ልትከደም ክምሰረለ መስኡለት ለማሕበር ኣሰይዳ ይሕደጋ ዮሃንስ ኣፍሃመተ መስኡሊን ማሕበር ዲበ ሙዴርያት እተቐደመያኹ መካስብ ወድዕፍለ ከምከም ተቕሪር እንስሳት እንዳትነዘመያ ዒን እተየን ለልኣደምና ኣብ ኣርድየት ግል ትጥፋሕ ዲበ ወዲያዊ ጅህድ ማሕበር ሓደ ቅድረቱ ዶር ክምሰል ቀድም ክምፍገሪቱ ዲብለት ፈናተ ድዋራት እቕሊም ላለት ሓመድ ተቕይር ክምሰል ትረአ ዛህረት ዓዋድ ዴራይማ ዲበ ትነቅስ ክምሰል መፀት ኣብርሃም እምበለሊ መትነፋ እንስሳት ዲብ ከደማት ዓፌት ወተዕሊም ክምሰል ዓባ መቕደረት ምህነት እንስሳት ሰኒ ክምሰል ሄረር ትሓበረያ መስኡለት ለፈርዓ ሰይዳ ይሕደገ ዮሃንስ ደንጎባ ደቃብ መቕደረት እቅትሳድ እንስሳት ኣንፋር ዓብዮት ወእተይ ማሕበር ወሰኮት ኣስክላ ጀድ ለጠልብ ሰበቱ ሕሰር እንዳተሃየባ ግል ልትከደምቱ እንዳኣትፋቅደት እንስሳት ብቆት ጀዋንበን እንዳሓፍዘያ ብቑዕ ጀዋንበን እንዳሓፍዘያ ግልዝያት ፍገሪት ግል ልክደማ ኣትፋቀደት ዲበ ኩልየት ተዕሊም ዋዕሉም ህግያ ዓዲ ቀይሕ ምህናት ለደርሰው ክለምት ወሰዓዊሓተ ደረሳይ ወሸቃላይ ዲበ ዮም 13 እጁን እንተሕረው ለእቲ ክልኦት ውካን ለተሃየባ ናይ 3 ወርሒ ድሩስ ምህናት ህግያ ዓረቢ ተስዊር ቪድዮ ቴክኖሎጂ ኮምፒዩተር ኣርትዖት ስወር ቪድዮ ወግራፊክስ ለከምክም ዓላም ዓሚድ ለኩልየት ዶክተር ወልደ ትንሳኤ ተወልደ ዲባ ቀደመያ ከሊመት ሩየት ሸባብ እንደ በኔካ እግል ትትሓቀቅ ምስል ማሕበር ወጠን ሸባብ ወደረሳ ለትፈናተ በርናምጅ ክምሰልት ልትሰርገል ድሩስ ምህናት የኒ ክፋል ናይ ክምሰልቱ እንዳሓበራ ደረሳ መጦር ተዕሊም ኣካዳሚ ምስል ቴክኖሎጂ ግልጊሶ ወርሖም እግል ጠውሮም ክምሰልቱ ሸርሓ ካትበት ማሕበር ወጠን ሸባብ ወደረሳ ዲበ ኩልያት ሻበት ትዕግስቲ ዕቁበ እብጃታ ማሕበር ክልሰነት እግል ደረሳ ብዝሓም ድሩስ ኣቦ ክምሰል ኣድሕር እንዳሓበረት እሊ ምስለት ፈናጠያጃት ሕኩመት ወጀብሃት ወኣንፋር ወሙእሳት ኣበለት ገብ መዓወነት ለለት ነዘን በርናምጅ ፍገሪት ወለትኣትናይት ክምሰልቲ ኣብርሃም ዲብ ኩልየት ዓዲ ቀይሕ ምን ሰነት 2013 ኣንበታ ዝያደ ኣልፍ ደረሳይ ለት ፈናጠያ ምህናት ክምሰል ደርሰው ልትኣመር ዲብ ሕሊል ባርካ ባካት ኣፍሂምቦል ዲብዮም ስዕጁን እቲ ሓደ 30 ሄክታር ኣርድ ሕርስ ነድ ሳደፋ ለነደ ፍንገ ሙዲርየት ድገ ወከርከበት ምን ከዛን ከርከበት ዲብ እንክር ግብለት ይበሃላ ድዋራት ቱለጀራ ኣበብኮት 750 ዕጨት ዓርከወከብ 1270 ዕጨት ዖበል ለብቱ ዕጨይ ኣስል ክምሰል ደመረ ምን መእሳት እንሱስ ወዘር ሓርስ ቅብለት ምውዳቅ ፀሓይ እንደ ኣደገት ላበፅሓተን ሓብሪ ኣትኣመረት ለነድብ ዓመት ኣንፋር ለመእሳት ሸዕቡ እዳረት ለባካት ዲብ መራቅበት ክምሰል ኣተተሓበራ ሰበብ ለነድ ሰብ ንዋይ ክልምዕል እግል መናበረቶም ለለትነፍዕ በእሳት ዋጅብ እንደ ኢላ ቀሱና ለሓድ ገዋግል ትግባእ ክምሰል ቀድር ተሓበራ ኣይሳመት ተቕብለትና ዲብ ኣኽባር ካርጅ ግል እንትዓደ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ብምክንያት 20 ሰነ መዓልቲ ሰማዕታት ብፌደሬሽን ብሽክለታ ዞም ኣካል ተወዲቡ ዝተካየደ ውርድራት ብሽክለታ ትማሊ ሰንበት ብካልኣይ መድረኹ ተኻይዱ።
1: ሰላም ዝኸበርኩም ተኸታተልትና ከመይ ፀኒዕኹም? ዘለናዮ ቦታ ከባቢ ኢንሹራንስ ኮይኑ ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ንክልተ ሰሙን ክካየድ ዝፀንሐ ፀወታ ሎሚ መፈፀምቱ ረኺቡሎ። ኣብዚ ፀወታ እዚ ስፖርታዊ ክልኽ ዘይኮነ ሃገራዊ ኒሕን ዝኽሪ ሰማዕታትና ብልዑል ኒሕ ዝካየድ ዘሎ ፀወታ ተረኺብና ንርከብ ኣለና። ሕጂ እውን ቀፂልና ምስቶም ዕዉታት ናይዚ ክቡር ዝኾነ ረዚን በዓል ሕፅር ዝበለ ፃኒሕት ክንገብር ኢና ምሳና ፅንሑ።
2: ናይ ክልተ መድረኽ ዕምሪ ዘለዎ ውድድር ቅድድም ብሽክለታ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ዋንጫ ሰማዕታት 2026 ኣብ ዝሓለፈ ቀዳማይ መድረኹ ከም ዝተካየደ ዝዝከር እዩ። ናይ ማውንቴን ባይክ ካልኣይ መድረኽ ውድድር ብምክንያት ምዕፃው ትምህርቲ ተምሃሮ ናይ መወዳእታ ፈተና ዝጅምሩሉ ዕለት ብምግጫው እቲ ንዕለት 13 ሰነ ኣብ መስመር ፅርጌ ዓዲ ሰጉዶ ተሰርዑ ዝነበረ ካልኣይ መድረኽ ውድድር ንሰንበት ዕለት 21 ሰነ ኣብ መስመር 50 መደበር ፖሊስ ኣስመራ ክካየድ መዲቡ ኣሎ። ኣብ ናይ ማእከሎትን ዓበይትን ተቐዳደምቲ ምስ እንሰግር ድማ ኣብ መወዳደሪ ቦታ ኢንሹራንስ ዝተሰርዐ ኮይኑ ማእከሎት ተቐዳደምቲዮም ልክዕ 18 ፈርቓን ኣብ መስመር ተረኺቦም። ኣብቲ ዕለት ናይቲ ውድድር ቀዳማይ ኮይኑ ዝተዓወተ ናትናኤል ሃብቲ ኣብ ካብ ጋንታ ኤሪተል ክኸውን ከሎ ንዕኡ ቀፂሉ ድማ ዮናታን ቴድሮስ ካብ ደንደን፣ ዩኤል ሚካኤል ካብ ደንደን ብምዃን ተዓዊቶም። ብውህሉል ድማ ዮናታን ቴድሮስ ካብ ደንደን፣ ጋንታ ደንደን ድማ ብውህሉል ዕውድቲ ኮይና። ቀፂለን ናይ ደቂ ኣንስትዮ ተቐዳድምቲ ኣብዚ ፀወታ ዝኾነ ናይ ምምላእ ኮነ ካልእ ዝኾነ ፀወታ ብዘይምንባሩ ድማ ብሓባር እየን ፀወተ እንዛዚመን። ናዚ ውፅኢት ድማ ኣድያም ዳዊት ካብ ደንደን ቀዳሜቲ ክትኣቱ ከላ ሚዛን ሃብተ ስላሴ፣ ናርዶስ ፀጋን ካብ ደቡብ ብምዃን ስዒበና። ኣብዚ ናይ ክልተ ሰሙን ብውህሉል ግዜ ካብ ዞባ ደቡብ ሱዛን ፍሳይ ዕውድቲ ናይዚ ረዚም በዓል ኮይና። ቀፂሎም ናብ መዛዝም ፀወታ ዝተረኸቡ ዓበይቲ ተቐዳደምቲ ኮይኖም ኣብዚ ፀወታ ድማ ካብ መጀመርቱ እዩ ብረስኒ ጀሚሩ። ናይዚ መርኣያ ድማ ብዙሓት ክቕረፁ እንከለዉ ብዙሓት ጉጅለታት ድማ ክመቓቐላ ጀሚረን። ኣብዚ ናይ መተባብዒ ወፈያታት እንዳተገበረሉ ንፀወታን ተዓዘብትን ኣዘናይ ዝኾነ ፀወታ ዘሰላሰሉ ዓበይቲ ተቐዳደምቲ ኣብ መወዳእታ ድማ እተን ዝተጋማምዓ ጉጅለታት በብቕረብ እንዳተጠርነፋ መፃ። ኣብ መዛዘድሚ ድማ ነዚ ኩሉ ዝተዓዘበ ተቐዳዳማይ ገዛማንዳ ኤስሮም ተስፋይ ብምምላቕ ብዘይተቐጻጻይ ንመስመር ረጊፁ። ቀፂለ ዓባይ ጉጅለ ድገበሮቶ ቅፅበታ ውድድር ድማ ካብ ጋንታ ደንደን ኤፍሬም ዘረጋብር ካልኣይ፣ ናኦድ በረኸት ካብ ሰንበል ሳልሳይ ብምኻድ መስመር ረጊፆም። ብውህሉል ግዜ ድማ ኤፍሬም ዘረጋብር ካብ ደንደን ናይዚ ውድድር ዕውድ ተባሂሉ።
3: መጀመርያ ሽመይ ኤፍሬም ዘረጋብር ይበሃል። ናይ ጋንታ ደንደን ተፃወተ ማለት እዩ። ብጣዕሚ ዓብ ሓጎስ ስምዓኒ ምስቲ 20 ሰነ ምዃኑ ፀወታ ብጣዕሚ ኣነስ ዝዓበይቲ ዋንጫ ይክብላ ዝኽእል እዋ ብጋንታና ንገብሮ ትሬይን ኮን ዋላ ንትሕግጋዝ እኳ ካብ ንሓንቲ ፀወታ ይኮልና ይኮና እንዳሉ ንኩሉ ፀወታ ኩሉ ዘለሎ ፀወታ ድልዋት ኮይና ንኣቱ ኣምላኽ ሓጊዝና ስትራቴጂ ዝገበርና ካብ ስልጣንና ጀሚርካ ትጋንታ ገዳ ኩሎም ተደጋንታ ካ ተሓጋጊዝና ዝዓወት ክነምፅ ክኢልና ማለት እዩ። እዋ ፀጋሚ ነይሩ እኳ ዝብሎ ሓንቲ የብለየን ብደጋንታይ ኩሉ እቲ ፀገምሲ ኣይረኸብን ምክንያቱ እቶም ደጋንታይ ከይቦምን እዮም ውዒሎም ዘድልየን ኩሉ እናገበሩ ዳርጋ ተሸጊረስ ክብላ ይክል ነይሩ ማለት እዩ። 20 ሰነ ክበሃል ከሎ ቀሊል ሽማ ኣይኮነን ምክንያቱ ደሞም ኮፍ ኢሎም ናብ ዝደብፅሕና ማለት እዩ። ኣነ በቲሶም ዝገበሩለይ ኣብዚ ዓወት በፂሐ ኣለኹ ንዖም ሕድርናቶም ገይረ ከዓ እቲ ዝዓበየ ቶም ዓበይቲ ሕወትና በፂሐ መር ኣለዉ ክበፅሖ ኣምላክ ሓግዘኒ።

0: ብርካት እዩ እቲ ዕላማ ቀንዲ ዕላማ ኣብኡን ደቅና ላይክ ሕውነትን ፍቕርን ብስፖርት ተሃኒፆም ንክዓብዩ እቲ ቀንዲ ዕላማ ንዕኡ ጎኒ ጎነይዚ እውን ኣብ ካልኦት ሃገራት ኣብ ኤሮፓውን ከምኡ ኣለውና ቀፃሊ ነቲ መደባቶም ነዚ ናይ ሽልማት ነዚ ላይክ ንሃገርና በፂሕዎ ዘሎ ደረጃ ናይ ብቅድም ምሽክለታ ንዕኡ ንምዕባይ ላይክ ኖ ኣበርክቶኦም ላይክ ኖ ከምዚ ንእሽተይ ኣበርክቶ ንክገብር ላይክ ክገብሩ ንዕንስ እንታይ ይሕልፍ ለክን እቲ ኩሉ ግዜ ድሌታቶም ኣሎ ነብሶኮም መብዛሕትኦም ተቀዳድምቲ ነብሶ ኮፎም ኣበርክቶ ይገብሩ እዮም ላይክኖ ግን ብሓፈሻ ከምዚ ላይክኖ ኣነ ላይክኖ ንእሽተይ መበገሰ ኮይኑ ዘሎ ምክንያቱ እንታይ መበገሰይ ከዓ ካልኣይ ንሕና ኣብ ንቀዳደምሉ ነበርና ቅድሜና ነበሩ ኣሕዋትና ላይክኖ ኣያታትና እዮም ነዚ ንዕና እዳተባብዑ ኣብዚ ላይክኖ በፂሑ ዘሎ ብቅድም ሽክለታ በፂሑ ሞ እዞም ኣብ ደገ ዘለዉ ተቐዳድምቲ ከዓ ጎኒ ጎነቲ ማያታትና ዘፅንሑልና ላይኪኖ ናይ ምሃብ ናይ ምልጋስ ናይ ምትብባዕ ባህልና ከም ምኳኑ መጠን እቶምና ኣብ ደገ ዘለዉ ነፍሲ ወከፎም ላይኪኖ ነዚ ሃገርና ናይ ምሽክለታ ዞባ ማእኸል ፌደሬሽን ላይኪኖ ንዓኣቶም ንምሕጋዝ ነፍሲ ወከፎም ኣብ ፌደሬሽን ቅድም ምሽክለታ ነባራ ተቐዳድምቲ ብደይ ምንም ክፍልት እዮም ላይኪኖ ደሞ ምን ረሃፅም ንክፍሉ ኣለዎ እሞ ንሕና ላይኪኖ ብዓቕምና ነዚኦም ጎኒ ጎኒ ነቲ ንሳቶም እውን ግዜኦምን ጉልበቶም ከይበቕቑ ላይክ ነዚ ምሽክለታ እዚ ናብ ምዕባይ ፀሓይን ቁሪ እናተወቕዑ ዝገብሩ ዘለዉ ንሕና ከዓስ ንእሽተ ኣበርክቶ ክንገብር በዚ ጋጣሚ እዚ ንነፍሲ ወከፍ ደገ ዘለኹም ተቐዳድምቲ ምሕፅ እንታይ ይሕልፍ ላይክኖ እዚ ገበርኩምለይ ንእሽተይ ሓፃር ቀንምፅ ከዓ ንኤረቲቪ ከይመስገቡን ከምኩም ክሓልፍ ኣይደለኒ ን ዩ
1: ብፌደሬሽን ኩዕሶ እግሪ ዞባ ማእከል ተወዲቡ ዝካየድ ዞባ ውሊግን ዋንጫ ሰማእታትን ዝሓለፈ ቀዳሚ ሰንበትን ቀፂሩ ተኻይዱ ትማሊ ሰንበት ሊግ ዞባ ማእከል ኣብ ስታድዮም ኣስመራ ብክልተ ግጥማት ቀፂሩ ተኻይዱ ፍለማ ናብ ሜዳ ዝወረዳ ኣልተሕሪር ኣንጻር ማይ ተመናይን ነይረን ክልቲአን ምብል 13 ፀወተን የካይደን ኣልተሕሪር ኣብ ካልኣይ ዙር ሓያል ተወዳዳርነት ብምርኣይ ንሰለስተ ብዓወት ሓደ ማዕረ ብምውፃእ ኣብ ሻምናይ ናብ ራብዓይ ተርታ ክብ ዝበለት ትማል እውን ኣንጻር ማይ ተመናይ ኣብ ዝገጠመትሉ እውን ኣይናሓዘትላን ፀወታ ምስ ፈለመ ኣብ ታሽዓይ ደቂ ብመንገዲ ሄርሞን ገብረ ገርግሽ ብዘመዝገባ ሸቶ ሓደ ባሮ ንዕረፍቲ መሪሓ ውፅያ ድሕሪ ረፍቲ ኣብ ዝቐፅለ ፀወታ ኣልተሕሪር ፀወታ ምስ ፈለመ ኣብ መበል 46 ደቂ ብመንገዲ ብርሃነ ትኽሊ ሚካኤል ብዘመዝገባ ሸቶም ክልተ ብሓደ መሪሕነት ኣደልዲላ ኣልተሕሪር ብዚ ውፅኢት ኣየብቅዕትን ሄርሞን ገብረ ገርግሽ ንዕኡ ካልእቲ ንጋንቱ ድማ ሳልሰይት ሸቶ ወሲኹ ኣልተሕሪር ዓብላልነታ ብምቕፃል ኣብ 72 ከምኡ ድማ 9 ደቂ ካብ ኣክረም ኣደምን ኣቤል ክፍለን ሸቶ ወሲኻ ብገፊሕ ድማ 5 ባሮ ተዓዊታ ኣብ ዝግጥም ተፀዋታይ ሄርሞን ገብረ ገርግሽ ብሉስ ተፀዋታይ ናይ ዝግጥም ተፀዊዑ ቀፂለና ሜዳ ዝወረዳ ኣትሉስ ምስ ዝራእትን ጥሪትን ነይረን ክልቲአን 5 ፀወተን ኣካይደን ኣብ ካልኣይ ዙር ክልተ ዓወትን ክልተ ማዕረን ብዘመዝገበቶ 23 ነጥቢ ሒዛ ናብ ዝግጥም ኣንጻር ኮርፖሬሽን ዘራእትን ጥሪትን ኣትያ ኣዱሉስ ንፀወታ ናብ ረብሓ ንምቕያር ግዜ ይወስደላን ኣብ 10 ደቂ ብመንገዲ ቢንያም ግርማይ ኣብ መበል 13-17 ደቂቕ ድማ ብመንገዲ ሳምሶም ዝተኸስተ ብዝረኸበተን ሸቶታት ንዕረፍቲ 3 ባዶ መሪሓ ድሕሪ ረፍቲ ኣብ ዝቐፅለ ፀወታ ኮርፖሬሽን ዘራእትን ጥሪትን ንኣዱሉስ ዕድል ይሃብዋን ዘራእትን ጥሪትን ኣብ ተወሳኺ ደቂቕ መምለስ እግሪ ብመንገዲ ዑስማን ሸቶ ረኺባ ፀወታ ብመሪሕነት ኣትሉስ 3-1 ተዛዚሙ ኣትሉስ ብዝያዳ ፀወታ ብ26 ነጥቢ ምስ ቀሕ ባሕርን ደንደንን ተማዕራርያ ኣብዚ ግጥም ተፃዋታይ ኣትሉስ ሳምሶም ተኸስተ ደሚቑ እዚ ከምዚ ንኮሎ ትማል ሰንበት ናይ ዋንጫ ሰማእታት ንዋንጫ መን ሓለፈ ናይ ፍርቂ ፍፃመ ፀወታ ደቂ ተባዕትዮን ደቂ ኣንስትዮን ተኸይዱ ኣብ ናይ ደቂ ኣንስትዮ 3 ክለባት ሊግ ደቂ ኣንስትዮ ዞባ ማእከል ራብዒተን ድማ ሳለን ደቂ ኣንስትዮ ዞባ ማእከል ብምፅምባር ንዋንጫ መን ሓለፈ ፀወተን ኣካይደን ምምሕዳር ሰንበል ምስ ታለንት ዞባ ማእከል ፈላሚ ግጥም ኣብ ሰዓታት ቅድሚ ቀትሪ ዝተካየደ ምምሕዳር ሰንበል ንታለንት ዞባ ማእከል 4-2 ብምርታዕ ሰንበል ናብ ዋንጫ ሓሊፋ ቀፂለን ድማ ናብ ሜዳ ዝወረዳ ጎዳይፍ ምስ ዕዳጋ ሓሙስን ዝተመደበለን 9 2-2 ብምዛምን ሓንቲአን ንምሕላፍ ናብ ፍጹም ቅላዕ ኣምሪሐን ዕዳጋ ሓሙስ ድማ ብፍጹም ቅላዕ 2 ባዶ ብምዕዋት ንዋንጫ ሓሊፋ ናይ ደቂ ተባዕትዮ ድሕሪ ቀትሪ ካብ ካምፖ ቺቾሮ ዝተካየደ ጋንታታት ካልኣይ ዲቪዥን ኣኽርያ ደንደን ቢ ኣልተሕሪር ቢ ራብዒተን ታለንት ዞባ ማእከል ኣብዚ ናይ ፍርቂ ፍጻመ ብምብፃሕ ንዋንጫ መን ሓለፈ ፀወተን ኣካይደን ፈለማ ሰዓት 2 ደንደንቢ ምስ ኣልተሕሪር ቢ ገጢመን ደንደንቢ ኣብ ዝካየድ ናይ ሻምፒዮን ኣብ ቀዳማይ ምድብ ቀዳሜይቲ ኮይና ትመርሕ ዘለያ ንኣልተሕሪር ድማ 4 ባሎ ብምስዓር ደንደንቢ ናብ ዋንጫ ሰጊራ ቀፂሉ ሰዓት 4 ድማ ምሕዳር ኣኽርያ ምስ ታለን ዞባ ማእከል ገጢማ ኣኽርያ ኣብ ውድድር ሻምፒዮን ዞባ ማእከል ኣብ ካልኣይቲ ምድብ ብምዃን ስዕረት ከይቀመሰት ቀዳሜይቲ ኮይና ትምርሕ ዘላ ምስታ ቅድሚ ሕጂ ኣብዚ ውድድር ንፈለማ ግዜያት

0: ተሳተፍ ዘላ ታለም ዞባ ማእከል ድማ ኣብ ዝገጠማሉ ቀዳሞት 45 ብዘይሸቶ ባዶ ባርን ተፈላለየን ንሕረፍቲ ኣብ ዝቐፀለ ፀወታ ኣብ መንጎኦን ሓያል ተወዳዳርነት ብምርኣይ ታለንት ዞባ ማእከል ናብ ኣኽርያ ብምፅጋዕ ናይ ሸቶ ዕድላት ትፈጥር ነይራ ናብ ሸቶ ብዘይምቕያራ ዋጋ ክፊልዋ ኣኽርያ ኣብ መበል 81 ደቂቕ ብመንገዲ ሮቤል የማነ ብዝረኸበታ ሸቶ ሓደ ባዶ መሪሕነት ሒዛ ብምዞም ንዋንጫ ሓሊፋ በዚ መሰረት ኣኽርያ ኣንጻር ደንደንቢ ኣብ ግጥም ፍጻመ ዋንጫ ሰማዕታት ክረኸባየን ብምኽንያት በዓል ናጽነት ፌደሬሽን ባድሚንተን ዞባ ማእከል ተወዲቡ ክካየድ ፀንሐ ውርድራት ተዛዚሙ ፌደሬሽን ባድሚንተን ዞባ ማእከል ብምኽንያት በዓል ናጽነት ንኣስታት ሓደ ወርሒ ከካይዶ ዝቕነየ ውርድር ባድሚንተን ስንበት 14 ስነ ኣብ ጅምናዝየም ሃማማትእ ብዝተካየደ ውርድራት መጋረጅ ዓፅዩ እዚ 16 ግንቦት ዝጀመረ ውርድር ኣብ 3 ክሊ ዕድመ ማለት ኣብ ክሊ ዕድመ ትሕቲ 15 19 ዓመት ከምኡውን ልዕሊ 19 ዓመት ተኸፊሉ ብኽልቲ ፀወታ ብንፅል ድርብ ሕውስ ዋስ ውርድራቱ ኣካይዱ ደቂ ኣንስትዮ ተወዳደርቲ 15 ዓመት ኣብ ዘካየዶ ግጥም ድባብ ዮናስ ኤልዳና ኢዮብ ሰሲና ኢዮብ ካብ ቀዳማይ ክሳብ ሳልሳይ ደረጃ ክሕዛን ከለዋ ኣብ ደቂ ተባዕትዮ ድማ ያስር ጀማል ዳዊት እስክንድር ብሩክ ዳንኤል ዕውታት ኮይኖም ኣብ ትሕቲ 19 ዓመት ሓያት ኢብራሂም ኤሌና ከሰተ መርም መሓመድ ብርሃን ቀዳሞት 3 ዕውታት ክኾናን ከለዋ ኤልሻይዳይ ሙሴ ኢዮቤድ መድሃኔ ዓብዱልቃድር ኣወርኬል ድማ ኣብ ናይ ደቂ ተባዕትዮ ተዓዊቶም ኣብዚ ክሊ ዕድመ ደቂ ኣንስትዮ ብድርብ ኣብ ዘካየደ ውርድር መርም መሓመድ ብርሃን ሓያት ኢብራሂም ንመጋጥምተን ረቲዐን ንቐዳሞት ዕውታት ክኾናን ከለዋ ራንያ ገብረትንሳኤን ሜላሄር ኤፍሬምን ካልኣይ ኤለና ከሰተን ኣርያ መድሃኔን ድማ ሳልሳይ ደረጃ ሒዘን ኣብ ናይ ደቂ ተባዕትዮ ዓብደልቃድር ኣወልኬር ቀዳማይ ኤልሻዳይ ሙሴን ኢዮቤድ መድሃኔን ካልኣይ ሃይሰም የኑስን ብሩክ ፊልጶስን ሳልሳይ ደረጃ ሒዞም ብክልቲ ፀወታ ማለት ሕውስዋስ ጋንታ ኣብ ዘካይዶ ፀወታ ኤልሻዳይ ሙሴን ሓያት ኢብራሂምን ዓብደልቃድር ኣወልኬርን ራንያ ገብረትንስአን ኢዮቤድ መድሃኔን መርያም መሓመድ ብርሃንን ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ሒዘን ልዕሊ 19 ዓመት ተፃወቲ ኣብ ዘካይዶ ግጥም ድማ ዳናይት ቢንያም ንመጋጥምታ ረቲዓ ቀዳሚይቲ ዕውድቲ ክትከውን ከላ ሄርሜላ ብርሃን ካልኢቲ ሊንዳ ከሰተ ሳልሰይቲ ብምዃን ውርድረን ዛዚመን ኣብ ደቂ ተባዕትዮ ቅዱስ ዮናስ ፋኑኤል ኣርዓዶም ሳሙኤል ሃይለ ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ሒዞም ብድርብ ኣብ ዘካየደው ፀወታ ኣብ ናይ ደቂ ኣንስትዮ ሄርሜላ ብርሃንን ሊንዳ ከሰተን ቀዳማይ ደረጃ ክሕዛን ከለዋ ዳናይት ቢንያምን ሳሮን ወልድ ኣብን ሚለና ተስፋ ሚካኤልን ንያት ኣስምሮምን ድማ ስዒበነን ኣብ ናይ ደቂ ተባዕትዮ ራእይ ዮናስን ቅዱስ ዮናስን ሌኩን ሙልጌታን ሄርሞን ሚካኤልን ሳሙኤል ሃይለን ፋኑኤል ኣርዓዶምን ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ብምሓዝ ውርድሮም ዛዚሞም ሕውስዋስ ማለት ብክልቲ ፀወታ ብዝቆማ ክለባት ኣብ ዘካየድዎ ግጥም ድማ ቅዱስ ዮናስን ሄርሜላ ብርሃንን ንመጋጥምቶም ብምርታሕ ቀዳማይ ደረጃ ክሕዙን ከለዉ ፋኑኤል ኣርዓዶምን ዳናይት ቢንያምን ካልኣይ ራእይ ዮናስን ሊንዳ ከሰተን ሳልሳይ ደረጃ ብምሓዝ ውርድሮም ፈጺሞም ኣብዚ ምኽንያት በዓል ናጽነት ክካየድ ዝቐነየ ውርድር ነቢይ ዮናስ ኣብ ትሕቲ 15 ዓመት ራንያ ገብረ ትንሳኤ ኣብ ትሕቲ 19 ዓመት ጽቡቕ ብቕዓት ዘንጸባርቕ ተባሂሎም ፍሉይ ክሽለሙን ከለዎም ኣብ ልዕሊ 19 ዓመት ድማ ደጀን ተስፋ ገርግሽ ብብዝሒ ውርድርን ዓወትን ዘካየደ ተባሂሉ ንሽልማት በቒዑ ኣብ ዝነኣስታት ሓደ ወርሒ ዝተኸየደ ውርድር ብድምር 76 ተወዳደርቲ ክሳተፉን ከለዉ 217 ግጥማት ድማ ኣካይዶም ኣብ ከተማ ጊንዳዕ ትንሳኤ ስፖርት ብሓድሽ መንፈስ ንምብርባር ሓዳሽ ኮሚተ ቆይማ
1: ፌደሬሽን ኩዕሶ እግሪ ንዞባ ጊንዳዕ ትንሳኤ ስፖርታዊ ንጥፈታት ንምብርባር ውዳበታቱ እሐይሉ ንኽሰርሕ ሓዳስ ኮሚተ ብምቓም ብሓድሽ መንፈስ ስርሑ ፈሊሙ እቲ ብ12 ክለባት ናይ ካልኣይ ዲቪዥን ኣብ 2 ምድብ ከምኡ ድማ 8 ናይ ቀዳማይ ዲቪዥን ዝተሰርዐ ውድዳት ንዓመት ሙሉእ ብዘይምቁራት ዝካየድ ምዃኑ ወኪል ኣገልግሎት ዜናት ንዞባ ሓቢሩ ናብ ፆታታት ምስ ንሰግር ኣብ ቀዳማይ ዲቪዥን ጋንታ ዓወተ ንባቡራይ 3 ብ2 ክትረትዓን ከላ መደርባ ድማ ንሰገን 4 ብ2 ስዒራታ ብ67 ሰነ ኣብ ዝተኻየደ ግጥማት ምስሪ ድማ ናይ ካልኣይ ዲቪዥን ኣልነስ ንባቡራይ 2-1 ኣልነጅም ንኣልዓውዳ ከዓ 2 ባዶ ክዕወት ኣለን ኣብ ናይ ቀዳማይ ዲቪዥን ድማ ኣልኣህሊ ንቀይሑ ባሕሪ 3-1 ብዝኾነ ውፅኢት ተዓዊታት ኣላ ብዘካዚ ኣብ ጀርመን ዝቕምጥ ኣቶ ኖራይ ማሕሙድ ፍካክ ዝተባሃለ ጉዱስ ዜጋ ንክለብ መደርባ ሙሉእ ዕጥቂ ብምፋይ እቲ ዕጥቂ ንወኪል ናይታ ክለብ ኣቶ ዓብዱ መሓመድ ዓሊ ኣረኪቡ ኣብቲ ናይ ምርኻብ ስነ ስርዓት ኣብ ወንበር ፌደሬሽን ኩዕሶ እግሪ ንዞባ ጊንዳዕ ኣቶ ማሕሙድ ሳልም ኣብ ዘስምዖ ቃል ተበርኪቱ ዘሎ ህያብ ኣካል ናይቲ በቢግዜኡ ንጥፈታ ስፖርት ናይቲ ንኡዞባ ንምትባዕ ብጉዱሳት ዜጋታት ዝካየድ ሰናይ ተግባር ምዃኑ ብምጥቃስ ካልኦት ወገናት ምድጋፎም ክዕዝዙ ተላብዩ
0: ፌደሬሽን ኣትለቲክስ ንኡዞባ ባረንቱ ብምኽንያት 20 ስነ መዓልቲ ሰማእታት ውርድራት ኣካይዱ
1: ፌደሬሽን ኣትለቲክስ ንኡዞባ ባረንቱ ዝወደቦ ብምኽንያት 20 ስነ መዓልቲ ሰማእታት 22 ደቂ ኣንስትዮ ዝርከበን ኣርባዓ ተወዳደርቲ ካብ ትሽዓተ ክሳብ 12 ሰነ ውድድ

0: ውድድር ኣካይዱ። ኣብቲ ዝተረኽበ ውፅኢት ናይ 100 ሜትሮ ደቂ ተባዕትዮ ቀዳማይ ሓሙድ ሙሳ ካብ ምምሕዳር ከባቢ ዳሰ፣ ካልኣይ ቅዱስ ወልደ ሩፋኤል ካብ ከተማ ባረንቱ፣ ሳልሳይ ሄርሞን እስራኤል ካብ ከተማ ባረንቱ። ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳሚቲ ፌርዶስ ሞሮ ካብ ምምሕዳር ከባቢ ሶሶና፣ ካልእቲ ሜዲና ድሪስ ካብ ምምሕዳር ከባቢ ዳሰ። ኣብ ናይ ደቂ ተባዕትዮ 200 ሜትሮ ድማ ቀዳማይ ዓብዱልሰላም ጣህር ካብ ምምሕዳር ከባቢ ዳሴ፣ ካልኣይ ያቆብ ዓዋተ ካብ ከተማ ባረንቱ፣ ሳልሳይ ሓሙድ ሙሳ ካብ ምምሕዳር ከባቢ ዳሰ ብምዃን ንውድድሮም ዛዚሞም። ኣብ ናይ 400 ሜትሮ ደቂ ኣንስትዮ ቀዳሚቲ የደን ገብሪ ህይወት ካብ ከተማ ባረንቱ፣ ካልእቲ ፌርዶስ ሞሮ ካብ ምምሕዳር ከባቢ ሶሶና፣ ሳልሰይቲ ኳልቱም ኢድሪስ ካብ ምምሕዳር ከባቢ ዳሰ። ኣብ ናይ ደቂ ተባዕትዮ 400 ሜትሮ ቀዳማይ ዓብዱሰላም ጣህር ካብ ምምሕዳር ከባቢ ዳሰ፣ ካልኣይ ሉካ መሓመድ ካብ ከተማ ባረንቱ፣ ሳልሳይ ሪሞን መሓሪ ካብ ባረንቱ። ኣብ ናይ 800 ሜትሮ ደቂ ኣንስትዮ ቀዳሚቲ ኤደን ገብሪሂወት ካብ ከተማ ባረንቱ፣ ካልእቲ ፋጢያ ዓሊ ካብ ምምሕዳር ከባቢ ዳሰ፣ ሳልሰይቲ ኒዊላ ናስር ካብ ከተማ ባረንቱ። ኣብ 800 ሜትሮ ደቂ ተባዕትዮ ቀዳማይ ፓስኳል ፊልሞን ካብ ምምሕዳር ከባቢ ሶሶና፣ ካልኣይ ምድሃኔ ጃምቦ ካብ ባረንቱ፣ ሳልሳይ ሪሞን መሓሪ ካብ ባረንቱ። ኣብ ናይ 1500 ሜትሮ ደቂ ኣንስትዮ ቀዳሚቲ ሄለን ስምኦን ካብ ምምሕዳር ከባቢ ሶሶና፣ ካልእቲ ማርስቴላ ጫማ ካብ ምምሕዳር ከባቢ ሶሶና፣ ሳልሰይቲ ፋጢያ ዓሊ ካብ ምምሕዳር ከባቢ ዳሰ። ኣብ ተመሳሳሪ ሕቀት ናይ ደቂ ተባዕትዮ ቀዳማይ በረኸት ኣማኑኤል፣ ካልኣይ ተስፋይ ዓሊ፣ ሳልሳይ ፓስኳል ፊልሞን ሰለስትዮም ተወዳደርቲ ካብ ጋንታ ባረንቱ ብምዃን ውድድሮም ዛዚሞም። ኣብ ናይ 3,000 ሜትሮ ደቂ ኣንስትዮ ቀዳሚቲ ሄለን ስሙን ካብ ምምሕዳር ከባቢ ሶሶና፣ ካልእቲ ማርስቴላ ጫማ ካብ ምምሕዳር ከባቢ ሶሶና፣ ሳልሰይቲ ኳልቱም ኢድሪስ ካብ ምምሕዳር ከባቢ ዳሰ። ኣብ ናይ ደቂ ተባዕትዮ 3,000 ሜትሮ ቀዳማይ በረኸት ኣማኑኤል ካብ ባረንቱ፣ ካልኣይ ተስፋይ ዓሊ ካብ ባረንቱ፣ ሳልሳይ ኪዳነ ትቱጉ ካብ ምምሕዳር ከባቢ ሶሶና ብምዝጋብ ውድድሮም ክዛዘሙ ከለዉ፣ ካብ 200 ክሳዕ 3,000 ሜትሮ ንዕውታት ተወዳደርቲ ናይ መተባብዒ ሽልማት ተዓዲሉ።
1: ኣብ ከተማ ዓዲ ቀይሕ ብምክንያት 20 ሰነ መዓልቲ ሰማእታት ብ14 ሰነ ጎረባብቲ ንኡሳን ዞባታት ዝተኻፈልኦ ጉያ ሰማእታት ተኻይዱ።
0: ኣብ ከተማ ዓዲ ቀይሕ ብምክንያት 20 ሰነ መዓልቲ ሰማእታት ብ14 ሰነ ጎረባብቲ ንኡስ ዞባታት ዝተሳትፎ ጉያ ሰማእታት ተኻይዱ። እዚ ውድድራት ብፌደሬሽን ውድድር ኣትለቲክስ ዝተወደበ ኮይኑ ናይ 5 ኪሎ ሜትር ደቂ ተባዕትዮ፣ 16 ኪሎ ሜትር ደቂ ኣንስትዮን ደቂ ተባዕትዮን ኣብ ከተማ ዓዲ ቀይሕ ዝርከቡ ሰራሕተኛታት ዝተሳትፎ ውድድር እዩ ነይሩ። ዑታት ምስ ንሪኢ ኣብ ናይ 16 ኪሎ ሜትር ደቂ ተባዕትዮ ቀዳማይ ነቢይ ተስፋ ሚካኤል ካብ ንኡዞባ ሰገነይቲ፣ ካልኣይ ኣሌክሳንደር ዕቋይ ካብ ንኡዞባ ዓዲ ቀይሕ፣ ሳልሳይ መርሃዊ ገብሪ ህይወት ካብ ንኡዞባ ዓዲ ቀይሕ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ራንዳ መሓመድ ካብ ንኡዞባ ሰንዓፈ፣ ካልእቲ ሲዶና ግርማይ ካብ ንኡዞባ ዓዲ ቀይሕ፣ ሳልሰይቲ ሳሮን ተስፋ ሚካኤል ካብ ንኡዞባ ዓዲ ቀይሕ። ኣብ ናይ ደቂ ተባዕትዮ 5 ኪሎ ሜትር ቀዳማይ ብእምነት ሙሉ ካብ ንኡዞባ ዓዲ ቀይሕ፣ ካልኣይ ዓወት ዕቋይ ካብ ንኡዞባ ዓዲ ቀይሕ፣ ሳልሳይ ኣቤል መንቀሮስ ካብ ኣስመራ ብምዃን ተዓዊቶም። ዕውታት ተወዳድርቲ ዝተፈላለዩ ገንዘባዊ ሽልማትን መዳልያታትን ተዓዲሎም። ብኻል ወገን ኣብ ከተማ ዓዲ ቀይሕ ንሓሙሽተ ሰናብቲ ዝቕፅልን ንመዳለዊ ውድዳት ዞባ ደቡብ ዝኸውን ቅድም ብሽክለታ ባዕሶት 4 ሰነ ፈሊሙ። ኣብ ዝነበረ ውድዳት ኣብ መንጎ 4 ምምሕዳራት ከባቢ ንዞባ ሰንዓፈን ዝካየድ ዘሎ ኮይኑ ኣብ ዕውታት ንኣሽው ቀዳማይ ዮስያስ ዓገሶም፣ ካልኣይ ኤርምያስ በረኸ፣ ሳልሳይ ተስፋኣሎም ደበሳይ 4 ሚልዮን ሙሉ፣ ሓምሻይ ዮናስ ተሸመ፣ ሻርሻይ ኣነሲሞስ ኣማኑኤል። ኣብ ናይ ማእከሎት ቀዳማይ ምርሃዊ ኣባዲ ካብ ምምሕዳር ሓይነባ፣ ካልኣይ ናኦዳታ ክልቲ ካብ ምምሕዳር ዑናቡር፣ ሳልሳይ ፊልሞን ፍሬዘር ካብ ምምሕዳር ዑናቡር። ኣብ ናይ ዓበይቲ ቀዳማይ ዲቪዥን ድማ ቀዳማይ ናኦድ ሃብተ ገብርኤል ካብ ምምሕዳር ሓይነባ፣ ካልኣይ ኣዛርያስ ሓየሎም ካብ ምምሕዳር ዑናቡር፣ ሳልሳይ ናታን ኣማኑኤል ብውልቂ፣ ራብዓይ ጅምዕ እስማዒል ካብ ንዞባ ሰንዓፈ፣ ሓምሻይ ዑመር መሓመድ ካብ ንዞባ ሰንዓፈ፣ ሻርሻይ ዳንኤል ጎርማይ ካብ ምምሕዳር ሒሽምለ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዘቢብ ተስፋ ጋብር ካብ ምምሕዳር ሕሽምለ፣ ካልእቲ ማዕዱን ሙልጌታ ካብ ንዞባ ሰንዓፈ፣ ሳልሰይቲ ኤልዳና ክብሮም ካብ ምምሕዳር ሓይነባ፣ ራብዒቲ ስኒት ዮሃንስ ብውልቂ ብምዃን ተዓዊተን። ብምኽንያት 20 ሰነ መዓልቲ ሰማእታት ዝተሰርዐ ቅድም ብሽክለታ ማውንቴን ባይክ ንዞባ ድባርዋ ተዛዚሙ። እቲ ብዕለት 14 ሰነ ዝተኻየደ ውዕውዕ ስፖርታዊ ውድድር ብዝሒ ዝነበሮ ውድድራት እዩ ተሰሪዑ። ኣብቲ ዕለት 18 ኪሎ ሜትር ካብ ዝተሰርዓሎም ተቀዳደምቲ 4ይ ዲቪዥን ቀዳማይ እሰይ ሰዓረ፣ ካልኣይ ሄርሞን ወልደ ሚካኤል፣ ሳልሳይ ኣሚናዳብ ዮናስ፣ ራብዓይ ኣቤል ዮሃንስ፣ ሓምሻይ ቶማስ ቢንያም፣ ሻርሻይ ድማ ነቢ ሃብቶም ብምዃን ንውድድሮም ዛዚሞም። 23.4 ኪሎ ሜትር ካብ ዝተሰርዓሎም ሳልሳይ ዲቪዥን ሙኽታር ሓሰን፣ ናወድ ዑቕበ፣ ሳምሶም ኢዮብ፣ ኤቨን ተክለስጊ፣ ፋኑኤል እስቴፋኖስ ከምኡ ድማ ናወድ ዓንድ ኣብርሃም ተኸታቲሎም ንውድድሮም ፈጺሞም። ካብ ግዜ ናብ ግዜ ብዝሕንን ዓቕምን ናዓበየን ዝኸይድ ዘሎ ተቀዳድምቲ ደቂ

0: ሲዮን ምትባዕ ብምውሃድ ፌደሬሽን ቅድም ብሽክለታን ኮሚሽን ባህልን ስፖርትን ዞባ ድባርዋን ዝተበርከተ 3 ሓደስቲ መወዳደርቲ ብሽክለታ 15 ማልያ 11 ካስኮን 8 ጫማን ዘጠቓለለ ዕጥቂ ኣብቲ ኣጋጣሚ ክወሃብ ከሎ 18 ኪሎ ሜትር ንምሽፋን ኣብ ዝተኻየደ ፀወታ ድማ ቀዳሚቲ ሳምራዊት ደበሳይ ካልይቲ መርሃዊት ክፍለ ሳርሴይቲ ሊድያ መርሃዊ ራብዒቲ ኮኸብ ኣብርሃም ሓምሸይቲ ዮርሳሌም ማሪቆ ሻርሸይቲ ድማ ሙዚ ተስፋልደት ብምዃኑ ውድድረን ፈጺመ ካልይ ዲቪዥን 36 ኪሎ ሜትር ንምሽፋን ኣብ ዘካይድዎ ፀወታ ኣብ ሰዓት 378 ኪሎ ሜትር እናረገፁ መዛዘም ሕንፃፅ ካብ ዝበፅሑ ተቐዳድምቲ ሰነድ ሳብሶም ካብ ጋንታ ምስላም፣ ሚካኤል ሃይለ ካብ ምስላም፣ ናኤብ ተስፋ ኣለም ካብ ምስላም፣ ኤቨን ኢዮብ ካብ ጋንታ ገዛ ላምዛ፣ ሳይሞን ዓንደ መስቀል ካብ ጋንታ መረብ፣ ሚሊ ሳምሶን ካብ ጋንታ መረብ ካብ ቀዳማይ ክሳብ ሻርሻይ ብምኻን ውድድሮም ፈጺሞም። ኣብ ቀዳማይ ዲቪዥን ኣብ መንጎ ተቐዳድምቲ ያፌት የማነ ካብ ጋንታ ምስላም ከምኡ ድማ ሳይሞን ፀገዛው ካብ ጋንታ ገዛ ላምዛ ተመሳሳሊ ነጥቢ ኣውሃሊሎም ብምፅንሖም ህልኽ ዝመሎ ፆታ ክንፀባርቕ ትፅቢት ተዓዘብቲ ነይሩ። ኣብ መወዳእታ ዝተረኽበ ውፅኢቱ ድማ ያፌት የማነ ምስላም፣ ሳይሞን ፀገዛው ጋንታ ገዛ ላምዛ፣ ሴም ዳዊት ካብ ጋንታ መረብ፣ ኣሚናዳብ ኣለም ካብ ጋንታ መረብ፣ ተመስገን እያሱ ካብ ጋንታ ምስላም ከምኡ እውን ኤቨኒሳ ካብ ጋንታ ምስላም ብምዃን ብተኸታታሊ ንውድድሮም ዛዚሞ። ብሓፈሻ ኣብ ናይ ክልተ ሰናብቲ ድምር ውፅኢት ዕወታ ዝኾኑ ተቐዳድምቲ ኣብ ናይ ረብዓይ ዲቪዥን ቀዳማይ ሄርሞን ወልደ ሚካኤል ብ12 ነጥቢ ተሸላሚ ወርቂ መዳልያ፣ ካልኣይ እሴ ሰዓረ ብ10 ነጥቢ ተሸላሚ ብሩር መዳልያ፣ ሳልሳይ ኣቤል ዮሃንስ ብ8 ነጥቢ ተሸላሚ ነሓስ መዳልያ። ተቐዳድምቲ ሳልሳይ ዲቪዥን ቀዳማይ ናወድ ዕቑባይ ብ12 ነጥቢ ተሸላሚ ወርቂ መዳልያ፣ ካልኣይ ሙኽታር ሓሰን ብ11 ነጥቢ ተሸላሚ ብሩር መዳልያ፣ ሳልሳይ ርእሶም እዮም ብ6 ነጥቢ ተሸላሚ ነሓስ መዳልያ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ሳምራዊት ደበሳይ ብ14 ነጥቢ ተሸላሚት ወርቂ መዳልያ፣ ካልይቲ መርሃዊት ክፍለ ብ10 ነጥቢ ተሸላሚት ብሩ መዳልያ፣ ሳልሴይቲ ኮኸብ ኣብርሃም ብ6 ነጥቢ ተሸላሚት ናሓስ መዳልያ። ኣብ ካልኣይ ዲቪዥን ቀዳማይ ናኤብ ተስፋ ለም ብ16 ነጥቢ ተሸላሚ ወርቂ መዳልያ፣ ካልኣይ ሰነድ ርእሶም ብ15 ነጥቢ ተሸላሚ ብሩ መዳልያ፣ ሳልሳይ ሚካኤል ሃይለ ብ9 ነጥቢ ተሸላሚ ናሓስ መዳልያ። ኣብ ናይ ቀዳማ ዲቪዥን ቀዳማ ያፌት የማነ ካብ ጋንታ ምስላም ብ21 ነጥቢ ተሸላሚ ወርቂ መዳልያ፣ ካልኣይ ሳይሞን ፀገዛብ ካብ ጋንታ ገዛ ላምዛ ብ15 ነጥቢ ተሸላሚ ብሩር መዳልያ፣ ሳልሳይ ኣሚናዳብ ኣለም ካብ ጋንታ መረብ ብ12 ነጥቢ ተሸላሚ ናሓስ መዳልያ። ዕወታት ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሎም። እዚ ከምዚ ኢሉ እንከሎ ካልኣይ ዙር ሊግ ዞባ ደቡብ ኣብ ከተማታት ሰንዓፈን ዱባርዋን ኣብ ዝቕፀለሉ ዱባርዋን ሰንዓፈን ተዓዊተን ኣብ ዱባርዋ ብ14 ሰና መንጎ ጋንታታት ደቂ ኣምሓረን ዱባርዋን ኣብ ዝተኻየደ ፆታ መበል 12 ደ መገዲ ኤስትሮም እስያስ ቅልጥፍቲ ሸቶ ዘመዝገበ ዱባርዋ መሪሕነት ሒዛ ቀፂላ እውን ኣብ መበል 42 ደ ብውህደት ተፃወቲ ዱባርዋ ኤስትሮም እስያስን ዳዊት በረኸት ዝተሰርሐት ኩዕሶ ዳዊት በረኸት ኣብ ሰኪዕ ደቂ ኣምሓረ ኣዕሪፍዋ። ንዕረፍቲ ድማ ክልተ ባዶ ተመሪሖም ዝወፁ ተፃወቲ ደቂ ኣምሓረ ድሕሪ ዕረፍቲ ናይ ምጥቃዕ ሓይሎም ብምዝያድ ኣብ መበል 68 ደቕ ካብ ተፃወታይ ሰምረ በሪሁ እኳ ሸቶ ተረኸቡ ክመዓራርዩ ግን ኣይከኣሉን። ኣብ ካልኣይ ዙርያ ሊግ ስዕረት ዘየመዝገበ ዱባርዋ ክልተ ባዶ ዝኾነ ውፅኢት ተዓዊታ ብሉ ተፃወታይ ናይ ትግጥም ተኸላኸላይ ዱባርዋ ዳዊት ተኽለ ሚካኤል እዩ። ብ13 ሰነ ኣብ ሰንዓፈ መንጎ ጋንታታት ዓረዛን ሰንዓፈን ዝተኻየደ ፆታ ድማ ብዓወት ሰንዓፈ 3-1 ዝኾነ ውፅኢት ተዛዚሞ።
1: ኣብ ከተማ ከረን መባእታዊ ስልጠና ናይ ውሽጢ ገዛ ውርድራት ተዋሂቡ። ኣብ ከተማ ከረን ብሃገራዊ ፌደሬሽን ውሽጢ ገዛ ኤርትራ ዝተወደበ መባእታዊ ስልጠና ዳንነት ክወሃብ ዝቐኒ ሓለፍቲ ስፖርት ኣብ ዝተረኽብሉ ብ11 ሰነ ብወግዒ ተዛዚሙ። እቲ ካብ 8 ክሳብ 11 ሰነ ዝተኻየደ ስልጠና 6 ደቂ ኣንስትዮ ዝርከብዎም 15 ሰልጠንቲ ክስልጡን ከለዉ ማእሰልጠንቲ ቅሳነት በረኸትን ያስሚን መሓመድ ብርሃንን ብክለሰ ሓሳብን ተግባርን ፈተናን ቀሲሞም። ኣብ መኽፈቲ ፕሬዚደንት ናይ ውሽጢ ገዛ ውርድራት ዞባ ዓንሰባ መምህር ኣወልኬር ዓብዱራሕማን ኣብ ዘስምዑ ቓል ሰልጠንቲ ንዝረኽቦ ዕድል ሓያል ጻዕሪ ብምክያድን ብምምዕባልን ንዝቐስህምዎ ስልጠና ባድሜንተን ኣብ ንኡሳን ዞባታት ንምዕባዩ ንምስፍሑ እንተርኦም ክጻወቱ ተላብዩ። ከምኡውን ሓላፊ ባህልን ስፖርትን ከተማ ከረን መንእሰይ ትንሳኦ ብወገኑ ባድሜንተን ብደረጃ ከተማ ይኹን ዞባ ንምስፍሑ ባህልን ስፖርትን ከተማ ከረን ኩሉ ካብ ዝሕተት ጥለባት ከማልእ ድሉ ምህላው ሓቢሩ። ካብ ሃገራዊ ፌደሬሽን ሓላፊት ምክትታል ደቂ ኣንስትዮ ወይዘሮ ያስሚን መሓመድ ብርሃን እውን ሰልጠንቲ ንዝተዋህቦም ናይ ሓፂር ግዜ ስልጠና ብትግሃትን ብቕዓትን ከም ዝቐሰሙ ገሊጻ። ኣብ መወዳእታ ሰልጠንቲ እንስረለበሎም ናይ ምስክር ወረቐት ካብ ኢድ ዝተፈላለዩ ሓለፍቲ ስፖርት ዞባ ዓንሰባት ተቐቢሎም። ኣብ ከተማ ከረን ብምክንያት 20 ሰነ መዓልቲ ሰማእታት ውርድራት ብሽክለታ ተኸይዱ
2: ፈደረሽን ቅድድም ሽግለታ ከተማ ከረን ንኽልተ ሰናብቲ ዝቐጸለ ብምኽንያት 20 ሰነ ዝኽሪ ሰማዕታት ኤርትራ ዝተሰርዐ ውድድር ብሽግለታ ትማሊ ሰንበት ፈሊሙ ኣብዚ ዕለት ኣብ ዝተኻየደ ውድድር ጎኒ ጎኒ እዚ ረዚን ታሪኻውን ዝኽሪ ሰማዕታትና ዝካየድ ዘሎ ውድድር ነቶም ኣብዚ ዓመት እዚ ብመስ

0: ዋዕቲ ሞትን ዝተፈለይዎም ቀዳማይ ነስረዲን መሓመድ ኣባል ፈደሬሽን ዞባ ዓንሳባ ብዘጋጠሞ ድንገታዊ መስዋዕቲ፣ ካልኣይ ተቀዳዳማይ እሰይ ከሰተ ተስፋፅን ካብ ጋንታ ዓዲ ተከሌዛን ብዘጋጠሞ ናይ መኪና ሓደጋ ብሕልና ብምዝካር 4 ጋንታታት ካብ ንኡሳን ዞባታት ከረን፣ ከምኡውን ሓንቲ ጋንታ ካብ ንኡሳን ዞባታት ሓጋዝ ዒላበር ዒድ ዓዲ ተከሌዛን ዝተሳተፍዎ 4 ካታጎሪ ተመዲብሉ ስፖርታዊ ዲስፕሊን ዘነገሶ ውድድር ተኻይዱ። ውድድር ምውድዳር ከም ምዃኑ መጠን ንኽትዕወት ስለ እትወዳደር ተወዳደርቲ ኣብ ሓያል ግጥም ብምእታው ተደጋጋሚ መጥቃዕቲ ከካይዱ ፈቲኖም፣ ብፀረ መጥቃዕቲ ድማ ይብርዕኑ። ማዕረ ማዕረ እዚ ምፍኽኻር ንተዓዘብቲ ዝለዓለ ርሱን ውድድር ብምንባሩ ነቲ ብምኽንያት 20 ሰነ መዓልቲ ሰማእታት ዝተዳለወ ናይ ዝኽሪ ፅዋዕ ንምውናን ኣብ ዝተገበረ ናይ ኢንዶርትመንት ኮነ ፍጻሚ ውድድር ልዕሊ ኣብ ዝሓለፈ ውድድራት ሰሓብን ርሱንን ኮይኑ ውዒሉ፣ ከም ውፅኢቱ ድማ ምድግጋ መጥቃዕቲ ዝበዝሖ ኮይኑ ብምውዓሉ ናይ ምግላፍ ተርእዮታት ዝተረኣዮ ዕለት ኮይኑ ውዒሉ። ኣብ መወዳእታ ዝተረኸበ ውፅኢት ምስ እንርኢ ድማ ካብ ካታጎሪ ደቂ ኣንስትዮ ንዝተሰልዐለን 20 ኪሎ ሜትር ብምሽፋን ኣብ ዘካየደ ውድድር ኣብ ሰዓት 31.4 ኪሎ ሜትር እንዳሃረማ ቀዳመይቲ ደሊና ዳዊት ክብሮም ካብ ጋንታ ሽሉኽ ንመወዳደርታ ዙርያ ብምድራብ ንበይና ተዓዊታ። ኣብ ናይ ህንፃናት ማውንቴን ካታጎሪሲ ንዝተሰላዓሎም 20 ኪሎ ሜትር ንምሽፋን ኣብ ዝተኻየደ ውድድር ድማ ኣብ ሰዓት 32.2 ኪሎ ሜትር እንዳሃርሙ ቀዳማይ ፍኖት ዘርኣይ በርሀ ካብ ጋንታ ገዛባንዳ፣ ካልኣይ ኣሕመድዲን ያሲን ናስር ካብ ጋንታ ገዛባንዳ፣ ሳልሳይ ዮናስ ጣዓመ ኪዳን ካብ ጋንታ ዓዲ ተከሌዛን ብምዃን ተዓዊቶም። ኣብ ማውንቴን ካታጎሪ ቢ ንዝተሰላዓሎም 79.8 ኪሎ ሜትር ንምሽፋን ኣብ ዝተኸየደ ውድድር ኣብ ሰዓት 37.7 ኪሎ ሜትር ናህሪ ብዘለዎ ውድድር ንዘዛዝሙ 8 ኪሎ ሜትር ምስ ተረፎም ክልተ ተቐዳድምቲ እንዳተባራርዩ ንኩሎም 20 መወዳድርቶም ዙርያ ደሪቦም ካብ ፀወታ ገሊፎሞም። ኣብ መወዳእታ ቀዳማይ ሓሰን ዓብድልሓሚድ ሓሰን፣ ካልኣይ ያስሚን መሓመድ ዑመር ሕመድ ክልቲኦም ካብ ጋንታ መጓዓዝያ ተዓዊቶም። ኣብ ማውንቴን ካታጎሪ ኤ ንዝተሰላዓሎም 100.8 ኪሎ ሜትር ንምሽፋን ኣብ ዝተገበረ ውድድር ድማ ኣብ ሰዓት 39.9 ናህሪ ብዘለዎ ውድድር ቀዳማይ ኣማን ነጋሽ ዮሃንስ ውድድሩ ንምዝዛም 44 ኪሎ ሜትር ምስ ተረፎ ንኩሎም 24 መወዳድርቱ ዙርያ ደሪቡ ካብ ፀወታ ገሊፉ ንበይኑ ተዓዊቱ። ኣብ ናይ መወዳእታ ዳኮርሶ ኣብ ዝገበሮ ውድድር ድማ ንዝተሰላዓሎም 109.2 ኪሎ ሜትር ኣብ ሰዓት 40 ኪሎ ሜትር ናህሪ ብዘለዎ ውድድር ዛዚሞም። ቀዳማይ ድማ ዮናታን እድሪስ ሳልሕ ካብ ጋንታ ሬድሲ፣ ካልኣይ ናትናኤል ኪዳነ ዮሃንስ ካብ ጋንታ ሽሉኽ፣ ሳልሳይ ኤቨን ታደሰ ታረቀ ካብ ጋንታ መጓዓዝያ ኮይኖም ተዓዊቶም። ናይዚ ብምኽንያት 20 ሰነ ንዝኽሪ ሰማእታት ኤርትራ ዝተሰርዐ ውድድር ብሽግለታ ንዝቕፅል ሰንበት ዝካየድ ምዃኑ ፈደሬሽን ቅድድም ብሽግለታ ከተማከረን ሓቢሩ።
1: ናይ ምድብ ግጥማት ዋንጫ ዓለም ዝሓለፈ ቀዳምን ሰንበትን ብብርክት ዝበሉ ግጥማት ቀፂሩ ተኻይዱ።
2: ሜክሲኮ ኣንጻር ደቡብ ኣፍሪቃ ኣብ ዘካየድቶ ግጥም ስንምልከት ኣብ ናይ ቅድሚ ዕረፍቲ ፆታ ፈለማ ሜክሲኮ ኣብ ታሽዒቲ ደቕናይት ግጥም ካብ ኪኑኖስ ብዝረኽበታ ሸቶ መሪሕነት ብምሓዝ ንዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቕፀለ ፆታ ግን ካልእ መልክዕ ዝሓዘ ፍጻመይ ተኸሲቱ። ኣብዛ ፆታ ትሕቲ ብቕዓት ኮይና ዘቕረበት ሃገራት ጋንታ ደቡብ ኣፍሪቃ ምበል 49 ደቕ ንተፃዋታ ያያ ሲቶለ ብቐይሕ ካርድ ብምኽሳር ናይ ፈለማ ተፃወታይ ብቐይሕ ካርድ ዝተባረረ ክኸውን ከሎ እቲ ፍጻመ ንብዙሕ ቁፅሪ ተፃወቲ ናብ 10 ብምውራድ ብጎደሎ ንክትዛዝም ክትፍረድን ከላ ሜክሲኮ ድማ መበል 67 ደቕ ካብ ራውል ጂሚነዝ ካልእ ሸቶ ከተመዝግብ። እዚ ተፃዋታይ ናይ ፈለማ ሸቶ ንሃገሩ ኣብዚ ውድድር ዘመዝገባ ብንባራ ድማ ተዘካሪት ኮይና ሓሊፋ። ኣብ መበል 84 ደቕ ደቡብ ኣፍሪቃዊ ቴምባ ዝዋነ ንተፃዋታይ ሜክሲኮ ብምፅፍዑ ብቫር ድሕሪ ምርጋጹ ብቐይሕ ካርድ ካብ ሜዳ ክባረር ከሎ ምውፃእ ናይ ዝተፃወታይ ንቁፅሪ ተፃወቲ ሃገሩ ናብ 9 ክወርድ ቀሲቡ። ፆታ ብምዝዛሙ ሜክሲኮ ኣብ መበል 92 ደቕ ንተፃዋትያ ሴዛር ሞንተዝ ብቐይሕ ካርድ ብምኽሳራ እቲ ፆታ ኣብ መኽፈቲ 3 ቀያሕቲ ካርድታት ዝተረዮ ኣገራሚ ክኸውን ከሎ ኣብዚ ፆታ ሃገሬት ጋንታ ሜክሲኮ 2 ባዶ ተዓዊታ። ራውል ጂምነዝ ድማ ብሉስ ተፃዋታይ ናይዛ ግጥም ዝተሰመዩ። ሃገረ ቅጥር ዘንገርቶ ቅን 4-5 ተኻይዶ ዋንጫ ዓለም 2022 ኣብ መላእቲ ውድድር ዝተረኣየ ብዙሒ ቀያሕቲ ካርድታት 4 ክኸውን ከሎ ኣብ መኽፈቲ ናይዚ ውድድር ዝተረኣየ 3 ቀያሕቲ ካርድታት ካብቲ ዝሓለፈ ውድድር ብሓንቲ ካርድ ብምጉዳሉ ኣገሪሙ ኣሎ። ወዲ 17 ዓመት ሜክሲካዊ ተፃዋታይ ጂልቤርቶ ሞራ ድሕሪ ዕረፍቲ ተቐይሩ ናብ ሜዳ ብምእታው ኣብዚ ውድድር ዝነኣሰ ተፃዋታይ ተባሂሉ ታሪክ ሰኒዱ ኣሎ። ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ደቡብ ኮርያን ቼክ ሪፓብሊክን እውን ፀወተን ኣካይደን እየን። ኣብ ናይ ቅድሚ ዕረፍቲ ፆታ ዘን ሃገራት ብዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቕፀለ ካልኣይ ኣብረ ግጥም ቼክ ሪፓብሊክ እያ ኣብ መበል 59 ደቕ ካብ ክሬጂክ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝኪ ኢላ። ደቡብ ኮርያ መበል 67 ደቕ ካብ ህዋንግኢን ቢዮም ብዝረኸበታ ሸቶ ናብ ፀወታ ተመሊሳ ድዕዛ

0: ዝተበላሸቶ ናብ ልዳት መጋጥምታ ብቕልጡፋት ዝኾና ኩዓሳሱ ክጽጋዕ ዝጀመረት ኮርያ ኣብ መበል 80 ደቂ ካብ ተቐይሩ ናብ ሜዳ ዝኣትወ ኦሂዮንግዩ ምዕወት ይሸቶ ብምርካብ ካብ ድሕሪ ተበጊሳ 2-1 ክትዕወትን ከላ ኣብዛ ፆታ ሸቶ ዘመዝገበን ንካልይቲ ሸቶ ኩዕሶ ዝቐረበን ዋንግ ኢንቢዮም ብሉስ ተጻዋታይ ተባሂሉ ተሰይሞም ኣብዛ ፆታ ሓለቓ ሃገሪት ጋንታ ዶብ ኮርያ ሶን ሁን ሚን ማሊ ሃገሩ ወዲዩ መበል 145 ፀዋታታቱ ከካይድ እንከሎ እዚ ወዲ 36 ዓመት ተፃዋታይ 56 ሸቶታት ንሃገሩ ኣመዝጊብሎ ኣብ ካልኣይ ምድብ ዝተደራደላ ካብ እንግርቲ ናይ ዝውድድር ዝኾነት ካናዳ ኣንጻር ቦዝኒያ ሄርዘጎቪንያ ተጻዊቶም ኣብ ናይ ቅድሚ ዕረፍቲ ፀወታ ሃገራዊት ጋንታ ቦዝኒያ ኣብ መበል 21 ንቕ ካብ ሉኪች ብዝረኸብታ ሸቶ መሪሓ ንዕረፍቲ ክትወፅእን ከላ ድሕሪ ዕረፍቲ ኣብ ዝቐጸለ ካልኣይ ኣብረት ፀወታ ብቅድሚ ደገፍታ ትፃወት ዝነበረት ካናዳ ኣብ መበል 78 ንቕ ካብ ተቐይሩ ናብ ሜዳ ዝወረደ ካይል ላሪን ብዝረኸብታ ሸቶ ሓደ ብሓደ ተፈላለያ ካናዳዊ ካይል ላሪን ድማ ብሉስ ተጻዋታይ ናይ ዝግጥም ዝተሰመየ እዩ ኣባላት ናይ ዝምድብ ዝኾነ ሃገራዊ ጋንታታት ቀጠርን ስዊዘርላንድን እውን ተጻዊተን እየን ኣብ ናይ ቅድሚ ዕረፍቲ ፀወታ ስዊዘርላንድ ኣብ መበል 17 ደቂ ካብ እምቤሎ ብመገዲ ፍፅም ቅላዕብ ዝረኸብታ ሸቶ ሓደ ባዶ መሪሓ ንዕረፍቲ ክትወፅእን ከላ ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ቀጠር ፀወታ ኣብ ኣጋ ምዝዛሙ ኣብ መበል 94 ደቂ ካብ ዓለም ኮኺ ብዝረኸብታ ሸቶ ሓደ ብሓደ ተፈላለያ እዛ ፀወታ ንብዙሓት ኩዓሳሱ ክዓግድ ዝውዕለ ሓላዊ ልዳት ቀጠር ማሕሙድ ኣቡናዳ ብሉፅ ተጻዋታይ ተሰይሞ ሓንቲ ካብ እንግርቲ ናይ ዝውድድር ዝኾነት ሕቡራት መንግስትታት ኣሜሪካ ኣብ ሜዳ ኣንጻር ፓራጓይ ዘካየደቶ ፀወታ ግፊዕ ዓወት ብምዝጋብ ታሪክ ሰሪሓ ኣሜሪካ ብናይ ቅድሚ ዕረፍቲ ፀወታ ብ 7 ደቂ ካብ ፓራጋዊ ተጻወታይ ቦባዲላ ብዝረኸብታ ህያብ ቀዲማ መሪሕነት ናይ ፀወታ ክትሕዝን ከላ ኣብ መበል 31 ከምኡ ድማ 45 ደቂቕ ፍሎሪያን ባሎጉን ብዝቕፀረላ 2 ሸቶታት 3 ባዶ መሪሓ ንዕረፍቲ ክትወፅእ ክኢላ ድሕሪ ዕረፍታ ብዝቐፀለ ካልብሪ ግጥም ፓራጓይ ኣብ መበል 73 ንደ ካብ ዳሚያን ማውሪሽዮ ነቲ ውፅኢት ዘፅበ ሸቶ እኳ ተመዝገበት ጆቫኒ ሬና ብተወሳኺ ግዜ ማለት ኣብ መበል 98 ደቂቕ ሸቶ ስለ ዘመዝገበ ኣሜሪካ ብድምር ውፅኢት 41 ብምዕዋት ኣብ ታሪኻ ንፈለማ እዋን ገፊሕ ዓወት ኣመዝጊባ ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ኣውስትራልያን ቱርክን ፀወተን ኣካይደን ናይ ቅድሚ ዕረፍቲ ፀወታ ኣውስትራልያ ካብ ኔስትሮይ ራኩንዳ ብዝረኸብታ ሸቶ ቀዲማ መሪሕነት ናይዚ ፀወታ ብምሓዝ ንዕረፍቲ ክትምርሕ ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ እውን ኣውስትራልያ መበል 75 ካብ ሜቴካልፊ ብልስቲ ሸቶ ብምርካብ ነቲ ግጥም 2 ባዶ ተዓዊታ ብምውፃእ ኣገሪሞም ኣብዛ ፀወታ ናይ ኣውስትራልያ ሓላው ልዳት ቢች ብሉስ ተፃዋታይ ተባሂሉ ተሰይሞም ናይ ኣውስትራልያ ኢራኩንዳ ኣብዛ ፀወታ ዘመዝገባ ሸቶ ኣብ ታሪክ ኩዕሶ እግሪ ሃገሩ እቲ ዝናሰ ተፃዋታይ ኣብ ውድዳት ዋንጫ ዓለም ሸቶ ዘመዝገበ ተባሂሉ ታሪክ ከፅሕፍ ክኢሉ ኣሎ እዚ ተፃዋታይ ወዲ 20 ዓመትን 125 መዓልታትን ብምዃን ነዚ ሃገራዊ ክብረ ወሰን ክሕዝን ከሎ ኣውስትራልያዊ ብሬት ሆልማን ኣብ 2010 ኣንፃር ጋና ዘመዝገባ ሸቶ ወዲ 26 ዓመትን 84 መዓልታትን ከሎ ዝሰነዶ ብምባሩ ነቲ ክብረ ወሰን ሒዝዎ ፀኒሑ እዩ ናይዚ ውድድር ዝዓበየ ግጥም ክበሃል ካብ ዝከኣል ፀወታ ኣባላት ሳልሳይ ምድብ ዝኾነ ሃገራዊ ጋንታታት ብራዚልን ሞሮኮን ዘካይዶ ፀወታ እዩ ነይሩ እዘን ኣብ መሳልል ፊፋ ምስ ቀዳሞት 10 ሃገራዊ ጋንታታት ዝስርዐ ሃገራት ኣብ ዘካይዶ ፀወታ ሃገራዊት ጋንታ ብራዚል ቅድሚ 4 ዓመት ብመዘና ካሜሮን ስዕረት ተቕቢላ ብምባራ ኣንጻራ ብቕዓ ዘላ ሞሮኮ እተካይዶ ፀወታ እውን በቲ ካልእ ቀሊል ከምዘይከውን ትፅኢት ነይሩ እዩ ኣብ ናይ ቅድሚ ዕረፍቲ ፀወታ ሃገራዊት ጋንታ ሞሮኮ ሳይባሪ ካብ ኢብራሂም ድያዝ ዝተቐበላ ብልፅ ኩዕሶ ናብ ስክዕ ብራዚል ብምቕማጡ ሞሮኮ መሪሕነት ናይ ዝግጥም ሒዛ ብራዚል ኣብ መበል 32 ደቂ ካብ ቪኒሽስ ጁኒዮር ማዕረስ ገርታ ብልፅ ሸቶ ብምርካብ ናብ ፀወታ ብምላስያን ዕረፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዘና ሃገራት ዝተፈላለየ ፈተነታት ተኳ ተካይዳ ምዕውቲቱ ትኸውን ሸቶ ክረኽባ ግን ኣይከኣላን እቲ ፀወታ ካብ ናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ ቪኒሽስ ጁኒዮር ብሉፅ ተፃዋታይ ናይዛ ግጥም ዝተሰመየ እዩ ድሕሪ 28 ዓመታት ናብ ፀወታ ዋንጫ ዓለም ንፈለማ እዋን ስቱፍያ ዝረጋግፀ ስኮትላንድ ኣንጻር ሄይቲያ ተጻዊታ ስኮትላንድ ኣብ ናይ ቅድሚ ዕረፍቲ ፀወታ መበል 28 ደቂ ካብ ሜኪን ብዝረኸብታ ሸቶ ሓደ ባዶ መሪሓ ንዕረፍቲ ክትወፅእን ከላ ድሕሪ ዕረፍታ ዝቐፀለ ፀወታ እውን ስኮትላንድ ነዛ ሸቶ ብምዕቃባ ነቲ ፀወታ ሓደ ባዶ ብምዕዋት ድሕሪ 36 ዓመታት ኣብዚ ውድድር ናይ ፈለማ ዓወት ብምዝጋብ ታሪክ ሰሪሓ ኣብዛ ፀወታ ናይ ስኮትላንድ ጆን ሜኪን እዩ ብልሰ ፀዋታይ ተባሂሉ ተሰይሞ
1: ተዓዋቲት 4 ውርድራት ዋንጫ ዓለም ጀርመን ኣንጻርታ ኣብ ታሪኻ ንፈለማ ግዜያ ናብዚ ውርድር ዝበፅሐትን እታ ዝወሓደ ህዝቢ ሒዛ ኣብ ዋንጫ ዓለም ክትሳተፍ ዝበቕዕትን ክሮሳዮ ገጢማ ጀርመን ኣብ ዝግጥም ካብ ካይ ሃቨርትስ 2 ሸቶ ካብ ኒሜቻ ሾልተርቤክ ጀማል ሙስያላን ናትናኤል ብራውንን ውንደቭን ብዘውፅረተን ሸቶታት ነታ ብመንገዲ ኮመኒሻ ናይ ፈለማ ናይ ዋንጫ ዓለም ሸቶኣ ዘመዝገበት ክሮሳኦ ብገፊሕ 7 ብሓደ ዲኻታ ካብ ዋንጫ ዓለም 2018 2022 ካብ ናይ ምድብ ግጥማታ ዝተሰናበተ ጀርመን ኣብ ብራ

0: ብራዚል ኣብ ዝተኸየደ ዋንጫ ዓለም ንኤንጋሪት ሃገር ብራዚል ብገፊሕ 7 ብሓደ ረቲዓ ምንባራ ዝዳእታ ግዜ ለል 10 ግጥማት ብተኸታታሊ ዝተዓወተትሉ ካብ 1979 ክሳብ 1980 ኣብ 12 ተኸታተልቲ ግጥማት እዩ። ኣብዚ ውድድር ንፈልማ ግዜኡ ዝተሳተፈን ንቀዳሚት ሸልቶ ጀርመን ኣብ 5 ደቂቕን 17 ካልኢትን ዘመዝገበ ንሜቻ ኣብ ናይ ፈለማ ናይ ዋንጫ ዓለም ፀወቱ ዝቐልጠፈት ሸልቶ ዘመዝገበ ተፀወታይ ጀርመን ንምዃን በቂዑ። ጀርመን ኣብ ዝግጥም ቅድሚ ዕረፍቲ 16 ፈተና ኣካይዳ። እዚ ኣሃዝ ኣብ ዋንጫ ዓለም ኣብ ቀዳማይ እብሪ ክጋጥም 2006 ኣይቨሪ ኮስት ኣብ ልዕሊ ሰርቢያ ዘካየረቶ ፈተነ ናይ ፈለማ እዩ። ንፈለማ ግዜ ኣብ ዋንጫ ዓለም ተሳቲፋ ዝገፍሐ ስዕረት ኣመዝጊባ ፀናሕት ሃገር ኣብ ዋንጫ ዓለም 1954 ዶብ ኮርያ ንሃንጋሪ 9 ባሮ ዝረትዐትሉ እዩ። ጀርመን ኣብ ዝግጥም ዘመዝገበተን 7 ሸቶታት ሓጊዛ ድማ ኣብ ዋንጫ ዓለም ዘመዝገበቶም ሸቶ ናብ 239 ክብምባል ንብራዚል ብሓንቲ በሊፃ ነቲ ክብረ ወሰን በዓል ሒዛቶም። ጀርመን ኣብ ናይ መኽፈቲ ግጥማታ ብውሕዱ ብዕለ 3 ሸቶ ዓወት ከተመዝግብ ንሻሙናይ ግዜኣ እዩ። ብዘይካዚ ጀርመን ኣብ 4 ግጥማት ዋንጫ ዓለም 7 ልዕሊኡን ሸቶ ዘመዝገበት ሃገራዊት ጋንታ እያ።
1: But they don't. It's 3-1. Cool as you like, Kai Havertz.
0: ኣባላት ናይ ዝምድብ ድሕሪ 12 ዓመት ናብ ዝውድድር ዝተመልሰት ኣፍሪቃዊት ሃገር ኣይቨሪ ኮስት ኣንጻርታ ኣብ ዝሓለፉ 19 ግጥማታ ናይ ኩሎም ውድድራት ኣብ 12 ግጥማት ልዳታ ዓቂባ ስዕረት ዘይቀመሰት ኤኳዶር እያ ገጢማ። ኤኳዶር ኣብ ዝግጥም ንፈለማ ግዜ ካብ ናይ ውሽጢ ሃገር ወፀይ ኣብ ካልእ ሊግ ንዝፃወቱ ተፃወቲ ንሜዳ ምስ ቀዳሞት 11 እትያ። ቅድሚ ዕረፍቲ ኤኳዶራውያን ብተደጋጋሚ ናብ ልዳት ኣይቨሪ ኮስት ኣብ ፅጉዕሉ ዝነበረ እዋን ዓንዲ ልዳት ብቐፃሊ ዓጊትዎም እዩ። ድሕሪ ዕረፍቲ እውን ገዲም ተፃዋታይ ኤኳዶር ቫሌንሽያ ዓንድ ልዳት መሊሱልዩ። ብወገን ኣይቨሪ ኮስት ኣጥቂ ዓይኒስ ኤሊዋህ እውን ኣፈላሙ ደቃይቕ ናይ ድሕሪ ዕረፍቲ ልዳት ዝመለሰሉ ፈተነ ኣካይድ እዩ። ኣብዚ ግጥም ኤኳዶር ንፈለማ ግዜ ዕላማ ዝወቅዐት ፈተነ ዘካየደትሉ ኣብ መበል 68 ደቂቕ ብመንገዲ ጎንዛሎ ፕላታ እዩ። ኣብ 9 ደቂቕ ኣብ መበል 56 ደቂቕ ንውትረ ተኪኡ ናብ ሜዳ ዝኣተወ ናይ ክንፊ ኣጥቃዓይ ማንቸስተር ዩናይትድ ኣማድ ዲያሎ ካብ ሲንጎ ንዝተላእኸሉ ኩዕሶ ናብ ሸቶ ብምቕያር ሃገሩ ኣይቨሪ ኮስት ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣለታ ሸቶ ኣመዝጊቦም። ኣብዚ ግጥም ያን ዲያሞንደ ብሉይ ተፃዋታይ ናይ ዝግጥም ተፀዊዑ። መዕወቲት ሸቶ ኣይቨሪ ኮስት ዘመዝገበ ኣማድ ንሶሎሞን ካሎ፣ ባቮርያን ካሎን፣ ዊልፍረድ ቦኖን ስዒቡ ኣብ ዋንጫ ዓለም ካብ ወንበር ተላዒሉ ሸቶ ዘመዝገበ ሳልሳይ ተፃዋታይ ኣይቨሪ ኮስት ኮይኑ ኣይቨሪ ኮስት ኣብ ዝውድድር ንፈለማ ግዜ ኣብ ልዕሊ ናይ ደቡብ ኣሜሪካ ሃገራት ዓወት ኣመዝጊባ። ኣባላት ምድብ 6 ሆላንድ ኣንጻር ጃፓን ዘካይዶ ግጥም ልዑል ትፅቢት ዝተገብረሉ ግጥም ኮይኑ እዩ ተኻይዱ። ቅድሚ ዕረፍቲ ብዘይሸቶ ዝተፈላለያ እዘን ክልተ ሃገራውያን ጋንታታት፣ ድሕሪ ዕረፍቲ ሃገራዊት ጋንታ ሆላንድ ቪርጅል ቫንዳይክ ኣብ መበል 51 ደቂቕ ብዘውፀራ ሸቶ ሆላንድ ቀዲማ 1 ባዶ መሪሓ። መሪሕነት ሆላንድ ነዊሕ ከይተጓዕዘ ጃፓን ኣብ መበል 57 ደቂቕ ብመንገዲ ናካሙራ ተመዓራርያ። ሆላንድ ኣብ መበል 64 ደቂቕ ናይ ክንፊ ኣጥቃዓይ ወስትሃም ሳመርቪል ደጊማ ንሆላንድ ናብ መሪሕ ነት ዝመለሰት ሸቶ ኣመዝጊብላ። ብሉ ሳሙራይ ጃፓን ኣብ መበል 89 ደቂቕ ካማዳ ብዝቆፀራ ሸቶ ማዕረ 2-2 ተፈላለያ። ኣብ መበል 34 ዓመቱን 341 መዓልታትን ሸቶ ብምዝጋቡ ኣብ ዋንጫ ዓለም ካልኣይ ብዕድመ ዝዓብየ ኣመዝጋቢ ሸቶ ሆላንድ ዝኾነ ቪርጅል ቫንዳይክ ኣብ ዝነ ውድድር ዓመት ምስ ክለቡን ሃገሩን ብዘካየዶም 66 ግጥማት ካብ 5 ሊጋት ኤሮጳ እቲ ዝበዝሐ ግጥም ዘካየደ ተፃወታይ ኮይኑ ሆላንድ ኣብ ታሪክ ናይ ዝውድድር 2 ግዜ መሪሓ ካብ ዓወት ክትበኩር ንፍለማ ግዜ እዩ። ኣብዚ ግጥም 2 ሸቶ ሆላንድ ዝሃንደሰ ሪያን ግራቨንበርክ እዩ። ቅድሚ ሕጂ ናይ መወዳእታ ተፃወታይ ሆላንድ ኣብ ዋንጫ ዓለም 2 ሸቶ ቀረባት ዝገበረ ዴይሊ ብሊንድ ኣብ ዋንጫ ዓለም 2014 እዩ። ንኻሊት ሸቶ ሆላንድ ዘመዝገበ ሳመርቪል ድሕሪ ዴይሊ ብሊንድ ኣብ ዋንጫ ዓለም ቀዳሚቲ ኣህጉራዊት ሸቱ ዘመዝገበ ተፃወታ እዩ። ንብሉፃታት ቃዕቲ መድረኽ ፕሪምየር ሊግ እንግሊዝ ቪክቶሪያ ኮሬሽን ኣሌክሳንደር ኢሳቅን ኣብ ቅድሚ ዘኽተተት ሽወደን ኣንጻር ኣፍሪቃዊት ሃገር ቱኒዝያ ኣብ ዘካየደቶ ግጥም ብገፊሕ 5 ብሓደ ተዓዊታ። ኣብ 7 ደቂቕ ናይ ዝግጥም ተፃዋታይ ብራይተን ያሲን ኣያሪ ንሽወደን መሪሕነት ዘተሓዘት ሸቶ ኣመዝጊቦም።

ኣያሪ ቱኒዝያ መበቆላዊት ሃገር ውላድዩ ብምዃና ነዚ መዝገባ ሸቶ ክፅምብል ኣይመረፀን። ብክብሪ ወሰን መጠን ገንዘብ ካብ ኒውካስል ናብ ሊቨርፑል ካብ ፅምበር ቁሙኑ ክርክብ ዘይከኣለ ኣሌክሳንደር ኢሳቅ ኣብ መበል 30 ደቂቕ ካብ ቪክቶሪያ ኮረሽ ንዝተረኸበት ኩዕሶ ብምዝጋብ ኣብ ፋልማይ ናይ ዋንጫ ዓለም ሱታፊኡ ፋልማይ ናይ ዋንጫ ዓለም ሸቶ ኣመዝጊቦም። ቱኒዝያ ኣብ መበል 43 ደቂቕ ካብ ዑመር ረቂቕ ሓንቲ ሸቶ ርኺባ ንዕረፍቲ 2-1 መሪሓ ውፅያ። ድሕሪ ዕረፍቲ ኣብ መበል 59 ደቂቕ ቪክቶሪያ ኮረሽ ካብ ኣሌክሳንደር ኢሳቅ ንዝተበርከተትሉ ኩዕሶ ናብ ሸቶ ብምቕያር ንመሪሕነት ሽወደን ናብ 3-1 ዕሪጉ። ኣብ 84 ደቂቕ ተቐይሩ ንሜዳ ዝኣተወ ሳቨንበርግ ድሕሪ 12 ካልኢታት ኣብ ሜዳ ምፅንሑ ራብዒት ሸቶ ሽወደን ወሲኹ። ኣብ ታሪክ ናይ ዝውድድር ድማ እታ ዝቐልጠፈት ብተቐያሪ ዝተመዝገበት ሸቶ ኮይና ኣያሪ ኣብ ተወሰኺ ደቂቕ ብኻሊእ ሸቶ ተመሊሱ ሽወደን ድማ ነቲ ግጥም ብገፊሕ 5-1 ተዓዊታትሉ። ኣብዛ ግጥም 2 ሸቶ ዘመዝገበ ያሲን ኣያሪ ብሉ ተፃዋታይ ናይዚ ግጥም ተፀዊዑ። ሽወደን ድሕና 1962 ጀርመን ኣብ ውድድራት ዋንጫ ዓለም ኣብ ሓደ ግጥም ካብ ሳንዱቕ ወፃኢ 3 ሸቶ ዘመዝገበት ካልይቲ ሃገራዊት ጋንታ ኮይና ኣብ ዋንጫ ዓለም 1938 ኣብ ልዕሊ ኩባ 8 ባሮት ዓዊታ ዝነበረ ሽወደን እዚ ናይ ትማል ዓወታ ካልኣይ ዝገፍሐ ዓወት እዩ። ኣብዛ ግጥም 2 ሸቶ ቀረብን ሓንቲ ሸቶን ዘመዝገበ ኣሌክሳንደር ኢሳ ድሕሪ 1966 ንቶማስ ብሮሊን ስዒቡ ኣብ ሓደ ግጥም ሸቶ ዘመዝገበን ናይ ሸቶ ቀረብን ዝገበረ ተፃወታይ ኮይኑ ግጥማት ዋንጫ ዓለም ሎሚ ሸት ብግጥም ቤልጅም ኣንጻር ግብፂ፣ እስጳኛ ኣንጻር ኬቨርደ ከምኡውን ስዑድ ዓረብ ኣንጻር ኡራጋይ ብዘካየዶ ግጥም ቀጺሉ ክካየድ እዩ። ባርከስ ዝኸበርኩም ተኸታተልቲ ሰሙናዊ ፍጻመታት ስፖርት ናይ ሎም ትሕዝቶና ኣብዚ ዛዚምና ኣሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

ሰላምን ጥዕናን ንዓኻትኩም ይኹን። ፈነወና ብምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎም ሶኒ 15 ሰነ ሰዓት 9 ምሸት ዝተዳለወ ኣህግራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኸብሪ እንዳዓደምኩ ብቐንዲ ኣርስተ ዜና ይፍልም። ቤት ፅሕፈት ኣገልግሎት ውሸባ ብቕልን እንስሳ ንእዞባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፃር ይነጥፍ ኣሎም። ኣብ ዞባ ጋሽ ባርካ ሕማም ዓሶ ንምቁፃር ዝውሰድ ዘሎ ስጉምትታት ወንታ ውፅኢት የመዝግብ ከም ዘሎ ተሓቢሮም። ብምኽንያት 14 ሰነ ዓለምለኻዊ መዓልቲ ልግሲ ደም ኣባላት እዚ ምዕራብን ፖሊስ ዞባ ጋሽ ባርካን ደም ለጊሶም። ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሓቢራ። ኣሜሪካ ኣብ ልዕሊ እታው ፍርያት ነቢት ፈረንሳ ናይ 100 ሚታዊት ቀረፅ ክትውስን ከም እትኽእል ኣጠንቂቓ። ኣውስትራልያን ጃፓንን ኣብ ትግባር ዝተበፅሐ ስምምዓት ቀላጠፍ ምዃነን ገሊፀን። ዝርዝር ዜና። ቤት ፅሕፈት ኣገልግሎት ውሸባ ብቕልን እንስሳን ንእዞባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፃር ውፅኢታዊ ስራሕ ይዓምም ከም ዘሎ ተገሊፆም። በዚ መሰረት ብ14 ሰነ ብዘይሕጋዊ መንገዲ ናብ ሃገር ክኣቱ ዝፈተነ ፍርያት ሕርሻ ኣብ ትሕቲ ቁፅፅር ከም ዝውዓለ ሓላፍቲ ቤት ፅሕፈት ኣቶ ዘርእሰናይ ፀጋይ ሓቢሩ።

0: ሮም እቲ ዝተሰሓዘ ፍርያት ሕርሻ ኣሕምልትን ፍረታትን ከምኡ ውን እንቃቑሑን ፍልስታትን ከም ዘጠቓልል እውን ገሊፆም። እቲ ንብረት ዝምልከቶም ኣካላት መንግስቲ ኣብ ዝተረኽብሉ ናይ ምቅፃል ስጉምቲ ከም እተወስዶ ብምሕባር ነጋዶ ዘይሕጋዊ ፍርያት ሕርሻ ዝኸትሎ ጥዕናውን ማሕበረ ቁጠባውን ሳዕቢና ተገንዚቦም ክቕጠቡ ፀዊዖም። ሚኒስትሪ ሕርሻ ምስ ምቅልቓል ሕማም ኢንፍሉዌንዛ ዓዋፍ ኣብ ዓለም ኣብ 2005 ብኣዋጅ ደረጃ እታው ጨቓዊትን እንቃቑሖን ደው ከም ዘበለ ዝፍለጥ ኮይኑ ሓሓሊፉ ብዘይሕጋዊ መንገዲ ክኣቱ ዝፍትን ንምቁፅፃር ዕቱብ ፃዕሪ የካየድ ከም ዘሎ ፀብጻባት የረድኦም። ሓላፊ ቤት ፅሕፈት ኣገልግሎት ውሸባን ብቕልን እንስሳን ንእዞባተ ሰነይ ኣቶ ዘርእሰናይ ፀጋይ ኣብ መወዳእታ ብዘይካቲ ብዝምልከቶም ኣካላት ብቕዓቱ ተረጋጊፁ ዝኣቱ ፍርያት ሕርሻ ካልእ ኩልኩል ከም ዝኾነ ኣነፂሮም። ኣብ ዞባ ጋሽባርካ ሕማም ዓሶ ንምቁፅፃር ዝውሰድ ዘሎ ኣብ ሜላታት ምክልኻል ዘተኮረ ስጉምትታት እወታ ውፅኢት የመዝግብ ኣሎም። ወኪል ኤሪና ኣብ ንእዞባ ሃይኮታ ተስፋ ኣለም ሰሎሙን ዘዳለዎ ፀብጻብ ሚካኤል ሓድጉ ከቕርበ እዩ።
1: ኣብ ዞባ ጋሽባርካ ሕማም ዓሶ ንምቁፅፃር ዝውሰድ ዘሎ ስጉምትታት እወታ ውፅኢት የመዝግብ ከም ዘሎ ኣብ ሃይኮታ ኣብ ዝተኻየደ ዝተምህሮ ተገሊጾ። እቲ ካብ 12 ምምሕዳራት ከባቢ ዝተዋፅኡ ኣመሓደርቲ ከባቢ ኣነባብርቲ ዓዲ ዓበይቲ ዓዲ ወከልቲ ሚኒስትርታትን ምምሕዳር ዞባን ዝተሳትፎ ዝተምሮ ሕማም ዓሶ ንምቁፃር ብዝተኻየደ ናይ ምክልኻል ምቁፃርን ዕዮ መጠን መልከፍቲ ናንቆልቆሎ ይመፅእ እኳ እንተሎ ኣብ ገለ ከባቢታት ዝረአ ሸለልትነትን ጉጉይ ኣጠቓቕማ ናሙስያን ግና ዕንቅፋት ይኸውን ስለ ዘሎ ተራናበርክቶን ኣመሓደርቲ ከባብን መሻርክቲ ኣካላትን ክዓዝዝ ፃውዒት ቀሪቦም። ኣብ ጨንፈር ጥዕና ዞባ ጋሽባርካ ግዜያዊ ሓላፊ ምቁፅፃር ሕማም ዓሶ ኣቶ ኣማኑኤል ምሕረታብ ኣብ ዝሃቦ መግለፂ ሕማም ዓሶ ጉቡእ ምክልኻልን ፍወሳን እንተዘይተገይሩሉ ካብቶም ሓደገኛታት ሕማማት ምዃኑ ብምጥቃስ ምስ ምእታዊ ክራማት መጠን መልከፍቲ ንኸይንህር ህዝቢ መላታት ምክልኻልቲ ሕማም ብግቡእ ከተግብር ኣተሓሳሲቦ። ሓላፊ ጨንፈር ጥዕና ዶክተር ወልዱ ዮሃንስ ቦጎኑ በቢግዜኡ ዝውሰድ ዘሎ ስጉምታት ኣብ ምቁፅፃር ሕማማት ብሓፈሻ ሕማም ዓሶ ድማ ብፍላይ ልዑል ኣስተዋፅኦ ይገብር ብምህላው ንዝበለፀ ውፅኢት ሕብረተሰብ ብሰብ ሞያ ጥዕና ንዝውሃብ መምርሒታት ብግቡእ ከተግብር ኣተሓሳሲቦ። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ብግድዩ ኣብ ምቁፅፃር ሕማም ዓሶ ተረኺቡ ዘሎ ገስጋስ ብምዕቃብ ናብ ዝበርኸ ዓወት ንምብፃሕ ሕብረተሰብን መሻርክቲ ኣካላትን ብንቕሓት ክሰርሑ ተላብዩ። ተሳተፍቲ ኣብ መወዳእታ ደረጃ ፍልጠት ወከልቲ ጥዕና ዓድን ኣጋር ሓካይም ዝዕቢ ስልጠናታት ክውደብ ኣዘኻኺሮም።
0: ሃማደ ጨንፈር ዞባ ጋሽባርካ ውዳበታቱ ብምድልዳል ኩሉ መድያዊ ዓቕሚ ደቂ ኣንስትዮ ንምሕያል ዘካይዶ መደባት ቀጻሊ ምዃኑ ብ11 12 ሰነ ኣብ ባሮንቱ ኣብ ዘቃንዑ ርክብ ገሊፆም። ጎኒጎኒቲ ማሕበረ ቆጠባዊ መነባብሮ ደቂ ኣንስትዮን ብደቂ ኣንስትዮ ዝእልያ ስድራ ቤታትን ንምምሕያሽ ዝካየድ ፃዕሪ ኣብ ምውጋድ ጎዳእቲ ልምድታትን ማሃይምነትን ብሓፈሻ ምውጋድ መርዓ ትሕቲ ዕድመን ክሽቦን ድማ ብፍላይ ብዕቱብ ይስራሕ ከም ዘሎም ሓላፊት እቲ ጨንፈር ወይዘሮ ይሕደጋ ዮሃንስ ኣረዲኣ። ሓለፍቲ ማሕበር ኣብ ንኡዞባታት ኣብ ዘቕረብኦ ብብልጫታትን ድኻማትን ዘጠቓለለ ፀብጻብ ደቂ ኣንስትዮ ተወዲበን ምንጪ ቁጠባዊ እተተን ዘውሕሳሉ ባይታን ምፍጣር ኣብ ዘካይድኦ ፃዕሪ ማሕበር ዓቕሙ ዘፍቅዶ ኣበርክቶ ከም ዝገብር ከም ውፅኢቱ ድማ ኣብ ዝተፈላለየ ከባቢታት ናይቲ ዞባ ዝምስገን ለውጢ ከም እተመዝገበ ተርእዮ ጉዳእቲ ልምድታት እውን እናነከየ ከም ዝመፀ ኣብርሄን። ብዘይካዚ ተጠቃምነት ደቂ ኣንስትዮ ኣብ ኣገልግሎታት ጥዕናን ትምህርትን ክብ ከም ዝበለም ሞያዊ ዓቕሚ ደቂ ኣንስትዮ እውን ከም ዝበረኸ ሓቢረን። ሓላፊት እቲ ጨንፈር ወይዘሮ ይሕደጋ ዮሃንስ ኣብ መወዳእታ ምሕያል ቁጠባዊ ዓቕሚ ኣባላትን ምዕባይ ኣታዊታት ማሕበርን ገና ፃዕሪ ዝሓትት ዕዮ ብምዃኑ ልዑል ኣድህቦ ተዋሂብዎ ክስራሓሉ ብምዝኽኻር ደቂ ኣንስትዮ ሓያል ጎድንታትን ዓቂበን ንዝበርኸ ውፅኢት ኣበርቲዐን ክዓያ ኣተሓሳሲባ። ብምኽንያት 14 ሰነ ዓለምለኻዊ መዓልቲ ልግሲ ደም ኣባላት እዚ ምዕራብን ፖሊስ ዞባ ጋሽባርካን ብ13 ሰነ ደም ለጊሶም። ዕላማቲ ኣብ ቀፅሪ ሆስፒታል ባሮንቱ ዝተኻየደ ናይ ልግሲ ደም ትሕዝቶ መደብ ባንክ ደም ብምስሳን ሂወት ዜጋታት ንምድሓን ከም ዝኾነ ኣብ ጨንፈር ጥዕና ዞባ ጋሽባርካ ሓላፊ ኣሃዱ ሕክምናዊ ኣገልግሎት ነርስ ተስፋ ኣለም ተወልደ ገሊፆም። በብእዋኑ ብዝካየድ ጎስጓሳት ንቕሓት ዜጋታት እናበረኸ ብምምፅኡ ልግሲ ደም ኣብ ሰራሕተኛታት መንግስቲ፣ ተምሃሮ፣ ህዝቢ፣ ኣባላት ሓይልታት ምክልኻልን ፖሊስን ከም ባህሊ እናሰረፀ ብምምፅኡ ኣብ ትካላት ጥዕና ዝረአ ዝፀንሐ ፀገማት ብተዛማዲ ይቃልል ከም ዘሎ ኣብሪሆም ንረስ ተስፋ ኣለም።

ብዘይካዚ ቀጠባዊ ትሕዝቶ ማሕበር ንኽሕይል ሰብ ጸጋን ትካላት መንግስትን ኣበርክትኦም ክዕዝዝዎ ኣዘኻኺሮም። ኣብ ሩባ ባርካ ከባቢ ኣፍ ሂምቦል ብ9 ሰነ ኣባስታ 30 ሄክታር መሬት ሕርሻ ባርዕ ሓዊ ኣጋጢሞም። እቲ ባርዕ ኣብ መንጎ ንኡዞባታት ድገን ከርከበትን ካብ ዲጋ ከርከበት ንሸነኽ ደቡብ ኣብ ዝርከብ ከባቢታት እዩ ኣጋጢሞም። በቲ ሓደጋ 750 ኣግራብ ዓርከብ ኮባይን ኣስታ 370 ኣግራብ ዑበልን ዝርከብዎም ብርክት ዝበለ መበቆላዊ ሃብቲ ገረብ ከም ዝዓነወ ካብ ኮርፖሬሽን ዘራእትን ጥሪትን ሕርሻታት ሰሜናዊ ምዕራብ ደንጊዩ ዝበጽሐና ሓበሬታ ኣፍሊጦም። እቲ ባርዕ ብምትሕብባር ኣባላት ኮርፖሬሽን ሕርሻ ኣፍ ሂምቦል ህዝብን ምምሕዳርቲ ከባብን ኣብ ትሕቲ ቅፅፅር ከም ዝውዕለ ተሓቢሮም። ጠንቂ ናይቲ ባርዕ ጫካ ጓሶት ንመዓልታዊ መነባብሮኦም ዝጥቀምሉ ሓዊ ብግቡእ ከም ዘጥፍዎ ክኸውን ብዘይምጥፍኦም ክኸውን ከም ዝኽእል ተኣሚትሎም። ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብኸብሪ ንዕድም። ዜና ወፃኢ። ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝሓለፈ ዓመት ኣብ ኣላስካ ኣብ ዝተኻየደ ርክብ ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሚኒስተር ጉዳያት ወፃኢ ሰርጌይ ላቭሮቭ ሓቢሮም። ሃገሩ ነቲ ብኣሜሪካ ዝቐረበ እማመ ሰላም ከም እትቐበለቶን ንትግባርኡ ከም እትሰርሕን ዝጠቐሰ ሚኒስተር ላቭሮቭ ዩክሬን ከምቲ ዝድለ ትስዕቦ ከምዚ የላ ወቒሶም። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ብ15 ናሕሰ 2025 ኣብ ኣላስካ ኣብ ዘካየድዎ ታሪካዊ ተባሂሉ ዝተጠቕሰ ርክብ ኣብ ጉዳይ ኩናት ዩክሬን እወንታዊ ዝርርብ ከም ዘካየዱ ዝፍለጥ እዮም። ፕሬዚደንት ዶናልድ ትራምፕን ኣብቲ ርክብ ዘቕረቦ እማመ ሰላም ኩናት ዩክሬን ብሰላም ንምዕራፍ ዝሓሸ ኮይኑ ከም ዝረኸበቶ እያ ሩስያ እትገልጽ። ይኹን እምበር ሃገራት ኤውሮጳ ነቲ ናይ ሰላም ተበግሶ ንምትዕንቓፍ ይሰርሓ ከም ዘለዋ ሩስያ ብተደጋጋሚ ክትወቀስ ጸኒሓላ። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ጉዳይ ኩናት ዩክሬን ዝዝቲ ብፍሉይ ልኡኽ ፕሬዚደንት ትራምፕ ስቲቭ ዊትኮቭ ዝምራሕ ተዛታይ ጉጅለ ኣብ ቀረባ ግዜ ናብ ሃገሩ ክትልእኽ ምዃና መንግስቲ ሩስያ ሓቢሮም። ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኣብ ጉዳይ ኩናት ዩክሬንን ዝምድና ሃገራቶምን እወንታዊ ውፅኢት ከም ዝነበሮ ዝተጠቕሰ ተደጋጋሚ ናይ ቴሌፎን ዝርርብ ከካይዱ ምጽንሖም ይግለጽ እዮም። ኣሜሪካ ኣብ ልዕሊ እታዊ ፍርያት ነቢት ፈረንሳ ናይ 100-100ታዊት ቀረፅ ክትውስን ከም እትኽእል ኣጠንቂቓ። ፈረንሳ ኣብ ልዕሊ ቴክኖሎጂካዊ ፍርያት ሃገሩ ወሲናቶ ዘላ ወሳኺ ቀረፅ ምዘይተልዕሎም ነቲ መደብ ከተተግብሮ ከም እትኽእል ፕሬዚደንት ዶናልድ ትራምፕ ሓቢሮም። ፈረንሳ ነቲ ኣሜሪካ ዝቐረበቶ መጠንቀቕታ ብዝምልከት ዝሃበቶ ምላሽ ዛጊት የለን። ኣሜሪካ ነቲ ውጥን ምስ እተተግብሮ ንግዳዊ ዝምድና ክልቲአን ሃገራት ብኣሉታ ክጽሎ ከም ዝኽእል ይእመት ኣሎም። ፈረንሳ ዓመታዊ ብገምጋም ኣስታት 2.5 ቢልዮን ዶላር ዝዋግኡ ፍርያት ነቢት ናብ ኣሜሪካ ከም እትልእኽ ጸብጻባት ይረድኦም። ኣውስትራልያን ጃፓንን ዝኸተምኦ ኣብ መዳይ ምክልኻል ጸዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዕ ክሳብ መወዳእታ ናይዚ ዓመት እዚ ከተግብርኦ ከም ዝጅምራ ኣፍሊጠን። ክልቴን ሃገራት ቅረብ ጸዓት ብርቂ ማዕድናትን መግብን ንምውሓስ ብሓባር ክሰርሓ ኣብ ፈለማ ዝሓለፈ ወርሒ ግንቦት ከም ዝተሰማምዓ ዝፍለጥ ኮይኑ ኣውስትራልያ ንፕሮጀክት ብርቂ ማዕድናት ዝውዕል 1.3 ቢልዮን ዶላር ደገፍ ከም እትገብር ተገሊጹ እዮም። ብዘይካዚ ኣውስትራልያን ጃፓንን 7 ቢልዮን ዶላር ዝግመት ወተሃደራዊ ውዕል ከም ዝኸተማ ዝጠቐሱ ጸብጻባት እቲ ውዕል ኣውስትራልያ 11 ዘመናውያን መራኽብ ካብ ጃፓን ክትሽምት ዘጠቓልል ምዃኑ የረድኦም። እቲ ናይ ምትሕብባር ውዕል ዞባዊ ሰላምን ርግኣትን ንምርግጋጽ ወሳኒ ከም ዝኾነ መንግስታት ክልቲአን ሃገራት ሓቢሮም ኣለዉ። ህዝባዊት ሪፓብሊክ ቻይና ኣብ ዝተፈላለየ መዳያት ዝነጥፋ 8 ሳተላይታት ብሓደ ሮኬት ወንጭፋ። እዘን ናብ ሎሚ 15 ሰነ ኣብ ዘውግሐ ለይቲ ዝተወንጨፋ ሳተላይታት ኣብ መራኸቢታት ምክትታል ክሊማዊ ነውፂ፣ መፅናዕቲ ሕርሻን መስርሕ ምኽታምን ዘተኮረ መፅናዕቲ ከካይዳን እቲ ተልእኾ መቐፀልቲ ናይቲ ሃገሩ ጽላት ጠፈር ንምምዕባል ተካይዶ ዘላ እወንታዊ ገስጋስ ምዃኑ ማእከል ምርምር ጠፈር ቻይና ገሊጾም። ቻይና ነቲ ጽላት ንምምዕባል ኣብ 2022 ናይ ገዛ ርእሳ መደበር ጠፈር ከም ዝደኮነት ኣይርሳዓን።
ኣሜሪካን ኢራንን ኣዋርሕ ኣብ

መንጎን ዝቐጸለ ኩናት ደው ንምባልን መጻብቢ ሆርሙዝ ዳግማይ ንምኽፋትን ኣብ ዘኽእል ስምምዕ ሰላም ከም ዝበጽሐ ኣፍሊጠን። ንስረ ስርዓት ምኽታም ናይቲ ስምምዕ ዝመጽእ ዓርቢ 19 ሰነ ኣብ ስዊዘርላንድ ክካየድ መደብ ተተሓይዙሉሎም። ፕሬዚደንት ዶናልድ ትራምፕ ኣብ ማሕበራዊ መራኸቢታት ኣብ ዘርግሑ ጽሑፍ ምስ ኢራን ዝካየድ ስምምዕ ከም እተዛዘመን ኣብ ልዕሊ ካብን ናብን ኢራን ዝካየድ ምንቅስቓስ ንግዳውያን መራኽብ ኣጽኒዕዎ ዘሎ እገዳ ድማ ብቕጽበት ከም ዝለዓለን ሓቢሮም። እቲ ስምምዕ ድሕሪ ምኽትሳሙ መጻብቢ ሆርሙዝ ንኹለን ንግዳውያን መራኽብ ብዘይ ክፍሊት ክፉት ከም ዝኸውን ፕሬዚደንት ዶናልድ ትራምፕ ተወሳኺ ኣነጺሮም። ምክትል ሚኒስተር ጉዳያት ወፃኢ ኢራን ካዝም ጋሪባባዲ ብወገኑ ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ግጭት ደው ክብል ምዃኑ ብምግላጽ ኣብ ናይ መወዳእታ ስምምዕ ንምብጻሕ ክልቲኤን ሃገራት ንሱሳ መዓልትታት ዝቕጽል ሓድሽ ምዕራፍ ዝርርብ ከም ዘካይዳ ገሊጹሎም። እዚ ከምዚ ኢሉ እንከሎ ሓያሎም መራሕቲ ሃገራት ዓለም ነቲ ኣብ መንጎ ኣሜሪካን ኢራንን ዝተበጽሐ ስምምዕ ሰላም ብሓጎስ ብምቕባል ኣብ ማእከላይ ምብራቕ ሰላምን ርግኣትን ንምርግጋጽ ዓብ ተራ ከም ዝህልዎ ኣሚቶም። ምዝ ስምምዕ ብዝተኣሳሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ንበርሚል ብ400ታዊት ብምንካይ ኣስታት 84 ዶላር ከም ዝበጽሐ፣ እዚ ድማ ግጭት ኢራን ኣብ ዝሓለፈ ወርሒ ለካቲት ካብ ዝጅምር እቲ ዝተሓተ ከም ዝኾነ ተቓሊሕሎም። ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ሃገሩ ናብ ዩክሬን ናይ ዝለኣኸቶ ኣጽዋር ካሕሳ ካብ ኤውሮጳዊ ሕብረት ክትሓትት ምዃኑ ኣፍሊጦም። ነቲ ጉዳይ ዝመጽእ ሰሙን ኣብ ከተማ ብራስለስ ኣብ ዝካየድ ዋዕላ ኤውሮጳዊ ሕብረት ከም ዘልዕሎን ምስ ፕሬዚደንት ኮሚሽን ኤውሮጳዊ ሕብረት ኡርሳላ ቫንደርላየን ከምመያየጠሉ ምዃኑን እቲ ቀዳማይ ሚኒስተር ገሊጹሎም። ቀዳማይ ሚኒስተር ስሎቫኪያ ነበር ኤድዋርድ ሄገር ናብ ዩክሬን ነፈርቲ ውግእን ስርዓተ ምክልኻይ ኣየርን ብምልኣኽ ንሃገሩ ብዘይ ኣጽዋር ከም ዘትረፋ ቀዳማይ ሚኒስተር ፊኮ ብተወሳኺ ወቒሶም። ስሎቫኪያ ኣብ 2022ን 2023 ዋጋ 700 ሚልዮን ዩሮ ወተሃደራዊ ደገፍ ናብ ዩክሬን ከም ዝለኣኸት ጸብጻባት ይሕብሮም። ይኹን እምበር ቀዳማይ ሚኒስተር ሮበርት ፊኮ ኣብ ወርሒ ጥቅምቲ 2023 ናብ ስልጣን ድሕሪ ምምጹ ንሃገሩ ንዩክሬን ክትገብሮ ጽንሐት ወተሃደራዊ ደገፍ ከም ዘቋረጾ ዝዝከር እዮም። ኤውሮጳዊ ሕብረት ኣብ ሰነድ ወተሃደራዊ ንዋት ካብ ዘተኩር ነቲ ኩናት ብዘተ ንምፍታሕ ተበግሶ ክወስድ ከም ዝግባእ እዩ ቀዳማይ ሚኒስተር ፊኮ ብተደጋጋሚ ክጽውዕ ጸኒሖም። ሓያሉ ሃገራት ምዕራብ ንዩክሬን ዝገብርኦ ዘለዋ ወተሃደራዊ ደገፍ ልዕሊ ዓቕምን እናኾነ ይመጽእ ከም ዘሎ ክግለጽ ጸኒሕሎም። ኣብ ከተማ ጀኔቫ ስዊዘርላንድ ካብ 15 ክሳብ 17 ሰነ ኣብ ፈረንሳ ንዝካየድ መበል 52 ዋዕላ መራሕቲ ጉጅለ 7 ዝቃወም ልዕሊ 60 ማሕበራትን ውድባትን ዝተሳተፍዎ ሰፊሕ ሰላማዊ ሰልፊ ትማሊ 14 ሰነ ተኻይዶም። 10,000 ሰልፈኛታት ኣብ ጎደናታት እታ ከተማ ብምውፃእ ኩናት ዩክሬንን ማእከላይ ምብራቕን ብሰላማዊ መንገዲ ክዓርፍ፣ ኣህገራዊ ሕጊ ክኽበር፣ ክሊማዊ ለውጢ ንምምካት ስጉምቲ ክውሰድ፣ ከምኡውን መሰል ፍልስጥማውያን ደገፍ ክረክብን ዓለማዊ ቁጠባ ዘይምዕሩይነት ክመሓየሽን ጸዊዖም። ሰልፈኛታት ምስ ኣባላት ፖሊስን ሓይልታት ጸጥታን ከም እተጋጨውን ንዋታዊ ዕንወት ከም ዝወረደን ድማ ተገሊጹሎም። ስዊዘርላንድ ኣብቲ ንሰለስተ መዓልታት ዝካየድ መራሕቲ ብሪጣንያ፣ ካናዳ፣ ፈረንሳ፣ ጀርመን፣ ኢጣልያ፣ ጃፓንን ኣሜሪካን ዝሳተፍዎ ኣኼባ ጸጥታ ንምውሓስን ደባታ ንምቁፅጻርን 4,000 ወተሃደራት ኣዋፊራ ኣላ። ፈረንሳ ብወገና ኣብቲ ዋዕላ ዝካየደሉ ከባቢታት ልዕሊ 13,000 ኣባላት ፖሊስን ሓይልታት ጸጥታን ኣዋፊራ ትርከብ። ብዘይካዚ ኣብ መንጎ ፈረንሳን ስዊዘርላንድ ዘሎ 35 መሳገሪ ደባት መብዛሕትኡ ተዓጽዩ ከም ዘሎ ተቓሊሕሎም። ስዊዘርላንድ መጠን ብዝሒ ህዝባ ኣብ 10 ሚልዮን ክድረን ዝቐረበ እማመነ ጽጋቶም። ትማሊ 14 ሰነ ኣብ ዝተኻየደ ሃገራዊ ረፍረንደም እቲ እማመ ብ55%ዊት ተቃውሞ ከም ዝፈሸለ ተቓሊሖም። እቲ እማመ ብዝሒ ህዝቢ ስዊዘርላንድ ክሳብ 2050 ካብ 10 ሚልዮን ንላዕሊ ንኸይሓልፍ ሕጋዊ ደረት ክግበረሉ ዝጽውዑ ነይሮም። ብዘይካዚ እቲ እማመ ስዊዘርላንድ ምስሕ ህዝባ 9.5 ሚልዮን እንተበጺሖም ንስደተኛታት ዕቑባ ምሃብ ደው ከተብል 10 ሚልዮን እንተሓሊፉ ድማ ምስ ኤውሮጳዊ ሕብረት ዘለዋ ናጻ ምንቅስቓስ ሰባት ዘፍቅድ ስምምዕ ኣብ ውሽጢ 2 ዓመት ክስርዞ ዘገድድ ምንባሩ ተገሊጾም። ኣብዚ እዋን እዚ ብዝሒ ህዝቢ ስዊዘርላንድ 9.1 ሚልዮን በጺሑ ከም ዘሎ ጸብጻባት ይሕብሮም። ዜና ንምዛም ቀንዲ ነጥብታት ክደግመልኩም።

ቤት ፅሕፈት ኣገልግሎት ውሸባን ብቕንን እንስሳን ንዕዘባ ተሰነይ ዘይሕጋዊ ፍርያት ሕርሻ ንምቁፅፃር ይነጥፋሎም። ኣብ ዞባ ጋሽ ባርካ ሕማም ዓሶ ንምቁፅፃር ዝውሰድ ዘሎ ስጉምትታት እወንታዊ ውፅኢት የመዝግብ ከም ዘሎ ተገሊፆም። ብምኽንያት 14 ሰነ ዓለምለኻዊ መዓልቲ ልግሲ ደም ኣባላት እዚ ምዕራብን ፖሊስ ዞባ ጋሽ ባርካን ደም ለጊሶም። ሩስያ ኩናት ዩክሬን ብሰላም ንምዕራፍ ንዝቐረበ እማመ ንምትግባር ቅርብቲ ከም ዘላ ሓቢራ። ኣሜሪካ ኣብ ልዕሊ እታዊ ፍርያት ነቢት ፈረንሳ ናይ 100 ሚታዊት ቀረፅ ከም ትውስን ከም እትኽእል ኣጠንቂቓ። ኣውስትራልያን ጃፓንን ትግባረ ዝተበፅሐ ስምምዓት ከቀላጥፋ ምዃነን ገሊፀን። ዜና ተዛዚሙሎ ሰናይ ምሸት።

0: ገጽታ ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሓንደ
2: ኣይፈለጥኩን መፅሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትፀናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆፂርካ ሕነ ክትፈድየሉ ጊዜ ተፀቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከይ ተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ካልእ ነገር ተዓልም ስለ ዘለኻ መርቀሲንካ
5: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። መንፋሕቲ ከስዐ ስለምንታይ የጋጥም? ጋዜጠኛ ሱሌማን ኣሕመድ ኣብ ዓምዲ ዓምዲ ጥዕና ዳሲስዎ ኣሎ። መፅናዕትታት ከም ዘመልክትዎ 18 ሚታዊት ካብ ህዝቢ ዓለም ኣብ ሰሙን ሓንሳብ መንፋሕቲ ከስዐ የጋጥሞ። መንፋሕቲ ከስዐ ኣብ ደቂ ኣንስትዮን ሽማግለታትን ብዙሕ ልሙድ ከም ዘይኮነ ይግለጽ። መንፋሕቲ ከስዐ ባህ ዘየብል ስምዒታት ስለ ዘለዎ ማሕበራዊ ንጥፈታት ኣብ ምክያድ ዓንቀፍ እዩ። ይኹን እምበር ብቐሊሉ ንምእላዩ ከም ዝከኣል ክንዝንግዕ የብልናን። ምውስዋስ ኣካላት ምክያድ፣ መተካእታ መድሃኒት ምውሳድ፣ ማሳጅ፣ ለውጢ ኣመጋግባ ወዘተ ነቲ መንፋሕቲ ብቐሊሉ ንምእላዩ ዝሕግዙ ኣገባባት እዮም። ኣብ ዓምዲ ርእቶ ዓገብ ውራያት መመረቕታ ይገፍሑ ኣለዉ። ዘርእስቱ እዋናዊ ርእቶ ፕሮፌሰር ገብረ ብርሃን ዕቑማዝጊ ይጸንሐና። ንዝኾነ ጸገም ንምፍታሕ ወይ ድማ ጌጋ ንምዕራም እቲ ብቐዳምነት ክንገብሮ ዘሎና ነቲ ጸገም ወይ ድማ ጌጋ ብግቡእ ምርዳ እዩ። ማለት ጥቕሚ ዘይብሉ ነገር ምዃኑ እናፈለጥና

ብምምሕዳራት ዝውሰድ ዘሎ ስጉምታት ተስፋ ዝህብ እዩ። ንኣብነት ኣብ ኣስመራ ኣብ ንኡ ዞባ ቲራቨሎ ምምሕዳር ከባቢ ዊና ውርያት ቁርጥዋት ክኾኑ ዝኽእልሉ ሜላታት ኣተኣታትዮም ኣለዉ። ኣብ ካልኦት ንኡሳን ዞባታት ከተማ ኣስመራ እውን ተመሳሳሊ ስጉምታት ይውሰድ ኣሎ ይርከቦ። ኣዳላዊ ዓምዲ ባህልን ስነ ጥበብን ጋዜጠኛ ኤፍሬም ሃብተፅዮን ፅውፅዋይ ዶ ንነጋገር ብዝብል ኣርእስቲ ፅውፅዋይ ብግጥማውን ስዲ ፅሑፋውን ኣገባብ ዝቐርብ ሞራላውን ግብራውን ትምህርቲ ድማ ዝህብ ኣካል ኣፋውያታ ወይ ኣፋዊ ተረት ኮይኑ ኣብ ሂወት ብኸመይ ክንዋሳእ ከም ዘሎና ዝምህረና ኣገዳሲ ኣካል ሂወትና እዩ። ዝተፈላለዩ ሕብረተሰባት ምስ ባህሎም፣ እምነታቶም፣ ኣነባብሮኦም፣ ልምድታቶም፣ ሕልምታቶም፣ ባህግታቶም፣ ክውንነቶም ዝኸዱ ፅውፅዋያት ፈጢሮም እዮም። ማእከል ብዙሕ ፅውፅዋይ እንስሳታት ወይ መናፍስቲ ኮይኖም ባህርን ተግባርን ሰባት ዝለበሱ እዮም ተጠቂሱ። ብተወሳኺ ኣብ ዓምዲ ባህልን ስነ ጥበብን ንኩሉ እንቋዕ ርከብ ኩሉ ሓፂር ምስትምቓር መፅሓፍ ሓፂር ታሪክ ህይወት ወዲ ገብሩ ከምኡ ድማ ኣረብረቦም ዘርእስታ ግጥሚ ኤፍሬም ሃብተፅን ወዲ ገደ ንረክብ። ስለዘየለ ካብ ሪም ዝዓቢ ኩሉ ኮይኑላ ብዓዱ ኩሉ ይኮነላን ዓዱ ኣሂ ዘፀሓየ ኣረብራቢ ዓወት ዘድሃየ መዛረቢ ሃገር ወኒኑ ይምርሽ ንቕድሚት ሓያል ህዝቢ ሓያል መንግስቲ ሓያል ሰራዊት ኤርትራ ኣው ዓሊት ዕንደራ ኤርትራ ኣልዛቤት ፈኸራ ኤርትራ ኣረብራቤት ኤርትራ ዘይረብራቤት ካብ ትሕዝቶ ግጥሚ ኣረብራቢ ዝተቆንጨለ እዩ። ኣብ ዓምዲ ሸባብ ብሜርያም ዮሴፍ ዝዳለው ንኡስ ዓምዲ ሓሳባት ርኢና ንኣመን ዝኣመንናዮ እውን ንርኢ ዘርእስቱ ዛዕባ ይፀንሐና። ብሓፈሻ ድምር ናይቲ ኣብ ሰውራና ዝተጠርያ ተሓሳስባ ዝተኸስኮሰ ባህሊ ዝተደለበ ተመክሮ ወዘተ ናፅነት ክኸውን ከም ዝኽእል ጥረይ ዘይኮነ ከም ሓደ ዘይተርፍ ሓቂ ጌርካ ብምውሳድ ዝተኸደ ጉዕዞ እዩ። ሰውራ ኤርትራ እምበኣር ነቲ ዘይከኣል ዝበሃል ዝነበረ ዓለማዊ ስነ መጎስ ሰይሩ ብሓይሊ ራእይ ሓድሽ ታሪክ ዝሰርሓሉ ምክንያት እምነት ብቐዳምነት ስለ ዝሰርዐዩ ናፅነት ኤርትራ ኣብ 24 ግንቦት 1991 ጥራይ ኮነትን ተረጋጊፃ። ናፅነት ኣብ ኣእምሮ እቶም ብቆራፅነት ዝተበገሱ ሰውራውያን ተቓለስቲ ገና ኣብ በረኻታት ሳሕል ከለዉ ዝተረአየቶምን ርግፅትን እያ ነይራ። ታሪክ ኤርትራ ንዓለም ዝምህሮ ዓብዪ ትምህርቲ እንተሃልዩ እምበኣር እዚ እዩ። ሓይሊ ብቐዳምነት ኣብ ኣእምሮ ህዝብታት ዝህነፅ ዳኣ እምበር ብነገራዊ መዐየሪ ጥራይ ዝትመን ኣምር ኣይኮነን። ብዝሕያ ኣፅዋርን ሰራዊትን እቲ ፍጹም መዐቀን ሓይልን ብቕዓትን ክኸውን ከም ዘይክእል ድማ ካብ ታሪክና ብቐረባ እንምሃሮ እንምህሮን ተመክሮ እዩ። ረአዩ ንብረት ዝመርሕ እምነት ድማ ኣእምሮ ሰራዊት ይሃነፅ። ስእላዊ መግለፂ ማራቶን ኣስመራ 2026 ቀሪቡሎ። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ ምዝዛም ውድድር ምጉት ኣብያተ ትምህርቲ ዞባ ማእከል ብደረጃ ዞባ ንኡስ ዞባን ጉጅለን ብጋዜጠኛ ዓድል ሳልሕ እድሪስ ዝተርጉሞ እዩ። ጋዜጠኛ ጀማል ዓሊ ኣብ ዓምዲ መልሓቅ ላብዳ ብዋልፍኑን ንባህላዊ ውርሻታት ብሄረ ብሌን ብዝምልከት ምስ መምህር ዘካርያስ ዓንደ ብርሃን ዘካየዶ ቃለ መጠያቅ ንረክብ። ብሚኒስትር ዕዩን ሰብኣዊ ድሕነትን ኣብ ዝዳሎ ዓምዲ ማሕበራት ዕቤት ተራ ወለዲ ኣብ ዕቤትን ምዕባለን ህፃናት ዕዙዝ ምዃኑ መሓመድ ዑመር ናይር ኣብ ዝተርጎሞ ትሕዝቶ ተገሊጹ። ብጋዜጠኛ ማሕሙድ ዓብደላ ኣብ ኪፋሓ ብትዳሎ ዓምዲ ሲሓ ወኣሰር ተኽእሎታት ዕቤት ፅላት ቱሪዝም ኣብ ኤርትራ ተዳሲሶም ይርከቡ። ብወርዳ ገብሪ ሂወት ኣብ ዝዳሎ ዓምዲ ዕሉም ወቴክኖሎጂ ዝተፈላለዩ ሓደስቲ ምህዞታትን ርኽበታትን ሰፊሮም ይፀንሑና። ስእላዊ መግለፂ ማራቶን 2026 ኣብ ዓምዲ ዓለማዊ ዛዕባ ኣብ ማሕበራዊ መራኸቢታት ሻህማት ፀወታ ኢራናውያን ዘርእስቱ ብሳሙኤል ገብረ ብርሃን ዝቐረበ ጽሑፍ ይጸንሐና። ታሪኽ ሻተራንጅ ካብ ጥንታዊት ህንዲ ማለት ቻቱራንጋ ተበጊሱ ኣብ መበል ሻርሻይ ክፍለ ዘመን ናብ ግዛኣት ሳሳኔድ ፋርስ ከም ዝኣተወ ይፍለጥ። ይኹን እምበር እቶም ፋርሳውያን ነቲ ፀወታ ተቐቢሎም ጥራይ ኣይተዓገሱን። ይግዳስ ናይ ግዛእ ርእሶም ማሕበራዊ ፖለቲካውን ወታደራውን ትርጉም ብምሃብ ኣመሓይሸሞ። እቲ ሻህ ማለት ንጉስ ዝብል ስያመን ባዕሉ ካብ ቋንቋ ፋርስ ዝመፀ እዩ። ፀወታ ምስ ተወደአ ዝድመጥ ሻህማት ማለት ንጉስ ሞይቱ ወይ ተሳዒሩ ዝብል ቃል እቲ ሎሚ ኣብ መላእ ዓለም ቸክሜት ዝበሃል ዘሎ እዩ።
እዚ ፀወታ እዚ ንፋርሳውያን ንጉሳውያን ስድራ ቤትን ወታ

ሃደራ መራሕትን ከም ናይ እምሮ ልምምድ ኮይኑ የገልግል ነበረ። በቲ ቀደም ዘመን ሓደ መራሒ ኩናት ቅድሚ ናብ ሓቀኛ ግጥም ምፋሩ ኣብ ሰሌዳ ሻተራንጅ ክልተ ግዜ ክዕወት ናይ ግድን ነበረ። እዚ ድማ ኩናት ብሓይሊ ዘይኮነስ ብስልታዊ ብልሒ ከም ዝዕወት ዘርኢ ቀዳማይ ትምህርቲ እዩ። ኣብዚ ሕጂ ዘሎ ውግእ 2026 እቲ ኣብ ሻተራንጅ ዝርአ ስልታዊ ምንቅስቓስ ምስቲ ኢራን ገጢምዋን ዘሎ ዘይተመጣጠነ ኩናት ማለት ኣሴሜትሪክ ዋርፌር ንምብዳህ እትኽተሎ ዘላ ሜላታት ዝመሳሰል ኮይኑ ንረኽቦ ተጠቒሱ። ኣብ ዓምዲ ጸጋታት ባሕሪ ተኽለ መንግስቱ ንታሪካዊ ኣማዕባብላ ሕጊ ባሕሪ ዳሲሱ ይርከብ። ብጋዜጠኛ ኣብርሃም ዘርአ ወዲ ሃለቀ ኣብ ዝዳሎ ዓምዲ ቐለ ምሕተት ሳልሳይ ክፋል ትሕዝቶ ገስጋስ ጉዕዞ ትምህርቲ ሃገርና ዝምልከት ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኸየደ ቐለ ምሕተት ይጸንሐና። ብጋዜጠኛ ምሉእ ብርሃን ሃብተ ገብርኤል ኣብ እትዳሎ ዓምዲ ልቦናን ፍልስፍናን ካልኣይ ክፋል ጽፈት ስራሕ ሰፊራ ኣላ። ንነፍሲ ወከፍ ስራሕ ገደብ ግዜ እንተደኣ ተገይርሉ ንሰራሕተኛታት ዝያደ ሓላፍነት የሰክሞም እዩ። እቲ ገደብ ግዜ ንኣፍረይትን ዓማዊልን እንተደኣ ንፂርሎም ብኡ መጠን ንሓድሕዶም ክፀዋፀቡ ይኽእሎም። እዚ ተሓታትነት ይዕዝዝ። እንታይ ክግበር ከም ዘለዎን ብመን ክግበር ከም ዘለዎን ኣብ ዝብሉ መዳያት ንዝፍጠሩ ምድንጋራት ወይ ምውጅባራት ከዓ ይንኪ። ንዋሕዚ ስራሕ ማለት ወርክ ፍሎውስ ከምኡ ውን ነቲ መስርሕ ምስላጥ ኣብ ምፍርያምነት ናይ ትትካል ከምፅኦ ዝኽእል እወታዊ ውፅኢት ዘርዘርካ ዝውዳእ ኣይኮነን። ብሱራፍኤል ተስፋ ብሮኻ ኣብ ዝዳሎ ዓምዲ ዳይሪ ሰማያዊ ርግቢ ምቁር ቃንዛ እናክትጥፍሽ ኣደ ንምዃን ዝብሉ ትሕዝቶ ዳይሪ ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ብዓብደላ መሓመድ ዓሊ መዓለማ ብትዳሎ ዓምዲ ደላባብ መበል ሻድሻይን ናይ መወዳእታን ክፋልን ዛንታ ዛዛሚ ኩናት ገድሊ ህዝቢ ኤርትራ መረብ ድብለ ናይ ደንጎበ ኣምዒላት ቀሪባኣላ። ብጋዜጠኛ ሳልሕ ጋማ ብትዳሎ ዓምዲ ዓማር ኣብ ዝሓለፉ ናይ ናፅነት ዓመታት ኣብ ህንፀት መዐቀቢ ማያት ዝተረጋገፁ ዓወታት ተዳሲሶም ንረኽቦም። ብሚኒስትር ትምህርቲ ኣብ እትዳሎ ክልተ ሰሙናዊት ዓምዲ ባና ተዕሊም ዑመር ኢብራሂምን ህወይዳ መሓመድ ስዒድን ዝተፈላለዩ ትምህርትን ፍልጠትን ጠቀስ ትሕሶታት ኣስፊሮም። ብጋዜጠኛ ካልሽም መሓመድ ኣብ እትዳሎ ዓምዲ ዓፍየት ኢቦላ ካባና ዝረሓቕ እኳ እንተኾነ ድልውነትና ንምክልኻሉ ኣቦትኡ ከም ዘሎ ብሰፊሑ ተገሊጹ ንረኽቦ። ብጋዜጠኛ ኣድማ ብሓርሻ ብዝዳሎ ዓምዲ ፍሬ ካደም ድሕነት መግቢ ናይ ኩሉ ሓላፍነት ምዃኑ ብሰፊሑ ተገሊጹሎ። ኣብ ዓምዲ ሸባብ ምስ ኣብነታዊ ሓኪም እንስሳ እድሪስ ዓብደላ ዘዳሊ ትሕዝቶ ብሕዱግ ስሌማን ተዳልዩ ይርከብ። ስላ መግለጺ ማራቶን ኣስመራ 2026 ኣብ ዓምዲ ፈኖ ዓፍየት ዝተፈላለዩ ባህልን ሕብረተሰብን ጠቀስ ትሕሶታት ይጸንሑና። ብፋጥና ኣደም ኣብ ዝዳሎ ዓምዲ ነፌት ኣምር ጥዑምን ሕማቕን ጨና ዝነዝዑ መግብታት ኣብ ጥንቲ ኣብ ምዕቃብ ዓሳ ዝዝውተሩ ዝነበሩ ሜላታት ኣስማት ከተማታት ደቡብ ኣሜሪካ ትፈልጥሮን 10 ፍልልያት ረኸቡን ይርከቡ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ስፖትላይት ኤርትራ ኣባል ቤት ምክሪ ቁጠባውን ማሕበራውን ጉዳያት ውድብ ሕቡራት ሃገራት ኮይና ንኽተገልግል ብሓፈሻዊ ባይቶት ውድብ ምምራፀን ኣመታቱን ብኣባላት መርበብ ሓበሬታ ሻባይ ዝቐረበ ጽሑፍ ይጸንሐና። ኣብ ዓምዲ ዴቨሎፕመንት ጋዜጠኛ ባና ንጉሰ ወለንተኛታት ለገስቲ ደም ባንክ ደምን ድሕነት ብዝትካእ ነጠብጣብ ደሞም ዘይትካእ ህይወት የድሕኑ ምህለዎም ዳሲሳላ። ኣብ ዓምዲ ስፖርት ኪዳነ ሽሞንዲ ዘቕረቦ ጸብጻብ ኣስመራ ማራቶን 2026 ንረክብ። ኣብ ዓምዲ ስፖትላይት ብዕርዲ ኢሳያስ ዝተዳለወ ኣብ ኤርትራ ምስሳን ውሽጣዊ ቱሪዝም ኣብ ምዕባለ ክህልዎ ዝኽእል ኣበርክቶ ተዳሲሱ። ኣብ ዓምዲ ኪዌንዲኤ ጋዜጠኛ ሳብሪና ሰሎሞን ትሕዝቶ ሌላ ምስ ኤርትራዊ ኣሜሪካዊ ሓኪም ኢንተርፕሪነርን ዶክተር መንግስ ባይሮን ጸገማት ጥዕና ዓይኒ ኣብ ኤርትራ ንምፍታሕ ምስ ብፆቱ ዝገብሮ ኣበርክቶን ኣቕሪባላ። ብጋዜጠኛ ተስፊት ሓጎስ ኣብ ዝዳሎ ዓምዲ ቁጠባን ዋኒንን መበል ሸምናይ ክፋል ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ቀሪባኣላ። እቲ ውጡን ድፋእታውነት ዝተሰሚየ ኣገባብ ካብ ደምዳሚ መረዳእታ ብዝብገስ ምሉእ ናይ ኤረማ ኣገባብን ስጉምታትን ዝሓዘ እዩ።
ደገፍቲ ናይ

ብሓደይ ተግበር ዝተባሃለ ጥማር እረማ ከዓ ብሓደ ዝተወጠነ መገዲ ብጥብቅን ቅልጣፈን ክትግበር ይመርፁ ነበሩ። ናይቶም ቻይናውያን ኣገባብ ግና ነቲ መገዲ ኣብ ጉዕዞ ምንፃር ዝብል ነበረ። ነፍሲ ወከፍ ናይ እረማ ስጉምቲ እንታይ ውፅኢት የለዎ፣ ከምኡውን ዝበለፀ ዝበሃል ኣጠቃላለዩ ኣገባብ እንታይ ምዃኑ ሙሉእ ብምሉእ ከም ዘይፈለጡ ብምእማን ንቅድሚኦም ሃሰው እናበሉ ቀጣሊ ዳሳስ ምክያድ ይመርፁ ነበሩ ይርከቦ። ዝኽሪ ሰነ ጥርዚ ወራራት ኣላሽ ዝበላላ ወርሒ ብኣሴር ሰለሞን ቀሪቡሎ። ኣብ ሻርሻ ወራር ስርዓት ደርጊ ኣስታት 50,000 ሰራዊት ኣጥፊኡ ከቢድ ሰብኣውን ንዋታውን ክሳራ ተሰከመ። ህዝባዊ ሰራዊት ዝኸፈለ ዋጋውን ቀሊል ኣይነበረን። ልዕሊ 2,700 ብሉፃት ኤርትራውያን ተገደልቲ ተሰዊኦም ልዕሊ 5,000 ቆሲሎም ክበሃል እንከሎ ዳርጋ ፍርቂ ዓቕሚ ናይቲ ሽዑ ዝነበረ ተዋጋኢ ሰራዊት ህዝባዊ ግንባር ምዃን እዩ። ሻድሻይ ወራር ሰውራ ኤርትራ ክሰዓርን ዘይክሰዓርን ኣብ ከቢድ ፈተነ ዝኣተወሉ ተገዳላይ ብጡሙይ ከብዱ ኣብ ጠልጠላ ጻድፍ እናሓደረን እናዋዕለን ብዓቕሚ ኣዝዩም ዝተዓጻጸፎ ሰራዊት ገጢሙ ክቡር መስዋእቲ ከፊሉ ነዚ ፈታኒ መድረኽ ብዓወት ሰጊሩ ቀጻልነትን ተዓዋትነትን ሰውራ ዘረጋገጸሉ ጽንዓትን ጅግንነትን ህዝቢ ኤርትራ ደሚቑ ዝወጸሉ ፍሉይ ታሪኻዊ መድረኽ እዩ። 20 ሰነ መበል 44 ዓመቱ እንዝክረሉ ኣጋጣሚ እምበኣር ነዚ ፍሉይን ድንቅን ዘሕብን ጅግንነታዊ ፍጻመ እዚ ብልዑል ሃገራዊ ሓበን ከደድምቆ ይግባእ እዩ። ኣብ ዓምዲ ሸባብ ንውሱ ዓምዲ ሓሳባት ስርዓት መሰረት ኩሉ ዕቤት ምዃኑ ተነፂሩ ይፅንሐና። ህዝቢ ኤርትራ ኣብዚ እዋን እውን ኣንጻር ኩሉ ተጻብኦ ብፅንዓት ክምክት ዝኽኣሎ ኣብ ስርዓት ዘለዎ ግቡእ ግንዛበ ሓደ ካብ ዓበይቲ ርቑሒታት እዩ። ኣብዚ ምውሓስ ህላወና ፀጥታናን ስኒትናን ቀዳምነት ሂብና መሳርዕ ስርዓትና ከይዘረግና ልምዓታዊ መደባትና ከነተግብር ቁጠባዊ ኩነታትና ክነመሓይሽ ኣብ ንምክተሉ ዘለና እዋን ልሂቓን ኢና ዝብሉ ብምስምስ መሰል ህዝቢ ብፍላጥ ይኹን ብዘይፍላጥ ካብ ደገ ይኹን ካብ ውሽጢ ብስውር ይኹን ብግሁድ ጉዕዞና ንምስንኻልን ስርዓት ህዝቢ ንምዝራግን ሰሪሖምን ይሰርሑ ኣለውን። ንቕሓት ህዝብን ዘይመዓት ሓቀኛ መሪሕነትን ግን ንኹሉ ኣበርዒንዎ። ስርዓት ክነቐድም ምርጫና እዩ። ኣብ ጉዕዞና ኩሉ ክንረክብ ስርዓትና ክነውሕስ ዘይተማታእናሉ ሓቂ እዩ። ከም ህዝቢ ፀገምና ክንፈትሕ ጎደሎና ክንመልእ ዝእግመና ከምዘየለ ታሪክና መምህር እዩ። ስርዓት ባህልና ጌርና ብስምዒት ከይተደረኽና ዝብፃሕ ክንበፅሕ ድማ ሓባርን ደጋፍን ዘድልየና ኣይኮነን። ስርዓትና መሰረት ኩሉ ዕቤትና ስለ ዝኾነ ብተወሳኺ ኣብ ንኡስ ዓምዲ ሓሳባት ነብሰ ምሕደራ ኣብ ውልቃዊ ሂወትካ ዝተድረኻ ከባቢኻን ሃገርካን ዘለዎ ረብሓ ከመይ ዝበለ እዩ ርእቶ መንእስያት እድሪስ መሓመድን ሙና ወልደ ገብርኤልን ሰፊሩሎ። ብጋዜጠኛ ዮሴፍ ሃይለማርያም ኣብ እትዳሎ ዓምዲ ስድራ ቤት ዮሃንስ ኪዳነየ ዝበሃል ኣብ ሃገር ኣሜሪካ ከተማ ሲያትል እቕመጥ። ኣብ ሕዳር 2008 ኣብ ኣስመራ ተወሊደ። ወዲ 18 ዓመት ኮይነልኹ ማለት እዩ። ስም ወለዲተይ ማለት ኣደይ ወይዘሮ ምሉእ ተስፋ ምስጋና ይበሃል። ወለዲተይ ኣብ 2010 ሒዛትኒ ናብ ስደት ኣምሪሓ። ኣብዚ ግዜ እዚ ከዓ ብሓንሳብ ኣብ ኣሜሪካ ንቕመጥ ኣለና። ኣቦይ ኣቶ ኺዳነ ኣብ 2006 እዩ ምስ ኣደይ ተላልዮም። ኣብቲ ሽዑ ግዜ ኣደይ ኣብ ቤት ምግቢ ኣበባ ጥቓ ፑሽኪን ዘላ ትሰርሕ ነይራ። ኣቦይ ድማ ናብቲ ቤት ምግቢ ይመላለስ ምንባሩ ሓቢራትኒ። ኣብኡ ዝጀመረ ፍቕራዊ ሌሎኦም ከዓ ንዓይ ወሊዶምኒ። ሓበን ለገሰ ታደሰ ዝበሃል ካብ ኣቦይ ተጋዳላይ ለገሰ ታደሰ ኣርኣያን ካብ ኣደይ ተጋዳሊት ሳዕድያ ኣብበከርን ብዕለት 9/1991 ኣብ ከተማ ከረን ተወሊደ። ኣቦይ ወዲ 2 ዓመት ከለኹ ናብ ቦትኡ ምስ ተመልሰ ክሳብ ሎሚ ኣይተረኸብናን። ኣነ ምስ ወላዲተይ ተጋዳሊት ሳዕድያ ይዓበ ክንዲ ሰብ ኮይነ ደሃ ኣቦይ ክረክብ ብዙሕ እኳን ተፈተንኩ ክሰልጠኒ ግን ኣይከኣለን። ብመሰረት ዝረኸብክዎ ሓበሬታ ኣቦይ ኣብ ትሽዑ እዋን ኣባል ክፍለ ሰራዊት 88 ብርጌድ 37 እንዳስለያ ምንባሩ ፈሊጠ። ነቦይ ኣዲኡ ወይዘሮ ጽገ ገብረ ክርስቶስ ከበደ ትበሃል ኮይና ኣሕዋቱ ድማ ሃብተ ታደሰ፣ ሰመራ ታደሰ፣ ትበርህ ታደሰ ይበሃሉ። ምብቆል ዓዲ ኣቦይ ዓዲ ክሳድ ንዞባ ማይምነ ማለት ዞባ ደቡብ ምዃኑ እውን ካብ ሚኒስትር ምክልኻል ዝተዋህበኒ ሓበሬታ የመልክት። ምሳሕ ዳሪት ቤት ትምህርቲ እዚ ማእከል ዘላሊ ጽሑፍ ብጴጥሮስ ተፈሪ ቀሪቡሎ። ብመትከላት መንግስትን መምርሒታት ሚኒስትር ትምህርትን ተኸቲሉ ብምእኩል መንገዲ ይትግበር። ከም ቀደም ኣብ ትሕቲ ገረብ ኮንካ ዘይኮነ ግን ዝተማልአ ትሕቲ ቅርፂ ናይ ትምህርቲ ኣብ ዝተማልኣሉ ማዕቡል ህንፃን መሳለጥያታትን ይካየድ። ሓንቲ ካብዘን ብምዕቡል ደረጃን ቀረብን ዘስተምህራ ኣብያተ

ትምህርቲ ከዓ ኣሓዳሪት ቤት ትምህርቲ ካልኣይ ደረጃ እዚ ማእከል እያ። ቁልቁለት ቀይሕ ኮር ውሪድካ ነቲ ትኽ ዝበለ ፅርግያ ጋዴን ሒዝካ ሰሳሕ ስግር ምስ በልካ ብብሎካ ተኸፋፊሉ ኣብ ጎላጉል ለም ዝበለ ማሕበራውን ኣካደማውን መሰለጥያ ዝተመልዓሉ ምዕቡል ህንፃ ናይዛ ቤት ትምህርቲ እዩ ዝቕበለካ። ብጀካ እቲ መምሃሪ ክፍሊታት እንዳ ኮምፒዩተር ቤት ንባብ ዓራትን ፍርናሽን ዝተዋደደሉ መደቀሲ መመገቢ ኣዳራሽ መእከቢ ኣዳራሽ ብዘመናዊ ኣገባብ ዝተሃንፀ ነፍሲ ወከፉ ኣብ ሓደ ግዜ ልዕሊ 12 ሰባት ክእንግድ ዝኽእል 3 ብሎክ መሕፀቢ ሰብነትን ዓይኒ ምድርን ነዚ ዝምግብ ብፀሓያዊ ሰዓት ን24 ሰዓት ዝሰርሕ ናይ ማይ ቀረብ ዘጠቓለለ ዝተማልአ ቤት ትምህርቲ እዩ ተጠቒሱ። ብዓንዶም ግርማይ ወደረስ ኣብ ዝዳሎ ዓምዲ ልምዓት ምስ ዶክተር ተመስገን ሕረት ኣብ ዘላሊ ትሕዝቶ ይፀንሐና። ኣብ ዓምዲ ሜን ሁና ውህናክ ብሞተር ብሽክለታ ቱክቱግን ካሜራ ሌንስን ንብድሆ ስንክልና ኣዳው ዝሰዕረት ጓል 36 ዓመት ሊባኖሳዊት ሓኒን ፋሩቅ ህቡነት ከም ዝረኽበት ተገሊጹ። ደቡብ ሱዳናዊ ኣቦ ኣቡበካ ምስ ናይ 21 ዓመት ዝኾነ ዘረባን ሓሳብ ምግላፅን ዘይማዕበለት ጓሉ ብመሳርሒ ሙዚቃ ዑድ ከም ዝረዳዳ ይገለጽ። ጓል 26 ዓመት ጁልያና ማርስ ኣብ ቱሪስት ዝንቀሳቀሱሉ ቦታ ኢንዶኔዥያ ካብ 600 ሜትሮ ብረኸ ፀሪፋ ሞይታ ከም ዝተረኽበት ተሓቢሩ። ኣብ ሕርሻ ዓሳ ጃፓን ዝቁፀሩ ሓደሽቲ ሰራሕተኛታት ወግዓዊ ናይ ስራሕ ክዳን ተኸዲኖም ኦክስጅን ዓጢቖም ኣብ ባሕሪ ብምንቋት ወረቐት ስርሖም ከም ዝተዓደሉ ተገሊጹ። ኣብ ዓምዲ ያል እስራ ሕርቀን ንምቁፃር ዝጠቕሙ ሜላታት ጥዕናዊ ጥቕምታት ባናና ምኽርታትን ሜላታትን ፅበቐ ኣዳው ክሽነ ስድራ ሜላታት ምድላው መረቕ ዱባ ይፀንሑና። ኣብ ዓምዲ ጥዕና ጋዜጠኛ ሱሌማን ኣሕመድ ንኣገዳስነት ወለንታዊ ልቅስ ደም ተሃሲሱ። ደም ህይወት እዩ፣ ብዘይ ደም ቀጸልነት ህይወት የለን። ኣብ ኣገልግሎት ጥዕና ህላዊ ብቕዓቱ ዝተሓለወ ውሕስ ደም ወሳኒ እዩ። ብዘይ ደም ዝተፈላለዩ ቀለልቲ ይኹኑ ከበድቲ ሕክምናዊ ስራሓት ብምክያድ ህይወት ዜጋታት ንምድሓን ዝከኣል ኣይኮነን። ኣብ ዘመናዊ ፍልጠትን ምርምርን ደቂ ሰብ ንሓይለ ዝኸደሉ ዘሎ ዘመነ ቴክኖሎጂ ደም ክስናዕ ከቶ ኣይትኽእልን ዘሎ። በዚ ድማ ብዝተፈላለዩ ምክንያት ዘጋጥሙ ሕማማትን መጉዳእትን ንሱ ዘስዕቦ ምፍሳስ ደምን ንምትክኡ ካብ ደቂ ሰብ ደም ምእካብ እቲ እንኳ ኣማራፂ ድሕነት ተወሲዱ ይርከብ። ብሚርያም ኣብርሃም ኣብ ዝዳሎ ዓምዲ ትንታነ ዜና መዓልቱ ዘይተወድኣሉ ማእከላይ ምብራቕ ዝብል ዛዕባ ተላዒሉ ይርከብ። ኣብርሃም ዝርአ ወዲ ሃለቃ ኣብ ዘዳለዎ ዓምዲ ቀለ መሕተት መበል ራብዓይ ክፋል ጉዕዞ ግስጋስ ትምህርቲ ኣብ ኤርትራ ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኸየደ ርክብ ሰፊሩሎ። ሽሞንዲ ዕቕባ ሚካኤል ኣዳላዊ ዓምዲ ማህደር ጀጋኑ ኮማንዶ ሮራ ቤት ገብሩ ብዝብል ኣርኣያ ዓንዱ ድራር ሓደ ካብቶም ኣብ ከባቢ ከረን ዝንቀሳቀሱ ዝነበሩ ውፍያት ነባሪ ሮራ ቤት ገብሩ እዮም። ኣርኣያ ኣብ ሰሜናዊ ምዕራብን ግንባር ከረን ስለያዊ ምክተል ብዝገብር ዝነበረ ኣባ ስለያ 72 መሓሪ ጭንዕ ኣብ 1988 ተወዲቡ። ድሕሪ ምውዳቡ ንዝተዋህቦ ቀዳማይ መደብ ስራሕ ኣብ ዝሓፀር ግዜያ ተግቢሩ ብዓወት ምስ ተመልሰ ወታደራዊ ክሻፋ ከላሽንን ቦምባን ተዋሂቡ ንዝያዳ ዓበይት ስራሕ ድሉ ኮነ። ብተወሳኺ መሳርሕቲ ዝኾኑ ምስ ሓደ ረሞዳን መሓመድ ዝተባህለ ዜጋ ከም ዝላለ ተገብረ። እዚኣቶም ከም ደቂ ዓዲ ክፋለጡ ዝፀንሑ ኮይኖም ንክልቲኦም ብሓንሳብ ናይ ሓንቲ መዓልቲ ኣቀባብራን ኣወፃፃነት ወቅቲ ትምህርቲ ከም ዝወስዱ ተገይሩ። ድሕርዚ ኣብ ከባቢታት ጀንግሬንን ሮራ ቤት ገብሩን ሓበራዊ መፅናዕቲ ከካይዱ ጀመሩ። ድሕሪ ነፍሲ ወከፍ ወፍሪ እውን ፀብፀባቶም ናብ መሓሪ ጭንዕን የማንን ማለት ወደብቲ የረክቡ ነይሮም። ኣብ ወርሒ መስከረም ናይ 1988 ብምክንያት ምምፃእ ናብ ስልጣን ስርዓት ደርግ ንምብዓል መስከረም 2 ኣብ ዝግበር ዝነበረ ምሽብሻባት ኣብ መስመር ጀንግሬን ንሓልሓል ዘብል ፅዑቅ ምንቅስቃስ ተረእየ። በዓል ኣርኣያ ኣብዚ መስመር እዚ ነተወቅቲ ክቐብሩ እንትኽኢሎም ንፀላኢ ዕንቅፋትን ልቢ መሊኡ ካብ ምንቅስቃስን ክዕንቅፎም ከም ዝኽእል ግምት ወሰዱ። ግርማይ ወልደ ገርግሽ መንከኒኖ ፍቕሪ ጋምባለ ከይወደአ ዝተሰውአ ወዲ ቕሉት ኣብ ዘስፈሮ ፅሑፍ ወዲ ቕሉት ሓደ እዋን ብርቱዕ ሕማም ሓሚሙ ነይሩ ተሓኪሙ ከዓ ሓውዩ። ይኹን እምበር ከም ሳዕብየን ናይቲ ሕማም ጉረርኡ ልኽት ልኽት ከብሎ ጀመረ እሞ ከይፈተወ ናይ ምባል ባህርያዊ ግብረ መልሲ ኣማዕበለ። ዝተደጋጋሚ እሕሕ ናይ ምባል ባህርያት እዚ ምስ ናይ ድፋዕ ኩነት መንብሮ ምቅዳው ሰኣነ። ምሸት ድፋዕ ምስ ሓዙ ኣይኮነንዶ ብፀቱ እንተላይ ፀላኢ እቲ ኣሃዱ ምህላዋን ዘይምህላዋን በዛ እሕሕ የረጋግፅ ነበረ። ቦታ እንተቀይሩ እኳ በዚ የነበረ የወንበደ ቡድን ወደዚ ቀይረ፣ በዚ ዝነበረ በዚ ቀይሩ፣
ብምባል ይዛረቡ ምንባሮም ይፍለጥ። ወዲ ቅሉት ምስ ጸገሙ ብዙሕ ግዜ ናብ ዝእለየሉ ቦታ ማለት ደጀንክ ከይድ ተነጊርዎ ኣብዚ ምሳኹም ይስዎ እምበር ካብ ድፋዕ ክፍለ ማለት ክሳደይ ንሴፍ ስለ ዝበለ ከም ባህጉ ክነብር ሓዲጎሞ። ብሄለን መኸታ ኣብ ዝዳሎ ዓምዲ ንቑሕ ደመና ትምህርትን ውፅኢቱን ኣብ ትምህርቲ ንፉዕ ዓዲና ዝብል ዛዕባ ቀሪቡ ይፀንሐና። ጋዜጠኛ ዮርዳኖስ ፅገያ ብትዳልዎ ዓምዲ ዜና ዓለም ካናዳ ትሕቲ 16 ዓመት ዝዕድሚኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ዝእግድ ሕጊ ከም ዘውፀት ተሓቢሩ። እቲ ሓድሽ ሕጊ ነተን ንኣእምሮኣዊ ድሕነት ቆልዑ ኣብ ግምታኣትን ስርሓ ማሕበራዊ መራኸቢታት ግን ዝምልከት ከም ዘይኮነዩ ተነፂሩ ዘሎ። እቲ ሕጊ ንቆልዑ ካብቲ ብሰንኪ ማሕበራዊ መራኸቢታት ዘጋጥም ናይ ኣእምሮ ሕማማት ወልፍን ምትላልን ንምክልኻል ዝዓለመ ምዃኑ እዩ ዝግለጽ። ብመሰረት ሓድሽ ሕጊ ዕድሚኦም ትሕቲ 16 ዓመት ዝኾኑ ቆልዑ ከም ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ስናፕቻትን ዩቲብን ዝኣመሰላ ማሕበራዊ መራኸቢታት ክጥቀሙን ሓድሽ ሕሳባት ክኸፍቱን ኣይክፍቀደሎምን እዩ። ጋዜጠኛ ዓረቢ መሓመድ ጌታ ዘዳልዎ ካልኣይ ክፋል ትሕዝቶ ቐለ ምሕተት ምስ ዶክተር ምስማይ ገብሪ ህይወት ሰፊሩሎ ኣገልግሎት ጥዕና ብምሉእ ድጎማ መንግስቲ ከም ዝሰላስል ተገሊጹ ይርከብ። ኣብ ትሕቲ ጽላል ሚኒስትሪ ሕርሻ ዝቐርብ ዓምዲ ሰምራ ጅህድ ሚኒስትሪ ሕርሻ ኣብ ድሕነት መግቢ ምሕላው ዘረጋግጾም ዓወታት መኣዛ ሰምራ ጅህድ ይጸንሑና። ኣብ ዓምዲ ወቕፋ ፍንያ ጋዜጠኛ ጀማል መሓመድ ዓሊ ዘዳልዎ ጸብጻብ ውድድር ምልከት ቋንቋ ቻይና ኣብ ኤርትራ ቀሪቡሎ። ኣብ ዓምዲ ሸባብያት ትርጉም ናጽነት ንመንእስያት ተምሃሮ እንታይ እዩ ዝብል ጽሑፍ ብጋዜጠኛ መሓመድ ዓብደላ ብኪፋሕ ተተርጊሙ ቀሪቡሎ። ጋዜጠኛ ጳውሎስ ነተባይ ዘዳለዎ ሪፖርታጅ ዑደት ክቡር ፕሬዚደንት እስያስ ኣፈወርቂ ኣብ ግብፂ ሰፊሩሎ። ፕሬዚደንት ሪፐብሊክ ግብፂ ዓብደልፈታሕ ኣልሲሲ ብ8 ሰነ ኣብ ቤተ መንግስቲ ኣልዕትሓድያ ንፕሬዚደንት እስያስ ኣፈወርቂ ዝገበሮ ብናይ ክብሪ ሰላምታ ሰልፍን ሃገራዊ ምዝሙር ኤርትራን ግብፅን ዝተሰነየ ምዕርጉ ውግዓዊ ናይ ምቕባል ስነ ስርዓት መግለፂ ናይቲ እናሰፍሐን እናዓምቕን ክመፅእ ዝፀንሐ ታሪካውን ሕውነታውን ዝምድናታት ኤርትራን ግብፅን እዩ። ክልቲኦም መራሕቲ ዘካየድዎ ኣብ ክልተኣዊ ግርባኣዊ ዞባውን ኣህጉራኣውን ጉዳያት ዘተኮረን ሰፊሕ ሸፈነ ማዕክናት ዜና ዝረኸበን ዓሚቕ ዘተ ድማ ንመጻኢ ዝኣመተ እዩ። ኣብዚ ናይ ሕጂ ዑደት ፕሬዚደንት እስያስን ፕሬዚደንት ኣልሲስን ኣብ ዘካየድዎ ሓበራውን ዕፁውን ኣኼባታት ኩሉ መድያዊ ዝምድና ኤርትራን ግብፅን ናብ ዝበርኸ ናይ ምትሕባር መድረኽ ክብንምባል ኣብ መድያት ቁጠባ ፖለቲካን ዲፕሎማስን ጭቡጥ ስጉምትታት ክውሰድ ብመሰረት ዝተበፅሐ ስምምዕ ኣብ ሃብቲ ዓሳ ትሕተ ቅርፂ ወደባትን መጓዓዝያን ዕቱብ ንጥፈታት ክካየድ መምርሒ ስራሕ ሂቦም። ኣብ ዓንዲ ፍረ ጻዕሪ ንኡስ ርቡሕን ቃፅዖ ሕርሻ ንርቃሕ ብምልኣት ብዝብል ሚኒስትሪ ሕርሻ ኣብ ትሕቲ ውሕሱን መኣዛውን ምግቢ ንኩሉ ኣብ ኩሉ ዝብል መርሓ ጎደና ካብ 224 ክሳብ 228 ዝዝርጋሕ እስትራቴጂያዊ ውጥን ኣዳልዩ ኣብ ምትግባሩ ይርከብ ተጠቂሱ። ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ወዲ ሰብ ሰነ ኣትዩ ንፈተና ትዳለዉ ኣለኹም ዶ ጥቕሲ ዝሰሙን እዚ ይጸንሑና። ኣብ ዓምዲ ተርሙማ ፍቕሪ ዝሓዘለ ምቕጻዕቲ ንልቦና ኣብ እዋን መርመራ ዘገልግሉ ምኽርታት መልሲ ዝተመሰቐለ ቓላት ሰፊሩሎ። ግርማይ ወልደ ጊዮርጊስ መንከኒኖ ኣብ ካልኣይ ክፋል ዛንታ ፍቕሪ ጋምባለ ከይወደአ ዝተሰውአ ወዲ ቕሉት ልኡል ከውታለይቲ መስርዕ ኣብ ልዋም ድቃስን ከላ ብሰላሕታ መጺኡ ከምታ ንግዜያዊ መራሕ ሓይሎም ጭቁን ዝገበሮ ነተን ጋምባለ ካብ እግሩ ፈቲሑ ወሰደሉ። ወዲ ቕሉት ንግሆ ካብ ድፋዕ ክወፁ ብድድ ምስ በለ ነብሱ ግንብድንበሎ እሞ ነቶም ዋርድያ ዝሓደሩ ጸላእ መጺኡ በዓልቲ ቓል ኪዳኑ ከም ዝወሰደሉ ብዝመስል ነድሪ ንዓኹም ኣሚና ንዲና ደቂስና ዝሓደርና፣ ስለዚ ተሓተትኢኹም በዚ ሸለልትነትኩም እዚ ስጉምቲ ክውሰደኩም እዩ ክብል ከም ዝሕንሕን ከልብን ዕጣን ከም ዝተቐረቦ በዓል ቈለን ኣጉርዐ። እቶም ኩነታቱ ዝፈልጡን ዘዝተባሃሉን ብጾት ናብ ዘየድሊ ባእሲ ከይዓርግ ልኡል ይወሲዱልካ ዝኸውን ድሓን በዓልና ዝገበርና ጌርና ክነምፃ ኢና ክብሉ ልቡ ኣረጋግእሉ ተጠቂሱ። ብጋዜጠኛ ሃብተ ሚካኤል ዕዋ ስላሳ ኣብ ዝዳሎ ዓምዲ መዛነይ ኣድናቆት ናይ ንግሆ ሰላምታ ተስፋ ምስናቕ ቂምታ ጥቕስታት መዛነይ ይጸንሑና። ጋዜጠኛ ኣስማ ዓብደላ ሳላሕ ኣብ እተዳልዎ ዓምዲ ሚን ሆናዊ ሆናግ ስንክል እናበዲዩ 450,000 ክሳብ 600,000 ዶላር ዝበፅሕ ዋጋ ክሽየጥ ምዃኑ ተገሊጹ። ክልተ ሕብሪ ዘለዋ ብርቂ ዝኾነት ትፋሕ ኣቐልቦ ሚልዮናት ምስሓባ ተሓቢሩ። ቻይናዊት በዓል ቤታ ነበር ቅድሚ ምፍትሖም 2 ሚልዮን ዶላር ሓቢኡ ምንባሩ
ድሕሪ ምርግጋጻ ኣብ እትነብረሉ ኣከባቢ ከቢድ ምድንጋጽ

ክትረክብ ምቕኣላ ተገሊጹ። ኣብ ባሕሪ ብምንስፋፍ ምስ ሞት ን7 መዓልታት መመላእታ ዝተቐለሰ ቻይናዊ ብገፈፍቲ ዓሳ ክድሕን ምኽኣሉ ተሓቢሩ። ብጋዜጠኛ ሃጅር መሓመድ እትዳሎ ዓምዲ ውሓታ ዝተፈለ ህፃናት ጥቀስ ኣዘናጋዕትን መሃርትን ትሕሶታት ሒዛ ትፀንሐና። ብጋዜጠኛ ጳውሎስ ነተባይ ዝተዳለወ ሪፖርታጅ ዑደት ክቡር ፕረዚደንት እስያስ ኣፈወርቂ ቀሪቡሎ። ኣብ ዓምዲ ዝርዓ ወቕትሳድ ጋዜጠኛ ማሕሙድ ዓብደላ ብኪፋሕ ዘዳለወ ጸብጻብ ጽምብል ኣህጉራዊ መዓልቲ ድሕነት መግቢ ኣብ ኩሉ ከባቢ ቀሪቡሎ። ኣብ ዓምዲ ኣሰርዋ ኣልባሕርያ ተጓዳእቲ ዓይነት ዓሳታት ዘላል ትሕዝቶ ብመሓመድ እድሪስ ሰሊም ተተርጊሙ ይጸንሐና። ጋዜጠኛ ሙሴ ኤፍሬም ኣብ ዓምዲ ዴቨሎፕመንት ህልው ታሪክ መንገዲ ባቡር ሃፋ ኤርትራ ብመግለጺ በጻሕቲ ጸብጺብሎ። ኣብ ዓምዲ ስፖትላይት ጋዜጠኛ ባና ንጉሰ ኣብ ኤርትራ ኣብ ምክልኻል ዘድሃበ ርትዓውን ከም ማእከል ዝገበረ ስርዓት ኣገልግሎት ጥዕና ኣብ ባይታ ዘረጋግጹ ዓወታት ዳሲሳኣላ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኪዳነ ማርያም ፍዳይ ብመንገዲ ዓርኩ ናይ ዝተዋህቦ ጽሑፍ ዝኽርታት ዳዊት ዮሃንስ ወዲ ጆን ብፍላይ ኣብታ ንሽዳ እትምልከት ጽሑፍ ዝኽሪ ምስኣ ዝተኣሳሰሩ ጉዕዞታት ህይወት ተገረላይን ብድሆታቱን ኣቕሪቡ ይርከብ። ኣብ ዓምዲ ስፖትላይት ደቂ ኣንስትዮ ኣትሌታት ፍረ ጻዕሪ ኣብ ጽቡቕ መንገዲ ዓወት ረጊፀን ምህለወን ተገሊጹ። ኣትሌታት ዲያና ሽሻይን ፋጥማ ኣሕመድን ንኻልኦት መዘንአን ጽቡቕ ኣብነት ክኾና ዓብ ትፅቢት ይግበር። ኣብ ዓምዲ ኪዩንዲኤ ጋዜጠኛ ሚካል ተኽሎም ትሕዝቶ ሌላ ምስ ቀባኢ ማቴዎስ ኣብርሃም ኣስፊራኣላ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም።

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መጽሐራያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ጥምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ

0: ነቲ ዓርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ባሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለጥ
2: እንታይ ማለት ከ ይተረዳእኒ
0: ሓደ ተፀጊሙ ዓቕሉ እናፅበበ ሓደ ንውላድ ደልዩ ብዓቕሊ ዝፅበየ ሓደን ብስስዐ ንሓዊ ዓዚቡ ዘይፀዱ ሸውሃት ተንኮል ኩሉ ዓቕሙ ገፅታ
1: ካልእ ነገር ተዓልም ስለ ዘለካ መድቀሲንካ
3: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓሰባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ግዜ ኣብ ኤርቲቪ ክትቀርብ እያ ገፅታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና
4: ስምዕ እንደጉዖይ እዚ ጉዳይ ይከናወን ዶ ትብል ዋላስ
5: ንሕና ዝሓዝናዮ ጉዳይ ከይተኸናወነ ይተርፍ ድዩ ንፀይቂ መቸም ቅናትና ተተዓጢቕና ትፈልጥ እንዲኻ
4: ኣነ ምሕዝነት ምሳኺ ምፍጣረይ እኮ ከም ዓወ ዓወት ገይረ ይንቆፅሮ
5: ምሳይ ፍቕሪ እንተዘይህልወካ ደኣ ቀደም ቀደም ቀደም እንዶ ተገኒትካ መሃለኻ
4: እወዋዕ ኣምላኽ ከዲንኒ ኣምላኽ ከዲንኒ
5: ሃለውለው ገዲፍና ናብ ጉዳይና ደንእቶ
4: ንፀይቅና ኣምላኽ ይባርኽ
5: ዎ ኣብዘይ ሓጣዓተይ ከይትእትወኒ ኣነ ግን እዚ ሰብ እዚ ፍጢሙ ፍጢሙ ብቐሊ ዝደኸም ኣይመስለንን ባዕሉ ዘማዕበሎ ክታበት ኣለዎ ስለዚ ነቲ በዕሉ ዘማዕበሎ ክታበት ወይ ንዕኡ ከይተጥቀመሉ
4: ንኻልኦት ከይዓደለን ብቁልጡፍ ተዳኺሙ ክዓርፍን ክግነዝን ኣለዎ
5: ኣይብልሒ ኣይብልሒ እዚ ግን ብመንገድና ዘይኮነ
4: ብመንገዲ ልኡኽ መልእኽተኛ ከስዕኡ ዝመልእ ማለት ግን ድዩ
5: ልክዕ ተታሒዝና ኣለና ኣቤት ጉርሒ
6: ሰላማት ድሓን ዲኹም
5: ስማዕ ብዙሕ ዘረባ ደሊና ኣይኮና ጥውዒናካ ታት ፎርታት እቲ ጉዳይ ዲኖ ሜን
4: ጉዖይ ትኽክል ኣላ ዘረባ ዝዓብስ ኣይኮነን ተግባር ዲኖ ፕራክቲካል
6: ከይተዛረብኩ ክንዲ ዝተግሳፅ ግርም ኣይኮነን ማለት ሲ ናብቲ ጉዳይ ደይና እቱ
5: ኣይተዛረብካ እንዲኻ
6: ኣብ ሕልሚ ክንትሰምዖ ዘረባ ከይህሉ እምበር ክሳብ ዛሕጂ እኮ ሓንቲ ቓል ትኹን እውን ብፅፅ ኣይበልኩን
4: ዘረባ ንግደፍ ንሰማማዕ ያሕያ ቁም ነገር ኣይገብርን እዩ
6: እሞ ክሳብ ሕጂ እኮ ናብ ቁም ነገር ኣይኣተኹምን ኣብ ሃበስ ቀደስ እኮ ልብን ኣጥፊኢኹምልና
4: ናብ ቁም ነገር
6: ንፅበየኩም
5: እንታይ ይመስለካ ገናዛይ
4: ንዓይ ሓዘኒ ገናዘይ ሓወይ ኣገናንዛኻ ብጣዕሚ ብጣዕሚ እዩ ዝምስጠኒ ጉዳን ትርኢት ኳ እዩ
6: ወደሳ እሞ ይፅንሓልና ንስኹም እንታይ ኢኹም ትሰርሑ ይሕዋት
4: ገናዞ
5: ኣብ ዝተፈላለዩ ቦታታት እንደኸና
4: ህኮት ንዘርኢ እሞ ነቲ ህንኮት ከዓ ርኢኻ ባዕልና ነመሓድሮ
5: ሽዑ ገሊኦም ባዕልና ንገንዞም ገሊኦም ከዓ ከምዚ ኸማኻ ውፍያት ገናዞም ፂና ነቶም ምዉታት ነግንዞም
6: ኣገናዕ ኣገናዕ ብእውነት ፅቡቕ ስራሕ እዚ ከምዚ ስራሕ እዚ ከጸልለንን ክዕብደንን ይድደሊ
5: ኣፍካ ድማ ይመልእካ
6: ኣፍ ማይ ኣይመልእን እዩ ቤተይ ሳምቡ እዩ ማይ ዝመልአ ዝተውዕል ኣባ
4: ኦይ ማይ ተደልዩ ኣብ ኣፍ ተደልዩ ድማ ኣብ ሳምቡእ እንተደልዩ ናጀሪካ ንምላእ ጉዳይና ኣይኮነን
6: እሞ ጉዳይኩም ኣይጭበጥ ጠባይኩም ኣይጭበጥ እኮ ኮይኑናቶም ሰባት
5: ጉዳይና ጭቡጥ እዩ ጠባይና ምጭባጥ ካ ብዙሕ ዘድልየካ ኣይኮነን
6: ይኹን ይኹን እሺ እሺ ይኹን
4: ኣብዚ ከባቢ ሓደ ክንገንዞ ዘለና ሰብ ኣሎ ስለዚ
5: ንስኻ ክትሕገዘና እዩ መደብና
6: የቐኒ የለይ ንመግነስተይ ሃሪፍኩም ብይኩም ብምምፃእኹም ልዑል ኣኽብሮት እዩ ዘለኒ ግና ምሽ ኣለኩም ብዛዕባ ዓስበይ
5: ንሱ ናባና ግደፍ ሰልዲ ዝብላዕ ኣብ ዝተፈላለዩ ቦታታት እንዳኸድካ ወዘተ
4: ክዳውንቲ ምዝንጋዕ ኮታስ ዝደለኻዮ
6: ኣይትሰከፉ ክሳብ ክንዱ ስሳዕ ኣይኮንኩን ማለተይሲ ብቕንጣረ ድግዛእ ግን ካብ በልኩም ክትውን ትኽእሉ ኢኹም
4: ግርም ግርም ንኺድ በሉ ስለ ዝተሰማዕና ኣነ ብጣዕሚ ተሓጉሸ ስለ ዘለኹ ምሳሕ ክጋብዘኩም እየ
6: ዋ እዚ ጉዳይ ብምሳሕ ክጅምሮ ደስ ዘብል እዩ ንኺድ በሉ ንኺድ

0: ዘገርም እኮ እዩ ዝኾነታት
1: ተቕሊሉ ዝጭበጥ ወረ የብሉን ሕክሊ ቦሳይ ዝኾነ ወረ እዩ
0: ሞይቱ እንዳበልካዮ ሰረረ ተገኒዙ እንዳበልካዮ ባድላ ገይሩ ኣብ ውራይ ክስዕስዑ ትርዮ ጉዳም ትርኢት እኮ እዙ
1: ትንግርቲ እዩ ትንግርቲ እዩ በልዮ እምበር ጸሊም በልየሎ ጌርና ለቕሊቕናዮሲ
0: ከማኻ ገይሩ መጀም ኣብዛ ዓለም ዘሰይጥን ሰብ ርየ ይፈልጥን እየ
1: ሓቂ ንምዝራብ ወረ ሰኒዑ ከማኺ ዘውሪ ቡቡቡቡቡቡቡ ኣብዚ ዓለም ፍጹም ከማኺደ ተፈጥረ
0: ኣነ ቁሩብ ሓቂ ፈይ የብለሉ እየ ዋ ናትካ ኳ ውፁእ ልቕላቑ ሓሶት እኮ እዩ ኣነ ከምዚ ለካ ምሽ ከምዚ ጉራምራ ከምዚ ዚብራ ሻግራይ ዓይነት እኮ እዩ ትገብሮ
1: ሸውራር በልያ ሸውራር ከይትብለክ ቋይ ክትገብር እየ ደለኺ ስምዐኒ ኣሎ ኣብዚ ቐነየ ሰሙስኒ ነዚ ግሃፅሃፅሃፅሃፅሃፅ ዝበዝነበረ ጓህሪ መልሽ ሪፍዎ
0: በብወገና መቸም ኦፍ እንዳበልና ነቲ ጓህሪ ግሃፅሃፅ ኣቢልናዮ እንዲና ዕፉን ጥበሰሉ ኮይ ድመፀካ እቲ ጓህሪ ክሕጉሰካ ግዳ ተዓዊትናስ ንገናዞ ከማነ ይብናዮ
1: ግን ሓቂ ይሓሽ ኣብዛ ዝቐነየት ሓቀይዶ ብዙሕ ሰልዲ ክተቓጢብክ
0: ከምኡይታት እዩ ዝሕመ እምበሪ የብሎን ቁጣሮ እዩ
1: እምበርከ ኣንቲ ጋህጣቲት ኣይጋሕጠት ክዮ ኒኺ
0: ኣንታ ናይ ዝንዶ ንግበርናቱ ፅንሓልና ክብረታ ይትረኽበሉ ሰልዲ ይትረኽበሉ ዘዘውረኻ እዮ ክፈሽለካ እንታይ ድበልዎም ዶ ይሕምዩ ዓዲ እዮም እዚኦም
1: ማዕሪና ዝጎየ ኳ ሓደ ኢና ርኢና ኣንቲ ብኣመይ ድገበረኒ ኳ
0: ሃበኒ ወረ ኣቐብለኒ ሃበኒ ዕጉዘኒ
1: ሓዚ በሊ ሕዚ ዝፈሸለኒ ወረ ክነግረኪ
0: ራይ ኣቤት ድምፂ ዶ ሰሚዒ ሓቂ
1: እንታይ ኣቱም ሰባት ትኽክል ክሰሚዐኽ ትኽክል ክሳይ ንግበርዶ ንኽድ ልዕልናይ ወረ ሓልፈና እዚ ግን ቀሲና ክንዕልሎሉ ኢና
0: እወና ነ ሓልፈና ነርክብ
2: ኑ ንስከታ ዓዋና
3: ቁርብ ስኽትሓስቢ ትኽእሉን እቲ ርእስኹምሲ ካስብ ይኽእል ዶ
4: ኣመና ካብዛ ሓሊፍና እንታይ ክንገብር ከም ዘለና ዋላ ክርዳእኒ ይከኣለና
2: ምሽቲ ኣፍካ መሊእኻ ከኹም ኢልካ ክትዛረበኒ
4: ኣመና ምሽቲ ካብ ትብልዎ ኮ ሽንቲ ክትብልዎ ተመራፂ እዩ ነይሩ ማለት ከም ርእቶ እዩ
2: ኣታ ርእቶ ኣየድልየኒን
3: ነዚ ምግናስ ተሓባቢርና ብፅፉፉን ብውሕሉሉን ኣገባብ ክንገብሮስ ንላዘብ ንተሓጋገዝ እየ ድብለኩም ደሎ
4: ኣነ ዝመስለኒ ኮ እዚ ንብሎ ዘለና ብፍፁም ዝግነዝ ኣይመስለኒን
3: ኣይትሰምዑን ኢኹም እምበር ዚዳ መዓዝ ኢና ተንቢህናልኩም
2: ንዓይ ንገናዛይ ሳ ተንቢህኹምለይ ነርኩም
4: ዓመና ከም ሕቶ እዚኣ እቲ እዝንኹምሲ ዳቢስታ ጥራይ ዲኹም ትሰቕሉሉ ዋላ ዝትጥቀሙሉ ኢኹም ኣነ ብወገነይ ንክልትኡ ዝጥቀሙሉ ይመስለኒን
2: እዚ ኸ እንታይ እዩ ሰተታ ካብ መጎጎ ጣይታ ድዩ ደውፀሉ ወይስ ከም ድሽ ወረ ጥራያ ዝእክበሉ ስዑ ነዚ ሰብ እዚ ከም ዝዳኸም ንግበሮ ተሓባቢርና ሽዑ ምስ መተ ቀልጢፍኩም ፊስካ ትነፍዕለይ ስከ ፊስካ ግበሩ ትኽክል ሽዑ ግን ዛቢልና ናብዛ ጉድጓዱ ንስኮ ኪኑ ሕጂ ኪኑ
4: እንታ ሰብኣይ ሲ ዘይሰምዕ ንኽድበል ዕድልና ንፈትን በርታይ ደኣ ክንገብር
5: መዓልካ ምእዙዝ
1: ምእዙዝ ጥራይ ዲኸ በሊሕን መስተውዓልን እምበር
5: ንሱ ድኣ ቦትኡ እንድዩ ኣዘራርቡኡ ኸ ከመይ ድዩ ድምስጠኒ
2: ምናብ ይፅናሓልኩም ነገራት ይኸርዮም ዘለዉ ናብ መፍትሕ ንኺድ
1: ከመይ ማለት ተር ኣለዉ
2: ይተር ኣለዉ ደኣ ይዕፅቑ ኣለዉ ይግሕሸር ኣለዉ ኣዝዮም ይዕፅቑ ኣለዉ ማለት እዩ
5: ርግዕበል ከመይ ዝከስቢሕ
2: ሃግለፀልና መይቱ ወዲ ኢልካ ዓለባኻ ትቕርብ እሞ ብድድ ኢሉ ግራቱ ኮኮስኩስ ይፀንሐካ ተማዊቱ ዓራት ሒዙሎ ምስ በልካዮ ኣፍካ ማይ ምስ መልአ ዋ ብድድ ኢሉ ክስዕስዕ ይፀናሓካ ጉዳም ትርኢት እዩ
5: ተማወት ብክልተ መታልሒ ከም ዝሓለቀት ናበይ ድሕርሕር
1: ዘረባይ ንደልን ኢና ተልእኹካ ብግቡእ ፈፅም
5: እወ
2: በቃ ኣዳኺሞም ኣለዉ ሜትሮ ዓለባ ጌርካ ልክዕ ከምዛ ክዕሶ ጥቕልላ ኣቢልካ ብጉድጓዱ ምእታው እያ ሕጂ
5: ኣዝኻ ሰነፊኻ ንዘዘይጠቅም ነገር ኣካቢልካ ክትነግረና ጥቕሊለይ ተፀብኸን
2: ስለ ሰብኣይካ

0: ኣበይ ዳኣ ተሸሪቡ?
1: ስቕበል ሰነብ ሰብ ኣይከማን ኣይፍትወኒ።
0: ሓቤት ሕስረት ይቐኒ የለ ይበሉ ይቐኒ የለይ
2: ንእስኪ ትጉዕ ንእስኪ ከመይ ከመይ ዝኾኑሉ ዝኾኑታት
1: ካብ ቀደም እኳ ኣነ ነጊረካ ነጊረካ እዚ ሰብ እዚ ናይ ኩሉ ሕማማት ክታበት ኣለዉ ኢለካ እስኻ ገለ ሰማዕኸን ኣይተረዳእኸን ንጠቕሊልካ ዋ
2: ስምእስኪ ክሳብ ክንዲት ነብሱ ክከላኸል ዝኽእል ክታበት ከማዕበል ይኽእል
1: እዚ ብቐሊል ዝርአ ሰብ ኣይኮነን ንሕና ግን ኣቃሊልና ርኢናዮ
0: ንዓይ ኮይኦም ዳሓሚኑ ደለዉ እዞም ሓመይቲ
2: ጉዕ እሞ ዝኾኑታት ግልል ናተተኻተልና ይሓሽ
1: ዝብላዕ ዘረባ እዩ ንዓ እንከ ንዓ ገናዘይ ንዓስከ ንሕና ኣብዚኣ ትብፅሕ ኣላትና ኣብኣ ብፅሕና ክንመጢና ስጋብ ዝኾነ ድኾን ግን ነስኻ ኣብዚ ፅናሕ ኢኻ
0: ኣበይ ኣብዚ በይነይ
1: እተስማዕ ኣብዚ ትማል ዝገነዝናየ ሰብኣይ ኣሎ ዶ ከነ ምስል ማእታን ከይድና ኣልቀስ ኣቢልና ኣሉ ክንመጢ ኢና
0: መልቀስ ዳ በዛ ዓይነይ እንድያ ክትወፅ ደልያ ደላ ኣነስ ከይደ ነዚ ሓወይሳ ኣልቅስ ደ የብለሉ እቲ
2: ሓንዳሓንዳ ንባዓት ንባዓት ንምስካ ክትንባዓላ እንዳ ፅቡ ጌርካ ንክዳቲ ንኸ
0: ኣብየት ምሳይ ዲኹም ዓምና
3: ምስ ነብሰየ ምስ ነብሰየ
0: እወ ግን ንነብስኻ ስከተልቅሰለኣኻ ክትብሉ ሰሚዒ ነይረ
1: ኖኖኖኖኹም ይኮነን ጥራሕ ኺድ
0: ክትካዱ
3: ኣንታ ኺዱ እንዳዋ ኺድ ክንከይድና ንሕና ብለካ ኣለና
0: ደደደይ ፀኒሑ ግን ቁሩብ
1: ዋ
3: ስምዒ ጉዒ እዛ ጉዳይ ናብ ዘፍጣትነት ምለስ ዘላ ከየል ክምትና ኮላ ንኺድ ንኺድ ንኺድ በጃኺ
1: እወ ንኺድ ንኣናይ
0: በቃ ኸይድኩም ዲታ ዓረፈን ሰብኣይ ኣምና እዚ ዝዓርብ ሰብ ኣይኮነን
4: ኣሻሓት ትንፋስ እዩ ዘለዎ ነብስኻ ውፅእ ናባኻ ከይግምጠል ዓምና
0: ዋዋዋ ታንታ ንዑ ንዑባ

0: ኣብ ሓደ ህንፃ ንሰለስተ ደረጃታት ትምህርቲ ትጥርንፍ ኣብ ዝተፈላለየ ስራሕ ተመዲቦም ብሓላፍነት ዝዓይ ሞያውያን ክትፍርዝ ብቕዕት እያ። ንዓመታት ፍልጠት ይዕጢቓ ናብ ቤት ትምህርቲ ዋርሳይ ካልኦ ሳዋ ዝለኣኸቶም ተምሃሮኣ እውን ኣብ ናይ ሞዴል መገምገሚ ተምሃሮን ኣብ ሃገራዊ መልቀቂ ምርምራ ማትሪክን ብዘመዝገብዎ ውፅኢት ንስማ ኣድሚቕዎ ይርከብ። ቤት ትምህርቲ ላሳለ ውፅኢታ ዝለዓለ። ሓንቲ ካብተን ኣብ ዞባ ዓንሰባ ከተማ ከረን ዝርከባ ኣብያተ ትምህርቲ ቤት ትምህርቲ ላሳለ እያ። ኣብ 1949 ብኣባል ማሕበር ላሰላውያን ኣድርያኖ ክሌመንተ ተመስሪታ ኣብ ዓመተ 1951-52 ናይ ፈለማ ስራሓ 150 ዝበፅሑ ተምሃሮ ደቂ ተባዕትዮ ተቐቢላ ሰለስተ መምሃራን ጠርኒፋ ናይ መባእታ ደረጃ ትምህርቲ ኣገልግሎት ክትህብ ጀሚራ። ኣብ 1962 ናብ ማእከላይ ደረጃ ዕቤት ኣርእያ። ኣብ ዝሰዕበ ዓመታት ኣብ 1993 ናይ ካልኣይ ደረጃ ፍልጠት ክተስንቕ ድልውቲ ኮነት። ኣብ ውሽጢ ናይ 4 ዓመታት ጉዕዞኣ ድማ ንሰለስተ ደረጃታት ትምህርቲ ኣብ ሓደ ህንፃ ጠርኒፋ ኣገልግሎት ትምህርቲ ኣብ ምሃብ ትርከብ ኣላ። ቤት ትምህርቲ ላሳለ ካብ ዝተመስረተትሉ ኣትሒዛ ንልዕሊ 70 ዓመታት ፍልጠት ኣብ ምምጋብ፣ ብቕዓት ኣብ ምምልማል፣ ኣእምሮ ዜጋታት ኣብ ምህናፅ፣ ብሉፃት ተምሃሮ ኣብ ምፍራይን ኣበርከቲ ዜጋታት ኣብ ምድላውን ልዑል ኣበርክቶ ክትገብር ጽንሐት እያ። ኣብ መስከረም 2019 ብመሰረት ዝተኻየደ ናይ ምስግጋር መስርሕ ካብ ብሕታዊ ናብ መንግስታዊ ትካል ዝተሰጋገረት ቤት ትምህርቲ እያ። ድሕሪ ናይ ምስግጋር እዋን ተሳታፍነት ተምሃሮ ብዕፅፊ እክብ ኢሉ ኣብ ሰለስቲኡ ደረጃታት ትምህርቲ ተዘርጊሑ ዝነበረ ቆፅል ተምሃሮ ካብ 1541 ናብ 2988 ከምኡውን ቆፅሪ መምሃራን ካብ 4 ናብ 120 ብዕፅፊ ዕቤት ኣርእዩ። ዝተረእየ ደረጃ ዕቤት ተምሃሮን መምህራንን ናይ ኣሃዝ ለውጡ ጥራይ ዘይኮነ ናይ ዓይነት ለውጡ እውን ክረአ ክኢሉ እዩ።
1: እዚ ቤት ትምህርቲ እዚ ኣገልግሎት እውን ከስፍሕ ስለ ዘለዎ ከም ፖሊሲ መንግስቲ ቀዳምነት ዝህቦ እቲ ዕድል ምፍጣር እዩ። እቲ ኣክሰስ ንብሎ ወይ ተምሃሮ ኣገልግሎት ዝረኽብሉ ኩነታት ምፍጣር እዩ። ድሕሪኡ ከዓ እቲ ብቕዓት ምርግጋፂ ማለት እዩ። ኣክሰስ ኤንድ ኳሊቲ ኢልና ንዛረበሉ ጉዳይ ማለት እዩ። ስለዚ ብክልቲኡ መዐቀኒ ክረአ ከሎ እዚ ቤት ትምህርቲ ነቲ ከማልኦ ዘይፀንሐ ናይ ሓደ እቲ ጠለብ እዩ። እቲ ጠለብ ናይቲ ህዝቢ ህዝቢ ቤት ትምህርቲ ክህቦ ዝፀንሐ ኣገልግሎት ነቲ ህዝቢ ከገድሶ እውን ስለ ዝፀንሐ ዕድል ክነግፍሕ ከነስፋሕ ኣለና ተባሂሉ ምስ ኮሚቴ ቤት ትምህርቲ ብዝተገብረ ምርድዳ ሚኒስትሪ ትምህርቲ እውን ብፍላይ ጨንፈር ሚኒስትሪ ትምህርቲ ዞባ ዓንሰባ እቲ ኣገልግሎት ናይ ምስፋሕ መደብ ተታሒዙ ኣብ ክልቲኡ እብረ ተምሃሮ ንክምሃሩ ሙሉእ ናይ ክልተ እብሪ ኣገልግሎት ክህብቲ ቤት ትምህርቲ ከዓ ተፈቲኑ ማለት እዩ። ብኡ መጠን ሕጂ ዝህሉ ቀረብ እቲ መሳለጥያታት ዓይነት መምህር ኩሉ እዚእውን ኣብ ግምት ኣትዩ ክኸይድ ስለ ዘለዎ እቲ ክወሃብ ዝፀንሐ ኣገልግሎት ብመንፅር እዚ ንብሎ ዘለና መሳለጥያታት ክረአ ከሎ ክጓደል ወይ ብቕዓት ኮምፕሮማይዝ ክትገብሮ ወይ ንብቕዓት ዋጋ ናይ ብቕዓት ብዋጋ ናይ ብቕዓት ዕድል ናይ ምፍጣር ኩነታት ከይፍጠር ዝከኣል ጥንቃቐታት ተገይሩ ማለት እዩ። ኣብኡ ሕጂ እንታይ እዩ እቲ ተወፋይነት እዩ። ብዓብኡ መምሃራን ካብ ዝተፈላለየ ኣብያተ ትምህርቲ ተመዲቦም ዝመፁ ውሕቶ ምክሮታት ዘለዎም ውሕዳት ነይሮም ዝበዝሑ ከዓ እቶም ሓደስቲ እዮም ማለት እዩ። ስለዚ ነዚ መምህር ዝበሃል ሓይሊ እቲ ወሳነ ኣካል ኣብቲ ምምሃር ምስትምሃር ምሕያል እዩ ተቐዳማይ ዝተወስደ ስጉምቲ ማለት እዩ። እዚ ከዓ እቲ ኮሚኒቲ ኣሚንሉ ንዕኡ ዝኸውን ቀረባት ንዕኡ ዝኸውን ሪሶርስስ ወይ ፀጋታት ኣጎሳጒስና መምሃራን ናብ ምስልጣን ዝሓየለ ስራሕ እዩ ተሰሪሑ። ኣብ ምምሃር ምስትምሃር ወሳነ ዝኾነ መሳለጥያታት ንብሎ ናይ ትምህርቲ መሳለጥያታት ብፍላይ እቲ ዘሎ ቴክኖሎጂ መምሃራን ብዝተኸኣለ መጠን ትምህርቲ ናብ ዓይነት ንኽቕይሩ ዘኽእሎም ነገራት ኣብ ምውዳድ ብዙሕ ፃዕርታት ተኸይዱ ማለት እዩ።

0: ማኣዲ ፍልጠት ኣብ ምምጋብ ዝርከብ ተምሃራይ ራእዩ ንዓወት ዘማዕደወ እዩ። ኩሉ ብትግሃት ትምህርቱ ይከታተል። ኣብ ክልተ ደርቢ ተዋሊዱ ዝርከብ ምምሃሪ ክፍልታት ካብን ናብን ርሕቐት ዘለዎ ኣይኮነን። ምስ ዝጥርንፎ ብዙሒ ክፍልን ተምሃሮን ብምንፅጻር ረብሻ ክፍጥር ዝኽእል እኳ እንተመሰለ ጉዳይ ዲሲፕሊን ብቐዳምነት ስለ ዝስራሐሉ ግን ጸጥታ እታ ቤት ትምህርቲ ኣዝዩ ውሑስ እዩ።
1: ከም ባህሊ ንሕና ኣብቲ ዲስፕሊን መጀመርታ ንሰርሕ ዲስፕሊን ክዕሪ ክኽእል ኣለዎ። እዚኣኻ ምስ ግዜ ተታሒዛ ታሽምቶ ብሉ እያ ኩሎም እቲ ናይ ሕብረተሰብና ስነ ምግባር ዝበሃሉ ብግቡእ ክንፀባርቆ ክኽእሉ ኣለዎ። እቲያ ራእይና ሃና እውን ከምያ ትብል ቅቡል ስነ ምግባር ክህልዎ ክእል ኣለዎ። ብመገዲ ተምሃራይ፣ ብመገዲ መምህር፣ ብምሕደራ ይኹን ኩሉ ማሕበረሰብ ናይዚ ቤት ትምህርቲ ኣብቲ ስነ ምግባር ክሰርሕ ክኽእል ኣለዎ ማለት እዩ።
2: ብሓፈሻ እቶም ተምሃሮ ብነብሶም እዱባት ፃዕረኛታት ብፍላይ ብፍላይ ንሕና ከም ሃብቲ ንወስዶ ኣብዛ ቤት ትምህርቲ እዚኣ ሃብትና ወለዲ ጉድሳት ወለዲ ኣብ ትምህርቲ ዘለዎም ኣወንታዊ ዝኾነ ኣረኣያ ስለ ዘለዉና ከም ሃብቲ ንገልፆም። ልክዕ ካብታ ገዛ ስለ ዝወፅእ እቲ ተምሃራይ ከዓ እንድሕርቲ ወላዲ ህርኩት ኮይኑ እቲ ተምሃራይ ከዓ ብኡ መጠን ህርኩት ተምሃራይ ካ ትረክብ። ስለዚ እቶም ወለድን እቶም ተምሃሮን ናህና ፀጋልና ኢና ንገልፆም ንሕና። ስለዚ ዓማዊልካ እንድሕር ህርኩታት ኮይኖም መክሰብ ከም ዘለካ ኩሉ ግዜ ዘይከሃድ ሓቂ እዩ።
0: ቤት ትምህርቲ ላሳለ ተወርሶ ናይ ምዕወት መንፈስ ዘለዋ ቤት ትምህርቲ እያ። ተምሃሮ ካብ ዝፈለምሉ ግዜ ኣትሒዞም ከምኡውን ብዝተፈላለየ ምኽንያት ተቐይሮም ኣብ ዝፅምበሩሉን ነቲ ናይ ዓወት መንፈስ ብቐጥታ ይለማመድዎ፣ ኣብ መስመር እውን ይኣትዉ። ነፍሲ ወከፍ ተምሃራይ ቅኒት ኣእምርኡ ብናይ ዓወት መንፈስ ዝተነድቀ እዩ። ኣብ ዕለታዊ ትምህርቱ ተወዳዳሪ ብሉፅን ኣብነታዊ ኮይኑ ክስመን ይፅዕር። ኪኖ ውልቃዊ ዓወት ሓቢርካ ንቤት ትምህርቲ ከተስሚ ናይ ምድላይ ሃረርታ ውን ነፀብራቕ ተምሃሮ እዩ።
3: ሕጂ ናይ ሓምሳ ክፍል መፅ ቤት ትምህርቲ ማለት እዩ። ሕጂ ሓቂ ክዛር ምስ መፅ ክበርቲዖም ማለት እዩ። ንዓይ ኣዝዮም ንፍዓት ነሮም ጉዱሳት እዮም ማለት እዩ። ድሓር ሕጂ ምስ መፅ ክሻብኣይ ወፅ ማለት መጀመርታ ሓምሳ ክፍል ድሕሪ ኣብ ቅድም ካብቲ ባግራውንድ ናት ማለት እዩ። ቀዳማይ ገብሎ ገ ውፅ ነሮም ካል ቤት ትምህርታት ሕጂ ኒ ሒዘ ማለት እዩ። ካብ ሻትያ ክፍል ቅርብቶ ተመሓይሸ ሕጂ ፈልጦም ስለ ዘይነበር ከምቲኦም ተምሃሮካ ምስኦም ምርድዳእ ጀሚርና ማዕሩፍ ኮይና ማለት እዩ። ሻትሻ ክፍሊ ረብዓይ ወፅ ማለት እዩ። ሻትሻይ ድሕሪ ሻብዓይ ቅርብተይ ተማሓሸ ካልኣይ ወፅ ብሻብዓይ ማለት እዩ። ድሕሪ ሻምናይ ክፍሊ ናይ ጀነራል ዝገብረና ስለ ዝነበረካ ኣብ ሻብዓይ ኣብ ሻምናይ ክፍሊ ካልኣይ ወፅ ማለት እዩ። ድሕሪ ናይ ሃገራዊ መርመራ ማለት እዩ ናይ ዘብኣን ሰባ ጉብለል ሲደ ካብኡኒ ሃይስኩል ሓድሽ ሂወት ማለት እዩ። ሃይስኩል ምስ ጀመርና ሃይስኩል ካብ ጉብለል ወፅ ማለት እዩ። ካልኣይ ደረጃ ማለት እዩ። ዓሽራይ ሕማን ጎብለል ወፅ ጃሃ ኢለበን ዝክፍለኹ ማለት እዩ።
4: ኣብዚ ቤት ትምህርቲ እዚ ከምዚ መንፈስ ኣሎ ናይ ትምህርቲ ኩሉ እቲ ተምሃራይ ናሓድሕዱ ይፃላሎ እዩ። እቲ ፒር ፕሬጀር ዝበሃል ፖስቲቭ ፒር ፕሬጀር ዝበሃል ኣብዚ ቤት ትምህርቲ እዚ ኢናርኢና ናይ ብሓቂ ኩሉ ተምሃራይ ናሓድሕዱ ይፃላሎ ናሓድሕዱ የፅንዕ ክሳብ ሕጂ እውን እቲኦም ብሉፃት ተምሃሮ ዝበሃሉ ኣብ ሃገር ደረጃ ይኹን ወላ ብቤት ትምህርቲ ደረጃ እሶም እዮም እቶም ምሳይ ዝምሃሩ ዝነበሩ ሰሚዑ ቶም ብሉፃት ተምሃሮ እዮም ዘለዋ ዛ ቤት ትምህርቲ።
0: ተምሃሮ ውልቃዊ ክእለቶም ኣለልዮም ብቕዓቶምን ኣድማዕነቶምን ዝድህስስሉ ኩነታት ምፍጣር ከም ኣወንታ ይግለጽ። ናይ ምዕባይ ጻዕሪ ምክያድ፣ ኣብ ነፍሱ ኣሚኑ ዝምርኮስ፣ ካብ ጽግዕተኛነት ዝጽየፍ፣ ባዕሉ ክሰርሕ ዝብግስ፣ ንዓወት ቅድሚት ዝግስግስ፣ ርእሰ ምትእማን ዝዕቢ፣ ሓድሕድ ምትሕገዝ ሰረቱ ሓልዮትን ርእሰ ምርኮሳን ዘርኢ፣ መሃዝነት ዘማዕብል፣ ብሉፅ ክብርታት ሕብረተሰብ ዘንጸባርቕን ኣበርካቲ ምዃንን ዝብሉ ኣምራት ካብ ሓድግታትን ውርሻታትን ቤት ትምህርቲ ላሳለ ምዃኖም ይግለጽ።
5: ኣብ መንጎ መምህር ተምሃራይ ድልድል ዝበለ ዝምድና ኣዝዩ ተመላላኢ ምክብባር ዘለዎ እቲ ሕብረተሰብ ብዓብኡ ከዓ ተደጋጋፊ ማለት እዩ። ምስቲ ቤት ትምህርቲ ከዓ ኦፕን ኮሚኒኬሽን ቻነል ዘለዎ ርክባት፣ ስሩዕ ርክባት ምስ መምህራን ናይ ተምሃሮ ናይ መምህራን ናይ ወለዲ ርክባት፣ ከምዚ ዓይነት ባይታታት ዘፅንሐ ቤት ትምህርቲ እዩ ማለት እዩ።
0: ኣገባብ ስነ ምምህርናዊ ማእከል ኣብ መስርሕ ምምሃርን ምስትምሃርን ብዕቱብ ይስርሓሉ። ደረጃ ፍልጠት ተምሃራይ ንምዕባይ ተበግሶታት ይውሰድ። ብመንፅር ተወሊዶም ዝርከቡ ቤተ ፈተነ፣ ላቦራቶሪ፣ ቤት ንባብ፣ ዲጂታላዊ ቤት ንባብን ብስእላዊ መግለፂ ተሰንዩ ዝውሃብ ትምህርትን ኣብ መ

0: ሕርሻ ኣተኪሩ ዝውሃብ ዓይነታዊ ትምህርትን ኪኖ ብክልሲ ሓሳብ ብግብራዊ ፍልጠት ተኣሳሲሩ ዝኸይድ ዕለታዊ ንጥፈታት እዮም።
1: ኣብቲ ኳሊቲ ኦፍ ኤዲኬሽን መሳለጥያታት ኣለዉ። ነቲ መስርሕ ምምሃር ምስትምሃር ድሕግዙኻ ነዚኦም መሳለጥያ እዚኣቶም ዓይነታውያን ከመይ ጌርካ ትገብሮም ኣደ ሰም ታይም ሕጂ እንታይ ዝጠቕሙ ነቲ መምህር እዚ ነቲ ስርሑ ብቐሊሉ ከተግብር ከም ዘለዎ ይገብር ማለት እዩ። ንተምሃራይ ካ ብቐሊሉ ክምሃር ከም ዘለዎ ይገብር። ጀትዮም መሳለጥያታት ናሃና ዘለዉ እንታይ እዮም? ካብቲያ ክላስሩም ጀሚርና ክንምህር ንሕር ኮይና እቲ መዓልታዊ ውጥን ኣሎ ወይ ሰሙናዊ ውልጥን ንብሎ ነፍሶ ክፍ መምህር ውጥኑ ብግቡእ ኣዳልዩ ከዓ ትኽእል ኣለዎ። እቲ ውጥን እንታይ ዘጠቃልል ኣሰስመንት ንስኻ ተካይዶ እቲ ኣገባብ ማሃራ ንስኻ ክጥቀመሉ ነቲ ኣለሰን ተሽማቶ ብላ ንሕር ኮንካ ብሓፈሻ ኣብቲ ቴክስት ዘለዉ ከዓ ክይ ኮንሰፕትስ ንብሎም ኣገደስቲ ቃላት ድዮም ወይ ከዓ ኣምራድ ድዮም እቲ መምህር መጀመርታ ነዚኣቶም ፕላን ገይሩ ይኣቱ ማለት እዩ ናብ ክላስ።
2: እቲ ካሪክለም ናይ ኣመሃህራ መራርሕኦም ለርነር ሰንተርድ ይበሃል። ማለት ተምሃራይቲ ትዝበዝሕ ንጥፈት ተምሃራይ ይሰርሖ ማለት እዩ። ንኣብነት ሓንቲ ፐሬድ ንድሕር 4 ደቂቕ ኮይና እቲያ 10 ደቂቕ እንታ መምህር ንድሕር ገሊፅልካ እቲ ዝተረፈ ብኣክቲቪቲስ ዝተፈላለዩ ንጥፈታት ናይ ክላስ ከምኡውን ዝተፈላለዩ ስራሓት ናብ ክሪኢኹሞ ይኹም ኩሉ ናብ ላቦራቶሪታት ናብ ኣይሲቲ እናኸድና ኩሉ ኢና ንሪኦ። ስለዚ እቲ ዝበዝሕ ሲ ተምሃራይ ዘማእከለ ዓይነት ኣመራርሓ ናይ ትምህርቲ ዘለዎ ዓይነት ናይ ትምህርቲ እዩ።
0: ኣብዛ ቤት ትምህርቲ ከም መትከል ዝፀዓረሉ እንተለውን ዜሮ ተፃዋርነት ንምቅድዳሕን ዜናትካ ምድላይን እዩ። በዚ መሰረት ከም ኣካል ምሕደራዊ ትምህርቲ ተራእዩ ነቶም ኣብ መዳይ ትምህርቲ ዘልሓጥ ዝበሉ ወይ ተወሳኺ ሓገዝ ዘድልዮም ተምሃሮ ፍልጠቶም ክብ ንምባል ወትሩ ብግዜ ተወዲቡ ሓገዛት ይግበር።
3: ተወሃሂዶ እቲ መምህርን እቲ ወላድን ከዓ ንሰርሖ ስራሕ ከዓ ነቲ ጁኒየርን ሃይ ስኩልን ከዓ ቀለብ ይኮኖ ኣብ ሻምናይ ክፍሊ ምስ በፅሑ ከዓ እቲ ሚዛን ናይ መባእታ ኣብ ሻምናይ ክፍሊ እዩ ዝረአ ኣብታ ጀነራል ኣብኡ ከዓ እቲ ዝለዓለ ውፅኢት ከዓ ይመፅእ ማለት እዩ።
2: ብዙሕ ፃዕርታት ናካይዳና መምሃራና እውን ብዙሕ ሓገዝ ወይ ድማ ቲቶርያል ናይ ምሸት እውን ብዙሕ ሓገዛት ይቡና ኣለዎ። ስለዚ ድማ ከም ተምሃሮ ኣንሕና ወይ ድማ ኣነ ከም ተማሃሪ ነዚ ዝቡና ዘለዎ ሓገዝ ኣብ ክነጥቀመሉን ኣብ ሴም ታይም ከዓ ሓገዝ ናና ወይ ድማ ናይ ወለድና ሓገዝ ኣለዎ ዓብዩ ናና ከዓ ፃዕሪ ክንውስኸሉ ማለት እዩ። ንስካባይ ከዓ ኣነ ከዓ ፅቡቕና ፅቡቕና ምፅእ ኣብ ጀርናል ከዓ ይትስፍዎ ማለት እዩ።
4: ቤት ትምህርቲ ላሳለ ክትብል ከለካ ናይ ዓወት መንፈስ ዘለዎ ቤት ትምህርቲ ዝገልፅ ኣብዚ ክንገልፆ ዝፀናሕና ሽልማት ብፍላይ ኣብዚ እዋን እዚ ሽልማት ኦርያ ተባሂሉ ዝፅዋዕ ዘሎ ናይ ሻምናይ ክፍሊ ሽልማት እዚ ዝሓለፈ ዓመታት ብቐፃሊ ኣብ ቤት ትምህርቲ ካብተን ልዑል ውፅኢት ዘመዝግበ ኣብያተ ትምህርቲ እዩ። ኣብዚ ዝሓለፈ 4-5 ዓመታት ክንሪኦ ከለና ልዕሊ 90 ደይ ኮይኑ ትሕቲ 90% ሕሊፋ ይትፈልጥን እየ። ስለዚ እዚ ከዓ ካበይ መፅኡ እንተልና ሓደ እቲ ምሕደራ ቤት ትምህርቲ ሓደ ስጡም ዝኾነ ምሕደራ ቤት ትምህርቲ ኣለና። ዳይሬክተር ኣሎ፣ ሓላፊ ስነ መምህርናዊ ጉዳያት ኣሎ፣ ጉዳያት ተምሃሮ ኣለዉ። እዚኦም ሰጢሞም ብሓደ ስለ ዝኸዱ ናይ ሃይ ስኩል ዘለዉ ምሕደራ፣ ናይ መባእታ ዘለዉ፣ ናይ ማእከላይ ደረጃ ዘለዉ ሓደ ኮይኖም ተዋሂዶም ስለ ዝሰርሑ እቲ ስራሕ ናይ ዓወት መንፈስ ኣለዎ። እዚ ናይ ጉጅለ ስራሕ መንፈስ ዘለዎ ኣሰራርሓ ስለ ንኸይድ ሓደ ዓወት ንዓወት ዝዕድመና ንሱ እዩ። ቀፃሊ ዝኾነ ግምገማ ናይቲ ስራሕካ ሓደ ካብቲ ምንጭ ናይ ዓወት ናይቲ ቤት ትምህርቲ ይኸውን ማለት እዩ።
0: ተራ መምሃራን ኣባላት ምሕደራን ለውጢ ንምምፃእ ይፅዕሩ፣ ሓደስቲ ምስ ነባራት መምሃራን ውህደት ይፈጥሩ፣ ኣብ ልዕሊ ተምሃሮ ልዑል ተገዳስነት ይሕድሩ፣ ነብሶም ክኢሎም ክሰርሑ ይፅዕሩ፣ ሓበራዊ ናይ ስራሕ ምውርራስ ይዘውጥሩ። ቤት ትምህርቲ ላሳለ ኣብዚ ዓመት እዚ ኣብ 3 ደረጃታት ዝምህሩ መምሃራን ብቕፅሪ ክረአ እንከሎ ኣብ መባእታ 41፣ ኣብ ማእከላይ 26፣ ኣብ ካልኣይ ደረጃ 39 መምሃራን ከምኡውን ኣባላት ክፍሊ ምምሕዳር 41 ዝበፅሑ ክኾኑ እንከለዉ ብጠቕላላ ድማ 147 ኣባላት ጠርኒፋ ዕለታዊ ንጥፈታታ ኣብ ምክያድ ትርከብ ዘላ።
1: እቲ ዝበዝሐ ባጀት ናይዚ ቤት ትምህርቲ ኣብ ምስልጣን ናይ መምሃራን ይሕልፎ ማለት እዩ። ኣብ ዓመት ንኣብነት ኣብ ዝተሓለፈ ብደረጃ ክላስተር እውን ተወዲብና 4 ሃይስኩላት ኣለዋ ኣብዚ ንእዞ ባከረን ከባቢ 10 ዝኸውን ወርክሾባት ኣካይድና እዚን 10 ወርክሾፕ ኣብ ስርዓተ ምዘነየ ናይ ዝሓለፈ ዓመት ናይ ውጥን ምህሮ ዝብል ነይሩ ናይ ኣብ ምጅማር እውን ሓደሽቲ መምሃራን ክመፁ እንከሎ እውን ኣብቲ ስርዓት ካኣትውልካ ምእንታን እዚአን ዝብለካ ዘለኹ 4 ክእለታት ወይ ስኪልስ ንብለን ዘለና ፔዳጎጂካል ስኪልስ

0: ንብለ እንተለና ብግቡእ ክዓጥቅን ከም ዘለዎ ንገብር ማለት እዩ። ኣብዚ ሓለፈ ከም ዝበልኩ ሕጂ ኣብዚ ዓመት እዚኣ ከባቢ 10 ዝኾነ ኣብ ስርዓተ ምዘና ጥራይ ናይ እንግሊሽ ዲፓርትመንት በይኖም፣ ናይ ቁፅሪ በይኖም፣ ናይ ስነፍልጠት ባህራዊ ስነፍልጠት በይኖም፣ ማሕበራዊ ስነፍልጠት ካብ በይኖም ብምግባር ኣብ ስርዓተ ምዘና ከመይ ገይረም እዮም ታሽም ገብሉ መሰረቱ ኣብቲ ላይ ፔጂ ጌርና ስልጠናታት ሂብና ማለት እዩ።
1: ኣነ ብዚ ቤት ትምህርቲ ናሳለ ብምህላወይ ጌንት ቤት ትምህርቲ ከዓ ናይ ስራሕ ቤት ትምህርቲ ብምዃኑ ካብቲ ኣነ ዝተመኮር ኩሉ ነዊሕ ዓመት ዝሰራሕ ኩሉ ሚኒስትር ትምህርቲ ዝለዓለ ዝረእኹ ዝበለፀ ናዓይ ዘዕግበኒ ብዚ ቤት ትምህርቲ እዩ። ምክንያቱ ብዚ ቤት ትምህርቲ ዘሎ ስራሕ ኩሉ ሰብ ክሰርሕ እዩ ዝመፅእ፣ ዝኾነ ዓይነት ተጎልባበነት ኣብ ዘይብሉ እዩ። ከምዚ ኢድኢድ ካይልካ ንዓይ ንዓኻ ዘይኮኑ ኣነ ክላስ ኣትየ ዝምህረሉ ሰዓት ኣለኒ፣ ኣካዳሚ ኮይነ ዘመሓድረሉ ግዜ ካ ኣለኒ ማለት እዩ። እዚ ብምህላው ንዓይት ዝለዓለ ዕግበት ድስማዓኒ እዩ። ኣሃብካ ካብዚ ንላዕሊ ሰሪሕና ከዓ ዝለዓለ ውፅኢት ከነምፅኻ ተስፋ ንገብር።
0: ኣብ ናይ ላቦራቶሪ ኸ ንምፃእ ኣብ ናይ ላቦራቶሪ እንድሕር መፂና ከዓኒ ብቐፃሊ ሜቶድ ዝሳለዉ እቲ ኤክስፐሪመንት ንርእሱ ከመይ ጌርካ ክተዳልዎ ከም ዘለካ ናቶታሽም ኣለዎ ኩሉ መምህርካ ክመልኮ ክኽእል ኣለዎ ማለት እዩ። እዚ ናብዚ ኣብዝያ ዝሓለፈት ሰሙን እውን ስልጠና ናይ ኬሚስትሪ ጌርና ነርና። እዚ እንታይ ማለት እዩ ብቐፃለ ሲ ኣብ ስልጠና ኢና ዘለና ገለ ፕሮብለም ንድሕር ረኺብና ገለ ፀገም ንድሕር ጓኒፍና ኣብቲ መስርሕ መምሃር ምስ ትምሃር እንታይ ንገብር? ስልጠና ክወሰድ ከም ዘለዎ ትመምህር ንገብር። ነዚ ብኸመይ ተላልይዎ እንተዳ ኢልካ ንኸዓ ብቐፃሊ እንታይ ንገብር? ሱፐርቪዥን ንገብር ማለት እዩ። ነቲ መምህር ኣቴና ኣበና እዩ እንታይ ዘሸግሮ ዘሎ ካብ ዳይሬክተር ጀሚርካ ማሓዳር ኣሎ ንሱ እውን ብኤዲኬሽን እዩ ታሽሙ ወዲኡ እቲም ኣካደሚ ዳይሬክተር ስደለና ኩላህና ኮይና ብሓባር ኮይና ንሱፐርቪዥን ናብቲ ክላስ ኣቴና እዚኣ ተድልየና ኣላ ኢልናኸ ወጢና እቲ መምህር ክበቃ ከም ዘለዎ ንገብር ማለት እዩ።
2: ኣብ ሕቶታት ምምፃእ ይኹን ኣብ ካልእ ንጥፈታት ማዕዳ ይኹን ምክሪ ዝኾነ ኩሉ ነገር ይሕግዙና እዮም ማለት እዩ። ብዓብኡ ከዓ ናይ ወለድና ሓገዝ ኣለዎ። ኣብ መንጎ ወለድናን መምህራናን እውን ጥቡቕ ርክብ ስለ ዘሎ ንዓና ይሕግዘና እዩ ማለት እዩ።
3: ማዕረ ኣካደምያዊ ትምህርቲ ተወሳኺ ንጥፈታት ዝግለጽ ከም ባህሊ ስፖርትን ጥዕናን ብዝተማእከለ ኣገባብ ይካየድ። ተምሃሮ ዝምባሊኦም ኣለልዮም ክዋስኡ ዕድል ይፈጥር። ኣብ ውድድራት ስፖርት፣ ኣብ ፅምብል ሃገራዊ በዓላት፣ ኣብ ስነ ስርዓት ምዕፃዊ ቤት ትምህርትን ብሓፈሻ ኣብ ዝተፈላለዩ ኣጋጣሚታት ድምቀት ንምፍጣር ካብ ዝብል ዕላማ ተምሃሮ ኣብ ስፖርትን ስነ ጥበባዊ ትሕዝቶን ተሳታፍነቶም ልዕል እዩ።
4: ብባህላዊ ንጥፈታት ክግለጽ ይከኣል እዩ። ብስፖርታዊ ንጥፈታት፣ ኣብ ጥዕናዊ ንጥፈታት ዘለዎም ጉስጓሳት፣ ኣብ ክለባት ተምሃሮ ዝነጥፍሉ ኩነታት ኣሎ። እዚ ብመሰረቱ ንምሉእነት ናይቲ ምዕባለ ናይ ተምሃራይ ዝሕግዝ እዩ። ሕጂ ኣብዚ መዳይ ዝኸታይ መስልቲ ቤት ትምህርቲ እንተልና ሕጂ ምናልባሽ ዝሓለፈ ዓመታት ኣብ ባህሊ፣ ኣብ ስፖርት፣ ኣብ ጥዕና ዘሎ ውፅኢት ናይ ተምሃሮና ተባቢዕ እዩ ማለት እዩ። ተወዳዳሪ ውፅኢት ኣለና። ንኣብነት ናይዚ ዓመት እዚ ንድሕር ክንገልፅ ኮይና ሕጂ ብዝተካየደ ንጥፈታት ዳርጋብ ኩሉ ናብ ጎብለል ገፁ ዝወስደና ውፅኢታት ኣለና ኢልና ክንዛረብ ንኽእል ኢና። ምናልባሽ ትምዕፀዊ ተገብረን ኣሎ ሕጂ ኣብ ቅፅል ኣዋርሒ ክንሪአ ኢና። ብሓፈሻ ግን ኣብ መባእታ፣ ኣብ ማእከላይ፣ ኣብ ካልኣይ ዘሎ ኩነታት ናይ ባህላዊ ስፖርታዊ ጥዕናዊ ንጥፈታት ናይ ተምሃሮ እውን ዝምስገን ኢልና ክንገልፆ ንኽእል ኢና ማለት እዩ ብሓፈሻ።
3: ብዘይካዚ ኣብ መዳይ ጥዕና ዝከታተልን ንዝተጸልኦም ተምሃሮ ግቡእ ኣልያን ምክትታልን ዝገብር ክፍሊ ምህላው ኣዴታት መምህራን ብሰንኪ ወሊድ ካብ ስርሐን ከይበኹራ ካብ ዝብል ሓሳብ መጽንሒ ክፍሊ ህፃናት ተዋዲዱ ይርከብ። እዚ ኣገባብ ኣሰራርሓ ኣካል ንጥፈታት እታ ቤት ትምህርቲ ተራእዩ ኣብ ተምሃሮን መምህራንን ምችእነት ፈጢሩ ይርከብ ኣሎ።
1: ብፍላይ ኣብ ቀዳማይ ክፍሊ ክሳብ ሳልሳይ ክፍሊ ዘሎ ትዛዓበይ ዓወት ንሱ እዩ። ኣዴታት ክሳብ ዝኾነ ኣዶ ኮይነ ነተም ተምሃሮ ልክዕ ከም ደቀን ኮይነን እየን ዝኣልዮም። መምህራኖም ጥራይ ደይኮነስ ኣዴታቶም እንተላየን ሓሚመን ንሶኦም ምስ ወለዲ ጥቡቅ ርክብ እናገበራ ዳሓመመ ብቴሌፎንን እናፀዋዕና ተምሃራይ ኣብዝ ሓሚምና ንሕና ስኢና ንገልፈሉ ግዜ ዳርጋ የለን። ድገነ ኮነ ተምሃራይ ኣብዝ ሓመና ዳይረክቲ ናብ ሕክምና ንወስዶ ኢብን ቴሌፎን ፀዊዕና ከዓ ናብ ወለዲ ከም ንበፅሕን ዝኾነ ነገር ኣብ ዘጋጥመሉ እውን ምስኦም እዮን ወዲቐን ዝተሰኣተን መምህራን ማለት እዩ። ዝዓበየ ፀጋ ከዓ ናይ ዴኬር ስለ ዘሎ ብዚ ቤት ትምህርቲ ዝኾነ ንዐ እንደሸግረን ነገር ክህሉ ይክእል ሓረሰት ኣደ ስለዚ ውላድ ዘለዋ ተዓንቂፋ ብዚ ቤት ትምህርቲ ጣጠው ክትብል ኣይትኽእልን። ኣብታ ናይ ዴኬር ደቀን እንዳገደፋ ነቲ ስራሕ ከዓ ድማዓነት ከም ዘለዎ ከዓ ይገብሮ ማለት እዩ።
4: ቤት ትምህርቲ ኣክሰስ ወይ ፈጢርዎ ዘሎ ዕድል ፈጢርዎ ዘሎ መስተርሆት ቀሊል ኣይኮነን። ብቕዓት ኣብ ሕቶ ምልክት ከይኣቱ ከዓ እቲ ኣገልግሎት ዝረክብ ህዝቢ ኮሚኒቲ ዝከኣል ምድግጋፍ ገይሩ ምስ ቤት ትምህርቲ ጥቡቕ ዝምድና ፈጢሩ ዘድሊ ፀጋታት ኣጎሳጒሱ ነቲ ብቕዓት ናይ ምሕያል ናይ ምዕቃብ ዘይኮነ ኮይኑ ምዕቃብ ናይ ምሕያል ስራሓት ኣብ ምስራሕ ኢና ዘለና ማለት እዩ።
3: ቤት ትምህርቲ ላሳለ በቶም ከም ዓንዲ ኮይኖም ዝገልግልዋ ራእይ ተልእኾን ክብርታትን ተማእዚና ትኸይድ ምችኡ ሃዋሁ ንዓይነታዊ ትምህርትን ቅቡል ስነ ምግባርን ቀረብ ዓይነታዊ ኣገልግሎት ትምህርቲ ኣብ ኩሉ ደረጃታት ዘውሑስ ባይታ ምጥጣሕ ብሃገራዊ ክብርታት ዝተኸስኮሰ ትሕትና ዝቐድም ቅቡል ስነ ምግባር ዝውንን ኣብ ነፍሱ ዝምርኮስ ብቑዑን ተወዳዳርን ተማሃራይ ምምልማል ውፉይ ፍቕሪ ስራሕን ሓያል ዲስፕሊን ዘስርጽ ኣብነታዊ መምህር ምሕያል ትግሃትን ተወፋይነትን ትሕትናን ምክብባርን ግሉፅነትን ተሓታትነትን ዝብሉ ኣምራት ድማ ይርከብዎ።
2: እቲ ቤት ትምህርቲ እዚ ተፀላላዊ ንሓድሕዱ ካብ ጀነሬሽን ናብ ጀነሬሽን ሲ ንሓድሕዱ እናተፀላለወ እዩ ዝኸይድ። ስለዚ ከምቲ ክነግረካ ፅናሕኩ ከዓ ተማሃራይ ዝማእከል ኣመራርሓ ስለ ዝኾነ ኩሉ ሰብ በብናቱ ብቕዓት ይሰርሕ በብናቱ ብቕዓት ይሰርሕ እንትሕ ኮይኑ ብናትካ ዓቕሚ ትሓልፍ ማለት እዩ። እዚ ከዓ ከምዚ ብምዃኖም ክሳብ ሕጂ ብሃገር ደረጃ ፀብለል ኣብ ቀዳማይ ደረጃ ዘላ ቤት ትምህርቲ እያ። ከምዚ ብምዃኖም ድማ ከምዚ ዓብ ሰብ እንተገይርዎ ወይ ምዕባይካ እንተገይርዎ ክትገብሮ ኢኻ ትደሊ ኩሉ ግዜ። ስለዚ ብከምዚ ተፀልዩ ድማ እዚ ሕጂ ድመፅእ ዘሎ ወለዶ እውን ካባና ጀሚርካ ከምናቶም ባህር እንዳምፀአ ዝኸይድ ዘሎ ከምናቶም ናይ ትምህርቲ ድሌት እናሓዘ ይኸይዳሉ።
4: ነዚ ክትወቅዕ እትኮንካ እቲ ተማሃራይ እቲ መምህር እቲ ማሕበረሰብ ቤት ትምህርቲ ብሓፈሻ ክወስዞም ዝግባእ ተልእኾታት ወይ ሓላፍነታት ኣሰኪምና ኣለና ማለት እዩ።
3: ኣብ ቤት ትምህርቲ ላሳለ ከም ብልጫን ምስጢር ዓወትን ተባሂሉ ዝግለጽ ስሉሳዊ ዝምድና ወይ ውህደት ምሕደራ መምህራን ወለድን ተማሃሮን እዩ። ተራ ወለዲ እውን ካብ መስርሕ ምስግጋር ዝነበረ ግዜ ኣትሒዞም ኣብ ውሽጢ እታ ቤት ትምህርቲ ዝኸይድ ንጥፈታት ኣብ ምክትታል ካብ ዝደቐቐ ክሳብ ዝዓብየ ኣድላይ ዝተባህለ ኣበርክቶ ብሓባር ኣብ ምዕያይ ተምሃሮ ናብ ዝቕፅል ጉዕዞ ትምህርቲ ኣብ ዝሰጋገርሉ ብኣካል ምብፅሕን ተመክሮ ምስግጋርን ካብ መሪሕ ዓወት ኣካል ዝምድናታት ኮይኑ ዝቕፅል ዘሎ እዩ።
5: ኣብዛ ቤት ትምህርቲ ዘሎ ዓወት ውህደት እዩ። ውህደት ናይ ምሕደራ ቤት ትምህርቲ፣ ናይ ኮሚቴ ቤት ትምህርቲ፣ ናይ መምሃራን፣ ናይ ተምሃሮ ብዓብዩ ከዓ እቶም ኮሚኒቲ ናይ ቤት ትምህርቲ ኢልና ንገልፆም እሳቶም ስለ ዘለዉ ናይና ኣብ ዓወት ክንመፅእ ንኽእል ዘለና እዚኦም እንድሕር ወለዲ እንድሕር ድኽም ኢሎምና ተዓወት ምሳና ከምዘየለ በይኑ መምህር ከምዘይሰርሕ ፍሉጥ እዩ። ስለዚ ወላዲ ኣብ ጎኒ መምህር ኮይኑ ተምሃራይ ኣብ ጎኒ መምህር ኮይኑ እንድሕር ብሓንሳ ሰሪሖም ዓወት ክመፅእ ዘይተርፍ ነገር እዩ። ስለዚ ናህና ምስጢር ዓወትና ውህደት ናይ ኩላትና እዩ። ውህደት እንድሕር ኣሎ ዓወት ኣሎ ማለት እዩ። ስለዚ ንሕና ሰሚርና ብስጥመ ስለ ንሰርሕ ዘለና ኣብቲ ዓወት ክሳብ ሕጂ ብፅቡቕ ንኸይድ ኣለና ማለት እዩ። ብዓብዪ ግን እቲ ናይ ዓወት መንፈስ ኣብቲ ተምሃራይ እንድሕር ኣላ ነዚኣ ከይትፈርሰካ ክትዕቅባ ክትክእል ኣለካ። ስለዚ ነዚኣ ንዕቅባ ስለ ዘለና ክሳብ ሕጂ ፅቡቕ ዝኾነ ውፅኢት ነመዝግብ ኣለና ማለት እዩ።
2: ዝሓደ እቲ ብዓብዪ ሓገ ዝወለዱ ኣሎኒ ሓገ ዝወለዲ ወለደይ ኩሉ ግዜ ኣብ ዝኸዶ ይኹን መንገዲ በቲ ቁኑዕ መንገዲ ንኸይድ ሕግዞ ካልኣይ እውን ኣብ ትምህርታይ ንክነፍዕ ንሰም እዮም ዝተሃፉኒ እንተ ካልኣይ ነገር ከዓ ኣብ እዚኦም መማሃራና እውን ብዙሕ ሓገ ዝገብርና ወይ ድማ ንክነፍዕ ሲ ብዙሕ ኣበርክቶ ሂቡና ኩሉ ግዜ ሳብ ፃዕሪ እዮም ዝርከቡ ዕረፍቲ ዝበሃል የብሎም ንዓና ንክነፍዕ ማለት እዩ።
4: እቲ ዝዓበየ ክንዛረበሉ ንኽእል ተወፋይነት ናይዚ ናይዚ ሕጂ ዘሎ ስታፍ ብሓፈሻ ብፍላይ ከዓ እቲ ኮሚቴ ወለዲ እዩ። እዚ ኸነ ነፃፅሮ ፅናሕና ኣሃዛት ናይ ፃዕቂ ተምሃሮን ፃዕቂ ስታፍ ወይ ብዙሕ ዚ ኣባላት ስታፍ እሞ ከዓ ምስ ውሑድ ተመክሮ ኣዛሚትካ ክትሪኦ ከለካ ዝነበረ ብልጫ ናይቲ ቤት ትምህርቲ እሞ ከዓ ንዕኡ ሒዝካ ነቲ ውፅኢት ሒዝካ ንምቕፃል ዘኽእል ባይታ ኣይመስልን እዩ ነይሩ። ግን ብልዑል ተወፋይነት ናይ ወለዲ ናይ መምሃራን ብፍላይ ከዓ ናይ ኮሚቴ እዚ ውፅኢት እዚ ክዕቀብ ወይ እቲ ዝነበረ ውፅኢት ናይቲ ቤት ትምህርቲ ሒዝካ ንምቕፃል ተኻኢሉ ኢልና ክንዛረብ ንኽእል ኢና ማለት እዩ።

0: ኣብ ነፍሲ ወከፍ ዓመት ገስጋስ ዓወታት ቤት ትምህርቲ ላሳለ ከም ባህሊ ሰሪፁ እናተወራረሰ ክቕፅል ዝፀንሕን ዘሎን እዩ። መርኣያ ድምር ሓበራዊ ፃዓር ድማ ኣብ ሃገራዊ መርመራ ሻምናይ ክፍልን መልቅቕ መርመራ 12 ክፍልን ብውፅኢት ተምሃሮኣ በሪኻ ክትስመ ዝበቕዐትያ ቤት ትምህርቲ ላሳለ። እዚ ዝኽርዕ ውፅኢት ኣብ ውሽጢ እዚ ዝሓለፈ ተኸታታሊ ዓመታት ክግስግስ ዝፀንሐን ኣሰር ገዲፉን ዘሎን እዩ። እዚ መስመር ከይብትኽ ድርዒ ኮይኑ ንወለዶታት ተዓቂቡ ክቕፅል ድማ ብዕቱብ ከም ዝስራሓሉ እዩ ርእሰ መምህር ቤት ትምህርቲ ላሳለ መምህር ሃብቶም ሃይለ ዝገልጽ።
1: ሕጂ ብሓፈሻ እቲ ኣብ ሃገራዊ ምርምራታት ዘለና ውፅኢት ብፍላይ ኣብቲ ናይ 12 ክፍሊ ማትሪክ ንብሎ ምርምራ ኣብኡ ኣብ ቤት ትምህርቲ ዋርሳይ ከኣሎ ዝውሃብ ሓፈሻዊ መዐቀኒ ወይ መምዘኒ ከምቲ ዝበልኮ ንዝሓለፈ 4 ዓመታት ኣብ ቅድሚት ተሰሪዑሎት ቤት ትምህርቲ ክንብል ፀኒሕና። እዚ ብኣሃዛት ንድሕር ክንገልፆ ኮይና ንዝሓለፈ 4 ዓመታት ሓፈሻዊ ስእሊ ክህበና ምእንቲ ካብ 2019-20 ወይ 33 ዙርያ ኣቐዲምና ቅድሜና ዝነበረ ቅድሚ ቤት ትምህርቲ ዝምስግጋሩ ዝነበረ ዙርያ ኣብ ቤት ትምህርቲ ዋርሳይ ከኣሉ ዘርከብናዮ ዙርያ እዩ ማለት እዩ። እዚ መጠነ ምሕላፍ ብዲግሪን ዲፕሎማን 82.5 እዩ ነይሩ። ድሕሪኡ 34 ዙርያ ንሕና ሒዝናዮም ዝወረድና ወይ ንሕና ሓደ ዓመት ምሂርና ዝወረድናዮም ተምሃሮ እዮም እዚኦም ከዓ 82.4 ኣብ 35 ዙርያ ናብ 85 ሚእታዊት ዓብዩ ኣብ 36 ዙርያ ናብ 85.6 ዓብዩ ሕጂ ከዓ ብ 37 ዙርያ ናብ 90.2 በሪኹ ኣሎ ማለት እዩ። ስለዚ እዚ ውፅኢት እዚ ብሓፈሻ ክንሪኦ ከለና ኣብዝ ሓለፈ 5 ዓመታት ዕብት እናርኣየ ድመፅ ዘሎ ማለት እዩ።
2: መንፈሳዊ ቁልን ዝበሃል ኣሎ። እዚ መንፈሳዊ ቁልን እዚ ንዓይነታ እዩ ኣኽኢልኒ ሓደ ካብትናቶም ተማሂረ ወይ ድማ ንሶም ኣብ ከመይ ከም ዝበፅሑ ርኢናዮ ኣለና ተዓዊቶም እውን ኣለዉ። ደዚ ድማ በተናቶም ተረዲእና ንሕና ድማ ከምኡ ክንፅዕር ኣለና። እዚ ከዓ ኣነ ከዓ ንሶም ኩሉ ግዜ ብድጫ ክወስዱ ልዑል ነጥቢ ከምፅኡ ከለዉ ምስራኾም ኣነ እውን ንሱን ዓይ ድርኸኒ ወይ ድማ ፅቡቅ ነጥመ ከምፅእ ኣብ ትምህርታይ ንክግደስ እውን ዓበ ተራድዎ ማለት እዩ። ኣነ ዝለዓለ ዝብሎ ፎር እንዲ ከምፅእ ኣነ እዚ ከም ዝሓስቦ ማለት እዩ። ኣምላኽ ትሓግዝኒ ኣደ ሱ የ ዝሓስብ ካብኡ ድማ ኣብ ሳይንስ ዲፓርትመንት ወይ ድማ ኣብዚ ሜዲስ ማለት እዩ ኣብ ከምኡ ዓይወዱ ከዓ ክነጥፍ ደሊ
3: እዎ ትምህርታይ ከስሚያ የ ደሊ ኣነ መጀመርታ ተውህቦ ናይ ግጥምን ድርሰትን ኣለኒ እንዲ ብዓብዪ ግን ኣብ 12 ክፍሊ ሙሉእ 4 ምፅአ ብድሕሪኡ ለወር ኮይነ ናይ ሞያ ሕጊ ክሰርሕ ማለት እዩ።
4: እጂ ተምሃራይ 11 ብምዃነይ ማለት እዩ እዚ ኣብሽ ከም ዘለኒ ማለት እዩ። እጂ ሰባይና ክንወርድ ነጥበይ ፎር ማለት እዩ 4/4 ምሉእ ማለት እዩ። ሕጂ ከድሕሪኡ ናይ ኮሌጅ ዘሎ መደብ ማለት እዩ ኣነ ናይ ዚ ኤሌክትሮሜካኒካል ኢንጂነሪንግ ክወድ ዘሎ ማለት እዩ። እጂ ኣብዚ ወዲ ሃበይ ትምህርቲ ሃስም ምሳን ያ ኩሉ ዝትገብረለይ ዘለካ ሳይት ዕብየን ዘላ ማለት እዩ ንኣ ሃስም ይዕላም እየ ማለት እዩ።
2: እዚ ቤት ትምህርቲ ብዝገበረልና ሓገዝ ንሓናትና ፃዕሪ ተወሲኽዎ ኩሉ ተምሃራይ ናይ ዚ ቤት ትምህርቲ ከምዝሓልፍ ፍሉጥ እንዲ ኣነ ከዓ ዝለዓለ ደረጃ ንነፍሰይ ክርያ ይፅበ ካብቲኦም ሙሉእ ነጥቢ ኣምፂኦም ዝበሃሉ ተምሃሮ ክኸውን ይፅበ። ኣብ ዝመፅእ ድማ ኣምላኽ ተፈቒድዎ ናይ ሜዲካል ዶክተር ትምህርቲ ክምሃር ድሌት ኣለኒ።

ሰላምታና ተቀበሉ ፈኖ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 15 ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ይሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስተ ዜና ፍለም ሚኒስትሪ ጉዳያት ወፃኢ ብ13 ሰነ መበል 63 መዓልቲ ኣፍሪቃ ፀንቢሉ ኣብ ዓሰብ ተሳታፍነት ደቂ ኣንስትዮ ኣብ ትምህርቲ ንምድንፋዕ ዋዕላ ተኻይዱ ኣብ ዞባ ደቡብ ስልጠና ጥበባት ምምራሕ መደብን ድምፅን ተዋሂቡ ኣሜሪካን ኢራንን ኣዋርሕ ኣብ መንጎአን ዘቐፀለ ኩናት ደው ንምባል ኣብ ዘኽእል ስምምዕ ሰላም ከም ዝበፅሐ ኣፍሊጠን ስሎቫኪያ ናብ ዩክሬን ናይ ዝለኣኸቶ ኣፅዋር ካሕሳ ካብ ኤሮጳ ሕብረት ክትሓተት ምዃን ኣፍሊጣ

0: ኣብ ከተማ ጀኔቭያ ስዊዘርላንድ ንመበል 52 ዋዕላ መራሕቲ ጉጅለ ሸውዓተ ዝቆም ሰፊሕ ሰልማዊ ሰልፊ ተኻይዱ። ዝርዝር ዜና። ሚኒስትር ጉዳያት ወፃኢ ሚኒስተራት ዝርከቦም ላዕለወተ ሰመዚ መንግስትን ግንባርን ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ከምኡውን ካልኦት ዕዱማት ኣብ ዝተረኸብሉ ብ13 ሰነ መበል 63 መዓልቲ ኣፍሪቃ ፀንቢሉ ነቲ ስነስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ፀብጻብ ኣሎ ገረ መስቀል ገረዝግሄር ከቅርቦ እዩ።
1: ኣብ ኣስመራ ሆቴል ኣስመራ ፓላስ ኣብ ዝተካየደ ፅምብል ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ኣብ ዘስምዖ መደረ መዓልቲ ኣፍሪቃ ኣብ ሃገርና ኣፍሪቃ ሓደ ልቢ ሓደ መሬት ሓደ መጻኢ ብዝብል ቴማ ንሓበራዊ መንነትና ታሪክና ክብርታት ምሕዝነትና ምቕሉል እንግደትነትናን ሓድሕዳዊ ምትሕጋዝናን ብዘንፀባረቕ ትሕዝቶ ትበዓል ከም ዘላ ጠቒሱ ራእኢ ጥምርቲ ብልፅግትን ሰላማዊትን ኣፍሪቃ ብዜጋታታ ብዝምራሕን ኣብ ኣህጉራዊ መድረኽ ብዝውከል ንጡፍ ሓይልን ክሰምር ከም ዝኽእል ገሊጾ። ሚኒስትር ዑስማን ኣስዒቡ ኣህዛብ ኣፍሪቃ ምስ ሃብታም ፀጋታቶም ብድኽነት ይሳቀዩ ግጭታት ድማ ህይወት ሰብ ንዋትን ዕድላትን ናይዛ ኣህጉር ይዕኑ ከም ዘሎ ብምሕባር ብደረጃ ኣህጉር ገምጋም ህሉ ክንውንነት ብምክያድ ካብ ሽግራት ዘገላግልን ብሓባር ዝዋሰአን እስትራቴጂ ከም ዘድሊ ኣዘኻኺሩ። ሚኒስትር ዑስማን ብተወሳኺ ኣብዚ ዓለማዊ ስርዓት ዝቕየረሉ ዘሎ ህመት ንፀጋታትን እስትራቴጂካዊ ዝምድናታትን ዝግበር ውድድር እናናሃረ መምፅኡ ክሊማዊ ምምዝባል ስጋኣት ህዝባዊ ጥዕናን ዘይምዕሩይነትን ዝኣመሰሉ ዓለማዊ ብድሆታት ድማ ዝተዋሃደ ፍታሕ ከም ዝጠልቡ ብምሕባር ኣብ ከምዚ ኩነት ኣፍሪቃ ብመትከላውነት ዲሲፕሊን ከምኡ ውን ንነዊሕ ብዝጥምት ሓበራዊ ራእይ ፀጋታታ ከተመሓድር እንተኽኢላ ሓበራዊ ዕብትን ዘላቂ ልምዓትን ከተረጋግፅ ከም እትኽእል ኣገንዚቦ። ኣምባሳደር ሪፓብሊክ ደቡብ ኣፍሪካ ኣብ ኤርትራ ሚስተር ፐርሰርቨረንስ ሙዙቡሊ ኮምሻ ብወገኖ መዓልቲ ኣፍሪቃ ልዕሊ ፅምብል ዝኸይድ ትርጉም ከም ዘለዎ ጠቒሱ ሓበራዊ ጉዕዘናን መጻኢናን ንምርግጋፅን ብዛዕባ ኣህጉርና ንኸነስተምትን ዕድል ከም ዘርሑ ብምግላፅ ኣፍሪቃ ኣብ ዓለማዊ መድረኽ ግቡእ ቦታ ክትሕዝ መትከላዊ ሽርክነት ከም ዘድሊ ኣንፂሩ። እዚ ከምዚ ኢሉ እንከሎ ብምክንያት መዓልቲ ኣፍሪቃ ሓበራዊ ዓውዲ ዘተ ከምኡ ውን ኣብ መንጎ ካብ ዲፕሎማሲኛታት ኤምባሲታትን ሃገራት ኣፍሪቃ ኣብ ኤርትራ ዝቆመት ጋንታን ጋንታ ኩዕሶ እግሪ ኣባላት ሚኒስትሪ ጉዳያት ወፃእን ኣብ ስታድየም ኣስመራ ምሕዝነታዊ ግጥም ኩዕሶ እግሪ ተኻይዱ።
0: ኣብ ዓሰብ ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ንምድንፋዕ ዝዓለመ ናይ ክልተ መዓልታት ዋዕላ ተቓኒዑ ወኪል ኤሪና ዒሰ መሓመድ ብመልክዕ ፀብጻብ ንዘዳለዉ ትሕዝቶ ዳናይ ተስፋ ዝጊ ከተቕርቦ እያ።
2: ጨንፈር ትምህርቲ ዞባ ዶባ ውቅሕ ባሕሪ መስርሕ ምምሃርን ምስትምሃርን ንምሕያልን ተሳታፍነት ደቂ ኣንስትዮ ንምዕዛዝን ዝዓለመ ዋዕላ ብ1/11 ሰነ ኣብ ከተማ ዓሰብ ወዲቡ። ሓላፍቲ ጨንፈር መምህር ፍሳሃየ ኪዳነ ኣብ ዘስምዖ ቓል ዕላማ ዋዕላ ኣብ ትምህርቲ ደቂ ኣንስትዮ ዛጊድ ዝተዋህለለ ተሞክሮታትን ዘጋጠመ ብድሆታትን ብምድህሳስ ሓበራዊ መረዳእታ ንምፍጣር ከምኡውን ኣብ መጻኢ ድርኺ ዝፈጥሩ እማመታትን ርእቶታትን ንምቕራብ ከም ዝኾነ ኣብርሁ። ነቲ ዋዕላ ዝደረኸ ቀንዲ ምኽንያት እናንቆልቆለ ዝመጽእ ዘሎ ተሳታፍነት ደቂ ኣንስትዮ ከም ዝኾነ ብምግላጽ ድሕረ ባይታ ትምህርቲ ኣብቲ ዞባ ጽልዋ ባህልን ልምድን ኣብ ትምህርቲ ደቂ ኣንስትዮ ከምኡውን ተራ ምምሃር ደቂ ኣንስትዮ ሓስ ጥዕና ሕብረተሰብ ብግቡእ ከም ዝፍተሽ ገሊጹ። ብመሰረት ዝቐረበ ጸብጻብ ዝርግሐ ትምህርቲ ንምስፋሕ ብዝተገብረ ልዑል ፃዕሪ ቁፅሪ ትካላት ትምህርቲ ምስ ናይ ቅድሚ ናጽነት ክነጻጸር እንከሎ ቅድመ ትምህርቲ ብልዕሊ 7600 ሚእታዊት፣ መባእታ ብልዕሊ 430 ሚእታዊት፣ ማእከላይ ደረጃ ብ1000 ሚእታዊት፣ ካልኣይ ደረጃ ድማ ብ1600 ሚእታዊት እኳ ተዓበየ ተሳታፍነት ደቂ ኣንስትዮ ግን ምስ ዝርግሐ ክነጻጸር እንከሎ ኣዝዩ ትሑት ምህላው በሪሁ። ዓመታዊ ልዕሊ 18 ሚልዮን ኣፋ ንመነባብሮ ወፃእ ዝግበረለን 3 ኣሕደርትን 32 ሓውሲ ኣሕደርትን ኣብያተ ትምህርቲ ከም ዘለዋ ብቐንዱ ድማ ተሳታፍነትን ቀጻልነትን ደቂ ኣንስትዮ ንምውሓስ ዝተኸፍታ ምዃነን ክግለጽ እንከሎ ተጠቀምቲ ናይ ዝዕድል ዝኾና ደቂ ኣንስትዮ ግና ኣብ ኣሕደርቲ ኣብያተ ትምህርቲ 7.5 ሚእታዊት፣ ኣብ ሓውሲ ኣሕደርቲ ኣብያተ ትምህርቲ ድማ 25 ሚእታዊት ከም ዘሎ ተሓቢሩ። ኣዛዚ እዚ ምብራቅ ብርጋዴር ጀነራል ኣብርሃም ዓንዶም ኣብ ዝሃቦ ቓል ምምሃር ጓል ኣንስተይቲ መሰረት ህንፀት ስልጡን ሕብረተሰብ ከም ምዃኑ መጠን ተሳታፍነትን ምሕያል ሓላፍነት

0: ናይ ኩሉ ዜጋ ስለ ዝኾነ ብውህደት ክስራሕ ጸዊዑ። ኣመሓዳሪ ዞባ ደቡባዊ ቅሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ብወገኑ ተሳተፍቲ ዋዕላ ዘርኣይዎ ንኡ ተሳትፎ ብዛዕባ ንዝሃብዎ ኣቓልቦ ዝምስክር ከም ዝኾነ ብምግላጽ ምምሃር ጓል ኣንስተይቲ ቁጠባዊ፣ ፖለቲካዊ፣ ማሕበራውን ካልእን መዳያት ስለ ዘለዎ ተራ ወሰንትን ጸለውትን ኣካላት ክዓዝዝ ኣዘኻኺሩ። ኣብ መወዳእታ ተራ ደቂ ኣንስትዮ ኣብ መስርሕ ምምሃርን ምስትምሃርን ንምሕያል ንኣብነታውያን መምህራን ደቂ ኣንስትዮ ወረቐት ምስክር ተዓዲሉ።
1: ብደረጃ ዞባ ደቡብ ብጥበብ ምምራሕ መደብን ዳህያት ድምፅን ብክልሲ ሓሳብን ግብርን ኣብ ደቂ ኣምሓረ ዝሰልጠኑ ሰብዓ ሞያውያን ብ12 ሰነ ተመሪቖም። ስልጠና ጥበብ ምምራሕ መደብ መለለይታት ኣድማዕ መራሒ መደብ ፍሉይ ተራ መራሒ መደብ ኣብ ባህላዊ ምርኢታት ኣድላይነት ክእለት ምብህሃል ኣብ ምምራሕ መደብ ቅርፂ መእተዊ ኣብ መድረኽ ምልላይ ኣቕረብቲ መደብ መሰጋገሪ መደባት ምሕደራ ዘይተሓስበ ፀገማት ምምሳጥ ተዓዘብቲ ፕሮቶኮልን ምሕደራ ኣዝዮም ኣገደስቲ ሰባትን ከምኡውን ነፍሰ ግንዛበ ዝብሉ ኣርእስታት ዘጠቓለለ ነይሩ። ስልጠና ዓውዲ ድህያት ድምፂ ድማ ሓፈሻዊ ክልሲ ሓሰብ ሙዚቃን ድምፅን መሰረታዊ ትምህርቲ ድህያት ድምፂ ጥቕሚ ስርዓተ ምስትንፋስ ኣብ ድህያት ድምፂ ክልሲ ሓሳባውን ግብራውን ትምህርቲ ኣብ ምብራኽ ስነ ፍልጠታዊ ጥበባት ድህያት ድምፂ ኣገዳስነት ልምምዳት ደርፍን መዝሙሩን ከምኡውን ክንክን ጥዕና ስርዓተ ድምፂ ኣብ ዝብል ኣምራት ዘተኮረ ነይሮም። ኣብ ስልጣን ጥበብ ምምራሕ መደብ ስነ ጥበበኛ ግርማይ ኣብርሃም ሰልጠንቲ ንዘርኣይዎ ተገዳስነትን ናይ ግዜ ዲስፕሊን ብምውጓስ ንዘቐሰምዎ ፍልጠት ብግብራዊ ስራሕ ከማዕብልዎ ኣተሓሳሲቡ። ዋና ዳይረክተር ክፍሊ ባህልን ስፖርቱን ኣቶ ኣብርሃም ዮሃንስ ብወገኑ እቲ ስልጠና ንዘሎ ሃጓፋት ንምምላእ ዝዓለመ ምዃኑ ብምጥቃስ ሰልጠንቲ ኣብ በቦቶኦም ንዘሎ ሕፅረት ክፈትሑ ተላብዩ። ኣብ ማሓዳር ዞባ ደቡብ ኣቶ ሃብቲ ኣብ ተስፋ ፅዮም ብወገኑ ንኣገዳስነት ናይቲ ስልጠና ብምጥቃስ ከይተሓለልካ ምስራሕ ናብ ዝበረኻ ዓወት ዘደይብ መሳልል ስለ ዝኾነ ሰልጠንቲ ሞይኦም ከማዕብሉ ኣሰኻኺሩ። ኣብ ንቕሶባ ጋላ ነፍሒ ምሕያል ውዳበ መንእሰያት ዋሕስ ሃገር ብዝብል ቴማ ካብ ዝሓልፈ ወርሒ መያዝያ ኣብ 17 ምምሕዳራት ከባቢ ክካየድ ዝፀንሐ ቅነ ውዳቤታት መንእሰያት ብ13 ሰነ ብውዕውዕ መንፈስ ተዛዚሙ። እቲ ቅነ ስነ ጥበባውን ፍልጠት ቀስምን ውድድራት ምርኢት ምህዞ ሰንዓን ቅብኣን ድኮና ያታዊ ኣባይትን መነባብሮን ካብ 100 ክሳብ 200 ዓመታት ዕድመ ዘለዎ ያታዊ ንብረትን ሃይማኖታዊ መፅሓፍትን ባህላዊ ንዋት ምህርቲ ኣሕምልትን ዘራትን ከምኡውን ምትብባዕ ብሉፃት ተምሃሮ ዘጠቓለለ ነይሩ። ሓላፊ ጨንፈር ሃማቴ ዞባ ማእከል ኣቶ ሳምሶም ክፍለ ኣብ ዘስምዖ ቓል እቲ ዕላማ ውዳበ መንእሰያት ካብ ደረጃ ምምሕዳራት ከባቢ ብምሕያል ስፖርታዊ፣ ባህላውን ትምህርታውን ውድድራት ብምስራዕ ናይ ውድድር መንፈሶምን ብቕዓቶምን ከም ዝዓቢ ምግባር ከም ዝኾነ ሓቢሩ። ኣምሓዳርኖ ዞባ ጋላ ነፍሒ ኣቶ መሓሪ ዮሃንስ ብወገኑ ቅነ ውዳቤታት ብሃገራውነቱ ዝልለ ፍቱ ስራሕን ትምህርትን ዝውንን ከምኡውን ክብርታት ሃገሩን ሕብረተሰቡን ዝዕቅብ መንእሰይ ንምኩስካስ ኣገዳሲ ተራ ከም ዘለዎ ብምጥቃስ ምምሕዳር ንዕዘባ ካብኡ ዝሕተት ከም ዘማልእ ኣረጋጊፆም። ኣብቲ ዕለት ንዕውታት ምምሕዳራት ከባቢ ዓድታትን ተምሃሮን ሽልማት ተዓዲሉ። ዋና ኣካየደ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ኣብ ዝሃቦ መዛዘመ ቓል እቲ መደብ ኪነቲ ውድዳሪዊ ሸነኽ ሞራል ብሉፃት ተምሃሮ ብምብራኽ ነቶም ኣብ ስነ ጥበብን ምህዞን ዝነጥፉ ዝምባሊኦም ከማዕብሉ ዝሕግዝ መድረኽ ስለ ዝኾነ ምምሕዳር ዞባ ማእከል ብዝተወደበ መልክዕ ከም ዝሰርሐሉ ቃልኣት እዩ። ኣብ ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ብሞያ ዝሰልጠኑ 291 ተምሃሮ ሰራሕተኛታትን ብ13 ሰነ ተመሪቖም። እቲ ኣብ ክልተ እብሪ ዝተዋሃበ ነናየ 3 ኣዋርሕ ሞያዊ ስልጠና ቋንቋ ዓረብ፣ ተንቀሳቀሲ ስእሊ፣ ቴክኖሎጂ ኮምፒውተር፣ ኣርትዖት፣ ተንቀሳቀሲ ስእሊ ከምኡን ግራፊክስ ዘጠቃለለ እዩ። ዲን ናይቲ ኮሌጅ ዶክተር ወልደ ትንሳኤ ተወልደ ኣብ ዝሃቦ ቓል ኮሌጅ ራእይ መንእሰያት ንምኩስኳስን ምስማርን ምስሃ ማትኤ ተሓባቢሩ ዝተፈላለየ መደባት ከም ዘካይድ ሞያዊ ስልጠናታት ድማ ኣካልናቱ ከም ዝኾነ ብምጥቃስ ተምሃሮ ጎኒ ጎኒ ኣካደሚያዊ ትምህርቶም ምስ ምዕባለ ቴክኖሎጂ ዝጓዓዙን ነፍሶም ከማዕብሉን መድረኽ ዝጠልብ ከም ዝኾነ ገሊፁ። ፀሓፊት ሃማትኤ ኣብቲ ኮሌጅ መንእሰይ ትዕግስቲ ዕቕባይ ብወገና ማሕበር ዓመት መፀ ንብዙሓት ተምሃሮ ሞያዊ ስልጠናታት እናወደበ ከመረቕ ምፅንሑ ብምጥቃስ እዚ ምስ ዝተፈላለዩ ኣካላት መንግስትን ግንባርን ከምኡውን ውልቀ ሰባትን ትካላትን ብዝግበር ምትሕብባር ዝውደብ መደባት ውፅኢቱ ኣዝዩ ኣተባባዒ ከም ዝኾነ ኣብሪሃም። ኣብ ኮሌጅ ዓዲ ቀይሕ ካብ 223 ጀሚሩ ልዕሊ 1,000 ተምሃሮ ብዝተፈላለዩ ሞያታት ከም እተመረቑ ዝፍለጥ እዩ። ዘስዕብ ዜና ሃገራት ወፃኢ እዩ።

ንምክተልኩም ደጊም ዓድም ኣብ ዜናታት ወፃኢ ኣሜሪካን ኢራንን ንኣዋርሕ ኣብ መንጎአን ዝቐፀለ ኩናት ደው ንምባልን መፃባ ሆርመዝ ዳግማይ ንምኽፋትን ኣብ በዘኽእል ስምምዕ ሰላም ከም ዝበፅሐ ኣፍሊጠን። ስነ ስርዓት ምኽታመ ናይቲ ስምምዕ ዝመፅእ ዓርቢ 19 ሰነ ኣብ ስዊዘርላንድ ክካየድ

ዝካየድ ምንቅስቓስ ንግዳውያን መራኸቢ ኣጽኒዕዎ ዝጸንሐ እገዳ ብቕጽበት ከም ዝለዓለን ሓቢሮም። እቲ ስምምዕ ድሕሪ ምኽታሙ መጻባ ሆርሞዝ ንኩለን ንግዳውያን መራኸቢ ብዘይ ክፍሊት ክፉት ከም ዝኸውን ፕረዚደንት ትራምፕ ተወሳኺ ነጺሩ። ምክትል ሚኒስትር ጉዳያት ወፃኢ ኢራን ካዝም ጋሪባቢድ ብወገኑ ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ግጭት ደው ክብል ምዃኑ ብምግላጽ ኣብ ናይ መወዳእታ ስምምዕ ንምብጻሕ ክልቲአን ሃገራት ንስሳ መዓልታት ዝቕጽል ሓድሽ ምዕራፍ ዝርርብ ከመ ዘካይዳ ገሊጹ ኣሎም። እዚ ከምዚ እንከሎ ሓያሎ መራሕቲ ሃገራት ዓለም ነቲ ኣብ መንጎ ኣሜሪካን ኢራንን ዝተበጽሐ ስምምዕ ሰላም ብሓጎስ ብምቕባል ኣብ ማእከላይ ምብራቅ ሰላምን ርግኣትን ንምርግጋጽ ዓብዪ ተራ ከም ዝህልዎ ኣሚቶም። ምዝ ስምምዕ ብዝተኣሳሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ንበርሚል ብ400 ሚእታዊት ብምንካይ ኣስታት 84 ዶላር ከም ዝበጽሐ፣ እዚ ድማ ግጭት ኢራን ኣብ ዝሓለፈ ወርሒ ለካቲት ካብ ጅምር እቲ ዝተሓተ ከም ዝኾነ ተቓሊሑ። ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ሃገሩ ናብ ዩክሬን ናይ ዝለኣኸቶ ኣጽዋር ካሕሳ ካብ ኤውሮጳዊ ሕብረት ክትሓትት ምዃኑ ኣፍሊጡ። ነቲ ጉዳይ ዝመጽእ ሰሙን ኣብ ከተማ ብራስለስ ኣብ ዝካየድ ዋዕላ ኤውሮጳዊ ሕብረት ከም ዘልዕሎን መስእ ፕረዚደንት ኮሚሽን ኤውሮጳዊ ሕብረት ኡርሳለ ቮንደርላይን ክመያየጠሉ ምዃኑን እቲ ቀዳማይ ሚኒስትር ገሊጹ። ቀዳማይ ሚኒስትር ስሎቫኪያ ነበር ኤድዋርድ ሄገር ናብ ዩክሬን ነፈርቲ ውግእ ስርዓት ምክልኻልን ኣየርን ብምልኣኽ ንሃገሩ ብዘይ ኣጽዋር ከም ዘትረፋ ቀዳማይ ሚኒስትር ፊኮብ ተወሳኺ ወቂሱ። ስሎቫኪያ ኣብ 2022ን 2023ን ዋጋ 700 ሚ ሚሊዮን ዩሮ ወታደራዊ ደገፍ ናብ ዩክሬን ከም ዝለኣኸት ጸብጻባት ይሕብሩ። ይኹን እምበር ቀድማ ሚኒስትር ሮበርት ፊኮ ኣብ ወርሒ ጥቅምቲ 2023 ናብ ስልጣን ድሕር ምምጽኡ ሃገሩ ንዩክሬን ክትገብሮ ዝጸንሐት ወታደራዊ ደገፍ ከም ዘቋረጾ ዝዝከር እዩ። ኤውሮጳዊ ሕብረት ኣብ ሰደድ ወታደራዊ ንዋት ካብ ዘተኩሩ ነቲ ኪናት ብዘተን ምፍታሕ ተበግሶ ክወስድ ከም ዝግባእ እዩ ቀድማይ ሚኒስትር ፊኮ ብተደጋጋሚ ክጽውዕ ጸኒሖም። ሓያሉ ሃገራት ምዕራብ ንዩክሬን ዝገብርኦ ዘለዋ ወታደራዊ ደገፍ ልዕሊ ዓቕመን እናኾነ ይመጽእ ከም ዘሎ ክግለጽ ጸኒሕሎም። ኣብ ከተማዊ ጀኔቭያ ስዊዘርላንድ ካብ 15 ክሳብ 17 ሰነ ኣብ ፈረንሳ ንዝካየድ መበል 52 ዋዕላ መራሕቲ ጉጅለ ሸውዓተ ዝቃወም ልዕሊ 60 ማሕበራትን ውድባትን ዝተሳተፍዎ ሰፊሕ ሰልማዊ ሰልፊ ትማሊ 14 ሰነ ተኻይዱ። ዓሰርታት ኣሽሓት ሰልፈኛታት ኣብ ጎደናታት እታ ከተማ ብምውፃእ ኪናት ዩክሬንን ማእከላይ ምብራቕን ብሰላማዊ መንገዲ ክዓርፍ፣ ኣህግራዊ ሕጊ ክኽበር፣ ክሊማዊ ለውጢ ንምምካት ስጉምቲ ክውሰድ፣ ከምኡውን መሰል ፍልስጢማውያን ደገፍ ክረክብን ዓለማዊ ቁጠባዊ ዘይምዕሩይነት ክመሓየሽን ፀዊዖም። ሰልፈኛታት ምስ ኣባላት ፖሊስን ሓይልታት ፀጥታን ከም እትጋጨውን ንዋታዊ ዕንወት ከም ዝወረደን ድማ ተገሊጹ። ስዊዘርላንድ ኣብዚ ንሰለስተ መዓልታት ዝካየደ መራሕቲ ብሪጣንያ፣ ካናዳ፣ ፈረንሳ፣ ጀርመን፣ ኢጣልያ፣ ጃፓንን ኣሜሪካን ዝሳተፍዎ ኣኼባ ፀጥታ ንምውሓስን ዶባታ ንምቁፃርን 4,000 ወታደራት ኣዋፊራ ኣላ። ፈረንሳ ብወገና ኣብቲ ዋዕላ ዝካየደሉ ከባቢታት ልዕሊ 13,000 ኣባላት ፖሊስን ሓይልታት ፀጥታን ኣዋፊራ ትርከብ። ብዜካዚ ኣብ መንጎ ፈረንሳን ስዊዘርላንድን ዘሎ 35 መሰጋገሩ ዶባት መብዛሕትኡ ተዓፅዩ ከም ዘሎ ተቓሊሖም። ስዊዘርላንድ መጠነ ብዝሒ ህዝባ ኣብ 10 ሚሊዮን ክድረት ንዝቐረበ እማመ ነጺጋቶም። ትማሊ 14 ሰነ ኣብ ዝተኻየደ ሃገራዊ ሬፈረንደም እቲ እማመ ብ 55 ሚእታዊት ተቃውሞ ከም ዝፈሸለ ተቓሊሑ። እቲ እማመ ብዝሒ ህዝቢ ስዊዘርላንድ ክሳብ 2050 ካብ 10 ሚሊዮን ንላዕሊ ከይሓልፍ ሕጋዊ ደረት ክግበረሉ ዝፅውዒ ነይሩ። ብዘካዚ እቲ እማመ ስዊዘርላንድ ብዝሒ ህዝባ 9.5 ሚሊዮን ከም እንተበፂሑ ንስደኛታት ዕቋ ምሃብ ደው ከተብል 10 ሚሊዮን እንተሓሊፉ ድማ ምስ ኤውሮጳ ሕብረት ዘለዋ ናፃ ምንቅስቓስ ሰባት ዘፍቅድ ስምምዕ ኣብ ውሽጢ 2 ዓመት ክስርዞ ዘገድድ ምንባሩ ተገሊጹ። ኣብዚ እዋን እዚ ብዝሒ ህዝቢ ስዊዘርላንድ 9.1 ሚሊዮን በፂሑ ከም ዘለዉ ጸብጻባት ይሕብሩ። ናይ መወዳእታ ዜና ሰራዊት ብሪጣንያ በዘካየዶ ስርሒት ባንዴራ ካሜሮን ንዘቐሰቐለት ናይ ነዳዲ መርከብ ሩስያ ኣብ መትረብ እንግሊዝ ከም ዝሓዘ ቅድመ ሚኒስትር ኬር ስታርመር ኣፍሊጡ። ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ጽሑፍ ቀድመ ሚኒስትር ስታርመር እቲ ስርሒት ንሩስያ ተወሳኺ ስዕረት፣ ነቶም ንኪናት ኣብ ልዕሊ ዩክሬን ዘጋድዱ ዘለዉ ወገናት ድማ ክሕብኡ ከመ ዘይክእሉ ዘዘኻኽር ከም ዝኾነ ሓቢሩ። ሚኒስትሪ ምክልኻል ብሪጣንያ ብወገኑ እታ መርከብ ሩስያ ክንሳ ናይ ካልእ ሃገር ባንዴራ ብምንብልባል ነቲ ኣብ ልዕሊ ሩስያ ዝጸንዐ ሃገራዊ እገዳታት ከም ዝተሓሰት ከሲሱም።
እቲ 6 ሰዓታት ዝወሰደ ስርሒት ብፍሉያት ኮማንዶ ሓይሊ ባሕሪ ብሪጣንያ ከም እተኻይደን ብሄሊኮፕተራት ናይ ስልያ ነፈርቲ

መራኸብ ኩናትን ዝተደገፈ ከም ዝነበረን ዝሓብር እቲ ሚኒስትሪ እታ መርከብ ናብ ደቡባዊ ገማግም ባሕሪ ብሪጣንያ ከም እተወስደትን ኣብ ትሕቲ ምክትታል ከም እትጸንሐን ገሊጹ። እታ መርከብ 101.4 ቶን ነዳዲ ጽዒና ካብ ሩስያ ናብ ግብፂ ትጓዓዝ ከም ዝነበረት እዩ ዝቃላሕ ዘሎ። ኣብ መጀመርያ ናዘይ ወርሒ እውን ሓይሊ ባሕሪ ፈረንሳ ምስ ብሪጣንያ ብምትሕብባር ካብ ገማግም ባሕሪ ሃገሩ ኣስታት 740 ኪሎ ሜትር ርሒቓ ኣብ ኣህግራዊ ማያት ትጓዓዝ ንዝነበረት ንግዳዊት መርከብ ሩስያ ከም ዝሓዘ ዝዝከር እዩ። መንግስቲ ሩስያ ፈረንሳን ብሪጣንያን ናይ ነዳዲ መርከብ ሃገሩ ኣብ ኣትላንቲካዊ ውቅያኖስ ንምሓዝ ንዝወስድኦ ስጉምቲ ኣህግራዊ ሸፍትነት ክብል እዩ ብትሪ ኮኒንዎም። ክቡራት ተኸታተልቲ ዜና ንምዝዛም ኣርእስቲ ዜና ክንደቅም። ሚኒስትሪ ጉዳያት ወፃኢ ብ13 ሰነ ንብ23 ንመዓልቲ ኣፍሪቃ ፀንቢሎም። ኣብ ዓሰብ ተሳታፍነት ደቂ ኣንስትዮ ኣብ ትምህርቲ ንምድንፋዕ ዋዕላ ተኻይዱ። ኣብ ዞባ ደቡብ ስልጠና ጥበባት ምምራሕ መደብን ድምፅን ተዋሂቡ። ኣሜሪካን ኢራንን ኣዋርሕ ኣብ መንጎአን ዝቐፀለ ኩናት ዶ ንምባል ኣብ ዘኽእል ስምምዕ ሰላም ከም ዝበፅሐ ኣፍሊጠን። ስሎቫኪያ ናብ ዩክሬን ናይ ዝለኣኸቶ ኣፅዋር ካሕሳ ካብ ኤሮጳ ሕብረት ክትሓትት ምዃን ኣፍሊጣ። ኣብ ከተማ ጂኔቭያ ስዊዘርላንድ ንመበል 52 ዋዕላ መራሕቲ ጉጅለ ሸውዓተ ዝቃወም ሰፊሕ ሰላማዊ ሰልፊ ተኻይዱ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም ብሩህ መዓልቲ።

ሰላም ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ኣለኹ። ንምክትታልኩም ብክብሪ ዝዕድም ኣሚር ዓሊ። ብፌደሬሽን ኩዕሶ እግሪ ዞባ ማእከል ተወዲቡ ዝካየድ ዞባ ውሊግን ዋንጫ ሰማእታትን ዝሓለፈ ቀዳሚ ሰንበትን ቀፂሩ ተኻይዱ። ትማሊ ሰንበት ሊግ ዞባ ማእከል ኣብ ስታድዮም ኣስመራ ብክልተ ግጥማት ቀፂሩ ተኻይዱ። ፍለማ ናብ ሜዳ ዝወረዳ ኣልተሕሪር ኣንጻር ማይ ተመናይ ነይረን ክልቲአን ምብል 13 ፀወተን የካይደን። ኣልተሕሪር ኣብ ካልኣይ ዙር ሓያል ተወዳዳርነት ብምርኣይ ንሰለስተ ብዓወት ሓደ ማዕረ ብምውፃም ኣብ ሻምናይ ናብ ራብዓይ ተርታ ክብ ዝበለት፣ ትማል እውን ኣንጻር ማይ ተመናይ ኣብ ዝገጠመትሉ እውን ኣይናሓዘትላን። ፀወታ ምስ ፈለመ ኣብ ታሽ ዓይደቂ ብመንገዲ ሄርሞን ገብረ ገርግሽ ብዘመዝገባ ሸቶ ሓደ ባሮ ንዕረፍቲ መሪሓ ውፅያ። ንዕረፍቲ ኣብ ዝቐፀለ ፀወታ ኣልተሕሪር ፀወታ ምስ ፈለመ ኣብ መበል 46 ደቂ ብመንገዲ ብርሃነ ተክሊ ሚካኤል ብዘመዝገባ ሸቶ ክልተ ብሓደ መሪሕነት ኣደልዲላ። ኣልተሕሪር ብዚ ውፅኢት ኣየብቅዕትን ሄርሞን ገብረ ገርግሽ ንዕኡ ካልኢቲ ንጋንቱ ድማ ሳልሰይት ሸቶ ወሲኹ። ኣልተሕሪር ዓብላልነታ ብምቕፃል ኣብ 72 ከምኡ ድማ ተስዓ ደቂ ካብ ኣክረም ኣደምን ኣቤል ክፍለን ሸቶ ወሲ ሲኻ ብገፊሕ ድማ 5 ባሮ ተዓዊታ። ኣብ ዝግጥም ተጻዋታይ ሄርሞን ገብረ ገርግሽ ብሉፅ ተጻዋታይ ናይ ዝግጥም ተጸዊዑ። ቀጺለና ሜዳ ዝወረዳ ኣቱሊስ ምዝራእትን ጥሪትን ነይረን ክልቲአን 5 ፀወተን ኣካይደን። ኣብ ካልኣይ ዙር ክልተ ዓወትን ክልተ ማዕረን ብዘመዝገበቶ 23 ነጥቢ ሒዛ ናብ ዝግጥም ኣንጻር ኮርፖሬሽን ዘራእትን ጥሪትን ኣትያ ኣቱሊስ። ንፀወታ ናብ ረብሓ ንምቕያር ግዜ ወስደላን። ኣብ 10 ደቂቕ ብመንገዲ ቢንያም ግርማይ፣ ኣብ መበል 13-17 ደቂቕ ድማ ብመንገዲ ሳምሶም ዝተኸስተ ብዝረኸበተን ሸቶታት ንዕረፍቲ 3 ባዶ መሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኮርፖሬሽን ዘራእትን ጥሪትን ንኣቱሊስ ዕድል ይሃብዋን። ዘራእትን ጥሪትን ኣብ ተወሳኺ ደቂቕ መምለስ እግሪ ብመንገዲ ሮን ዑስማን ሸቶ ረኺባ ፀወታ ብመሪሕነት ኣቱሊስ 3-1 ተዛዚሙ። ኣቱሊስ ብዝያዳ ፀወታ ብ26 ነጥቢ ምስ ቀይሕ ባሕርን ደንደንን ተማዕራርያ። ኣብዚ ግጥም ተፃዋታይ ኣቱሊስ ሳምሶም ተኸስተ ደሚቑ። እዚ ከምዚ ንኮሎ ትማል ሰንበት ናይ ዋንጫ ሰማእታት ንዋንጫ መን ሓለፈ ናይ ፍርቂ ፍፃመ ፀወታ ደቂ ተባዕትዮን ደቂ ኣንስትዮን ተኸይዱ። ኣብ ናይ ደቂ ኣንስትዮ 3 ክለባት ሊግ ደቂ ኣንስትዮ ዞባ ማእከል፣ ራብዒተን ድማ ሳለን ደቂ ኣንስትዮ ዞባ ማእከል ብምፅምባር ንዋንጫ መን ሓለፈ ፀወተን ኣካይደን። ምምሕዳር ሰንበል ምስ ታለን ዞባ ማእከል ፈላሚ ግጥም ኣብ ሰዓታት ቅድሚ ቀትሪ ዝተኸየደ ምምሕዳር

ሰንበል ንታለንት ዞባ ማእከል 4-2 ብምርታዕ ሰንበል ናብ ዋንጫ ሓሊፋ ቀፂለን ድማ ናብ ሜዳ ዝወረዳ ጎዳይፍ ምስ ዕዳጋ ሓሙስን ዝተመደበለን ተስዓደቂ 2-2 ብምዛመን ሓንቲአን ንምሕላፍ ናብ ፍጹም ቅላዕ ኣምሪሐን ዕዳጋ ሓሙስ ድማ ብፍጹም ቅላዕ 2-2 ብምዕዋት ንዋንጫ ሓሊፋ። ናይ ደቂ ተባዕትዮ ድሕሪ ቀትሪ ካብ ካምፖ ቺቾሮ ዝተኸየደ ጋንታታት ካልኣይ ዲቪዥን ኣኽርያ ደንደን ቢ ኣልተሕሪር ቢ ራብዒተን ታለንት ዞባ ማእከል ኣብዚ ናይ ፍርቂ ፍጻመ ብምብፃሕ ንዋንጫ መንሓለፈ ፀወተን ኣካይደን ፈለማ ሰዓት 2 ደንደንቢ ምስ ኣልተሕሪርቢ ገጢመን። ደንደንቢ ኣብ ዝካየድ ናይ ሻምፒዮን ኣብ ቀዳማይ ምድብ ቀዳሜይቲ ኮይና ትመርሕ ዘለያ። ንኣልተሕሪር ድማ 4-0 ብምስዓር ደንደንቢ ናብ ዋንጫ ሰጊራ። ቀፂሉ ሰዓት 4 ድማ ምሕዳር ኣኽርያ ምስ ታለንት ዞባ ማእከል ገጢማ። ኣኽርያ ኣብ ውድድር ሻምፒዮን ዞባ ማእከል ኣብ ካልኣይቲ ምድብ ብምዃን ስዕረት ከይቀመሰት ቀዳሜይቲ ኮይና ትመርሕ ዘላ። ምስታ ቅድሚ ሕጂ ኣብዚ ውድድር ንፈለማ ግዜያ ትሳተፍ ዘላ ታለንት ዞባ ማእከል ድማ ኣብ ዝገጠማሉ ቀዳሞት 45 ደቂቕ ብዘይሸቶ ባዶ ባሮን ተፈላለየን። ንሕረፍቲ ኣብ ዝቐፀለ ፀወታ ኣብ መንጎአን ሓያል ተወዳዳርነት ብምርኣይ ታለንት ዞባ ማእከል ናብ ኣኽርያ ብምፅጋዕ ናይ ሸቶ ዕድላት ትፈጥር ነይራ። ናብ ሸቶ ብዘይምቕያራ ዋጋ ክፊልዋ ኣኽርያ ኣብ መበል 81 ደቂቕ ብመንገዲ ሮቤል የማነ ብዝረኸበታ ሸቶ 1-0 መሪሕነት ሒዛ ብምዛም ንዋንጫ ሓሊፋ። በዚ መሰረት ኣኽርያ ኣንጻር ደንደንቢ ኣብ ግጥም ፍጻመ ዋንጫ ሰማዕታት ክረኸባየን። ግጥማት ዋንጫ ዓለም ትማል ምሸትን ናብ ሎሚ ኣብ ዘውጋ ሕለይትን ኣባላት ምድብ 5-6 ብዘካየደ ግጥም ቀፂሩ ተኸይዱ። ተዓዋቲት 4 ውርድራት ዋንጫ ዓለም ጀርመን ኣንጻርታ ኣብ ታሪኻ ንፈለማ ግዜያ ናብ ዝውርድር ዝበፅሐትን እታ ዘወሓደ ህዝቢ ሒዛ ኣብ ዋንጫ ዓለም ክትሳተፍ ዝበቕዕትን ክሮሳዮ ገጢማ። ጀርመን ኣብ ዝግጥም ካብ ካይ ሃቨርትስ 2 ካብ በኒሜቻ ሾልተርቤክ ጀማል ሙስያላን ናትናኤል ብራውንን ወንደቭን ብዘውፅረተን ሸቶታት ነታ ብመንገዲ ኮመኒሻ ናይ ፈለማ ናይ ዋንጫ ዓለም ሸቶኣ ዘመዝገበት ክሮሳኦ ብገፊሕ 7-1 ዲኻታ። ካብ ዋንጫ ዓለም 2018 2022 ካብ ናይ ምድብ ግጥማታ ዝተሰናበተ ጀርመን ኣብ ብራዚል ኣብ ዝተኸየደ ዋንጫ ዓለም ንእንጋሪት ሃገር ብራዚል ብገፊሕ 7-1 ረቲዓ ምንባራ ዝዳእታ ግዜ ለለ10 ግጥማት ብተኸታታሊ ዝተዓወተትሉ ካብ 1979 ክሳብ 1980 ኣብ 12 ተኸታተልቲ ግጥማት እዩ። ኣብዚ ውርድር ንፈልማ ግዜኡ ዝተሳተፈን ንቀዳሚት ሸቶ ጀርመን ኣብ 5 ደቂቕን 17 ካልኢትን ዘመዝገበ ንሜቻ ኣብ ናይ ፈለማ ናይ ዋንጫ ዓለም ፀወቱ ዝቐልጠፈት ሸቶ ዘመዝገበተ ፀወታይ ጀርመን ንምዃን በቂዑ። ጀርመን ኣብ ዝግጥም ቅድሚ ዕረፍቲ 16 ፈተና ኣካይዳ። እዚ ኣሃዝ ኣብ ዋንጫ ዓለም ኣብ ቀዳማ እብሪ ክጋጥም 2006 ኣይቨሪ ኮስት ኣብ ልዕሊ ሰርቢያ ዘካየረቶ ፈተነ ናይ ፈለማ እዩ። ንፈለማ ግዜ ኣብ ዋንጫ ዓለም ተሳቲፋ ዝገፍሐ ስዕረት ኣመዝጊባ ፀናሕት ሃገር ኣብ ዋንጫ ዓለም 1954 ደቡብ ኮርያ ንሃንጋሪ 9-0 ዝረትዐትሉ እዩ። ጀርመን ኣብ ዝግጥም ብዘመዝገበተን 7 ሸቶታት ሓጊዛ ድማ ኣብ ዋንጫ ዓለም ዘመዝገበቶም ሸቶ ናብ 239 ክብምባል ንብራዚል ብሓንቲ በሊፃ ነቲ ክብረ ወሰን በዓል ሒዛቶም። ጀርመን ኣብ ናይ መኽፈቲ ግጥማታ ብውሕዱ ብዕለ 3 ሸቶ ዓወት ከተመዝግብ ንሻሙናይ ግዜኣ እዩ። ብዘይካዚ ጀርመን ኣብ 4 ግጥማት ዋንጫ ዓለም 7 ልዕሊኡን ሸቶ ዘመዝገበት ሃገራዊት ጋንታ እያ። ኣባላት ናይ ዝምድብ ድሕሪ 12 ዓመት ናብ ዝውድድር ዝተመልሰት ኣፍሪቃዊት ሃገር ኣይቨሪ ኮስት ኣንጻርታ ኣብ ዝሓለፉ 19 ግጥማታ ናይ ኩሎም ውድድራት ኣብ 12 ግጥማት ልዳታ ዓቂባ ስዕረት ዘይቀመሰት ኤኳዶር እያ ገጢማ። ኤኳዶር ኣብ ዝግጥም ንፈለማ ግዜ ካብ ናይ ውሽጢ ሃገር ወፀይ ኣብ ካልእ ሊግ ንዝፃወቱ ተፃወቲ ንሜዳ ምስ ቀዳሞት 11 እትያ። ቅድሚ ዕረፍቲ ኤኳዶራውያን ብተደጋጋሚ ናብ ልዳት ኣይቨሪ ኮስት ኣብ ፅጉዕሉ ዝነበሩ እዋን ዓንዲ ልዳት ብቐፃሊ ዓጊትዎም እዩ። ድሕሪ ዕረፍቲ እውን ገዲም ተፃወታ ናይ ኤኳዶር ቫለንሽያ ዓንዲ ልዳት መሊሱሉ እዩ። ብወገን ኣይቨሪ ኮስት ኣጥቂ ዓይኒስ ኤሊዋህ እውን ኣፈላሙ ደቃይቕ ናይ ድሕሪ ዕረፍቲ ልዳት ዝመለሰሉ ፈተነ ኣካይድ እዩ። ኣብዚ ግጥም ኤኳዶር ንፈለማ ግዜ ዕላማ ዝወቅዐት ፈተነ ዘካየደትሉ ኣብ መበል 68 ደቂቕ ብመንገዲ ጎንዛሎ ፕላታ እዩ። ኣብ 9 ደቂቕ ኣብ መብል 56 ደቂቕ ንውትረ ተኪኡ ናብ ሜዳ ዝኣተወ ናይ ክንፊ ኣጥቃዓይ ማንቸስተር ዩናይትድ ኣማድ ዲያሎ ካብ ሲንጎ ንዝተላኸድሉ ኩዕሶ ናብ ሸቶ ብምቕያር ሃገሩ ኣይቨሪ ኮስት ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣለታ ሸቶ ኣመዝጊቦም። ኣብ ዝግጥም ያን ዲያሞንደ ብሉ ተፃወታይ ናይ ዝግጥም ተፀዊዑ። መዕወቲት ሸቶ ኣይቨሪ ኮስት ዘመዝገበ ኣማድ ንሶሎሞን ካሎ፣ ባቦርያን ካሎን፣ ዊልፍረድ ቦኖን ስዒቡ ኣብ ዋንጫ ዓለም ካብ ወንበር ተላዒሉ ሸቶ ዘመዝገበ ሳልሳይ ተፃወታይ ኣይቨሪ ኮስት ኮይኖም። ኣይቨሪ ኮስት ኣብዚ ውድድር ንፈለማ ግዜ ኣብ ልዕሊ ናይ ደቡብ ኣሜሪካ ሃገራት ዓወት ኣመዝጊባ።
ኣባላት ምድብ 6 ሆላንድ ኣንጻር ጃፓን ዘካይዶ ግጥም ልዑል ትፅቢት ዝተገብረሉ ግጥም ኮይኑ እዩ ተኻይዱ። ቅድሚ ዕረፍቲ ብዘይሸቶ ዝተፈላለያ እዘን ክልተ ሃገራውያን ጋንታታት ድሕሪ ዕረፍቲ ሃገራዊት ጋንታ ሆላንድ

ቪርጅል ቫንዳይክ ኣብ መበል 51 ደቂቕ ብዘውፅራ ሸቶ ሆላንድ ቀዲማ ሓደ ባዶ መሪሓ። መሪሕነት ሆላንድ ነዊሕ ከይተጓዕዘ ጃፓን ኣብ መበል 57 ደቕ ብመንገዲ ናካሙራ ተመዓራርያ። ሆላንድ ኣብ መበል 34 ደቕ ናይ ክንፊ ኣጥቃዓይ ወስትሃም ሳመርቪል ደጊማ ንሆላንድ ናብ መሪሕነት ዝመለሰት ሸቶ ኣመዝጊብላ። ብሉ ሳሙራይ ጃፓን ኣብ መበል 89 ደቕ ካማዳ ብዘቁፅራ ሸቶ ማዕረ 2-2 ተፈላለያ። ኣብ መበል 34 ዓመቱን 341 መዓልታትን ሸቶ ብምዝጋቡ ኣብ ዋንጫ ዓለም ካልኣይ ብዕድመ ዝዓበየ ኣመዝጋብ ሸቶ ሆላንድ ዝኾነ ቪርጅል ቫንዳይክ ኣብዚ ናይ ውድድር ዓመት ምስ ክለቡን ሃገሩን ብዘካየዶም 66 ግጥማት ካብ 5 ሊጋት ኤሮጳ እቲ ዝበዝሐ ግጥም ዘካየደ ተፀወታይ ኮይኑ ሆላንድ ኣብ ታሪክ ናይዚ ውድድር 2 ግዜ መሪሓ ካብ ዓወት ክትበኩር ንፍለማ ግዜ እዩ። ኣብዚ ግጥም 2 ሸቶ ሆላንድ ዝሃንደሰ ሪያን ግራቨንበርክ እዩ። ቅድሚ ሕጂ ናይ መወዳእታ ተፀወታይ ሆላንድ ኣብ ዋንጫ ዓለም 2 ናይ ሸቶ ቀረባት ዝገበረ ደይሊ ብሊንድ ኣብ ዋንጫ ዓለም 2014 እዩ። ንኻሊት ሸቶ ሆላንድ ዘመዝገበ ሳመርቪል ድሕሪ ደይሊ ብሊንድ ኣብ ዋንጫ ዓለም ቀዳመይቲ ኣህጉራዊት ሸቶ ዘመዝገበ ተፃወታ እዩ። ንብሉፃት ኣጥቃዕቲ መድረኽ ፕሪምየር ሊግ እንግሊዝ ቪክቶርያ ኮሬሽን ኣሌክሳንደር ኢሳቅን ኣብ ቅድሚ ዘኽተተት ሽወደን ኣንጻር ኣፍሪቃዊት ሃገር ቱኒዝያ ኣብ ዘካየደቶ ግጥም ብገፊ 5-1 ተዓዊታ። ኣብ 7ይ ደቂቕ ናይ ዝግጥም ተፃወታይ ብራይተን ያሲን ኣያሪ ንሽወደን መሪሕነት ዘተሓዘት ሸቶ ኣመዝጊቡ። ኣያሪ ቱኒዝያ መበቆላዊት ሃገር ውላድኡ ብምዃና ነዘመዝገባ ሸቶ ክፅምብላ ይመረፀን። ብክብሪ ወሰን መጠን ገንዘብ ካብ ኒውካስል ናብ ሊቨርፑል ካብ ፅምበር ቁሙኑ ክርክብ ዘይከኣለ ኣሌክሳንደር ኢሳቅ ኣብ መበል 30 ደቂቕ ካብ ቪክቶርያ ኮረሽ ንዝተረኸበት ኩዕሶ ብምዝጋብ ኣብ ፋልማይ ናይ ዋንጫ ዓለም ሱታፊኡ ፋልማይ ናይ ዋንጫ ዓለም ሸቶ ኣመዝጊቡ። ቱኒዝያ ኣብ መበል 43 ደቂቕ ካብ ዑመር ረቂቅ ሓንቲ ሸቶ ርኺባ ንዕረፍቲ 2-1 መሪሓ ውፅያ። ድሕሪ ዕረፍቲ ኣብ መበል 59 ደቂቕ ቪክቶርያ ኮረሽ ካብ ኣሌክሳንደር ኢሳቅ ንዝተበርከተትሉ ኩዕሶ ናብ ሸቶ ብምቕያር ንመሪሕነት ሽወደን ናብ 3-1 ዕሪጉ። ኣብ 84 ደቂቕ ተቐይሩ ንሜዳ ዝኣተወ ሳቨንበርግ ድሕሪ 12 ካልኢታት ኣብ ሜዳ ምፅንሑ ራብዒት ሸቶ ሽወደን ወሲኹ። ኣብ ታሪክ ናይ ዝውድድር ድማ እታ ዝቐልጠፈት ብተቐያሪ ዝተመዝገበት ሸቶ ኮይና ኣያሪ ኣብ ተወሰኺ ደቂቕ ብኻሊእ ሸቶ ተመሊሱ ሽወደን ድማ ነቲ ግጥም ብገፊ 5-1 ተዓዊታትሉ። ኣብዛ ግጥም 2 ሸቶ ዘመዝገበ ያሲን ኣያሪ ብሉ ተፃዋታይ ናይዚ ግጥም ተፀዊዑ። ሽወደን ድሕና 1962 ጀርመን ኣብ ውድድራት ዋንጫ ዓለም ኣብ ሓደ ግጥም ካብ ሳንዱቕ ወፃኢ 3 ሸቶ ዘመዝገበት ካልአይቲ ሃገራዊት ጋንታ ኮይና ኣብ ዋንጫ ዓለም 1938 ኣብ ልዕሊ ኩባ 8 ባሮ ተዓዊታ ዝነበረ ሽወደን እዚ ናይ ትማል ዓወታ ካልኣይ ዝገፍሐ ዓወት እዩ። ኣብዛ ግጥም 2 ሸቶ ቀረብን ሓንቲ ሸቶን ዘመዝገበ ኣሌክሳንደር ኢሳ ድሕሪ 1966 ንቶማስ ብሮሊን ስዒቡ ኣብ ሓደ ግጥም ሸቶ ዘመዝገበን ናይ ሸቶ ቀረብን ዝገበረ ተፃወታይ ኮይኑ ግጥማት ዋንጫ ዓለም ሎሚ ውሸት ብግጥም ቤልጅም ኣንጻር ግብፂ፣ እስጳኛ ኣንጻር ኬቨርደ ከምኡውን ስዑድ ዓረብ ኣንጻር ኡራጋይ ብዘካየዶ ግጥም ቀፂሉ ክካየድ እዩ። ባርከ ዝኸበርኩም ተኸታተልቲ ነይሮም ትሕዝቶ ኣብዚ ዛዚመ ኣለኹ። ብምክታልኩም ኣዘየ መስግን ብሩኽ መዓልቲ።

0: እዚ ኣገልግሎት ቴሌቭዥን ኤርትራ መርብዕላል ጥበባት እዩ። ሰላም ከመይ ትቕኒ ክቡራትን ክቡራንን፣ ናይ ሎሚ ትሕዝቶና ኣብ ታሪካዊ መዘክር ዝኾነ ትሕዝቶ ናይ መፅሓፍ ኢና ክንዕልል። እዛ መፅሓፍ እዚኣ ፍርድ ሞትን ዘይሞት ዘርእስታ እያ። 10 ምዕራፋት ሒዛ 162 ገጻት ድማ ተጠቓልል። ዝበዝሐ ሸነኻ ኣብቲ እዋን ሻድሻ ወራር፣ ቅድሚ ሻድሻ ወራር ምስ ምዝላቕ ተኣሳሲሩ ምቋም ናይ ጋራጅ መራፊት ኣብ መራፊት ዝነበረ ሂወት፣ ኣብኡ ዝተረኣየ ፅንዓትን ጅግንነትን፣ ብዓብዪ ድማ ቁጠባዊ ማሕነቕቲ ንምስጋር ዝተኻየደ መኸተ፣ ጠቕሊላ ድማ እቲ ጋራጅ ዝሰርሖ ዕማማትን ኣበርክቶን ኣብ መወዳእታ እውን ምስ ምቋም ናይ ኮሚሽን መጓዓዝያ ጠቕሊላ እያ ትዘዛዝም። ደራሲ ናይዛ መፅሓፍ እዚኣ ሌተናል ኮሎኔል ባህታ ሚካኤል እዩ። ሌተናል ኮሎኔል ባህታ ሚካኤል ኣብ 2019 እዩ ነዛ መፅሓፍ እዚኣ ናብ ኣንበብቲ ኣብፅሒዋ። ብድሕሪኣ እውን ደግ ዝፈተነ መግዛእቲ ኣብ 2023 ኣሕቲሙዋ እዩ። ናይ ሎሚ ኣውራ ትኩረትና ግን እዛ ኣብ 2019 ዝተሓትመት መፅሓፍ ፍርድ ሞት ንዘይሞት እዩ ክኸውን ምክታልኩም ዕድም ባህታ። ምናልባት ኣብቲ ኣጋጣሚ ናይ መፅሓፍካ ክትምራቕ ከላ እውን ሓደ ምስቲ ምቓር ኣቕሪበ ነይረ። እዛ መፅሓፍ እዚኣ ብፍሉይ ኩርናዓት ርኢ ፍሉይ ዝገብሮ ከዓ እቲ ናትካ መዘክር ኣብ ሓደ ውሱን ኣርእስቲ ብፍላይ ከዓ ኣብቲ ናይ ሻድሻይ ወራር እዩ ነይሩ እሞ እስከ ሰማዕትና እውን ምእንቲ ሓፈሻዊ መረዳእታ ክህልዎም ሓበሬታን ፍርድ ሞት ንዘይመውት ዝብል ኣርእስቲ ስለምንታይ ብኡ ንጅምር?
1: መጀመርያ ፅቡቅ የመስግን ነዚ ዕድመ ዝምግባርካ። እዛ መፅሓፍ እታ ፍርድ ሞት ንዘይመውት ክልተ ርእስቲ ሒዛ እያ ተበጊሳ። ኣብ ክልተ መጋባእያ ፍርድ ንሞት ትብልን ፍርድ ሞት ንዘይመውት ትብልን፣ ድሓር ኣጠቃሊልካ ግን ፍርድ ሞት ንዘይመውት ክንሰምያ ክኢልና ማለት እዩ። ስለምንታይ ኣብ ሓደ ሕማቕ እዋን ወይ ዝፀበበ ዝበሃል ናይ ህዝባዊ ግንባር ሻድሻይ ወራር እዩ። ስለዚ ወራር ናይ ኩናት ከይኣክለናስ ቁጠባዊ ማሕንቆ እውን ተገይሩ። ስለዚ ፍርድ ሞት ንዘይመውት ንዓና ንሞት ዝፈረዱና ክልተ መራሕቲ ናይ ሱዳንን ናይ ኢትዮጵያን ስለዝኾኑ ክፈርዱና እምበር እቲ ፍርዲ ወይ ንሕና ክንምውት ከምዘይ ንክእል ትገልፅ እያ። ስለዚ እቲ ፍርዲ እምበር ትሞት ከምዘይ ንመውት ከዓ ተረጋጊፁ ድዒሩ ማለት እዩ። ንኹም ብም እያ ሕጂ ፍርድ ሞት ንዘይመውት ተባሂላ
0: ራይ። ፍሉይ ዕላማ ናይ እዛ መፅሓፍ ታይ?
1: ከም ፍሉይ ዕላማ ናይ እዛ መፅሓፍ መጀመርታ ኣብቲ ሕማቕ እዋን ናይ ምዝላቕ ኣትሒዝካ ኣበይ ኢና ጠጠው ክንብል ሕጂ እቲ ጠጠው ንብለሉ ባይታስ ምናልባት ከምዚ ልሕስ ዘብለና ስለ ዝመስሎ ፀላኢ ይኹን ዋላ ካልእ ብደገ ዝዕዘብ፣ ግን ሓደ ነገር ክሕሰብ ነይርዎ ኣብቲ ሕማቕ እዋን ብዙሕ ሓደስ ካብ ሳሕል ከሳፍሓና ዝኽእል ወይ ቁሩብ ከንቀሳቀሰና ዝኽእል ከም ምርጫ ተመሪፁ ንሱዳን ኣቲና ማለት እዩ። ስለዚ ምዝላቕ ክበሃል ከሎ ምናልባት ካብ ብዙሕ ቦታታት ተዝልቕ ስለ ዘለካ ኣብኢኻ ክትእከብ ሕጂ ክትእከብ ጥራሕ ኣይኮነን ክቕፅል ትሰውራኸ ከመይ ልዩ ክቕፅል። ስለዚ እዚታት ሓሲብካ ንውሽጢ ሱዳን ክእቶ ግድነት ነይሩ ማለት እዩ። ምክንያቱ ኣብ ሓንቲ ፀባብ ቦታ ኮንካ ኩሉ መኸተ ናይ ወራራት ክትምክት ኣይትኽእልኒ ኢኻ። ጠባዊ ሸነኹ ኣሎ ምንቅስቃስ ናይ መኻኑ ናይ መኻይን ናይ ሰራዊት ኩሉ እዚ ኣብ ሓደ ዝተወሰነ ቦታ ኮንካ ክትፅግን ከተዋፍር ኣይትኽእልኒ ኢኻ። ስለዚ ብከምዚ እዩ ሕጂ ንሱዳን ተመሪፁ ከም ውፅኢቱ ድማ እቲ ንዓወት ወይ ነቲ ወራራት ከፍሽል ዝኽእል ምቅስቃስ ብዝያዳ መራፊት ወሳኒ ግደ ተፃዊቱ።
0: ሕጂ እቲ ህዝባዊ ግንባር ኣብ ሰሜናዊ ምብራቅ ሳሕል ኣብ ሳሕል ደው ኢሉ እቲ ደጀኑ ኣዋቂሙ እቲ ናይ ሓደ ክፋል ናትኩም ከዓ ናይቲ መጓዓዝያ ኣብ መራፊት ደኪኑ ሕጂ ኣብ ከምዚ ዝጠቀስካዮ ምዝላቕ ስትራቴጂ እዩ ነይሩ ንህዝባዊ ግንባር። እዚ ስትራቴጂ ድማ ሓደ ቦታ ገዲፍካ ከምትምለሶ ኣሚንካ እናፀላእ እናሃርምካ እናዳኸምካ ምቕፀል እዩ ነይሩ እቲ ሰፈሽ ሸነኽ ናይቲ ታሪክ። ኣብ መጓዓዝያ ከዓ ከምኡ ዓይነት ተርእዮታት ነይሩ ተን ዝርከበን ኣበርክቶ እናገበራ ከምዝቐፀላ ይገልፅ ሞ ኣብቲ መፅሓፍ ካውን ከምኡ ነይሩ። እንታይ ገልጠምጠምከ ነይርዎ እቲ መጓዓዝያ?
1: ዋ ሕጂ ቡቕ ኣለኻ ኣብ ህዝባዊ ግንባር ብፍላይ ድሕሪ 76 መወዳእታ ወይ 77 መጀመርታ ውድብ ክትብሎ ኣይትኽእልን። ምክንያቱ መንግስታዊ ደረጃ ዝሓዘ ኣቃውማ እዩ ሒዙ። ስለዚ ነዚ መንግስታዊ ደረጃ ዝሓዘ ውድብ ምንቅስቃሱ ክሰፍሕ ናይ ግድን እዩ፣ ምስ ምትሓዝ ናይ ከተማታት ምስ መጥቃዕቲ ናይ ማዓስከራት ናይ ብሓቂቲ ውድብ ኣዝዩ ሰፊሕ ምስ ምንባሩ ካብዚ ከተዝልቕ ከለካ ሕጂ እንታይ ኢኻ ትሓስብ? ምክንያቱ ክቕፅል ስለ ዘለዎ ከዓ ናበይ እዩ ክኸይድ ከም ዝደጋግምና ንብሎ ነቲ ሽግር ክፈትሕ እንድሕር ኮይኑ ከዓ ክበላሓት ኣለዎ። ክበላሓት እንድሕር ኮይኑ ብዘይ ማኪና ብዘይ ምንቅስቃስ ናይ ማኪና ንሓደ መንግስታዊ ቅርፂ ዝሓዘ ውድብ ከሰጉሞ ዝኽእል ነገር ወላ ሓንቲ የለን። ማካይን ክህልዎኦ ቁጠባዊ ትካላቱ ልክዕ ብመጠን ናይቲ ስፍሓት እናቱ ቁጠባዊ ትካላቱ እውን ከምኡ ክሰፍሕ ግድነት እዩ ነይሩ። ነዚ ሕጂ እቲ ዝለዓለ ናይ ምዝላቕ ጫፍ ብልሒ ሽግር ወይ ፀበባ ንብሎ ነዚ ክትፈትሕ እንድሕር ኮንካ ከምዚ ኣቐድማ ኣቢለ ክብሎ ዝፀናሕኹ ዝኩሉ ክኢላ ዘን ኩለን መኻይን እንታይ ይኹና ኣብ ሓንቲ ፀባብ 20 ኪሎ ሜትር ዘይተኣክል ተኣኪቡ ዝኩሉ ንብረት እንታይ እዩ ክኸውን? እዚ ሕጂ ኣዝዩ ካብቲ ወሳኒ ክፍታሕ ካ ኣለዎ። ክፍታሕ እንድሕር ኮይኑ ሕጂ ሓደ ነገር ክትባልሓት ኣለካ ማለት እዩ። ስለዚ እሱ ብቆንዱ እቲ ሽግር ናይ ምዝላቕ እሱ ገልጠምጠም ዝኩሉ ንብረት ኣበይ ክኣቱ ነብሲ ወከፍ ገረብ መኪና ወይ ኣቑሑት ነይርዎ። ምስኡ ተተሓሒዙ ዝኸይድ እውን ተሰሓብቲ ነይረን። ግን ተሰሓብቲ እዚአን ሕጂ ምናልባት ምስ ሓራ ቦታታት ስራሓ ነይረን ኮነ ክእላ፣ ድሕሪኡ ግን ኣበይን ክዕሸጋ ኣምንታይ እን ክኾና? ነብሲ ወከፍ ገረብ ከዓ ንብረት ኣለዋ። ሕጂ ሓደ ብልሓት ክመሃዝ ነይርዎ። እዚ ገልጠምጠም ዝክሕልፍ እንድሕር ኮይኑ ኣብ ሱዳን ኣትየን ማኪና ክሰርሓሉ ዝኽእላ መንገዲ ክፍጠር ኣለዎ ዝብል ሓሳብ መፅዩ። እዚ በቲ ዝለዓለ ደረጃ ተኣሚኑሉ ክስርሕ ከዓ ውሳኒ ተበፂሑ ማለት እዩ። ስለዚ ዝበዝሓ ሕብሪ ዘለዎን ማካይን ንውሽጡ ሱዳን ክኣትዋ ከም ዘለዎን ትገይሩ ሕጂ ብሰለስተ ምድብ ተመዲቡ ንዓይ ከምቲ ኣፀቢቑ ዝርዳእኒ ሓደ ንውሽጢ ካርቱም ኣትየን ካርቱም ፖር ሱዳን ትሰርሓ ብገንዘብ ማለት እዩ። በቲ ሓደ ከዓ እተን ብካልኣይ ደረጃ ከዓ ካብ መራፊት ቀለብ ከምፃእ ስለ ዘለዎን ውድብ ክቕፅል ብዘይ ቀለብ ኣይክእልን እዩ። ስለዚ ቀለብ ከምፃእ ስለ ዘለዎን ካብ መራፊት ከዓ ንሜዳ ዝኣትዋ ካልኣይ ክፋል ማለት እዩ። ሳልሳይ ክፋል ከዓ ኣብቲ ግንባራት ነፍሲ ወከፍ ግንባር ማካይን ከድልዮ እየን። ኩሉ ነገር ኣሎ፣ ምግቢ ኣለዉ፣ ውግኣት ኣለዉ፣ ካልእ ተተኳስ ኣለዉ፣ ዝተፈላለየ ነገራት ከመላልሳ ስለ ዘለዎን እቲ ሳልሳይ ደረጃ ከዓ ብከምዚ እዩ ተሓሊፉ እቲ ሽግር ማለት ትገልጠምጠም
0: ኣራይ መራፊት ሕጂ ናታ ናይ ገዛ ርእሳ ድሕሪ ባይታ ከም ዘለዋ ኣበይ ትርከብ ከመይ እዩ ቃውማኣ እንታይ ትመስል ነራ ያኡ ዝኣተወ ዝተፈላለየ ሕጂ ጋራጃት ጥራሕ ዘይኮነ ኩሉ እቲ ኣካል ናይቲ ውድብ ዝነበረ ወይ ድማ እቲ ክፍልታት ንብሎ ኣብ ከም ዝነበረን ናቱ ናይ ገዛ ርእሱ ማሕበራዊ ሂወት ክምስርት ከም ዝጀመረን ኣብቲ ቀዳማይን ካልኣይን ምዕራፍ ናይ መፅሓፍካ ገሊፅካ ኣለካ። ምስኡ ተኣሳሰር ግን እቲ ዛዕበየ ኣብቲ ናሓሰ 1981 ብፍላይ ዝነበረ ኣብኡ ናይ መዕፃው ነይሩ። ማዕሪ ማዕሪኡ ከዓ ህዝባዊ ግንባር ኣርሒቑ እዩ ዝጥምት ዝበሃል ባህላታት ብልክዕ ዝትርጉም እውን ኣብ ዝሰፊሩ ኣሎ እቲ ኣብኡ ድካይ ዝነበረ ዝርዝራት እውን ዓብይ ስለዚ ኣብዚ እዋን እዚ መራፊት ብፍላይ ኣብቲ ናትኩም ሸነኽ ኣብቲ ናይ ጋራጃት እቲ ቅድመ ምድላዋት እንታይ መስል ነይሩ ተካይድዎ ዝነበርኩም ንጥፈታት ከኸመይ ግለፅ?
1: እዎ መጀመርያ ከም ዝበልኩ ከዓ ኣብ ሓደ ምድረ በዳ ክትሰርሓሉ ዘይኮነ ክትነብረሉ ትኽእል እውን ኣይኮንካን ከም ሓቂ 45-46 ዲግሪ ሴንቲግሬድ ስጋዕ 50 ዝበፅሓሉ እዋን እውን ነይሩ እዩ። ሕጂ ውድብ ክቕፅል እንድሕር ኮይኑ ግን ኣብዚ እውን ማዓስከር መስሪትካ ፍታሕ ክትገብር ነቲ ዝነበረ ናይ ምድላቅ ኩነታት ክትምክት ስለ ዝግባእ መጀመርያ

0: መራፊት ክንኣቱ ከለና ምድረ በዳ እዩ ፀኒሕና ከምዚ ሳራ እዩ ምናልባት ብሓደ ጫፍ ናይ መክዘን ናይ እክሊ ነይርዎ። እዚ መክዘን ናይ እክሊ ሕጂ ኩሉ ግዜ ክረምቲ ቅድሚ ምምፅኡ ስለ ዝእከብ፣ ምክንያቱ ክረምቲ እንተ ደኣ ኣርኪቡ ትእክሊ ክሰግር ኣይክእልን እዩ። ሩባ ናይ ክልተ ዓበይቲ ሩባታት ናይ ኤርትራ ዝሕወሰሉ ኮርባራካ
1: ዝበሃል
0: ሕጂ ንዕኡ ቅድሚ ክረምቲ እዩ ክእከብ ዘለዎ እክሊ። እዚ እክሊ ዝእከበልና ከዓ መራፊት እያ ነ። ስለዚ ንዓና ኸ ዝቀረበ ንሜዳ ዋላ እውን ካብ ሜዳ መፅን ተፀጊነን ክምለሳ ምእንቲ ዝቀረበ ንሜዳ እሞ ዝዓበየ ማዓስከር እክሊ ክፅዕና ከዓ ኣብኣ ስለ ዝኣትዋ እታ ዝዓበየት ጋራጅ ናይ መራፊት ዝተመስረተትላ እያ። ንምንታይ እዩ ተመስሪቱ? ሕጂ ከምዚ ክንብሎ ፅናሕና ሓደ ጥቃቲ እክሊ መክዘን ስለ ዝኮነ ሕጂ ክምስረት እንድሕር ኮይኑ እውን መሪፅካ ኣይኮነን ክትመርፅ ኣይትክእልኒ ኢኻ። ነቲ ግዜ ክትሓልፎ ነቲ ገልጠምጠም ክንብሎ ፀናሕና ክትሓልፎ እንድሕር ኮንካ ትመርፀሉ ምክንያት ትመርፀሉ መንገዲ እውን የብልካ። ስለዚ ብኡ እዩ መራፊት ተመሪፁ። ክልተ ዕላማ ነይርዎ መራፊት ክምስረት ከሎ፣ ሓደ ዓጊግ ዝበሃል ዝቀረበ ዓጊግ ካብ ስዋኪን መፅኡ ንብረት ዝፀዓን ዝቀረበ እዩ። ብካልኣይ ደረጃ ድማ መክዘን እዩ። ስለዝኮነ ሕጂ መራፊት ብከምኡ እያ ተመሪፃ፣ ብከምኡ እያ ተመስሪታ። ክትምስረት ኮላ ምናልባት መጀመርያ ኣብ ጥራይ ጎልጎል ክንሰርሕ ኣለና። ምክንያቱ ምስቲ ምዝለቕ ምስቲ ገልጠምጠም ስራሕ ጠጠው ክብል የብሉን። ክብል ስለዘይብሉ መጀመርያ ኣብ መሬት ብዘይ ፅላል ብዘይ ዝኮነ ይኹን መሳለጥያ ኣብ ጎልጎል ኢና ጀሚርና። ስለዚ ኣብ ምዝላቅ ተኣኻኺቡ መዓት ንብረት ስለ ዝተኣከበ ሽዑ ኣብ መራፊት ንክልተ ማኪና ዘእትዋ ጥራሕ ዚንጎ ረኪብና። ሕጂ ዘ ዚንጎ እዚአን እቲ ተመክሮ ፀገም ኣይኮነን መካይን ክእቱ ዝኽእልን ፅላል ክኸውን ዝኽእልን ባዕልካ ክትሰርሑ ኣይሸገርን እዩ። ስለዚ ንክልተ መኪና ኢና መጀመርያ ክልተ ንክልተ መኪና ዘእቱ ዚንጎ ስለ ዝረከብና ባዕልና ኢና ሰሪሕና እዮ መጀመርያ። እዚኣ ሕጂ ከም መበገሴት ጌርና ብድሕሪኡ እቲ ውድብ እውን እናረግእ ክኸይድ ከሎ እናሰፍሐ ስራሕት ከይድ እሞ ዋላ እቲ ምህናፅ እውን እናሰፍሐ ከይዱ ሽዑ ኣክንዲ ክልተ መካይን ጥራሕ ዘእቱ ሓሙሽተ ሽዱሽተ ዘእቱ ጋራጅ ተሰሪሑ ብግቡእ ህንፃ መፅኦም ወሲኮም ናይ ሽዱሽተ መካይን ዘእቱ ገይሮሞ። እዚ ተቐንዲ ስርሑ እንታይ እዩ ከምዚ ክብለካ ፀናሕኩ ምስ ምዝላቕ ኣብ ሓደ ፀቢብ እዋን ስለ ዝነበረ ሕጂ ነዚ እዋን እዚ ከመይ ትሰጉሮ እዩ ተቐንዲ። ምስጋር ጥራሕ ዘይኮነ ግን ክትቅፅል ክትቅፅል እንድሕር ኮንካ ሓደ ዓብዪ መደብ ክትሕዝ ኣለካ። እዚ ብኡ እያ መራፊት ዝያዳ ተመሪፃ። እንደገና እውን ከምዚ ክብለካ ፀናሕኩ እዩ ዝቀለለ መንገዲ ክጅምር ተኽእል ማለት
1: እዩ። ፅቡቅ። ኣብዚ እዋን ሻድሻ ወራር ዝነበረ እቲ ዝዓበየ ብድሆ እንታይ ነይሩ?
0: እዎ ሕጂ ሻድሻይ ወራር ናይ ብሓቂ እናሃሉ ዶ ኣይናሃሉ እዩ። ሕጂ ብኩሉ መንገዲ እንድሕርኢኸ ሓደ እቲ መንገዲ ንባዕሉ ብማእኸል ድፋዕ ስለ ዝሓልፍ ንሱዳን ዝሓልፍ መንገዲ መብራህቲ ጥፊኻ ካትሓልፍ መብራህቲ ጥፊኻ ስለተሓልፍ ኣብ እዋን ኩናት እሞ ከዓ ምስ ኩናት ናይ ሻድሻ ወራር ኣዝዩ ሓደገኛ እዩ። እንተተዓፅዩስ እቲ ሂወት ብከመይ ክቕፅል? ሕጂ እዚ ዝዓብየ ሕቶ እዩ። ስለዚ ካልእ ክመሃዝ ነይርዎ። ካልእ ክመሃዝ ኣክንዲ በዚ ንብሎ ዘለና ካልእ ኣብ ሓፂር እዋን ካብ ሓስታ ዝበሃል ቦታ ተበጊሱ ስጋዕ መራፊት ዝኣቱ መንገዲ ኣብ ሓፂር እዋን ተሃኒፁ። ሕጂ እዚ መዓስ እዩ። ስለምንታይ እዚ ሓሳብ ዝመፅ እዩ እንድሕር ኢልካ ያድሻይ ወራር ከምዚ ኣቅድም ኣቢለ ዝበልኮ እታ ፍርድ ሞት ትብሉ ንዑ ትገልፅ ስለዝኮነት ማለት ሱዳን ምስ ዓፅወና ኣብ ወርሒ 8 እያ ዓፂርና ሱዳን እቲ መንግስቱ ኣትዩ ተፈራሪሞም ምስ ኒሜሪ ምዕፃው ተገይሩ ናይ ሱዳን ማለት እዩ። ሕጂ ሻድሻይ ኣወራርሲ ናይ ብሓቂ ከም ዝክብለካ ፀናሕ ብመንገዲ ብቁጠባ ገዳ ብኩሉ እንታይ ኢኻ ክትከውን እንድሕር ኢልካ ሓቲትካዮ ዋዕሶ ኢለይ መውትን እየ ሞት ከዓ

0: ሞት እዩ ንክትመውት ኣይኮን ካ ንቲ ዝዓብየ ፀገምና ንሕና ንኸይን መውት ኣይኮነን ዝዓብየ ክንገብሮ ዝግበኣልና ንክንቅፅል እዩ እምበር ንክንመውት ፀገም ኣይኮነን ክትመውት ኢካ ትወፅእ ስለዚ መራፊት ሕጂ ምስ ምዕፃው ናይዚ ንብሎ ዘለና ናይ ሱዳን እኽሊ ከኣብኡ ስለ ዘሎ ቀለብ ናይ ዓመት እንታይ ክኸውን ዘለዎ ሕጂ እዚ እኽሊ እዚ ክወፅእ እንድሕር ኮይኑ ሓደ ብልሓት ክትንዛ ኣለካ በዚ ኩናት እንድሕር ተጀሚሩ መንገዲ ክዕፆ ንብለ ኣለና ጥሩቕሩቕ ዝበሃል ቦታስ ፀልማት ሓሊፍ እዩ ዝኸይድ እሞ ከዓ ዘየተኣማምን ስርዓት ናይ ሱዳን ከዓ ብውሽጢ ኣትዩ ከምቲ ዝተብሃልዎም ብውሽጢ ኣትዩ ብደንበ ቤት ገይሩ ተጠዊስ ኣብ ሓደጋ እትዩ ወይ ነዚ ንብሎ ዘለና ስለዚ ክመሃዝ ስለ ዘለዎ ከምዚ ክብለካ ፀናሕው እዛ መንገዲ እዚኣ ኣብ ሓፂር እዋን ተሰሪሓ ሕጂ ኣነ ንባዕለ ኣባል ናይ ህዝባዊ ግንባር ኮይነስ ከመይ ገይሩ እዩ ኣብ ሓፂር እዋን ከምዚ ዓይነት ፍታሕ ከምዝፅእ ዝኽእል ውድብሲ ኣብቲ ሽዑ እዋን ብዝናይ ሕጂ ዓይኒ ክትሪኦ ከለካ ይረአየካ እዩ ሶፍትዌር ክሳዕ ክንደዩ ምዕብል ነይሩ ናይ እምሮ ናይ ደቂ ሰባት ትብል ኢኻ እዚ ብዝኾነ ብኡ ተማሂዙ እቲ መንገዲ ተሰሪሑ ሱዳን ድማ ዝያደ ካዓፅወና ፖሊስ ኣኽቢቡ መጀመርያ ና ሕማቕ ዜና ሰሚዕና ርክብ ናይ ክልቲኡ ሃገራት መንግስትታት ተራኺቦም ከም ዝተፈራረሙ ምስ ተሰምዐ ንሕና ከም ሓቂ ፅቡቅ ኣይተሰማዓና ጥራሕ ዘይኮነስ እንታይ ክንገብር ኣለና ነብሰ ወከፍ ሰብ እዩ ዝሓስብ ሕጂ ብዕባ ሂወቱ ይኮነ ዝሓስብ ውድብ ብከመይ እንታይ ክቅፅል እንታይ ክበልዕ እዚ ኢካ ትብል ሕጂ ነዚ መፍትሕ መፍትሒ ግን እቶም ዝነበሩ ሓለፍትን እቶም ቋንቋ ዝኽእሉ ዝያዳ ነቶም ሓለዋ ዝተዋፈሩ ኣብ ሓፂር እዋን እዩ ተገይሩ ገዳም ፖሊስ መፂኦም ክዓፅውን ሓንቲ እያ ትወፅእ መኪና የለ ትወፅእ እኽሊ የለ ትወፅእ ሰብ የለ ስለዚ እንታይ ክኸውን ኣለዎ ከምዚ ክብለካ ፅናሕ ሕጂ እዚ ሓድሽ መንገዲ መምለቁ ንእኽሊ ዋላ እንተሰረቕካ ውን
1: ኣጠቃላለ ሎጂስቲ
0: ስለዚ ምህናይ ዝበሃል ቦታ ለይቲ ተፃዒነን ንፖሊስ ንገሊኦም ፖሊስ ናፍትኻ ንገሊኦም እንዳዳናገርካ መኻይን ተተፃዒነን ክወፃ ከም ዘለዎ እንተገይሩ በዛ ሓድሽ መንገዲካ ትፍታሕ ክፍታሕ ተኻኢሉ ማለት እዩ ኣብዚ ሕጂ ምናልባት ካብ መራፊት ውፅእ ዝበለ ስታልኩ ዝበሃል ቦታ ኩለን ኣካላት ናይ መጓዓዝያ ኣብኡ ማዓስከር ክምስርታ ተወሲኑለን ሽዑ ዋላቲ ትእዛዝ ክመፅእን ከምዚ ናይ ቀደም ማለት መምርሒ መፅኡ ድሓር ከምዚ ጌርካ ኣብ ኣኼባ ትግለፅ ኣይኮነን መምርሕን እታ ትእዛዝን እታ ምትግባርን ብሓደ እየን ንጓዕዞ ነይረ ስለዚ ብከምዚ ሕጂ ትእኽሊ ብሒቆ ናይ ተጋደልቲ ካብ ምራፊት ተፃዒኑ ናብ ስታሉክ ክግዕዝ ከም ዘለዎ ሕ ታ ስታሉክ ቦታ ሱዳን እያ ግን ሱዳናውያን ኣይቆፃፀርዋ ንቦታና ከዓ ንካርታ ኤርትራ ንድሕር ርኢኸያ ሓፍታ ትበሃል ኣላው እዚ ሓፍታ ትበሃል ምናልባት ኣብ ካርታ ኣብ ጉጉል ኣላ ቅድሚ ሕጂ ንረኪበ እያ ነይረ ሓፍታ ትበሃል ሰአታ ዶ ካብኣ ረሕቕቲ ኮነት ንታስታሉክ ሕጂ ዝያዳ እውን ሱዳና ወይን ስለዘይቆፃፀርዎ ኣብኡ ክግዕዝ ክኢሉ ትእኽሊ ማለት እዩ ስለዚ ካብኡ ትፍታሕ ናይ ሻድሻ ወራር በዛ መንገዲ እዚኣ እዩ ትፍታሕ ተገይሩ ተፈቲሑ ከዓ ብሒቆ ናይ ተጋደልቲ ተፃዒኑ ብምብራህቲ ፀላም ማካይን እውን ድምፂ ከይገብራ ብዙሕ ነገር ተገይሩ ስታኒካ ትገብረለን ወይ ካልእ ብለኒ ማለት እዩ ሕጂ ብከምዚ እቲ ሻድሻ ወራር ኣብ መፃፅ እውን ፍታሕን
1: ዝገበረ ካልእ ምናልባት ኣብኡ እውን እቲ ማሕበራዊ ሂወት ከም ዝጀመረ ይገልፅ እዩ ብዘይካ እዚ ግን መንእሰያት እውን ካብ መራፊት ናብ ዓራርብ ንምፍሻል ሻድሻ ወራር ከም ዝኸተቱ እውን ናብዚ መፅሓፍካ ሰፊሩ ኣሎ ከመይ ነይሩ እቲ ህመት ከመይ ነይሩ እቲ ኩነታት ከ ከመይ ነይሩ
0: ዋ ሕጂ ኩሉ ግዜ ኣብ ደጀን ዘሎ ተጋዳላይ ኣብ ገለ እዋን ክንዲ ክልተ ክሰርሕ ትግደድ ኢኻ ስለምንታይ እቲ ተዋግኣ ሰራዊት ብፍላይ ድሕሪ ምዝላቕ ኣዝዩ ኣሸጋሪ እዋን ነይሩ ማስ ምትኽኻእ የለን ስለዚ እንታይ እዩ ክገብር ዘለዎ እቲ ውድብ ነተን ክፍልታት ብዝተኽኣለ መጠን እሳተን ተፀጊመን ክሰርሓ ነቲ ኩናት ግን ክገጥሞ ስለ ዘለዎ ሕጂ እቲ ዓቕሚ ወይቲ ጉልበት መንእሰያት ይኸቱ ማለት እዩ ተዋጋ ሰራዊት ይኸዱ ስለዚ ኣብ ቦታ ናቶም እዩ ሕጂ እቲ ዝያዳ ዝመፀ ፃዕሪ ግን ትኽእሎ ኢኻ ስለምንታይ ሂወት ክኸፍል ከይዱ ንስኻ እውን ክልተ ሂወት ክትከፍል ኣለካ ናቱን እናትካ እንድሕር ሓንቲ ማኪና ኣነ ከፋኑ ሰዓት ትገብር ኮይነ ናይ ክልተ ሰብ ከፋኑ ክልተ ሰዓት ኣፅግመኒን እዩ ስለምንታይ እሱ ብዓብኡ ከይዱ ኣሎ ኢለ ስለ ዝሓስብ መቐፀልታ ናይቲ ውድብ ከዓ ኢለ ስለ ዝሓስብ ኣይፅግመኒን ና ኣብ ቦታ ናቱ ሕጂ ክንዲ ክልተ ኮንካ ትሰርሕ ማለት እዩ ኣብ ገለ እዋን ጃኣነ ናተይ ከቢድ ይስርሐ እዩ ምስ ከምኡ ብገለ እዋን ሕጂ በይንኻ እንድሕር ኮንካስ 45 ማካይን ተመፅናኻ ናይቲ ፅገም ኒኻ ክሰርሖ ኣለካ ናይ ግድን ማዕረቲ ብዙሓት ዝነበርካሉ እዋን ገለ ሰዓታት ክጎድል ዝኽእል እምበር ማዕሪቱ ከይድ ትኽእል ኢኻ ነብስኻ ትሕስም ፀገም ኣይኮነን
1: ትራባሕ
0: ትራባሕ
1: ትምጠጥ ተዓፃፀፍ
0: ከምኡ እዩ እጅቶም መንእስያት ክኸቱ ከለዉ ኣብ ቦቶኦም ከዓ ንትካእታ
1: ትኸውን ሕራይ ዳሓር እውን እቲ ናይ በረፍ ምስራት ድሕሪ ፍሽለሻወራር ከምኡ እቲ ቅርፅና ወዳ ድባ ናይቲ ውድብ እውን ድሕሪ ሰላሕታ ወራር ከምዚ ዓበየብቲ መፅሓፍካ ብሰፊሩ ኣሎ እሞ እስከ በረፍ ከመይ ትዝክራ ኣብ ሙቓማ ዝነበረ ፃዕርታት ከ እንታይ ይመስል
0: እዎ ሕጂ እዛ ዝበልኩካ መንገዲ ኣብ ውሽጢ ሓፂር እዋን ተሰርሐት ኣነ ኣጋጣሚ ፍርቂ ናይቲ ቦታ ከይደ ነይረ ኣብ ፍርቂ ናይዛ ዝብለካ ዘለኩ ሓዳሽ ፅርግያ ምክንያቱ መኻይን ንመራፊት መፅአን እንተ ደኣ ፅገና ዕድል ዘይረኺበን ኣብ ፍርቂ መንገዲ ንኡስ ጋራጅ ነይሩ ኣነ ሒዘ ዝኸትኩ ሕጂ ናይ ሸንኮለት መንገዲ ዝበሃል እቲ ዝዓብየ ፀገም ናይ ሻድሻ ወራር ዝዓብየ ሕክምና ዓራርብ እዩ እቲ ዝዓብየ መንገዲ ከዓ ኣይተወደአን ስለዚ ኣዝዩ በዳይ ነቲ ውድብ ውግኣት ብተሰኪሞም እዮም ዝሰግርዎ ነሮም ነቲ ፅርግያ ኣይተወደአን ነይሩ ሕጂ ድሕሪ ሻድሻ ወራር ግን ፅርግያ ምስ ተወደአ ዝቐረበ መንገዲ ካብ ኩሉ ማለት እዩ ካብ ናኡፋት ሒዝካ ሂምቦል በፂሕካ ካብ ሂምቦል ከዓ ብቀረባ ኣደቡ ሓጊርካ ዓራርብ ተኣቱ ማለት እዩ ካብ ዓራርብ ሕጂ ንመራፊት ኣብ ፍርቂ ሕጂ ኣብ ክንዲት መክዘን ኣብ መራፊት ጥራሕ ዝእከብ በረፍ በረፍ እውን ናይ ሱዳን እዩ ግን ንኤርትራ ዝቐረበ ሞ ብዙሕ ሱዳናውያን ዘይቋፅሩ ኢለ ግምት ኣነ ሕጂ በረፍ ክትምስረት ኮላ ሕጂ መስመር ናይ ዓራርብ ሙሉእ ብምሉእ ምስተኸፍተ ድሕሪ ሻድሻ ወራር በረፍ ተመስሪቱ ድሕሪ በረፍ ሕጂ እቲ ኩነታት እውን ቁሩብ እቲ እገዳ ዝበሃል ዳርጋ መዓልቲ በሊዑ ሃሲሱ እምበር እኳ ባዕሎም ብኣዋጅ ዘውረድዎ ኣነ ኣይሰማዕኩን ኣይነበረን ግን በረፍ ብከምዚኣ ተመስሪታ ድሕሪ ሻድሻ ወራር መንገዲ ስለ ዝተቀየረ ብበረፍ ናይ ግድን እዩ ዓራርብ ክትኣቱ በረፍ ረጊፅካ ክትኣቱ በረፍ ዓይተዋይ ዓራርብ ክትኣቱ ማለት ብከምዚኣ በረፍ ተመስሪታ
1: ፅናዕቲ ተጋደልቲ ኣብቲ እዋንቲ ከመይ ትገፆ ምናልባት ሓንቲ ወይ ትንክፍ ደበልካዮ ነይሩ ኩነታት ኣየር ፀቕጢ ብዓብኡ ዋሕዲ ናይ ዓቕሚ ሰብ መሳለጥያ ኩሉ ዓይነት ብድሆታት እዩ ነይሩ ግን ክስራሕ ስለ ዝነበሮ ይስራሕ ነይሩ ክስራሕ ከዓ ፅንዓት ወሳኒ እዩ እሞ ነይሩ ፅንዓት ተጋደልቲ ብቲ እዋንቲ ከመይ ትገልፁ
0: ዎ ሕጂ እንታይ መስለካ መብዛሕትኡ እዋን ዋላ ክትገልፅ ክትፅሕፍ እንድሕር ኮንካ እውን ነቲ ዝነበረ ኩነታት ክገልፆ ኣይክእልኒ ኢልካ ስለ ተሓስብ መስለኒ ሕጂት መብዛሕትኡ ሰብ ምክንያቱ ክትገልፆ እንድሕር ኮንካ ኣዝዩ ሰፊሕ ዝኾነ መፅናዕቲ ጌርካ ብብዙሓት ኮንካ ክትፅሕፎ ወይ ክትርኾ ኢኻ ትመርፅ ስለምንታይ ከመይ ኢሉ ስለ ዝበዝሕ ማለት እዩ ጃኣነ ንባዕለይ ተሳቲፈ ከለኹ ኣብቲ ውድብ ኩሉ እቲ ዝተሳተፍኩ ኣብ ግንባር ኹን ወላ ኣብ ደጀን كما يلوم

0: ተራኺምና ክንዝቲ የለን ተስፋ ገብር ዕውት መጻኢ ንስለቲ ኣበርክቶካ ከዓ ምውሳ ግባኣካ እዩ ክትፅዕት ክትቅፅል ንዘለካ ተመክሮ ክትካፍል ከዓ ሰሙላ ተስፋ ኢና ስለቲ መቕሉል ንፅፍሕን ሓበሬታካ ኣዘይ መስግነካ ይቐኒለን
1: ኣነ ውን መስግን
0: ዝኸበርኩም ተኸታተልትና ምስ ሌተናል ኮነሬል ባህታ ሚካኤል ኣብ ፍርድ ሞት ንዘይቦት ዘርእስታ መፅሓፍ ዘካየድ ናይ ዕላል በዚ ንዛዝም ከምሎም ባህሎ ትሕዝቶ ክንራኸብ ኢና ክሳብ ሽዑ ብረቀን እዩ

0: ፍታ ገጽታ ዘርስታ ሓዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መጽሃርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊርካ ንኽፍኣት ክትረሩ ቤትካ ጓኒኻዮ ሞፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኩሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መርቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: ዘመን መሐመድ ብርሃን ኣብ ሳዑድያ ነብር
1: ኣራይ
0: ካልኣይ መወላዲተይ ነጅማ ኣሕመድ ፈረጅ ኣብ ሳዑድያ ኣብ ስመራት ነብር
1: ኣራይ
0: ንሓወይ ኣብ ዩጋንዳ ዘሎ ኣክረም ጀማል
1: ኣራይ
0: ንሓፍተይ ኢክራም ጀማል ትበሃል ኣብ ስመራ ምስ ሰብኣያ ጀማል
1: ኣራይ ተማም
0: ንሓፍት ንሲስተር ከዓ ንምዕበይ ሓንቲ ከዓ ሩሜሳ ጀማል ትበሃል
1: ተማም
0: ንምልኣት ሓወይ ኣስዓድ ጀማል
1: ኣራይ
0: ሓደ ድፎትዎ ኣሎ ሬያን ወዲ ሓትነይ
1: ኣራይ
0: ንዓኺ
1: ሽኩራን ይቐኒ
0: ጅምዓ ምባረክ ብለኪ
1: ሽኩራን ኣላ ይባረክ ፊክ
0: ንኩሉ ፋሚሊ እንዳ ፈረጅ ዳኣሕመድ ያ ፈረጅ
1: ኣራይ
0: ብዓብደልከሪም ዘይኑ
1: ተማም
0: ዓባኤ ሉላ ዓብደልከሪም ዘይኑ
1: ኣራይ
0: ነብሓጎይ ኣሕመድ ያ ፈረጅ
1: ተማም
0: ረቢ ረሓመሉ ነኮይ
1: ተማም
0: ነኮይ ከዓ ሙስጠፋ ኣሕመድ ያ ፈረጅ
1: ኣራይ
0: ንሓትነይ ዘምለም ኣሕመድ ያ ፈረጅ
1: ኣራይ
0: ንሓትነይ ሙን ኣሕመድ ያ ፈረጅ
1: ኣራይ
0: ብሓፂሩ ንኩላቶም
1: ኣራይ
0: እሞ ሕጂ እዎ ንቅርቡተይ ከዓ እንዲ
1: ኣራይ
0: ሓደ ሪያን ሪድዋን ዝበሃል ዓርኪ ቤስተይ
1: ተማም ኣራይ
0: ዓዚዝ ምረዲን
1: ኣራይ
0: ኣነ ከዓ ነስረዲን ጋሸ
1: ኣራይ
0: እቃዳሓን ከዓ ከይበዝሓኪ እኹል
1: ሽኩራን ራሚ የቐኒልና ኩሎም ሰሚዖም ክኸውን ተስፋ ገብር የቐኒለይ
0: ቤላ
1: መርሓባ ከማን ቴሌፎን ኣላትና ሃሎ ሃሎ ሃሎ ሓራይ እምበር ዝኸበርኩም ተዓዘብትና ናብዚ ቀፂላ ዘለ ትስዕብ ዘላ ደርፊ ይኸብለኩም ደርፊ ብቋንቋ ትግራይ ናይ ድምፃዊት ከዲጃ ኣደም ደርፊ ኢና ቀሪብና ዘለና ማለት እዩ ሞዳይ ሓብን ትብል ንዓ ተኸታቲልና ክንምለስ ኢና ንመስል ዘለና ከምቲ ዝበልናዮ ምሳኹም ብቐጥታ ካብ ቴሌቭዥን ኤርትራ መደብና መደብ ሄሎ ዱባይ ዋሒዝና ቀሪብና ኣለና ደውሉ ኣብ መደብና ተሳተፉ ሓቢርና ነዛ ደርፊ ክንሰምዓ ክንምለሰኩም ኢና

0: ናሃ ዱና ኸይን ረባሒ ብርጌድ ብምሉ
1: ተማም
0: ንሓኻትኩም ከዓ
1: ሽኩራን ዩስፍ ይቐኒ ኢልና
0: ታንኪዩ ቐኒ ኢልና ሓይቲ
1: መርሓባ ሽኩራን ሽኩራን ዩስፍ ኣላ ይኸሊክ ሃላይ እምበር ዝሃበርኩም ተዓዘብትና ናብዛ ተቐፅል ዘላ ደርፊ ኢና ክነብል ደርፊ ብቋንቋ ዓፋር ላለየ ትብል ባህላዊ ደርፊ ኢኻ ክትቆኑ ማለት እዩ ናብኡ ኸነብለኩም

ሓራይን ባል ዝሃበልኩም ተዓዘብትና ናብ ደብዳቤታትኩም ኢና ደብዳቤ መፅያትና ኣላ ከምዚ ስዕብ ድማ ትብል ብዕለት 30 ወርሒ 5 226 ቃል ኪዳን ዝኣሰርኩም መርዓውቲ መስፍን በይን ምስ ሚካኤል ኢሳያስ ርሑስ ጋማ ይግበረልኩም ይብልኹም ኩሎም ስድራ ቤትኩም ብፍላይ ድማ ወላዲትኪ ምሕረት ተኽለ ብርሃን ምስ ኩሎም ኣሕዋትክን ፈተውትኽን ትብል ድብዳቤ መፅያትና ኣላ ንሕና ብወግና እውን እንቋዕ ኣብቃዓኩም እንዳበልና ነዛ ኣጢላት ተስዕብ ናይ ድምፃዊት ፍረወይኒ ኪዳነ ሃባና ትብል ደርፊ ንሕና እውን ንጋብዘን ማለት እዩ ሓቢርና ክንሰማዓ ኢና።

0: ኣይፈለጥኩን። መፅ ካርያ ኣንጃል
1: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትፀናቶ ሰላም ሰባት ከተዕኑ ሰሓንእስነትካ ከም ቅምታ ቆፂርካ ሕነ ክትፈድየሉ ግዜ ተፀቢኻ ገፅታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
2: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
3: እንታይ ማለት ከይ ተረዳእኒ
1: ሓደ ተፀጊሙ ዓቕሉ እናፅበበ ሓደን ውላድ ደልዩ ብዓቕሊ ዝፅበ ሓደን ብስስዐ ንሓዊ ዓዚቡ ዘይፀግብ ሸውሃት ተንኰል ኩሉ ዓቕሙ ገፅታ
2: ካልእ ነገር ተዓልም ስለ ዘለካ መርቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
1: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ግዜ ኣብ ኤርቲቪ ክትቀርብ እያ ገፅታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: ነዛ ዓዳሽ ሕርማ እኳ ክርግፅ ኣለኒ ንክንደይ በጥራማታዋ ልትዘግ ከም ዘበልኩ ይፈለጠትንን ዘላ ኣብ ቀረባ መዓልቲ ኣብ ናይ ቸልሲ ሜዳ ክዝግዘግ እያ ንስኽን ሚስኮል ጌርክን እንተ ደወልኪ ኸማ ናይ ኣልዕለክን ሕጉ ኮ ሲድቂ ኢኺ ተመስገን በሊ ተመስገን ዘይብል ጥቓ ሓራሳ ይቕረብ ዝብል ምስላ ተመስገን ዘይትብል ሕርማ ጥቓረዘነይ ትቕረብ ዝብል ሞደርን ጥቕሲ ከም ተተካ ይፈለጠትን ዘላ እዛ ድውል ደላኸ ታወይት እያ ኣሎ መን ክብል ኣይ ፈለጥኩኹን መን ክብል ባዕላኻ ፍለጥኒ ኣቲ ናይ ዕማመይ ከይ ነገር ክንሞ ኸመይ ገይረ እየ ክፈልጠኪ ብድምፀይ ብድምፂ ክደኣ ሚካል ይኹምሽ ኖኖኖ ኤዱ መን ደኣ ሙና ኣታሓፍትና ፖሊስ ይኽ እንታይ ደኣ ልክ ትምርምርና ወይ ብስሓቅ ክፈሊጠካ እትሌባ ሳቤላ ሽኮር ከመይ እንታይ ደኣ ድምፂ ክረጉዱ ሰዓል ክትጅምረ ክደልያ ኦኬ እንታይ እሞ ክእዘዝ ኣይ ሶሪ ሎማዓንቲ እኳ ኣይጥዕመኒኒ መገሻ ኣላትኒ ድሓን ድሓር ምስ መፀኹ ባዕለይ ክድውለልክ እየ ኦኬ ኦኬ ሃኒ ቋሕማ በዓልቲ መሰጅ ከ ደኣ እንታወይቲ እያ ዘይፈልጣ ቁፅሪ እያ ኸዓ ሓዳሽ ተሰላፊት ክትከውን ኣለ እስ ሶሪ ሃኒ ሞባይለይ ባላንስ ስለ ዘይብላ የ ብናይ መሓዛይ ገይረ ትፅሕፈልካ ዘለኹ ማይ ስዊት ሄርት ብጣዕሚ የናፊቐካ ብዓይነይ ክትወፅእ ደሊኻ ቁልዒ ተረኺበስ ብዓይና ክወፅእ ደል ራይስ ከቐፅሊ ኣብ ቅድሚ ኣምላኽ ንፍቕፍቕ ኣቢለካ ስለ ዘለኹ ሎማዓንቲ ሰዓት ሰለስተ ኣብታ ኩሉ ግዜ ንራኸበላ ቦታ ክፅበየካ የ ራሄሌ ኣይትደንጉየኒ ራሄል ራሄል መን እያ እዚኣ ራሄል ግርማይ እንተ ኮይና ኣብ ሳንሻይን ና ንራኸብ ነርና ራሄል ምስግና ኸዓ ኣላስካላ ወይለይ ራሄል ሃይለ ኸ ኣባላ ምስኣኸ ኣብ ክሪስታል ዲና ንራኸብ ነርና ወረድ ኾነትኹን ሎማዓንቲ ካብ ሰዓት ሰለስተ ክሳብ ወጋሕ ፈታሕ ምስትር ሓሲኑ ዓለምካ ምርኣይ ይህ ነፍሲ እንታይ ነይሩ እንታይ ክእዘዝ
1: ዋ ረዘነ ሰኺርካ ዲኻ
0: ሰኺርካ ዲኻ ካብ ብማዓሰት የፈልጥ ሓይለየ ምንታይ ምዃኑ ትፈልጥ እንዲኺ
1: ናይ ደቂ ኣንስትዮ ወልፊ ከም ዘለካ ዶ
0: ቢንጎ ፈሊጥክያ ካብ ዝገርመክሎም መዓንቲ እውን ወልፈይ ንኸውፅእ ምስ ሓንቲ ሕፃባት ዘተቆንጆ ቆፅር ኣለኒ እንዳተበጎስኪ እዩ ክመፅ ኺ
1: ግደፍ ባይ ትበድዕ ትማል እውን እኮ ንዓይ ሕፃብ ክዝስተ ተወዳዳሪ ዘይብል ክቆንጆ ኢኻ ትብለኒ ነርካ
0: ብርግፅ ብለክ ነይረ እንተኾነ ግን ከምቲ ሎሚ ትማሊ ክትከውን ዘይትኽእል ትማሊ እውን ሎሚ ክትከውን ኣይትኽእልን እያ ስለዚ ናይ ትማሊ ዘረባ ንትማሊ ጥራሕ እዩ ዘገልግል
1: ዳሓን እዚ ሞፅንሓልካ እንተኾንካ ሞባይል ምቕባል ኣብኻኒ ሕሉፍ ሓሊፉ ከኻ ኣብ ሪጀክት ልስእት ይኸኒ
0: ጭንቀት ጌርክለያ ተሓፍትና ንስኺ ኸ ዘይርዳእኪ ምቕባል እንተ ኣብየኪ ኣገልግሎትካ ከም ዘብቃዓ ፈሊጥክ እግርኺ ዘይትሕፅር እዩ
1: ሓቂኻ እንታይ እሞ ክገብር ምስ ኮነ ለቢመ ናተይ ስዳሓን ነይሩ ዘርእኻ ተሰኪመ ግን እንታይ እያ ክገብር
0: ወሪድ ንወዲ ማሕራይ ናይ እንዳመን ዘርኢ
1: ህዋ እዚ ፅንስናትካ ኣይኮነን
0: ናይ ብሓቂ ኸዲኺ
1: ተመሊስካ ኸዓ ንዓይ ትሓተኒ ኣለኻ
0: ኣንተ ሓፍትና ውላድ ኮ ካርተልና ወይ ዕምባባ ኣይኮነን ንድላይ ካትቦ
1: ንድላይ ካ ዝውሃብ ነይሩ እንተዝኸውን እሞ ወላ ወዳ እተዝውድእውን ንዓኻ ይምሃብካ
0: ስነ ስርዓት በርቲ ህበይ
1: ህበይ

0: ተበይልካኒ ኣነ ካባኻ ዝደልዮ ወላ ሓንቲ ነገር ይብለይ ጥራይ ነዚ ብዘይፍኻዱ ካባኻ ዝተጠንሰ ህፃን ኣቦኹኒ
1: ኣባኹና ንስኺ ሓንቲ ደንቆሮ ኢኺ ቁሩብ ቁሩብ ካብተን ዝሓለፋ ኸማናይ ትመሃርን
0: እሞ ሕጂ እንታይ ይኹን ኢኻ ትብለኒ ዘለኻ
1: ሕጂ ዝብለክ ዘለኹ ዶ ኣነ ናብ ቁፅራይ ክኸይድ ግደፍኒ ፅባሕ ኣንጊ ክምፅእ ጥንስኺ ባዕለይ ሻሕ ከብለልክ
0: እውይ በስማኣም ኣተ ኸመይ ደምካ ሻሕ ኢለ ንፍሰሳ
1: ሙሽ በሊ ክትፈልጢ ወሊድ ክብሽም ኣቦ ክፀውዕዮ እምበር ወዲ ረዘነ ወይ ጓል ረዘነ ዝበሃሉ ከይመስለኪ
0: ረዘነ
1: እዋ ኣነ ረዘነ ማሕራይ ንኹለን ዘብለን ሕራይ ብፍላይ ነተን ዛህላይ ማህላይ ፍፁም ዘይደግመን ካልኣይ
0: ኮይንዎ ከምዚ ተሓሳስባኻ ስምና ክንጥመቕ ከለና ዘይኮነ ምስ ጎበዝና ይክወፀና ነይሩ
1: እንታይ ማለት ክዩ
0: ንዓኻ ስረዘነ ውፅኦምልካ ፎኪስታኒካ ባሕሪ ክንቲት ርሺ ሶፍቲ ክብሉኻ ነይርዎ ማታ
1: ኣፍካ ሓዚ ትስዲ እንተዘየሎ
0: ተዘየሎ ክንዳ ክትገብር
1: ጉንዲስ ንኽጨልጊ መሓፍቲ የብልካ እንድ የድርፈኪ
0: ኣነ እምበር ጌጋ ምውዓልዩ ክብድል ንዓኽ ሳሕታን ምውዓልዩ ዝኽፈደኪ ድሪፈ ኣብ ብርከ ይከስግደካ
1: ንመናት ንዓይ ንረዘነ ወረ ንመነዲኻ ኣሚንኪ ክንዝሓፍሓፍ ትብል ዘለኺ
0: ነዚኣ
1: ሽጉጥ
0: ነዚኣ ኣሚነታ
1: ሽጉጥ ሰኑ ተጠንቀቂ ተዓሚራ ከይትበሉ ካብ ኣብዛ ሒዝከያ ዘለኺ ፅቡቕ ነገር ኣይወፅን እዩ
0: እፈልጥ እንታይ ፅቡቕ ፈሊኻ ኒኢኻ ሞ ርችት ወይ ጠራዕራዕ ሒዚ ክመፅእ ንስኻ እሾክ ስለዝኾንካ ክትቃበት ጥራይ ዘለካ
1: ብኣምና ኣረጋዊ ብጨርቆስ በዚ ማፀንቲ ዘሎ ዘርአዩ
0: ሕጂ ኮነ ዘርአዩ ዘርአዩ ምባል
1: በልበታት ፈትዎ ያ ክዳን መረት ብምክኤል ብገብርኤል
0: ሶበር እዞም ኩሎም ክፅምዖም ዘናኽካ ከም ሰባት ውኻ ስለዘይኮኑ እምበር በዚ እከይ ተግባርካ ቀደም ብሴፍ ወይ ብበርቂ መጥፍኡኻ ነይሮም ንሳቶም ግን ዓቃላት
1: ንስኹም ከምኦም ዓቃል ኩን ሰኑ
0: ሰኑ ይትበለኒ
1: ሕራይ ሓቢብ ማይ ስዊትር ምቅርተይ ሃኒተይ
0: ብዕድለይ ባተፃውተ ክምርዓወኪ ሓደ ክትገብረል ኬልካ ስለዘእመንካኒ ምኽሪ ስድራይ ረጊፀ ምሳኻ ዓብድ ነይረ ድላይካ ምስ ረኸብካ ግን ነዲኽማ ይውረ ድላይልካ ናብ ካልእካ ቃይሕካ ኣነ ኸ ንፋስ ጨቢጠ ተሪፈ
1: ንመርዓ ስለዘይተደለኹ እየ እምበር ንዓ ክፀሊአ ማዓት
0: ንዓይ ዳ ኸመይ ጌርካ ክትፀልአኒ ኣብ ድላይካ ግዜ ትረኽበኒ መርወይ ስምዒትካ ኮየ ንዓኻ ኢለ ዝተፈጠርኩ ባንቡላ ተመካ
1: እዝጊዩ
0: ሱባር እዝናትካ ዝግዮ ሰማይ ዘይኮነ ዚንጎ ይበፅሕ ንስኻስ ምሁር ናይ ምሁር ደንቆሮ

0: ሕጅን ዝሓተካ ሓቶ ከይሓስኻ ብትኽክል መልስተለይ ኣብዚ እዋን እዚ ምስ ክንደይ ኣዋል ትዘውር ኣለኻ?
1: ኣዝየን ውሕዳትን
0: ብቕፅ ክንደየን
1: በፃብዕትን ዝቁፀራ ትሰኑ
0: ብኣሊፍ ከየ ትፋትኩካ ቁፅረን ብትኽክል ንገረኒ።
1: ውሕዳትን ኣትሰኑ ሓደ ሸውዓተ እየን ዝኾና
0: ትፃወት ኣለኻ ምስ ሸውዓተ ጥራይ
1: ማለት ሽመን ዘይዝክረን ሓዊስኪ ሓደ ሸዓ17 ኮነ እየ
0: 17 ጥራይ
1: ኣብ መደብ ዘለዋ ወሲኽ ከዓ ኣባ 20 በፅሓ ኾነ
0: 20
1: ኣትሰኑ ንዓይ ተዘይኣሚንክኒ ዋላ ነታ ኸባይቲ ሓብኢ ክብ ዝገዛ ዝተኸልከያ ካሜራ ተወልከት እያ።
0: እምበር መፀናፀሪት ካሜራ ከም ዝተኸልኩልካ ከዓ ትፈልጥ ኢኻ?
1: እፈልጥ ዋ
0: ንምንታይ ዳ እሞ ዘይትጥንቀቕ ንዕቀት ድዩ?
1: ንዕቀት ኣይኮነን
0: ንዕቀት እምበር እንታይ ዳ
2: ምስ ብዙሓት ኣዋልድ ከም ዝወሩ ፈሊጥ ክተስፋ ቆሪፅ ክንተረሓቅ ክለኢለ ስለ ዝሓሰብኩ
1: ንስኺ ግን ብልዓክስ ብቕል እቲ ሓሚስከ ምፍራግ ኣብይኽእል
0: ምሽ ምፍራግ ኣበይካ ዋ ኣነስ ገለየ ኮይኑ እዝናተይ ስፍቅሪ ጥራይ ድዩ ክበሃል ንበደልካ ባዕለይ ምኽንያት ትፈጥረሉ ዳሓን ክገድፎ እዩ እናበልኩ ፀናና ንኾንቱ
1: እዚኣ ናይ መጨረሻ ፈተነ እያ ነይራ
0: ናይ ብሓቂኻ ዲኻ ዓይኒ ምግፋሕ ምገደፍካዮ ነርካ

0: ናይ ብሕተይ ጥራይ ምኾንከ እስከ መሓለለይ
1: ኣባህላይ ኣይተረዳእክን ምስ ማእልያ ዘይብለን ደቂ ኣንስትዮ ከም ዞር እናፈለጥኪ ተፀሚምክኒ ተበሳጭኺ ክትርሕቀለይለ ፀርፍን ማሃረምትን እንተዘውተርኩ ዓቕሊ ጌርኪ ብድሕሪ ዚ ሓደ ሓሳብ መፂኒ
0: እንታይ ዝብል ሓሳብ
1: ክሕንቅቐኪ ከቀባጥረልኪ ሕግብግብ ክብለልኪ ሃነይ ስዊተይ ፅብቕተይ ክብለኩ ወሲነ
0: ብድሕሪ ኢኸ ሓዳርና ክንገብር
1: ከምኡ ይኮነን
0: ዓንገብተይ ድያ
1: ዝበዝሓ ደቂ ኣንስትዮን ተቀባጢርካ ኣለነ እየን ዝርሕቀኻ ንስኹን ከምኡ ምኪነ ስለ ዝገመጥኩ ንኽትርሕቅንን ብትዕቢት ተወጢርክ ንኽትሃድምንን ኢለየ ስለ ዝሓሰብኩ እየ ከምኡ ክገብር ወሲነ
0: ኣይተኸፍር እንዲኻ ከምኡ ክትብል ንምንታይ ኢኻ ብሓንቲ ዘይትፀንዕ ካባይ ከ እንታይ ኢኻ ስኢንካ እንታይ ጉሊለልካ
1: ባህሪ ስራሐ እዩ ስራሐ ምስ ብዙሓት ደቂ ኣንስትዮ ስለ ዘራኽበኒ እየ
0: እነኹንዶ ሓንቲ ግዳያኒ ንዘይትጠቅም ነገር ክሕከም ኢለ መፅ ዝገደለ ከዓ ንልበ ያቕሲሉ እያ
1: ደይ ኩሉ ብኢደ እዩ ንልቢኸስ መድሃኒት ዘይእዚ ዘላ
0: ናይ ልበይ ስድሓን ነይሩ እቲ ምስ ነገርኩኻ መስቀል ከም ዝረኣየ ሰይጣን ዘህደመካ ኣብ ማህፀነይ ተሰኪመየ ዘለኹ ዘርእኻ እንታ ክገብሮ ኣነስ ካባኻ ቆልዓ ክወልድ ካባኻ ኣረሜን ቦምባ ኤፎን ትፈልጥ ንዓኻ ቦምባ ክቂፈ ንዓይ ድማ ንጣመር ዝመርፅ
1: ኣይትጋገ ይሰኑ ንሕና ዓለም ዘስተማቐርና ካብ ንመውት ነዚ ሓንቲ ዘይፈልጥ ኣብ ማህፀንክ ዘሎ ዕሸል ምክራጅ ዓይሽ
0: እንታይ
1: ማለተይ ሲ ኩሉ ብኢደ እዩ ኣብ ዓለም ኣምፂና ካብ ነሳቕዮ ዘይንንፅሎ
0: ዘይንንፅሎ እምበር ከም ትራ ነገር ዘይንንፅሎ ኢልካኒ ንዓዩ ሓዲስ ንበር ንስኻ ዝለመድካየ ኢኻ ትመስል ንክንደይ ካልኦት እውን ክንፅለልክን እየ እናበልካ ንገሊአን ነፅልካየን ንገሊአን ከዓ ምኪንካየን ትኸውን ሕጂ ኻ ናታትን ዕጫ ንዓይ ትልዕድለን እንደሊኻ ናተይ ስድሐን ይግባአኒ ባዕለይ ዘምፃኽዎ ስለ ዝኾነ ምስክናይ ዕሸት ግን እንታይ ዝገበረ ዕድሉ በዓልና ንውስነሉ ስማዕ ንሱ ዘይኮነ ንስኻ ኢኻ በዛ ሽጉጥ ወይ ብቡምባ ካብ ምድሪ ዓለም ትንፀን
1: በጃኺ በጃኺ ሰኑ

0: ሓፍ ብራ ተዓለሚን በታንሓዳር
1: ኣነ ወላ ሓንቲ ይገበርኩ ሰበይቲ ከዓ ገዲላትኒ
0: ጽቕበል እሱ ናይ ትግ
2: መን ኢኻ እንታይ ዝኾንካ ኢኻ
0: ኣቲ መን ኸንዕዑ መልኣኽ ንዓይ ሰይጣን ክትኮኑ ናብዚ ገዛ ዝመጻኽ ኣብዛ ገዛ እዚኣ ብዘይ ምስክር እኒ ክልፉ ሓሲ እንታይ ገበርኩ ክጓለ
2: ዕላማና ሓደ እዩ ዝመስል ንሱ ከዓ ነዚ ናይ ሕብረተሰብ እሾኽ ምንቃስ
0: ንስኹውን ከመይ ዝተጎዳእኸ ክትመስሊ እንታይ ይፀገምኪ
2: እዛ ኣረሜን እዚ ዘሰንበሮ ልበይ ምፅጋን ኣግኒ ክልተ ግዜ ጋጊኒ ክብረ ንፅህና ይወሲዱ ከይኣኽሎ ዘርኡ ማህፀነይ ተኺሉ ሕቑ ይሂብኒ
0: ወይ ኣነ ብርሃነ ንስኽ ትሕሽኻባይ እታ ብዘይካይ ካልእ ዘይትፈልጥ በዓል ተኺዳነይ ምስ ሓመመት ናይ ግላ ሓኪም ኣምፅኤለ ይለባ ብገንዘበይ ውሽማዓ ዲገላ
2: ዋ እንታይ ትብል ኣለኻ
0: ኣነ ብስራሕ ናብ ደገ ናብ ዝገሰለዉ ናይ ንዕቐት ንዕቐት ናይ ድፍረት ድፍረት ኣብ ገዛ ዓራት እየ ሓንቢጡ ተፃዊትሎ ያቲ
2: ዋ እየታ ቅሱስ ሓኩ ድዩ
1: ብምሉእ ዝብሎ ዘሎ ፃዕዳ ፃዕዳ
0: ፃዕዳ እንታይ ያ ፃዕዳ እንታይ
1: ፃዕዳ ሓቂ ከም በረት ፃዕዶ ሓቂ ኩላ ባህርያተይ ግልፅልፅ ኣቢልከ
2: ኣይተሓፍር እንዲኻኸ
0: ከመይ ኢሉ ካፍ ኩሉ ዝደጋገምካዮ ነገርኮ እቲ እከይ ሰናይ ኮይኑ ዝስምዓካ
2: ወይ ኣነ ሰናይት ስድራይ ተመርዓዊ ክበር ብሉኒ እዛ ርእሱ ዝኻ ከም ኩዕሶ ትፃወተለይ
0: ስለምንታይ ሞ ንስድራ ክዚ ትሰምዕዮ ምዝ መንደላይ ተመን ፍቕሪ ሒዚ ኩሎ ማለት
2: ነዘና ኣሽቱኡ ጋር ኣብ ውሽጢ ክብደይ ዝረግሓኒ ዘለዋ ሞ እንታይ እየ ክብለን
0: ጥንስትሪ ኢኸ
2: እወ ነብሰ ፀሪ
0: ካብ ዝርኹ እዙ
2: እወ ካብዛ ኣረሜን እዙ
1: ኣልዕል ኣቢል ናተይ ኣይኮነን
0: ስወለጣ ሓሳው ወላ ኣነስተይ ምስክር ዘለኒ እቶም ክልተ ደቂይኮ ብእምነተይ ተቐቢል እዮም እምበር ማስ ካብ ከብደ ይወፅ ወላ ደቂኻ ኹን
1: ኣይ ስዌር ትጋድ እመነኒ ናተይ ኣይኮኑን ኣይተወሊዶም እዮም ፀኒሖምኒ ሙሽ ንዓኸ እዮም ዝመስሉ ሓቂ ባይ ዝወደቐ ገረብ መሳር በዝሖ ክበሃል
0: ስወላታ ባዕለይ ባ ውሽጢ ገዛ ዕትካ እታ መርዛብ ትመን ሰሚዕ ክዝሓፍተይ ዝገበርኪ ጌርኪ ካብዚ ክትጋላገለ ጥራይ ዘለኪ
2: እንታይ እዮ ሞ ክገብር

0: ኣይ ሓቢቱኒ ሓቂ ክዛረብ ፍቕሪ እውን ኣይወፀለይ
1: እሞ ኣነ እንታይ ክገብረኪ
2: ስወል
1: ሕራይ በጃም ማዕሩ በቃ ተጋጊአ ስሕታን መዓልቲ ውዒለ
0: ስሕታን መዓልቲ ውዒለ ኣይነይቲ መዓልቲ ንዓኻጎ ኩለን መዓልትታት ናይ ስሕታን መዓልትታት እዩ
1: ወይለይ ወይ ከምኡ ከ ኣባለይ እዚኣ ከዓ እዚአ ዝተውዓልክሓቂኺ ሓቂኻ ሓቂኺ ሓቁኹም በቃ ኣነ ኩሉ ነብሰይ ጌጋ እዩ
2: እንታይ ይፀገምካ ስለምንታይ ምስ ሓንቲ ዘይትፀንዕ
1: ተፈጥሮ እዩ ከምኡ ገይር ፈጢርኒ እንታይ እሞ ክገብር ክንደይ ግዜ ክገድፎ ኢለ ዘይሓሰብኩ ግን ምዃን ኣብኒ ክንደይ ግዜ ምሳር ወይ ጎዞሞ ገይረ ብትኽ ክርትም ከብላ ዘይሓሰብኩ
0: ኣበይ ሞታ ምህረፍ ኩሉ መዕረፈ እንታይ ዳ ፈሪሕካ
1: እንታይ ክፈርሕ ዳ ዓይነቱ ፅዉም ትብል ፅሕፍቲ መሰንበብኩ እቲ ምስጢር ኣብኡ ዘይኮነ ኣብ ርእሲ ምዃኑ ፈሊጠ ዋላ ዝተሰጥሐ ረጂ እንተርእየ ኳ ይኸም ገለ ዝ ኣብ ኩሉ ድዩ ዋላ ሳበይነ እዩ
2: ንስኻ ንበይነኻ ኢኻ ናትካ ፍሉይ ፍጥረት እዩ
1: ናይ ብልብኻ ዲኻ እስከመሓለለ
2: ጅነታ
1: ኣነ እንታይ ኣቢሰ ናይ ሰብ እምበር ናኸና ኣበራ ይረአየና ኒ ኢለ የለን ባበልዎን እሞ ከልዕላ
2: ንዲኸና ክልዕለል ብዛዕባና ዝኾነ ሓበሬታት ህብ ባፍካ ክልትውልከ
1: ሄሎ እንዲዕ ኢላ ህልየ ድ ኣብ ገዛ ኮይነ ጅም ክሰርሕ ፀኒሐ ኣይ ጥዕመኒኒ ዋላ ፅባሕ ዋላ ድሕር ፅባሕ ኣተን ሓዋሩ ክንደየናይ ከይንራኽብ ቻው ቻው ቻው ዳሕራይ ክድውል እየ
2: እዚኣ
1: ሄሎ ኣይ ተፀላኣኒ ንሓኪም ገፅሎ እዩ ዋይ መውሲባ ብጭራሽ ከይትመፅእ ናብ ዝገፅ ከይትሓስብ እዮ ማለት ብሕትው ኢሎም ክዕሉ ዝደልዩ ጋይሽ ኣለውኒ ጓል ሒዝካ ከይትህሉ ወይ ጓል መሓዝ ቀደም ነይሩ ጓል መሓዝ ድሕር ደግን ድሓንኩን ኣዋልድ ማለት ብስራሕ ንደገ ስለ ዝገይሽ በቃ ክመፅእ ከለኩ ጨና ክማልኣልክ ቻው ቻው
2: መን እያዚያ ደው ኢላ ዝነበረት ኣይትበለ መን ያብለካ እንተሓሲኻ ቅድሚ ንወቕታለይ መላሓስካ ቁርፀካ
1: ኣስመረት እያ
2: ኣስመረት ምዃና ሞ ኣብ ሞባይል ካርአ እያ መን ኣስመረት እየ ዝብለካ ዘለኹ
1: ኣስመረት ሰበይትኻ
2: ኣስመረት ሰበይትኻ ናይ ነወላ ንዓኻ ሰበይትኻ
1: እንኳዕ ኣብ ቅድሚ ዓይንኹም ኣጋጠመኩም በቃ እዚኣ እያ ህይወት ተዋሪደኩ እየ
0: ናይ ባሓቂ እዛ ደው ኢላ ዝፅንሐ ዝተበይት እያ እንታይ ዓይነት ፎካ ዝተበይት እያ ዘላትካ ከምዚ ዓይነት ስድነትካ ኣሎ እዩ
1: ይ ንስኺ ኣበየለኺ ብሰበይቱ ይትገረሚ
0: ኣይትገረሚ ካብዚ ንላዓል ዘገርሞ እንታይ ኣሎ
1: ወይዳ እታ ድኻም ልበኸ ከይትላዓለ ክፈሪሐ እምበር ቅድሚ ደው ኢላ ዝነበረት እውን እኮ ፌቨን ሓፍትኺ እያ
2: ስምዕ ዝሓፍተይ ካብዚ ኸይወፀና ካልእ ጉድ ክንሰምዕ ንኽእል ኢና ኣዴና ደይኹውን ክመፃ ኽእላ እዩ
1: መዓዝ ሞ ተጋጊኸ ብልክዕ ክትወልደኒ ትኽእል ኣላ በዓልቲ ባር ሞኽ ዘበለትኒ ጉድ እኳ የረቂበ
2: ንስኻና እንተይ ኩም ክትርክ ኩሉ ረኺብና ዘለና ናና
0: እዩ እዋ ከመይ ከመይ እዩ ዝነገር

0: ብርሃን ዘለኹ
1: እንታይ ሕልሚ ድኣ ጋህዲ እዩ ከምዛ ብርሃን ዝብለኩ ዘሎ እዩ ምፆታት ይቐሪቡ ወዮ ደኣ እቲ ኽቱር ምሕዝነት ክንርአ ከይትበኣሳኢለ ብምስጢር ሒዞ የ እምበር ናይ ሎሚ ሰዓት ሰለስተ ቁፅራይ ኮ ምስትር ሓስ መሓዛኺ እዩ ነይሩ
0: ምስትር ሓስ መሓዛ
2: ወ ሕጂ ሃንቆው ኢለ ያ ትፅበየኒ ዘላ እንተደይከይድያ ዋላ ኩታሓቲ ናታ ሃነይነይታ ሞ ንበይኒ በቃ ከምዛ ለኸያ ምኽኽ ኢላትለ
1: ናባኺ ንኸይዝምብል ዘይትገብሮ ነገር የለን ናይ ወርቅን ገንዘብን ደብዳብ ረአያ ሞዛኻቴና ቲ ፎርማ ትርሓስ ማለት ኮ እዩ
0: ያህለካ ናይ ባሓቂ ትርሓስ መሓዛ ይኮም ጌራ
1: እብለክ ነ ዘለኹ ሕጂ ቋሕመም ኢለ ርአኺ ደው ኢላ ኸማ
0: ቲ 16 እንታይ ማለት እቲ 16 16 ትርሓስ ትፈለጥ ማለት ድዩ
1: ኖ ትርሓስ ቁሸት ማለት እዩ ምክንያቱ ኣውቶቡስ ቁፅሪ 16 ናይ ቁሸት ስለ ዝኾነ ከይጅረስ ኢለ ኩሉ ብኮድ እየ ዝሕዞ እንታይ ዳ ዓለም ብስያሳ እያ
3: ሰናይ ድኽሽምኪ ኣነ ተጣይሰ እዚ ወንሓንቲ ይበደለኒ ወተባዕታ እዩ ሓደ ናብ ብዙሓት ክኸይድ ወተባዕታ ይኩንካ ክትሪኦ ከለኻ ናይ ስድ እዚ ኣመና እኳ ተበዝሐ ንውር እተን ብዙሓት እሞ ድማ እናፍለጣ ናብኡ ዝኸዳ እየን ብጉያት
1: እንጀራ ዝግብላዕ ሓቂ ብርእሳ ተቐበርካ ብእግር እያ ትወ
3: ወላ ሓሳው ወደንቲ ሓምያ ሰይቲ ወደኒ ሓምያ ዝበሃል ምስላ ኣሎ እዚ ዎን ሓንቲ ይበደለኒ ካብ ገዛይ ዘላ ንፋስን ቁሪን ከይወቕዓ ክብርለይ ሓንቅቕለይ ኢለ ድምሪ ህፅ ዝተኾነኾን እኳ ሰነፍ በዓልቲ ቤተ ያ ደመኛ ንርእሳይቲ እንኳዕ ሰይጣን ድፋፈዩ ኣብዘይ ደመያ የትወኒ ሰበይቲ ትኽለት ሰበይቲ እያ ትመፅእ ስለዚ ትሰማዕ ኣለኻታ ከልቢ ካብ ገዛይ ዘላ ንስቲ ኸልቢ ክሰደልካ እያ
0: እንታይ ትብል ኣለኻ በዓልቲ ቤትካ ሓፍተይ መሓዛይን ካልኦትን እኮ ሳዕቢኒ እቲ ጠንቂ ግና ዝተመን እዙ
3: ኣይትጋግ ጓል ኣንስተይቲ እያ ክብራ ትሕሉ ዘለዋ ብዝኾነ ኣነ ትፍታሕ ተራእዩኒ ኣሎ ፍትሕ እዩ ትፍታሕ ሓንቲ ነገር ክምዕደኪ ግን እዚ ሰብ እዙ ወላ ሓዳ ክገብረልክ ተበለኪ ከይተኣምኑ ኣመለኛ ማይ ሰት ይጠርጥ ከም ዝበሃል ፅባሕ ንጎ ከም ዝተመርዓወ ረሲዕዎ ምሸት ምሸት ኣዋልድ ሒዙሉ ክምስ መፀ ኣብዘይ ዕድሜኺ ገፅከ ክማዱ እዩ መዓንጣ ከብዲ ክሓሪሩ ዕምሪ ክሓፅር ስለዚ ፀገምኪ ብካልእ መንገዲ ፍትሕ እዩ
0: እንታይ እዩ ዝብል ዘሎ ፍትዑ ድዮ
1: ሰናይ ካብ ብርሃነ ተምሃሪ ትንታንአ ይሕጉሰክን ኣነ ተማሂረ ከለኹ ክንዲ ርብዑ ይፈልጥን ሓቆም በኦም ካብ ምሮ ኣእምሮ ክብሉ ብእዋይ ትንታነ
0: ያለካ ንስኻ ኩሉ ክዕርፍ ክትካረጅ ጥራይ ዘለካ
1: ቅተልኒ ሃየ ተኩስ እያ ቅተልኒ ተኩስ እያ ግን ክትፈልጢ ዘለኪ ከምቲ ንስ ክትፈልጥኒ ኸይመስለኪ ኣብ ቅድሚ ሕጊ ሊቅ ሙሉእ ሰብ ቀቲልክ ተባሂልከ ክብሕጊ ክትሕተት
2: እንተ ምሕርክኒ ግን ዋላ ዝመፅእ ዘሎ ሰንበት ሓፅር ኣቢለ ክምርዓወኪ እየ ግን ደጋጊምኪ ደጋጊምኪ ሕሰኒ
0: ብዛዕባ እንታይ ሓስ
1: ብዛዕባ ባህርያተይ ኣነ ፎ እዩ ኣመለይ ንእስነት ድዩ ዋላ ሕማም ክርድኣኒ ይክእልኒ ድሓር ከዓ ድሌተይ ተለዋዋጢ እዩ ዳንጋ ክፈቱ ፀኒሐ ናብ ጡብ ሰብር ከንፈርከ የፀልለኒ ዓይን ሞ ኣዕብድ ዘብለኒ ኣስናንከ ይሕምሰኒ ጨርቀ የደርዮ
0: እዚ ኩሉ ክፅውዖ ፀናሕካ ክፍለ ኣካላት እኮ ምሳይ እውን ኣሎ እዩ እዚ ኸ ንፈርዶ ኣይኮነን እዚ ኸ ግርፃን ጥራይ ዝረኣየካ ዘሎ ካብዚ ፅቡቕ ዳንጋ ኣሎ ዶ እንታይ ይጎድነኒ ካባይ እንታይ ኻሲኢንካ
1: ኣቲ ሰናይ ዋላት ምስላ ኣቦታትና ኳ እዩ ዘይሓገዘክን ኩሉ ግዜ ትሪኣ ወርሒስ ኣይድምቕቲ እንትብል ምስላ ንዓይ ዝመሰልዋ ኮይኑ እዩ ዝስማዓኒ ድሃር ከዓ ዝፈጣሪ ኣብ ሓደ ዘይረጋ ዓይኒ ይህብኒ
0: እዋ
1: እወ ነዚ ክትፃወረ ይኽእል እየ ትብል ተደኣ ኾንኪ ቀሺ ፀውዒ ፍርመልኪ
0: ኣቦይና ደይን በበይኒ ጸሎቶ ኣነ ዘፍርሓኒ ዘሎ ኩነታት ጥዕና እዩ እዚ ግናይ ባህርያትካ ኸይፈለጥኩ ምሳኻ ዝኸዶ ዝነበርኩ ዘይሕማመ ኢለኪምካ ንኸይትኸውን እዩ ስጋተይ
1: እታ ናይ ልበ ኣምፂኽ እያ ኣነ እውን ፍርሒ ኣለኒ ግን እንታይ ይግበር ኮይኑ ባዕሉ ኣሎ
0: ኣታ ኣምላኽ እኮ ልቦና እዩ ዝዕድለካ ደስ በዓል ወሪዱ ክሕግዘካ ኢኻ ደሊኻ ከመኸ መንእስያት እኮ እዮም ቀጥ ኣቢሎም ደቀምን ሓዳሮምን ዛል እዩ ዘለዉ ንስኻኻ ምስዕስለዋሉ ትዘውን ንስኻ ንሽኩ ሕብረተሰብ ኢኻ
1: ኩሉ ዓለም ዘሎ ግናይ ኣነ እየ

0: ሃይ ደቂ ሰባት፣ ኩሉ ግዜ ድሕሪ ፍጻመ ክንልብን ክንነብር ዘሕዝን። ደቂ ኣንስትዮና ከዓ ኣብ መዛዚነ ናብ ወዲ ክንዲዝቐርባ ብሃውሪ ፍቕሪ ጥሕላ ሞ ዝኾነ ምስ ኮነ ብኽያትን ጣዕሳን ነፍሰ ቕትለቱን ይኸውን። በዓል ብርሃነ ከዓ ናቶም ክንዲጎቦ ዝኸውን ጌጋ ቐሚጦም ናይ ኣንስቶም ክንዲ ፍረጣፍ ትኸውን ጌጋ ምስ ረኸቡ መንጋጋላም ዝመስል ሽጉጥ ሒዝካ መፂኻ ኢትካን ላዕለ ሓፈል ኮፈል እናበሉ የ ጓጥዕልካ ፅባሕ ንግሆ እቶም ደቀ ኢሉ ዘዕበዮም ኣይደቅኻንዮም ተተባሂሉ ኸ ኣርቢጂ 130 ታንኪ ሒዙ ድ ክመፅእ ቋሕማም ካብ ሓሚምካ ሕክምና ተኸናኺንካ ጥዕና ዝብል ምስላ እኮ ንጥዕና ጥራይ ዘይኮነ እንተላይ ንሓዳር ዝምልከት ወይ ከዓ ቅድሚ ውሒጅ ምምጡ መንገዲ ውሒት
1: ብውጫዓን ሰባዊ ስካ ኣበጋለታ ከልቢ ውስመኸ
0: ኣስመረት ማለት ካዲ
1: ባለ ዲኸ ትፈልጥ ናታ ንበር ናይ ከልዳ እንታይ እቲ ይመፅእ ኣሎ ኺደ ህደመ ድ ኸኢልካ ያ
0: ናባኻ ክሰዳ የልካ ንኮ ኢኻ ኸድካ ተጣዒዝካ ዲኻ
1: ማለት ብርሃነ እንተፅኻ ቁራ ሰይጣን ኣይፈለጥካን ዘለ
0: ኣፀቢቐ ፈልጠካ ንነፍስኻ ካብቲ ንስኻ ትፈልጣን ላዕለ ኣነ ፈልጣ
1: ኣይተጋጋኻን በታ ኸልቢ ውስማኻ ውሽጠይን ውሻጠይን ፈሊጥካኒ ሕጂ ኮይ ዝርድአኒ ዘሎ ንዓ ጥራይ ዘይኮነ ወላ ንዓኻ ክውስማይ ነ ገንዘበይ ጓጉሕኻዮ ገዛይ ሓንቢትካሉ
0: ብርሃነ ኣነ ምዛን ሓዳርካ ዘይኮንኩን ንቓኒቐ ነቲ ማዕበል ዘጥሕሎ ዝነበረ ሓዳርካ ንማዕበል ኣህድአ እየ ዝሕለልካ
1: ፅቡልሓሰብ ኣበይ ኣላብ ለካ ኣለኹ ሕጂ
0: ኣነ እንታይ ይፈልጥ ግን ክትሰጓ ኢልካ ኸድካ ባዕላ ትሰጉጓ እንተፀኒሓትካ እንታይ ዝሕርቕ ኣለካ
1: ከይወረድክዋ ከይፀረፍክዋ ኣበራ ጉረባብታን ኣዝማራን ከይሰምዕዎ ክትኸይድ እዚ ሞ ዘይሕስብ ወላ እኳ ከምቲ ናይ ቀረብ ውጮ ተኸሪና እንተዘይተመልሰት ካብ ባሓፍረት ክትጉልበብ ኣለዋ ታነይ ዝኸውን ፀላ ኣለኒ
0: ብርሃነ ቤተሰብ ጎረባብቲ ፈተውቱ ምእካ ብትረፍካ ኣይዋፃካኒ
1: ኣይዋፃካኒ ኣንታ ደፋር ንሳ ዘተዋሪዳ ንስኻ ከዓ ምስኣ ስለ ተዋረድ ድሕፊርካ
0: ጎረባብቲ ቤተሰብ ፈተውቱ እንተ ደኣ ተኣኪቦም ንሕና ዘይኮንና ንስኻ ኢኻ ትዋረድ
1: ኣነ ብሓንቲ ነገር እየ ዝዋረድ ክሳብ ሕጂ ኣበይ ፀኒሕሎ ክበሃል ምክንያት ድማ ኣለኒ ቀዳማይ ነገር ገያሻይ ስለ ዝኾንኩ ካልኣይ ድማ ገርህን ኣማንን ስለ ዝኾንኩ እየ
0: ገርህን ኣማንን ስለ ዝኾንኩ መፅሓፍ ቅዱስ እንታይ ይብል መስ
1: ስቁል መፅሓፍ ቅዱስ ኣይተጥዕሎ ሓቆም ብባዮመ ሰይጣን ከምስል ካብ መፅሓፍ ቅዱስ ይጠቅስ ክበሃል
0: ብሓን ስምዓኒ እሞ መናይ ሰይጣን ክበርሃልካ እዩ
1: ልዕሊኻ ሰይጣን የለ ዲያብሎስ
0: ኣብ ዓይንኻ ዘሎ ጉንዲገዲፍካ ኣብ ዓይኒ ብፃይካ ዘሎ መሰራይ ተውፅእ ዝብል ጥቕስሎ
1: እንታይ ሞ ዘሕጂ ኣብ ዓይነይ ጉንዲ ረኣየ ካሎ
0: ጉንዲ እተበልኻ ኸ ድማዶ ትፈልጦ እቲ ገዚፍ ገረብ ናቱ ጉንዲ ብዓይንኻ ዝረኣየኒ ዘሎ
1: ኣብ ዓይኒ ታ ስመረት እንታይ ይረአዩ
0: ኣብ ዓይኒ ስመረት ግን
1: ኣብ ቅድሚ ስመረት ከይፅዋዕ
2: መን ኢሉ ዶ ክፅዋዕኒ
1: መፂኽ
2: ግደፍ ስምካ ይፀዋዓኒ እዞም ፀዋዕካይ ማስማት ናባኻ ይዘጡ ኣነ ግን ተቐፂዐ ስለ ዝዓበኹ ብኦም ኣይፅዋዓካን እዩ
1: ተቐፂዒኺ ተቐፂዒኺ ስለ ተቐፃዕኺ ኹ ኣብ ልዕሊ ሓዳርክ ትብዕሊ ግ ዘለኽ
2: ድገመለይስክ ኣነ ኣብ ልዕሊ ሓዳር ኣብ ልዕሊ ኻ ባዕሊገ
1: ዎ ትኸልቢ ንገራ ንገራ እታ ሞቻል
0: ሞቻል ሞቻል ሞቻል ሳጉኡ ድዩ
2: መስለኒ
1: ያኣለኩም ደመይ ኣይከፍለውለ ቀርረኩም እየ ካሕሳኹም ድማ ኣብ ልዕሊ ሬሳኹም ክድርቤልኩም እዩ
2: ገንዘብ ማለትካ ዲ ገንዘብ ስሩ ሓጢኣት ክበሃል ሰሚዒ ኸር ትፈልጥ እዚ ረሳሕ ገንዘብ ኢናብ ሓጢኣት ሸሚሙ ገበንካ ናይ ኣደባባይ ምስጢር ገይርዎ ዘሎ
1: ካልእት እናዘዝ የተለክ ተናዘዚ
0: ብርሃነ ርእስኻ ክተሓስበሉ እምበር ቆቢዕ ከተቐምጠሉ ይኮነ እንተዋሂቡካ
2: ብርእሱ ማለት ብኣእምሮ ኸምን ዘይክእል እዩ ሓይሊ ዝጥቀም ሓደ ነገር ተነጊርናካ ግን ንዓና ዘይኮንካ በዓልኻ ነብስኻ ክትቀትል ኢኹ
1: ኣነ ክመተርኩምሞ ገንዘበይን ሃብተይን ወሪስኩም ፍቕሪኹም ብዘይተፃይ ክትቅፅልዎ ድምኔትኩም እዚ ሞ ዘይሕሰብ ኮንቱ ሕልሚ
0: ሓቀኛ ፍቕሪ እኮ ዋላ ብኣጉዶ ሓምሊ እናበላዕካ እምበር ኣብ ቪላ ዝሕላ እናኹም ሳዕካ ጥራሕ ኣይኮነን
2: ብርግፅ ከምቲ ፈለማ ጎጆና ክንፈሊ ከለና ፍሕፍሕ ዝብል ፍቕሪ ዝነበረና ማለት እዩ
1: ልክዕ